0: ሰዓት ሓሙሽተ ኣኺሉ ዜናዊ መሰናድኡና ንፍልም ኣለና። ዝኸበርኩም ተዓዘብትና ከመይ ትውዕሉ? ንሎሚ 14 መስከረም ዝተዳለወ ሃገራውን ሃገራዊን ዜናታት ሒዝናልኩም ቀሪብና ዘለና ኣርሴ ማስመሮም ከምኡ ውን ናይ ኣቕራቢት ቋንቋ ምልክት ኣብርሀ ተወልደና ብቐንዳ ኣርስተ ዜና ንፍልም። ወርቃዊ ኢዮቤሊ ምምስራት ቤት ትምህርቲ ሰውራ ኣብ ሕብራት መንግስታት ኣሜሪካ ብልዕል ድምቀት ተባዒሉ። ኣብ ንዞብ ኣፍ ዓበት ንኣባላት ኮሚተ ምውጋድ ጎዳእቲ ልምድታት ስልጠና ተኻይዱ። ኣብ ከተማ ኣስመራ ዝርከባ ኣብያተ ትምህርቲ ኣድያእን ዓወትን ንሃበርን ተምሃሮን ሸሊመን። ቻይናን ህንድን ዝምድነአን ንምድንፋዕ ዝኽእል ብርክት ዝበለ ስምምዓት ከም ዝኸተማ ሓቢረን። ኣይቨሪ ኮስትን ሪፓብሊክ ጊኒን ኣብ ሓያሉ ፅላታት ብሓባር ክሰርሓ ምዃነን ገሊፀን። ሩስያ ሰደድ ናፍታ ደው ንምባል ዝወሰደቶ ስጉምቲ ንዘይተወሰነ ግዜ ከም ዝቕፅል ሓቢራ። ዝርዝር ዜና ወርቃዊ ኢዮቤልዩ ምምስራት ቤት ትምህርቲ ሰውራ ብደረጃ ሕቡራት መንግስታት ኣሜሪካ ኣብ ከተማ ዋሽንግተን ዲሲ ብልዑል ድምቀት ተባዒሉ። ብመልክዕ ፀብጻብ ዝተዳለወ ትሕዝተሎ ገረ መስቀል ገረ ዝገሄር ክቕርቦ እዩ።
1: ወርቃዊ ኢዮቤልዩ ምምስራት ቤት ትምህርቲ ሰውራ ዕዙዝ ዝኽሪ ንሓድሽ ምዕራፍ ህንፀት ሃገር ብዝብል ቴማ ብሓሙሽተ መስከረም ኣብ ሕቡራት መንግስታት ኣሜሪካ ብልዑል ድምቀት ተባዒሉ። ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ሕቡራት መንግስታት ኣሜሪካ ኣቶ ብርሃነ ገብሪ ሂወት ኣብ ዘስምዖ መኽፈቲ ቃል ንኣገዳስነት ናይቲ መደብ ምዝኽሪ መበል 65 ዓመት ምጅማር ብረታዊ ቃልሲ ህዝቢ ኤርትራ ብምትእሳር መብሪህ ሂቡ። እዚ ታሪክ ቤት ትምህርቲ ሰውራ ብሓፈሻ ድማ ወፍሪ ህዝባዊ ግንባር ሓርነት ኤርትራ ኣብ ትምህርቲ ብዘዘንቱ መደባት ዝደመቐ ፅምብል ንህይወት ተምሃሮ ኣለይትን መምሃራንን ስሩዕ ትምህርቲ ኣብ ገድልን ብድሆታቱን ኣድማዕነት ትምህርቲ ብግብሪ ትምህርትን ማሕበራዊ ህይወትን ቅያታት ፊተውራሪ ምዝላቕን ግፍዕታት ፀላእን ከምኡውን ተራን ኣበርክቶን መምሃራንን ኣለይትን ኣብ መስርሕ ህንፀት ብቑዑን ሓላፍነታውን ወለዶ ዘንፀባርቕ ስእላውን ንዋታውን ትሕዝትታት ዘጠቓለለ እዩ ነይሩ። ብዘይ ካዚ ፕረዚደንት ኢሳያስ ኣፈወርቂ ብምክንያት ብሩራዊ ኢዮቤልዩ ምምስራት ቤት ትምህርቲ ሰውራ ዘካየዶ ቃለ መጠይቕ ንታሪክ ቤት ትምህርቲ ሰውራ እትገልጽ ሰነዳዊት ፊልም ታሪክ ፍተውራሪ ሓይሊ ኣየርን ሓይሊ ባሕርን ዘንፀባርቕ ዛንታ ታሪክ ፍተውራሪ ደቂ ኣንስትዮ ኣብ ትምህርቲ ኣብ ስራሕን ቃልስን ራእይ ህዝባዊ ግንባር ኣብ ትምህርቲ ኩነታት ትምህርቲ ኣብ ናፃ ኤርትራ ኣገዳስነት ቋንቋ ደ ኣብ ትምህርቲ ከምኡውን ተራን ኣበርክቶን ዲያስፖራ ኣብ ትምህርቲ ኤርትራ ዝገልጽ ፅሑፋት ቀሪቦም። ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ብማንዛ ካብ ኣስመራ ኣብ ዘመሓላለፈቶ መልእኽቲ መንግስቲ ኤርትራ ነዚ በዓል እዚ ሃገራዊ መልክዕ ከምዝሕዝ ምግባሩ ምስቲ ዝተመርፀ ቴማ ተደሚሩ ትምህርትን ምኮስኳስ ብሉፃት ሃገራውያን ዜጋታትን መሰረት ምዕባል ሃገር ምዃኖም ካብ ዘለዎ ፅኑዕ እምነት ከም ዝኾነ ገሊፃ። ዶክተር ሓሊማ ስዒባ ኣብዚ ኣጋጣሚ እዚ ነፍሲ ወከፍ ተሳታፊ ንሃገረይን ህዝበይን ብኸመይ ካብቲ ዘዋህለልክዎ ፍልጠት ተመክሮን ዓቕምን ከበር ክትእኽእል ክብልን ነፍሱ ክምርምርን ከም ዝግባእ ኣዘኻኺራ። እቲ መደብ ተምሃሮ ቤት ትምህርቲ ኣዳል ብዝደገምዎ መዛሙር ቀያሕቲ ዕምባባን ህዝባዊ ግንባርን ከምኡውን ህቡባት ድምፃውያንን ሙዚቀኛታትን ብዘቕረብዎ ባህላውን ስነ ጥበባውን ትሕዝቶታት ማዕሪጉ ነይሩ። ኣብ መወዳእታ ንወከልቲ ኣለይትን ስውኣትን ተምሃሮ ናይ ምስጋና ኣፍልጦን ወርቀት ምስክር ተዓዲሉ።
0: ኣብ ኣፍ ዓበት ንኣባላት ኮሚቴ ምውጋድ ጎዳእቲ ልምድታትን ምርጋፅ መሰላት ቆልዑን ደቂ ኣንስትዮን ስልጠና ተዋሂቦም። ሓላፊ ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣቶ መሓመድ ማሕመድ ስዒድ ኣብ ዝሃቦ መግለፂ ኮሚቴ ስራሕ ካብ ወርሒ ሕዳር 2023 ክሳብ ዝእዋን ኣብ ምምሕዳራት ከባቢ ኣብያተ ትምህርቲ ጉጅለታት ሃማደ መራሕቲ ሃይማኖትን ካልኦት ኣካላት ሕብረተሰብን ንዘሰላሰለቶ ንጥፈታት ብምምጓስ ንዝያዳ ውፅኢታውነት ስልጠና ኣገዳሲ ከም ዝኾነ ገሊፆም። ኣብቲ ስልጠና ብዛዕባ ብሕጊ ዝተኸልከሉን ጥዕናዊ ሳዕቤናት ዘለዎምን ጎዳእቲ ልምድታት ሰፊሕ መብርሂ ተዋሂቦም። ኣብ ማሕዳር ንዞባ ኣቶ ኣሕመድ መሓመድ ኑር ረጀብ ኣብ ዝሃቦ ቃል እቲ ኣብ መሰላት ቆልዑ መራሓ ትሕቲ ዕድመ ክሽቦን ካልእ ጎዳእቲ ልምድታትን ዝተኻየደ ገምጋምን ስልጠናን ኣገዳስነቱ ልዑል ከም ዝኾነ ብምጥቃስ ቀጻልነት ክህልዎ ተላብዮም። ተሳተፍቲ ድማ መርዓ ትሕቲ ዕድመ ንምግታእ ተራ ሚኒስትርታት ጥዕናን ትምህርትን ከምኡ ውን ፖሊስን ሃማደን ክዕዝዝ ኣነባበርቲ ዓዲ ድማ ኣብ ስራሕታ ኮሚተ ምትሕባሮም ክዕዝዙ ኣተሓሳሲቦም። ኣብ ከተማ ኣስመራ ዝርከባ ኣብያተ ትምህርቲ ኣድያን ዓወትን ኣብ ሃገራዊ መርመራታት ልዑል ነጥቢ ንዘመዝገቡ ተምሃሮን ሸሊመን። ነቲ ስነስርዓት ዝተኸታተለ ወኪል ኤሪና ዞባ ማእከል ዮናታን ይዕብዮ ዘዳለዎ ፀብጸብ ኣሎ። ዳናይት ተስፋዝጊ ከተቕርቦ እያ።
2: ኣብ ከተማ ኣስመራ ዝርከባ ኣብያተ ትምህርቲ ማእከላይን ካልኣይን ደረጃ ኣድያ ከምኡውን መባእታን ማእከላይን ደረጃ ቤት ትምህርቲ ዓወት ሃበርም ተምሃሮን ሸሊመን። ትማሊ 13 መስከረም ኣብ ቀፅር ቤት ትምህርቲ ኣድያ ኣኽርያ ኣብ ዝተኻየደ ናይ ምሽላም ስነ ስርዓት ርእሰ መምህር ናይታ ቤት ትምህርቲ መምህር ሳህለ ኣብርሃም ኣብ ዘስምዖ ቃል ሎሚ ዓመት ኣብ ሃገራዊ መርመራ 8ይ ክፍሊ 11 ተምሃሮ ልዕሊ 900ዊት ኣብ ሃገራዊ መርመራ 12 ክፍሊ ማለት ማትሪክ ድማ 17 ተምሃሮ ካብ 3 ክሳብ ሙሉእ 4 ነጥቢ ከም ዘምፅኡ ገሊጹ። ኣብ መባእታን ማእከላይን ደረጃ ቤት ትምህርቲ ዓወት ኣብ ዝተኻየደ ተመሳሳሊ ስነ ስርዓት ኣብ ሃገራዊ መርመራ 8ይ ክፍሊ 90 ልዕሊኡ ንዘመዝገቡ መዳልያን ወረቐት ምስክርን ኣዝዩ ልዑል ነጥቢ ንዘምፅዑ ስራ ተምሃሮ ድማ መዳልያ ታብለትን ወረቐት ምስክርን ተዓዲሉ። ኣብቲ ኣጋጣሚ 99.6ዊት ዘምፅአት ተምሃሪት ጎብለል ብምዃን ተሸላሚት ዋንጫ ክትከውን ከም ዝበቕዐት ርእሰ መምህርታ ቤት ትምህርቲ መምህር በላይ በርሀ ሓቢሩ። ኮሚተ ወለዲ ብወገኖም ብዘይተሳትፎ ወለዲ ዝዕወት መስርሕ መምሃርን ምስትምሃርን ስለዘየለ ወለዲ ኣብ ደቆም ዝገብርዎ ወፍሪ ክሕይል ተላብዮም። ኣብ መሓዳሪት ንኡስ ዞባ ኣኽርያ ወይዘሮ ልያ በረኸት ኣብን ሓላፊ ምክትታል ካልኣይ ደረጃ ኣብያተ ትምህርቲ ዞባ ማእከል መምህር ዮሃንስ ሰሎሞንን ብጊዶም ተምሃሮ ረኺቦሞ ብዘለዉ ውፅኢት ከይተዛነዩ ዝቕፅር ናይ ትምህርቲ ግዜኦም ብዓወት ንምዝዛም ኣበርቲዖም ክሰርሑ ኣዘኻኺሮም። መባእታን ማእከላይን ደረጃ ቤት ትምህርቲ ዓወት ብዘይካዚ ን10 ኣብነታውያን መምህራን ኣተባቢዖም።
0: ኣብ ንዞባ ባሮንቱ ተምሃሮ ኣብ ክረምታዊ ዕረፍቶም ሞያ ክቐስሙ ብዝካየድ ፃዕሪ ንኣስታት 4 ኣዋርሕ ብዝተፈላለዩ ሞያታት ዝሰልጠኑ 480 ተምሃሮ ብ10 መስከረም ተመሪቖም። እቲ ስልጠና መባእታ ቴክኖሎጂ ኮምፒተር ቀዳማይ ረድኤት ስነ ፅባቐ ፀጉሪ ርእሲ ቅብኣ ድራማን ምምልኻዕን ዘጠቓለለ እዩ ነይሮም። ሓላፊ ሃማማት ኣብቲ ንዞባ መንእሰይ ፍርቱናቶ መሓመድ ሳልሕ ኣብ ንኡስ ዕድሜኻ ሞያ ምቕሳም ኣብ ዝቕፅል ዓመታት ሂወትካ ግዳሲ ፅልዋ ከም ዘለዎ ብምጥቃስ ሰልጠንትን ዘርኣይዎ ድሌትን ትግሃትን መጊሱ። ኣብ ጨንፈር ሃማማት ኣዞባ ጋሽ ባርካ ሓላፊ ክፍሊ ፕሮጀክት መንእሰይ በኺት ኣድም ብወገኑ ምስጢር ዓወት ኣብ ንቕሓትን ውዳብን ከም ዝምርኮስ ብምጥቃስ ኣብ ምምሕዳራት ከባቢ ዝርከቡ መንእሰያት ተወዲቦም ሞያዊ ስልጥናሃት ክቐስሙ ውዕቱብ ክስራሓ ተሓሳሲቦም። ኣመሓዳር ንኡስዋ ባሮንቱ ኣቶ ተስፋ ኣለም ባህታ ብወገኑ ሃማማትአን ዘካይዶ ንጥፈታት ምምዕባል ዓቕምታት መንእስያት ብምምጓስ ምምሕዳርን ካልኦት መሻርክቲ ኣካላትን ምትሕባሮም ክዕዝዙ ኣዘኻኺሮም። ኣብ ምምሕዳር ከባቢ መፃሉ ንኡዞባ ደቂ ኣምሓረ ብምትሕባር ህዝብን ኣባላት ሓይልታት ምክልኻልን ናብ ምስራሕ መእለየ ውሕድ ዘተኮረ ልምዓታዊ ወፈራ ተሰላሲሎም። ዕላማት ብ10 መስከረም ኣብ ሩባ ሳምቦ ዝተኻየደ ወፈራ ከቢድ ዝናብ ዘስዕቦ ወሓይዝ ኣብ ኣከባብን ሕርሻን ዘውርዶ ጉድኣት ንምክልኻል እዮም። በቲ መደብ 64 ሜትሮን ውሓትን ሜትሮን ፈረቓን ቁመትን ዘለዎ መእለየ ውሕድ ከም እተሰርሐ ወኪል ኤሪና ሓቢሮም ነቲ መደብ ዝመርሑ

ኣዘዝቲ ሰራዊት ብወገኖም እቲ ዕማም ስሉጥን ፅሑፉን ከም ዝነበረ ብምሕባር ናይ ማሽነር ደገፍ ዘድልዮ ክፋል ኣብ ዝሓፀረ እዋን ክትግበር ኣተሓሳሲቦም። ዝስዕባ ሃገራዊ ዜናታት እዩ ዝኸበርኩም ተዓዘብትና፣ ንምክታልኩም ደጊመ ብክብሪ ዕድም። ህዝባዊት ሪፓብሊክ ቻይናን ህንድን ዝምድንአን ንምድንፋዕ ዘኽእል ብርክት ዝበለ ስምምዓት ከም ዝኸተማ ሓቢረን። እቲ ስምምዓት ፕረዚደንት ሺ ጂንፒንግን ቀዳማይ ሚኒስትር ናሬንድራ ሞድን ጎንጎንቲ ብ12 13 መስከረም ኣብ ከተማ ኒው ደልሂ ዝተኻየደ ዓመታዊ ዋዕላ መራሕቲ ሃገራት ብሪክስ ኣብ ዘካየድዎ ርክብ እዩ ተበፂሑ። ክልቲኦም መራሕቲ ሃገራቶም ኣብ ምዕባል ቁጠባ ቴክኖሎጂ ብሓፈሻ ሰብ ሰርሑ ብልሒ ድማ ብፍላይ ዝፀንሐን ምትሕባር ንምስፋሕ ክሰርሓ ምዃነን ኣፍሊጦም። ብዜካዚ ቻይናን ህንድን መጠን ወፍሪ ብዓይነትን መጠንን ምስፋሕን ኣብ መንጎኦን ዘለዎ ደባዊ ጉዳይ ብዘተ ንምዕራፍን ከም እትረዳድኣ ገሊፀን። እዚ ከምዚ ኢሉ እንከሎ ክልቲኤን ሃገራት ቁጠባዊ ውድብ ብሪክስ ንምምዕባል ኣበርክቶን ከም ዘዕዝዛ ሓቢረን። ፕረዚደንት ሺ ጂንፒንግ ኣብ ህንዲ ምብፃሕ ክፍፅም ኣብ ውሽጢ 7 ዓመታት እዚ ናይ ፈለማ እዩ። ኣይቨሪኮስትን ሪፓብሊክ ጊንን ምድንፋዕ ዲፕሎማስያዊ ቁጠባውን ፀጥታውን ዝምድና ኣብ ዝርከብዎም ሓያሎ ፅላታት ብሓባር ክሰርሓ ምዃነን ሓቢረን። መራሕቲ ክልቲኤን ሃገራት ትማል 13 መስከረም ኣብ ከተማ ኣቢጃን ኣይቨሪኮስት ኣብ ዘካየድዎ ዝርርብ እዮም ኣብቲ ስምምዕ በፂሖም። ብመሰረት እቲ ስምምዕ ፀጥታ ብምውሓስ ኣንጻር ሽበራ ሓባራዊ ወፍሪ ከካይዳ ንትግባር ድማ ፀጥታውን ወተሃደራውን ሓበሬታ ብስሩዕ ክለዋወጣ የን። ብዘካዚ ኣብ ዶባተን ዝካየድ ዘይሕጋዊ ዕደና ማዕድናት ንምምካት ከም ዝተሓጋገዛ ኣነጢረን። እዚ ከምዚ ኢሉ እንከሎ ኣይቨሪኮስትን ሪፓብሊክ ጊንን ቁጠባ ንምምዕባል ንግዳዊ ምልውዋጥ ከስፋሓ ዲፕሎማስያዊ ዝምድንአን ንምድንፋዕ ድማ ስሩዕ ናይ ምምኽኻር ርክብ ከካይዳ ምዃነን ገሊፀን። ሩስያ ዘቤታዊ ዕዳጋ ክተረጋግእ ሰደድ ናፍታ ደው ንምባል ዝወሰደቶ ስጉምቲ ንዘይተወሰነ ግዜ ከም ዝቕፅል ሓቢራ። ኣብ ዞባ ማእከላይ ምብራቅ ተፈጢሩ ብዘሎ ወተሃደራውን ፀጥታውን ቅልውላው ዝሰዓበ ሕፅረት ነዳዲ እናኸረረ ይመፅእ ከም ዘሎ ዝገለፀ ሚኒስትሪ ጉዳያት ወፃኢ ሩስያ እቲ ወርሓዊ ክናዋሕ ዝፀንሐ ሰደድ ናፍታ ደው ናይ ምባል ስጉምቲ ንዝተናውሐ ግዜ ክቕፅል ከም ዝኽእል ኣሚትሎም። ዩክሬን ኣብ ልዕሊ ትካላት ነዳዲ ሩስያ ተካይዱ ዘላ መጥቃዕትታት እውን ምክንያት ናይቲ ዝተወስደ ስጉምቲ ክኸውን ከም ዝኽእል ይጥቀስ። ሩስያ ኣብ ሰደድ ናፍታ ብዝገበረቶ እገዳ ቱርክን ብራዚልን ዝርከበን መሻርክታ ባኣሉታ ከም እተፀልዋ ፀብጻባት የረድኦም። ሩስያ ቀዲማ ሰደድ ንነፈርቲ ዘገልግል ነዳዲ ከም ዝወንዘፈቶ ምሕባራ ዝዝከር እዮም። ፖላንድ ፀጥታዊ ስጋኣት ንምምካት ምስ ካልኦት ኣባላት ኔቶ እትገብሮ ወተሃደራውን ፀጥታውን ስምምዓት ከም እተስፍሖ ኣፍሊጣ። ከም ኣካል እትውጥን ምስ ጀርመን ሓድሽ ወተሃደራውን ፀጥታውን ስምምዕ ከም እተፈራረመት ሓቢራላ። እቲ ስምምዕ ኣብ መንጎ ክልቲኤን ሃገራት ዘሎ ወተሃደራዊ ምትሕብባር ንምስፋሕን ፀጥታ ዞባ ባልቲክ ንምውሓስን ዘጠቃለለ እዩ። ፖላንድ ኣቐዲማ ምስ ፈረንሳን ብሪጣንያን ወተሃደራውን ፀጥታውን ስምምዓት ከም ዝኸተመት ዝጠቕሱ ፀብጻባት ምስ ኢጣልያውን ተመሳሳሊ ውዕል ንምኽታም ትሰርሕ ከም ዘላ የረድኦም። ኪዳን ሰሜን ኣትላንቲክ ኔቶ ንሩስያ ወተሃደራውን ቁጥባውን ክርደና ንምእታው ብመንገዲ ዩክሬን ኩናት ድሕሪ ምውልዑ ጎረባብታ ንዝኾነ ኣባላቱ ክዕጥቕ ምፅንሑ ይጥቀስ። ብሰንኪቲ ወተሃደራዊ ኩነታት ፀጥታ ምብራቅ ኤውሮጳ እናንቆልቆለ ከም ዝመፀ ናይ ቀረባ ተዓዘብቲ ይሕብሩ። ምስ ኣሜሪካ ኣብ ንግዳዊ ኩናት ኣትያ ዘላ ካናዳ ምስ ኤውሮጳ ሕብረት ፀንሓ ንግዳውን ቁጥባውን ዝምድና ንምምዕባል ተበግሶ ክትወስድ ከም ዝጀመረት ገሊፃ። እቲ መደብ እቲ ምስ ኣሜሪካ ተፈጢሩ ዘሎ ዘይምቅዳው ከስዕቦ ዝኽእል ቁጠባዊ ክሳራታት ንምፍኻስ ዝሕግዝ ምዃኑ ዝሓበረ ቀዳማይ ሚኒስተር ካናዳ ማርክ ካርነይ ድሮ ምስ መራሕቲ ናይቲ ሕብረት ዝርርብ ጀሚሩ ከም ዘሎ ኣረድዮም። ዝካየድ ዘሎ ዝርርብ ቴክኖሎጂ ፀዓትን ብርቂ ማዕድናትን ዝርከቦ ፍርያት ካናዳ ብትሑት መጠን ቀረፅ ናብ ሃገራት ኤውሮጳዊ ሕብረት ንምቕናዕ ዝዓለመ ምዃኑ እዩ ዝግለፅ ዘሎ። እቲ ውጥን ምስ ዝሰምር ካናዳ ኣብ ኤውሮጳዊ ሰፊሕ ዕዳጋታት ክትረክብ ከም እትኽእል ይእመት። ካናዳን ኤውሮጳዊ ሕብረትን ኣብ 2025 ልዕሊ 80 ቢልዮን ዩሮ ዝግመት ንግዳዊ ምልውዋጥ ከም ዘካየዱ ፀብጻባት የረድኦም። እዚ ከምዚ ኢሉ እንከሎ ካናዳ ናይ ክብሪ ኣባል ኤውሮጳዊ ሕብረት ንክትከውን ዝኽእል ዝርርብ ይካየድ ከም ዘሎ ይቃልሓሎ። ህንድን ኒውዚላንድን ኣብ መዳይ ነፃ ንግድን ወፍርን ዘተኮረ ስምምዓት ተፈራሪመን። እቲ ንግዳዊ ስምምዕ ንመጠን ቀረፅ ብ95 ሚታዊ ዘጉድል ብምዃኑ ኣብ ገስጋስ ንግዳዊ ምልዋጥ ኣገዳሲ ተራ ከም ዝህልዎ ሰመዚ ክልቲኤን ሃገራት ኣሚቶም። እቲ ስምምዕ ክልቲኤን ሃገራት ብፍላይ ኣብ ፍርያት ምግቢ ሓፂንን ኣሉሚኒየምን ንዝፀንሐን ምልውዋጥ ብዓይነትን መጠንን ዘሰፍሕ ምዃኑ ተፈሊጦም። እዚ ከምዚ ኢሉ እንከሎ ኒውዚላንድ ኣብ ህንዲ 20 ቢልዮን ዶላር ዝግመት ወፍሪ ከም እትገብር ኣብቲ ስምምዕ ተጠቂሱሎም። ህንዲ ሳዕቤናት ልዑል መጠን ቀረፅ ኣሜሪካ ንምውጋድ ምስ ዝተፈላለያ ሃገራት ነፃ ናይ ንግዲ ስምምዓት ክትፍርም ከም

ዜናታት ምዝዛም ቀንዲ ነጥብታት እዩ። ወርቃዊ የቤልዩ ምስራት ቤት ትምህርቲ ሰውራ ሕብራት መንግስታት ኣሜሪካ ብልዕል ድምቀት ተባዒሉ። ኣብ ንዞባ ኣፍ ዓበት ንኣባላት ኮሚቴ ምውጋድ ጎዳእቲ ልምዲ

ብኣብያተ ትምህርቲ ኣድአን ዓወትን ንሃበርም ተምሃሮን ሸሊመን። ቻይናን ህንድን ዝምድነአን ንምድንፋዕ ዝኽእል ብርክት ዝበለ ስምምዓት ከም ዝኸተማ ሓቢረን። ኣይቨሪ ኮስትን ሪፓብሊክ ጊኒን ኣብ ሓያሉ ጽላታት ብሓባር ክሰርሓ ምዃንን ገሊጸን። ሩስያ ሰደድ ናፍታ ደው ንምባል ዝወሰደቶ ስጉምቲ ንዘይተወሰነ ግዜ ከም ዝቕጽል ሓቢራ። ዜናዊ መሰናዶ እናተዛዚምሎ ዝኸበርኩም ተዓዘብትና ንስለምክታልኩም ኣመስገን ብሩኽ ምሸት።

ወግኢ ኢታ ኦላ ብኹናማ ኢታ ኦላ ክንብል ከለና መውፅኢ ሓዳር ማለት እዩ። ኣብ ብሄረ ኩናማ መርዓት ምስ ተመርዓወት ናብ እንዳ ወዲ ዘይኮነት ትኽድ መርዓዊ እዩ ናብ እንዳ ጓል ዝመፅእ። ኣብ ትሕቲ ኣቦ ጓል ኮይኖም ንዓመታት ክፀንሑ ይኽእል እዮም። ኣቦ ጓል ነዞም ሓደሽቲ መርዓውቲ በዓሉ የናብዮምን የዓልዮምን እኹል ኣኪበሎም እየ። ሕጂስ ሓዳሮም እንተወፂኦም ክሽገሩ ኣይክእሉን እዮም፣ ናብሮም ክመርሑ ይኽእሉ እዮም ኢሉ ኣብ ዝኣመነሉ ግዜ ምስ በዓልቲ ቤቱ ተማኺራ ሓዳሮም የውፆም። ነዚ ወግኢ እዚ ኢታ ወላ ንብል። እቲ ወግኢ እንታይ ይመስል ብዝርዝር ክነብል። መጀመርያ ኣቦ ጓል ምስ በዓልቲ ቤቱ ተማኺሩ ምስ ወድአ ንበረኻ ይወፍር ሞ ሓንቲ እንፀይቲ ሒዙ ይመፅእ ንሰባይ ጓሉ እነሀልከ ኣምፅኤልካ ኣለኹ እሞ ተበገስ ገዛኻ ስራሕ ሎም ዓመት ሓዳርካ ከውፃካየ ይብሎም ማለት እዩ። መርዓዊ ካብኡ ተበጊሱ ምስ ኣዕሩኽቱን መቕርብ ቤተሰብን ኮይኑ ነቲ ገዛ ዝኸውን ናውቲ የዳሉ። እቲ ገዛ እቲ ናውቲ ኣዳልዩ ምስ ተወድአ ወፈራ ይገብሩ እሞ ኩሉ ሰብ ተኣኪቡ ሆሆ ኢሎም ነቲ ገዛ ይሰርሕዎ። እቲ ገዛ ተሰሪሓ ምስ ተወድአ ድሮ ኢታ ወላ ኣብ ዝወሰኑላ መዓልቲ ኣደጓል ተሲኣ ንጎረባውትን ንእንዳወድን ዕድመ ትነግሮም። ብኡ መሰረት ንግሆ ናይ ኢታ ወላ መዓልቲ ዝተወሰኑላ መዓልቲ ኩሎም ይእከቡ። ምስ ተኣከቡ መጀመርያ ነታ ሓዳሽ ተሰሪሓ ዘላ ገዛ ብጥጥቆ ቀይሕ ማሸላ ገይሮም ይነፅግዎ። እዚ ማለት ከዓ እቲ ሕማቅ ይውፃእ ብምባል እዮም ዝገብርዎ። ንሰናይ ምንዮት እውን ይገልፅ ማለት እዩ። ድሕሪኡ ኸዓ ፍሬ ሆያ ኤዋ የምፅ እሞ ኣብ ውሽጢ ገዛ ንላዕሊ ይድርብይዎ። ሄዋ ኣብ ከባቢ ኩናማ ብብዙሒ ዝዝራእ ዓይነት ዘራእቲ ኮይና ከም ሓረግ እያ ኣብ መረት እናበለት ትፈሪ። ሓንቲ ፍረ ሄዋ ኣብ ውሽጣ ዝተፈላለዩ ብዙሕ ዝበለ ፍርያት ኣለዋ። ስለዚ ነዚኦም ሓድሽ ስድራ ዝምስርቱ ዘለዉ ሓድሽ ገዛ ዝወፁ ዘለዉ ፍረዩ ተባዘሁ የሰምዕ ማለት እዩ መግለፂ ንኽፍረዩ

ንክባዝሑን እዩ ዝግበር። እቲ ሄዋ ምስ ደርቤቶ ቆልዑ ይኹን ሰበይቲ ኣብቲ ከባቢ ዘለዉ ኩሎም ተኣኪቦም ዓትዮም ነቲ ሄዋ ኣልዒሎም ይበልዕዎ። ድሕሪ ዚ መቐመቲ ውያ ቆፎ ናይ እኽሊ ዝኸውን ኣጋር ሳዳ ኣብ ውሽጢ ገዛ የዳልዉ። ሳዳ መደቀሲ ዝኸውን ከ ኣብ ውሽጢ ገዛ የዳልዉ። ገሊኦም ነዚ ኣጋር ሳዳን እንዳዳለዉ፣ ገሊኦም ከ ኣብ ደገ ኮይኖም መቐመቲ እኽሊ ዝኸውን ቆፎ የዳልዉ። እቲ ቆፎ ተዳልዩ ምስ ተወድአ ናብ ውሽጢ ገዛ ይእቶ እሞ እቲ ኣኪቦምሎም ዝፀንሑ እኽሊ ኩሉ ኣብኣ ይጓረት። እኽሊ ኣጓሪቶም ምስ ወድኡ ብእንዳ እጓልዮም ዝጅምሩ ኣደጓል ንእጓላ ክትህወን ዘለወን ነገራት ትህብ ማለት እዩ። ብቐዳምነት መጎጎ ትህብ እያ ችጉዳ ኢልና ንፅውዖ ንመለንቀቲ ትኸውን ትህባ። ካልእ ኣገደስቲ ናውቲ ገዛ እውን ትህባ እያ። ብወገን ሓማታ እውን ብግዴታ ክትህባ ዘለዋ ነገራት ኣለዋ። ንሰን እትሮ ናይ ማይ ፃሕሊ ናይ መስርሒ ፀብሒ፣ እትሮ ናይ ብሑቕ ዝኸውን ኮሎኻ መአከቢ እኽሊ፣ ካልኦት ናይ ኣውቲ ገዛን ወሲኻ ሰይቲ ወዳ ትህብ። ኣብቲ ኣወሃሃባ ህያባት መቕርብ ቤተሰብ መሓዛ ኩሉ ዘለዎም ናናቶም ህያባት ነታ ሓዳሽ ትወፅእ ዘላ ገዛ ትፍል ዘላ መርዓት ይህብዋ። ሂቦም ምስ ወደእዋ እቲ ናውቲ ኩሉ ናብ ውሽጢ ገዛ ይኣቱ እሞ በብ ኣብቲ ዝግብኦ ቦታ ይቕመት። ገዛኣ ተሸሊማ ትውዳ ካብታ ዕለት እታ እዞም ሓደሽቲ መርዓውቲ ገዝኦም ይኣትዉ ሓዳሮም ይጅምሩ። ኣብ ወጊ ኢታወላ ኩሉ ግዜ ሰብ ዓዲምካ ትፅውዕ ስለ ዘለኻ እኽለ ማይ ይዳሎ እዩ። ስለዚ ምስ ወድኡ ኩሎም ኮፍ ኢሎም ስዋ እንዳሰተዩ ነዞም ሓደሽቲ መርዓውቲ ምርቆቦምን ሰናይ ምንዮቶምን ይገልፅሎም። ወግዒ ኢታውላ በዚ ኣገባብ ትዛዘም።

0: እኮ ፕሬዚደንት ሓማደ ጥራሕ እዩ ዝፈልጥ ድሕረ ባይታ ኩሉ ግዜ ስለዘይ ንዛርብ
1: ብመጀመርያ ዮሃና ንኩላትና እተን ትማሌ ብሓደ ሓዊ ዝተለብለብና ከምዚ ኢልና ክነተኣኻኸብ ከለና ከዓ ቀሊል ኣይኮነን። ዕድለኛታት ኢና። ንሓምሳ ዓመት ካ በቂዕና ዮሃና ንኩላትና ማለት እዩ። ቤት ምርሶራ እቲ ኣመሰራርትኡ ከምዚ ክትቀፅንሐ ተን ቀዳሞት ገሊፀኖ ኣለዋ። ንሕና ድመፀናሉ ግዜ ኣብ መጀመርያ ናይ 78 መወዳእታ ናይ 77 ተዓሊምና ኢና ንቤት ምርሶራ መፂና። ክንመፅ ከለና ከምዚ ኣቐዲሙ ዝተገልፀ ገድሊ ንፈልጦ ክንጋደል ተዓሊምና ካላሽን ጋባለ ጌርና ንዋጋእ ሰያ ነራት ኣፍልጦና ዋላ ዝነበረ ድሕረ ባይታና ነብሰ ወከፍና እውን ከምኡ እዩ ነይሩ። ኣብ ተዓሊም ተዓሊምና ምስ ተውዚዕ ምስ ኮነ ግን ኣብ ቤት ትምህርቲ ሶራ ተመዲብና። መብዛሕትና ተን ሽዑ ዝመፃና ዳርጋ ሃይ ስኩል ተምሃሮ ዝነበርና ኢና። ካብቲ ይኹን ካብቲ ብዘየገድስ ናይ ተምሃራይ ተማሂር ካውንት ዝነበረ ናይ ሽዑ ጣማምታ ናርኣያን ንውልቅኻ ክሓልፈልካ ኢልካ ዳኣ እምበር ከምዚ ድመፀ ዳሕራይ ናይ ሶራ ኩነታት ኢልካ እውን ዳሓሲቡ ዝኸደ ሰብ ኣይነበረን። ብዝኾነ ተመዲብና ቤት ትምህርቲ ሶራ መፂና። ዓቐብ እዩ ነዚ ክትቅበል። ናይ ብሓቂ ይኸብደካ እዩ። ከምኡ እውን ክሳይ ስለዘይፀንሓካ ኣሎ ኢልካ ኣብቲ ሰውራ ስለዘይተሓስብ ብጣዕሚ ንምቕባሉ ኣዝዩ ኣፀጋሚ እዩ። ኣነ ሓንቲ ካብተን ነቲ ኩነታት ዘይተቐበልኩ ብጣዕሚ ክሳይ ዝኹን ክሰብ እየውን ከም ሰብ ግን እቶም ዝነበሩ ካድሬታት ኣብቲ እዋንእቲ ብፍላይ ካ ጓል ሻምበል ቀሪባ እቲ ዕላማ እቲ ካይዳ እቲ ካልእ ፅቡቅ ገይሮም ገስጊሶምና ካድሬታት ሰብ ከም ንኾን ከዓ ገይሮምና ሕልና ደለና ሰብ ንክንከውን ከዓ ደሪኾምና ምስኡ ተኣሳሲሩ ዝኸይድ እቲ ኩነታት ናይቶም ቆልዑን እቲ ካልእን እዩ። ኣብዚ ከም ሰብ ኣደ ዘይኮነት ኣደ ንክትከውን ዝበቕዐት እያ ዛብዚ ዘላ መብዛሕታ። ምክንያቱ ዝበዝሐ ሰብ ወሊዱ ገለ ኣይኮነን ተጋዲሉ ንስ ዕድመና ኢና ከምዚ ክትቀፅንሐ ኩላና ካብ 18 ስጋብ 20 ዝነበርና ኢና ተን 18 ከማ ሽዑ ድበፃሕናዮ እንተዘይኮይኑ ኣይነበረን ትክስታኢና። ግን ኣደ ከይኮንና ከለና ኣዴታት በቂዕና ሕልና ደለና ኣዴታት ከዓ ኮይና ናይ ብሓቂ እቲ ኣመሰራርትኡ ትገሊኡ ትገሊኡ ፅቡቅ ተገሊፅ ኣሎ። መብዛሕትኡ እተን ብብዝሒ ዝመፃ ንሕና ኹን ተን ቅድሜና ብብዝሒ ናይ ኣለይቲ ቁፅሪ እንዳበዝሐ መፂኡ ኩላና እውን ዳርጋ ተመሳሳሊ ድሕረ ባይታ ዝነበረና ኢና። ነቲ ቤት ትምህርቲ እውን ሂወት ክዘርእ ኣኽኢል ወይ ምክንያቱ እቲ ቁፅሪ ተምሃሮ ከዓ እንዳ ዓበየ መፅእ ስለ ዝነበረ ምህላውና ከምዚ ዝኣመሰለ ቁፅሪ ነቲ ዝነበረ ፆር ኣብ ውሕዳት ዝነበረ ከዓ ክቃለል ክኢሉ ማለት እዩ። ኣብዚ ሕጂ እቲ ምረት እቲዝሓለፈ ዋላ ከም ዝበልኦ እቲ ናይ ዜሮ ምስ ምዝላቕን ገለን ከም ሰብና እኳ እንትኾነ ኣብቲ ዳሕራይ ጀላሓንቲ ዝበሃል ቦታ ብፍላይ ምስኣተና ግን ንሂወትና ዝፋታተን ተፃዋርነት ዝሓትት ፅንዓት ዝሓትት መኸተ ዘድልዮ ዕዮ ሰሪሕና ኩላትና። ምክንያቱ ክሳብ 55 ዲግሪ ሰንቲግሬድ ድበፅሕ ምቆት ተፃዊርካ ክልተ መቕሎ ኣብ መንጎ ኮንካ ክትሓርር ከለካ መብረደይ ብሉ ቀፃሊ ብዘይ ዕረፍቲ ነዚ ተፃዊራ ትኸይድ ኤርትራዊት ጓል ኣንስተይቲ ናይ ብሓቂ እዚ ከዓ እቲ መሰረት ፅንዓት ምፅማም እዩ። እዚ ሓሊፉ እዚ ኩሉ ሰብ ኣብዚ ዘሎ እተን ኣለይቲ ዋላ ኩሉ እኮ ንናቱ ስራሕ እንተነበሮ ተዋሃይትካ ዝክየድ እንተነበረ ኣለይቲ ግን መሰረት እየን። እቲ ቤት ትምህርቲ ደው ክብል ዝገበረ ኣለይቲ እየን። ቆልዓ ከይተዓንገለ ቆልዓ ከብዲ ከይመልአ ቆልዓ ከይፀረየ ትምህርቲ ከይዳ ኣይክእልን ከፅንዕ እውን ኣይክእልን መሰረት እየን። እዛ ገዛ እዛ ህንፃ እዚኣ እታ መሰረት ተደይትድልድል ዶዋ ይንበለት

0: ዓለይቲ ከዓ መሰረት ናይ ዝኩሉ ኮይነን ከዓ ናይ ብሓቂ እቲ ቤት ትምህርቲ ግቡእ ንጥፈታቱ ክገብር ኣኽኢል እዩ። እዚ ናይ ካልኦት ተራጎሴ እዮ ማለት ኣይኮንኩን ኣብ ዓለይቲ ድምና ስለ ንዛርብ ዘለና ጥራይና ከም ሰብ ኣነ እውን ሓንቲ ካብተን ነቲ ኩነታት ተፃዊራ ሓዊ ሓሪራ ዝሓለፍክዎ ሰብ ኣካልናታትን ኣብዚ ፅንዓት ነይሩ፣ ፍቅሪ ነይሩ፣ ሓድነት ነይሩ። ሕሩጭ ክልወስ እንከሎ ክልተ ኩንታል ሰለስተ ኩንታል ብሑቋና ተሰኪምና ኢና ነምፆ ነርና። ሕቋ ደይ ተተንከፈ ሰብ ኣብዚ የላ። ኣብ ሳንዱቅ ዓብኢ ነይሩ መለስ ኢና ኩሉ ኣካልና ይደኣቱ ነይሩ። ክንለውስ ክንሓሲ ጥስቲ ዝበሃል ለዊስና ንምግልብጠሉ ኣይነበረን። ኣብቲ ሳንዱቅ ኢና ንድፋእ ነርና። ክሳብ ክንደይ ነዊሕ ሰዓታት ከምዚ ኢልካ ተደፈኢካ ምስ ጥዕናኻን ምስ ናይ ምትንፋስ ክስታይካን እውን ከቢድ እዩ። ሳናዱቅ ነዊሕ ነይሩ ምስ ኩሉ ኩነታትና። እዚ ለዊስና ከነብቅዕ ከዓ ብቆራፅ ፊስቶ ዝዳሎ ላፋ ፋሕ ከይብልቲ መሸላ ክተሓሓዝ ምእንቲ ክስንከት ክበኩዕ ኣብ ቆራፅ ፊስቶ ከዓ ላፋ ንላፉ ነርና። ሰለስተ ኣርባዕተ መኮስ ኢና ንሕዝ ነርና። ይሽልብበና ከዓ ነይሩ ተሓዊ የእጋርና ሽልበም ነይሩ። ምክንያቱ ኣብ እምኒ ተሰክቲቱ ዘሎት ፊስቶ በዚ ከዓ እቲ ሃፋ ይምሽልቆና ነይሩ ኩሉ ኣእዳውና። እዚ ጌርካ ክትግልብጦ ከለካ ናብቲ ዓብ ሳንዱቅ ከዓ ሓዊ ተሰኪምና ኢና ንግልብጦ ነርና። የእዳውና ኩሉ ልብለም ነይሩ። በኪዒ ከዓ ክስንከት ሙሉእ ለይቲ ከዓ ይሕደር ነይሩ። ኣባላት ጥርሕና ወፂና ኢና ንስንክት ነርና። እቲ ንጥቀመሉ ዝነበርና ሓዊ ዝበ ኣውሊዕ ስለ ዝነበረ ክነድድ እንከሎ ዝነበሮ ትኪ ቀሊል ኣይኮነን። እቲ ትክቲ ከዓ ንሰትዮ ነርና። እዚ ሰትያ እዛ ኩላ ሰብ ነዚ ተፃዊራ እዛ ኩላ ሰብ ከይዳ እዚ ክግበር እንከሎ ግን ሕጉስ መንፈስ ነይሩ፣ ምትሕልላይ ነይሩ። እተን ስንክት ዝሓደራ ማይ ይበፅሕ ኣብቲ መሕፀቢና ክንሕፀቦ ከለና እቲ ካብ ነብስና ፀሎሎ ድመስል ትኪ ኢና ንሕፀብ ነርና። እሱ ኢና ንርኢ ነርና። ዓኽ ክንብል ከለና ከዓ ካብዚ ድወፅእ ዝነበረ ፀሊም ትኪ ቀሊል ኣይነበረን። ትኪ ኢና ንሰቲ ነርና። ዕለታዊ ክልተ ሰለስተ ዓመት ነዚ ተፃዊርካ ክትከይድ ከለካ ቀሊል ገድል ይኮነን፣ ቀሊል ቃልሲ ይኮነን። ኣብ ርእሲኡ እቶም ዓበይቲ ኣይሕፀቡን እዮም ነይሮም። ኣብቶም ናብ ማእከለቱ እንዳናእሽን ግን ቆልዑት ከዓ ንሓፅቦም ነርና። ኣፅሪና ሓፂምና ከዓ ቤት ትምህርቶም ከም ዝኸዱ ይግበር። ቅጫ ከይጠሚ መቕሎ ተሰንኪታ ኣብ ኣርባዕተ እያ ትምቀል ነራ። ስቕኢልካ ጨራሪምካ ኣይኮነን ነይሩ። ክፀጉቡ ስለ ዘለዎ ጥዕኖኦም ክሕሎ ስለ ዘለዎ ኣብ ርእሲ ከዓ ጥራይ ምምጋቦም ዘይኮነ ኩነታቶም ምፍላጥ ነተን ኣዴታት ኮይነን ዳኣሊኦም ዝነበራ ንሕግዘን መንቆል ዓበሊዑ መናይ ቀልዐ እንድሕሪ ሓሚሙ ኣለኹማን ናብ ሕክምና ክኸይድ ከም ዘለዎ ምግባርን ካልእን ካልእን ነይሩ። ኣብ ትምህርቶምን ምክትታል ትገብር ነርካ ማለት እዩ። ስለዚ ኣለይቲ ናይ ብሓቂ እቲ ካልእ ገፅ ናይቲ ገድሊ ተፃዊረን ዝኸዳ ሰባት እየን። ምስ ኩሉ ፅንኩር ኩነታት ከማን ሓንቲ ኣላይት ኣማሪራ ኣይትፈልጥን፣ ሃዲማ ከ ኣይትፈልጥን። ቀረባ ኢና ነርና። ዋላ ከምቲ ዝገብሮ ዝነበሩ ፊተራሪ ከይድና ናይ ሕማም ተውዚዕ ኩሉ ሰብ ነርዎ እዩ ከድና ዋላ ካልኣይ ተዓሊምድና ክነፅእ ገለ ዝኾነ ምርጫታት ነይሩ እዩ። ኣበደን ተፃዊራ ነዚያ ከይዳ ኣላይት ትኡ ዝነበረ ሰብ እውን ኩሉ ከምኡ እንዲ ነይሩ። ኣብተን ኣለይቲ ብፍላይ ግን ናይ ብሓቂ እዚ ከምዚ ዝኣመሰለ ተፃዋርነት ነዚ ከምዚ ጌርካ ፅባሕ ሰብ ሰብ ኮይኖም ነዚ ሃገር እዚኣ ውሕስነት ዝፈጥሩ ሰባት ኣብ ምእላይ ተረ ኣላይት መሰረት ናይቲ ዓበ ህንፃ ናይቲ ቤት ትምህርቲ ምዃኑ ኣነ ንገልፅ ሞ ተረፈ ብፆተ ይመለኦ።
1: መጀመርያ እንኳዕ ናብ መበል ሓምሳ ዓመት መምስራት ቤት ትምህርቲ ሰብሩ ኣብፃሓና እንኳዕ ከዓ ገፀገፀ ኣረኣየና። መጀመርያ ክብሎ ዝደሊ ዳርጋ እቲ ምረት ናይቲ ዝነበረ ናይ ኣለይቲ ስራሕ ብዝተፈላለየ ክግለፅ ፀኒሕ እዩ። ኣነ ሕጂ ምናልባት ክዛረቦ ዝደሊ ኩሉ ተገሊፂ እዩ። ክገልፆ ዝደሊ ንድሕሪ ድኣ ሃሊ ኮይኑ እቲ ዝነበረ ምረት ተገሊፁ ስለ ዝኾነ ክደግሞ ኣይደልን እየ። ብሓፈሻ ግን ቤት ትምህርቲ ሰብሩ እንድሕሪ ኢልና ኩላህና ኣብ ዝደለና ወይ ብዝተፈላለየ ምክንያታት ብረሓቡ ቦታ ደይመፀና

0: ክንገልፆ ንደሊ ብዙሓት ክህልዋ ስለ ዝኽእላ ዝያዳ እሞ ንዓአን ዕድል ክህብ ኣብቲ መጨረሽታ ርእቶ ክህብ እየ።
1: ኣነ እኳ ዳርጋ ናይ ኩሉ ገይረ ክዛረባይ ኮንኩን ኣብታ ዝነበርናያ መድረኽ ግን ኣበይ በፂሕና? እንታይ ገይርና? እንታይ ፀኒሕና? ንሕና ዘን ዳሕሮት 78 መወዳእታ ዝመፃና ዝያዳ ነቲ ቤት ትምህርቲ ዘሰሰናዮ ኢና እንተበልና ስታይ ኣይኮነን። ብቐዳማይ ኣበባ ትገልፆ ነይራ ኣብ መደብ ሳይዳ እተን ዝበዛሕና ደቂ ኣንስትዮ ዝተመደብና ናብ ቤት ትምህርቲ ሰውራ ኣብ 78 መወዳእታ መጀመርያ 79 ኢና። እዚአን ብናይ 78 ናይ ምዝላቕ ተጋደልቲ 208 ሰባት ብቁፅሪ ከማ ዘኪራቶ እዚና ብዙሓት ግን ኣብ ምዝላቕ ኣብታ ዝኸፍአተ ህሞት ናይቲ ምዝላቕ ዝነበረሉ ካብ ዜሮ ናብ በዓል ዓራግ ዝመፅሉ ናብ በዓል ቀብረኦት ዝመፅሉ ናብ በዓል ሓሊቤት ኣዝዩ በዳሂ እሞ ከዓ ንሕና ኣዝና ብዕድመ ከምዚ ዝበልኦ ካብ 17 18 ዘይንበፅሕ ሰባት ኢና ነርና። ንሶም ተምሃሮ ኮይኖም ዝመፁ መኻይድና እውን ነይሮም እዮም ማለተይ ካባና ተምሃሮ ኮይኖም ናብኡ ዝኣተዉ ነይሮም። ንሕና ከዓ ኣለይቲ ኮይንና ኣቲና ንክትቀበሎ ዝድረኸካ ነገራት ግን ነይሩ ከምቲ ዝበልኦቶ ተኸዓ ካድራት ፀኒሕና ናየ እተን ካድራትና በዓል ፅገዘርኡ ኣወዳት ይኹኑ ደቂ ተባዕትዮ ይኹና ደቂ ኣንስትዮ ነቲ ክንርዕሞ ዘለና ሞ ከዓ ምዝላቕ ቆልዑ ንስከም ካብ ቀብሮኦት ከድናን ዜሮ ኣይንፈልጦ ኣይንጥይቆ መንገዲ ምክንያቱ ኣብ ሕማቅ እዋን ስለ ዝበፃሕና ኣብ ሰለስተ እምኒ ዝተተኽለ መቕሎ ኢ ፀኒሕና ንሕና እንዳኸትካ እንዳኸትካ ፍታሕ እንዳመፀ ሎምን ድራር የብሎምን እንታይ ክንገብሮም ማይ ዘይብሉ ቦታ ህፃውንቲ ኮይና ንሕና ተን መራሕቲ ጋንታታትና ንፉዓት ስለ ዝነበራ ግን ድሓን ሎሚ ገዓት ብሽኮር ዋላ ነድርሮም እንዳተባህለ ዝስራሐሉ ንሕና ኸ እንታይ ንስከም ነርና? ሓርጭ እንተውሒዱ ነቲ ሓርጭ ኣሰክፈና ምክንያቱ ምዝላቕ ስለ ዝመፃና ቅድሚ ተሃሩር ቅድሚ ትጀልሃንቲ ዝበዳህና የብድሆታት ይበዝሕ ምክንያቱ ኣብቲ እዋን ምዝላቕ ክብድ ዝበለ ሃዋኹ ነይሩ። ንዓና እውን ኣብ ገለ ሓዊ ኢና ኣቴና ብጣዕሚ ከቢድ እዩ ነይሩ ምክንያቱ ንዕኡ ክትፃወሮ ነቲ ክትርኢ ከይተላለኻ እዚ ኩሉ ጉዕዞ ክትጓዓዝ ኣብ ጉዕዞ ኣነ ዘይርስዖ እቲ ዝኸበለ ዘጋጠመና መቕሎታት ከምዚ ዝብለክን ፀፂሒርካ ሓሙክሽቲ እዩ ዝጓሓፍ ነይሩ ከይዘከርኮን ክሓልፍ ዘይደሊ በዓል ጓል ሃይለ ኣለዋ ኣባ ሃይለ ሕደጎ መንእሰያት ኢና ነርና ምስ ወዳእካ ተሓፂብካ ነብስኻ እንዳሽንቲ ክትከይድ ገለ ክልቲአን እግራ ኣብ ረመፃት እየን ክልቲአን እግራ ኣብቲ ዝጓሓፍናዮ ረመፃት እየን ክልቲአን እግራ ጠልጠል ኣቢልና ተሰኪምና ነዊሕ እዋን ተሓኪማ ኣለዋ ሓካይ ምሳና ተምሃሮ ቆልዑ ክንዳና እዮም ዝኾኑ ነቶም ክንዳና ዝኾኑ ንዕኦም መሲልና ምክንያቱ ሳይኮሎጂ እውን ንምሃር ነርና ኢና ተማሂርና ቆልዑ ከመይ ከም ዝዕቢ ተማሂርና ፖለቲካዊ ጎስጓስ ጥራይ ኣይኮነን ነይሩ ኣተዓባብያ ቆልዑ ከመይ ነይሩ ኢልና ተማሂርና እቲ ዝብድሃና ነበረ ናይ ሓዊ ይኹን ናይ ገላ ይኹን ካ ፀርናዮ ጀልሃንቲ በፂሕና ኣብ ጀልሃንቲ ካ ትዝኸፈ ምልዋስ ጥራይ ዶይኮነ እቲ ሙሉእ ለይቲ መቓሉ ሒዝካ ጥራሕ ነብስኻ ክገልፆ እየን በዕለን ናይ ጀልሃንቲ ኣሎ ናይ ዓራርባ ኣሎ ናይ ኩሉ ኣሎ ኣነ ውሑድ ክገልፅ እሳተን ኣበየን ተበዲህና ሰሪሕና ጀልሃንቲ ንርእሱ ጥራሕ ነብሳ ከይዳ እያ ሰብ ጥራሓ ትስንክት ነራ ጥራሕ እዛ ነብሳ ማይ ርብርብ ንሓድሮ ነዚ ጎልጎል ዳስ ኣብ ጀልሃንቲ ጥራይ ኣይኮነን ዕንጨይቲ ተኸይዶም እንዳ ዕንጨይቲ ንኸይድ ምስኦም ገዳይም ንኸይድ ካብ ገዳይም ምስኦም ንመፅእ ብእግሪ ጉዕዞ እተሎ ብእግሪ ንኸይድ እዚ ናይ ኣለይቲ ጥራይ ክዛረብ ኣለይትን ምስ ተምሃሮ ዝነበሮ ብድሆ ግን ድሕርና ክንገልፆ
2: ኣነ ንኹድና ክክን ከምነድናኸን ብሓቂ ተሓጎሰ ንዓክነንስ ሳሕነ ተመነሰ ኣነ ሓወነ ኩኑ ዝክሮ ኣነ ብንታይ ምክገልፀ ነዚአን ሓወነ ደደ ሓነፍተና በዓን ሮማ ግድ እዛ ፀገዘርኡ ኩነን ስዋዓት ክጥቀሳ ፀኒሕነን መብዛሕተን ግን ተሰዊአን ነርነዋ እዚ ዝብነእ ዘለዋ ግን ካድረታት መንመናናና ንጓሳን በስ እንታይ ነርና ነርና ኣብ ሓወነ ዋንታ ዝገበርና እዚኣ ነናይትነና ማዕኮን ሓውንዳነደድና ብዝበልና ሓውነነድድና ብድሕሪ ዓይና ንሓመ ንሳ ወይ ትኩስኩሰና ደና ከምዚ ዝበልናኦ ክንተ ምእትን ንግስቲ ገዘመስቀን ቀፀሻትዕን ምጥጓሙ ገዳሲ ኮነ ኣተቐበልናዮን ግን ዳሕራ ግን ተቐቢልናዮ እንዳደረስና ስምዕትና እንዳገነጥና ኢና ንሓድር ነርና ተማሂርና ከዓ ወፅእና ዘንፈንጥ ዝነበርና ንየማን ፀጋም ጠሚትና ንኸይድ ነርና ኢና ቤት ምስውራ ካድርና ሃገሩ ተበንኩ ኣግነነይኩንኩ ንድርዮ ደንኹ እዚ ብዝያዳ ግን ኣነ ክገልፆ ዝኽእል ስዋኣትና በብሓደቶት ገልፆ ንስኸመይ እቶም ሓውዝና ደዳ ብዝባነን ማይ ኣብ በዓል ገተብ ቀነን ኣይኮን ካብ ሓ ደናንቲ ናዕና ገተብ ነይሩ ሕጅስ ኣነ ይኣኽነኒ ማ ይቐንአኒ ዝሰባዕኽነኒ ተዕቕመ
3: ከምዚ ትርእዋ ከቢድ ማህረምቲ ዘለዋ ካብ ደገ እያ መፅያ ወፃ እያ ትነብር እንኳዕ ድሓን መፃኺ ይቐኒ የልና ከዓ ይቐኒ የልና ሕራይ
4: ራይ ኣነ ክገልፅ ዘልየ ዘለኹ እኳ መጀመርታ ትመጣጣና ከምቲ ከዓ ዝገለፀቶ ብሓንሳብ ኢና መፂና ቤት ትምህርቲ ሰውራ ኣብ ዜሮ ማለት እዩ ኣብኡፍቲ እዋንቲ ዝነበረና ብድሆታት ኣንቶይ ጠቂሳትያ ሕጂ ክደግሞ ይደሊኒ ምናልባሽ ምፅ ኢልካ ከም ሓድሽ ላይብረሪ ተኣትካ ከማን ዳርጋ ኣብ ኣኼባ ሽዑ ንእስቡር ጅዋ ተባሂልካ ትንቀፍ ማለት እዩ ነይሩ እቲ ምንባብ ምእታው ገለ ሕጂ እዚአን ናይ ንእስቡር ጅዋሲ ተማሃራይ ከ በርስካ ትፈልጦ ነገር የለን ብዝኾነ ድሕሪ ሓፂር ግዜ ግን ምስቲ ትምህርትን ምስትን ገለን ናይ ብሓቂ ምውሃድ ናይተን ኣባላት ተገይሩ ናይ ብሓቂ ሕጂ እቲ ኣውራ ጠቐመና እተን ካድራት ዝነበራ ፖለቲካ ትምህርቲ ድሓር ከዓ ንሕና ከ ቀልጢፍና ስለ ዝለመድናዮ በዓል ጓልሻንበል ከዓ ነይረን ካብ ዜሮ ሕጂ ንሕና ንሳትረብ ከድና ማለት እዩ ምክንያቱ ቁርብ ፅበት ስለ ዘጋጥመ ምስ ናይ ማይ ኩነታት ንሳትረብ ከድና ሳትረብ ሓንቲ ገረብያ ነይራ ኣብ ማእኸልታ ትስንክተላ ፀሓያ ድሓር ካምቦድያ ምስ መፃ እዩ እቲ ቁፅሪ ናይ ኣባላት በዚሑ ኣብ ምስንካት እምበር ትቅድም ኩሉ ግዜ ምሸት ናትካ እያታ ምስንካት ማለት እዩ ኣብቲ ናይ ተምሃሮ ምእላይን ገለን ከዓ ቆልዑ ስለ ዝኾኑ ነፈርቲ ዋላ ድምፂ ክንሰምዕ ከለና ከድ ናብቲ ሰፈሮም መዝሙር ንዘምር ገሊ ኢና ንብሎም ነርና መታን ድምፂ ከይሰምዑ ናእሽቱ በዓል ሃብቶም ማንጁስ በዓል ሃይለ ብርሃነ ናእሽቱ ነይሮም እቶም ጋንታ ኣነዝክሮም ኣሳትረብ ካልእ እቲ ቀንዲ ኣውራ ናይ ኣልይቲ እቲ ኩሉ ናይ መጎጎ ናይ ላፋ ምግባር ናይ ምልዋስ ከምቲ ከዓ ክትብለቶ ፀንሐት ኣብ ልዕሊ ኮነትል ተፃዒንካ ምግባር እዚ ኣዝዩ በዳህ እዩ ነይሩ እቲ ዝነብሩሉ ገዛ ዳስ ዓብይ ኣዳራሽ ሎሚ ከምኡ ክትዝክሮ ከለካ ፅሬቱን ፅፈቱን ቢሑቕ ካዕ ዝተባላሸው ወይ ልቕላቕ ቢሑቕ ኣርሒዕካ ይድጓሓፍ ነይሩ መታን ጨናን ካልእ ሓሰኻን ገለን ከይገበር እቲ ፅሬት ኣመጋግብኦም ካልእ እቲ ልዕሊ ኩሉ ንኣለይቲ ምዝ ኩሉ ሆሮርማ ፀሓይ ኔራ ጎማ ኣብ ክሻ ጌርካ ትገብሮ እቲ ማእኸል ገረብ ሕጅብ ጀላሃንቲ ዘይርሳዕኒ ካብኡ ቀቀዲሕካ ሙሉእ ለይቲ ክትብሊኻ ክትክዕወሊኢካ ትሓድር ካልእ እዚ ኩሉ ሓዊ እንዳነደድካ በዚ እንዳሰንከትካ በዚ ከዓ ፖለቲካ በዓል ኣለም ሰገድካ ክምህሩካ ከዓ ትካታዕካ ማለት እዩ መጎጎ እንዳሰንከትካ ሲ ጌና ፖለቲካዊ ትምህርትካ ትካታዕ ልዕሊ ኩሉ ከዓ ኣለይቲ ምስንካት ጥራይ ደይኮነ ኣብቲ እዋንቲ ንገብሮ ነበርና ከዓ እቲ መግብስ በሊዖሞ ዶ ኣይበልዕዎን ሕጂ እንድሕር ደይ ጣዓመቶም ንዓ ጣዓማ እዮም ዝብሉካ ሕጂ ተሓሚሱ ማለት እዩ ኣብ መቕሎ ተሓሚሱ ብድሕሪኡ እንታይ ዝበሃል ከም ሽሮ ኮይና በርበረ ገለ ኣትያታ ብከምኣ ከዓ ከም ቅያር መግቢ ኮይና ማለት እዩ ታም ነምነሽ ፍልጥቲ እያ ወላ ሓንቲ ኩሉ ግዜ ናይ ኩሉ ግዜ ዝነበረት እያ ስለዚ ክሳብ ከምኡ እዩ ነይሩ ዋላ ኣብ መግቢ ገለ ደይ ፀጉቡ ደይረብ እዩ ዝነበሩ ተምሃሮ እንተደኣ ተረኪቦም ከዓ ሓደ ግዜ ኣነ ሓደ ቆልዓ ዝከረኒ ፍጡም ምፅጋብ ኣብዩ ማለትሲ ድሃብካይስቱ ይብል ክሳይ ይኮን ድሓር ክዓግብ ኣለዎ ይቕረብካ ኣሎ እንታይ ካ ትደሊ ሕጂ ሓደ መዓልቲ ገዓት ጀሚላ እንታይ ይበሃል ጀሚላ ድበሃል ማርገሪን መፅኡ ሲ ብኦም ከምኡ ገይራ ግዒሳ ግዒሳ እንካ ብልዓያ ኢላቶ

0: ድሓር በሊዑ በሊዑ በሊዑ በሊዑ ኣብ መወዳእታ ተምላስ ኮይኑ ትቆልዓ በቃ። ምክንያቱ ክሳብ ዳኣክሎም እቲ ዝነበሮ ህርፋት ንክዓግብ ይኳ ንክዓግብ ድልየትካ ስክብላዕ ካብ ኣንዩ ኣቦስቶ ኮይኑ ትቆልዓ ማለት እዩ። እቲ ናይ ክስታይ ዝነበሩ ከማን ዓጊቡ ከም ቆልዓሲ ድሃብካዮሲ ዓሰርተ ግዜ ስክበልዕ ይደሊ። ሕጅብቲ እዋንቲ ሕጅቶ ትኸውን ሽኮር ዘነራቶ ኢልካ መርመርካ ኣብቲ እዋንቲ እዛ ሽኮር ስለዘይንፈልጣ ነበርና፣ ግን ከምኡ ኢናሓስብን ኢና ነርና ዘይምዕጋብ እዩ ዝኸውን ገሊልና ክሳብ ከምኡ እዩ ነይሩ። ሕጂ ንኣለይቲሲ መስዋእቲ ተኸፊሉ ኢኮም ሕሱም ኣብ ምሕፃብ ነብሶም ድዩ ዓበቕ ኣብ ዝነበረሉ እዋን ኣብቲ ቅድም ሓሊፎ ንየን ዓበቆም ክሕክማ እዚ ኩሉ ጥራይ ክዳውንቶም ክጥጠቅ ጠጉሮም ዋላ ናይ ቁማልን ናይ ገለ እንተመፀ ከባን ንዕኡ ምፅራይ ሕጅስ ንኣለይቲ ተራሲ ክሳብ ሕጂ ናይ 50 ዓመት ክዝከር ከማን ኣነ ክሳብ ሕጂ ከማን ኣበይ ፀኒሑ እዚ ኩሉ መደብ እንዳኸደ ከማንሲ ናይ ብሓቂ ዋላ ብዙሕ ፅሑፋት ከማን ኣይትረክብን ዋላ ኣብ ካልእ መደብ ከምዚ ከማን ተዘትዩሉን ተዘንትውሉን ኣይፈለጥን። ክንደይ መስዋዕቲ ዝኸፈላ ኣባላት ከልዋና እየን ክንደይ መስዋዕቲ ዝኸፈላ ስዋዕት ኣባላት ኣለዋና። ለዚ ዝሓለፈ መስገደል ኩሉ ገሊፆ ንኦ ስለዝኾነ ሕጂ ኣብኡ ኣቲና ሸንኮለል ከይንብል ከይደጋገም ግዜ ከይንቀትል ኣነ በዚ እየ ዝዓፅቦ ማለት እዩ።
1: ኣጋጣሚ ኣነ ክልተ ገፅ ናይ ቤት ትምህርቲ ሰውራ እየ ዝፈልጥ መጀመርታ ተምሃሪት ድሓር ከዓ ከም ኣላይትን ከም መምህርን እውን ስለዝሰራሕኩ ማለት እዩ። እዚ ሕጂ ዘሰክመካ ዓብ ሓላፍነት ኣለዎ ማለት እዩ። ምክንያቱ ትስኻ ዝሓለፍካዮ ምረት እቶም ንኣሽቱ ክሓልፍዎ ውን ስለዘይትደሊ ሕጂ ዝያዳ ዝዝክሮ ኣብ ቤት ትምህርቲ ሰውራ መጀመርታ ኣብ ዓራርብ ክትመፅእ ከለና እቲ ሩባ ካብ ላዕሊ ክሳብ ታሕቲ ፅቡቅ ዛራ ይፀኒሕና ማይ ድሓን ነይሩ ክሳብ 83 ዘመቲ ንብገስ ማለት እዩ። ድሕሪኡ ግን ተንቆልዑ ውን በዚሖም እቲ ዘይውዳእ ፀጋ ውን የለን ፀጋ እናተወደአ ምስከደ ማይ ከሸግረና ጀሚሩ ገለ ክፋል ተምሃሮ ንፈልሒት ሒዝና እዩ ንኸይድ ገለ ግዜ ክንሓፅብ ከለና ከም ዝኽብልኦ ፀንሓ ሰዓት 4 ንቆልዑ 120 ዝኾኑ ቆልዑ ኣተሲእኻ ኣባራቢርካ ኣብ ሩባ ወሲድካ ክዳኖም ክትሓፅቦም ነብሶም ሓፂብካ ክዳኖም ሓፂብካ ከም ዝኽብልዎ ፀንሓ ናይ ክሻፋ ነገርካ ኣሎ ዘሰክፈና ኩሉ ግዜ ካብኡ ክትመልሶም ቀሊል ኣይነበረን። ሕጂ እቲ ኣነ ዝርከብ ኩሉ ግዜ ኣለይቲ ከም መምህር ኢካ ትሰርሕ መምሃራንን ኣለይትን ከዓ ማዕረ ንሳተፈሉ ዝነበርና ግዜ ማለት እዩ። ምክንያቱ ብዝሒ ዝተምሃሮ ነይሩ እቶም መምሃራን ምሳና ዘለዉ ዘለዉ መብዛሕትኦም 99 ካብ 100 ስንኩላን እዮም ነይሮም ኣቦታት እዮም ነይሮም መምሃራን እዮም ነይሮም። ሕጂ እቲ ፊተወራር ብፍላይ ብብዝሒ ንድሕሪ መስመር ምስ ተበገሱ ኣነ ኣጋጣሚ ኣውየ ተሪፈ ክሳብ 86 ኣውየ ነይረ ምረት ነይርዎ። ምክንያቱ ረብዑን ሓሙስን ከምቲ ኩሉና ንፈልጦ ዕርፍቲ እዩ ዝበሃል። ዕርፍቲ ግን ኣይኮነ ንመምህር ንኣለይትን ቤት ትምህርቲ ሰውራ ሽዑ ዕንጨይቲ ንወፍር ሽዑ ክዳውንቶምን ነብሶምን ንሓፅብ ማይ እንድሕር ዘየለካ ኣርሒካ ክትኸይድ ዝመረረ ገብሮ ማለት እዩ። ናይ ነፈርቲ ሕቶ ውን ኣሎ ስርሕ ዝሓደርኦ መግቢ ተሰኪሞም በጭቕ በጭቕ እናበለ ክክንዲ ዝኸውን ድስትታት ተሰኪሞም ኣብ በዓትታት ምውዓል ኣሎ ቆልዓብ ከምኡ ከተውዕሎ ከለካ ዘለዎ ጭንቀት ከይተፃወተ ክሳብ ክንደይ ምረት ኣለዎ ማለት እዩ። ካልእ ሲስተር ኣወጣሽ ትገልፆ እያ ኣነ ካብቲ ዝዝክሮ ብምረት ከኣኒ እዚ ኣራእሶም ክቐስል ከሎ ኣብቲ ናህና ዕድመኮ ብዙሕ ከምኡ ይነበረን ኣብዞም ንኣሽቱ 80 ድሕሪ እቲ ኣነ ዝርከብ ኩሉ ርእሶም ይቆስል እዚ ጭርዕንቲ ንብሎ ፋንጋስ ናይ ርእሲ ማለት እዩ። ነፍሰ ኮፍ ቆልዓ እንድሕር ከምኣ ንእሽቲ ያላቶ ክላፀ ኣለዎ ክላፀቲ ኮይኑ ከዓ ናይ ምልፃይ ተመክሮ እውን የብላን ግን ካብቲ ክቱር ርህርሀ ሲ ምልፃይ ለሚድና ምክንያቱ እቶም ቆልዑ ርእሶም እንድሕር ከምኣ ጌርካ ገዲፍካ ዮም ምፀጉሮም ኣይሓውን እዩ። ሕጂ እዚ ትና እንታይ ይኸውን ነይሩ እዚ ተ ኣነ ሕጂ ብውሕዱ ሓንቲ ኣባልሲ ዋሕዲ ከዓ ነይሩና ዛስዋይ እቶም መምሃራን ኩሉ ግዜ ፍቲ ምእላይ ንሳተፍ እዚ ኢድና ሰብ ተቐሊጡ ኮይኑ ነይሩ በቲ መላፀ እዚ ዓባይ ዓባይቶ ኢደሲ ኩሉ ግዜ ተቐሊጣ ትኸይድ ከምኡ ከዓ ካብቶም ካልኦት ብፀት እዩ ማለት እዩ። ምክንያቱ ትላማ ከምዚ ናይ ሕጂ ዝተፈላለዩ ዓይነት ኣይኮነን ብክልቲኡ መላፀ ዘለዉ እዩ ትላፂኦም እቲ ኣቕሷል ኣሊኻ ክብሉ ስለ ዘለዎ ፈጨቅጨዊ ንብል ናይ ገሊኦም ማለት እዩ። ሕጂ ዝኾነ ቆልዓ ዝኾነ ፀገም ከይብሎ ሓላፍነት ኢኻ ትስከም ማለት እዩ። ተሓታቲ ኢኻ መምህር ዕንጨይቲ ይወፍር መምህር ተምሃሮ ይኣሊ ምስ ኣለይቲ ከዓ ኣብ ዝተፈላለየ ስራሕ ከዓ ይሳተፍ ምክንያቱ ተን ኣለይቲ እውን በብግዜኡ ከምዚ ክብሎ ፅንሓ ንሓይልታት ስኸዳ ስለ ዝነበራ ማለት እዩ። ኬር ትወፅእ ሓደ ግዜ ኬር ወፅአ ሲ ቀትሪ ኣባዲ ሓደ ወይኒ መስፍን ገለ ዝነበሮ ብዙሓት ብርክቲ ገብረወልድ ዝነበረታ ጋንታ ነርና ክደቅሶም 120 እዮም ዝኾኑ ህድቦም ብልእቲ ገዛ ዝፀፋ ኣቢልካይ ማሃት ድቀ

ሕጂ ናይ ራብሻ ባህር ኣለዎ ቆልዓ ነዚ ኩሉ ቆልዓ ክትፃወር ቀሊል ኣይኮነን። ሕጂ ምድቃስ ክኣብና ከለዉ እንታይ ንብሎም? ዓምቱ ዓይንካ ኢና ንብሎም። ዓምቲ ዓይንካ ዓምቱ ዓይንካ ኢልካ ነዞም ኩሎም ተደቅሶም ቀትሪ ማለት እዩ። ሕጂ ከምዚ ፀግዒ ኮፍ ኢሎ ከለኹስ ብላዕልስ ተመን መፂና ተመን መፂስ በዚ እግሪ ይሓሊፉ ማለት እዩ። ሕጂ እዞም ቆልዑ እንድሕር ከም ገለ ሰሚዖም ክብርርሪኦም ክንጥንቀቕ ኣለና ድምፂ ከምዚ ኮይነ ይትብልን ኢኻስ ቅጥ ኢኻ ተብል። ሓደ ግዜ ከዓ ለይቲ ከዓ ተረኛ ከለኹ ቆልዑ ኣደቂሰዮም ናብኣ ለይቲ ክዕልል ኢለ ኣብ ከምዚ በረኻ እዚ ኣብ ሓዲግ ኣብ መንጎቲ ምግብናን ኣብ መንጎቲ መደቀሲኦምን ከምዚ ኣምፑል ነራ ንእሽተይ ኣብ ኣንፂፈ ንዕኦም ክከታተሎም መታን ኣብ ኣንፂፈ ክዕልል ምስአን ከይደ ምልስ ተበልኩስ ክንትገለ ኸውን ተመን ለይቲ ይወርዲኦም ማይ ክሰት ይግዲ ኮይኖም ካብቲ ጎቦ ከምዚ ኢሉ ልዕለና እዩ ዘሎ ትጎቦ ይወርዲኦም ንታሕቲ ማለት እዩ ቶም ማትማን ሕጂ ተረእኹስ ሳብቲ መደቀሲ ታልቺ ተዘይትብሉ ኣኺልኒ ነይሩ ማለት እዩ። እጂ ከምዚ ዓይነት ብድሆታት ከዓ ይሓልፍ ነይሩ ማለት እዩ ትሰብ ማለት እዩ። ስለዚ ሲ ቀሊል ኣይነበረን እቲ ምእላይ ካብ መጀመርታ ክሳብ ዳርጋ መወዳእታ ከዓ ስለ ዝነበርኩ ተመሳሳሊ እንታይ ይበሃል ነይሩ። ኣብኡ ዝነበረ ሰብ ግን ወዱ ጓሉ ንእሽቶ ዓብዪ ምፅዋር ነይሩ ማለት እዩ። ወላ ድሓር ውን ብብዝሒ ዘመት ውን ካብ ድሕሪ መስመር እናመፁ ነቲ ናይ ኣቦነትን ኣደነትን ባህርያሲ ተላቢሶሞ እዮም ማለት እዩ። ተላቢሶሞ ፅቡቅ ከዓ ናይ ምእላይን ናይ ምክንኻንን ባህርኻ ኣጥሪና ማለት እዩ። ንሕና ውን ከምኡ እቲ ዝሓለፍናዮ ካልእ ብምረት ዝዝክሮ ኣብ ቤት ምሶራ ናይ ነፈርቲ ደብዳብ እዩ ማለት እዩ። ነፈርቲ ዳርጋ ካብ ዜሮ ትሒዝና ቀይሕ ተጠንቀቁ እናበልና ኢና መፂና ክሳብ መወዳእታ ከዓ ዓራርብካ እቲ ዝመረረ ከዓ ዕለት 17 ወርሒ 11984 ዘጋጥመተና ከዓ ምርር ዝበለት ብዙሓት ኣለው ብዙ ዝያዳይ ክጠቕስዎ ዝኽእሉ ኣብ ባዶ ሰለስተ ደብዳብ ምስ ኣጋጠመ ብዙሓት ቆልዑ ተሃስዮምና።

ሓንቲ ካብአን ክዝክራ ዘለካ መታዓቢተይ ኣልማዝ ጓል ኣፍሮ ማለት እዩ። ንሕና ሕጂ ባድ ሓደ ልዕል ኢልና ኢና ነርና እታ ቦታ ማእከል እያ። ብታሕቲ ብምላዕለን ዝመፀና ነቶም መዓንጥኦም ኣብ ሕፃተ ቢሉ ህፃናት ቀሊል ኣይኮነን ህፃን ከምዚ ኢሉ መዓንጡ ኣብ ሕፃተ ዘልዚሉ ክርኢ ቀልጢፎም፣ ምክንያቱ ንፉዓት እዮም ነሮም በዓል ሰርፁ ቀልጢፎም ወላቶ ምሃሮ ወላቶም ካብ ላዕሎ ንመፅእ ክማ ክሳብ ንመፅእ ክማ ናይ ፀንሑም ቀልጢፎም እዮም ኣልዒሎሞም። ኣጋጣሚ ላይነ ብታሕቲ ኣነ ከዓ ብባዶ ክልተ ብላዕሊ ምስ መፃኩ ከ ኣልማዝ ተስፋፂንካ ወዲቃ ክፀንሓና ጓል ኣፍሮ ማለት እዩ። ላይነ ኣልዕል ኣቢሉ ብዛ ዝባኑ ኣብቲ ቀዳማይ ረድኤት ዝግበረሉ ዝነበረ ህድሞ እንዳ ምርምር ንብሎ እንዳ መምሃራን ኣብ ኣየ ብፅሓ ማለት እዩ። ኣልማዝ ካብተን ናይ ዜሮ መተዓቢተይ ስለዝኮነት ፍሉይ ስምዒት ኣለኒ። ሓንቲ ልማዝ ጥራይ ዘይኮነስ ብዙሓት ኣልማዝ ማለት እዩ። ኣልማዝ ሃይለላ ኣልማዝ ጋል ኣለም ኣላ ፍሉይ ስምዒት ኣለኒ ብልዕሊ እየን ማለት እዩ። ሰለስትየን ስዋኣት እየን ኣልማዝ ሽዑኡ ኣልማዝ ኣይተመልሰትና ቆልዑ ከዓ ነይሮም ከምኡ ከቢድ ፎኪስ መውጋእቲ ዝነበሮም ገለ 15 ዝኾኑ ማለት እዩ። ምረት ነይርዋ ኤልሳ ዊን ኤልሳ ኣባል ዊን ከምኡ መውጋእቲ ነይርዋ በለፀት ካብ ዓብዩ ከዓ በለፀት መሓረኻ ቀሊል ኣይኮነንቲ ኣብኡ ዝተሓልፈ ማለት እዩ ምረቱ ማለት እዩ። ቆልዑ ክተሃሊ ሕጂ እቲ ናይ ነፋሪት ሕቶ ወላ ለይቲ ቀትሪ ከይተረፈ ቆልዑ በዓቲ ሸኪዕካዮም ክትውዕል ብዕላማ ቆልዑ ምዃኖም እናፈለጡ እዮም ዝሃርብዎም ነይሮም። ኩሉ እቲ ብጠለፋን ብገለን ከዓ ይልለ ነይሩ ማለት እዩ። ሕጂ እቲ ኣብ ቤት ምስ ወራ ዝተሓልፈሲ ብቓላት ውን ገሊፅካ ክትሓልፉ ኣይትኽእልን ኢኻ። እዚ ኩሉ ምረት ሓሊፎም ከዓ እዞም ቆልዑ ከዓ ሰብ ኮይኖም ከዓ ውሕስነት ሃገር ዝኾኑ ኣብ ነፃ ኤርትራ ከዓ ሳቶም እዮም ማለት እዩ። ኣብረርቲ ዝኾኑ ሓይሊ ባሕሪ ዝኾኑ ሓይሊ ምድሪ ዝኾኑ ምክንያቱ ውፅኢት ናይ ዝብዝ ዘሎ ሰብ እዮም። እዞም ህፃናት ብግቡእ ስለ ዝተኣለየ ካባና ጀሚርካ ማለት እዩ። ኣነ ሕጂ ሲ ድሕሪ ሓደ ዓመት ደርጋ እየ ቤት ምስወረ ድሕሪ ምስራትኣት እየ ማለት እዩ። ሕጂስ ቀሊል ፍርያት ኣይኮነን ኣባላት ኣብ ሓዊ ክሓራ ከልዋ ሲ ቀሊል ኣይኮነን ዕላማ ስለ ዝኾነ ተሰጊሩ ማለት እዩ። ሓደ ስንኩል ብዛዕባ ስንኩሉ ኖ ከይሓሰበ ምስ ቆልዑ 24 ሰዓት ክገብር ከሎ ከም ኣቦ ኮይኑ ቀሊል ኣይኮነን። ሕጂ ምስ ሓለፈ ገለ ግዜ ስዋዕ ሓቂት እዩ ዝተሰግረ ትብለሉ ግዜ እውን የለን ማለት ኣይኮነን። ሕጂ ሲ እዚ ብቓላት ብሓደ ግዜ ዘብል ኣይኮነን። በብዓውዲ ውን ናይ ነፋሪት ጥራይ በይና ሲ ሓደ ብዙሕ መፅሓፍቲ ክኸውን ይኽእል እዩ ካብ ዜሮ ጀሚርና ንሕልፎ ዝነበርና ብትሆታት ማለት እዩ። ስለዚ ሲ ቀኒለይ ንካልኦት ዕድል ክህብ

ሰላም ኣብርሕቑ ናብ ቀረባን ኮንኩም መደብና መደብ ሰውሃት ሳይዳ ትከታተሉ ደለኹም ክቡራት ተኸታተልትና ኣቐዲመ መቕ ሰላምታይ ከቕርበልኩም ይፈቱ። ቀፂለ ሎሚ መዓልቲ ንሪኦ ኣሰራርሓ ምግቢ ከዓ ሩዝ ምስጋ ደርሆ ክኸውን እዩ። እዚ ንምድላው ኣስቤዛና ንሄለ ተቐሪቡ ኣሎ። ኩሉ ግዜ ከምቲ ናይ ኩሉ መዓልቲ ንምዝኽኻር ዕዳወይ ይሕፀብ ኣለኹ። ዕዳወይ ተሓፂበ የ መፅአ፣ ግን ኩሉ ግዜ ኣብ ምግቢ ክንኣቱ ከለና ዕዳውና ክንሕፀብ ግድን ይበቃ፣ ክንሕፀብ ኣለና። ዕዳውና ፅቡቅ ጌርና ክንሕፀብ ኣለና ማለት እዩ። ስለዚ ተሓፂበ ኣለኹ። ሩዝ ከምቲ ግቡእ ኣባሳስል ኣብሲልናዮ ኣለና። ቁርባ ሃፍቲ ኣቢለዮ ኣለኹ፣ ምክንያቱ ካሮት ገይረሉ ኣለኹ ማለት እዩ። ብካሮት ከምቲ ግቡእ ኣባሳስላ ሩዝ በሲላ፣ ስጋ ደርሆ እቲ ሰስግኡ ጥራሕ ኣውፂና መቲርናዮ ኣለና። ከምዚ ኣይላ ዝተመተረት ስጋ ደርሆ ማለት እዩ። እታ ደርሆ ከምቲ ግቡእ ተቆራሪፃ ፅቡቅ ጌርና ሓፂብና ድሓር ከምዚኣ ጌርና ንመትራ ማለት እዩ። ሽጉርቲ ፃዕዳ፣ ሮዝማሪኖ፣ ጉዕ በርበረ፣ በርበረ ቀይሕ ከዓ ሓንቲ ማንካ ጣውላ፣ ሓንቲ ማንካ ሻሂ ክጥቀመ ሶሪ፣ ሳልሳ እዚ ተቐሪቡሎ። ስለዚ ሩዝና በሲሉ ተቐሪቡሎ። ባዴላ ቀሪበ ኣለኹ። ሕጂ ኩሉ ትስቤዛና ብሓንሳ ስጋ ደርሆ ገይረ ኣለኹ። ሓደ ማንካ ሻሂ ጉዕ በርበረ ብደቂቕ ዝተመትረ ገይረ ኣለኹ። ሓደ ማንካ ሻሂ በርበረ ገይረ ይገብር ኣለኹ።

ሓደ ማንካ ጣውላ ሳልሳ ገብር ኣለኹ። ሓደ ማንካ ሻ ከዓ ሮዝማሪኖ ገብር ኣለኹ። ዘይቲ ኦሊቭ ቁሩብ ካብ ክባያ ፍርቂ ርብዒ ማለት እያ። ቁሩብ ዘይቲ ኦሊቭ ይጥቀም ኣለኹ። ኩሉ ግዜ ግን መዓቀኒ ክንጥቀም ፅቡቅ እዩ። ስለዚ ከምዚኣ ጌርና ኩላ ብሓንሳ ክንስክትቶ ኢና።

ከምዚ ኣጌርና ክንላቃሚምና ኣብ መወዳእታ ጨውን በርበረ ፀሊም ነስኒስና ከነውርጣ ኢና ምስኣ ትቕረ

ምስ ኣብ ሓንሳብ ክትበስለልና ሓምሊ ቆስጣ ይስኽትት ኣለኹ። ኩላትና ክቡራት ተዓዘብትና ካብ ምቅልላው ወፂና ክንከውን ተስፋ እየ ዝገብር። ምክንያቱ ምቅልላው ካብ ምቅልላው ንውፃእ እዩ ዘሎ ኩሉ ትምህርትታትና። ስለዚ ኩሉ ንስ

እዚ ከም ኮንተርኖ ምስኡ ንቕርቦ ዓይነት መግቢ እዩ ማለት እዩ። ኩሉ ግዜ ኣሕምልቲ ንመግብና የኸፍትሞ ስለ ዝኾነ ክንጥቀመሉ ብጣዕሚ እዩ ፅቡቕ። በቃ ብደቂቕ ዝተመተረ ኮሚደረ ቀሪበ ኣለኹ። ሽጉርቲ ፃዕዳ ጉዕ በርበረ ንእሽተይ ራስማሪና ቆርብ ዘይቲ ክንገብረላ እየ። ዘይቲ ዘይተቐሊብ እየ ዝጥቀም ዳለኹ። ፍርቂ ማንካ ሻሂ በርበረ ፀሊም የእትዋ ኣለኹ። ጨው ቁሩብ ብጣዕሚ፣ ምክንያቱ ቁስጣ ኩሉ ግዜ ናቱ ጨው ስለ ዘለዎ ጨው ብጣዕሚ ኢና ንጥንቀቃ ብኣሕምልቲ ክንሰርሕ ከለና። ዋላ ጥራይ ተገበርናዮ እውን ተመራፂ እዩ። ስለዚ ቁስጣና ኩላ ኣቃሚምና ንስኽትታ ኣለና። ሽሉቅ ኢልና ቁሩብ ብቀጠሊ ዓይና ክነውርዳ ማለት እዩ እዛ

ኩለን በሲለና ድና ኣለዋ ሕጂ ደርሆና በሲላ ኣለ ሓራይ ሓምልና በሲሉልና ኣሎ ኩሉ በሲሉልና ኣሎ ሕጂ ወዲእና ኣለዋ ብሓንሳብ ምፍትሓት መቕራት ጥራሕ ታሪፍና ሕጂ ማለት እዩ ሓምሊ በቃ ሽሉቅ ምስ በለትልና ኢና ነውርዳ ብቐጠሊኣ ኸላ ኩለና ስቤዛና ብሓንሳብ ጌርና ዘኽቲትናየን ሽሉቅ ምስ በለትልና ከዓ ሓራይ ደርሆና ከዓ ተወዲእ ኣላ ዶ ጨውን በርበረ ፀሊም ነስኒስና ኣዋሓሂድና ከነውርዳ ኢና

ስለዚ ሕጂ ክንቀርቦ ከለና ፅቡቅ ንቀረብ ዝበልናዮ ንቅርብ። ሩዝና ተጣሊዐ ደላ ማለት እዩ።

እታ ሓምሊ ኸዓ መሳኢና ንገብራ ዘለና ሓምሊ ናታ መፍተሚት እያ ማለት እዩ። ከምዛ ዝረኣናዮ ከዓ ኣሰራርሓኣ ናይ ጥዕና ያ ኩላ ነገር ብሓንሳባእቲኢና እንደገና ንእሽቶ ይሸሊቕና ኢና ነውርዳ ዘለና። ብቀጠሊ እዩ ኢና ነውርዶ ሓምሊ ኩሉ ግዜ ሓምሊ ቁስጣ፣ ሓምሊ ስፒናች፣ በቃ ሰለስተ እንድሕርዳ ተሰኽቲቱ እኸሉ በቃ ነታ ዝሰራሕናያ ደርሁ ከዓ ኣብ ልዕሊ ታሩስ ከነፍስሳ ኢና

ከምዚኣ ጌርና ንምግቢ ነዳልዋ እታ ዝሰራሕናዮ ደርሆ ኣብ ልዕሊ እታ ሩዝና እታ ሩዝ ከዓ ከም ጉባኣ ተሰሪሓ ደላ ማለት እዩ። ካሮት እውን ኣትይዎ ኣሎ። ምክንያቱ መሊስና ሃፍቲምና ኣለና ኣሕምልቲ ኩሉ ግዜ ኣብ ምግብና ክህሉ ከሎ ነቲ ምግቢ መኣዛ ኢዱ ውስኸሉ ማለት እዩ። ስለዚ ኣብቲ ሩዝ ካርቦሃይድሬት እዩ ዘሎ ከም ኩሉ ዓይነት ኣካል ማለት እዩ። ስለዚ ካርቦሃይድሬት እውን የገድስ እዩ ማለት እዩ። ካርቦሃይድሬት ጭራስ የለን ምዃን ከዓ ፀዓት እውን ክጎድል እዩ ማለት እዩ። ስለዚ እዚኣ ፀዓት እውን ንእሽቲ ኣላታ። እዛ ሓምሊ ቆስጣ ድማ ብጣዕሚ ፅቡቅ ዝኾነ ተሕዝቶ እዩ ዘለዎ ማለት እዩ። ኣሕምልቲ ከምቲ ኩሉ እዋን ንገልፆ ኣብ ኣሕምልቲ ኣዝዩ ፅቡቅ ዝኾነ መኣዛታት እዩ ዘሎ ማለት እዩ። ፅቡቅ ዝኾነ መኣዛታት ጎዳኢ ነገር ከዓ ዘይብሉ ማለት እዩ። ኣብ ኣሕምልቲ ጎዳኢ ነገር ወላ ሓደ የለን። ኮለስትሮል ድበሃል የለን፣ ስብሕታት ድበሃል የለን። ኩሉ ነገር እንታይ እዩ እንታይ ደኣ ንጥዕና ከጠቅም ዝኽእል መኣዛ ኣብ ኣሕምልቲ ኣሎ። ስለዚ እታ ደርሆ ከምቲ ዝበልናዮ ካብቲ ዓይነት ስጋታት ዝፈኸሰት እያ። ኩሉ ግዜ ካብ ስጋ ብዕራይ፣ ስጋ ካፕሬቶ፣ ካብ ስጋ ካፕሬቶ እውን ስጋ ደርሆ ዝበለፀ እዩ ማለት እዩ። ኣብቲ ምፍኳስ ማለት እየ እቲ ኩሉ ኮለስትሮል ናታ ጎዳኢ ኮለስትሮል ናታ ኣብቲ ቆርበት እዩ ዘሎ ማለት እዩ። ሕጂ ኩሉ ግዜ ቆርበት ዓበይቲ ሰባት ክምገብዎ ኣይግባአን እዩ። ቆርበት ንቆልዑ እተሂብናዮም ክህልኽዎ ይኽእል እዮም፣ ወላሓደ ፀገም የብሉን። ቆርበት ግን ኮለስትሮል ክጥንቀቕ ስብሒ ክጥንቀቕ ዘለዎ ቆርበት ደርሆ ክምገብ የብሉን። ቆርበቱ ገዲፍካ እቲ ደርሆ ግን ዝሓሸ ካብ ካልእ ስጋታት ዝፈኸሰ ትሕዝቶ እዩ ዘለዎ ማለት እዩ። ኣብቲ ዩሪክ ኣሲድን ጎዳኢ ኮለስትሮልን ማለት እዩ። ኣብቲ ሓምልና ክንገልፆ ፀኒሕና ኢና። ኣሰራርሓ ካብ ምቅልላው ጭራስ ክንወፅእ ኣለና። እዞም ቴሌቭዥን ናይ ብሓቂ መደብ ሳይዳ መደብ ሸውሃት ሳይዳ ንከታተል ኣዚና ካብ ምቕላው ኣዚና ክንወፅእ ኣፀቢቐ የ ዝላቦ። ምክንያቱ ሽጉርቲ ምቕላው ኣብ ዘይተደለየ ሕማም የብፅሕ ስለ ዝኾነ። ስለዚ እቲ ምቅልላው ዝበሃል ኣብ ኩሉ ዓይነት ኣሰራርሓና ክንገድፎ ኣለና። ስለዚ ሓምልና ከምዚ ረቢብና ዝሰራሕናያ ከምኣ ጌርና ኩሉ መግብና ክንሰርሕ ብጣዕሚ እዩ ፅቡቅ። እዚ እቲ ስጋ ደርሆና እውን እንድሕር ዳርእናዮ ልክዕ ከምኡ ኩሉ ስቤዛና ብሓንሳ ጌርና ኢና ሰኽቲትናዮ። ዝኾነ ዓይነት ምግቢ ክነዳሉ ከለና ኩሉ ስቤዛና ብሓንሳ ጌርና ክንሰኽትቶ ከለና ጥዑም እዩ፣ ጥዑይ እዩ ከዓ ልዕሊ ኩሉ ሕጂ ዝበዝሐ ኣብቲ ናይ ጥዕና ኢና ክንፀቅጥ ዘለና ማለት እዩ። ስለዚ ናይ ሎሚ ሩዝ ምስ ስጋ ደርሆ ድማ ኣብዚኣ ወዲእና ኣለና። ኣብ ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ንራኸብ ኣብ ዘለናዮ ሰናይ ቅነ

0: ሓደርካ ሓይሎ መድ ሓንዲ ሓዲርካ
1: መስጉኑ መስጉን ኣትኩሞም ሓወይ ተማሉ ደኣ ከመይ ሓሊፉ መርዓ ወዲ ሓውሃ
0: ኦው ኦሎምፒክ በሎ እንታይ መርዑኡ ሽማይ ትጋጋ ሓየሎም ሓወይ ኣንታ 20 ማይ ቤት ዳስ ገይሪኡ ውራይ ሓሊፍልካ ነቲ ዝተዓደመ ሰብ ርኢኻ ኣስመራ ጥር ዝበለ ሰብ ዘሎ ኮይኑ ይስምዓካ
1: ዋ ክንድነይ ከምቲ ደኣ ሓሪዱ ኮይኑ ወደ እዚ ኩሉ ናዚ ኩሉ ሰብ ኣኺዱ
0: ዎ ሓየሎመይ ኣነ ጥራይ ክሳብቲ ጫፍኣፍ ደገዳስ ዝፈቐድክዎን 25 ከብቲ ዝዓቢልዎን
1: እሞ ከብቲ ፅኒቱ በሎ እምበር እንታይ እሞ ክንዲዚ ውራይ ጌይርካ እንታይ እሞ ጋፊዕካ ክንዲዚ እንታይ ከዓብሲ እንታ ንንኻ ተሓገዝካሉ እዩ እምበር
0: ታስቂልካ እንዳኣሉ ሓየሎመይ ስቂልካ እንዳኣሉ ንራእይሎ ይስምዐለይ እንዳኣሉ ዋዕ
1: ደሓንዩ ብዝኾነ ኣብ መርዓ ጓልካ ከዓ ሕግዘካ ኸውን
0: ይትረፈኒ ይትረፈኒ ሓየሎመይ ንጓለይ ብዓቕሚ እየ ዘምስላ እንታይ ኣምፅኦ ናብ ሰብ ምውዳቅ ዋዕ
1: ኣንታ ካበይ ካበይ እዮም ዘምፅዎ ዘሎ ካበይ ካበይ እዩ ዝውህለለሎም ዘሎ ከመይ እዩ ዝውህለለሎም ዘሎ ወ
0: እንታ ገሪምኒኮ እዩ ገሪምኒኮ እዩ ኣንታ ሰልዲ ደኸ ብመሸማዕ ውህለሊ እንታ ኣነ ከዓ ክሳብ ዝልህልህ ክጎትት ተረኣኽዎ ገመድ ሒጁሲ ብድሕሪኡ ድዑል ዝኣሰረ መሲልኒ እምበር ማኣሰልዲ መሲልኒ ኣንታ ሰልዲ ደኸ ከምዚ ኢልካ ውህለሊ ወደይ
1: ይውህለለሎም ኣሎ ወደይ ዕድል እዩ ንዕና ከዓ ክንዲ ዝጓሓፍ ከማና ወርሒ ጓሓፍና
0: ወይ ሓየሎመይ ጎሮኛ ጓሓፍ እኮ ፓፓዮ ተደርበካሉ ቅላጥ በናና ተደርደርካሉ እዩ እምበሪ ድራ ፅንጣት ዕንቀጣን ሽሮን እምበኣር ገሮኛ ጓሓፍ ትመሊያ ተስኻሲ ንስኻ ግን ተሓይሽ ካባይ ካባይ ንስኻ ተሓይሽ ሓየሎም ሓወይ ንወድኻ ሚልዮን እኳ ውፅኢካሉ ኣቦ ሚልዮን እኳ ተባሂልካ ፅዋዕ ኣለካታ
1: እዚ እኳ ንበይኒ እዩ ሃርጓፍ ሃርጓፍ ወይ ሃርጓፍ
0: እዛኣት ወዲ እንታ
1: እወ ሓውሎ ጥቓ እንዳትኽሊ ሓወይ ከደንግፀካ ካን ክትሪኦ ከለካ ነዛ ዝጎታ ዘሎ ክሻ እዩ ዝመስል እዚ ሲ ሓዊ ብሃል ሓዊ ብላዓዮ ሓዊ
0: ሓዊ ብላዓዮ ወ ሓዊ ብላዓዮ
1: አንታ እትወድኻ ኸ ድሃይዶ ግብረልካ ኣሎ ወየን ሓደ ግዜ ክሰደድካ እየ ዝበለካ ገንዘብሲ ሰዲድዎንዶ
0: ኣይረኣናን ሓየሎመይ ኣይረኣናን ኣይረኣናን ወደይ ሲጣዓየን ደደዊ ኢልካ ማማ ኸመለኺ ባባ ኸመለኻ ኣስመራ ኸመይ ኣላ ክብል ጦቅ ኣቢልና ኣንታ ኣንታ ወረትን ቴሌፎን ዝኸፍለሉ ዘይሰደለይ ካልእ ስትረፍ
1: እሞ እንታይ ስቂኢልካ ትሰምዖ እተን ዝበለና ካስ ኣይመፃን ዘይትብሎ
0: ዋዋዋዋዋዋዋ ትረፈኒ ሓየሎመይ ይትረፈኒ 6 ወርሒ ገይሩሎ ድሃይ ካብ ዘይገብር መን ይፈልጥ ድሓር ካብ ስራሕ ሰጊጎ ሞ እንተፀንሐ ደሞዝ ኣብዮም ኒኦ ሞ ካብ ደሞዝ ካ ፍርቂ ስደደለይ ተበለኒኸ
1: ኣነ ዳ ዝሰደለን መሲሉን እንዳኣሉ ኣብ ደሞዝ ዝመልሰልካ 500 ክተርቅሓኒ ደልየ ነይረ እታ ዝክር ኣትያትኒ
0: ዋዕ ኣንታ ሓጂ ኸይነይ ትዝክር ኣንታ እንታይ ክንደይ ዝክር እዩ ዘለካ እንታ
1: እታ ካብ ማኪና ንስረ ዝወፃ ኩላ እንታ
0: ዋዕ ኣንቱም ሰብዕ ኣንታ እዛ ዝክር እዚኣ እምበር ልዕለታ መኪና ኣሳቅያትካ እንታ ሓየሎ ዋዕ እታ መኪና ዳ ላሓፂፃ እንዲ ይግድዝ ገደፈትካ ኣንታ እዚኣ ስምበር ናብራኻ ላሓፂፃቶ
1: ከምኡይ ትበል ከምኡይ ትበል ካብ ኣፍ ጎማ እኮ እየ ድሒነ
0: ወናብ ምንጋጋ ድኽነት ካ ኣድርብካ ኣለሓየሎ እንታይ ኢኻ ተዛርበና ደሊኻ
1: ኣንታ ፀኒሖም ስብኾንተ ነርክእትዎዮም ንሕና ከዓ ክረን ጌርና ብኣፍ ደገ ክንቅበሎም ኢና እንታ ከምዚ ናይ ወደብ ጭጅ እንዳበልና ከነእትወሎም ኢና ብቲ ባንኪ ኣገንዘሕ ኣንታ ከመይ ከመይ ኢሉ እዩ ዝውህለሎከመይ
0: ኢሉ እዩ ዝውህለሎሎ
1: ከመይ ኢሉ እዩ ዝውህለሎሎም ዘሎ ኣንታ ዲጋ እኳ ክንዲዚ ዘይዋህደ
0: ዋዕ ከመይ ኢልካ ክውህለላ እንታ ኣነ ሓየሎመይ ተጃሂሩ ድኣ ከይትብለኒ እምበሪ ሕሩም እየ ዝብለካ 1,000,000 ሎቶርያ እንተዝበፅሐኒ ወይ ከዓ ከም ዝእትዎ ዘለዎ ሓደ መሸማዕ ገንዘብ እንተዝህልወኒ ብዝባንካ ኣብ ገዛውተይ ብጥሜት ተጠልቂዓ ተሓድር ከብዲ ኣይመሃለወትን እንተሓመቕኩ ንህለ ኩንትራት በጣሕ ገይረ ካብ ሬቶ ክዕድል መሓደርኩ ነዚ በኸ ህፃን ከዓ ችቸቶ ናብኩ ችቸቶ ናብኩ ዕድል ሓደ
1: ከማይ ትበል ከማይ ትበል ኣድኮም ሓወይ ከማይ ትበል ገንዘብ ብዓለገ እዩ በጀኻ ምስ ሓዝካዮ ከዓ ትቕየር
0: ሓቅኻ ምዃን ምስ ሓዝካዮ ከዓ ትቕየር ብዓለገ እዩ በጀኻ ገንዘብ ወይ ቶምስ እንታይ ይበሃሉ ሕጂ ሓየሎሚ እንታይ ትብሎ ንእዚ ስንታ ክትብሎ ትኽእል ዋዕ ኣንታ ንህለካ ነዛ ባንክ እኮ ዕንቅፋት ኮይኑ ዋ ኣብ ውሽጢ ምስራሕ ኸሊእዎም በቃ ክመላለስ ትማሊ ሰንበት ናይ ዕቁብ 3,000 ገንዘብ በፅሖ ንሶኒያ ንግሆ መፂ የትወልካ ኣብዛ ባንኪ ዋደይ ፀንሐ ድሕርቀት ርመፅ ኢልካ 50 ቅርሺ ምዝሖ ሶሉስ ንግሆ መፂ 50 ቅርሺ ምዝሖ ረብዑ

0: ሓምሳ ቅርሺ ዋንታይ እንታይ ዝገበርና ሰባት ኢና ራግፅ ንውዳእ
1: ኣድከሞ ሰብ ዓቕሙ ዝገብር ሰብ ዓቕሙ ዝገብር
0: ግደፈና ዋ ግደፈና በጀኻ ዋ ኣብ ገዛውቶ እሙን ድኳን የብሉን ድዩ ኣምሒሉ ዘየትሕዘ ወይ እሙን ዘመድ የብሉን እንተምፅ ስራሕ ምፅባብ
2: ሓየሎ እንታ
1: ከመለኻ ግርም
2: ከመለኻኸሓን
1: ፅቡ
2: እንታ ዝቐዝሒ ትኽልወር ኣለኹም ንይ
1: ድሓን እዩ ድሓን እዩ መቸም
2: ስድራኸ ከመይ ኣለው
1: ድሓን ኣለው ከመለኻኸ
2: ድሓን ኢና ድሓና መቸም ተራኽበና ኣላ እዛ ባንካ
1: ተራኽበና
2: ኣላ ሳላ እዛ ባንካ ንራኸብ ኣለና ሓይሎም ንራኸብ ኣለና ከመይ ከለኻ
1: ድሓን
2: ግርም ርኢኻ ንሕና ናብዛ ባንካ ክንኣቱ ንስኹም ክትሕልው ኣብዛ ባንካ ንራኸብ ኣለና ሰላ ዛ ባንካ ርኢኻ ንራኸብ ኣለና
1: ንራኸብ ኣለና
2: በል እሞ ኣነ ክኸይድ ካኣቱ
1: ድሓን ሕራይ
2: ሕራይ በል ሓየሎሜራይራይ
1: በል ኣንታታ ኮይኑ ዳኣ ሰላም ዘይብለካ
0: ታምሲ ኢለ ኣነ ክሰላም ብሎ ታምሲ ኢለ ሰላም ብሎ ኣነ ሓየሎም ነዚ ዘይረብሕ ጢኖ ሰኽራም ነዚ ሰላም ክብል ባዕረጊት ጓንቲ እኳ ሰላም ኣይብሎን ኣነ ኣይ ሓደ ኒኖ እንድዩ ኣብ ማርሻ ቤት ተደርቢ ይሓድር መሳኪን ሙኒ ችቤ እኳ ካፍቀዶ ማርሻ ቤት ኸኣርይዎ ዓቕሎ ማፅቢ ይብሎ
1: ከም ኣሳይ ትበል ስኽራን ገዲፍዎ እዩ ገንዘብ ገይሩ ብልዎ ነይሮም
0: መን ኢሉ እኳ መን ኢሉ እኳ ሓየሎም ናብ ዝባን ክመታው ድዩ ኣጠራጢሩካ ኣነ ዘይነግረካ እዚ ስ ገንዘብ ክገብር እዚ ኣብ ውራይ ሰብ ዝፈሊ ስማዕ ክነግረካ ብል ዛብረህ ትፈልጣ እንዲ ካብ ዝባንክ ዘላ
1: ዛብረህትወ
0: እዛ ገጃፍ ሬጅስተር ትሰርሕ
1: ዛረጓል
0: ንዓ እንታይ ዲ ግዲ
1: እንታይ ዲ ንዓ
0: ኣይ ጓል ሓፍቱ እንዲያ ጓል ሓፍቱ እንዲያ ንዓ ሰላም ክብል እንዲ ዝመላለስ ዘሎ ሰንዲ ከቐምጥ ድ ዝኣትወ መሲል እኳ
1: ዋይ
0: ይኣትወልካ እሞ ሰላም እብል ብገንዘብ ሃብታማት ብጥማራት ፈኺሩ ዕግርግር ምስ በሎ ሰንከልከልና በለ ንኸተበ እዚ በዓል እዚ ስቁም ነገር ክገብሩታ ኣታ በዓል እዚ ውራይ ሰብ ዝፈልድታ ስማዕ እስኪ ኣነ ካብታ ውራይ ኸ የፅሓፍኩን ታምፆ እንዳዝ ውራይ ሽምካ ምድርባይ ዋ
1: ድከም ሓወ ገንዘብ ሃኒ እኳ ሓውኻ እንተዘይሓጊስካሉ
0: እዘይሓጊስካሉ
1: ገንዘብ ሃሊ እኳ እንፅጉም እንተዘይረዲእካሉ
0: እዘይረዲእካሉ ወ
1: ገንዘብ ማለት
3: ወረቐት እንዳኣሉ ገንዘብ ማለት ሲ ፔፐር እንዳኣሉ እዋይ ልልልልይ እዋይ ልልይ እዋይ ልልይ
1: ገንዘብ ሃለ እኳ ንሕሙም እንተዘይሕዊኻሎ
0: ምንሽሊና እንተዘይገዚእኻሉ ወ
1: ገንዘብ ሃሊ እኳ ዘቕስ እንተዘይሰሪሕካሉ
3: ገንዘብ ማለት ሲ ወረቐት እንዳኣሉ ገንዘብ ማለት

0: እኳ ዘቕስን እንተዘይሰሪሕካሉ ገንዘብ ሃልዩ እኳ ዘደቅስ እንተዘይፈፂምካሉ
1: ዘቕስን ወይ
0: ገንዘብ ማለትሲ ወረቐት እንዳኣሉ ገንዘብ ማለትሲ ፔፐር እንዳኣሉ ዋይ ልልልልይ ዋይ ልልይ ዋይ ልልይ ገንዘብ ከዓ በጃኻ በጃኻ ናሃር ዋፋታይ ትኺዶም ኣብ ባንክ ካሕብስኻ
1: ከይሕይሩኻ
0: ንበቃቓታይ ትኺዶም ኣብ ፅምዋ ከይኣስሩኻ
1: ይዕስዉኻ
0: ገንዘብ ከዓ በጃኻ በጃኻ በጃኻ
1: ዋይ ልልይ ልልይ ዋይ ልልይ ዋይ ልልይ
0: በንኺድ ኣብቲ እንዳጓልጋፎ ሓደ ሓደ ክንብለካ ሰዓትካ ኣኺል እዩ
1: ንኺድ ሓየሎመይ ሓደ ሓደ ካበልካ ክልተ ክልተ ትብለን ንኸውን ንኺድ
0: ንኺድ በልስከ

0: በጃኹም ተፋቅሩ
1: በጃኹም ተፋቅሩ
0: ባሓደ መኺርኩ
2: ወይ ተነዛዚብኩም
0: ንድኻ ኣድረሩ
1: ኣድረሩ
0: ገንዘብ ድማ ጉራሕ
2: ወይ ጉራሕ ሕሰብ ገንዘብ ዋ
0: ኪድናብ ሰብሕልና
1: ኪድናብ ሰብሕልና
0: ንሶም ኣይበቁን ዮ
2: ወይ ኣይበቁን ካንዮም ገንዘብ ዋ
0: መታን ክመቕሉና
1: ዕሙኽ ዕሙኽ ቀብሉና

ንስኻ ጥራይ

ساكب صاصوت بدفنات سقعنا أبدي.

ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃን ዝድህስስ ትሕዝቶ ሒዝናልኩም ቀሪብና ኣሎና። ክሳብ ፍጻመ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓልየ ሰናይ ምክትታል። ኣብ ከተማ ክረን ሃገራዊ ውድድር ኩዕሶ ሰኪዐት እቲ 17 ዓመት ፈሊሙ ብምትሕባር ሃገራዊ ፌደሬሽን ኩዕሶ ሰኪዐት ኤርትራ ዝተዳለወ ሓምሻይ ሃገራዊ ውድድር 3 ብ3 ትማል 17 ዓመት ስፖርታዊ ጭውነት ንዞባዊ ምሕዝነት ኣብ ትሕቲ ዝብል ቴማ ብ14 መስከረም ኣብ ሰዓታት ቅድሚ ቀትሪ ኣብ ከተማ ክረን ሜዳ ግራንድ ሆቴል ጀሚሩ። ኣብቲ መሻርክቲ ኣፍቀርቲ ኩዕሶ ሰኪዐትን ካብ 5 ዞባታት ብክልቲ ፆታ ዝተወከላ ክለባት ዝተረኽብሉ ናይ ምኽፈት ስነ ስርዓት ፕረዚደንት ሃገራዊ ፌደሬሽን ኩዕሶ ሰኪዐት ኤርትራ ኢንጂነር ሄኖክ ኣሚነ፣ ምክትል ፕረዚደንት ናይቲ ፌደሬሽን ሳማን ዳር ዮሴፍ፣ ከምኡ ውን ፕረዚደንት ፌደሬሽን ኩዕሶ ሰኪዐት ዞባ ዓንሰባ መምህር ተስፋኣለም ብርሃነ መሪቆም ከፊቶሞ። ኣብዚ ብዘይካ ዞባ ደቡባዊ ቀይሕ ባሕሪ ካልኦት ክለባት ዞባታት ተሳትፎ ዘለዋ ናይ ክልቲ ፆታ ውድድር ፈለማ ዝገጠማ ክለባት ደቂ ተባዕት ዮ ዓንሰባ ኣንጻር ጋሽባርካ ነይረን። ዓንሰባ 13 ብ9 ንመጋጥምታ ክስዕራን ከላ ክለባ ደቂ ኣንስትዮ ዓንሰባ ምስ ማእከል ኣብ ዘካየድኦ ፈላሚ ውድድር ድማ ማእከል 7 ብ3 ንመጋጥምታ ክትረትዕ ኽኢላ። ቅድሚ ቀትሪ ኣብ ዝተኻየደ 7 ግጥማ ደቂ ተባዕትዮን ደቂ ኣንስትዮን ኣብ ልዕሊ መጋጥምተን ዓወት ብምጉንፃፍ ናብ ዝቕፅል መደብ ፀወታ ክሓልፈ ኽኢለን። ኣብዚ ንመበል 50 ግዜኡ ዝካየድ ዘሎ ሃገራዊ ውድድር 3 ብ3 እቲ 17 ዓመት ዞባታ ተማ ጣኒ ዓቕሚ ሒዘን ብምቕራበን ነቲ ውድድር ልዑል ምትህል

0: ላኽ ዘለዎን መሳጥን ንክኸውን ኣኽኢልዎዩ እዚ ንክልተ መዓልትታት ኣብ ክልተ እብረ ማለት ቅድሚ ቀትርን ድሕሪ ቀትርን ዝካየድ ዘሎ ሃገረ ውድድር 3/15 መስከረም መጋረጅኡ ክዓፅዩ
1: ኣብ መወዳእታ ናይ ዝወርሒ ሃገራዊት ጋንታ ኩዕሶ እግሪ ኤርትራ ንእተካይዶ ናይ መጻረይ ግጥማት ዋንጫ ኣፍሪቃ ምኽንያት ብምግባር ሎሚ ሶኒ ኣብ ሰዓታት ቅድሚ ቀትሪ ጋዜጣዊ መግለጺ ተዋሂቡ
2: ሃገራዊት ጋንታ ኩዕሶ እግሪ ኤርትራ ናይ ዓበይቲ ደቂ ተባዕትዮ ኣብዚ ዘለናይ ወርሒ መስከረም ኣብ ናይ ምድብ መጻረይ ፀወታታት ዋንጫ ኣፍሪቃ 2027 ክትፃወቱ ምዃኑ ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ኣፍሊጡ እዚ ዝተገልጸ ፕረዚደንት ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ከምኡ ድማ ፕረዚደንት ማሕበር ኩዕሶ እግሪ ምብራቕን ማእከላይን ኣፍሪቃ ማለት ሴካፋ ቶ ጳውሎስ ወልደ ሃይማኖት ብዛዕባ ምድላት ናይዚ ሃገራዊት ጋንታ ኣመልኪቱ ሎሚ ሶኒ ኣብ ሰዓታት ቅድሚ ቅትሪ ንማዕከናት ዜና ስፖርት ውሽጢ ሃገር ኣብ ዝሃቦ ሓበሬታ እዩ ኤርትራ ኣብዚ ወርሒ ክልተ ናይ መጻረይ ፀወታታት ተሰሪዑላ ዘሎ ክኸውን እቲ ቀዳማይ ኣንጻር ኬንያ ንዕለት 26 መስከረም ኣብ ከተማ ናይሮቢ እቲ ካልኣይ ፀወታ ድማ ንዕለት 30 መስከረም ኣብ ከተማ ካይሮ ግብፂ ኣንጻር ዶብ ኣፍሪቃ ተሰሪዑ ዘሎ ምዃኑ ኣረድዩ ኣቶ ጳውሎስ ብምቕጻል ሃገራዊት ጋንታ ነዚ ናይ መጻረይ ፀወታታት 30 ተፃወቲ መሪፃ ከም ዘላን ዘድሊ ሎጂስቲካዊ ቀረባት እውን ተዳልዩ ከም ዘሎ ብምግላጽ ኣብ ኩሉ ኩርናዓት ዓለም ዝነብር ኤርትራዊ ነዚ ሃገራዊት ጋንታ ኩሉ እንትናዊ ደገፋቶም ከበርክቱላ ፀዊዑ ኣሎ ዋንጫ ኣፍሪቃ 2027 ብእንጋድነት ሰለስተ ሃገራት ማለት ኬንያ ታንዛንያን ኡጋንዳን ዝካየድ ኮይኑ ኤርትራ ኣብዚ ናይ ምድብ ፀወታ ኣንጻር ኬንያ ዶብ ኣፍሪቃን ጊኒንያ ክትፃወት
1: ብሃገራዊ ኮሚቴ ፓራኦሎምፒክ ኤርትራ ዝተወደበ ሃገራዊ ቅነ ፓራኦሎምፒክ ትማሊ ሰንበት ተዛዚሙ
2: ሃገራዊ ኮሚቴ ፓራኦሎምፒክ ኤርትራ ኣብ ከተማ ኣስመራ ከካየዶ ዝቐነየ ውድዳት ፓራስፖርት ተዛዚሙ ኣብቲ ሚኒስተር ዕዮን ማሕበራዊ ድሕነትን ወይዘሮ ሉል ገብረኣብ ከምኡ ድማ ኮሚሽነር ባህልን ስፖርትን ኤርትራ ኣምባሳደር ዘመደ ተኽልን ካልኦት ሓለፍቲ ሃገራዊ ፌደሬሽናትን ማሕበረ ስፖርትን ኣብ ዝተረኽብሉ ኣብ ፖቾፊልያ ዝተኻየደ ናይ መዛዘሚ መደብ ብምዕሩግ ኣገባብ እዩ ተዛዚሞ ኣብቲ ናይ መዛዘሚ ዕለት ዋና ፀሓፊ ሃገራዊ ኮሚቴ ፓራኦሎምፒክ ኤርትራ ዶክተር ገብሪሂወት ተኽላብ ዘስምዑ ቃል ሃገራዊ ኮሚቴ ፓራኦሎምፒክ ኤርትራ ንክልተ ሶሙናት ዝኣክል ቅነ ፓራስፖርት ብምውዳብ ካብ ናይ ዝሓልፈ ዓመታት ብዝሓይለን ዝተወደበን ኣገባብ ዕዉት መደብ ከካየድ ከም ዝቐንየ ምሽዱሽ ሃገራውያን ፌደሬሽናት ስፖርት ማለት ሃገራዊ ፌደሬሽን ኣትለቲክስ ኤርትራ ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ሃገራዊ ፌደሬሽን ሰደቃ ቴንስ ኤርትራ ሃገራዊ ፌደሬሽን ባይታ ቴንስ ኤርትራ ከምኡ ድማ ሃገራዊ ፌደሬሽን ኩዕሶ ሰኪዒት ኤርትራ ብምትሕባር ብ8 ዓይነታት ስፖርት ውድዳት ሰሪዑ ከምኡ እውን ንንዓይነ ስውራንን ፅዉማን ሓዊሱ ውድድራት ከም ዘተግበረ ኣረድዩ ዶክተር ገብሪ ሂወት ብምቕጻል ሃገራዊ ኮሚቴ ፓራኦሎምፒክ ከካየዶ ዝቕኒ ስፖርታዊ ውድዳት ካልእ ምጉዳልን ስፖርታዊ ብቕዓት ዕንቅፋት ከም ዘይኮነ ዳግማይ ዝተመስከረሉ ምዃኑ ድሕር ምግላጽ ነዚ መደብ ብኩሉ መዳዩ ዕውድ ንክኸውን ዝፀዓሩ ኮሚሽን ባህልን ስፖርትን ኤርትራን ሃገራዊ ፌደሬሽናትን ብስም ሃገራዊ ኮሚቴ ፓራኦሎምፒክ ኤርትራ ምስጋና ኣቕሪቦም ኣብቲ ዕለት ዝተፈላለዩ ስፖርታዊ ምርኢት ክቕርቡ ከለዉ ኣብቲ ክካየድ ዝቕኒ ውድዳት ድማ ንዝተዓወቱ ኣትሌታት ሽልማት ተዓዲሎ ዝኸበርኩም ተዓዘብቲ ንምሉእ ትሕዝቶ ናይዚ ክካየድ ዝቐነ ስፖርታዊ ውድዳ ዝድህስስ መደብ ዝመጽእ ቀዳም ኣብ ለሰ ስፖርት ክቐርብ እዩ
1: ሃገራዊ ፌደሬሽን ሰደቃ ቴኒስ ኤርትራ ናይ ቀዳማይ ደረጃ ስልጠና ንኣሰልጠንቲ ወዲቡ
0: ሃገራዊ ፌደሬሽን ሰደቃ ቴኒስ ኤርትራ ብምትሕባር ሃገራዊ ኦሎምፒክ ኮሚቴ ኤርትራ ካብ ወፃኢ ሃገር ኣሰልጣኒ ብምምፃእ ካብ 6 ዞባታት ሃገርና ሚኒስትር ትምህርቲ፣ ሚኒስትር ምክልኻል፣ ሚኒስትር ሕርሻ ከምኡውን ላዕለዎት ትካላት ትምህርቲ ኣብቲ ስልጠና ተሳቲፎም ዕላማ ናይቲ ስልጠና ሃገራዊ ፌደሬሽን ሰደቃ ቴኒስ ኤርትራ ከምቲ ብቐጻሊ ክህቦ ዝፀንሐ ስልጠናታት መቐፀልታ ኮይኑ ኩለን ዞባታት ሃገርናን ሚኒስትርታትን ከምኡውን ኮሌጃት ሃገርና ብቕዓት ዘለዎም ኣሰልጠንቲ ንምፍራይ ዝዓለመ እዩ እዚ ስልጠና ኣብ ኣዳራሽ ቤት ትምህርቲ ደንበ ሰንበሊ ተዋሂቡ እዚ ናይ ቀዳማይ ደረጃ ናይ ኣሰልጠንቲ ስልጠና ንመበል 4ይ ግዜ ዝወሃብ ዘሎ ዓይነት ስልጠና እዩ
1: ብፌደሬሽን ብሽክለታ ዞባ ማእከል ተወዲቡ ካብ 7-12 መስከረም ዝተዋሃበ ስልጠና ብቐዳም 12 መስከረም ኣብ ቤት ትምህርቲ እምባሃራ ተዛዚሙ
0: ብፌደሬሽን ብሽክለታ ዞባ ማእከል ተወዲቡ ካብ 7-12 መስከረም ዝተዋሃበ ስልጠና ትማሊ ቀዳም ኣብ ቤት ትምህርቲ እምባሃራ ተዛዚሙ ኣብቲ ካብ ኩለን ክለባት ቅድም ብሽክለታ ዞባ ማእከል ናይ ማውንተይንን ዳኮርሶን ዝተዋፅኡ ሓንቲ ጓል ኣንስተይቲ ትርከቦም ብጠቕላላ 24 ኣሰልጠንቲ ተማሂሮም ፌደሬሽን ብሽክለታ ዞባ ማእከል ብውሽጣዊ ዓቕሙ ብኣሰልጣኒ ሙሴ ኣስሄሊኩን ክገብረ በቂዑ ሰልጠንቲ ድማ ነቲ ብተርእዮን ብክልስ ሓሳብን ዝተዋሃቦም ትምህርቲ ኣገባብ ምስልጣን መስርሕ ምድላው ልምምድ ብፅዓትን ህርመት ልብን ንውሓት ልምምድ ብመንፅር ዕድመ ተቀዳድምቲ ዓቐን ብሽክለታ ሕጋጋት ልምምድ ስርዓተ ኣመጋግባን ኣሰራርሓ ጅምናዝየምን ብዓወት ዛዚሞሞም ኣብ መዛዘመ ስነ ስርዓት ምክትል ፕረዚደንት ፌደሬሽን ብሽክለታ ዞባ ማእከል መምህር ሳምሶን ማሕሪ እቲ ዝወሰድዎ ትምህርቲ መቐፀልታ ናይቲ ዝሓለፈ በብግዜ ዝውሃብ ዝነበረ ትምህርቲ ምዃኑን ሰልጠንቲ ኣብ ታሕቲ ወሪድካ ንተካኣቲ ተቃደምቲ ብዲስፕሊን ምፍራይ ዘማእከለን ክኸውን ከም ዘለዎ ተላብዩ ኣብዚ ኣጋጣሚ ሓላፊ ጨንፈር ስፖርት ዞባ ማእከል ኣቶ ሙሴ ተክለማርያም ብወገኑ ንኩሎም ሰልጠንቲ ነቲ ተመክሮ ጥራይ ሒዞሞ ዝፀንሑ ሞያ ብሕጋዊ ወረቐት ከሰኒዎ ከለዉ ዝበለፀ ምዃኑን ካብቶም ዘይተማህሩ ዝፍለይሉ ስለ ዝኾነ በርቲዖም ክሰርሑን ብሉፃት ተቀዳደምቲ ከፍርዩን ኣብ ንሓድሕዶም ክፋቐሩን ንኣባላት ፌደሬሽን ክኽብሩን ድማ ተላብዩ ኣብ መወዳእታ ወኪል ሰልጠንቲ ኣሰልጣኒ ሙሴ ዮሴፍ ነቲ ትምህርቲ ዝሃበ ኣቶ ሙሴ ኣስየል ድሕሪ ምምስጋን ኣብ ስርሖም ሓጋዘን ጠቃምን ዝኾነ ትምህርቲ ከም ዝቐሰሙን ኣብ ባይታ ድማ ክሰርሕሉን ምዃኖም ገሊጹ ኣብ መዛዘመ ስነ ስርዓት ኣባላት ፌደሬሽን ብሽክለታ ዞባ ማእከል ኣብ ዝተረኽብሉ ሰልጠንቲ ናይ መባእታ ምስክር ወረቐት ካብ ዝተፈላለዩ ናይ ክብሪ ዕዱማት ኣጋይሽ ተቐቢሎም
1: ንዝኽሪ 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣብ ዞባ ማእከል ውርድራት ኩዕሶ እግርን ኣትለቲክስን እውን ተኻይዱ ነይሩ
0: በዚ መሰረት ማለ 13 መስከረም ኣብ ሰዓታት ቅድሚ ቀትሪ ኣትለቲክስ ኣብ ሜዳ ባሕቲ መስከረም ፍሊሙ ሓደ ዙርያ 4 ኪሎ ሜትር ዝሸፈነ ካብ ዝተኻየደ ውርድር ናይ 8 ኪሎ ሜትር ብደቂ ኣንስትዮ ፋጥማ ኣሕመድ ካፍረ ፃዕሪ ንውርድራ ቀዳሚት ኮይና ተዓዊታ ዘሎ ኣርያም ሓድሽ ካብ ዜሮ ፉርቱና ማእከለ ካብ ሓወልዕ ሱዛና ገብረ ዮሃንስ ኣሴር ድባበ ካብ ቀብሪ ውእት ፊዮሪ ገብረ ሂወት ካብ ዜሮ ድማ ካብ ካልኢቲ ክሳብ ሻድሻይ ተርታሒዘን ቀዳሞ ሰለስተ ዕውታት ዝኽሪ 50 ዓመት ምስራት ቤት ትምህርቲ ሰውራ ብምዃን ኣብ መድረኽ ብምድያብ ሽልማተን ዓቲረን ቀፂሎም ዝተወዳደሩ ኣትለታ ደቂ ተባዕትዮ 10 ኪሎ ሜትር ሸፊኖም ኣብቲ ኣብ ሜዳ ባሕቲ መስከረም ጀሚሩ ብሚኒስተር ዝተጠውዩ ሜዳ ባሕቲ መስከረም ተመሊሱ ብተርስተለ ከሮን ሆቴል ሲቲ ፓርክ ጎደና ሰማዕታት ናፋሃው ዝተጠውዩ ጎደና ሰማዕታትን ሓርነትን ኣቢሉ ባሕቲ መስከረም ዝዛዘም ሓደ ዙርያ 6 ኪሎ ሜትር ንውሓት ዝነበሮ ውርድር እዩ ዮሴፍ ኣደም ካብ ዜሮ ድማ ቀዳማይ ኮይኑ ተዓዊቱ ዳብራ ናስር ካብ ዜሮ ናሆም ተስፋይ ካብ ሳትረብ ኮኸብ ገብሩ ካብ ዜሮ ዮናታን ክፍለ ካብ ዊና ቤንሁር ዮሴፍ ካብ ሳትረብ ድማ ካብ ካልኣይ ክሳብ ሻድሻይ ደረጃ ሒዞም እዚ ከምዚ ኢሉ እንከሎ ኣብ ስታድዮም ኣስመራ ዝካየድ ዘሎ ግጥማት ኩዕሶ እግሪ ናይ ፍርቂ ፍጻመ ድማ ፈለማ ኣብ ሜዳ ዝኣተዋ ክለባ ደቂ ኣንስትዮ ሓወልዕ ደንደን ንግህተብ መምሕዳር ገጀረት ሰለስተ ባሮ ብምስዓር ኣብ ናይ ዋንጫ ፀወት ሓሊፋ ዮርዳኖስ ካሕሳይ ናይ ሓወልዕ ድማ ብልእስቲ ተፃወቲት ናይ ዝግጥም ተሸሊማ ድሕረን ዝገጠማ ገለ ኣንጻር ንገዳይም ብህፁም ቅላ 5-3 ተዓዊታ በዚ መሰረት ድማ ሓወለ ኣንጻር ግልዕ ንፍጻመ ክረኸባየን ኣብ ደቂ ተባዕትዮ ቅብር ውእት ኣነሳትረብ ክልተ ባሮ ሲዒራ ንዋንጫ ሓሊፋ ኣብዛ ግጥም ተፃወታይ ናታን ዳንኤል ናይ ቅብሪ ውእት ብሉስ ተፃወታይ ናይ ዝግጥም ብምዃን ተፀዊዑ ኣብ ካልኣይ ፀወታ ድማ ዓራቅ ንጀልሃንቲ ክልተ ብሓደ ብዝኾነ ውፅኢት ሲዒራ ንዋንጫ ምስ ቀብሪ ውእት ሰሉስ 17 መስከረም ክትገጥም እያ ኣብዛ ግጥም ናታን ብርሃነ ናይ ዓራቅ ብሉስ ተፃወታይ ናይዛ ግጥም ብምዃን ተፀዊዑ ውሽጣዊ ውርድራት እዚ ሓይሊ ኣየር ኤርትራ ብረብዑን ሓሙስን ብናይ ትራክንፊልድን ኣብ ማዓስከር ሓይሊ ኣየር ውርድራት ተኻይዱ ኣብ ናይ 500 ሜትሮ ዕውታ ደቂ ኣንስትዮ ቀዳሚቲ ንያት ገብረ ትንሳኤ ካብ ጋንታ ፀሓይ በርቂ ካልይቲ ኣለም ገብረ ብርሃን ካብ ጋንታ መሰረት ሳልሰይቲ ፉርቱና ዘርኡ ካብ ጋንታ ሓሊበት ኣብ ናይ 5,000 ሜትሮ ዕውታ ደቂ ተባዕትዮ ቀዳማይ ማቴዎስ መለስ ካብ ጋንታ ሕድሪ ካልኣይ ዓወት ሓድጉ ካብ ጋንታ ሓሊበት ሳልሳይ ሮሞዳን መሓመድ ካብ ጋንታ መሰረት ኣብ ፍርቂ ማራቶን ደቂ ተባዕትዮ ቀዳማይ ርእሶም ንጉሰ ካብ ጋንታ መሰረት ካልኣይ ዓወት ሓድጉ ካብ ጋንታ ሓሊበት ሳልሳይ ማቴዎስ ሞጎስ ካብ ጋንታ ሕድሪ ኣብ ዳር ብዓረር ዕውታ ደቂ ኣንስትዮ ቀዳሚቲ ቅሳነት ተኽሎም ካብ ጋንታ ፀሓይ በርቂ ካልይቲ ሰሚራ ሙሴ ካብ ጋንታ ሕድሪ ሳልሰይቲ ዮሳ ማሓሪ ካብ ጋንታ መሰረት ኣብ ዳር ብዓረር ዕውታ ደቂ ተባዕትዮ ቀዳማይ ኣብርሃም ተወልደ ካብ ጋንታ ሕድሪ ካልኣይ ሰመረ ሃይለ ሚካኤል ካብ ጋንታ መሰረት ሳልሳይ ስምዖን ዘርአ ካብ ጋንታ ፀሓይ በርቂ ኣብ ዳርባ ጭማራ ዕውታ ደቂ ኣንስትዮ ቀዳሚቲ ፉርቱና ብርሃነ ካብ ጋንታ ሕድሪ ካልይቲ ራሄል ዓንደ ብርሃን ካብ ጋንታ ሮኬት ሳልሰይቲ ፌበን ተስፋዕለም ካብ ጋንታ ዊና ኣብ ዳርባ ጭማራ ዕውታ ደቂ ተባዕትዮ ቀዳማይ ዓወት ሓድጉ ካብ ጋንታ ሓሊበት ካልኣይ ዑስማን ሓሰን ካብ ጋንታ ፀሓይ በርቂ ሳልሳይ ርእሶም ንጉሰ ካብ ጋንታ ዊና ኣብ ዳርባሪስ ከስዕውታ ደቂ ኣንስትዮ ቀዳሜይቲ ቅሳነት ተኽሎም ካብ ጋንታ ፀሓይ በርቂ ካልይቲ ሰሚራ ሙሴ ካብ ጋንታ ሕድሪ ሳልሰይቲ ኣለም ገብረ ብርሃን ካብ ጋንታ መሰረት ኣብ ዳርባሪስ ከስዕውታ ደቂ ተባዕትዮ ቀዳማይ ሲራክ ሃብቶም ካብ ጋንታ ፀሓይ በርቂ ካልኣይ ሄርሞን ከሰተ ካብ ጋንታ ፈንቅል ሳልሳይ ኤቨን ገብረ እግዚኣብሄር ካብ ጋንታ ፀሓይ በርቂ ኣብ መሬት ዝለዕውታ ደቂ ኣንስትዮ ቀዳሜይቲ ቅሳነት የዕብዮ ካብ ጋንታ ሮኬት ካልይቲ ንያት ገብረ ትንሳኤ ካብ ጋንታ ፀሓይ በርቂ ሳልሰይቲ ኣምና

0: ኢብራሂም ካብ ጋንታ ሓሊበት ኣብ ናይ መሬት ዝለዓውታ ደቂ ተባዕትዮ ቀዳማይ ማእከለ ተክለ ማርያም ካብ ጋንታ ሓሊበት ካልኣይ ሳሙኤል ክፍላይ ካብ ጋንታ ፀሓይ በርቂ ሳልሳይ ቢንያም ንጉሰ ካብ ጋንታ ፀሓይ በርቂ ኣብ ልዕሊ ዝለዓውታ ደቂ ኣንስትዮ ቀዳመይቲ ኣምና ኢብራሂም ካብ ጋንታ ሓሊበት ካልአይቲ ብሌን በረኸት ካብ ጋንታ ሕድሪ ሳልሰይቲ ጀዋሂር ኢድሪስ ካብ ጋንታ ሓሊበት ኣብ ልዕሊ ዝላ ደቂ ተባዕትዮ ቀዳማይ ቢንያም ንጉሰ ካብ ጋንታ ፀሓይ በርቂ ካልኣይ ተመስገን ዳዊት ካብ ጋንታ ፈንቅል ሳልሳይ ፍፁም ምሕረት ኣብ ካብ ጋንታ ፀሓይ በርቂ ብምዃን ተዓዊቶም
1: ስፖርታዊ ውድድራት ክፍልታት ሚኒስትሪ ምክልኻል ይቕፅል ኣብ ነፍሲ ወከፍ 2 ዓመት ዝካየድ ስፖርታዊ ግጥማት መምሕተራዊ ክፍልታት ሚኒስትሪ ምክልኻል ብዓርብን ቀዳምን ብኩዕሶ መርበብ ክልቲኡ ፆታን ኩዕሶ እግሪ ደቂ ኣንስትዮን ቀፂሉ ነይሩ ኣብ ኩዕሶ መርበብ ደቂ ተባዕትዮ ንገዳይም ተፃወቲ ጠርኒፋ ውድድራት ተሰላስል ዘላ ዋልታ ሕጂ እውን ኣይቅንዓን ሓንቲ ሴት መምለሲ እግሪ ገይራ ብሂምቦል 3-1 ተሳዒራ ኣብ መንጎ ዒታሮን ዓራግን ዝነበረት ፀወታ ብዓወት ዒታሮ 3-0 ክዛዘምን ከሎ ተፃወቲ ዒታሮ ኣብርሃለይ ግርማይን ኣብርሃም ተክለ ሃይማኖትን መሰጥ ፀወታ ኣንፀባሪቖም ካብ ተዓዘብቲ ናእዳ ረኺቦም ብቐዳም ካብ ዝተኻይዱ ኩዕሶ መርበብ ደቂ ኣንስትዮ ንሓሊበትን ዋልታን ዝሰዓረት ዒታሮ ምስ ዓራግ ኣብ ዝተረኸበትሉ እውን 2-1 ብምስዓር ሳልሳይ ተኸታተለ ዓወት ሰኒዳ ንሳቡሩን ሂምቦልን ዘረኸበ ግጥም ድማ ዓወት ተሓሪምዋ ዘሎ ሂምቦል ብሳቡር 2-0 ተሳዒራ ዓርቢ ኣብ ሰዓታት ድሕሪ ቐትሩ እውን ውድድራት ኩዕሶ እግሪ ደቂ ኣንስትዮ ተኻይዱ ነይሩ ዒታሮ ምስ ሂምቦል ሓሓደ ነጥቢ ኣብ ዝተመቐላሉ ብዘይሸቶ ባዶባዶ ተዛዚሙ ዝሓሸ ቁመና ውኒና ዘላ ዋልታ ምስታ ዓውቲ ዝሓለፈ ዓመት ዝኾነት ሓሊበት ኣብ ዝገጠመትሉ ሓንቲ ካብ ኣድያም ኣቶ ብርሃን ሓንቲ ድማ ካብ ዳናይት ፍጹም 2 ሸቶታት ክትረክብን ከላ ሓላዊት ልደት ዋልታ ልዋም ፀሓየ ናብ ገዛእ ልደታ ኩዕሶ ብምእታው ሓሊበት እንኮ ሸቶ ተመዝጊብላ ውፅኢት ድማ 2-1 ተዛዚሙ ተፃዋቲት ዋልታ ዳናይት ፍጹም ብ3 ሸቶታት ንውድድር ትመርሐላ ስፖርታዊ ውድድር ምምሕዳራዊ ክፍልታት ሚኒስትሪ ምክልኻል ሎሚ ሶኒ እውን ብውድድራት ቸዝ ኣብ ሰዓታት ቅድሚ ቐትሪ ኣብ ማዓስከር ዒታሮ ፈሊሙ እዚ ብክልቲኡ ፆታ ን7 ክለባት ዘሳትፍ ውድድር ክሳብ 19 መስከረም ክቕፅል እዩ
0: ኣብ ከተማ ሓጋዝ ብምኽንያት 50 ዓመት ምምስራት ቤት ትምህርቲ ሰውራ ወውዕ ስፖርታዊ ንጥፈታት ክካየድ ቀኒዩ እቲ ካብ 8 ክሳብ 13 መስከረም ኣብ ኩዕሶ መርበብ ብቤት ፅሕፈት ባህልን ስፖርትን እዞም ሓጋዝ ዝተወደበ ኮይኑ ኣብ መንጎ 4 ክለባት ኣዱሊስ ቢሻ ፖሊስን ሰላምን ከም እተኸየደ እቲ ዝተረኽበ ሓበሬታ ኣፍሊጡ እቲ ኣመሓዳሪ ከተማ ሓጋዝ ኣቶ ነፀር ኣበረኸት ኣብ ዝርከብዎም ዝተፈላለዩ ሓለፍቲ ትካላትን ኣመሓደርቲ ከባቢታትን ኣፍቀርቲ ስፖርትን ኣብ ዝተረኽብሉ ስነ ስርዓት ዝተኸየደ ስፖርታዊ ንጥፈታት ወውዕ ናይ ተወዳዳርነት መንፈስ ከም እትረኣየሉን ሓያል ስፖርታዊ ንጥፈታት ከም ተንፀባረቕሉን ሓላፊ ባህልን ስፖርትን ንእዞብ ሓጋዝ ኣቶ ዑስማን መሓመድ ስዒድ ሓቢሩ ኣብቲ ብሰንበት 13 መስከረም ዝተኸየደ ናይ መዛዝም ስነ ስርዓት ናይ ዝተመዝገበ ውፅኢት ምስ እንምልከት ድማ ፈለማ ዝገጠማ ጋንታ ኣዱሊስ ምስ ጋንታ ሰላም ኮይነን ጋንታ ሰላም ንጋንታ ኣዱሊስ 4-1 ክትስዕራን ከላ ጋንታ ቢሻ ንጋንታ ፖሊስ 3-2 ረቲዓታ ኣብ መወዳእታ ድማ ክለባት ሰላምን ቢሻን ንዋንጫ ሓሊፈን ጋንታ ሰላም ድማ ንጋንታ ቢሻ 3-2 ብምርታ ቀዳመይቲ ጋንታ ሰላም ካልአይቲ ጋንታ ቢሻ ድማ ሳልሰይቲ ብምዃን ተዓዊተን ኣብ ከተማ ከረን ሻምፒዮን ኩዕሶ እግሪ ዞባ ዓንሰባ ትሕቲ 17 ዓመት 8 ንኡሳን ዞባታት ብምሕቋፍ ካብ 7 ክሳብ 13 መስከረም ብውዕ ስፖርታዊ መንፈስ ክካየድ ድሕሪ ምፅናሕ ናይ ደረጃን ዋንጫን ግጥማት ብምስልሳል መገረጅ ውዓፅ እዩ ፈለማ ናይ ደረጃ ግጥመን ዘካየዳ ንኡሳን ዞባታት ከረንን ዕላበር ዕድን ነረን ቀዳማይ እብረ ከረን ብምሉእ ዕብላለ ናይ 2 መሪሕነት ሒዛ ንዕረፍቲ ኣትያ ካልኣይ እብረ እውን ከረን ከም ዝነበረቶ ብምምላስ 2 ሸቶ ብምውሳኽ መሪሕነት ኣግፊሓ በዚ ድማ ዒላበር ዕድ ልዳታ ብምፅናሕ መእተው ገዛ ትኾና እንኮ ሸቶ ብምምዝጋብ 4-1 ተዓዊታ ሳልሳይ ደረጃ ንኸረና ረኪባ ሙስጠፋ ሙሓመድ ኑር ካብ ከረን ድማ ብሉፅ ተፃዋታይ ናይ ዝግጥም ተፀዊዑ ኣብ ሰዓበ ናይ ፍጻመ ፀወታ ንሜዳ ዝቕረባ ንኡሳን ዞባታት ገለብ ምስ ሓልሓል ኮይነን ገለብ ንፀወታ ብምቁፃር ሓያል መጥቃዕቲ ብምክያድ 2 ሸቶ ብምዝጋብ መሪሕነት ተረኪባ ዝያዳ ንዓወት ተፀጊዓ ንዕረፍቲ ኣትያ ድሕሪ ዕረፍቲ እውን ሓልሓል ተወዲባ ብምምላስ መጥቃዕትታት እኳ ተካይድ ክሰልጣግና ይከኣለን ገለብ ናይ መጋጥምታ መጥቃዕቲ ብምብርዓን ኣብ ልዕሊ ሓልሓል ፀቕጢ ብምፍጣር ሸቶ ወሲኻ 3 ብምዕዋት ቀዳማይ ደረጃ ሒዛ ወዲኣ ራሚ ካብ ገለብ ድማ ብሉፅ ተፃዋታይ ናይ ዛግጥ ክፍፁም ተፀዊዑ በዚ መሰረት ዕውቲ ንኡ ዞባ ገለብ 20 ኣቕፋ ክትሽለምን ከላ ካልኣይ ደረጃ ዝሓዘ

ሓልሓል 15,000 ናቕፋ፣ ሳልሳይ ደረጃ ድማ ከረን 10,000 ናቕፋ ተሸሊመን። ዓዲ ተከሌዛን ድማ ናይ ጠባይ ዋንጫ ተሸሊማ። ሙስጠፋ መሓመድ ኑር ናይ ከረን ብ9 ሸቶ ብሉፅ ኣመዝጋብ ሸቶ ተባሂሉ ክሽለም እንከሎ ኣሰልጣኒ ዕውቲ ጋንታ ንኡዞባ ገለብ መምህር ዳምር ዮውሃንስ ብሉፅ ኣሰልጣኒ ኮይኑ ተፀዊዑ። ሓላው ሉዳት ዒላ በርዕድ እስያስ በረኸት ብሉፅ ሓላው ሉዳት ክፅዋዕ እንከሎ ሙባረክ ኣማን ካብ ገለብ እውን ብሉፅ ተፃዋታይ ናይ ዝውድድር ተሰሚዩ።

0: መፈጸም ተረኺቦም።
1: ናይ ዝሓልፈ ሰሙን ዝዓበየ ፀወታ ደቂ ከተማ ማንቸስተር ዝኾና ክለባት ማንቸስተር ዩናይትድን ማንቸስተር ሲቲን ዘካይዶ ፀወታ እዩ ነይሩ። እዚ ትማል ሰንበታ ሜዳ ኦልትራፎርድ ዝተኻየደ ግጥም ብኩሉ መዳዩ ኣቓልቦ ዝረኸበ ፀወታ እዩ ነይሩ። ኣብ ናይ ቅድሚ ዕረፍቲ ፀወታ ኣብ መበዕ 23 ደኹ ናይ ሲቲ ፊል ፎደን ኣብ ልዕሊ ብሩኖ ፈርናንደስ ብዝፈፀሞ በደል ብቐይሕ ካርድ ካብ ሜዳ ክባረር ከሎ ድሕሪ 20 ዓመታት ንፈለማ እዋን ኣብ ናይ ደርቢ ፀወታ ማንቸስተር ብቐይሕ ካርድ ዝተባረረ ፈላሚ ተፃወታይ ብምዃን እውን ሕማቕ ክብሪ ወሰን ሒዙ ኣሎ። ናብ ፀወታ ምስ ንምለስ ዩናይትድ ነቲ ዝነበረ ናይ ቁፅሪ ፀብለልታ ክጥቀመሉ ኣይከኣለትን። ንዕረፍቲ ብዘይሸቶዮን ድማ ተፈላለየን። ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ሲቲ ፀብለልታ ከተርኢ ኣይተሸገረትን። ኣብ መበል 60 ደቂቃ ካብ ሃላንዳ ከታዓይቲ ሸቶ ብምርካብ ንፀወታ ክትመርሖ ጀሚራ። ብድሕርዚ ዩናይትድ ናብ ፀወታ ክትምለስ ዘይዕውታት ፈተነታት እኳ ተካየደት፣ ካብ ስዕረት ግን ኣይምለጠትን። ሓደ ባዶ ተሳዒራ ኣብዛ ፀወታ ናይ ሲቲ ሃላንድ ይብል ዝተፃወታ ተባሂሉ ድሕርቲ ፆታ ማሕበር ፕሮፌሽናል ዳነት እንግሊዝ ብዛዕባ ሸቶ ሲቲ ኣመልኪቱ ዘውፅኦ መግለፂ እታ ሸቶ ካብ ፀወታ ወፃኢ ምንባራን ቫር ድማ ጌጋ ከም ዝፈፀመትን ንዩናይትድ ሓቢርዋ ከም ዘሎ ማዕከና ዜና እንግሊዝ ይዛረባ ኣለዋ። ዩናይትድ ኣብ ሜዳ ብጎደሎ ተፃወቲ ክትርታዕ ኣብ ታሪኻን ካልኣይ ግዜ ክኸውን ከሎ ዝሓልፈ ዓመት ስፖርት ኣብዚ ሜዳ ብኤቨርቶን ታሪካዊ ስዕረት ተቐቢላ ምንባራ ይዝከር። ሲቲ ኣንጻር ዩናይትድ ኣብ ዘካየድቶ ዳሕሮት 5 ፀወታታት ኣብ 2 ክትዕወትን ከላ ኣብ 2 ተሳዒራ ኣብ ሓንቲ ፀወታ ካ ነጥብ ተማቒላ። ኣሰልጣኒ ማይክል ካሪክ ንዩናይትድ መሪሑ ኣብ ሜዳ ኦልትራፎርድ ኣብ ዘካየዶም ዓሰርተ ሓደ ፀወታታት ኣብ 2 ክሰዓር እንከሎ ኣብተን ዝተረፋ ግን ተዓዊቱ እዩ። ሲቲ ኣብዚ ሓድሽ ዓመተ ስፖርት ኣብ 4 ፀወታታት ኣከታቲላ ብምዕዋታ ን7 ተኸታተልቲ ዓመታ ስፖርት ብዓወት ብምራሻ ፍሉይ ክብሪ ወሰና እዩ። ኣጥቃዒ ማንቸስተር ሲቲ ሃላንድ ኣንጻር ዩናይትድ ኣብ ዝተሰለፈሉ 8 ፀወታታት 9 ሸቶታት ከመዝግብ ከሎ ካብዚ ተን 3 ኣብ ሜዳ ኦልትራፎርድ ዘመዝገበን እየ ነይረን። ግብፃዊ መሓመድ ሳላሕ 13 ሸቶታት ምዝጋብ እቲ ዝበዝሐ ኣጥቃዒ ኣብ ልዕሊ ዩናይትድ ኩዓሳሱ ኣብ ሰኪዕታ ዝቕመጠ ተፃዋታይ ክኸውን፣ እንግሊዛዊ ኣለን ሸረር ድማ ብ10 ሸቶታት ኣብ ካልኣይ ደረጃ ተሰሪዑ ዘሎ እዩ።
2: He's only gone and given it.
3: I don't get it.
2: Erling Haaland celebrates in front of the City fans and from out of nowhere.
3: I mean, we've said all along, you cannot give them chances.
2: And Fernandes again. Needs a decent cross or a good shot. Oh, it's gone to Mbeumo! Gianluigi Donnarumma.
4: Arsenal and Rice to use Odegaard. Havertz is inside the 18-yard box. He tries to pick him out. Havertz is there, and Havertz hooks it towards goal, and Robin Roos gets a fingertip on it to take it over the crossbar.
1: ሻምፒዮንስ ሓለፈ ዓመተ ስፖርት ኣርሰናል ናብ ስታድየም ኦፍ ላይት ብምጋሻ ኣንጻር ሳንደርላንድ ስሩዕ ናይ ፕሪምየር ሊግ ፀወታ ኣካይዳ። ኣብ ናይ ቅድሚ ዕረፍቲ ፀወታ እዛን ክለባት ሸቶ ዘይተረኣዮ ግጥም ክካየዳ ከለዋ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ኣርሰናል ኣብ መበል 58 ደቂ ካብ ብሩኖ ጉማርሽ ብዝረኸብታ ሸቶ መሪሕነት ናይ ፀወታ ሒዛ። ሳንደርላንድ ማዕረት ገብራ ሸቶ ኣብ ተናደሉ ዝነበረት እዋን ኣብ መበል 96 ደቂ ንተፃወታ ሬሌንዶ ማንዳቫ ብክልተ ብጫ ካርድ ካብ ሜዳ ክትኮስሮ ከላ ኣርሰናል ድማ ኣብ መበል 97 ደቂ ብመገዲ ፍፁም ቅልዕ ካብ ቡካዮ ሳካ ንዓወታ ርጉፅ ዝገብረ ሸቶ ብምዝ ጋባ እቲ ፀወታ ብዓወታ 2 ባዶ ተዓፅዩ። ኣብዛ ፀወታ ፍጹም ቅላዕ ዘድሓነ ሓላዊ ልዳት ኣርሰናል ዴቪድ ራያ እዩ ብልሰ ፀዋታይ ተባሂሉ ተሰይሞ። ሳንደርላንድ ኣንጻር ኣርሰናል ኣብ ዘካየቶም ዳሕሮ 30 ፀወታታት ብዘይካታ ኣብ ወርሒ ሕዳር 2009 ዘመዝገበታ ናይ ሓደ ባዶ ዓወት ኣብ 19 ግጥማ ክሰዓር ከላ ኣብ 10 ኻ መዓረ ተፈላለያ።
4: It's 4 wins out of 4 in the Premier League now for the Gunners, and they are back to the top of the Premier League.
1: ዝሓልፈ ሰሙኑ መሪር ስዕረ ዝቐመሰ ቸልሲ ኣብ ሜዳ ኣንጻር ሃል ሲቲ ኣብ ዘካየድቶ ፀወታ ነጥቢ ተማቒላ። እዘን ምስ ቀዳሞት 4 መራሕቲ ክለባት ኮይነን ዝቕልሳ ዘለዋ ክለባት ዘካየዶ ፀወታ ቸልሲ ኣብ 7 ደቂቃ ካብ ሮጀርስ ብዝረኸብታ ቀልጢቲ ሸቶ መሪሕነት እኳ ተሓዘት፣ ሃልሲቲ ኣብ መበዕ 28 ደቂቃ ከምኡ ድማ 34 ደቂቃ ካብ ቤሎሚ ብዝረኸብተን 2 ሸቶታት ካብ ድሕሪ ተበጊሳ 2-1 መሪሓ ዕሪፋ። ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ቸልሲ ኣብ መበዕ 66 ደቂቃ ካብ ጃኦ ፔድሮ ብዝረኸብታ ሸቶ ነጥቢ ተማቒላ። ኣብዛ ፀወታ ናይ ሃልሲቲ መሓመድ ቤሎሚ ብሉ ዝተፀዋታይ ተባሂሉ ተሰይሞ። እዘን ክለባት ኣብ ዳሕሮት 11 ፀወታታት ኣብ ዝተረኸበሉ ቸልሲ ተሳዒራ ኣይትፈልጥን እያ። ኣብ 8 ክትዕወትን ከላ ኣብ 3 ኻ ነጥቢ ተማቒላ። ብንጻሩ ሃልሲቲ ናብ ሜዳ ስታንፎን ብሪጅ ጌሽ ኣብ ዘካየድትን 19 ፀወታታት ክትዕወት ኣይከኣለትን። ኣብ 15 ፀወታታት ክትሰዓር ከላ ኣብ 4 ግጥማት ግን ነጥቢ ተማቒላ። ቸልሲ ኣብ ሜዳ ኣንጻር ሓደስቲ ናብ ፕሪምየር ሊግ ዝተመርሳ ክለባት ኣብ ዘካየድቶም 5 ዳሕሮ ፀወታታት ዛጊድ ክትዕወት ተሸጊር እያ። ኣብ 4 ነጥቢ ክትማቐልን ከላ ኣብ ሓንቲ ፀወታ ከዓ ተሳዒራ። ሞርጋን ሮጀርስ ኣብ ሰለስተ ፀዋታታት ክለቡ ሸቶታት

0: ብምዝጋብ ዝደምቕ ዘሎ ኣጥቃዒ እዩ። ወዲ ክለቡ ኮል ፓልመር ድማ ኣንጻር ሓደስቲ ክለባት ኣብ ዝተሰለፈሎም 16 ፀወታታት ኣብ ዝተመዝገባ 16 ሸቶታት ክዋሳእ እንከሎ 9 ብስሙ ዝተጻሕፋ ክኾና 7 ውዳኣት ኩዕሳሱን ድማ ንደቂ ክለቡ ኣቐቢሉ። ሊቨርፑል ኣብ ሜዳ ንፉልሃም ብምዕዳም ዘካየድቶ ፀወታ ነጥቢ ጥፊያ። ናይ ቅድም ተፃዋታይ ሊቨርፑል ዝነበረ ኣልቫሮ ኣርቤዮላ ድሕሪ 20 ዓመታት ዓላሚ ኮይኑ ኣንጻር ናይ ቅድም ክለቡ ይፃወት ብምባሩ ፍሉይ ኣርእሲ ነይሩ። ብዘን ክለባት ኣብ ናይ ቅድሚ ዕረፍቲ ኣብ ዘካየዶ ግጥም ፉልሃም ሸቶ ክኾና ዝኽእላ ዝነበረ ዓድላት ከተባኽን ከላ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ዝሓሸ ዕብላለ ዝነበራ ሊቨርፑል ንልዳት መጋጥምታት ክደፍር ኣይከኣለትን። እቲ ፀወታ ኸ ብዘይ ሸቶ ባዶ ባዶ ተዛዚሙ። ኣብዛ ፀወታ ናይ ፉልሃም ጆሽዋ ኪንግ ይብል ተጻታይ ተባሂሉ። ኣብ ቅሉላው ዘላ ቶትናም ኣብ ሜዳ ኣንጻር ኤቨርተን ኣብ ዘካየደቶ ፀወታ ነጥቢ ተማቒላ። ኣብ ናይ ቅድሚ ዕረፍቲ ዘን ክለባት ሸቶ ዘይተመዝገበ ፀወታ ከካየዳ ከልዋ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ እውን ኤቨርተን ሸቶ ክኾና ዝኽእላ ዝነበረ ዓድላት ብምብኻና እቲ ፀወታ ብዘይ ሸቶ ባዶ ባዶ ተዛዚሞም። ኣብዛ ፀወታ ናይ ኤቨርተን ብራይት ዋይት እዩ ቡልስ ተጻዋታይ ተባሂሉ። ቶተናም ኣብ ናይ ሎም ዓመተ ስፖርት ዛጊድ እታ እንኮ ሸቶ ዘይመዝገበት ክለብ ብምዃን ኣብ ድሕሪ ተቐሚጣ ዘላ ክለብ እያ። እዚ ውፅኢት ካ ኣብ ታሪኻ ንፈለማ እዋን እዩ። ኣስቶን ቪላ ኣብ ሜዳ ንኖቲንጋም ፎረስት ብምዕዳም ዘካየድቶ ፀወታ ተሳዒራ። ኣብ ናይ ቅድሚ ዕረፍቲ ፀወታ ዘን ክለባት ኣብ ዘካየዶ ግጥም ዘይሸቶ ክፈላለያ ከለዋ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ፎረስት ኣብ መበል 46 ደቂ ካብ ዲላ ብብ ዝረኸብታ ሸቶ ቀዲማ መሪሕነት ሒዛ። ቪላ ኣብ መበል 74 ደቂ ካብ ኣሊሶም ዝረኸብታ ሸቶ ናብ ፀወታ ኳ ተተመሰት። ኖቲንግሃም ፀወታ ብምዛሙ ኣብ መበል 78 ደቂ ካብ ኢጎር የሱስ ብዝረኸብታ ሸቶ ሙሉእ 3 ነጥቢ ወሲዳ። ኣብዛ ፀወታ ዲላ ፒቡልስ ተጻታይ ተባሂሉ ተሰይሞ።
1: Fabulous goal! Jesus scores for Forest and it's 2-1 with 3 minutes to go. Igor Jesus scores late on at Villa Park. Forest have been excellent in this second half.
0: Crystal Palace ab meda anata ab tahtway deraja zqnit Ipswich Town bim'dam zakari to tsota zesembir si'ret ya taqbila. Amne kan ma'rifti tsota Palace kab khalayli ab mabla'so tarwa'ta dig bizrghata shoto marihnat kit'izun kala. ኢፕስዊች ኣብ መበል 26 ደቂ ካብ ኤመርሰን ዝረኸብታ ሸቶ ናብ ፀወታ ተመሊሳ። እንተኾነ ፓላስ ንዲሳሲ ብቐይሕ ካርድ ብምኽሳራ ንዝተረፈ ግዜኣ ብጎደሎ ተፃወቲ ንኽትፃወት ተፈሪዳ። ዕረፍቲ ቅድሚ ካሉ ኣብ መበል 45 ደቂ ድማ ኢፕስዊች ነቲ ዝተረኽበ ናይ ቁፅሪ ፀብለልታ ተጠቒማ ካብ ዳቪስ ብዝረኸብታ ሸቶ 2-1 መሪሓ ኣዕሪፋ። ድሕሪ ዕረፍቲ ኣብ ዝቐፅለ ፀወታ ፓላስ ኣብ መበል 75 ደቂ ካብ ላርሰን ብዝረኸብታ ሸቶ ናብ ፀወታ እኳ ተተመሰት። ኢፕስዊች ታውን ፀወታ ምዝዛሙ ኣብ መበል 9 ካብ ፍለሚንግ ብዝረኸብታ ምዑት ይሸቶ ነቲ ፀወታ 3-2 ብምዕዋት ርእሳ ኣልዒላ ወፅያ። ኣብዛ ፀወታ ናይ ኢፕስዊች ሌይፍ ዳቪስ ብሉፅ ተጻታይ ተባሂሉ። ኣብ ናይ ሎም ዓመተ ስፖርት ናይ ፍለማዓወት ትፅበ ዘላ ቦሩማዝ ኣብ ሜዳኣ ቪታሊቲ ስታድየም ንብሬንፎርድ ብምዕዳም ዘካየቶ ፀወታ ነጥቢ ተማቒላ። ኣብ ናይ ቅድሚ ዕረፍቲ ፀወታ ፈለማ ብሬንፎርድ ኣብ መበሳሳን 4 ደቂ ካብ ሽኬድ ብዝረኸብታ ሸቶ ቀዲማ ክትመርሕን ከላ ቦሩማዝ ከይፀንሐታ መበሳሳን 8 ደቂ ካብ ክላይቨርት ብዝረኸብታ ሸቶ ናብ ፀወታ ተመሊሳ ዓሪፋ። ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ቦሩማዝ ኣብ መበል 52 ደቂ ካብ ታቨርየን ካልእ ሸቶ ክትረክብን ከላ ሽኬድ ንክለቡ ካልእ ሸቶ ብምውሳኹ እቲ ፀወታ ብናይሓባር ውፅኢት 2-2 ተዛዚሞ። ኣብዛ ፀወታ ናይ ብሬንፎርድ ኬቨን ሽኬድ እዩ ብሉፅ ተጻታይ ተባሂሉ።
2: There it goes, props up on the half volley, he just chip curls it on the half volley straight into the back of the net.
0: ኣብ ታሕተዋይ ደረጃ ዘላ ኮቨንትሪ ሲቲ ኣብ ሜዳ ንብራይተን ኣልባዮን ብምዕዳም ዝካየድ ፀወታ ግፌ ስዕረት ብምቕባላ ንደገፍታ ሻቂላ። ኣብ ናይ ቅድሚ ዕረፍቲ ፀወታ ብራይተን ኣብ መበሳሳን 5 ካብ ኩስትላስ ብዝረኸብታ ሸቶ መሪሓ ከትዕርፍ ከላ ድሕሪ ዕረታ ዝቐፀለ ፀወታ እውን ብራይተን ኣብ መበል 51 ደቂ ያልኩየ ካልእ ሸቶ ብምዝጋቡ መሪሕነታ ደሪዓ። ኮቨንትሪ ኣብ መበል 53 ደቂ ናጥቃዓያ ኣወኒ ብቕይሕ ካርድ ድሕሪ ምስኣና ንዝተረፈ ፀወታ ብጎደሎ ተፃወቱ ንኽዛዝሞ ብምግዳዳ ንዝበዝሐ ሸቶታት ንኽትቃላዕ ክኢል እያ። ብራይተን ኣብ መበል 7 ደቂቕ ካብ ግሮፕ መገዲ ፍፁም ቅላዕ መበል 83 ካብ ሉዊስ ዳንክ ከምኡ ድማ መበል 94 ካብ ኣያሪ 3 ሸቶታ ብምርካብ ብድምር ውፅኢት 5 ባዶ ተዓዊታ ክትወፅእ ኪኢላ። ኣብዛ ፆታ ናይ ብራይተን ቨርበርገን እዩ ብልሶ ፃታይ ተባሂሉ
3: Mr. Dunk, our Dunk, what a goal, absolutely magical from the captain, Lewis Dunk.
4: ሓምሻይ ሰሙን ግጥማት ላሊጋ ስጳኛ ዝሓለፈ ቀዳምን ሰንበትን ብብርክት ዝበሉ ግጥማት ቀፂሉ ዓበይቲ ክለባት ናይቲ ሊግ ዓወት ኣመዝጊበን
5: ቅድሚ 8 መዓልትታት ኣብ መወዳእታ ደቂቕ ብዝተመዝገበታ ሸቶ ብሪያል ቤትስ ፋልማይ ስዕረታ ቅሚሳ ዝነበረት ሪያል ማድሪድ ቀዳም ኣብ ሳንቲያጎ በርናቦ ንራዮ ቫየካኖ ፀዊዓ ኣብ ዘካየደቶ ግጥም ብገፊሕ 4-1 ብምዕዋት ናብ ጎደና ዓወት ተመሊሷ። ኬልያን ምባፐ ኣብ መበል 14 ደቂቕ ብፍፁም ቅላዕ ብዘቁፅራ ሸቶ ቀዲማ ምሪሕነት ናይ ዝግጥም ዝሓዘት ሪያል ማድሪድ ኣብ መበል 17 ደቂቕ ካብ ኣልቫሮ ካሬራስ ኣብ መበል 35 ደቂቕ ድማ ካብ ጁድ በሊንግሃም ክልተ ሸቶ ብምውሳኽ ንዕረፍቲ 3 ብባዶ መሪሓ ወፅያ። ንዕረፍቲ ራዮ ቫየካኖ ኣብ መበል 51 ደቂቕ ሶርጆ ካሜሎ ብዝመዝገባ ሸቶ ንውፅኢት ፀወታ ከተፅብቦ ተቓሊሳ። ኣብ ተወሳኺ ደቂቕ ኬልያን ምባፐ ብካሊት ሸቶ ናይ ዝግጥም ድሕሪ ምምላሱ ሪያል ማድሪድ ኣብ ልዕሊ ራዮ ቫየካኖ ብገፊ ፊ 4-1 ተዓዊታ። ኬልያን ምባፐ ካብ ፒኤስጂ ናብ ሪያል ማድሪድ ካብ ፅምበር ንድሓር ኣብ ሳንቲያጎ በርናቦ ኣብ ዘካየዶም 36 ግጥማት 34 ሸቶ ከመዝግበ በቂዑ። ካብ ምጅማር ዝሓለፈ ዓመት ስፖርት ኬልያን ምባፐ ኣብ 79 ሸቶታት ክለቡ ተዋሲኡ። ኣብዚ መቓን ግዜ ልዕሊ ኬልያን ምባፐ ዝበዝሐ ናይ ሸቶ ኣበርክቶ ዝገበረ ኣብ 85 ሸቶታት ብቐረብን ምምዝጋብን ዝተዋስ ኣጥቃዓይ ባየር ሙኒክ ሃሪኬን ጥራዩ። ካብ ቀዳሞት 8 ናይ ላሊጋ ግጥማት ናይ ዚ ዓመት 4 ዓወት ኣመዝጊባ ዘላ ሪያል ማድሪድ ንመጋጥምታ ቫየካኖ ኣብ ሳንቲያጎ በርናቦ ፀዊዓ ኣብ ዘካየደቶም ናይ መወዳእታ 15 ግጥማት ኣብቶም 14 ሙሉእ ዓወት ኣመዝጊባ። ኣብዛ ግጥም 9 ነጥቢ ዝተለክዓሉ ጁድ በሊንግሃም ብሉፅ ተፃዋታይ ናይዛ ግጥም ተፀዊዑ። ባርሴሎና ካብ ሜዳ ወፃኢ ኣንጻር ለቫንቲያ ስሩዕ ፀወታ ኣካይዳ። ንባልደ ኣብ ወንበር ተቐየርቲ ኮፋ ቢሉ ዝርከብ ናይ ፀጋም ተኸላኸላይ ሃቪየር ኤስፒ ኣብ 50 ደቂቕ ንባርሴሎና ቅዲማ ንዝግጥም ክትመርሖ ዝኽኣለታ ሸቶ ኣመዝጊቦ። ኣብ መበል 19 ደቂቕ ላሚን ያማል ካልይቲ ሸቶ ባርሳ ብምምዝጋብ ባርሴሎና ንዕረፍቲ 2 ብባዶ መሪሓ። ድሕሪ ዕረፍቲ 3 ደቂቕ ጥራይ ምስተላዕሎ ላሚን ያማል ባዕሉ ንዘምፃ ፍፁም ቅላዕ ሓላፍነት ምህራማ ወሲድዎ ኣመዝጊቦ። ባርሴሎና ንፀወታ 3 ባዶ ድሕሪ ምምርሓ ኣድህበዋ ኣብ ዝተዛነየሉ ለቫንተ ኣብ መበል 79 ደቂቕ ካብ ኢቫን ሮሜሮ ኣብ መበል 88 ደቂቕ ድማ ካብ ሮጀር ብሩገ ኣከታቲላ 2 ሸቶ ብምምዝጋብ ንውፅኢት ፀወታ ናብ 3-2 ኣፅቢባቶም። ኣብ ተወሳኺ ደቂቕ ሓድሽ ፈራሚ ባርሴሎና ካሪም ኣደየሚ ክለቡ ዓወት ሒዛ ክትወፅእ ውሕስነት ዝፈጠረትላ ራብዒት ሸቶ ኣመዝጊቡ እቲ ግጥም ድማ ብዓወት ባርሴሎና 4-2 ተዛዚሙ። ኣትለቲኮ ማድሪድ ብዘይ ሁልያን ኣልቫረዝ ናብ ግዛኣት ባስ ጌሻ ኣንጻር ሪያል ሶሴዳድ ኣብ ዘካየደቶ ግጥም ብገፊሕ 3 ብባሮ ተዓዊታ። ኣትለቲኮ ማድሪድ ካብ ዝግጥም ሙሉእ 3 ነጥቢ ሒዛ ክትወፅእ ዝኽኣላ ሸቶታት ኣብ ናይ መወዳእታ 10 ደቃይቕ ዘመዝገበትን እያ። ኣብ 84 ደቂቕ ኣሌካንድሮ ግሪማልዶ ብፍፁም ቅላዕ፣ ኣብ 90 ደቂቕ ጆናታን ሚላን ከምኡውን ኣብ ተወሳኺ ደቂቕ ጆቫኒ ሲሚዮነ ን3 ሸቶታት ኣትለቲኮ ማድሪድ ኣመዝጊቦም። ኣብ ሳን ማመስ ንኤልቸ ዝዓደመት ኣትለቲኮ ቢልባኦ ማዕረ 1-1 ተፈላለያ። ኤልቸ ኣብ መበል 50 ደቂቕ ቦናኖተ ብፍፁም ቅላዕ ብዘቁፅራ ሸቶ ንዝግጥም ቀዲማ ክትመርሖ ክኢላ እኳ እንተነበረት ኣብ ሜዳኣን ኣብ ቅድሚ ደገፍታን ኣብ ምፅዋት ዝነበረት ኣትለቲኮ ቢልባኦ ግን ኣብ 79 ደቂቕ ካብቲ ኣብ ዝሓለፉ መዓልትታት ካብ ኣህጉራዊ ግጥማት ጫሙ ከም ዝስቐለ ዝሓበረ ጋናዊ ኣጥቃዓይ ኢንያኪ ዊልያምስ ብዝርክበታ ሸቶ ካብ ዝግጥም ነጥቢ ተማቒላ ወፅያ። ኣብ ካልእ ግጥማት ሴልታ ቪጎ ኣንጻር ማላጋ ሄታፍ ኣንጻር ዴፖርቲቮ ላ ኮሮኛ ብተመሳሳሊ ማዕረ 1-1፣ ሰቪያ ንቫሌንሽያ 1-0፣ ሬሲንግ ሳንታንደር ንኣላቨስ 2-1 ይዓታ። ባርሴሎና ብሙሉእ 15 ነጥቢ ንመድረኽ ላሊጋ ብመሪሕነታ ትቕልሰላ። ሪያል ማድሪድ ብ12 ነጥቢ ትስዕባ ኣላቨዝን ኣትለቲኮ ማድሪድን ሰቪያን ብማዕረ 10 ነጥቢ ብፀብለልታ ሸቶ ተበላሊፀን ይቕፅላ። ቪያሪያልን ኤልቸን ቫሌንሽያን ድማ ኣብ መወዳእታ ደረጃ ዝርከባ ጋንታታት

0: ላሊጋየን ራብዓይ ሰሙን ግጥማ ሰርያ ጥልያን ዝሓለፈ ቀዳምን ሰንበትን ቀጺሎም ተኸይዶም
1: ብሩበን ኣሞሪም ትምራሕ ናይ ከተማ ሚላን ጋንታ ኤስ ሚላን ናብ ከተማ ሮማ ተጓዒዛ ኣንጻር ላዚዮ ኣብ ዘካየደቶ ግጥም ድሕሪ ረፍቲ ብዘመዝገበተን ክልተ ሸቶታት ተደጊፋ ማዕረ ክልተ ብክልተ ተፈላለያ ላዚዮ ኣብ 10 ደቂ ካብ ካንቸሌራ ኣብ መበል 39 ደቂ ድማ ካብ ኖስሊን ብዘመዝገበተን ሸቶታት ንዕረፍቲ ክልተ ብባዶ መሪሓ ውፅያ ኤስ ሚላን ድሕሪ ረፍቲ ኣብ መበል 25 ደቂ ከምኡውን ኣብ መበል 27 ደቂ ካብ ሞሬራ ብዝቆፀረተን ክልተ ሸቶታት ካብ ድሕሪት ተበጊሳ ማዕረ ክልተ ብክልተ ተፈላለያ 66 ሚእታዊት ሚዛ ናይ ፀወታ ሒዛ ዘምስየት ኤስ ሚላን 7 ዕላመን ዝሓለዋ ፈተነታት ክተካይድን ከላ መጋጥምታ ላዝዮ ድማ ካብ ዘካየደተን 8 ፈተነታት እተን 6 ዕላመን ዝሓለዋ ነይረን ኣረጊት ጎርዞ ጁቬንቱስ ካብ ሜዳ ወፃኢ ኣንጻር ሳሱሎ ኣብ ዘካየደቶ ግጥም 3-2 ተረቲዓ ናብ ከተማ ቱሪን ተመሊሷ ንዕረፍቲ ብዘይሸቶ ዘምርሓ እዘን ክልተ ክለባት ንዕረፍቲ ሳሱሎ ካብ ኤስፖሲቶ ቦውን ኣደዚችን ብዘመዝገበተን 3 ሸቶታት ኣብ ልዕልታ ዚሄር ጎቫ 2 ሸቶ ዘመዝገበላ ጁቬንቱስ 3-2 ተዓዊታ 58 ሚእታዊት ሚዛን ፀወታ ዝተቆፃፀረት ጁቬንቱስ 8 ዕላመን ዝሓለዋ 19 ፈትኒ ክተካይድን ከላ መጋጥምታ ሳሱሎ ድማ ካብ ዘካየደተን 10 ፈተነታት እተን 6 ዕላመን ዝሓለዋ ነይረን ኣብ ማእከላይ ሰሙን ኣብ ግጥም ሻምፒዮንስ ሊግ ኤሮጳ ብኣርሰናል ሓደ ባሮ ዝተረትዐት ናፖሊ ኣብ ሜዳ ንቦሎኛ ፀዊዓ ኣብ ዘካየደቶ ግጥም ብፀቢብ ሓደ ባሮ ተዓዊታ ላቦታካ ኣብ መበል 26 ደቂ ብዘመዝገባ ብሕታዊ ትሸቶያ ናፖሊ ሙሉእ 3 ነጥቢ ሓፊዛ ወፅያ ናፖሊ ኣብዚ ግጥም 57 ሚእታዊት ሚዛን ፀወታ ዝተቋፀረት ኮይና 3 ዕላመን ዝሓለዋ 14 ፈተነ ድማ ኣካይዳ ኣብ ካልእ ግጥማት ሌቸኒ ሞንዛ 3 ብክል ጀኖዋ ኣንጻር ፍሮሲዮኖነ ማዕረ 1-1 ካልያሪ ንኣታላንታ ድማ 2-1 ረቲዓታ ግጥማ ሴርያ ጥልያን ሎሙሸት ብ3 ግጥማት ቀፂሉ ከምስዩ ኮሞ ኣንጻር ፓርማ ቶሪኖ ኣንጻር ሮማ ኢንተር ሚላን ድማ ኣንጻር ኡደኔዘ ፀወተን ከካይዳየን ላዚዮፕ ሙሉእ ፀወታ ብ10 ነጥቢ ቀዳመይቲ ኮይና ትመርሐላ ሮማን ኢንተር ሚላንን ብሓደ ተረፍ ፀወታ ብማዕረ 9 ነጥቢ ክትሰልኣ ካልያሪ ብ9 ነጥቢ ራብዒቲ ኤስ ሚላን ብ8 ነጥቢ ሻድሸይቲ ኮሞ ድማ ብሓደ ተረፍ ፀወታ ብ7 ነጥቢ ሻድሻይ ተርታ ሒዛላ ሞንዛ ጀኖዋን ቬኔዝ ያን ኣብ ናይ መወዳእታ ተርታ ዝርከባ ጋንታታት ሴሪኣየን
0: ንዝሓለፉ 3 ሳምንታት ክካየድ ዝቐነ ቮልታ ስጳኛ ትማል ሰንበት ብዓወት ስጳኛዊ ኤንሪክ ማስ ተዛዚሙ
1: ሎም ዓመት ብ81 ግዜኡ ኣብ ምካየድ ፀንሐ ቮልታ ስጳኛ ትማል ሰንበት መበል 21 መድረኹ መጋረጂ ዓፂዩ ኣብዛ ኣብ ከተማ ግራናዳ ዝተካየደት መድረኽ ተቀዳደምቲ 112 ኪሎ ሜትር ዝርሕቀት ውርድዮም ሸፊኖም ነዛ መድረኽ ድማ ኖርዌጃዊ ኣባል ኡኖ ኤክስፕሮ ቶቢያስ ዮሃንሰን ንኣባል ኣስታና ኣሌሳንድሮ ሮሜለ ብቕፅበታ ውርድር ረቲዑ ቀዳማይ ኮይኑ ተዓዊቱ ኣባል ኣልፔሲን ቤልጅማዊ ራምሰስ ደብሩነ ብ3 ካሊእ ድሕሩ ሳሳይ ተርታ ክሕዙ ንከሎ ኣባል ኣስታና ሄኖክ ሙሉ ብርሃን ምስ ዕውት መድረኽ ብተመሳሳሊ ግዜ መበል 86 ተርታ ሒዙ ውርድሩ ዛዚሙ ብሓፈሻ ኣብዚ ን21 መድረኻት ዝተካየደ ውርድር እስጳኛዊ ኣባል ሞቪስታር ኤንሪክ ማስ ብውሉል ግዜ ዕውት ቮልታ እስጳኛ ኮይኑ ተዓዊቱ ኤንሪክ ማስ ታደይ ፖጓቻ ካብዚ ውርድር ድሕሪ ምንስሓቡ ንዝተረከቦ መሪሕነት ዓቂቡ ብምጓዓዝዩ ዕውት ቮልታ እስጳኛ ክኸውን በቂዑ ስሎቬንያዊ ፕሪሞዝ ሮግሎች ብ2 ደቂቕን 15 ካሊትን ዲሕሩ ካልኣይ ኦስትርያዊ ፌሊክስ ጋል ድማ ብ2 ደቂቕን 44 ካሊትን ዲሕሩ ሳልሳይ ተርታ ሒዙ ኣባል ኣስታና ሄኖክ ሙሉ ብርሃን መበል 43 ተርታ ሒዙ ውርድሩ ዛዚሙ ብነጥቢ ቤልጅማዊ ቫን ኣርት ብ326 ነጥቢ ቀዳማይ ኮይኑ ተዓዊቱ ኮሎምብያዊ ሳንቲያጎ ቡትራጎ ዕውት ኣንበሳ ዓቐ ብሪጣንያዊ ኦስካር ኦንሊ ድማ ብሉፅ መንእሰይ ቮልታ ስጳኛ ኮይኖም ክዕወቱ ከለዉ ብጋንታ ድማ ፈረንሳዊ ደኬታሎን ኣስታና ኣኸቲላ ቀዳመይቲ ኮይና ተዓዊታ
0: እምበርከ ዝኸበርኩም ተኸታተልቲ ናይ ሎም ሰሙን ትሕዝቶና ኣብዚ ዛዚምና ኣሎና ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ንምለሰኩም ሰናይ ቅነ

0: ሰላምትና ተቐበሉ ፈነወና ምክትታል ትርከቡ ዝኸበርኩም ተዓዘብትና ከመይ ተምስዮም ሰዓት 9 ኣኺሉ ንሎሚ ሶኒ 14 መስከረም ዝተዳለወ ዜናዊ መሰናድኦ ሒዝናልኩም ቀሪብና ኣሎና ንምክትታልኩም ብክብሪ ዝዕድም እስቴፋኖስ ግርማይ ብቐንዲ ነጥብታት ይፍለም። ባህላውን ማሕበራውን ፅምብላትና ወግዑን ክብሩን ዓቂቡ ናብ ወለዶታት ንክመሓላለፍ ብዕቱብ ክስራሓሉ ፀውዒት ቀሪቦም። ኣብ ኑዝ ዞባ ኣፍ ዓበት ኣባላት ኮሚተ ምውጋር ጉዳእቲ ንብረታት ስልጠና ተኻይዶም። ኣብ ኑዝ ዞባ ናቕፋ ሰፊሕ ወፈራታት ምዕቃብ ማይን ሓመድን ምግራብን ይካየድ ኣሎም። ቻይናን ህንድን ዝምድነአ ንምድንፋዕ ዘኽእል ብርክት ዝበለ ስምምዓት ከም ዝኸተማ ሓቢረን። ኣይቨሪ ኮስትን ሪፓብሊክ ጊንን ኣብ ሓያሎ ፅላታት ብሓባር ክሰርሓ ምዃነን ገሊፀን። ሩስያ ሰደድ ናፍታ ደው ንምባል ዝወሰደቶ ስጉምቲ ንዘይተወሰነ ግዜ ከም ዝቕፅል ሓቢራ። ዝርዝር ዜና ባህላውን ማሕበራውን ፅምብላትና ወግዑን ክብሩን ዓቂቡ ናብ ወለዶ ንክመሓላለፍ ብዕቱብ ክስራሕ ክፍሊ ቱሪዝም ዞባ ደቡብ ፀዊዑ። ብዘይካዚ ወኪል ኤሪና መሓመድ ኣይፍራሕ ዘዳለዎ ፀብጻብ ኣሎ። እልልቲ ሃብተ ማርያም ክትቅርበልና እዮም።
1: ባህላውን ማሕበራውን ፅምብላትና ወግዑን ክብሩን ዓቂቡ ናብ ወለዶታት ንክመሓላለፍ ብዕቱብ ክስራሕ ከም ዝግባእ ካብ ክፍሊ ቱሪዝም ዞባ ደቡብ ኣቶ ተስፋይ ግርማይ ኣዘኻኺሩ። ሓደ ካብዞም ፅምብላት እቲ ኣብ መፋርቅ ወርሒ መስከረም ዝካየድ ንግደት ኣቡነ ኣንበስ ምዃኑ ብምጥቃስ ስርዓትን ወግዕን ዝሕለወሉ ከምኡ ውን ህዝቢ ዝረኸበሉ ዓብዪ ማሕበራዊ መድረኽ ስለ ዝኾነ ብዘመን ኣምፅኦ መሳርሕታትን ስልማታትን ተዓብሊሉ መበቀላውነቱ ንኸይሓስስ ብክኢላታት ዝተመርሐ መፅናዕታዊ ዳህሳስ ብምክያድን ምስ ሕብረተሰብ ብምትሕብባርን ምስራሕ ኣገዳሲ ከም ዝኾነ ገሊፁ።
2: ዝነበረ ባህሊ ንዕኡ ክስዕብዎ ክኽእሉ ኣለዎም። ኣብ ክንዲ ምስ ዘመናውነትን ካልእን ክኸውን ዝግብኦ ዘይኮነስ ነቲ ዝነበረ ባህሊ ክንስዕቦ ስለ ዘለና ብጎይላ መልክዕ ነቲ ዝነበረ ባህሊ ንዕኡ ብሓባር ኮንካ ናይ ምንፅብራቅ ወይ ከዓ ንዕኡስ ንዑ ክንዕቢ ክንክእል ኣለና በቃ ልክዕ እቲ ዝነበረ ባህልሲ ክነጥፍኦ ይብልናን።
1: ተሳተፍቲ ብወገኖም ምዘመናውነት ተኣሳሲሩ ዝቀላቐል ዘሎ በራዚ ልምድታት ንባህላውን ማሕበራዊ ውርሻታት ይፈታተኖ ከም ዘሎ ብምሕባር ብቐንዱ መንእሰያት ንቕሓትን ጉዱሳትን ክኾኑ ተላብዮም።
3: ዘይንቡር ይንግበር ከምታ ናይ ቀደም ባህልና ሃገርና

0: ሽ ወለዶ መንእሰይ ከዓ ከምታ ናይ ቀደምና በትርና ሒዝና ህሪ እንዳበልና ስነ ስርዓት ገርና ጎይላና ገርና ደብርና እንዳዘወርና ደብርና ዘይርና ናብ ሩባና መፅኢና ዘይንቡር ኣይንግበር
1: ከም ቀደሙ ባህሉ ክዕቅብ መንነቱ ታሪኹ ዓቂቡ ሃገሩ ክሃንፅ ይላቦ ማለት እዩ። እዛ ሃገር እዚኣ ሃገር ሕድሪ ስለ ዝኾነት ካብ ዝኾነ ይኹን ተፃባኣይ ክንከላኸል እንተኮይና ኸኒ እቲ ዝመፃናዮ ታሪክና ክንፈልስ ስለ ዘለና ምስ ኸኒ ባህልና ልምድና ያታና ክነዕቅብ ሓደራ ይብል።
2: እቶም መንእሰያት ባህሎም ክወርሱ ኣለዎም። ንኣብነት ቶልስተይ ብናይ ደገ እንተርእናዮ ሓደ ራሻዊ ፀሓፍ እንታይ እዩ ዝብል ካብ ኣቦይና ደይንስ ብሮትን ርእስን ክወርስ እንተ ደኣ ክኢለሲ ባህሊ ኣቦታተይን ኣብ ሓጎታተይን ኣያታተይን ክወርሰሉ ዘይክእል ምክንያት እንታይ ኣሎ እዩ ዝብል እሞ ናብ ባህልና ክንምለስ ኣለና። ስለምንታይ እንተልካ ኒ ሓደ ሰብ ክልወጥ እንተ ኮይኑ ካበይ ተበጊሱ ናበይ ዝኸይድ ክፈልጥ እንተ ደኣ ኮይኑ ካብ ባህሉ ክብገስ ስለ ዘለዎ ናብ ክብሮምን ልምዶምን እቶም መንእሰያት ክምለሱ ኣለዎም እየ ዝብል
3: ብስነ ፍልጠት ዝተበገሰ መፅናዕቲ ጌርካ ካብቶም ዓበይቲ ተወኪስካ ዜምኡ ግጥሙ ሕደምኡ እንታይ መስል ኣፅኒዒካ መሊስካ ነቲ ባህሊ ክደግሙ ከለካ ግን ኣዝዩ ምቁር ስለ ዝኾነ ነዚ ባህል እዚ ብዝያዳ መፅናዕቲ እናገበርካ ክደፋኣሉ ተስፋ ገብር።
4: ኣቶ ተስፋይ ግርማይ ኣብ መወዳእታ ባህላዊ ውርሸታት ንምብርባርን መበቀላውነቱ ሒዙ ናብ ወለዶታት ንምስግጋርን ተበጋጊሱ ዘሎ ንጥፈታት ክድፋኣሉ ፀዊዑ። ንግደት ኣቡነ ኣንበስ ዘራእቲ ኣብ ደረጃ ምውላድን ምሽዋትን በፂሑ ሓረስታይ ምህርቱ ክቐምስ ብተስፋ ኣብ ዝፅበየሉ ወቕቲ ዝካየድ ፅምብል።
5: ኣብ ኣፍ ዓበት ንኣባላት ኮሚተ ምጓድ ጉዳእቲ ልምድታትን ምርግጋፅ መሰላት ቆልዑን ደቂ ኣንስትዮን ስልጠና ተዋሂቦም ሓላፊ ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣቶ ማሕሙድ መሓመድ ስዒድ ኣብ ዝሃቦ መግለፂ ኮሚተ ስራሕ ካብ ወርሒ ሕዳር 223 ክሳብ ዝእዋን ኣብ ምምሕደራት ከባቢ ኣብያተ ትምህርቲ ጉጅለታት ሃማደ መራሕቲ ሃይማኖትን ካልኦት ኣካላት ሕብረተሰብን ዘሰላስለቶ ንጥፈታት ብምምጓዝ ነዝያዳ ውፅኢታውነት ስልጠና ኣገዳሲ ከም ዝኾነ ገሊፆም። ኣብቲ ስልጠና ብዛዕባ ብሕጊ ዝተኸልከሉን ጥዕናዊ ሳዕቢናት ዘለዎምን ጉዳእቲ ልምድታት ሰፊሕ መብርሂ ተዋሂቦም። ኣመሓዳሪ ንእዞባ ኣቶ ኣሕመድ መሓመድ ኑረጀብ ኣብ ዝሃቦ ቓል እቲ ኣብ መሰላት ቆልዑ መርዓ ትሕቲ ዕድመ ክሽቦን ካልእ ጉዳእቲ ልምድታትን ዝተኸየደ ገምጋምን ስልጠናን ኣገዳስነቱ ልዑል ከም ዝኾነ ብምጥቃስ ቀጻልነት ክህልዎ ተላብዮም። ተሳተፍቲ ድማ መርዓ ትሕቲ ዕድመ ንምግታእ ተራ ሚኒስትሪታት ጥዕናን ትምህርትን ከምኡውን ፖሊስን ሃማድእን ክዓዝዝ ኣነባበርቲ ዓዲ ድማ ኣብ ስራሕታ ኮሚተ ምትሕብባሮም ክዕዝዙ ኣተሓሳሲቦም። ኣብ ከተማ ኣስመራ ዝርከባ ኣብያተ ትምህርቲ ድያእን ዓወትን ኣብ ሃገራዊ ምርመራታት ልዑል ነጥቢ ንዘመዝገቡ ተምሃሮን ሸሊመን። ነቲ ስነ ስርዓት ዝተኸታተለ ወኪል ኤሪና ዮናታን ዕብዮ ዘዳልዎ ዜናዊ ፀብጻብ ኣሎ ዳናይ ተስፋዝጊ ከተቕርቦ እያ።
6: ኣብ ከተማ ኣስመራ ዝርከባ ኣብያተ ትምህርቲ ማእከላይን ካልኣይን ደረጃ ኣድያ ከምኡውን መባእታን ማእከላይን ደረጃ ቤት ትምህርቲ ዓወት ሃበርም ተምሃሮን ሸሊመን። ትማሊ 13 መስከረም ኣብ ቀፅር ቤት ትምህርቲ ኣድያ ኣኽርያ ኣብ ዝተኻየደ ናይ ምሽላም ስነ ስርዓት ርእሰ መምህር ናይታ ቤት ትምህርቲ መምህር ሳህለ ኣብርሃም ኣብ ዘስምዖ ቓል ሎሚ ዓመት ኣብ ሃገራዊ መርመራ ሻሙናይ ክፍሊ 11 ተምሃሮ ልዕሊ 900ዊት ኣብ ሃገራዊ መርመራ 12 ክፍሊ ማለት ማትሪክ ድማ 17 ተምሃሮ ካብ 3 ክሳብ ሙሉእ 4 ነጥቢ ከም ዘምፅኡ ገሊጹ። ኣብ መባእታን ማእከላይን ደረጃ ቤት ትምህርቲ ዓወት ኣብ ዝተኻየደ ተመሳሳሊ ስነ ስርዓት ኣብ ሃገራዊ መርመራ ሻሙናይ ክፍሊ 90 ልዕሊኡ ንዘመዝገቡ መዳልያን ወረቐት ምስክርን ኣዝዩ ልዑል ነጥቢ ንዘምፅዑ ስራት ተምሃሮ ድማ መዳልያ ታብለትን ወረቐት ምስክርን ተዓዲሉ። ኣብቲ ኣጋጣሚ 99.6ዊት ዘምፅአት ተምሃሪት ጎብለል ብምዃን ተሸላሚት ዋንጫ ክትከውን ከም ዝበቕዐት ርእሰ መምህርታ ቤት ትምህርቲ መምህር በላይ በርሀ ሓቢሩ። ኮሚተ ወለዲ ብወገኖም ብዘይተሳትፎ ወለዲ ዝዕወት መስርሕ መምሃርን ምስትምሃርን ስለዘየለ ወለዲ ኣብ ደቆም ዝገብርዎ ወፍሪ ክሕይል ተላብዮም። ኣብ መሓዳሪት ንዞባ ኣኽርያ ወይዘሮ ልያ በረኸት ኣብን ሓላፊ ምክትታል ካልኣይ ደረጃ ኣብያተ ትምህርቲ ዞባ ማእከል መምህር ዮሃንስ ሰሎሞንን ብጊዶም ተምሃሮ ረኺቦሞ ብዘለዉ ውፅኢት ከይተዛነዩ ዝቕፅር ናይ ትምህርቲ ግዜኦም ብዓወት ንምዝዛም ኣበርቲዖም ክሰርሑ ኣዘኻኺሮም። መባእታን ማእከላይን ደረጃ ቤት ትምህርቲ ዓወት ብዘይካዚ ን10 ኣብነታውያን መምህራን ኣተባቢዖም።
5: ኣብ ንዞባ ባሮንቱ ተምሃሮ ኣብ ክረምታዊ ዕረፍቶም ሞያ ክቐስሙ ብዝካየድ ፃዕሪ ንኣስታት 4 ኣዋርሕ ብዝተፈ

ዝተፈላለየ ሙያታት ዝሰልጠኑ 480 ተምሃሮ ብ10 መስከረም ተመሪቖም። እቲ ስልጠና መባእታ ቴክኖሎጂ ኮምፒተር፣ ቀዳማይ ረድኤት፣ ስነ ፅባቐ ፀጉር ርእሲ፣ ቅብኣ፣ ድራማን ምምልኻዕን ዘጠቓለለ ነይሮም። ሓላፊ ሃማማተ ኣብቲ ንኡስ ዞባ መንእሰይ ፍርቱናቶ መሓመድ ሳልሕ ኣብ ንኡስ ዕድሜኻ ሞያ ምቕሳም ኣብ ዝቕፅል ዓመታት ሂወትካ ኣገዳሲ ፅልዋ ከም ዘለዎ ብምጥቃስ ሰልጠንቲ ንዘርኣይዎ ድሌትን ትግሃትን መጊሶም። ኣብ ጨንፈር ሃማማተ ዞባ ጋሽ ባርካ ሓላፊ ክፍሊ ፕሮጀክት መንእሰይ በኺት ኣድም ብወገኑ ምስጢር ዓወት ኣብ ንቕሓትን ውዳብን ከም ዝምርከስ ብምጥቃስ ኣብ መምሕደራት ከባቢ ዝርከቡ መንእስያት ተወዲቦም ሙያዊ ስልጠናታት ክቐስሙ ብዕቱብ ክስራሕ ተሓሳሲቦም። ኣብ መሓዳሪ ንኡስ ዞባ ባረንቱ ኣቶ ተስፋኣለም ባህታ ብወገኑ ሃማማተ ንዘካይዶ ንጥፈታት ምምዕባል ዓቕምታት መንእስያት ብምምጓስ ምምሕዳርን ካልኦት መሻርክቲ ኣካላትን መተሓባባሮም ክዕዝዞ ኣዘኻኺሮም። ኣብ ንኡስ ዞባ ናቕፋ ካብ መፋርቕ ወርሒ ሓምለ ጀሚሩ ሰፊሕ ንጥፈታት ምዕቃብ ማይን ሓመድን ምፅጋን ዘላታትን ከትርታትን ከምኡውን ምኩዓት ጎዳጉድን ምትካል ፈልስታትን ዘጠቓልል ሰፊሕ ወፍራታት ይካየድ ኣሎም። ኣብቲ ልምዓታዊ ንጥፈታት መዓልታዊ ኣስታት 400 ጉልበት ይሳተፍ ከም ዘሎ ወኪል ኤሪና ሓቢሩ ኣሎም። ነቲ ስራሕ ዝተኸታተሉ ዘለዉ ክኢላታት ሕርሻ እቲ ቐንዲ ዕማም ምዕቃብ ማይን ሓመድን ከም ዝኾነን ስነ ፍልጠታዊ ሚላታት ዝተኸተለን ምዃኑ ብምጥቃስ ህዝቢ ንዘርኣዮ ልዑል ተሳትፎ ሞጊሶም። ዝስዕብ ዜና ሃገራት ወፃኢ እዩ። ዜና ወፃኢ። ህዝባዊት ሪፓብሊክ ቻይናን ህንድን ዝምድንአ ንምድንፋዕ ዝኽእል ብርክት ዝበለ ስምምዓት ከም ዝኸተመ ሓቢራን። እቲ ስምምዓት ፕሬዚደንት ሺ ጂንፒንግ ቀዳማይ ሚኒስተር ናሬንዲራ ሞድን ጎኒ ጎኒቲ ብዒስ 12-13 መስከረም ኣብ ከተማ ኒው ደልሂ ዝተኻየደ ዓመታዊ ዋዕላ መራሕቲ ሃገራት ብሬክስ ኣብ ዘካየድዎ ርክቢ ተበፂሖም። ክልቲኦም መራሕቲ ሃገራቶም ኣብ ምምዕባል ቁጠባ ቴክኖሎጂ ብሓፈሻ ሰብ ሰርሖ ብልሒ ድማ ብፍላይ ዝፀንሐን ምትሕብባር ንምስፋሕ ክሰርሓ ምዃነን ኣፍሊጦም። ብዘይካዚ ቻይናን ህንድን መጠን ወፍሪ ብዓይነትን መጠንን ንምስፋሕን ኣብ መንጎአን ዘሎ ደባዊ ጉዳይ ብዘተን ምዕራፍን ከም ተረዳድኣ ተገሊጾም። እዚ ከምዚ ኢሉ እንከሎ ክልቲአን ሃገራት ቁጠባዊ ውድብ ብሬክስ ንምምዕባል ኣብርክቶአን ከም ዘዕዘዛ ኣነፂረን። ፕሬዚደንት ሺ ጂንፒንግ ኣብ ህንዲ ምብፃሕ ክፍፅም ኣብ ውሽጢ 7 ዓመታት እዚ ንፈለማ እዋን እዮም። ኣይቨሪ ኮስትን ሪፓብሊክ ግንን ምድንፋዕ ዲፕሎማስያዊ ቅጠባውን ፀጥታውን ዝምድና ኣብ ዝርከቦም ሓያሎ ፅላታት ብሓባር ክሰርሓ ምዃነን ሓቢረን። መራሕቲ ክልቲአን ሃገራት ትማሊ 13 መስከረም ኣብ ከተማ ኣቢጃን ኣይቨሪ ኮስት ኣብ ዘካየድዎ ዝርርብዮም ኣብቲ ስምምዕ በፂሖም ዘለዉ። ብመሰረት ስምምዕ ፀጥታ ምውሓስ ኣንጻር ሽበራ ሓባራዊ ወፍሪ ከካይዳ ንትግባሩኡ ድማ ፀጥታውን ወተሃደራውን ሓበሬታ ብስሩዕ ክለዋወጣየን። ብዘይካዚ ኣብ ዶባተን ዝካየድ ዘይሕጋዊ ዕደና ማዕድናት ንምምካት ከምዝተሓጋገዛ እውን ኣነፂረን ኣለዋ። እዚ ከምዚ ኢሉ እንከሎ ኣይቨሪ ኮስትን ሪፓብሊክ ጊንን ቁጠባ ንምምዕባል ንግዳዊ ምልዋጥ ከስፋሓ ዲፕሎማስያዊ ዝምድና ንምድንፋዕ ድማ ስሩዕ ናይ ምምኽኻር ርክብ ከካይዳ ምዃነን ገሊፀን ኣለዋ። ሩስያ ዘቤታዊ ዕዳጋ ከተረጋገፅ ሰደድ ናፍታ ደው ንምባዝ ዝወሰደቶ ስጉምቲ ንዘይተወሰነ ግዜ ከም ዝቕፅል ሓቢራ። ኣብ ዞባ ማእከላይ ምብራቕ ተፈጢሩ ብዘሎ ወተሃደራውን ፀጥታውን ቅውላው ዘስዓቦ ሕፅረት ነዳዲ እናኸረረ ይመፅእ ከም ዘሎ ዝገለፀ ሚኒስትሪ ጉዳያት ወፃኢ ሩስያ እቲ ወርሓዊ ክናዋሕ ዝፀንሐ ሰደድ ናፍታ ደው ናይ ምባዝ ስጉምቲ ንዝተናውሐ ግዜ ክቕፅል ከም ዝኽእል ኣሚትሎም። ዩክሬን ኣብ ልዕሊ ትካላት ነዳዲ ሩስያ እተካይዶ ዘላ መጥቃዕትታት እውን ምክንያት ናይቲ ዝተወስደ ስጉምቲ ክኸውን ከም ዝኽእል ይጥቀሳሎም። ሩስያ ኣብ ሰደድ ናፍታ ብዝገበረቶ እገዳም ቱርክን ብራዚልን ዝርከበን መሻርክታ ብኣሉታ ከም እተፀልዋ ፀብጻባት የረድኦም። ሩስያ ኣቐዲማ ሰደድ ንነፈርቲ ዘገልግል ነዳዲ ከም ዝወንዘፈቶ ምሕባራ ዝዝከር እዮም። ፖላንድ ፀጥታዊ ስጋት ንምምካት ምስ ካልኦት ኣባላት ኔቶ እትገብሮ ወተሃደራውን ፀጥታውን ስምምዓት ከም እተስፍሖ ኣፍሊጣ። ከም ኣካል እትውፅን ምስ ጀርመን ሓድሽ ወተሃደራውን ፀጥታውን ስምምዓት ከም እተፈራረመት ሓቢራ ኣላ። እቲ ስምምዕ ኣብ መንጎ ክልቲአን ሃገራት ዘሎ ወተሃደራዊ ምትሕብባር ንምስፋሕን ፀጥታ ዞባ ባልቲክ ንምውሓስን ዘጠቓለለ እዮም። ፖላንድ ኣቐዲመ እውን ምስ ፈረንሳን ብሪጣንያን ወተሃደራውን ፀጥታውን ስምምዓት ከም ዝተኸተመት ዝጠቕሱ ፀብጻባት ምስ ኢጣልያ እውን ተመሳሳሊ ውዕል ንምኽታም ትሰርሕ ከም ዘላ የረድኦም።
ኪዳን ሰሜን

ኣትላንቲክ ኔቶ ንሩስያ ኣብ ወተሃደራውን ቀጠባውን ክርደና ንምእታው ብመንገዲ ዩክሬን ኩናት ድሕሪ ምውልዑ ግረባብታት ዝኾነ ኣባላቱ ክዕድ ጥቕምፅንሑ ዝፍለጥ እዮም። ብሰንኪቲ ወተሃደራዊ ኩነታት ፀጥታ ምብራቕ ኤውሮጳ እናንቆልቆለ ከም ዝመፀ ናይ ቀረባ ተዓዘብቲ ይሕብሮም። ምስ ኣሜሪካ ኣብ ንግዳዊ ኪናት ኣትያ ዘላ ካናዳ ምስ ኤውሮጳዊ ሕብረት ፅንሓ ንግዳውን ቅጠባውን ዝምድና ንምምዕባል ተበግሶ ክትወስድ ከም ዝጀመረት ገሊፃ። እቲ መደብ እቲ ምስ ኣሜሪካ ተፈጢሩ ዘሎም ዘይምቅዳው ከስዕቦ ንዝኽእል ቅጠባዊ ክሳራታት ንምፉኻስ ዝሕግዝ ምዃኑ ዝሓበረ ቀዳማይ ሚኒስተር ካናዳ ማርክ ካርነይ ድሮ ምስ መራሕቲ ናይቲ ሕብረት ዝርርብ ጀሚሩ ከም ዘሎ ኣረዲኦም። ዝካየድ ዘሎ ዝርርብ ቴክኖሎጂ ፀዓትን ብርቂ ማዕድናትን ዝርከቦም ፍርያት ካናዳ ብትሑት መጠን ቀረፅ ናብ ሃገራት ኤውሮጳዊ ሕብረት ንምቕናዕ ዝዓለመ ምዃኑ እዩ ዝግለጽ ዘሎም። እቲ ውጥን ምስ ዝሰምር ካናዳ ኣብ ኤውሮጳ ሰፊሕ ዕዳጋታት ክትረክብ ከም እትኽእል ይእመት ኣሎም። ካናዳን ኤውሮጳዊ ሕብረትን ኣብ 2025 ልዕሊ 80 ቢልዮን ዩሮ ዝግመት ንግዳዊ ምልዋጥ ከም ዘካየዱ ጸብጻባት የረድኦም። እዚ ከምዚ ኢሉ እንከሎ ካናዳ ናይ ክብሪ ኣባል ኤውሮጳዊ ሕብረት ንኽትከውን ዘኽእል ዝርርብ ይካየድ ከም ዘለውን ይቃልሓሎም። ህንድን ኒውዚላንድን ኣብ ምራይ ነፃ ንግድን ወፍርን ዘተኮረ ስምምዓት ተፈራሪመን። እቲ ንግዳዊ ስምምዕ ንመጠን ቀረፅ ብ95 ሚታዊት ዘግድል ምዃኑ ኣብ ህንገስጋስ ንግዳዊ ምልዋጥ ኣገዳሲ ተራ ከም ዝህልዎ ሰመዚ ክልቲአን ሃገራት ኣሚቶም። እቲ ስምምዕ ክልቲአን ሃገራት ብፍላይ ኣብ ፍርያት መግቢ ሓፂንን ኣሉሚንዮምን ዝፀንሐን ምልዋጥ ብዓይነትን መጠንን ዘስፍሕ ምዃኑ ተፈሊጡሎም። እዚ ከምዚ ኢሉ እንከሎ ኒውዚላንድ ኣብ ህንዲ 20 ቢልዮን ዶላር ዝግመት ወፍሪ ከም እትገብር ኣብቲ ስምምዕ ተጠቒሱሎም። ህንዲ ሳዕቤናት ልዑል መጠን ቀረፅ ኣሜሪካ ንምውጋድ ምስ ዝተፈላለየ ሃገራት ናፃ ናይ ንግዲ ስምምዓት ክትፍርም ከም ዝፀንሐት ጸብጻባት የረድኦም። ዜና ንምዝዛም ቀንዲ ነጥብታት ክደግመልኩም። ባህላውን ማሕበራውን ፅምብላትና ወግዑን ክብሩን ዓቂቡ ናብ ወለዶታት ንኽመሓላለፍ ብዕቱብ ክስራሕ ፀውዒት ቀሪቦም። ኣብ ንኡ ዘባኣፍ ዓበት ንኣባላት ኮሚተ ምውጋድ ጉዳእቲ ልምድታት ስልጠናት ተኻይዶም። ኣብ ንኡ ዞባ ንኣፋስ ሰፊሕ ወፍራታት ምዕቃብ ማይን ሓመድን ምግራብን ይካየድ ኣሎም። ቻይናን ህንድን ዝምድነአን ንምድንፋዕ ዝኽእል ብርክት ዝበለ ስምምዓት ከም ዝኸተማ ሓቢረን። ኣይቨሪ ኮስትን ሪፓብሊክ ጊንን ኣብ ሓያሎ ጽላታት ብሓባር ክሰርሓ ምዃነን ገሊፀን። ሩስያ ሰደድ ናፍታ ደው ንምባል ዝወሰደቶ ስጉምቲ ንዘይተወሰነ ግዜ ከም ዝቕፅል ኣነፂራ። ዜና ተዛዚሙ ኣሎ። ሰናይ ምሸት።

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ሰሙን ኣብ መዘርግሒ ንቑጥታት ምርበብ ሓበሬታ ሸባይ ዳትኩም ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ ሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራት ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረዳብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉ ብርሃን፣ ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ ዝጋብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሐየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ። ኣብ ዓምዲ ጥዕና ንምጭናው ኣፍን ጠንቅታቱን ዝድስስ ትሕዝቶ ሰፊሩ ብስትንፋስና ካብ ኣፍና ዝወፅእ ሕማቅ ጨና ብሕክምናዊ ኣፀዋውዓ ሃሊቶስስ እዩ ዝበሃል። ብዙሕ ግዜ ኣብቲ ፈለማ ደቂስና ፀኒሕና ኣብ ንትሳሉ እዋን እዩ ዘጋጥመና። እቲ ሕማቅ ሽታ ኣፍ ኣብ ዝቐፀለ ሰዓታት ናይታ መዓልቲ ምስ ዘይጠፍእ ወይ ምስ ዘይመሓይሽ ካብ ጥዕናዊ ፀገም ናይ ኣስናን ወይ ናይ ውሽጢ ኣካላት ክኸውን ይኽእል እዩ። ምምሽማሽ ወይ ምብዕኻ ኻስናን ሕማም ግርፀን ወይ ነድሪ ሓናት መብዛሕትኡ ግዜ ልሙዳት ጠንቂ ምጭናው ኣፍ ኮይኖም እዮም ዝጥቀሱ። ሕማቅ ጨና ኣፍ ኣብ ኣፍና ዝርከቡ ባክተርያ ብዝተፍእዎ ሕማቅ ሽታ ዘለዎ ኬሚካል እዩ ዝኽሰት። እቲ ሕማም ጨና ካብ ክስዐ ዝነቐለ እውን ክኸውን ይኽእል እዩ። እቲ ሕማቅ ጨና ኣፍ ሰኣን ግቡእ ክንክን ንፅህና ኣስናን ዝሰዕበ ክኸውን ከም ዝኽእል እውን ዘይምዝንጋዕ። ገላ ዓይነት እንወስዶም መግብታት ወይ ጥዕና ዘይብሉ ዓይነት ኣመጋግባ ምዝውታር ብሃሊቶስስ ከም ንሰቐ ይገብር እዩ። ሃሊቶስስ ግዜያዊ ወይ ሕዱር ክኸውን ይኽእል እዩ። ብመሰረት ዝተኸየዱ መፅናዕትታት ልዕሊ 50 ሚታዊት ኣባፅሕ በዛ ዓይነት ጥዕናዊ ፀገም እዚ ይሰቐዩ ይርከቦ። ኣብ ዓምዲ ባህልን ስነ ጥበብን ሃያሲ ፅንፅያ ጥበብ ዝብል ዛዕባ ንረክብ። ምንቃፍ ብሓፈሻ ኣገዳሲ ቅድሚ ኩነት ንዕቤት ምዃኑ ኣየጠራጥርን። ኩሎም ዓውድታት ፍልጠት ብርእቶታት ናይ ተቃ

ሓለምቶም እዮም ጌጋታቶም ኣለልዮም ናብ ዝሓሸ መስመር ዝምለሱ ነቓፊ ንሕብረተሰብ ብሓፈሻ ዘለዎ ጥቕሚ ኣብቲ ሶቅራጦስ ብኣቴናውያን ንመንእስያት ኣቴንስ ፀይቕካ ተባሂሉ ኣብ ፍርዲ ምስ ቀረበ ቅንዕና ሞያ እውን ምርግጋፅ ዘቕረቦ ኣፖሎጂ ተባሂሉ ዝተሰነደ ልዕሊ 2,000 ዓመት ዘቕፀረ መልሲ ነፂሩ ንረኽቦ ንህዝቢ ኣቴንስ ካብ ድንቁርና ንምድሓን ብኣምላኽ ከም ዝተላእከ ዝኣምን ዝነበረ ሶቅራጦስ ከምዚ ብምባል እዩ ነቶም ንነቐፌታቱ ምፅዋር ስኢኖም ናብ ፍርዲ ዘቕረብዎን ኣብ መወዳእታ ንሞት ዝፈረድዎን ኣቴናውያን ኣገዳስነት ነቐፌታ ዝገለጸሎም ኣነ ናብዛ ክፍለ ሃገር ብፈጣሪ ዝተላእኽኩ ፅንፅየ እዛ ክፍለ ሃገር ከዓ ከም ሓደ ብሰንኪ ግዝፉ ብዝግባእ ክንቀሳቐስ ዝፅግሞ ፀፀኒሑ ዘበራብር ኣካል ዘድልዮ ፈረስ እያ ኣነ ብቐጻሊ ነዛ ክፍለ ሃገር እዚኣ ካብ ድቃስ ከበራብር ተባሂለ ዝተላእኩ ፅንፅየ ከማይ ኮይኑ ዘገልግለኩም ክትረኽቡ ስለ ዘይኮንኩም ክትምሕሩን እዩ ዝሓይሽ ክትድቅሱ ኣብ ዝተቐረብኩምሉ ሃንደበት ዝነኽሰኩም ምዃነይ ከም ትፀልእዎ ፈልጥ እየ ከምቲ ኣኒተስ ዝብሎ ዘሎ ንዓይ ሓንሳብ ወቂዕኩም ብምቕታል ክትድቅሱ ትሓስቡ ትኾኑ ከምኡ ምስ እትገብሩ ግን ኣምላኽ ካልእ ፅንፅያ ክሳብ ዘይሰደደልኩም ንሓዋሩ ኣይክትበራበሩን ኢኹም ተጠቂሱ ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሳባት ነገረ ዕርክነት ኣብ ትሕቲ ዝብል ብዛዕባ ዕርክነት ዝተባሃለ ውሑድ ኣይኮነ ብብቲ መን ምዃንካ ክነግረካ ምስ መን ከም እትኸይድ ንገረኒ እትብል ብሂል ብዙሓት ጥቕስታት ምጥቃስ ይከኣል እዩ ነቲ ዝበሃል ኣፀጊዕና ከከም ዓቕምና ብዛዕባ ዕርክነትን ምሕዝነትን ዝተመኮርናዮ እውን ኣሎና ሓቀኛ ዓርኪ ወይ መሓዛ ግን ከምቲ ብቐሊሉ ዝእከብ እምኒ ዘይኮነስ ከም ወርቂ ወይ ኣልማዝ ብቐሊሉ ዘይርከብን ውሑድን እዩ እሙን ዓርኪ ወይ መሓዛ ውሑድ ክቡርን ብቐሊሉ ዘይርከብን እዩ ኣዕሩኽ ዝመስሉ ግን ኣዕሩኽ ዘይኮኑ ኣዝዮም ብዙሓት እዮም መሬት ክትፅልምተካን ከላ ብርሃን ዝኾነካ እምበር ኣብ እዋን ብርሃን ካብ ጥቓኻ ዘይርሕቕ ሰብ ተራፈላጥ እምበር ሓቀኛ ዓርኪ ወይ መሓዛ ኣይኮነን ንብርሃን ደኣ ፅምብላሊዕ እውን ተስዕስዓሉን ተኸድደሉን እንድያ እሙን ዓርኪ ነቲ ሓቅን ዝኸውንን እምበር ክትሰምዖ ዝደለኻ መሚው ዝነግረካ ኣይኮነን ማልስ ከይተፀበየን ዕግበት ኢሉ ዝድግፈካ እዩ ሓቀኛ ዓርኪ ኣብ ዓምዲ መዛነይ ኣብ መዓልቲ መርዕኡ ቆልዓ ዘድሓነ ምርዓዊ መደባት ምስራዕ ሕቶ ዝተመሰቐለ ቓላት ጥቕስታት መዛነይ ሰፊሮም ይፀንሑና ኤርትራዊት ስኒት ሃብተኣብ ተወልደ መድህን ኣብ ውድድር ወይዘሪት ዓለም ማለት ሚስ ወርልድ ምስተን ቀዳሞት 6 ብሉፃት ተወዳደርቲ ተለቒሓ ስኒት ሃብተኣብ ንኤርትራ ወኪላ ንመጀመርታ ግዜ ኣብ ዓለም ለኸ ውድድር ወይዘሪት ዓለም እተሳተፈት ዜጋ ኮይና ኣብቲ ብቀዳም 5 መስከረም 2026 ኣብ ንሃትራንግ ቬትናም ዝተኻየደ ናይ መጨረሻ መድረኽ ስኒት ኣስታት 14 ሚልዮን ድምፂ ህዝቢ ብምርካብ ድሙቕ ዓወት ኣመዝጊባ ሽልማት ምርጫ ህዝቢ ማለት ፒፕልስ ቾይስ ኣዋርድ ተሸሊማ ኣብዚ ናይ መወዳእታ መድረኽ ንኤርትራ ሪፐብሊክ ዴሞኒካ ቬትናም ማሌዥያ ደቡብ ኣፍሪቃን ስፓኛን ዝወከላ ተወዳደርቲ ቀሪበን ስኒት ሃብተኣብ ካብ ቀዳማይ ዙርያ ናይቲ ውድድር ጀሚራ ድሙቕ ዓወታት እናመዝገበት እያ ኣብዚ ናይ መወዳእታ መድረኽ በፂሓ ፈለማ ካብ ኣህጉር ኣፍሪቃ ብዝለዓለ ድምፂ ቀዳመይቲ ብምዃን ናብ ብሉፃት 4 ሓሊፋ ድሕሪዩ ኣብ ዝቐፀለ መድረኽ ድማ ብልዕሊ 13.9 ሚልዮን ድምፂ ህዝቢ ማለት ፒፕልስ ቾይስ ተደጊፋ ምስተን 6 ብሉፃት ናብ መወዳእታ መድረኽ በፂሓ ስኒት ነቲ ዝረኸበቶ ልዑል ደገፍ ህዝቢ እቲ ድምፂ ቁፅሪ ጥራይ ኣይኮነን ናብ ሓንቲ ዳውን ሲንድሮም ሓፍታ እተኣሊ ሰብ ዝተላእከ ናይ ፍቕሪ ደብዳቤታት እዩ ኢላ ብምግላፅ ንደገፍታ እቲ ዓወት ናይ ኩሉና እዩ ኢላቶም ጋዜጣ ኤርትራያል ሓዲሳ ብዘይካ ሶኒን ረቡዕን መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ዓረብያ ዋና ኣሰናዳይ መሓመድ ኑር ያሕያ ምክትል ኣሰናዳይ ሃዋ ሱሌማን ዓብደልቃደር ዜና ወፃኢ ዓረቢ መሓመድ ጌታ ሌኣውት ኑራ ዑስማን መሓመድ ፋጥማ ሕመድ እድሪስ ኣብ ዓምዲ መልሓቕ ላዳብ ዋልፍኑን ምስ ፀሓፊ ሓዳስ መፅሓፍ ጥበብ ኣተዓባብያ ደቅና ማለት ንደቅና ብምሉእነት እናዕብየሉ ምዕቡል ሜላታት ዘጠቐለለት ሓዳስ መፅሓፍ ጋዜጠኛ ጴጥሮስ መንግስት ዝተኻየደ ቃል መጠቕ ሰፊሩ ይርከብ ኣብ ዓምዲ ማሕበራዊ ዕቤት ኣብ ምብሃሃልን ማሕበራዊ መቐይሮን ዝተመርኮሰ ምዕባለ ተዳሲሱ ይርከብ ኣብ ዓምዲ ሲሓዊ ኣሳር መስሕብ ቱሪስት ዝኾኑ ፀጋታት ዞባ ደቡባዊ ቅሕ ባሕሪ ረብዓይ ክፋል ቀሪባ ኣላ መበል 12 ክፋል ዝንቡዕ ፖሊሲታት ኢትዮጵያ ኣብ ዞባ ቀርኒ ኣፍሪቃ ዘጉልሕ ትሕዝቶ ይርከብ

ኣብ ዓምደ ርእቶ እቲ ስውር መቑሕ 8 ቢልዮን ህዝቢ ቀውፊ ተዳሲሱ ይርከብ። ሓደ ሰብ መጺኡ ህይወትኩም ድሕነትኩምን መጻ ዕድል ደቅኹምን ኣብ ውሳነ ናይ 5 ፈጺምኩም ዘይትፈልጥዎም ስውራት ሰባት እዩ ዝምርኮስ ኢሉ እንተ ዝነግረና ምናልባት ናይ ሆሊውድ ናይ ስለያ ፊልም ወይ ናይ ፖለቲካ ምህዞ መሲሉ ምተሰማዕና። እንተኾነ ግን እዚ ናይ ሓቂ እዩ። ኣብዚ ህሞት እዚ ካብ ዓይኒ መላእ ወዲ ሰብ ተሓቢኡ ዝካየድ ዘሎ ናይ ዘመንና ዝዓበየ ናይ ስልጣን መፀወዳ ድማ እዩ። ኣብ ሓደ ፀቢብ ክፍሊ 8 ቢልዮን ህዝቢ ዓለም ብዘይፈልጥዎ ገበን ኣብ ናይ ሞትን ህይወትን ፍርዲ ተኸሲሶም ቀሪቦም ኣለዉ። ኣብቲ ፍርዲ ግን ተኸላኻሊ ጠበቃ የለን፣ ምስክር የለን። እቲ ዳኛ ኣኽባር ሕግን ፈፃሚ ፍርድን ባዕሎም እቶም 5 ሓያላን ጥራይ እዮም። እታ ንመላእ ዓለም ብሓንሳ ኣእዳዋ ጠውያ ኣብ መቑሕ ዘእተወታ ስውርቲ ቃል ድማ ሓንቲ እያ፣ ቀውፊ ወይ ቬቶ። እዚዩ እቲ ኣብ ቅድሚ ዓይኒ ዓለም ተሓቢኡ ዝካየድ ዘሎ ናይ ዘመንና ዝዓበየ ፖለቲካዊ ድራማን ምትላለን። ኣብቲ ብሩህ ናይ ሓፈሻዊ ባይቶ ኣዳራሽ ናይ 193 ሃገራት ባንዴራታት እናንበልበለ መራሕቲ ዓለም ብዛዕባ ፍትሕን ሰብኣዊ መሰላትን ዘደንቕ መደረታት ከስምዑ ትዕዘብ። ብዙሓት ሰባት እቲ መድረኽ ናይ ሓቂ ስልጣን ዘለዎ መሲልዎም ብተስፋ ይምልከትዎ። እንተኾነ ግን እዚ ኩሉ ናይ መጋረጃ ፀወታ ጥራይ እዩ። እቲ ሓቀኛ መፍትሕ ዓለም ኣብቲ ፀቢብ ክፍሊ ቤት ምኽሪ ፀጥታ ይቦቱ። 5 ሃገራት ጥራየን ንመላእ ደቂ ሰብ ከም ድላይን ዝዝውራሉ ስውር ናይ ምቁፅፃር መሳርሒ ዓጢቐን ዝርከባ። እዚ ናይ ቀውፊ ስልጣን ማለት ቬቶ ፓወር ተባሂሉ ዝፅዋዕ መፃወድያ ሓደ ዲፕሎማት ንመላእ ዓለም ብሓንቲ ኢድ ደው ከብሎ ዘኽእል ናይ ዘመንና ዝዓበየ ሕጋውነት ዝለበሰ ናይ ስልጣን ዓመፅ እዩ። ኣብ ዓምዲ ማሕበራዊ ዕቤት ኣገዳስነት መበቀላዊ ኣስማት ኣብ ቆልዑ ተዳሲሱ ይርከብ። ኣብ ብዙሕ ኣጋጣሚታት ነዞም ዓበይቲ ወለድና ንምንታይ ኣብ ስም ከም ዝግደሱ ሓቲተ ኣብ ዝተወቀስ ክሉ ስማዕ ስም እኳ ደስ ኢሉኒ ኢልካ ብሃውሪ ተውፅኦ ቃል ኣይኮነን፣ ምክንያቱ ስም ይመርሕ ጥዋፍ የብርህ ዝብል ብስሉን ገላፅን ምስላ ብምምሳል መልሶም ይህቡኒ። እሞኸ ደኣ ካብዛ ምስላ ተበጊስና ብዛዕባ ስምን ኣስማትን እንተተመራመርና ከመይ ይመስለኩም? ንምዃኑ ስም እንታይ እዩ? ናበዩ ኸ ዝመርሕ? ንስም ኣማእዛኒ ከብሎ ዝኽኣለ ነጥብታት እንታይ እዩ? እነውፅኦም ዘለና ኣስማት ከ ንደቅና፣ ስድራ ቤትና፣ ሕብረተሰብናን ሃገርናን ናበይ ገፂኡ ዝመርሓና ዘሎ ዝብሉ ሕቶታት ምምላስ ኣገዳሲ ረቋሕ እዩ። ስም መፀውዒ ወይ መለለዪ ናይ ሓደ ሰብ እዩ። ብተወሳኺ ስም ሓደ ካብቶም ወለዲ ንውልዶም ዝህብዎ ናይ መጀመርታን ነባርን ህያባት እዩ። ዘይከም ክዳውንቲ፣ መፃወቲ ወይ ንዋታዊ ንብረት መብዛሕትኡ ግዜ ሓደ ስም ኣብ ምሉእ ህይወት ናይቲ ሰብ የገልግል። ስም ምስ ተዋህበ ኣካል መንነት፣ ዝና፣ ዝኽሪ፣ ባህልን ማሕበራዊ ዝምድናታትን ይኸውን። ኣብ ሕብረተሰብ ኤርትራ ኣስማት ትርጉም ዝሓዘ ኮይኑ ታሪክ ስድራ ቤት፣ ተስፋታት፣ ጽቡቕ ባህርያት፣ ተዘካሪ ፍጻሜታት፣ ባህላዊ ክብርታት፣ ሃገራዊ መንነትን ንምንጽብራቕ የገልግል። ኣገዳስነት ስም ንምርዳእ ስም እንተዘይህልወናስ ህይወትና ከመይ መሰለ ኢልካ ንደቃይቕ ምሕሳብ ጽቡቕ እዩ። ስም ኣብ ምህናፅ መንነት ቆልዑ፣ ስድራ ቤት፣ ሕብረተሰብን ሃገርን ዓብ ጽሉ ኣለዎ። ተፀዋዒ ዝኾነ ሰብ ሒዝዎ ዘሎ ስም ምስ ዝነብረሉን ሕብረተሰብን ባህልን ተዛሚዱ ኣብ ምሉእ ህይወቱ ምንጪ ሓበንን ኩርዓትን ይኾኖ። ህቡብ ኣሜሪካዊ ደራሲ ዝኾነ ዴል ካርኒጌ ኣብ ዝኾነ ቋንቋ ስም ናይ ሓደ ሰብ እታ ንዋናኣ ዝጣዕመ ድምፂ ዘለዋን ዋናኣ ክትደጋገም ዝደልያን ቃልያ ይብል ተጠቒሱ። ምዕዶ ሓርበኛታት ንመንእስያት ኤርትራ ቀሪቡ። ሰዋ ዋልታ ሕሉፍን መጻእኒ ኤርትራውያን እያ። መንእስያት ኤርትራ ዝተኣኻኸቡላን ዝመኸሩላን ድልድል መሰጋገሪት ወለዶታት ስለዝኾነ ድማዩ ክብሪ ኤርትራውያን ሳላዛ ርእሰ ኩለን ዝኾነት ቦታ ተዓቂቡ። መንእስያት ኣብኣ ኮይኖም ብዛዕባ ሕልፎምን መጻኢኦምን እናዘተዩ ብዛዕባ ፅባሕ ዝኾንዎን ኣብ ህዝቦምን ሃገሮምን ዘካይድዎን ፍታትን ዝትልምሉን ይህን ምሂን ዝበሃሉሉን። እዚ ድማ ፍቕሪ ይበሃል። ፍቕሪ ካብ ደቂ ፍቕሪ ስለ ዝፍልፍል እዚ ሕላገት ፍቕሪ እዚ ትሚሉ ዝመፀ ኣይኮነን። ኣብ ቃልሲ ዝተሰረተን ኣብ ሰዋ ብግብሪ ዝተደርዐን ፍቕሪ ደቂ ሓፋሽ እዩ። ፍቕሪ ኤርትራውያን መንእስያት ብመሰረቱ ካብ ጭዋ ባህልን ስነ ምግባርን ስድራ ቤቶምን ሕብረተሰቦምን እዩ ዝብገስን ዝምንጩን። ከም ወይ ወለድና ዝብልዎ ምስላ እዩ። ብሓደ ኮይንካ ዝመኸርካዮ፣ ኣድቂቕካ ዝመተርካዮ፣ እቲ ናይ ሓምቕ እቲ ከዓ ናይ ሓንቕ የብሉ ይርከቦ። ኣብ ዓምዲ ልቦናን ፍልስፍናን መበል 15 ክፋል ጽፈት ስራሕ ነቶም ዘይ

ለሉ ሰባት ስሕበት መሬት ኣየጨንቆምን እዩ ንሳቶም ብዝኾነ መንገዲ ምብራር ኣይቋርፁን እዮም ልዑል እምንቶ ስለ ዘለዎም ንዓኣቶም ኩሉ ነገር ይከኣል እዩ ኣሸበሸብ እንተፈሸል እውን ሓመዶም ነጊፎም ዳግማይ ናብ ምብራር ጥራዮም ዘተክሩ ህርኩት ስራሕተኛ ስርሑ ከየፅፈፈ ድቃስ ኣይወስዶን እዩ ንሱ እንታይ ከም ዝሰርሕ ዘሎ እምበር ብዛዕባ ተግላባነት መሳርሕቱ ኣየስተብልን እዩ እቲ ምንታይ ሲ ምስኣቶም ክጠማመት ክብል ዘየድል

ክግብኦም ዝግንዘብዎ ባህሪ ዘይምሕላል ንዝኾነ ንዓወቱ ከራብሕ ዝደሊ ሰብ እምበረ መጠን ኣገዳሲ እዩ። እቶም ዘይሕለሉ ሰባት ካብቶም ብቐሊሉ ተስፋ ዝቐርፁ ሰባት ንላዕሊ ዝሓሸ ቕሳነት እዩ ዘለዎም። ከመይሲ ከይተሓለሉ ብምስራሕ ኣብ ዝደለይዎ ደረጃ ስራሕን ዝሓሸ ህይወትን ክበፅሑ ከም ዝኽእሉ ልዑል ርእሰ ተኣማንነት እዩ ዘለዎም። ኣብ ዓምዲ ዳይሪ ህልኸኛ ፍቕሪ ፈሪሐ እምበር ዝበፃሕክዎ ዘይበፅሑ ስለ ዘለዉ ፅባሐይ ንጌጋ ብጌጋ ዘርእስቶም መሰእቲ ዛዕባታት ይፀንሑና። ጋዜጣ ሓዳስ ኤርትራ ወትሩ ረቡዕ እትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርያ ዋና ሰነዳኢ መሓመድ እድሪስ፣ ሌኣውት ዛህራ ዓሊ፣ ፋጥና ኣደም። ኣብ ዓምዲ ደላባብ መበል ሳልሰይትን ዛዛሚትን ክፋል ዛንታ ፍጉር ፍጉራት ትፀንሐና። ኣብ ንዞባ ሰንዓፈ መንብሮ ህዝቢ ንምምሕያሽ ዓበይቲ መደባት ክትግበሩ ፀኒሖም ይርከቡ። ነዚ ብዝምልከት ምስ ኣመሓዳርን ንዞባ ሰንዓፈ ኣቶ እድሪስ ዓሊ ሽከር ዝተኻየደ ቃል መጠቕ ሰፊሩ ኣሎ። ኣብ ዓምዲ ባና ተዕሊም ብኣጋጣሚ ዓለማዊ መዓልቲ ምጥፋእ መሃይምነት ዝተዳለወ ፅሑፍ ሰፊሩ ይፀንሐና። ኣብ ዓምዲ ዕንጃረ ከላይ ክፋል ምጅማር ዕጥቃዊ ቃልሲ ህዝቢ ኤርትራ ቃልሲ መሰልን ርትዕን ቀሪባላ። ኣብ ዓምዲ ፍሬካድም ኣብ ኣቆረት ተወሊዱ ብማሕረስ ኣብ ትሕቲ ወለዱ ዝዓበየ ኣብዚ እዋን እዚ ዓበይቲ ዓወታት ብፃዕሩን መሃዝነቱን ዘረጋገፀ ኣብነታዊ ሓረስታይ ዓብደላ መሓመድ ኣብኒ ተላልዩ ይርከብ። ኣብ ዓምዲ ነፈታምር ኣህባይ ካብ ፀገማት ጥዕና ንምሕዋይ ኣቕፅልቲ ይጥቀሙ። ካብ ጥቕምታት ጅንጅብል ካብ ሕፍረት ንምግልጋል ዝሕግዙ ሜላታት ዓቐን ዘይብሉ ተጠቃምነት መስትያት ዝኸትሎ ፀገማት 10 ፍልልያት ርኸብ ዝብሉ ትሕዝቶታት ይፀንሑና። ኣብ ዓምዲ ሕበርበሮ ኣብ ታሪክ ሃገርና ኣገደስቲ ዕለታት ካብ ጥቕምታት ቅንፍር ብሂላት ንፍሽኽታ ትሕዝቶ ንልቦናን ንረክብ። ኣብ ዓምዲ ፈንዋዓዳት ሳልሳይ ክፋል ትሕዝቶ መንባ ትግራይት ቀሪባላ። ኣብ ዓምዲ ጊማይ ስያሳት ሕማም ኢቦላ ስለምንታይ ኣብ ትሕቲ ቁፅፅር ዚኣተወ ተዳሲሱ ይፀንሐና። ጋዜጣ ሓዳስ ኤርትራ ኤርትራን ፕሮፋይል ወትሩ ረቡዕን ቀዳምነት እትዳሎ ጋዜጣ ውሽጢ ሃገር ናይ ቋንቋ እንግሊዝኛ እያ። ዋና ኣሰናዳኢ ኣማኑኤል መስፈን፣ ምክትል ኣሰናዳኢ ሲራክ ሃብተ ሚካኤል፣ ሌኣውት ኣዝመራ ብርሃነ፣ ቤተልሄም ታደሰ፣ ሞናሊዛ የማነ። ኣብ ዓምዲ ዲቨሎፕመንት ተመክሮ ኣብነታዊት ሓረስታይ ወይዘሮ ሮዚና መብራህቶም ባህር መሬት ካብ ጨዋምነት ብምቕያር ውፅኢታዊ ልምዓት ክተሰላስል ዝሓለፈቶ ፃዕርን ተላልዩ ይርከብ። ኣብ ዓምዲ ስፖትላይት ኤርትራ ዓለም ምስ ኩነት ቀይሕ ባሕሪ ኣተኣሳሲራ ጥራይ እትጥምተሉ መነፅርን ክውነትን ተዳሲሱ ይርከብ። ኣብ ዓምዲ ካልቸር ኤንድ ኣርትስ ያታዊ ኣባይቲ ኤርትራ ተዳሲሶም ንረኽቦም። ኣብ ዓምዲ ኦፒንየን ኣብ መላእ ኣፍሪቃ ዘንጸባረቕ መሰረታዊ ልምዓታዊ መደባት ጎሲኻ ኣንጸባራቂ ሓወልትታት ንምርኣይ ናይ ምህናፅ ህቶታ ዝኸትሎ ዕንወትን ተዳሲሱ ይርከብ። ኣብ ዓምዲ ኪዩንዲኤ ፓኪስታናዊ መበቆል ዘለዎ ኣሜሪካዊ ኣውስትራልያዊ ሳሊም ኤች ዓሊ ብዛዕባ ኣብ ኤርትራ ዝሓደሮ ጦብላሕታት ጥንታዊ ህንፃታት ውህደት ሃይማኖታትን ልምዓት ኣከባብን ብሰፊሑ ሰፊሩ ኣሎ። ኣብ ዓምዲ ቁጠባን ዋኒንን ቁጠባዊ ዕቤትን ቀጥታዊ ወፍሪ ወፃእን ተዳሲሱ። ቀጥታዊ ወፍሪ ወፃኢ ኣብ ቁጠባዊ ልምዓት ሃገራት ተኣምራታዊ ለውጢ ከም ዘምፅእ ጌርካ ዝቐርብ ኣተሓሳስባ ሓድሽ ሊበራላውነት ብመሰረቱ ቅቡል ኣይኮነን። ቁጠባዊ ልምዓት ንምድራኽ ህላወ ወድዓውን ምስ ክውነት ሃገራት ዝኸይድን ማሕበረ ቁጠባዊ ፖሊሲታት ህንፀት ብቑዕ ክኢላዊ ዓቅሚ ሰብ ኣብ ርእሰ ምርኮሳ መሰረት ዝገበረ ፖሊሲታት ህንፀት ብቑዕን ተወዳዳርን ብሕታዊ ፅላት ኣማዛንነት ቁጠባዊ ፖሊሲታት መንግስቲ ዘርግሐ ማሕበራዊ ኣገልግሎታት ህንፀት ብቑዕ ትሕተ ቅርፂ ምድላብ ውህለላ ከምኡውን ምህናፅ ፍትሓዊ ምዕሩይ ኣሳታፊ ዓለማዊ ፖለቲካውን ቁጠባውን ስርዓት ኣገደስቲ ረቑሒታት ልምዓት እዮም። በዚ መሰረት ቀጥታዊ ወፍሪ ወፃኢ ከም መመላእታ ኣብ ላዕሊ ናይ ዝተጠቕሱ ረቑሒታት ኮይኑ ምብርባር ቁጠባዊ ዕቤት ተራ ከም ዘለዎ ዘማተ ኣይኮነን። ነዚ ሃናፂ ተራ ንክፃወት ግና ኣብ ሓበራዊ ሽርክነትን ሓበራዊ ረብሓን መሰረት ብዝገበረ ንወድዓዊ ማሕበረ ቁጠባዊ ቀዳምነታት ተቐበልቲ ወፍሪ ዝኾነ ሃገራት ግምት ብዝህብ መንገዲ ምዝህንደስን ኣብ ጥቕሚ ምዝውዕልን ጥራይ ምዃኑ ምዝኽኻር ኣገዳሲ እዩ። ኣብ ዓምዲ ርእቶ ትርፊ ዘይብሉ ኩናት ንምንታይ ዝብል ዛዕባ ተላዒሉ ይፀንሐና። ኣብ ዞባና ሰለስተ ወለዶ

ኣብ ውግእ ዓብዮም ኣብ ውግእ ተሳቲፉ ኣማይታ ሽሓት ተቐቲሎም ሚልዮናት ተዘናቢሎም ተኸታተልቲ ስርዓታት ኢትዮጵያ ንረብሓ ህዝቢ ኢትዮጵያ ዘይኮነ ንጂኦፖለቲካዊ ረብሓታት ርእሲ ሓያላን ከገልግሉ ኣብ ዝወልዕዎ ኩናት ህዝቢ ኢትዮጵያ ዘይግባእ ከቢድ ዋጋ ከፍ ኢሉ ትርፊ ኣይረኸበሉን መራሕቲ ኢትዮጵያ ንኤርትራ ኣብ ትሕቲ ግዛኣቶም ንምእታውን ህዝባ ንምንብርካኽን ብደገፍ መሻርክቶም 30 ዓመታት ሕኽ ኢሎም ዘፍረይዎ ነገር ኣይነበረን ኢትዮጵያ እኹል ትሩፍ ባርያዊ ፀጋ እንሃለዋ ዘይናቶም ባሕርን መሬትን ክገብጡ ሚልዮናት ኢትዮጵያውያን ኣህሊቖም ገዚፍ ሃብቲ ሃገር ኣብ ኩናት ኤርትራ ኣበኺኖም ኣብ ውሽጢ ኢትዮጵያ እውን እንተኾነ ብጥዑይ ፖለቲካ ሃገርን ሃገራውነት ሃኒፆም ህዝቢ ብሰላም ከም ዝነብር ኣብ ክንዲ ምግባር ባህርያዊ ፍልልያት ህዝቢ ብምግፋሕ ብትሕቲ ሃገራዊ ፖለቲካ ፈላለዮም ግዳይ ሓድሕዳዊ ውግእን ሞትን መቕሰልትን ስደትን ገይሮሞ ሕጂ እውን ስርዓት ብልፅግና ብግዳማውያን ሓይልታት ተዓሲቡ ኣብ መንጎ ህዝብታት ኢትዮጵያ ኩናት ሓድሕድ ኣባሪዑ ለኣኽቱ ብዝሃብዎ ትእዛዝ ኣብ ልዕሊ ጎረባብቲ ሃገራት ኤርትራን ሱዳንን ካልእን ግጭታት ብምስዋር እዚ ዞባ ኣብ ቀጻሊ ዘይምርግጋእ ከም ዝነብር ንምግባር እዩ ዝሰርሕ ዘሎ ህዝቢ ኢትዮጵያ ግን ኣብ ሓድሕድ ኮነ ምስ ጎረባብቱ ናብ ኩናት ዘእቱ ምክንያት የብሉን ምስ ኤርትራ ውግእ እሞ ክሕሰብ እውን ዘይግብኦ እዩ ምክንያቱ ሓደ ዓይነት ጌጋ ካብ ምድግጋም ዝኸፍእ ድንቁርና የለን ተጠቂሱ ኣብ ዓምዲ ሸባብ ንስ ዓምዲ ሓሳባት ግጥም ኣንጻር ነፍሲ ዘርእስቱ ዛዕባ ንረክብ መን ምዃንካን እንታይ ክትገብር ከም እትኽእልንሲ ትፈልጥ ዶ ኣይክእልን እየ ምባል ምቹእ ሕዛእት እዩ እንተኾነ ንሓደ ነገር ወላ ነዊሕ እንተሓሰብካሉ ብልብ እውን እንተኣመንካሉ ዘይቀየር ፍጹም ሓቂ ክኸውን ኣይክእልን እዩ ስለዚ መልሲ ዝሕቶ ከምቲ ንስኻ እትሓስቦ ከም ዘይኮነ ርግፀኛ እየ ኣብ ነፍሲ ወከፍ ከተማን ሃገራትን ንመላእ ዓለም ንነፍሶም ከም ግዳይ ዝሓስብዋን ኣብ ሂወት ዘይፍትሓዊ ነገራት ከም ዝወረዶም ዝኣምኑን ኣብ ፈቐዶ ጎደናታት ዘወን ዝብሉ ብሚልዮናት ዝቕፀሩ ሰባት ኣለዉ እዞም ሰባት እዚኣቶም ናይ ምግባር ዓቕሞም ብዘይምፍላጦም ኣብ ከምዚ ዝበለ ኩነታት ዝወደቑ ተንቀሳቐስቲ ሬሳ እዮም ኣነ እውን ኣብ ሓደ እዋን ከምኣቶም ምንባረይ ኩነታቶም ይርድኣንን ብልክዕ ፈልጦነ ዝረብሕ ቁም ነገር ንዘይምግባረይ ዝኸውን እልቢ ዘይብሉ ቆለጢ ጥቕሚ ምኽንያታት ዘቐርብ ሰብ ነበርኩ እምበኣር ከስ ኣብ ከምዚ ዝበለ ፅንኩር ኩነታት ሂወት እንተለኻ በይንኻ ኣይኮንካን እሞ ኣጁኻ ኣይትፍራሕ ክትውለድን ከለኻ ዘስተንፈስካ ፋልሜይትን ዝትንፋስ እታ ፈላሚት ስጉሚ ናብ ሞት እያ እዛ ስጉሚ ናብ ዕቤትን ናይ ሓቂ ጅግናን ምዃኑን እትበቕዓላ ስጉሚ እውን እያ ኣብ ቅድሚኻ ተገቲሩ ዝርከብ ዓውደ ውግእ ብዝበቅዕ ንሂወትካ ከተዕጥቆ ኣብኻ ጥራዩ ዝምርኮስ እቲ ቐንዲ ምስጢር ድማ ኣእምሮኻ ምምለኽ እዩ እዚ ንብዙሓት ከቢድ ዕዮ እዩ ዓወትን ብልፅግናን እቲ ትርኣስ ሂወት ንኽትነብር ግን ነዚ ዋጋዚ ንምኽፋል ነፍስኻ ከተዳሉ ይግባእ ኣብ ዓምዲ ስድራ ቤት ማክዳ ምስ ወላዲታ ንኽትረኸብ ቀዲምካ ምድቃስ ጭንቀት የጉድል ቅኑዕ ኣሳድዳ ወይ ኣተኣላለያ ፅፍርያ ፀብዕቲ ህፃን ኣብ ዕቤት ህፃን ክጉሰዩ ዘይብሎም ነጥብታት ሰፊሮም ይርከቡ ማክዳ ብዕለት 26 ወርሒ 6 1999 ኣብ ኣፍ ዓበት ከባቢ መቐብር ሓርበኛታት ሰዓት 7 ምሸት ብሽጎማነ ተጠቕሊላ ከም ዝተረኽበት ሰነዳታ ይሕብሩ ኣብቲ ሽዑ ግዜ ማክዳ ብግምጋም ጓል 3 ሰሙን ኣቢላ ትኸውን ነይራ እተን ዝረኸባኣ ኣንስቲ ድማ ንመደበር ፖሊስ ኣፍ ዓበት ምስ ሓበራ ፖሊስ ኣፍ ዓበት ብወገኑ ነታ ህፃን ተቐቢሉ ብቐጥታ ናብ ሆስፒታል ኣፍ ዓበት ወሲድዋ ህፃን ማክዳ ከዓ ኣብ ሆስፒታል ኣፍ ዓበት ዘድሊ ሕክምናዊ ክትትል ረኺባ ህፃን ማክዳ ኣብ ሆስፒታል ኣፍ ዓበት ምክትታል ምስ ተገብረላ ሚኒስትሪ ዕዮን ማሕበራዊ ድሕነትን ሙሉእ ሓላፍነት ወሲዱ ተረኪብዋ ካብ ንድሓር ክሳብ ጓል 4 ዓመት ትኸውን ኣብ ኣስመራ መናበይ ዝኽተማት ምስ ተኣልየት ብድሕሪኡ ናብ ስድራ ቤታዊ ክንክን ጉጅለ ቆልዑ ዓዱ ኸላ ተሰጋጊራ ኩሉ መዳያዊ ክትትልን ሓልዮትን እናተገብርላ ድማ ክሳብ ጓል 18 ዓመት ትኸውን ኣብኡ ተኣልያ ኣባል 31 ዙርያ ኮይና ሳዋ ወሪዳ ናይ 12 ክፍሊ ትምህርታ ምዛዘመት ከኣ ናብ ኮሌጅ ዘእቱ ናይ ዲፕሎማ ነጥቢ ረኺባ ኣብ ኮሌጅ ሓመልማሎ ብዓውደ ስና ኣዝርእቲ ብዲፕሎማ ተመሪቃ ድማ ኣብዚ ግዜ እዚ ኣብ ኮርፖሬሽን ዘራእትን ጥሪትን ኤርትራ ተመዲባ ትሰርሓላ ኣብ ሰራውስ ማይ ጎዱፍ ዝተባህለት ዓዲ ንኡስ ዞባ ሰናዓፈ ኣብ ዓመተ 1935 ዝተወልዱ ነፍሲሄር ኣይተ ስራጅ መሓመድ ብፈጠራዊ ስውያዊ ንግግሮም ዝፍለጡ ሽማግለዮም ዝነበሩ ካብ ዘመነ ንእስነቶም ብደግነቶም ዝልለዩ ተሰሓቃይ ጨፋራይ ማሰናይን ረካብ ተረካብ ዘረባን ብምንባሮም ብዙሕ ተፀወይ ዕላል ወግዕን ዋዛን ገዲፎምላ ኣለዉ
قلقة بهلاتهم

ሰፊሩ ይፅንሓና ኣብ ዓምዲ ልምዓት መበል 5 ክፋል ገስጋስ መደብ ምጥፋእ ማሃይምነትን ትምህርትና ዓበይትን ካበይ ናበይ ቀሪባላ ኣብ ዓምዲ ምን ሁና ውሁናክ ካብ ናይ ሞት ፍርዲ ንሸሞንተ እብረ ዘምለጠ ዝዓበየ ኣሜሪካዊ ሕዩር ፍራንሲስ ስሚት ኣብ መበል 101 ዕድሚኡ ብሕማም ከም ዝዓረፈ ተሓቢሩ ክንዲ ክብደት ህፃን ዝክብደቱ እምኒ ካብ ሕፍሕኒኡ ብመጥባሕቲ ዝተኣለየሉ ሰብኣይ ኣብ ፅቡቅ ኩነታት ይርከብ ሓንቲ ተምሃሪት ጥራይ እትርከባ ቤት ትምህርቲ ኣብ 1992 ኣብ ስዊዘርላንድ ኣብ ምሕኳር ኣኽራናት እንከለዉ ዝጠፍኡ ክልተ ሰባት ድሕሪ 34 ዓመታት ኣስክሬኖም ኣብ ደብ ኢጣልያ ከም ዝተረኽበ ተሓቢሩ ኣብ ዓምድያ ልኡስራ ምኽሪ ነርስ ምስጉን ዮሃንስ ተኽለ ኣብ ኣእምራዊ ዕቤት ህፃናት ኣሉታዊ ተራ ክፃወቱ ዝኽእሉ ክስተታት ዝምልከት መብርህ ሰፊሩ ይርከብ ኣብ ዓምዲ ወቕፋ ፈነያ ዝተፈላለዩ ዓበይቲ ክስተታት ኣብ ስነ ጥበብ ዓለም ተዳሲሶም ንረኽቦም ኣብ ዓምዲ ፀብጻባት ማሕበረኮማትን ዞባታትን ማሕበረኮም ኤርትራውያን ኣብ ካናዳ ኣብ ከተማ ቶሮንቶ ዓመታዊ ፌስቲቫል ፀምቢሎም ማሕበረኮም ኤርትራውያን ነበርቲ ጅዳን ከባቢኣን መበል ታሽዓይ ዋዕላ ንምክያድ ዝተሓፀ ኮሚተ ብ3 መስከረም ነቲ ንምድለዋት እቲ ዋዕላ ዝምልከት ኣኼባ ኣካይዱ መበል 13 ክፋል ዝንቡዕ ፖሊሲታት ኢትዮጵያ ኣብ ቀርኒ ኣፍሪቃ ዘጉልሕ ትሕዝቶ ቀሪቡሎ ኣብ ዓምዲ ትንታነ ዜና ምትፍናን ብሪጣንያን እስራኤልን ተዳሲሱ ይርከብ መንግስቲ ብሪጣንያ ካብ ዝሓለፈ ሰሉሳት ሒዙ ተግባራዊ ዝኸውን ኣብ ዝተጎብጠ ምዕራባዊ ገማግም ካብ ዝርከቡ እስራኤላውያን ናብ ብሪጣንያ ኣብ ልዕሊ ዝኣተዉ ዝተፈላለዩ ኣቑሑ እገዳ ኣንቢሩሎ ብሪጣንያ ብተወሳኺ ኣብ ምዕረባዊ ገማግም ኣገልግሎት ኣብ ልዕሊ ዝህባ ብሕታውያን ናይ ህንፃ ትካላትን ውልቀ ሰባትን እውን እገዳ ከተንብር ምዃንያ ኣጠንቂቓ ዘላ ብዘይካዚ ካብ ሎሚ ንድሓር ኣብ ምዕረባዊ ገማግም ንኣገልግሎት ዝውዕል ኣፅዋር እውን ንእስራኤል ከምዘይትሸጠላ ኣጠንቂቓላ መንግስቲ ብሪጣንያ ነዚ ስኩምቲ እዚ ክወስድ ዝደርኾ ቀንዲ ምክንያት ምስፍሕፋሕ እስራኤላውያን ሰፋሮ ኣብ ምዕረባዊ ገማግም ንምስረታ ሃገረ ፍልስጤም ኣብ ሓደጋ ዘእትው ብምዃኑ እዩ ከም ዝዝከር ብሪጣንያ ኣብ ዝሓለፈ ዓመት ንፍልስጤም ከም ሃገር ኣፍልጦ ሂባታ እያ በዚ ምክንያት እያ ከዓ ኣብዚ ሕጂ እዋን ምስ እስራኤል ንፀንሓ ዝምድና ኣብ ሓደጋ ኣትያ ንፍልስጠማውያን ትጠበቕ ዘላ ብተወሳኺ ብሪጣንያ ነቲ ኣብ ቦሽ መጥቃዛ ኣብ ልዕሊ ሰላማውያን ፍልስጠማውያን ክካየድ ዝፀንሐ ሕጂ ድማ ኣብ ምዕረባዊ ገማግም ኣብ ልዕሊ ዝነብሩ ፍልስጠማውያን ዝቕፅል ዘሎ ግፍዒ ደው ንምባል ክትብል ነቲ ስጉምቲ ከም ዝወሰደቶያ እትሕብር ዘላ ካናዳን ፈረንሳን እውን ንብሪጣንያ ተኸቲለን ኣብ ልዕሊ እስራኤላውያን ነበርቲ ምዕረባዊ ገማግም ተመሳሳሊ እገዳ ኣንቢረን ኣለዋ ጓል ሃንሰ መስቀለ ርኢኻ ኣይትተሓፀ ኣብ ትሕቲ ዝብል እዚ ቅንያት እዚ ደቂ ኣንስትዮ ናፅነተን ዝእውጃሉ ቅንያት እዩ ቅንያት ፌስታን ዝላን ኣዋልድ እዩ ነዚ ፀወታ እዚ ኣብ ሽኻ ወሪደንን ዝፃወቶ ጎርዞ ጉላ ደቂ ኣሸንዳ ኣብዛ ወርሒ ጣጣ ዝበሃል የብለንን እሕሕ ኢሉ ዝዛረበን ወላድ እውን የለን ኣብ ፈቐዶ ዝተኣጉደ ጓይላ ምስ ደቂ ዓደን ባሓርነት ሂርክብላ ይቕንያ ምክንያቱ ሸኻ ንእስነት ሓንሳብ እንተደኣ ኸይዳ ስለዘይትምለስ ንእስነት ከደትየ ከምዚኣ እናበለትየ ሕምብዘ ሕምብዘ ጎበዝ ዶ ይዋዘ እናበላ በቲ ክንዲ ቁመት ሰብኣይ ዝበፅሕ ሳዕሪ ገማግም ሩባን ሸኻን ብንእስነት እናሰሓቓ ምስ ደቂ ተባዕትዮ ደቂ ዓደን ይተሃራርማ ኩሉ እቲ ኣብዛ ወርሒ ዝገብርኦ ነገራትን ደርፍታትን ምንቅስቓሳትን ድማ ናቱ ትርጉም ኣለዎ ንባህላዊ መንነትን ክብርታትን ሕብረተሰብና ዝገልጽ እዩ ይርከቦ ኣብ ዓምዲ ማህደር ጀጋኑ ኢደ ስራሓትን ቤት ትምህርቲ ሰውራን ዝብል ኣርእስቲ ብምክንያት መበል 50 ዓመት ወርቃዊ ዝኽሪ ቤት ትምህርቲ ሰውራ ይፅንሓና ኢደ ስራሓት ማዕረ ዕብየትን ገስጋስን ናይቲ ውድብ እዩ እናዓኸኸ መፅዩ ኣብ ምፅጋን ብረትን ካልእን ከዓ ይነጥፍ ነይሩ ቤት ትምህርቲ ሰውራ ምስ ተመስረተት እውን ንፍልጠትን ሞያን ተምሃሮ ዝሕግዝ ኣስተምራዊ ዕማማት የካየድ ነይሩ ነቶም ተምሃሮ ኢዶም ንምፍታሕ መወእታዊ ዕዮስ ጥበባዊ ስራሕቶም የቕርበሎም ነይሩ ንኣብነት ከም ፍዕሎ ካይላ ስእሊ ዝኣመሰሉ ክልሲ ሓሳባውያን ግብረውን ኣስተምህሮታት ክህብ ጀሚሩ ዕላምኡ ድማ ፈጠራዊ ኣተሓሳስባ ተምሃሮ ንምምዕባልን ንምስፋሕን እዩ ነይሩ ኢደ ስራሓት እቲ ቤት ትምህርቲ ኣብ ዜሮ ጀልሃንትን ዓራርብን ከሎ 3 ዕማማት ነይርዎ ምምሃር ንተምሃሮ መባእታ ምምሃር ፍርዝን ዝንዝበሉን ካብኦም ንላዕልን መጀመርታ ኣብ ኢዜሮ ንኢደ ስራሓት ዝምልከት ካሪክሎም ኣዳሊና እዚ ክነዳልውን ከለና ብክልተ ደረጃ ኢና ርኢናዮ እቲ ሓደ ንመባእታዊ ደረጃ ዝምልከት ኮይኑ ባህላዊ እዩ እዚ ምሃብ ኣስተምህሮ ካይላ ፍዕሉን ስእልን የጠቓለል ኣብቲ ካልኣይ ደረጃ ምስ በፅሐ ድማ ኤሌክትሪሲቲ
ጽርበት ዕንጸይቲ ጽርበት ሓጺን ዝኣመሰለ ካብቲ ቀዳማይ ስጉም ዝበለ ማለት ኣድቫንስድ ምስ ቴክኖሎጂ ዘላሊ ተማሃሮ ኣብ ክፍለ ስራሕቶም ከይዶም ዝጥቀምሉ ወዘተ ደረጃ ነይርዎ ተጠቂሱ። ኣብ ዓምዲ ርእቶ ካልኣይ ክፋል ትርጉም ዘይብሉ ኩናት ንምንታይ ኣብ ዝሓለፈ 65 ዓመት ዜናት ካብ ምድላይ ሚልዮናት ኢትዮጵያውያን ቀዚፉ ንኢትዮጵያ ድሕሪታት ሪፍዋ ኢትዮጵያ ካብ ህልቂት ጥሜትን ስደትን ክትድሕን ሰብኣውን ባህራውን ፀጋ ኣብ ግቡእ ተረዲእካ ክትጥቀመሉ ኣለዋ። ዜናትካ ፀጋ ኣይናትካን እዩ። ኢትዮጵያውያን ይትረፍዶ ባሕሪ ቀንጣ መሬት ኤርትራ ብሰላም ይኹን ብሓይሊ ክረኽብዋ ይክእሉን እዮም። ወደባት ኤርትራ ይኹን ወደባት ካልኦት ሃገራት ንልምዓት ኢትዮጵያ ዓብ ኣበርክቶ ክህልዎ ይኽእል እዩ። ቀይሕ ባሕሪ መስመር ንግዲ ኢትዮጵያ እምበር ናይ መጨረሻ ላኻ መበተኒ ኢትዮጵያ ክኸውን ኣይግባኣን። መራሕቲ ኢትዮጵያ ብኣእምሮ ዕበዩ። ንህዝቢ ኢትዮጵያ ብእንዳን ቀቢላን ንሓድሕዱ ካብ ምንቋት ሃገርን ሃገራውነትን ህነፁ። ኢትዮጵያ ባሕሪ የብላን ብሕጂ እውን ኣይክህልዋን እዩ። ሰብኣውን ባህርያውን ፀጋ ኢትዮጵያ ብግቡእ ተጠቂምኩም ንልምዓት ኢትዮጵያን ዞባናን ስርሑ። ትርፊ ዘይብሉ ውግእ ይትረፍ ይርከቦ። ኣብ ዓምዲ ካብ ዞባታት ስልጠና ንምድራዕ ብቕዓትን ውርፃፀን ስራሕን ኣብ ትሕቲ ዝብል ምምሕዳር ዞባ ዓንሰባ ኣብ ምምሕዳር ህዝቢ ብደረጃ ሓላፍነት ዝሰርሑ ብህዝቢ ዝተመርፁን ብመንግስቲ ዝተመዘዙን ኣባላቱን መሻርክቱን ኣብቲ ዝካየድዎ ዕለታዊ ንጥፈታት ስርሖም ሓጋዚ ስልጠና ሂቡ። እቲ ኣብ ኣዳራሽ ምምሕዳር ከተማ ከረን ካብ 31 ናሓሰ ክሳብ 4 መስከረም 2026 ንኣስታት ሓደ ሰሙን ብፃዕቂ ዝተዋህበ ስልጠና ምምዕባል ዓቕሚ ሰብ ብደረጃ ዞባ ካብ ኩለን 9 ንኡሳን ዞባታት ናይቲ ዞባ ዝመፁ ኣመሓደርቲ ንኡስ ዞባታት ፀሓፍቲ ህግደፍ ሓለፍቲ ሃማማተን ሃማደአን ኣመሓደርቲ ሓውሲ ከተማታት ሓለፍቲ ምምሕዳርን ፋይናንስን ንኡስ ዞባታት ኣመሓደርትን ኣካየድቲ ስራሕን ምምሕዳር ከባቢታት ብድምር 81 ደቂ ኣንስትዮ ዝርከቦም 219 ሰልጠንቲ ዝተሳተፍዎ እዩ ነይሩ ይርከቦ። ኣብ ዓምዲ ንቑሕ ደመና ንላለ ብዛዕባ ነፍስና እንታይና ንሓስብ ንሰብ ከይዓጅበዶ ዝብል ዛዕባ ብሰፊሑ ቀሪቡ ይፅንሓና። ኣብ ዓምዲ ሰርዋ ጅህድ ሚኒስትሪ ሕርሻ ዝወደቦ ካብ 20 ክሳብ 22 ናሓሰ ዝተኻየደ ሃገራዊ ዋዕላ ሕርሻዊ መፅናዕታት ንኣወዳድብኡን ዕላማኡን ብዝምልከት ምዝምልከቶም ዝተኻየደ ቀለ መጥያቅ ሰፊሩ ይፀንሐና። ኣብ ዓምዲ ሚንሁናዊ ሆነግ ሓደ ብሪጣናዊ ከም ቅርሲ ንክፀንሕ ንዝደረቐ ሽክና ትኩላ ክገዝእ ዝሓሰቦ ቅድሚ ዓመ 1936 ናይ ዝፀነተ ታስማንያ ታልሶክ ሽክና ከም ዝገዝአ ተሓቢሩ። ሓንቲ ቻይናዊት ኣደ ብዘይፈቓዳ ውዲት ካሜራማን ዝተወስደ ምስላ ብምዝርግሑ ዘቕረበቶ ክሲ ዓብ ኣቓልቦ ከም ዝሓበ ተገሊጹ። ሓደ ማሂንዳ ስኮርፒዮ ክላሲክ ዝዓይነታ ሞዴል ዝገዝአ ዋና ንኸይትጠፍኦ ኣብ ልዕሊ ገዝኡ ከም ዝቐመጣ ተሓቢሩ። ንኽልተ መኻይን ናብ በበይኑ ኣንፊ ኣብ ዝተበገሳሉ ን13 ኸሊት ብሓይሉ ስሒቡ ደው ዘበለን ሰብኣይን ኣብ መዝገብ ክሮሰን ጊነስ ክሰፈር ምኽኣሉ ተገሊጹ። ኣብ ዓምዲ ሸባብያት ዘይት ፀዓድ ኣበርክቶ መንእሰይ ውሕስ ትግባረ መደባት ሃገርን ልምዓትን ምዃኑ ተገሊጹ። ኣብ ዓምዲ ኩርናዕ ተምሃሮ ብመደብ ምኻድን ረብሑኡን ግድል በላሕቲ እንዲኹም ጥቕሲ ዝሰሙን እዚ ዳኣላ ተምሃሮ ይፀንሑና። ኣብ ዓምዲ ፍለ ፃዕሪ ሓደ ኣብነታዊ ሓረስታይ ተላልዩ ይርከብ። ኣቶ ሞጎስ ፀጋይ ይበሃል። ኣብ በሮንቱ ዞባ ጋሽ ባርካ ይቕመጥ። ኣብ እተፈላለየ ንጥፈታት ሕርሻ ዘልምዕ እኳ እንትኾነ ኣብዚ እዋን ኣብ ምርባሕ ናይ ፀባ ከብቲ ኣተኪሩ ዝነጥፍ ዘሎ ኣብነታዊ ሓረስታይ እዩ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሕቶ ሸባብ በጨቕታዊ ስምዒት ኣብ ትሕቲ ዝብል ፀገመይ ንነገራት ስምዒት ዝተሓወሶ ጌርካ ምርኣይን ኣብ ኣዘራርባይ ከዓ ተመሳሳሊ መልሲ መሃብን እዩ። ብድሕሪ ዚ ተሃዊኸን ዝፈፀምክዎ ምስ ሃዳእኩ ዝጠዓሶ ክነግረካ ይክእልን እየ። ምክንያቱ ገሊኡ ዝፍፅሞ ጉዳያት ኣብ ህዱእ እዋን ኮይነ ምስ ሓሰብ ኩሉ ብቐሊሉ ክእለ ዝነብሮ ምዃኑ ይርዳእኒ ብዝብል ሕትውን ዘቕረበ ምስ ኣመኻሪ ዝገበሮ ምብሃል ሰፊሩሎ። ኣብ ዓምዲ ተርሙማ ፅውፅዋይ ዘይንስኻ ምምሳል ፍትዋት ተምሃሮ 10 ፍልልያት ረኸቡ። ብምሉእ ልብኹም ግጥሚ መልሲ ብልሑኹም ፈትሹ ይፀንሐና። ኣብያተ ትምህርቲ ሃገርና ኣብ ዝቕንያት እዚ ነቶም ኣብ ሃገራዊ ምርመራታት ብሉፅ ነጥቢ ዘምፅኡን ተምሃሮአን ከተባብዓ ይረአያ ኣለዋ። እዚ ኣብ መንጎ ተምሃሮ ቅዱስ ቅንእ ፈጢሩ ሞራል ዘበራብር ስለ ዝኾነ ፅልዋኡ ቀሊል ኣይኮነን። ኣብያተ ትምህርቲ ካልኣይ ደረጃ ኣስመራ ሓፈሻዊ ቀይሕ ባሕርን ሰንበልን ብቀዳም 5 መስከረም 2026 ኣብ ዓመተ ትምህርቲ 2025-2026 ኣብ ሃገራዊ መልቀቕ ፈተና ካልኣይ ደረጃ ማትሪክ ብሉፅ ነጥብን ዘመዝገቡ መበል 38 ዙርያ ተምሃሮአን ሽልማት ብምሃብ ኣተባቢዐን።
እቲ ናይ ሰለስተ ኣብያተ ትምህርቲ ስነ ስርዓት ምዕዳል ሽልማት ብደረጃ ሚኒስትር ትምህርቲ ንኡዞባ ደቡባ ምዕራብ ብሓባር ኣብ ሲነማ ሮማ ዝተኻየደ ኮይኑ

ዳይረክተራት ሰለስተ ኣብያተ ትምህርቲ ድማ ዕላማ ናይቲ ምዕዳል ሽልማት መቐፀልታ ናይቲ ዓመት መፀ ኣብ ሃገራዊ መልቀቕ ፈተና ካልኣይ ደረጃ ማለት ማትሪክ ብሉፅ ነጥቢ ንዘምፁ ተምሃሮ ዝግበር ናይ ምትብባዕ መደብ ምዃኑ ብምግላፅ ምስ ናይ ዝሓለፈ ዓመታት ብምንፀር ነቲ ዝተረኽበ ዕቤት ቤት ትምህርቶም ዝገልፅ ዝርዝር ሓበሬታ ኣቕሪቦም ተጠቒሱ። ኣብ ዓምዲ ደቂ ኣንስትዮ ሰብ ዝተሓበነለን ስነ ጥበበኛታት ኣብ ትሕቲ ዝብል ብዕድመ ገና ኣብ 20ታትን ዘለዋ ሞያዊ ብቕዓተን ትግሃተን ሓቡአን ተስፈአን ልዕሊ ኩሉን ድማ ኣተሓሳስበአን ግን ንዕድመአን ቀዲምዎ ነዊሕ ዝሰጎመ እዩ ዝመስል። ከተዕልለን ከለኻ ዝያዳቲ ኣብ ርእሰን ከዚነንኦ ዘለዎ ሓሳባት እዩ ዝምስጠካ። ኪኖ ሓቢርካ ኣብ ጋለሪታት ናይ ቅብኣ ኤግዚቢሽናት ምቕራብ ዝኸይድ እዩ። ክሳብ ብሓባር ናይ ስነ ጥበብ ኢንስቲትዩት ከፊተን ቆልዑ ክሰልጥና ብፍላይ ድማ ከም ኦቲዝምን ዳውን ሲንድሮምን ዝበለ ዝተፈላለየ ፀገማትን ዘለዎም ዜጋታትና ፍሉይ ቆላሕታ ሂበን ሰሞያን ክእለትን ከም ዝኾኑ ክገብራ እዩ ሓሳበንን ባህገነን። ኣብ ዓምዲ ምን ሁና ወህናክ ዝተፈላለዩ ኣገረምትን ኣዘናጋዕትን ፍፃሜታት ሰፊሮም ይፀንሑና። ኣብ ዓምዲ ዝርዓዊ እቅትሳድ ኣብ ሕርሻ መቐይሮ ምምፃእ ካብ ዓበይቲ ዝተሰላሰሉ ዕማማት ሃገር ተዳሲሶም ይርከቡ። ኣብ ዓምዲ ውሓት ኣልጢፍል ዝተፈላለዩ ንህፃናት ዝምጥኑ ኣዘናጋዕትን ምሃርትን ትሕሶታት ንረክብ። ኣብ ዓምዲ ኣልተቓሪር ዝተፈላለዩ ጥዕና ጠቀስ ሕብሬታታት መፅናዕትታትን ርክበታትን ሰፊሮም ይፅንሕና። ኣብ ዓምዲ ስፖትላይት ንውዞባ ሰንዓፈ ኣብ መዳይ ባህልን ታሪክን እምነትን ተዳሲሳ ትፀንሓና። ኣብ ኤርትራ ቀንዲ መትነታት ቆጠባ ዝኾኑ ፅርግያታት ኣብ ምስራሕ ክሰላሰሉ ዝፀንሑ መደባት ዝምልከት ትሕዝቶ ሰፊሩ ንረክብ። ኣብ ዓምዲ ካልቸር ኤንድ ኣርትስ ቅድሚ ዕቁዳት ብወፃተኛታት ዝተሰነደ ስእሊ ኤርትራዊ ፍሽኽታ ዑመር መሓመድ እድሪስ ሓጅ ዓሊ ጎረት ብእኡ ዝግለፅ ባህልን መንነትን ተዳሲሱ ይፀንሐና። ኣብ ዓምዲ ላይተር ሳይት ክረምትን ኣስመራን ወትሩ ዘንፀበርቑ ፍፃመታትን ተዳሲሶም ይፀንሑና። ኣብ ዓምዲ ኪዩንኤ እፀገነት ዕባዝጊ ነባሪት ዓዲ መንጎንቲ ዝኾነት ሓርስታይ ንጥፈታት ሕርሻ ብዘይ ሓመድ ፈሊማ ኣብ መንበሪኣ ፅቡቅ ፍርያት ኣብ ምፍራይ ትርከብ ዘላ ተላለያ ትፀንሐና። ዝኸበርኩም ተዓዘብትና ንሎም ዝተዳለዎ ትሕዝቶ መደብና ኣብ ዝተፈፀምሎ ሰላም።

ምርኢት ቅዲ ክዳን ነቲ ዘለካ ክእለት ጥበባ ሰፋፍያ ሓድሽ ብልሓትን ቅድን ሒዝካ ንክትመጽእ ዝኸፍት መድረኽ እዩ። ኣብዚ መድረኽ ድማ እቲ ዝኽደን ክዳውንቲ ብውቅባት ሞዴላት ነቲ ክዳን ኣንጸባሪቖም ንኽርእዮኦ ዝሕረያ ወይ ዝሕረዩ ይህልው። ኣብ መድረኽ ወፂኦም ድማ ፍሉይነት ለቢሶሞ ዘለዉ ክዳንን ክእለት ኣካይዳን ተሓዊስዎ መሳጢ ምርኢት ይቐርብ።

0: ኣብ ሃገረ ጀርመን ትቕመጥ ኣዳላዊት ቅዲ ክዳን ዲዛይነር ትዕግስቲ ፍሳይ ትበሃል። ብዓውዲ ቅዲ ክዳን ኣብቲ ዘላቶ ሃገር ተማሂራ ድማ ናብ ሃገራ መፅያ ንመበል ካልኣይ ግዜኣ ድሕሪ 9 ዓመት ምርኢት ቅዲ ክዳን ኣካይዳ። ኣብ ቀፅሪ ሓኩስአ ድማ ዝሓለፈ ሰሙን ምስ ትካል ቅዲ ክዳን ሓበን ኤሪ ላይፍ ስታይል ተሓባቢረን ነዚ መዲባቶ ዝመፀት መደብ ክውን ክኾነላ ከኣለ።
1: ኣነ ትዕግስቲ ፍስሃየ ይበሃል። ኣብ ገዛ ከንሻ ተወሊደ ኣብ ገዛ ማንዳ ዓብየ በትሽዑ ዝነበረ ኩነታት ብ77 ብሱዳን ገይረ ብካልእ ዓዲ ኮለል ኢለ ንዴንማርክ ኣት ኣብ 80ታት ዴንማርክ ምስ ኣተኹ መጀመርታ ትመሃርሉ እቲ ቋንቋ ምስ ለመድኩ ኩሉ ነገር ሃይ ስኩል ምስ ከድኩ ካብኡ ሽዑኡ ኣብ ቅዲ ክዳን ተማሂረ ዲፕሎማ ናይ ቅዲ ክዳን ስነ ጥበብ።
0: ትዕግስቲ በቲ ሚኒማሊስት ዝበሃል ፍልስፍናያ ቀንዲ ትልለ ቲጂ ሚኒማሊስት ተባሂላ እውን ትፍለጥ እያ። እዚ ፍልስፍና ድማ ኣብቲ ክዳውንቲ ትሰርሓሉ ቅዲ ተውፃሉ እዋንን ትጥቀመሉ እያ። በቲ ዘለዋ ንብረት ኮነ ኣጭርቕቲ ድማ ብዙሕ ብልሓት ዝተሓወሶ ቅዲ እናውፀአትን ትኸይድ ዲዛይነር እያ።
1: መጀመርያ ግዜ ኣብ ኤሪትራ መፅ ዘረኣኽሉ 2015 ምስ ኤድዋርድ ርኣያ እሱ ናቱ ስእልታት ብድሕሪት ባክግራውንድ ኮይኑ ኣነ ከዓ ናተይ ቅዲ ክዳን ኮይነ ብሓንሳ እሱ ዘዳለዎ ነይሩ ኣብቲ ናቱ መጀመርታ ርኤ ኣብ ኤሪትራ ማለት እዩ። እንታይ መስለኪ ድገርመኪ 2015 ንስኻትኩም እውን ኣልዒልኩምዎ ነይርኩም ኣብቲ ግዜ እቲ መኣዲ ስነ ጥበብ ዝበሃል ነይሩ እቲ ዝተዛረብክዎ ክሳብ ሕጂ ከምኣ እያ ዘላ ሽዑ እውን ሚኒማሊስት እየ ነይረ ሕጂ እውን ሚኒማሊስት እየ። ሚኒማሊስት ክብል ከለኹ ሚኒማሊስት ፊሎሶፊ እዩ። ኣብ ሂወት ከመይ ጌርካ ኸ በቲ ዘለካ በቲ ዝወሓደ ነገር ትፈጥርን ፅባቐ ጌርካ ትነብርን ምስቲ ዘለካ ሎማዓንቲ ተኸዲነዮ ዘለኹ ክዳን ንምሳሌ ሕጂ ከም ትሪዮ ዘለኺ ሚኒማሊስት እዩ ድብለክ ንምንታይ ሚኒማሊስት ክብልክ ኢለ በተን ዘለዋ ኣጫርኽ በተን ዝነበራ እዚኣ ጨርቂ እዚኣ ካብዚኣ ክሳዕ እዚኣ ነይራትኒ ተረዲኪ ካብዚኣ ናብዚኣ ነይራትኒ ግን ኣነ ንዋሕ ስለ ዝኾንኩ የግድን ክትውሰኻ ስለ ዝነበራ ቁርጥራት ጨርቂ ገይረ ወሲኸላ ማለት እዩ ክልተ ዝተቆርፃ ጨርቂ ብሓንሳእ ግን ከምኡ ክገብሮ ከለኹ ኩሉ ግዜ ኣብዚኣ ሕጂ ሰለስተ ዝተፈላለየ ዓብደላካን ቁርፅራፅ ኣሎ እዚ ሓንቲ ንበይና ዓብደላካን ኣላ ኣብዚኣ ዓብደላካን ኣላ ኣብዚኣ ዓብደላካን ኣላ ከመይ ገይረ ብሓንሳ ክወሃሃድ እቲ ፓተርን እቲ ሕብርሲ ነንሕድሕዱ ከመይ ገይሩ ይዛረብ እዚ ኣገዳሲ እዩ።
0: ሃበን ኤሪ ላይፍ ስታይል ትካል መፍረን መሸጥን ክዳውንቲ ኮይኑ ኣብ ዝተፈላለየ እዋናት ፍርያቱ ዘርኢ ዘቕርብ ኤርትራዊ ትካል እዩ። ኣሰይዳዊት እውን ነዚ ትካል ወኪላ ኣብ ዝተፈላለየ ምርኢታትን ኣብቲ ትካልን ከም ኣዋሃዲት ኮይና ትነጥፍ እያ።
2: ሃበን ኤሪ ላይፍ ስታይል ወይ ከዓ ሃበን ዲዛይንስ ብሽሕን ኣመን ብ2019 እዩ ተበጊሱ 2019 ከዓ ናይ መጀመርያ ምርኢት ገይሩ ማለት እዩ። ሽዑ ከም ሓደ ፓይሎት ፕሮጀክት ሃይ ስኩል ሳሮን ጎንዚልያ ትበሃል ናይ ሃይ ስኩል ተምሃሪት እያ ጌራቶ ነይራ ሕጂ ብዛዓደ የላን ምስ ሓበር ዲዛይነርስ ብምዃን ማለት እዩ ዝበዝሕ ዲዛይን እሳ ሰሪሓቶ ነይራ። ብሓፈሻ ግን ናይዚ ቁሚ ደሎ ናይ ዲዛይን ትካል እንታይ እዩ ሓደ መንእሰያት ብፍላይ ከዓ ንደቂ ኣንስትዮ ዕድላት ምፍጣር ዕድላት ስራሕ ዕድላት ናይ ሓሳባትካ ናይ ምፍሳስ ነገራትካ ተሰሪሖም ናይ ምውፃእ ሕጂ እንታይ ሽግርና ኩሉ ሻብ እቲ ሰብ እቲ ኣርት ኣለዎ ኣበይ ከይዱ ይገብሩ ንባዕሉ ገንዘብ ሓፅሩ ንባዕሉ ዕድላት ይሓፅሩ ክለሞ ንዕኡ ብዓቕሙ ገለ ሓገዝ እንዳሃበ ናይ ስራሕ ዕድላት እንዳፈጠረ ሓፈሻዊ ዲዛይን ናይ ዲዛይን ትካል እዩ። ኣፍኮርስ ክሳብ ሕጂ ማስ ፕሮዳክሽን ኣይጀመርና፣ ግን ናይ ዲዛይን ትካል እዩ ማለት እዩ። ምስ ብዙሕ ዕንቅፋታት ጤና ገዛ ናይ ገዛ ፀገማት ኣሎ። ከምቲ ትደልዮ ነቲ ደሊካዮ ደለካ ማተርያል ይኹን ዋላ ነቲ ደሊካዮ ደለካ ዓይነት ኣቅሚ ሰብ ከትሕዘካ ዝኽእል ገዛ ቅሩብ ኣውኢታት ፀገማት ኣለዎ። ግን ምስዞም ኩሎም ፀገማት ባይታ ምፍጣር እያ ተቀዳሜቲ፣ ባይታ ምፍጣር። ካልኣይ ኣብቲ ፕሮዳክሽን ከዓ ኣብቲ ንሕና ነፍርዮ ነገራት ከዓ ፕሮፌሽናል ወይ ከዓ ንሞያ መንነት ክብርታት ሰስተ ነገር እዩ ትዛረብ ዘለዎ ንሓደ ሞያ እቲ መንነት እቲ ክብሪ ክገልፅ ዝኽእል ክዳውንቲ

0: እቲ ኣብ ቀጽርሃ ኮስአ ዝተኻየደ ምርኢት ናይ ተእግስትን ናይ ትካል ሓበን ኤሪ ላይፍስታይንን ቀሪቡ ኣብ ነፍሲ ወከፍ ቅዲ ድማ ናቱ ዝኾነ መልእኽትን ታሪክን ሒዙ እዩ ዝቐርብ ነይሩ ኣብዚ ትዕግስትን ትካል ሓበን ቅዲ ክዳን ናተን ብልሓትን ፈጥራውነትን ኣቐርበንን ነቲ መደብ ኣማዕሪገንኦ
1: እታ ምርኢት ኣብ ካልኣይ ክፋል ቀዳማይ ክፋል 8 ነይሩ ካልኣይ ክፋል ከ 8 ነይሩ ኣብቲኣ ናይ ደእተናይ ደእትኹዋ ኣብታ ካልአይቲ ክፋል በደው ሕብሪ ሽፎን ታንቴላ ዝመስል በዝጎና ዝነበረት እሳ ካበየ ሓሳባት ኣምፀያ ቅድሚ እዚኣ ቅድሚ 85 ዓመት ገብር ኣቦይን ኣደይን ክሕፀዩ ከለዉ እዛ ስእሊ እዚኣ ተረዲእ ክለኺ ቅድሚ 85 ዓመት እየ ዝብለኪ ዘለኹ እዛ ናይ ሕፂኦም ክዳን ተኸዲኖም ምስ ረኣኹ ነታ ሕጂ ፋሽን ዘሎ እዚ እዩ እቲ ፋሽን ዘሎ ነዊሕ ዝፍርፍር ነዊሕ ኢዱ ትሕጂ ዘሎ ውዑይ ፋሽን ንስ እዩ ምስ ረኣኹ ነዚኣ እናረአኹ ብፍቕሪ ንዓኣ ሰሪሐ እያ ነታ ተሽሙ ዘላት ኩሉ ግዜ ስኒ እንድሕር ርኢኽዮ ኣብ 2015 ኮ ገሊፀዮ የ ብዙሕ እቲ ክዳውንተይ ዝበዝሕ ግዜ ታሪክ ኣለዎ ከምኡ ፈትየ ዛንታ ዘለዎ ክዳን ከብል ኣብኡ እንድሕር ርኢኽዮ ናይ 2015 ኣብቲ ምፅኹሞ ዘለኹም ኣብ ባፅዕ ሰይቴማነ ባርያ መሓዛይ ባሓንሳ ዝዓበና ኢና ስቲል ብሓንሳ ኣለና ገዛውትና ገዛ ማንዳ ከም ዝበልኩ ኸ የማነ ባርያ ኣብ ባፅዕ ምስ ክድኩ ጂንስ ምስ ገበርኩ ርሂፀ ስለ ዝነበርኩ እታ ኩሽፍ ይቡኒ እንደገና ኣብቲ ፖስተረይ እንድሕር ኢኸያ ሰላም ተኸዲናት ኣላ እታ ኩሽፍ ኣብ ኣኸላየ ሰፍየ እያ ክልተ በዚያ ቆሪፀ ብጫ ላይን ኣለዎ ኣክልተ ስለምንታይ ብጫ ናይ ብሓቂ ሓጎስ እዩ ዝፈጥረልኪ ብርሃን እዩ ፀሓይ እዩ ኣብዛ ዓዲ ኩሉ ግዜ ፀሓይ ስለ ዘሎ ኣይተዝተማቕሮን ኢኻ ንሕና ግን ኣብ ወፃኢ ምስኮና እቲ ፀልማት ዲፕረስ እዩ ዝገብረኪ እቲ ብርሃን እዩ ሓጎስ ዝፈጥረልኪ ስለዚ ናይ ማነ ኮይና ጥራሕ ዘይኮነት እቲ ብጫ ሕብራ ተፈታዊ ዝኾነ ሕብሪ ናይታ ክዳን ኣብቲ ፖስተር ናትና እውን ኣውፅያ ኣለኩ ሕጂ እንደገና ኣብ ማእከል ገይሩ ታሽሙ ትሬድ ዲሜንሽን ፈጢሩ እቲ ፖስተር ዝገበረ ሕጂ እንታይ ዝብለኪ ዘለኹ ደስ ዝብለኒ ኣነሲ ዝኾነ ነገር ምስቲ ክዳነይ ዝተሓሓሲ ዛንታ ከዓ ክህልዎ

ሕጂ ምስቲት ኣነ እንቲትን ሕጂ ኮና ንፋለጥ ማለት እዩ ከምዚ ትብሎ ዘላ 215 ክትመፅእ ከላ ኣብዛ ቦታ ክነይራኣነ ማለት እዩ ዝኮስ ናይ መደማ ኣዲስ ነጥበብ ጋዜጠኛ ነይረ ሽዑ ኣብቲ ተዓዲመ ከይደ ርኢናዮ ኢንተርቪው ገይረላ ገለመለ ካብ ሽዑ ትሒዘ እቲ ኣድናኦት ነይሩ ምናልባት ትርክባት ኣይነበረን ኣብዚ ከዓ ኣጋጣሚ ኣነ ናይ ሓበን ኤሪ ላይፍ ስታይል ወይ ከዓ ሓበን ዲዛይነርስ ፌስ እየ ዘለኹ እሳ ከዓ ብካልእ እቲ ኮኔክሽን ተፈጢሩ

0: ተራኺብና ብሓፍ ሻክሪ ከሎ ኣዝዩ ፅቡቅ ምርኢት ነይሩ። ብጣዕሚ ፅቡቅ ኣዝዩ ዋላናታ ክዳውንቲ ዋላናና ክዳውንቲ ማለት እዩ። ኣብ ናህና ክዳውንቲ ኣትየ ክዛረብ ከምዛ ክብለክ ዝፀናሕኩ ነተን ናህና ዕላማታት ቀዳሞት ጎሉስ ናህና ንዕዕን ኢና ንሕና ኣእቲና ንሰርሕ ሓደ ነቲ ናህና ክዳውንቲ ከመይ ጌርካ ተለባሲ ትገብሮ ናብነት ብኣብነት ክበኪ ኣብታ ቀዳሚቲ ሾው ዝነበረት ድረስ ነይራ ፃዕዳ ኖርማል ዕዉር ዝበሃል ነፀላ እዩ። ንዑ ኢና ሰሪሕናዮ ናይ ቢች ድረስ ክኸውን ይኽእል እዩ። ኣብ ገምገም ባሕሪ ትክደኖ ድረስ ዓይነት ክትጥቀመሉ ትኽእል ኢኻ። ኮንፈረንስ እንተለካም ጌርካዮ ክትኣቱ ትኽእል ኢኻ። እቲ ትናቱ ኤሌጋንስ ወይ ከዓ ትናቱ ክብሪ ዝሓለወ ክዳውንቲ ኮይኑ ከመይ ኢሉ ንክልተ ሰለስተ ዝተፈላለየ ኣጋጣሚ ሪፕሬዘንት ይገብረካ ማለት እዩ። ኣብተን ክዳውንቲ ሓደ ብኣፍሪካ ሲልክ ብኣፍሪካን ዝተሰርሐት ነይራ ምስራሒ ጌርካ ክትኣቱ ትኽእል። እንተን ፈትሒካ ከዓኒ ማስ ዝኾነ ፓርቲ የህልወካ ዝኾነ ትኸዶ የህልወካ ከዓ ኖርማል ከምኡ ጌርካ ክትወፅእ ትኽእል። ከምኡም ሕጂ ኣብቲ መንነት መፅእ ክዛረብ ከለኹ ክልተ ዓይነት መንነት ኢና ከነውፅእ ፈቲና፣ ሓደ እቲ ኤርትራዊ መንነት ካልኣይ ከዓ እቲ ኣፍሪቃዊ መንነት እውን ንሱውን ኣካል እቲ ሕብሪ ዝበዝሖ ገላ ዓይነት ዝበዝሑ ክዳውንትና ሲልክ ነይሮም ናይ ዓብደላ ከኒ ኮሌክሽን ነይርና። ሕጂ ኣብዚኦም እንታይ ና ክንገብር ፈቲና ንክልቲኡ ከንፀባርቅ ዝኽእል ሓደ ነቲ ፕሮፌሽናሊቲ ካልኣይ ነቲ መንነት ሳሳይ ከዓ ነቲ ክብሪ ናይ ክዳን
1: ኣብቲ መደብ ነቲ ክዳውንቲ ኣብ ርእሲ ማዕርግ ማዕርግ ዝወሰኻሉ ሞዴላት እውን ግዴኤን ተፃዊተን እየን። ኣስታት 8 ሞዴላት ድማ ኣቕሪበንኦ።
2: እቲአን ሞዴላት ዝመረፅክወን ንመጀመርያ ግዜን ሞዴል ገይረን ኣይፈልጣን። ካልኣይ ነገር ሞዴሊስት ጥራሕ ዘይኮና እቲ ኣብነት ክኾና የ መሪፀ የን። ንምሳሌ ኣድሓነት ማሕሙድ ቢኤ ዲግሪ ኣለዋ፣ ናይ ፍሬንች መምህር እያ፣ ሰለስተ ቆልዑት ኣለዋ፣ ኦንላይን ማስተራ ትገብር ኣላ። እዚ ኩሉ ኣካዊና ፍርቂ ናይቲ ክዳውንተይ ተኸዲናቶ ሕጂ ናይ ብሓቂ ከበይ ይመፂቲ ኤነርጂ ኢለኣነ ከማን ገሪሙኒ። ቀፂላ እዚኣ ሳሮን ተስፋይ ትበሃል ኣላ። ሳሮን ተስፋይ ነርስ እያ እሳን ከምኡ ተሓንትም ትዕግስቲ ሶሎሞን ከዓኒ እሳ ውን ዲፕሎማታ ብሶሲዮሎጂ ኣለዋ። እቲያ ራብዒቲ ዝነበረት ካሮሊና ጓል 8 ዓመት ነይራ። ቅድሚ 15 ዓመት ምርኢት ከርኢ ከለኹ ምሰዲኣ መፅያ። ሕጂ ከዓ እንደገና እሳ ከዓ ካሮሊና ከዓ ሞዴል ኮይና መፅያ። እንታይ ዘርእኪ ሓንቲ ሞዴሊስት ጥራሕ ዘይኮነ ስኒ ኩሉ ግዜ ሓደ ፍልጠት ዘለዋ ክትከውን ከላ ክተንፀባርቕ ትኽእል እያ። ስለዚ ደቂ ኣንስትዮና ድማ ሓያላት ምዃና ይፈሊጠ ብሕልፊ ኣድሓነት ናይ ኣድሓነት ክሪኦ ከለኹ ሽዕለይቲ ሰለስተ ቆልዑት ነይሮማ ማለት እዩ። ግን ስቲል ኤነርጂ ነይርዋ ን8 ክዳውንቲ ከይዳ ታሽሙ ክትገብር

0: ሓደ ዲዛይነር ቅዲ ክዳን ክቕርብ እንከሎ ካብቲ ዝሓለፈ ፍልይ ዝበለን ካልእ ፈጠራውነትን ሓዊሱን ክቕርብ ምስ ዝኽእል እዩ ፍሉይ ዲዛይነር ከብሎ ዝኽእል። በዚ ድማ ነቲ ተዓዛባይ ከደንቕ ከገርምን ጽባቐነት ከስተማቕርን ዝድርኾ። ብዘይካዚ ዲዛይነራት ንባህልን ክብርታትን ሕብረተሰብ ዘንጸባርቕ ትሕዝቶ ሒዞም ምስ ዝቐርቡ ልዑል ተቐባልነት ክረኽቡ በሪ ይኽፈተሎም።
1: እንታይ ይደ ፅቡቅ ክኸውን ይኽእል ከመይ ጌርና ኢና ምቹእ ብጣዕሚ ኣገዳሲ እዩ ወይ ከዓ ክላሲክ ዝኾነ ክዳውንቲ ክላሲክ ክብል ከለኹ ሓደ ነገር እዚኣ ሕጂሲ ድሕሪ 15 ዓመት ውን ክኽደና እየ ተናታሲ ስታይልሲ ኣይጠፍእን እያ። እዚኣ ሕጂ ኪሞኖ እያ ናይ ጃፓንን ቻይናን ዝኽደንዎ እዩ ግን ካልእ ነገር ፈጠራ

ገይረ ሰሪሐ ኣለኹ። እዚኣ ግን ድሕሪ 20 ዓመት ንድሕሪ ተኸዲነ እያ ወላ ሓንቲ ይኮነት ኣይጠፍእን እያ። ስለዚ ከምኡ ዓይነት ክዳውንቲ ንድሕር ኣፍሪና መጀመርታ ኢንቫይሮንመንት ኣዌር ክንከውን ንኽእል ምሻለካ ኣብ ክንዲ 10 ግዜ ኣጫርቕ ትድድርበ ፖሊስተር ፕላስቲክ ዘ እንድሕሪ ሓደ ክዳን ንነዊሕ ክገልግል እንድሕር ክኢሉ ነቲ ኢንቫይሮንመንት ታሽሙ ክንገብር ንኽእል። ብዝተኻእለኒ መጠን ስኒ ነቲአን መንእሰያት ዘለዋሲ ፅበቐ ክፈጥራ በቲ ተፈጥራዊ ካብኡ ድማ ካልኣይ ነገር ድማ ኣብዛ ዓዲ መፅእ ኣብ ሹቅ ክሪኦ ከለኹ ሓደ ዓይነት እዩ ኩላተን ሓደ ዓይነት ክደና መርዓ ሓደ ዓይነት እንታይ ስሙ ሕጂ ክፈጥራ ደስ ዝብለኒ ኣነ ከዓ ሓንቲ ኣብነት ክኾነን

0: ታሪክ ናይ ሰውረት ኤርትሪያ ወታሪክ ናይ ኣቕሊም ዓንሰባ ወከረን ፍንቱይ ምናለወድዩ ንቋቱ ግልበለ ቀድር
1: ክቡራት ተኸታተልትና ብምክንያት ቅዱስ ዮሃንስ ካብ ማሳዋ ቤት ምግብን መስተን ብምክንያት ዝበዓል እዚ ናብኹም እንመሓላልፎ ዘለና መደብ ሳህራ ጌና ቀፃሊ እዩ። ሕጂ ድማ ሽማግለ እትብል ብቋንቋ ትግርኛ ደርፍላትና ናባኹም ክነብላ ኢና።

0: ኤኬኤም ወዲ ዕቁቡ ብሕነት ኣንበሳ ዝተሓነነ ድሪምን ርስቱን ዘይዳነ ምዑት ጎበዝ ኣብዛግር ነበረ። እዚ ታሪክ እዙ ሓያሉ ዓመታት ከም ዘቝፀረ ድሮት ወለዶ ናቱ ኣብ ሻብዓይ ወለዶ በፂሑ ክሳብ ዘለናዮ እዋን ማለት እዩ። ነዚ ታሪክ ትደስስ ሓፃር ድራማ እንሆ ትቐርብ።
1: እንታይ እዩ በዚ ቅድሜና ነውነት ጀው ዝብል ዘሎ?
2: እስኪ እስኪ
3: ዋይ ወዶ በዐቡ ወድና ንሽዕበት ጓል ሞተር እንዳሉ
1: ዋይ ሕነት ኣንበሳ ሓይልን ክህል ወዲ ዕቁብ ድዩ
4: ሓደራትኩ
1: ሓደርካ ሓይሊ ናበይ ገጽካ ዳ ኢኻ
4: ኣያ ንድማታት ወሪደን ኣለዋ ተንጠሪት እሞ ኣንበሳ ድማ ብነቕቡ ምድሪ ክግምጥና እዩ። መኽፈት ኣፉ ኸይገብረንሲ ናብኡ ገጸየ
1: ሰብ የብለን እንድዩ
4: ኣሎባ ግና ሕልቁ በይኒ እዩ
1: ሕልቁ ሕልቁ ድኣ ኸመቢሉ ንንበሳ ድማታት ከጽንዖ
4: ከደ ድኣ ሸዓይ ደቡ ክበጽሕ
1: ኣባይካ ውሃ ሓይሊ በትን ወዲ ዕቕቡ ወዲ ምበይተይ ሽዕበ ኣደይበና ዝብልዎ ናብ ዓቕበ ኣውርደና ዝብልዎ ናብ ቁልቁለት ዛብያኻ ወቒ ዓደገም እቲ እኮ ተባሂሉሉ እዩ።
3: ዓይነያት ኪለ ጥርሽ ጠሚተ ይፈልጥኒ
1: ዋላ ኣነ ርእሰይ ኣጥቂሲ የ ዘረባ እንተለኒ ሂን ምሂን ዝበሃል ምስኡ መለኮቱ ሓያል እዩ ሓይሊ ቐባሕተ ኢሉ ኣምባይ ሰብ ከዋኽብቲ ሰማዮም ዝብተኑ እቲ ቐደም ካብ በዓንተቦ ገና ነኒ ሽዕበት ውላድ ደልየን ነብየፍደዩ መሰበላ ኣብኡ ኣሕሊምወን ሰለስተ ኸም ፀሓይ ዝበርቁ ከም ወርሒ ዝደምቁ ክህበኪ ኢላታ እመብርሃን ግና

0: ቀብር ደፈረ ጌርክ ሕለፊ ይምስበለታ ቀብር ደፈረ ማይ ጸሎት ምስ ተሓጽበት ኣይጸንሐትን ብኡብኡ ናይ ኣዴታ ታመጺዋ ዓዲኣትዶ ኣይዓቕቡ ምጥዓት ወሪዱ እዩ ነይሩ ሰብ ልኢኻ ከላይ ኣጋይሽ መጺኦም ኻይላልኢኻ ትሉ ኣይዓቕቡ ንዓዲ እንዳደየበ ኣንበሳ መንገዲ ጸኒሑ እናተጋንኦ ደድሕሪ ድሕሪዩ ደድሕሪ ድሕሪ እናሰዓበ ኣብ ደንብ ኣተወ
1: ሀየ
0: ነቲ ንበሳ ሰባራርሒ ኣብ ዓዲ ነራቶ ፈቲሑ ሃቦ ስላሴ እዩ ዝነበረ እነኒ ሽዕበት ምስ ነገሮኦም ሎም እሞ ስላሴዮን ድዩ ኣይከውን እዩ በልወን ንሰን ድማ ደሓን ወዲ እንተወለድና ብዕራይ ጓል እንተወሊድና ላም ንሞባእ ስላሴ ሓምለ ዓዲ ንፋስ ንህቦም በልኦም ምስ ንበይተይ እናዕለሉ ወይ ኣንበሳ በርቲዑ ጓዘመ ወይ ኣንበሳ ምልእቲ ለይቲ ክጓዝ መሓደረ ሓይሊንክየል ድማ ተጠንሰ ኣብ ትሻዓተ ወርሑ ጨጓር ምስ ተወልደ ኣንስተ ዓዲ ግናይ ወሊዳ ኢለን ሆሆ በላ ድሕሪኡነኒ ሽዕበት ቁጢዕ ኢላ ኣይ ግናይ ነቲ ወደይ ሓፂብ ክንሸፍኖ ኣንበሳ ይበለን
2: ውእ እንታያ እሞ ኸባዕ እንተ ውእ ይጅር ነይርዎ
0: ካብቶም ጽዋዓት ሕሩ እዩ እምበር ሓይልን ክኤል ኣብ ከብድድኡ እንከሎ ድምፂዮ ስምዒ ዝነበረ ኣብ ከብድድኡ እንከሎ ብርጊሒት እነኒ ሒዛቶ ዝነበረት ሰፍ እዩ ዝግምጥል ዝነበረ
2: ኣብ ሸውዓተ ወርሑ ምስ ብተይ ተቐዳድሙ እዮም ዝብልዎ
0: መኣስሱ ጥራይ ኣብ ሸውዓተ ዓመቱ ወቲጉ ጐቢዙ በረኾዳ ሰብኣይ ወቕዒ ዝሰብር ብዘየካ እዚ ፍጡር ዘይመልኮ እምባልቆ ተራእዩ ድማታት ኣሎ እንዳበልካ ግራት ኣርባዕተን ጅላሕን ጸናሐካ ሰቢኹ ትብሎ ዘይከኣል ጅርዝጊ ዘለዎ ስሙይ ሓይል እዩ
2: ብኣምሆ ብገለ ተቖጢዑ
0: ኦይ ቁጥዕ እንተኢሉ እሞ ሸዓዩ ባጊሉ እሳት ዝቕየር ሽዑ መቸም ጸላኣሉ ይብ ቅድሚኡ ድጸንሕ ኣነ እኳ ክልተ ሳዕ ተቖጢዑ ምድሪ ክልተ ምስ ገበራ ብጭራ ቝረጽ መፋሉ ሰገጸ የ ተዓዚረ ንኺዳ ፀሓይ ብርጭቕ ኢላያ እሞ ዳሕሳር ንጐዝጐዝ
2: ንኺድ
0: እንተኾነና

0: በላ በዚኣ ንብል
1: ግርማ ኣለኽን ሳንዳ በዚኣ ንብል
0: በዚኣ ደኣ
1: ዋይ ኣትን ሳንዳ ወይና ክልቲኣትና በዝናልናሲ ዝበሃለለ እዩ
0: በብዝመማእካ እዩ ዝኽየድ ኣነ ብዝመማእ ንክኸይድ እዩ ኣንት ብኡ መፂናስ ብኡ ክንከይድ መፍለስ እኳ መገዲ ዝቕይር
1: ኮይኑዋ ንሳ ያቐለይ ምዃን ካብ ስጋ ሓይልን ክኤል እንዳኣለን
0: እንተኾን ክኸትን ቅምጥ ኢለን ምስሉ እንዳኣለን ሓይሊ ክኤል ተተረኽበ በዚ ኸታረለዎ መገዲ ንቐይር እንተበልዎ ኣነን ሓርማንዝን መገድን ተቐይርናሲ ነቲ መገዲ መን ክኸዶኒ ዝበለ
1: ወይ ሙጢያ ኳ ይብርሃኒ ዋይ ዋይ ኣትን ከይደን እምበር ንዓና ይበላ ንርክበን
0: ንኸይድ ዘይዝረኸበተንያ ክትረኽበና ዓላ ዘለዎ ዘረባ እንተተዛረብና ጉጢያ ብለና
1: ኮይኑወን ጉጢያ ንያ መውፅኢ ጣፈን
2: እንታይ ደኣ ኣይደሓን ዲኻ
3: ደቂ ዕቕቡ ኩባ ዝተሓፅቡ ጅርሽሻይ ዝተዓደሉ ኣለዉ እሞ ጽጋባታት ድማ እዮም ምሰርሓ ኣንበሳ ገጢሞም ከብዱ ዝብዙቱ ኣለዉ እሞ ፍተን ተፋተን ክኸውን ሲ ኩሉ ሶማዲቱ ዓጢቑ ድልው ክኸውን ንገሮም ይህንታ
2: ሓይልን ክኤል ሕነት ኣንበሳ እተሓነኖ እንከሎ ሲ ኣሓኹም ኪብና ናብ ዝገጽ ከነግባብ
3: እምዋ
2: እንታይ ኾንኩም ኣታ ቁሩብ ዶ ካብ ወዲ ወሪጥ ምህሮይ ንቐስምና እንታ
3: ወዲ ወሪጥ
2: እዎ ወዲ ወሪጥ ንሓይልን ክኤል መቑሕ ለቢሉ ሒዘዮ ክመጽ ኢሉ ኣብታ ክሳድ ዓብዲ ቐሺ ዓድቢ ጸንሓልካ
3: ሃየ
2: ሓይልን ክኤል ድማ ክሳድ ወዲ ወሪጥ ምስ በተኸ ወየ ዓሳ ኹሩ ብእግሪ ኣውፅእኒ ካብ ክሳድ ዓብዲ ቐሺ ብታማላጠት ዝነፈፁ ክሳብ ምድሪ ዛርጦን ዝበጽሑ ኸ
3: ነገር ሓይሊ ክኤል ከየጣለልና እሞ ናይቲ ገጽና ምዐይ ግዳ ኣንጊሁ ንመገሺ እዩ ዝብል ጥሉል መልእኽቲ ስለ ዝተረኽበ ኢና
2: እዋ እዚኣ ደኣ ጋዓት ብኹድምታ እንዳኣላ ሃይዳ ሻዓይልና

0: ንውደቆ
1: ለይተ ክነቀል ኢና ኣድገበቕልኹም ፀዓኑ ተለያይ ንሕማቕ
2: እያ ሓይሊ ኣይዳሓና እንዲና
3: ንእሽተይ ዘይተርፍ መገሻ ኣለትኒያ
2: ዶ
3: ግና ነፍሰይ ምርጋ ኣብየኒ ኣሎ ግን ጥሊለ ክሳብ ዝምለሲ ሓደረኹም ዓድሙ ዓድሙ

0: ሰብኣይ ግምጥል ክብል ብሸዓኻ ግምጥል በል እምበር ንዓይኒ ጸጉ ፍጡር ይኽልቶ መሓውር ዘለዎ ኢልካ የፍት ይምባልካ እግዚኣብሔር ይሃበለይ ብኣይልብኻ ይተውድቕ ምድሪ ዝኸደና ጥሪት ዓዲ ለሚለንን ከለዋ ሕሱም ጠማህቱ ደኸይስእና
1: ድሓን ሸዓይለ ግምጥል ክብል እየ
0: ከድ ብሸዓኻ ብሸዓኻ ኸኣ ተመለስ ሓዘበሎ እንተ ኾይኑ ካብ ደንቢ ዓብ ናብ ዓተር ባሕሪ ከም ርእሲ ስራት ከረውረው ክብል እንተተደልዩ ድሓን
2: ኣየ ፀጉና ቤት ኸይዳ ኣለኻ
0: ንዓተር ባሕሪ ንዓተር ባሕሪ ኸይዳ ኣለኹ
2: ጥሪትከ
0: ጥሪት ተኽብል ዓይነይ ክነጥር ኮይነ ከደግዳ

0: ላዕሊ ፀሓይና ሰተኾት ረኺብዋ ኸውሊ ድሕሪ ሓይልን ክኤል ዓደ ቦይ ድሓን ዓሊ
1: ኣያጥኩ ኣያጥኩ ኣያጥኩ ሃቲ
0: ኣያፀጉ ዓተርባሃር ገፁ በሪሩ ኣሓወሲዶመን
1: ወይ ኣነ ወርጅዕኹ ብኣነ ንዓይ ዝረአየ ጠፍእ ኣነ ዝረዓኽዎ ጠፍእ ንዓይ ክረአ ዝጠፈእኻ ኸፍእ ተላይ ጎበ ይቅርላን ብላማ ጡበት መሓስእ እኳ ኸይጎለለተን ከነምልሳን ዝተኸተሉኒ ኩሉ ዘዛቢኡ መማሕፁ ኢሓ ብደኺማ ቁርብ ከፅልል ብፈሪሀ ልበይ ክመለስ ከይትሓመልና ብቐፅበ ተበራሪ ንርክቦ ተላ ተላ
2: ሓቋኒትካ ትነብዕ ደኒና ጓል ቤትካ ተኪዛ ምሕዛና ደንበኻ ዒባባ ተሳእና ጓጉትካ ፀባ ቅብፂ ኾና ሓይሊ ኼትካ ደሓን ተመለሰና ምሒርካ ትቐትል ከምዝግና ኣሓ ዓዲ ክንደይ ከይሰኣና

0: ክዳኖ ጎበዝ፣ እግሪ እግና ስዒቦም ወዲቆምና ኣለዉ። ኣጆኻ ጎበዝ፣ ህጠር ህጠር ከይተዓብር፣
1: ህጠር ከይተዓብር።
0: ኣጆኻ ጎበዝ፣ ህጠር ከይተዓብር፣
1: ህጠር ከይተዓብር።

0: እስከዚህ እስከታ ዝግዛቢያም ድርባይ ንሰብ ዘይገጠና አንበሳ ቀላቀል እንደ አይመጽና አስከር ወስከይ ትብሉ ድሮኳ ካብቶም ቀንድ ቀንድ ሰለስተው ዲቀልናሎ ዝተረፍና ኸይኑ ልከም ወስከይ ትብሉ
1: ሓቅኸው ወሳይ ንበል ወሲልና ኸዓ አንበሳ ኸይነነድር ብፍር ከይንጉበጥ
0: እዚ ብጓሌዳ ዘይትወድቆ ጭማራ ወርዊርካ ዘይትወቆ ካብ ሰብ ሕልፊ እሞ ኣስተውዕል ኣስከር ወስንተልና ምድሪ ክትጽየቕ እያ ይሰደን ጥሪቱ
2: ኣነ ወልድዕኹም ኣነ ንኣይ ዝረአየ ጠፍእ ኣነ ዝረአኽዎ ጠፍእ ንኣይ ከይረአየ ዝጠፈ ኸኸፍ

0: ንሰው ንወስን ኢድና ዕጭ ሓንፊፉ ሕማቕ መዓልቲ ውዒልና ኢና መትብርካ መፂና እሞ ብዕርቀ ወርቂ ጥሪትካ ውሰድ
1: ሓይልን ክኤል ወዲ ዕቑብ ዘይደሊ ዘይናቱ ብጀካ ማልሰቡ ጥሪተ ያሻሕ መሬት ተኸደና ፅላል ምድሪ ተርንተላ ሰማይ ንኽኢ ብዕርቂ ወርቂ ተበልኩም ሓይልን ክኤል ደንፈተ ወቓዕ ክሳድ ሰብ ብዛቢያ መዓስ ኮይነ ቅድሚ ሕጂ እውን ተኾነ ኣብ ደንበይን ዝወድቕኒ ደማንቅዐ ብጓልን ጓርን የመልበብ ገይረሉ ዳክል ጎበ ብዕርቂ ወርቂ ዘለወስ ኣይትብሎን ኢኸ ኣየ ደኣ ጥሪትና ጨራመተን ማተልአን ፀጓረተን ሕላገተን ንሪኢኹም ፍለይዎን እሞ ብሸዓና ንዓድና ነብእ ደጊም ብዕርቂ ወርቂ ካበልኩም ኣነ እውን ዕርቂ ወርቂ ኢለ ኣለኹ ብሰናይ እምበር ብነገር ድለና መትበረይ ከይትመፁኒ ኣነ እውን ብድሓን እምበር ብነገር ድለና መትበርኩም ከይመፀኩም ዕርቂ ወርቂ ኢለ ኣለኹ ኣብ ጥዕመ ራኸበና ብሩኽ ምዕልቲ ኣየታ ጥሪት ከብክብዎን ኣየ ንኽኢ
0: ኣይዋዓሎም ዝዋዓልናዮ ኣንበይ ዓሳክሩ ጥሪት እኳ ክዕበናና ንኺዳታ

0: ሓድ ገይሩ ኣንበሳ ቐላቕል ክንቁ ሓዲሩ ሓይልን ክኤሌ ተድላ ተደሪሩ ዓልዳዕቦ ኣሸዓል ገንበራ ጭዕዲ ዛንጊፍ ጋሳ ተደሪራ ሒሕ በለት ንሓይላ ኣሚና ወዲ ዕቕቡ ክዳን ንዓድና ዕልል በላቲ ዕልል በላ ክቕረፅ ትጓል
1: ሓዞበሎዩ ዘይፍተወኒ እምበር ኣጋይሽ ምስሳይ ድኣ ብነብሰይ ዝብርህኒ ኣጋይሽ ተው ኣጋይሽ ተቐበሉ ኣጋይሽ ተቐበሉ ኣጋይሽ ተቐበሉ ኣጋይሽ ተቐበሉ እታ ኣጋይሽ ተቐበሉ

0: መደብ ስነ ፍልጠት።
1: እዚ መደብ እዚ ብሚኒስትሪ ትምህርቲ እናተዳለወ
0: ብምትሕብባር ሚኒስትሪ ዜና ዝፍኖ መደብ እዩ።
1: መደብ ስነ ፍልጠት
0: ንመሃዝነትን ንቕሓትን።
1: መደብ ስነ ፍልጠት
0: ንመቐይሩን ኣብራን ዕቃበ ከባብን።
2: መደብ ስነ ፍልጠት።

ሓደ ጥዕና ይኽበሃል ንሰምዕ ኢና። እዚ ማለት መሰረት ጥዕና ፅሬት ምዃኑ ንምግላፅ ዝተባሃለ እዩ። ንጥፈታት ኣካላዊ ፅሬት ካብ ገፅካ ምሕፃብ ክሳብ ምሕፃብ መላእ ኣካላት ዝኸይድ ንጥፈታት የጠቓልል። ፅሬት ብዘይካ ትዝህበና ጥዕናዊ ረብሓ ኣብ ቅድሚ ሰባት ርእሰ ተኣማንነት ደው ክንብል እውን ይሕግዘና እዩ። ጉድለት ፅሬት ንዝተፈላለዩ ሕማማት ከቃልዕና ይኽእል። ኣካላዊ ንጥፈታት ፅሬት እዞም ስዕብ እዮም፦ ምሕፃብ ገፅ፣ ምሕፃብ ኣእዳው፣ ምሕፃብ ኣጋር፣ ምሕፃብ ፀጉሪ፣ ምሕፃብ መላእ ኣካላት ወይ ሰብነት የጠቓልል። ምሕፃብ ገፅ፣ እታ ዝቐለለት ንጎ ተስኢና ንገብራ ናይ ፅሬት ንጥፈት ምሕፃብ ገፅ እያ። ንጎ ካብ ድቃስና ምስትሳእና ነቲ ብድቃስ ተፀቒጡ ዝሓደረ ኣካላትና ኣበራቢርና ናብቲ ልሙድ መዓልታዊ ንጥፈታት ንምምላስ ቀዳሚት ንወስዳ ስጉምቲ ገፅካ ብማይን ሳሙናን ምሕፃብ ክኸውን ይግባእ። ንጎ ተስኢና ገፅና ምስ እንሕፀብ ኩሉ ነገር ይበርሓልናን ፅሩያትን ሕጉሳትን ከም ዘለና ኮይኑ እውን ይስምዓልና። ዘይካዚ ቆልዑ ድሕሪ ምፅዋቶም ስለ ዝርሕፁ ገፆም ብምሕፃብ ነቲ ድሕሪ ምርሃፆም ክፍጠም ዝኽእል ምርባሕ ናይ ባክተርያ ንምውጋድ ይሕግዘና። ገፅና ካብቶም ተጠመቲ ክፋል ኣካላትና እዩ። ብተወሳኺ ንኸም በዓል ዓይኒ፣ እዝኒ፣ ኣፍንጫን ኣፍን ዝኣመሰሉ ተነቀፍቲ ክፋል ኣካልና ሒዙ ስለ ዝርከብ ካብቶም ቀንዲ ብፅሬት ክትሓዝ ዘለዎም ክፋል ኣካላትና እዩ። ገፅና ብዘይፀሪ ንሕማማት ዓይኒ፣ እዝኒ፣ ኣፍን ኣፍንጫን ዝተቓልዕና ንኸውን። ምሕፃብ ኣእዳው፣ ዳርጋ ኩሉ ንጥፈታት ንዕለታዊ ህይወትና ብኣእዳውና ይዕየ። ምግቢ ንምድላው፣ ንምፅርራይ፣ ዝተፈላለዩ ነገራት ንምጭባጥን ካልኦት ዝኣመሰሉ ንጥፈታት ንክነካይድ ይሕግዘና። ብዙሕ ስራሕ ስለ ዝዓመኻ ልዑል ፅሬትን ክንክነን የድልየን። ከም ሰባት መጠን ኣመጋግባና ብኣእዳውና ስለ ዝኾነ ኣእዳውና ኣብ ምሕፃብ ብዝያዳ ልዑል ጥንቃቐ ክንገብርን ንኣእዳውና ብፅሬትን ንፅህናን ክንሕዘን ይግባኣና። እቲ ምንታይ ቀንዲ ብጉድለት

ሕማማት መበገሲኦም ካብ ኣእዳው ስለ ዝኾነ ኣእዳውና ክሕፀበሎም ዘለና ግዜ እያ። ቅድምን ድሕርን ምግቢ ምምጋብና፣ ድሕሪ ዓይኒ ምግቢ ምጥቃምና፣ ቅድሚ ምግቢ ምድላውና፣ ቅድሚ ንቆልዑ ምምጋብና፣ ድሕሪ ህዝባዊ መጓዓዝያታት ከም ታክሲ፣ ኣውቶቡስ ምጥቃምና፣ ድሕሪ ገንዘብን ካልእ ሰብ ዝሓዞ ነገራት ምሓዝናን ኣእዳውና ክሕፀብ ይግባኣና።

0: ንምንቅስቓስ ዝጠቕማና ክፋል ኣካልና እዩ። ንምንቅስቓስ ስለንጥቀመለን ከዓ ክረስሓን ክንህፃን ንውር እዩ። ስለዝኾነ ከዓ ብፅሬት ክንሕዘንን ክንከናኸንን ይግባእ። ቆልዑ ኣህላኽ ዝኾነ ፀወታታት ስለ ዘዘውትሩ ኣጋሮም ክንፁ ግድን እዩ። ድሕሪ ፀወታ ምፅዋቶም ቅድሚ ኣብ ዓራት ምድያቦም መንፀፎም ንኸይረስሕ ግንቦ እግርን መቀራቕሮ ኣፃብዕትን ካልሲ ተሸፊኑን ኣብ ጫማ ተዓሽጉን ስለ ዝውዕል ብቐሊሉ ክንህፅኽእል። ስለዚ ከዓ ባክተርያ ንምፍራይ ዝተቓልዐ ይኸውን። ረሃፅ ንኣካላትና ዘየገድሱ ተወሳኺ ማይ፣ ጨው፣ ሽኮር ብውሑድ መጠን ከዓ ዩርያ ዝቆመ እዩ። ብመናፊት ናይ ቆርበትና ከዓ ንግዳም ይወፅእ። ስለዚ ረሃፅ ዩርያ ስለ ዘለዎ ሕማቅ ሽታ ክፈጥር ይኽእል። እዚ ድማ ኣእጋርና ምስሩዕ ምስ ዘይንሕፀብ፣ ጫማና እኹል ንፋስ ምስ ዘይረክብ ሕማቅ ጨና ይፈጥር። በዚ ምክንያት ከዓ ጎንቦ እግርናን መንቀራቕሮ ኣፃብዕትናን ካብቶም ዕለታዊ ብፅሬት ክንሕዞም ዘለና ክፋል ኣካላትና እዮም። ብፍላይ ቆልዑ ድሕሪ ምፅዋቶም እንተተኻኢሉ ሙሉእ ኣካላቶም ክሕፀቡ፣ እንተዘይኮይኑ ከዓ ኣጋሮም ምሕፀብ ክዘውትሩ ይግባእ። ምሕፃብ ፀጉሪ። ፀጉሪ ብዝሞቱ ውሕታት ዝቆመ እዩ። ፀጉሩና ብቐሊሉ ዶሮናን ርስሓትን ክእክብ ይኽእል። ስለዚ ከም ካልኦት ግደማውያን ክፋል ኣካላትና ንርስሓት ዝተቓልዐ እዩ። ስለዝኾነ ብፅሬት ክንሕዞ ግቡእ እዩ። ፀጉሩና ብፅሬት ምስዘይተሓዝ ንዝተፈላለዩ ናይ ፀጉሪ ባልዓት ከም ቁማልን ጭብን ካልኦት ናይ ቆርበት ሕማማት ክቃልዓና ይኽእል። ካብዚ ንምድሓን ፀጉሩና ብመደብ ክንሕፀብን ንቆልዑ ደቅና ከዓ ብመደብ ፀጉሮም ንክሕፀቡ ከነተባብዕ ይግባእ። ብፍላይ ንተምሃሮ ኣዋልድ ደቅና ድሕሪ ብግቡእ ፀጉረን ምሕፃብን ተገዲሰን ክንቅፅዖን ተተኻኢሉ ከዓ ክቁንኖ ይምከር። ምሕፃብ መላእ ኣካላት ወይ ሰውነት። ኣካላትና ዘየድልዩ ርስሓት ብመልክዕ ረሃፅ፣ ሽንት ማይ፣ ሽንት ደገ ብዝተወደበ መንገዲ ይጉሕፍ። እዚ ካብ ኣካላትና ብመልክዕ ፈሳሲ ብፍላይ ብመልክዕ ረሃፅ ዝጓሓፍ ርስሓት ኣብ ግዜኡ ካብ ቆርበትና ሓፂብና ክንኣልዮ ኣለና። እዚ መስርሕ ኣብ ሰዓቱ ዘይትግበር ግን ንምርባሕ ባክተርያ ዝተቓልዕና ስለ ንኸውን ኣብ ኣካላትና ሕማቕ ሽታ ይፈጥር። ነዚ ሽታ እዚ ንምእላይ ኣካላትና እንተወሓደ ኣብ ሳልስቲ ሓደ ግዜ ክንሕፀብ ይግባእ።
1: ጥዕናየ። ሰባት ብጥቕሲ ኣደ ጥዕና ብሉኒ፣ ግን ፅሬት ይስመይ ኩሉ ክፈልጠኒ። ፅፈት ከኣሳጓይ ኩሉ ፅውዓኒ፣ ኣደ ጥዕና ይኮንኩን ጥዕና በሉኒ። ብቐንዳ ጥዕናየ ኣደ ጥዕና እስከ ይርሕቀኒ። እስከ ስምዕዎም ነዞም ምሩፃት ኣካላት ብዛዕባ እዩ ዝብልዎ ቃለ ምስክርነት። ክዛረቡ ደልዮም ኣነ እንታዮም ምዃነይ፣ ከይተሰከፉ ብልቢ ክገልፁ ውዕለተይ። ገጽ። ናተይ ናይ ገጽ ሓደ ሓቂ ክነግረኩም፣ እንተዘይተሓፂበ ንግሆም ዝተሳእኩም። ዓይኒ ይቑልዕ ምዕጉርቲ ይቑርብዕ፣ ልዛይኩም ርእዩ ሰብ እስሕቀኩም።

0: ብሰንኪ ርስሓት ጉድኣት ይስዕበኩም። ኮታ ጽሬት ያ መልክዐይ፣ ጽፈት ያ ሓበነይ ኩርዓተይ። ስለዚ ጽርዩኒ ነዚ ሓቂ ተረዲእኩም፣ ገጽካ ምሕጻብትኹን ፋልመይትን ጥፈትኩም። ኢድ ብኣይ ሰላም ኢልኩም ብሳላይ ትበልዑ፣ ብኣይ ተጣቕዑ ብሞያይ ተድምዑ። ግና ትርጉም የብለይን ብዘይ ጽሬት፣ ክንዲ ጥቕመይ ተጓዳኢት የ ተጐዲላ ጽፈት። ኣነ እንተረሲሐ ሕማምዩ ዓስብኹም፣ ሞፍቶ ጀርምታት ትኾኑ ይዓቢ ስቓይኩም። ስለዚ ሓልው ጽፈተይ ጽሬት ትኹን ክዳነይ። ጸጉሪ ይንዋሕ ይሕጸር ይቈነን ይሰንተር፣ ኣነ ጸጉሪ የመልክዕ ብዘይ ዋጋ ዕዳጋ። ግን ጽፈት ተዘየሰንያትኒ የብለይን ዋጋ። እንተዘይ ጸፊፈ ቐልጢፈ ይቕምል፣ ፎሮፎር ኣምጽአ ግዕዘይ ይምልምል። ክሕጸብ ኣሎኒ ክማዞ ብሳምና፣ ክምሸጥ ኣለኒ ክጸርእ ኣመና። ጽሬት ተዘየላ የብለይን ቁመና። እግሪ ኣነ እግሪ እውን ዝብለሎኒ፣ ከም ኦክስጅን ጽሬት እያ ተገድሰኒ። ልክዕ ከም ብጾተይ ጽፈት ባህብለኒ። ኣብ ካልሲ ተዓሺገ ተሸጒጠ ኣብ ጫማ፣ ርሂፀ ኸየ መንጩ ንሸታትኡ ሕማቕ ጨና። ክሕጸብ ኣሎኒ ከምቶም ካልኦት ኣካላት፣ ጽሬት እያ ኽብረተይ ተድሕን ካብ ረስሓት። ምላእ ነፍሲ ኣነ መላእ ነፍሲ ኩሉ ዝጠርነፍኩ፣ ምስ ኩሉ ክፋላተይ ብቑርበት ዝተጠቕለልኩ። ጥዕናይ ክሕሎ ጽሬት ተድልየኒ፣ ስለዚ ኸይተሃክኹም ሕጸቡኒ። እንተዘይ ጸረ ዘስዕቡ ሕማቕ ኣለኒ። ሰሚዕኩሞም ዶ እዞም ክፍለ ኣካላት? መውፅ ኣፎም ኮይና ጽሬት፣ ሓቆም ከኣዮም ብዘይትምክሕቲ። ካብ ቀደም እዋን ካብ ጥንቲ ጥቅምቲ፣ ኣነ ጽፈት የ ፈውሲ ሕማም፣ ኣነ ጽሬት የ መከላኸሊ ሕማም። ኣካላዊ ጽሬት። ጽሬት እንታይ ማለት እዩ?
1: ጽሬት ንጥዕናና ዘውሕስ ተግባር እዩ። ስለዚ ኸዓ ጽሬት ኣደ ጥዕና እያ ንብል።
0: ንጥፈታት ኣካላዊ ጽሬት ዓይነት እዮም፦
1: ምሕጻብ ገጽ፣ ምሕጻብ ኣእዳው፣ ምሕጻብ ኣእጋር፣ ምሕጻብ ጸጉሪ፣ ምሕጻብ ምላእ ሰብነት ወይ ከዓ ኣካል።
0: ገጽና ንየኖት ክፋላት ኣካላትና ሒዙ ይርከብ?
1: ንዓይንና፣ እዝንና፣ ኣፍናን ኣፍንጫናን።
0: ገጽና ክንሕጸበሎም ዘለና ጊዜያት ከማዓስ እዮም?
1: ካብ ድቃስና ምስ ተባራበርና፣ ድሕሪ ጸወታ ምጽዋትና፣ ድሕሪ ምርሃጽና ኸዓ።
0: ገጽና ምስ ዘይጸሪ እንታይ ይኸውን?
1: ንሕማማት ዓይኒ፣ እዝኒ፣ ኣፍንጫን ኣፍን ንቃላዕ።
0: ኣእዳውና ንምንታይ ይጠቕማና?
1: ኣእዳውና ምግቢ ንምድላው፣ ንምጽርራይ፣ ሰላምታ ንምልውዋጥ፣ ዝተፈላለዩ ነገራት ንምጭባጥን ካልእ ከዓ።
0: ኣእዳውና ክንሕጸበሎም ዘለና ጊዜያት ከ ዓይነት እዮም?
1: ቅድምን ድሕርን ምግቢ ምምጋብና፣ ድሕሪ ዓይኒ ምድሪ ምጥቃምና፣ ቅድሚ ምግቢ ምድላውና፣ ቅድሚ ንቆልዑ ምምጋብና፣

0: ድሕሪ ህዝባዊ ቦታታትን መጓዓዝያን ምጥቃምና ድሕሪ ገንዘብን ካልእ ሰብ ዝሓዙ ነገራትን መሓዝናኸ
1: ኣእጋርና ኸ ንምንታይ እየን ዝጠቕማና?
0: ንምንቅስቓስ።
1: መዓስ ኢና ኣእጋርና ክንሕፀብ ዘለና?
0: ድሕሪ ፀወታ ምፅዋትናን ድሕሪ ምርሃፅና ቅድሚ ብዓራት ምድያብና።
1: ግንቦ እግርናን መንቀራቑሮ ፃብዕትናን ስለምንታይ ሽትት?
0: ኣብ ካል ዝተሸፊኑን ኣብ ጫማ ተዓሽጉን ስለ ዝውዕል ይርህፅ፣ ስለዚ ከዓ ባክቴርያ ክፋሪ ይኽእል።
1: ፀጉርና እሞ ኣበይ ዝርከብ?
0: ኣብ ልዕሊ ርእስና ይርከብ። ብቐሊሉ ከዓ ዶሮናን ርስሓትን ይእክብ። ስለዚ ፀጉርና ብፅሬት ክንሕዞ ኣለና።
1: ፀጉርና ብፅሬት ምዘይተሓስከ እንታይ ንኸም?
0: ናይ ፀጉሪ ባልዓት ከም ቁማልን ጭብን ካልኦት ናይ ቆርበት ሕማማትን የቃልዓና። ስለዚ ፀጉርና ብመደብ ክንሕፀብ ይግባእ።
1: ብፍላይ ነዊሕ ፀጉሪ ዘለዎን ኣዋልድ ከንታ ክገብራ ግበአን?
0: ድሕሪ ፀጉረን ምሕፃበን ክንቅፅኦን እንተ ተኻኢሉ ከዓ ክቁነኖኦን ይምከር።
1: ንመላእ ነብስና ኮንኮቦርታ ጠቕሊሉ ዝርከብ ክፍሊ ኣካላትና ሞመን እዩ ዝበሃል?
0: ቆርበት።
1: ቆርበትና ብኸመይ ይረስሕ?
0: ብርሃፅ ንዝጓሓፍ ርስሓት ኣብ ግዚኡ ካብ ቆርበትና ሓፂብና እንተዚኣሊናዮ።
1: ነብስና እንተዘይተሓፂብና ኸ እንታይ ንኸውን?
0: እዋ ንምፍራይ ባክቴርያ ንቃላዕ፣ ኣብ ኣካላትና ከዓ ሕማቕ ሽታ ይፈጥር።
1: ስለዚ ፅሬት ነብስና ንምውሓዝታ ክንገብር ይግባእ።
0: ኣካላትና ኣብ ሳልስቲ ክንሕፀብ ይግባእ። ፅሩይ ክዳን እውን ክንክደን ኣለና።

ዝገርም እኮ እዩ። ኣብዚ ጥቃይ ኧረ ምሳይ ሓንቲ ገረብ ኣላ ከሎ ገና ከይበሰለት ዓይኒ በዚሕዎ። ኣነ ሓላዊ ኣይኮንኩን ኣፍቃሪ ተየ ጽበ ዘለኹ፣ ግን ድማ ዶንግያትን እያ። ምናልባት ዶ ንሳኸ ምስቶም ነዛ ገረብ ዝሕልው ትህሉ እንድዒ እንታይ እዮም ርኦምላ ዝረአዩ ረአዩ ኸ ዘይሓትዋ ሓንቲ እኳ ያታ መልስ ሕራይ ወይ እምቢ ሞንታይ ደኣሎም ዓቕላ ዘጽቡላ ፀዓዱ ጸለምቲ ሓሳዳትን መንቀኛታትን ናብኣ የቋምቱ ኣለዉ። እዛ ገረብ እዚኣ ውፃእ መዓት እያ ይብልዋ፣ ካብ ሓዊ እያ ተፈጢራ። ንሳቶም ግን ሓዊ ሒዞ መፈራርህ ኣሉ። ንሳ ንሓዊ ቀደም እያ ትፈልጦ፣ ብውሽጣስ ትስሕቖም ትህሉ እምበር ኣይፈለጡን እምበር ንወስታን ዳርባን እከይ ተግባራቶም ከም ዋልታ ኮይኖም ዝከላኸሉላ ደቀይ ትብሎም ኣለውዋ። ተቐነይቲ ብሙዚቃ ደርፊ ብድራማ ግጥሚ

0: እዛ ገረብና ኮስኮስታ ብዙሓት ሓለውታውን ብዙሓት ኢና እንታይ ኸትፍልዩነታ ንምንታይ እዮም ኩሎም ተጸባእታ ኾንንዋ ዝብህጉ?
1: ንዓይ ከም ዝመስለኒ እቶም ዝብህግዋ በዕላት ጉብዝ ገረብ ምዃና ስለ ዝፈልጡ እዮም። ቀለብ ዘየድልያ ብባሕሪ ዝተኸበት መሰጋገሪት ኣፍሪቃ ኤውሮጳ ኤስያ ምዃና ጠመት ብዚሓ እየ ዝብል ኣነ።
0: ሕራ እዞም ጎረቤት ከንታይ ኮይንና ኽብሉ እዮም? ብኣነሃባ ዝተኾመረ መዓር ክብርብሩ ተካል ዝሓድሩስ መጀመርታ ንሶም ገረብ ዘይኮኑ ክሳብ ማእስዮም ዝኣጎመ ዕምባባ ቕህሙ ፍሪኣ ምብፅሑ ኣፎማዮም ይዕጉ ዘንባሃቑ ሓደ ነገር ብሂገየልካ ክትምዞዕ ይከኣልዩ።
1: ብፍትወት እንተዝኸውንከ ፈቲናኩም ብሂግናኩም እንተዝኸውንከ ጸሊእካ ዲኻ ዋ ናይዚኦም እኮ ፍሉ እዩ። እናራስኻ እናጽነትካ መሬትን ገረብን ዓሳን ባሕርን ክትግብት ምፍታን ምስ ምንታይ ይቝጸር? ማንከ ክጽመሞ ይኽእል? እናቐተሉ መውስቦ ዝሓቱ ሕቱራት
0: እቲ ብግዳም ዘሎ ወፃእ ብዙርያ ገረብ ምስኦም ዘሎ ወይ ገረቡ ጸልዒ እዩ ዝመስሎም። ደቂ ገረብ ግን ኣብ ውሽጢ ይሃልዉ ወፃኢ ወትሩ ልቦም ዝገረቦም እዩ። ንምክንኻና እንታይ ከዘይገብሩ?
1: ብውሽጣውመት ንምስ ገረቦም ርክብ ኣለዎም። ሓንቲ መዓልቲ እኳ ብሕልናን ብመንፈስን ካብ ገረቦም ተፈልዮም ኣይፈልጡን እዮም። እዚ ዘይስቆሮም ጎደቦ ግን ገረቦም ጸሊኦም ቦታ ዝቐይሩ ይመስሎም። ልቦም ቦታ ብምቕያራ ዩ ዝምብልኒ። ንሶም ግን ከዳህልልዎም እዮም ዝፍትኑ።
0: መን እሞ ከይድህለል ኣሎ? እዚ ንመሬቱ ኣሕሊፉ ዘይህብ ምዕት ውላት በለጾምን ምትላሎም ዘይስቆሮ ኣይኮነን። ክብሩ ተተተንኪፉ ደሙ ዘይፈልሕ መሬቱ ተተደፊሩ ግዳም ጸኒ ኤርትራዊ የለን የለኒ ዓኸ።
1: ንዓይ ኮ ዝገርመኒ እቲ ተሓሳስቦኦም እዩ። ታሪክ ዘይምህሮም ባህማት ምዃኖም ይትረፍ። እዞም ኣብ ጎደቦ ዘለዉ ድንከ ሓሳብ ኣንቂሎም ዝፍክሩ ሲ ነቶም ሙሉእ ዘመናዊ ጽዋር ዘመናዊ ተሓሳስባ ዝነበሮም ኤሮጳውያኑን እኮ ዝመከተን ብጥራይ ኢዱ ገረበይ ዝበለን ህዝቢ ብኸመይ ክሓብልዎ ይፍትኑ ኣለዉ። እዚ ፍጹም ዕብዳንን ፍጹም ንዕቀትን እዩ። ንኺድ እሞ

0: ኣብ ደንደስ ሩባ ዝበቖለት ገረብ ብሕይወታ ምስ ሸዊታ ዝህርፍ ፍሩታ ተሓላዊት ኮይና ከም ብሌን ዓይኒ ሰብ ብረመጽህህን ቀዝሕህን ትሽንበብ ካብቲ ሩባን ሓጽብን ዝወፀ መንቅብ ናብ ኣይብል ጽግዕግዕ ይብዝሕ እቲ ቕንቁነውን ካብ መሬት ዝፈልሕ ናብ ኣይብል ኣብ ሱራ ይበጽሕ እቲ ብላዕሊ ዘሎ ምስ ደበና ማይ ተመሲሉ ይወድቆ ዝባል
1: ቀዝሒ ሩባ ብዳርባ ዝፈግእ ኣብ ደረታ እናበለ ጽግዕግዕ ከመይ ኢሉ እሞ ትልባ ኽረግእ ኣይረግአን ኣይሰኸነን ዘሎ ፍረኸርሳይንውንዋይ ዘሎ ጻውዒት ሃንቀውታ ንረባሕታ ጻውዒት ንደቃ ኸም ምሕፅንታ እቲ ሸዊታ ኸተውሕዞ በረኸታ ኸትምስመሶ ንሳ እውን ትጽበያ ዘላ
0: በዓልቲ ፍሩታን ጽላልም ብምዃን ሓንቲ ገረባው ልየዕ ምስ ብርትኳን እቲ ጸገማ ኣብ ኣፈጣጥራ እዩ ኣብ ደንደስ በቑል ኣብ ቀራና መንገዲ ወጠት በዚሕዋ ኸይተኣትዎ ዓዲ ገረብ እያ እግሪ የብላን እምበር መላገሰት እንዶ ጥር ኢላን ጸጥፊ ነብሳ ምውፀት እንዶ
1: ባህርኣ ግን ኣይፍቀደላን ተሓላዊት ኩን ኢሉዋ ትሕሎ ድማ ኣላ ሓለውታ ንዓኣ ዝተፈጥሩ ኣብ ሓዊ ኣብ ዛሕሊ ነጥሩ እዩ ዘሉ ባዕዲ የሰንብዱ ኣብ ባህሪ የኽብዱ ሓመድ ተማሲሎም ምእንቲ ሓመዶም እቲ ሓመዳ ካብ ሱራ ኸይስሑ ምስቲ ሓመድ ምስኣ የሕመድምዱ ስለዚ ሓመዳ ኣይሰዓወን ፍቕዱ

0: ምስጋና ብኽብርን ዝወደቑ ንሓለዋ ጽላል ዓድን ዝተዋድቑ መስዋእቶም ድኹዕ ነብሳ እዩ ብደመ ነብሶም ተጉላዕለ ብርሃፆም ጨብጭባ ተጉስዕ ይትረር ጉንዳ ይሰስን ጨንፈራ ሱራ ታሕቲ ገጹ ጠሚሩ የንብራ እታ ዘይትመሖ ገረብ ፋርስ ዝወለደት ሓየት ያሙ ብደቃ ትነየት
1: ንሳ ትወልዶም ሓለውታ እንቱራት ክንዮሰብ ዝኾኑ ፍጡራት ሓለውኦም እናተወራረሰ ሻቕላ ልቦም ሓንሳብ ከይደቀሰ ከም ብርዋዮም ንዘንትእለት ብዘይ ንሳ ኩሉ ኾንቲ እዩ ንሳ ምስተወሉ እዩ ንሱ ዝነብር ክብራ እንተተሓሊ ክብሩ ሉድ ዝኸብር እወ ክብራ እንተተሓሊ እዩ።

ሰባት ንኣጋጣሚታት ህይወት ከም መስርሕ ምዕባለ ኣብ ቀጻል ጉዕዞ ዘጋጥሙ ምሃርቲ ነገራት ቅምሶ መቐረትን ሕሰምን ዘካተቱ ተመክሮታት ገይሮም እዮም ዝነብርዎ። ዘጋጠመ ይጋጥም ብክንዲ ዝኾነ መጠን ኣበስኡ ኣይፀዓዱን። ካብ ዝኣተዎ ዓዘቕቲ ንክወፁ ብኣካል መንፈስን ሕልናን ምልኣት ዘለዎ ናይ ተበግሶ ስጉምቲ ይወስዱ። መጠን ድሌቶምን ሃቐንኦምን ፃዕሮም እቲ ዝደለይዎን ዘሓለንዎን ጋህዲ ይኸውን። ህይወት ናይ ተመክሮታት ቤት ትምህርቲ ምዃና ተተመሊሶም ብምርግጋፅ ተገረምቲ ፍጥረቶም ይኾኑ።

ክብሮም ርእሶም ይበሃል። ካብ ኣቦኡ ኣቶ ርእሶም ገብረ እግዚኣብሄር ኣዲኡ ወይዘሮ ገርግሽ ገብርሃንስ ብ1977 ዓ ም ኣብ ደቂ ኣምሓረ ተወሊዱ ናይ ቅድመ ትምህርቲ ኣብ ቤት ትምህርቲ ኣማኑኤል ዓሰብ ተማሂሩ ንቕርብ እዋን ምስ ስድርኡ ኣብ ኣዲስ ኣበባ ብምፅናሕ ድማ ናብ ዓሰብ ተመሊሱ ክሳብ ናይ ካልኣይ ደረጃ ቤት ትምህርቱ ኣብ ቤት ትምህርቲ ኢብራሂም ስልጣንን ወልደ ኣብ ወልደ ማርያምን ዛዜሞ ክብሮም ብናይ ኣቦኡ ሞያ ግዲ ተጸልዩ ካብ ንእስ

0: ነቱ ኣብ ሞያታት ኤሌክትሪሽያንን መካኒክን ክነጥፍ ጀሚሩ ጎን ጎን እዚ ሞያታት እውን ኣብ ኩዕሶ መርበብን ካልእ ስፖርታዊ ንጥፈታትን ይዋሳእ ምንባሩ ይገልጽ መንእሰይ ክብሮም ርእሶም ናይ ካልኣይ ደረጃ ትምህርቱ ምዛዘመ ሃገራዊ ግቡኡ ንምፍጻም ምስ ኣባላት ሳልሳይ ዙርያ ሃገራዊ ኣገልግሎት እዩ ተጸንቢሩ ክብሮም ግቡእ ናይ 6 ወርሒ ወታደራውን ፖለቲካውን ተዕሊም ድሕሪ ምዛሙ ናብ ሓይልታት እዩ ተመዲቡ ኣብ ሓይልታት ምስ ሞያ ሕክምና ብተግባር ዘላልዮ ናይ 2 ወርሒ ስልጠና ቀዳማይ ረድኤት ቀሲሙ ብመሰረት ዝወሰዶ ስልጠና ድማ ኣብ ኣሃድኡ ከም ሓኪም ጋንታ ንሓደ ዓመት ኣገልግሎት ፈጺሙ ናብ ስድርኡ ተመልሰ
1: ኣቦይ ኣነ ኩፅሰ ዝፈቱ ዝነበርኩ ኣካውንቲ ክምሃር ነስመራ ስደኒ ብሎ ነስመራ ተኸይድ ተምሃር ተባሂለ ኣስመራ መፅ ማለት 97 መወዳእታ ማለት እዩ ሻ ተማሂረ ኣካውንቲንግ ተማሂረ ማለት ኣበይ ነራ ታ ቤት ትምህርቲ ፕራይቬት ነይሩ እዚያ ኪዳነ ምህረት ኣብኣ ነራ ታ ቤት ትምህርቲ ኣብኣ ተማሂረ ፅቡቅ ሪዛልት ምፅአ ሽዑም ኣጋጣሚ 98 ጋሚት ምፅአ ኣሸም ከምቲ ኩሉ ቦታ ፈቲነ ኣብ 2 መዓልቲ ስራሓይ ጀሚረ ማለት እዩ ወደ 18 ስራሓይን ሰራሕ ኣለዎ ሽዑ ማለት እዩ ሽዑ እቲ 6 ወረ ምስ ሰራሕኩ ወራር መፅኡ ማለት እዩ ወራር ናይ ወያኔ መፅኡ ሕጂ መጀመርያ ክተት ዘይተባሃለ ናይ ልምዓት ተባሂልና ኣቲና ማለት እዩ ካብኣ ንሃዶይ ተመሊሰ ማለት እዩ ኣብ ሃዶይ እንደልማዓና ከለና ኣባ ድመ ስለያናትና ተጎዲኦምና ማለት ተሰውዮም ሽዑ ሽዑ እታያ ኩናት ጀሚራ ማለት እያ ሽዑ ንሕና ማጋጣ እንተሃዱ ዴዳ ነይረ ናብ ዴዳ ኣቲና ማለት እዩ
0: ኣብ 1998 ኣብ ልዕሊ ሃገርን ዝተኸፍተ ቁልዕ ወራር ኣባል ሳልሳይ ዙርያ ሃገራዊ ኣገልግሎት ክብሮም ገብረ እግዚኣብሄር ምስ ኩሎም ብፆቱ ናብ ሰራዊት ከቲቱ ኣብ ሰለስቲኡ ወራራ ድማ በቲ ኣቐዲሙ ዝተመክረሉ ሞያ ሕክምና ከም ሓኪም ሓይሊ ተመዲብ ይመኪቱ ኣብ ሕክምናዊ ንጥፈት ሂወት ብፆቱ ኣብ መድሓን ተፀሚዱ ንከሎ ኣብ ካልኣይ ወራር ብስኩጆ ኣርቢጂ ኣብ ታሕተዋይ ክፋል ሕቁኡ መውጋእቲ ኣጋጠሞ ካብዚ መጉዳእቲ ብግቡእ ሕክምና ክድሕንኪ ኢሉ ናብ ንቡር ስርሑ ተመልሰ ኣብ ሳልሳይ ወራር ድማ ብተመሳሳሊ ኣብ ግዜ ዘይሂብ ንጥፈት ሂወት ምድሓን ተፀሚዱ እናሃለወ ኣዝዩ ከቢድ መውጋእቲ ከም ዘጋጠሞ ይዘንቱ
1: ሳልሳይ ወራር ጀሚሩ ማለት እዩ ሳልሳይ ወራር ብባረንቱ ነርና ብማይወቃሕ ነርና ካብ ማይወቃሕ ንባረንቱ ኣዝድርና ካብ ባረንቱ ንኣይጋናኣቱ ማለት እዩ ሰናፈ ማለት እዩ ኣይጋናኣቱ ካብኡ እንዳዝለቕና እምባሴራ ኮፍ ንብል እምባሴራ ኣቲና ድሕሪኡ ብሴራ ብጫፍ ንባሕሪ ዝወስድ መንገዲ ናብኡ ንኸይድ ማለት እዩ ኣብኣይ ሓጅትያ ናተይ መውጋእቲ ትጅምር ዘላ ውጋእት ነይሮምንስ ንኦም ሓኪመ የወርድ ወረዱ ሰይደ ከም ኣጋጣሚ መዝገብና ኣይነበረናን እምኒ ነይሩ እቲ ቦታ ካካውሒ ኣብኡ ነርና ምሳና ድማ እዚኣ 60 ሚልዮን ንእሽተይ ሞርታር ኣላ ደይባ ነራ ብስንጭሮሳ ሕጂ እሳትጅምር ኦ ጠፊና ንብርሾ እሳትጅምር ከላ ፀላይ ድማ ንዓ ክረክብ ኢሉ ኩሉ ኩናት ገይርዎ ሓዊ ገይርዎ ሽ ኣብ ትሕት የዕሪፈ ከለዉ ሞርታር መፅ ዓሊባ ማለት እያ ፍርሰይ ትሕቲ ገረብ ነረ ሽዑከረኒ ሽዑ ደስትሮድ ኮይነ ማለት እዩ ኩሉ ሜሞር ጠፊዩ ማለት እዩ ከምቲ ዝብሉኒ ድሕር 2 መዓልቲ ድያ ወፂያ ገደ እዮም ዝብሉ ንሶም ናይ ዝክሮኒ ሽዑ ወ ከም እዮም ዝብሉኒ ሕጂ ሶም እዮም ዝዕሉኒ ወ ካብቲ መሃር ምትሕጂያ ናይ ፈልጦን እየ ትቦታ ድሕር ጠፍየ ዘለኹ ሽዑ እሶም እዮም ዝዕሉኒ ሕጂ ድሕር ዩ ካብኡ ናብ ሓሊበት ወሲዶምኒ ምክንያቱ ኣፍያ ይዛረብኒ ኩሉ ነገር ደሊት ገይረ ክዛረብ ኣይክእልኒ
0: በዚ ዳሕረ ወይ ማህረምቱ ኣብ ሳልሳይ ወራር ናይ

0: ምዝራብ ምብህሃል ከምኡ ድማ ናይ ምንቅስቓስ ክእለት እውን ዝኽሩን ኣጥፊዩ ንሽዱሽተ ኣዋርሕ መመላእታ ኣብ ትሕቲ ሕክምና መወከስ ሆስፒታል ሓሊበትን ብስድሩኡን እናተኣለየ በብቕሩብ ለውጢ ክምፅእ ጀመረ።
1: ሰባት ኤምቦልቸር ዝውርን ገሌቡን ድሃ እንዳማዕበለ መፅትን ኣሃው ኣፍኩ ድሃምፅ ግዛለ የብሉ ሓደ ነርስ ክብሮም ኣፅን ለካስ ክትመውት ያ ገለብላላ ኣነ ክመወቱ ይነስታ ኣምላኽ ፅሒፋ እጆ መወት እንደ ኩናት እንዲኣት ኣምፃለ ኢልዮ ኣምፂ ለይ ኣሃው ምስ ፈወትኩ መጀመርያ ኣማሃርኛ መፅ ድሓር ኮሚኒኬሽን ይጅመራሉ ክልተ ነርሳ ኣብ ምቸ ነረ ምሰን ረዳዳ ሰብ ምስከዳ ድማ ፅርምት ምድሪ ድሕሪኡ ድማ እንታይ ዓይነት ቋንቋ ዝዛረብሉ ዝገለ ህብል ጀሚረ ትግርኛ እዚ ሃው ቅይራ ከፅናዕለን ኢለ ድማ ሃው ፈይደ ማለት እዩ ድሕሪኡ ትግርኛ መፅ ድሕሪኡ እቲ ህወተይ ክዕርዮ ዝጅምር ስድራ መፅኦም ድሕሪኡ በቃ እግረይ ክተክል ይጅምር ኣለኹ ማለት እዩ ተፀጊያ ከይድ ከምዝ ቆልዓ ፀገፀገ እንዳሃወድኩ ፊዞትራፒ ከይደ ለውጢ እንዳምፀአ መፅኡ ማለት እዩ።
0: ኣብቲ እዋን እቲ ዓቐ ናይ መግሎቢን ኣካላቱ 7 ነይሩ ምስ ሓኪሙ እናተማኸረ ግቡእ ማእዛዊ ምግብን ምንቅስቓስን እናካየደ ጥዕንኡ ብምስትኽኻል ዳግም ክምሃር ከም ዘለዎ ንውሽጡ እመኖ ሂወት ጌና ቐጻሊ ምዃኑ ኣመነ።
1: ሜሞሪ ደም ተደምሲሱ ይልካ ስኮፍ ትብል የብልካ ክተማዕብሎ ኣለካ እቲ ፊዚካል ድማ መጀመርያ ክህልዎ ኣለዎ ኩሉ ነገር ክትገብር ኣለካ። ስለዚ ናብ ትምህርቲ ያቴ ብዙ ኤክሰርሳይዝ ሰርሕ ብዙ ሕጂ ኣብታ ሓኪም ሓሊበት 10 ምስኮነት ጅም ክሰርሕ ዶ ኢላ ሓትት ባእሳ ኤክሰርሳይዝ እንድሕር ሰሪሓ ትወድቕ ትኽእል እያ ኢሉ ኣይዳይብን ስኡስ ተጠንቂቀ ክሰርሕነ ምክንያቱ ክምዕብል ኣለዎ እቲ ኣካለይ ኩሉ ለሚሽ ሎምዚ ናይ ሎም እግሪ ኣይኮነን ከምዚ የማን ፀገም እንዳበለ የ ዘይድ ትእግሪ ድሃር ብናተ ውሳነ ከይደ ሓሊበት ጅም ከይደ ሰርሕ ጀሚረ ናርጋ ኣብ 3 ወርሒ ገለበለስ ሩይ ለውጡ መፅ እዩ ከም ኣጋጣሚ እቲ ዋና ጅም ነበረ እንዳኮርያ እዩ የማነ እዩ የማነ ፅቡቅ ተቢኒ ዋላ እተያ ኣይሮቢ ዝተስራሕና ነበረት ማ ፅቡቅ ጌራ ተቢላትኒ ሕጂ ሩይ ለውጢ መፅ ማለት እዩ ሕጂ እሱ እቲ ቅድም ስፖርተኛ ብምንባረይ ሓጋዘ ኮይኑ ማለት እዩ እንደገና በቃ ክፅዕር ክምሃር ክምዕብል ኣለኒ ዝብል ሓንጎል ነርኒ።
0: ሂወት ንኽብሮም ብብርክት ዝበሉ ኣካላውን ኣእምሮኣውን ሳዕቤናት ዝኽትሉ ሓደጋታት ይሕሊፋቶ ንሱ ስዩም ኣይበለን ኣይተሳዕረን ተስፋ ከይቆረፀ ካብ ዝወድቆ በብእብረ ንክትንስእ ዳግም ናብ ንቡር ንክምለስን ብእምነት ፃዕረ ድሕሪ ላዕለዋይ ሕክምና ዘሎን ሕወት ብፃዕሪ ዝስገር መስገደላት ኣብ ዓወት ከም ዘብፅሖ ኣሚኑ ብትውፊት ከይድዎ መንፈስ ሕልንኡ ብክሓውየ ዝብል ስለዝተቐንአ ፃዕርታቱ ካብ ዓወት ናብ ዝለዕለ ዓወታት ተሰጋገረ ክብሮም ኣብቲ ቦታ ጅም እናሰርሐን ከሎ ናይ ጂምናስቲክስ ኮርስ ክወስድ ጀመረ ኣብቲ ኮርስ ድማ ስንክልንኡ ከዓገቶ ልዕሉዕ ብቕዓት ብምምዝጋብ ወርቂ መዳልያ ተሸለመ። ስፖርት ኣካል መዓልታዊ ንጥፈታቱ ክሰርዖ ከም ዘለዎ ኣመነ።
1: ብጣዕሚ ኩሉ ኣካይዳስ ይዕር ካልእ ትረፍቲ ቀላል ነገር ማይንሰትያ ንበዓላስ ናተጠንቂቀ እየ ነው ሽዑ ብፍላይ እቲ 2-3 ዓመት ምሰብ ንክዛረቡን ቆጢቤ ዛርብ ነይሩ ሓደ ሰብ ንፍርቂ ሰዓት ከልሎ እተኮይነ እሞ ምስልትዮም ሰባት ድማ ካብ 2 ላዓሊ ክዓብ የብሎም ክበዝሕ የብሎም ንሰብ ሕጂ ንፍርቂ ሰዓት ንክዛረብ ሓንቲ መዓልቲ ኤክሰርሳይ ጥራሕ ሰራሕ ኣለኒ ድሕሪ ሱ ንፍርቂ መዓልቲ ንፍርቂ ሰዓት የዕቢለምሶም ንፍለ ማለት እዩ ኣእምሮ ድማ ኩሉ ግዜ እንታይ ይኸውን ኣለዎ ክሰርሕ ኣለዎ ምክንያቱ እንደ ፈኒሃዮ ነግድን ይካል ነገራት ጃምካቱ ጭናቅ ትርበሽ ገለመ ግን ኣብ ትምህርቲ ኣብ ገለመታት እንተርእቲ ካዮ ካልእ ፊልም ገዚያ ዘይኮንካስ እንዳ ሲኒማ ከደውን ኣቱ ነይረ ቀዳም ሰንበት ዝኸይድ ነይረ ምክንያቱ እቲ ቋንቋ ናተይ ንክምዕብል ማለት እዩ
2: በዚ ሌፍት ሳይድ እዩ ስካል ተሃሪሙ እዚ ፓሬታል ቦልድ ንበሃል ኣብዚ ላዕለዋይ ሽክና እዩ ተሃሪሙ ሕጂ ፀገማይ እንተሃሪምካ ከዓ ኩሉ ግዜ የማናይ ኢኻ እቲ ምልክት ዝረአቲ መልመስቲ ማለት እዩ ሕጂ እቲ የማናይ እግሩን የማናይ ኢዱን ብዝኽበደ ኣይክንቀሳቀሱ ኣይክእልኒ ማለት እዩ ስለዚ ደጊፍካ ከም ዝንቀሳቀስ ንገብሮ ነርና ማለት እዩ ድሓር ከምኡ እንዳበለ ግን እንዳበለ መወዳእታ ካብ ሕሊበት ወፅኡ ማሓባር ሒዱ ካብ ማሓባር ከዓ ምስ ወፀ ከዓ ናብ ገዛ መፅኡ ማለት እዩ ኣብ ገዛ ምሳና ኮይኑ እቲ ዝድለ ስድራ ቤታዊ ሓገዝ እንዳገበርናሉ ኩሉ እቲ ክማላሉ ዝኽእል ዓቕምና ማለት እዩ ብዓቕምና ዘብል ነገራት እንዳገበርና ድሓር ግን ተቐንዲ ንዑ ሓይሊ ዝኾነቶ ነገር ግን እንታይ እያ ከምዚ በዓለይ ክገብር ባህላ እዩ በዓለይ ዝኾነ ነገር ክገብረሉ ኣይደልዩን በዓለይ ዝብለካ ይሕይል ኖ በዓለይ ከምዚ በቃ ሓይሊ ኣለዎ ፍሉዩ ሕጂ እዚ እንታይ ገይርዎ ካልኣይ ከዓ ኣብቲ ናይ ስፖርት ናይ ቅድም ዝነበረ ታሪኹ ኣብቲ ስፖርት ፅቡቅ ባህሊ ስለ ዝነበሮ ፅቡቅ ልምዲ ስለ ዝነበሮ ኣታካ ከዓ ኢሚድትሊ ከዓ ነታ ስፖርት ነዚ ሓሳብ ምሰምፀ ናይ ባሓቂ የ ዝብለኪ ኣብ ስፖርት ዝሰርሖ ስራሕ ንድዒ ኣነ ከም ክብሮም ዝሰርሐ ሰብ ኦልሞስት ክንደይ ዓመት ክብለኪ ልዕሊ 20 ዓመት ይኸውን ስፖርት ዝሰርሐ ልዕሊ 20 ዓመት ከየቋረፀ ብሓያል ፃዕሪ ሰሪሑ ክብሮም ዝሕጂ ደለዎ ደረጃ ዝበፅሐ በቲ ናቱ ኣተሓስባን በቲ ናቱ ድሌትን በዚ ስፖርት ዝገበሮን ፃዕርን እዩ ስለዚ ሕጂ ቀደም ርኢኻዮ መጀመርያ ርኢኻዮ እቲ ዝነበሮም ሕጂ ክትሪዮን ሰማይ መሬትን ከምኡ ዝነበረ ኣይመስለካን ሕጂ
0: ክብሮም ኣብ ቀፃሊ ምዕባለን ዕቤትን ዝኣምን ኣዝዩ ሓያል ኩነተ ኣእምሮ ዝውንን ተቓላሳ እዩ ኣቐዲሙ ዝነበረ ፍልጠትን ተመክሮን ብሰንኪቲ ዘጋጠሞ ማሃረምቲ ካብ ኣእምርኡ ጠፊኡ እዩ ነዚ ንምትካእ ድማ ካብተን ዝወሃብኦ ወርሓዊ ደመዙ ብስድርኣ እውን እናተሓገዘ ንምዕባለን ዕቤቱን ዝሕግዞ ስልጠናታት ንክወስድ ኣብ ዝተፈላለዩ ትካላት ንስልጠና ገንዘብ ወፃኢ ይገብር ብፃዕሩ ድማ ሓደስቲ ሞያታት ከም ኤዲቲንግ ግራፊክስ ንደረቕ ተንቀሳቐስን ናይ ምስኣል ሞያታት ቀሲሙ ንገዛእ ርእሱ ተወሰኽቲ ናይ ሸቕሊ ዕድላት ክፈጥረላን ገዛእ ርእሱ ብቁጠባ ክሕግዘን ክኢል እዩ

0: ክብሮም ኣብዚ ሕጂ እዋን ውህሉል ተመክሮ ሂወቱ ኣብ ጅምናዝየም ብዝተፈላለዩ ኣካላዊ ፀገማት ንዝፅገሙ ሰባት ኣብ ምሕጋዝ ሞያዊ ዝኾነ ፃዕርታት ኣብ ምክያድ ተፀሚሩ ይርከብ።
1: ኣነ ወልዱ ተስፋ ማርያም ይበሃል። ኣብዚ ካብ ዝሰርሕ ዳርጋ 2 ዓመት ንፈረቓን ገይረ ኣለኹ። 2 ዓመት ንፈረቓን ክገብር ከለኹ ናይ ሓቂ ሓኪም ረኺበ ሰብ ረኺበ እምበለ መጀመርያ ተትርእኒ ኣፈይ ብዙሕ ወልጋዝ ነይሩ ኣይሰርሕ ነይሩ እግረይ ኩሉ ኣይሰርሕ ነይሩ እዚ ደይራዮ ኣይሰርሕ ነይሩ ሕጂ ከምዚ ክገብር ዝገበረኒ ክብሮም እዩ። ክብሮም ናይ ሓቂ እሱ ተፀጊሙስ ሃውዩስ ንኣና መድህን ኮይኑና ናይ ሓቂ። ስለዚ ኣነ መቼም እዚ ሰርሓ ስፖርት ኣነት ሂወተ እያ መሊሱኒ ኣሎ። ናይ ሓቂ ክብሮም ናይ ሓቂ ንሓቂ ሓኪም እዩ። ሓኪም ክብለ ከሎ ናይ እዚያ ናይ እግሪ ሕጂላይ እግረይ ከመይ ከም ኣይሰርሐ ነይሩ ላይ ኢደይ ከመይ ነሩ ኣይሰርሐ ነይሩ ይሰርሓሉ ሕጂ ክብሮም እዩ ኣብዚ ደረጃ ኣብፅሕኒ። እዚ ናተይ እስትሮክ እዩ ሓሚመ እስትሮክ ክሓምም ከለኹ ናይ ሓቂ ትእግስ የድል እዩ ንእሽተይ ነገር እዩ ዝሃረቀካ እዚ ኩሉ ክንዳሃረቅና ክንዛረቦ ንክብሮም ፍፁም ደስ ካብ ዝብለክ ኣይሓርቀን እዩ። እሱ በሊ ካባና ንላዕሊ ሕሙም ግን ንኣና ተፃዊሩ ናይ ሓቂ እዚ ደረጃ ዘብፅሐና እሱ
2: ሽመ ዮናታን ዘይምከየድ ባል ዕድሜ ከዓ 15 ማለት እዩ መጀመርታ ካብ

0: ሳደን ታሕቲ ጠጠው ኢሉ ማለት እዩ ብሃንደበት ብድንገት ፓራላይዝ ኮይኑ ማለት እዩ ሽዑ ቀስ ብቀስ ፊዚዮትራፒ እናሰራሕኩ ኣብ ውረታውን ሕክምና እናተከታተልኩ እንዳወዱ ብላዋላ እናሰራሕኩ ገለ ኣብ ፅቡቅ ኩነታት ብክልተ ምርኩስ የረ ይንቀሳቀስ ነ ኣብዚ ምስ መፃፋ ዝያዳ ምሻለኪ ክብሮም ኩሉ ነገር ተሓጋጊዝኒ ተምወዱ ተሓባቢሩ ገለ መን ኣብ ደረጃ ኣብ ዘለኹ እዚ ደረጃ ክበፅሕካ ሓጊዝኒ ማለት እዩ ልዕሊቲ ኣካላትካ ቅድም ንምወራልካ እዩ ትሰርሕ ሞራልካ ተታኒፁ ግድን ኣካላትካ ክህነፂ ድብላ ተሓሳስባ ስለለ ብጣዕሚ እዩ በቃ ከም ነብሱ ከም ወዱ ገይሩ እዩ ድሬካ ከም ድሌተይ ክንቀሳቀስ በግረይ ማለት እዩ ምስ መሳተይ ክጎይ የለ ምሳደኪ ብዙሕ ነገር ኣብ ሂወተይ ስናዓይስ ብዙሕ ነገር እየድ ልክ ከም ወላድየ ኢለ ክጎልፆ ዝክእል ሰብ ኢና ይኹ
1: ንፉዕ ሰብ እዩ ካብ ኩሉ ከዓ እቲ ዘገርመካ ንሕጂ ብዙሕ ስንክልና ነይርዎ ናይ ርእሲ ንኡ ንነብሱ ሕውይስ ንካልኦት ከዓ ክውነና ኣለዉ ማለት እዩ ነዚ ክብሮም ብጣዕሚ ንፉዕ እዩ ካብ ኩሉ ከዓ ነዞም ስትሮክ ነዞም ገለ ዝሰንከሉ ነዞም ምንቅስኣስኡ ዊልቸር ከይተረፈ ሒዞም ዝመፁስ ኣተሲ እዩ ዝስርሑ ስለዚ ፅቡቅ ንፉዕ ሰራሕተኛ ምዃኑ ምስክርኒ መጀመርታ ዝተሃረመሉ እንደ ዝፈልጦ ነይሩ ከም ሰብ ሕማቅ እዩ ነይሩ ብእዳው ለሚሱ ነይሩ እጋሩ ክኸይድ ከሎ ሰንከልከል እዩ ዝብል ነይሩ ሰብ ኮይኑ ሲ ክሰርሕ ኢልካ ይትፅበአና ኣብዚ ሕጂ ዘለዎ ግን ብኩሉ ነብሱ ክኢሉስ ንካልኦት ከማ ንምህር ኣሎ

0: ክብሮም ርእሶም ንልዕሊ 20 ዓመታት ካብ ጅማ ይተፈለየን ካብ 222 እናትሒዙ ድማ ክብሮም ኣብ ጅምናዝየም ሃገራዊ ማሕበር ሓርበኛታትን ስንኩላን ኩናት ኤርትራ ከም መምህር ኮይኑ ይሰርሕ ኣሎ ኣብ ትሕቲ ዝኾነ ኩነት ተስፋ ናይ ምቕራፅ ስምዒት ኣይስምዖን እኳ ደኣ ናቱ ተስፋ ካብኡ ሓሊፉ ንካልኦት ኣብነት ፅንዓትን ፃዕርን ኮይኑ ካብ ዘጋጥሞም ጥዕናዊ ፀገማት ንምንጋፍ ብርኡ ይሕግዝ ኣሎ ንሱ ብወገኑ ዝሕግዞም ሰባት ጥዕና ረኺቦም ናይ ህወት ለውጢ ከምፅኡ ክዕዘብ ካብቲ ፍሉይ ዕግበት ዝፈጥረሉ ምዃኑ እዩ ዘረድእ
1: መጀመርያ ኩናት ሰለስትኡ ክሕልፍ ከሎ ማዓስያ ዝስዋኢለስ ዝንበየሉ ነገርዋን ነይሩ ኣነስ ዕድለኛ ኮይነስ እነብር ኣለኹ ማለት የሽ ስለዚ ሓንቲ ኮሚደስ ክስማዕስ ሓሲብዮ ናይብል ክሳብ ሎም ማዓንቲ እውን ዝተሃረምኩ ኮይኑ ናይ ስማዕኒኒ ከምቲ ሰብ ዝገብሮ ዝገብር ምክንያቱ እቲ ፊዚካል መፂ ኣሎ እቲ ሓንጎለይ ድማ ላዓለ ኮይኑ ኣሎ እዚ ድማ ምንታይ ክተርግኦ ኣለካ እቲ ሓንጎልካ በዓልካ ብትያ ዘላ ትካ ናው ሰልዳ ይኮን ወዲ ሰብ ክመሃር ኣለዎ ከማዕብሉ ኣለዎ ቻው ንዑ እንደራ ማዕቢልካዮ እቲ ብሩህ ተስፋ ኣለወካ ማለት እዩ

0: መፅናዕቲ እናገበርካ ክደፍኣሉ ተስፋ ገብር።
1: ኣቶ ተስፋይ ግርማይ ኣብ መወዳእታ ባህላዊ ውርሻታት ንምብርባርን መበቆላውነቱ ሒዙ ናብ ወለዶታት ንምስግጋርን ተበጋጊሱ ዘሎ ንጥፈታት ክድፍኣሉ ፀዊዑ። ንግደት ኣቡነ ኣንበስ ዘራእቲ ኣብ ደረጃ ምውላድን ምሽዋትን በፂሑ ሓረስታይ ምህርቱ ክቐምስ ብተስፋ ኣብ ዝፅበየሉ ወቕቲ ዝካየድ ፅምብል።
2: ኣብ ንኡስ ዞባ ናቕፋ ካብ ብመፋርቕ ወር ሓምለ ጀሚሩ ሰፊሕ ነጥፈታት ምዕቃብ ማይን ሓመድን መፅጋን ዘላታትን ከትርታትን ከምኡውን ምኩዓት ጎዳጉድን ምትካል ፈልስታትን ዘጠቓልል ሰፊሕ ወፍራታት ይካየዳሎም። ኣብቲ ልምዓታዊ ንጥፈት መዓልታዊ ኣስታት 400 ጉልበት ሰብ ይሳተፍ ከም ዘሎ ወኪል ኤሪና ሓቢሮም። ነቲ ስራሕ ዝከታተሉ ዘለዉ ክኢላታት ሕርሻ እቲ ቐንዲ ዕላማ ምዕቃብ ማይን ሓመድን ከም ዝኾነን ስነ ፍጠታዊ ሜላታት ዝተኸተለ ምዃኑን ብምጥቃስ ህዝቢ ንዘረኣየ ዘሎ ልዑል ተሳትፎ መጒሶም። ቤት ፅሕፈት ሃማማት ኣብ ኖዞባ ኣፍ ዓበት ብቴክኖሎጂ ኮምፒውተርን ቀዳማይ ረድኤትን ዘሰልጠኖም ልዕሊ 50 ተምሃሮ ብ12 መስከረም ተመሪቖም። ኣብቲ ንሰለስተ ኣዋርሒ ዝተዋህበ ስልጠና ካብ ዝተሳተፉ እተን 24 ደቂ ኣንስትዮ ምዃንን ዝሓበረ ሓላፊ ቤት ፅሕፈት ሃማማት ኣቶ ሙሳ መሓመድ ስዒድ ኣስታ 75 መንእስያት ኣብ ምምሕዳር ከባቢ ቅላመት ተመሳሳሊ ስልጠና ይቐስሙ ከም ዘለዉ ገሊጹ። ኣመሓዳሪ ኖዞባ ኣፍ ዓበት ኣቶ ኣሕመድ መሓመድ ኑር ረጀብ ድማ ንዝተኻየደ ስልጠናን ኣብ መፃእን ወፃኢ ዝነብሩ ዜጋታትን ንቤት ፅሕፈት ሃማማት ዝገብርዎ ንዋታዊ ሓገዝን ድሕሪ ምስጋን ሰልጠንቲ ንዝቐሰምዎ ሞያ ብግብራዊ ስራሕ ከማዕብልዎ ተላብዮም። ዝስዕብ ዜና ሃገራት ወፃኢ እዮም። ዜና ወፃኢ ኣብ ማሊ ኣብ ዝሓለፈ ሳልስቲ ብዝተኻየደ ሽበራዊ መጥቃዕትታት ብውሕዱ 50 ወተሃድራት ተሃገር ከም እተቐትሉ ማዕከናት ዜና ቀሊሐን። እቲ ኣብ ማእከላይ ሸነኽ ማሊ ኣብ ዝርከብ ማዓስከር ዝተፈፀመ መጥቃዕትታት ኣብ ዝሓለፈ ቀረባ ዓመታት ኣብ ልዕሊ ሰራዊት ተሃገር ካብ ዝተፈፀመ ዝዓበየ ሰብዊ ክሳራ ዘውረደ ምዃኑ ፀብጻባት ሓቢሮም። ምስ ኣልቃዒዳ ምትሕሓዝ ከም ዘለዎም ዝተገልፁ ሽበራውያን ሓላፍነት ናይቲ መጥቃዕቲ ወሲዶምሉ ኣለዉ። ድሕሪ ትፍፀመ ሰራዊት ማሊ ኣብ ልዕሊ ቶም ሽበራውያን ብደብዳብ ነፈርቲ ዝተሰነየ ሰፊሕ ስርሒት ከም ዘካየደን ከቢድ ሰብኣውን ንዋታውን ክሳራ ከም ዘውረደን ኣፍሊጦም። ኣብዚ እዋን እዚ ኣብ ሃገራት ምዕራብ ኣፍሪቃ ብሓፈሻም ኣብ ማሊ፣ ኒጀርን ቡርኪና ፋሶን ድማ ብፍላይ ዝፍፀም ሽበራዊ ተርእዮታት ወሲኹ ከም ዘሎ ዝፍለጥ ኮይኑ እቲ ተግባራት ኢድ ግዳማውያን ወገናት ከም ዘለዎ እዩ ዝእመት ዘሎም። ፈረንሳ ኣብ ውሽጣዊ ጉዳያተን ምትእትታው ትገብር ከም ዘላ ማሊ፣ ኒጀርን ቡርኪና ፋሶን ክወቐሳ ምፅናሐን ኣይርስዓን። ኣሜሪካ ኣብ ጠፈር ኣፅዋር ከም ዘዋድደት ንፈለማ እዋን ተኣሚና። እቲ ኣፅዋር ፀጥታ ሃገሩ ብሓፈሻ ፀጥታ ጠፈራዊ ንጥፈታት ድማ ብፍላይ ንምውሓዝ ሓጋዝ ምዃኑ ሓይሊ ኣየር ኣሜሪካ ሓቢሩሎም። ይኹን እምበር ንዓይነታት እቲ ኣፅዋርን ኣበየናይ ቀፅላ ጠፈር ከም እተዋደደን ዝገልፅ ዝርዝር ሓበሬታ ዛጊት የለን። ኣሜሪካ ኣብ 2019 ሓድሽ ኣሃዱ ጠፈር ሙቓማ ዝፍለጥ ኮይኑ እዚ ተዋዲዱ ዝበሃል ዘሎ ኣፅዋር ኣካል ናቱ ምዃኑ እዩ ዝጥቀስ። እዚ ከምዚ ኢሉ እንከሎ እቲ ወተሃደራዊ ስጉምቲ ኣብ 1967 ዝተበፅሐ ኣብ ጠፈር ኣዕነቱ ኣፅዋር ንምውዳድ ዝገድእ ኣህጉራዊ ውዕል ብኣሉታ ክፀርቦ ከም ዝኽእል ተንተንቲ ይእምቶም። ሩስያን ዩክሬንን ኣብ ትሕቲ ቅርፂ ፀዓት ዘካይድኦ ሕድሕዳዊ መጥቃዕትታት ከቋርፃ ከም እተረዳድኣ ፕሬዚደንት ዶናልድ ትራምፕ ሓቢሮም። ኣብ ልዕሊ እቶም ትካላት ዝካየድ ዘሎ ሕድሕዳዊ መጥቃዕትታት ኣብ ናህሪ ዋጋ ነዳዲ ርኡይ ፅልዋ ከም ዝገበረ ዝጠቐሰ ፕሬዚደንት ትራምፕ ክልቴን ሃገራት ዝወስዶ ስጉምቲ ሞጊሶም። ይኹን እምበር ፕሬዚደንት ቭላድሚር ፑቲን ኣብ ልዕሊ ትካላት ፀዓት ዩክሬን ዝካየድ ዘሎ መጥቃዕትታት ቅድሚ ወቕቲ ሓጋይ ከም ዘይቋርፅ ይገልፅ ስለ ዘሎ እቲ ተበፂሑ ዝበሃል ዘሎ ስምምዕ ውፅኢታዊ ክኸውን ከም ዘይክእል ይእመታሎም። ሩስያን ዩክሬንን ብፍላይ ካብ ዝሓለፈ ኣዋርሕ ኣብ ልዕሊ ትካላት ፀዓት ዘካይዶም መጥቃዕትታት ኣስፊሕንኦ ከም ዘለዎ እዮም ነቲ ኩነታት ብቐረባ ዝከታተሉ ወገናት ዝጠቕሶም። ፈረንሳን ኢራቅን ኣብ ሓያሎ ፅላታት ብሓባር ክሰርሓ ዝኽእለን ስምምዓት ተፈራሪመን። እቲ ስምምዓት ዝተበፅሐ ቀዳማይ ሚኒስተር ኢራቅ ዓሊ ኣልዛዩዲ ትማሊ 14 መስከረም ምስ ፕሬዚደንት ኢማኑኤል ማክሮን ኣብ ከተማ ፓሪስ ኣብ ዘካየድዎ ርክብ እዮም። ክልቲኦም ሃገራት ኣብ ምምዕባል ፅላታት ምክልኻል ፀጥታ ፀዓት መጓዓዝያን ትሕቲ ቅርፅን ክተሓጋገዛ ምዃንን ኣብቲ ርክብ ኣፍሊጦም። ከም ኣካል እቲ ስምምዕ ፈረንሳ ኣብ ምንፋዕ ሓይሊ ኣየር ኢራቅ ከም እትተሓጋገዝ እውን ገሊጻ ኣላ። ተግባራት ስምምዓት

ኣብ ቀረባ ግዜ ከም ዝጅምርን ክልቲአን ሃገራት ሓቢረን ዘለዋ። ህዝባዊት ሪፓብሊክ ቻይናን ህንድን ዝምድንአን ንምንፋዕ ዝኽእለን ብርክት ዝበለ ስምምዓት ከም ዝኸተመ ሓቢረን። እቲ ስምምዓት ፕሬዚደንት ሺ ጂንፒንግ ቀዳማይ ሚኒስትር ናሬንዲራ ሞድን ጎኒ ጎኒ እቲ ብ12 13 መስከረም ኣብ ከተማ ኒው ደህሊ ዝተካየደ ዓመታዊ ዋዕላ መራሕቲ ብሪክስ ኣብ ዘካየድዎ ርክብ ተበፂሖም። ክልቲኦም መራሕቲ ሃገራቶም ኣብ ምምዕባል ቁጠባ ቴክኖሎጂ ብሓፈሻ ሰብ ሰርሑ ብልሒ ድማ ብፍላይ ዝፀንሐን ምትሕብባር ንምስፋሕ ክሰርሓ ምዃነን ኣፍሊጦም። ብዘይካዚ ቻይናን ህንድን መጠን ወፍሪ ብዓይነትን መጠን ንምስፋሕን ኣብ መንጎኦን ዘሎ ደባዊ ጉዳይ ብዘተ ንምዕራፍን ከም እተረዳድኣ ገሊፀን። እዚ ከምዚ ኢሉ እንከሎ ክልቲአን ሃገራት ቁጠባዊ ውድብ ብሪክስ ንምምዕባል ኣበርክቶን ከም ዘዕዝዛውና ነፂራን። ፕሬዚደንት ሺ ጂንፒንግ ኣብ ህንዲ ምብፃሕ ክፍፅም ኣብ ውሽጢ 7 ዓመታት እዚ ናይ ፈለማ እዋን እዮም። ኣይቨሪ ኮስትን ሪፓብሊክ ጊንን ምድንፋዕ ዲፕሎማስያዊ ቀጠባውን ፀጥታውን ዝምድና ኣብ ዝርከብዎም ሓያሎ ፅላታት ብሓባር ክሰርሓ ምዃነን ሓቢረን። መራሕቲ ክልቲአን ሃገራት ብ13 መስከረም ኣብ ከተማ ኣቢጃን ኣይቨሪ ኮስት ኣብ ዘካየድዎ ዝርረብዮም ኣብቲ ስምምዕ በፂሖም። ብመሰረት ስምምዕ ፀጥታ ብምውሓስ ኣንጻር ሽበራ ሓበራዊ ወፍሪ ከካይዳ ንትግባርኡ ድማ ፀጥታውን ወተሃደራውን ሓበሬታ ብስሩዕ ክለዋወጣ የን። ብዘይካዚ ኣብ ዶባተን ዝካየድ ዘይሕጋዊ ዕደና ማዕድናት ንምምካት ከምዝተሓጋገዛ እውን ኣነፂረን ኣለዋ። እዚ ከምዚ ኢሉ እንከሎ ኣይቨሪ ኮስትን ሪፓብሊክ ጊንን ቁጠባ ንምምዕባል ንግዳዊ ምልዋጥ ከስፋሓ ዲፕሎማስያዊ ዝምድነ ንምድንፋዕ ድማ ስሩዕ ናይ ምምክኻር ርክብ ከካይዳ ምዃነን ገሊፀን ኣለዋ። ሩስያ ዘቤታዊ ዕዳጋ ከተረጋግእ ሰደድ ናፍታ ደው ንምባል ዝወሰደቶ ስጉምቲ ንዘይተወሰነ ግዜ ከም ዝቕፅል ኣነፂራ። ኣብ ዞባ ማእከላይ ምብራቅ ተፈጢሩ ብዘሎ ወተሃደራውን ፀጥታውን ቅልውላው ዝሰዓበ ሕፅረት ነዳዲ እናኸረረ ይመፅእ ከም ዘሎ ዝገለፀ ሚኒስትሪ ጉዳያት ወፃእ ሩስያ እቲ ወርሓዊ ክናዋሕ ዝፀንሐ ሰደድ ናፍታ ደው ናይ ምባዝ ስጉምቲ ንዝተናውሐ ግዜ ከም ዝቕፅል ከም ዝኽእል ኣሚትሎም። ዩክሬን ኣብ ልዕሊ ትካላት ነዳዲ ሩስያ እተካይዶ ዘላ መጥቃዕትታት እውን ምክንያት ናይቲ ዝተወስደ ስጉምቲ ክኸውን ከም ዝኽእል ይጥቀሳሎም። ሩስያ ኣብ ሰደድ ናፍታ ብዝገበረቶ እገዳም ቱርክን ብራዚልን ዝርከበአን መሻርክታ ብኣሉታ ከም እተፀልዋ ፀብጻባት የረድኦም። ሩስያ ኣቐዲማ ሰደድ ንነፈርቲ ዘገልግል ነዳዲ ከም ዘወንዘፈቶ ምሕባራ ዝዝከር እዮም። ዜና ንምዝዛም ቀንዲ ነጥብታት ደግመልኩም። ባህላውን ማሕበራውን ፅምብላትና ወግዑን ክብሩን ዓቂቡ ናብ ወለዶታት ንኸመሓላለፍ ብዕድብ ክስራሕ ፀውዒት ቀሪቦም። ኣብ ናቕፋ ሰፊሕ ወፈራታት ምዕቃብ ማይን ሓመድን ይካየዳሎም። ኣብ ንኡዞባ ኣፍ ዓበት ብሞያ ዝሰልጠኑ ልዕሊ 50 ተምሃሮ ተመሪቖም። ኣብ ማሊ ብዝተኻየደ ሽበራዊ መጥቃዕትታት ብውሕዱ 50 ወተሃደራት ከም እተቐትሉ ተገሊጾም። ኣሜሪካ ኣብ ጠፈር ኣፅዋር ከም ዘዋደደት ንፈለማ እዋን ተኣሚና። ሩስያን ዩክሬንን ኣብ ትሕቲ ቅርፂ ፀዓት ዘካይዶም መጥቃዕትታት ከቋርፃ ከም እተረዳድኣ ተገሊጾም። ዜና ተዛዚሙሎ ብሩኽ መዓልቲ።

0: ፀገም ከመይ ፀኒሖም ዝኸድኩም ተዓዘብቲ እዚ መደብ እዚ ብምክንያት መበል 50 ዓመት ፅኽሪ መምስራት ቤት ትምህርቲ ሰውራ ኣጋጣሚ ምግባር ነካይዶ ዘለና ኢና። ንሎሚ ድማ ካብ መስረቲ ሓደ ዝኾነ ኣቶ ጴጥሮስ ሃይለማርያም ሒዝናልኩም ቀሪብና ኣለና። ኣቶ ጴጥሮስ ዕድሜና ክቢርካ ንትበና ሓበሬታ ኣዲመ ስመይ ምስም ተዓዘብቲ ንምስክንካ ከም ዝተቐስኮ ምክንያት መበል 50 ዓመት ዝኽሪ ምስራት ቤት ትምህርቲ ሰውራ ኢና ሒዝናዮ ቅሪብና ዘለና እሞ ህዝባዊ ግንባር ካብ ፈለማ ኣብ መዳይ ትምህርቲ ዝነበሮ ተሓሳስባ ወይ ፍልስፍና ከመይ ዝበለ እዩ ነይሩ ብዝብል ሕቶና ንጅምር።
1: ህዝባዊ ሓይልታት ኣብቲ ሽዑ እዋን ሰፊሕ ዝኾነ ኣርኣያ ብዛዕባ ትምህርቲ ከም ዝነበሮ ዘለኒ መረዳእታ እዚ ከዓ ኣብ እምነት ናይቲ ውድብ ካልእ ከዓ ኣብ ተመክሮ ናይ ሰውራ ምስ ተመርኮሰ እዩ። ኣብዚ ተጋድሎ ሓርነት ኤርትራ ብቲ ዳሕራይ እዋናት ብዙሕ ሕንፍሽፍሽ መፅኡ ኣብ ውሽጢ ኮንካ ንምእራም ዝተገብረ ፃዕሪ ምስ በሸለ ከዓ ህዝባዊ ሓይልታት ከም ዝተፈለየ ኩልና ንፈልጥ ገለ ካብቲ ፀገማት ኣብኡ ዝነበረ ሽዑ ኣፈላላይ ብሃይማኖት ብቀቢላ ብኣውራጃ ገለ እናግበርካ ነቲ ተጋዳላይ ነቲ ህዝቢ ምምቕቓላት ነይሩ። እዚ እቶም ሽዑብ ስልጣን ዝነበሩ ስልጣኖም ክናውሑ ኢሎም ዝገበሩ እዮም። ነዚ ክገብሩ ዕድል ካብ ዝሃቦም ሓደ ነገራት እቲ ትሑት ደረጃ ንቕሓት ናይ ህዝብን ናይ ተጋደልትን ሓደ ካብኡ ከዓ መብዛሕትኡ ህዝብና መሃይም ነይሩ። ኣብቶም ንገድሊ ዝወፁ ነበሩ እውን መሃይምነት ብዙሕ ነይሩ እዩ። ስለዚ ካብዚ ካብ ተመክሮ ሕጂ ሓደ እቲ ሰውራ ክዕወት እንተኮይኑ ህዝቢ ክንቕቅሓሎ ተጋደልቲ ክነቕሑሎም ወላቲ ጭርሑ ናይቲ ውድብ ቀንዲ ዝነበረ ሓፋሽ ይንቃሕ ይወደብ ይተዓጠቕ እንዲ ከይንቃሕካዮ ነቲ ሓፋሽ እዚ ሰውራ ክዕወት ኢልካ ክሕሰብ ኣይከኣልኒ። እዚ ሓደ ኣካል ናይቲ ምንቃሕ ናይ ሓፋሽ ህዝቢ ኹን ወላ ናይ ተጋዳላይ ከዓ ትምህርቲ መሃይም ድሕሪ ኮይኑ ብዙሕ ተነቃቅሖ ኣፀጋሚ እዩ። ድሕሪ ካብ መሃይምነት ነፃ ውፅኢካያ ግን እቲ ዝድለ ዘሎ ንቕሓት ንክሰርፅ ምቹእ ኩነታት ይፈጥር ማለት እዩ። እዚ ሕጂ ካብቲ ተመክሮ በቲ ሓደ ካእቲ ፍልስፍና ናይቲ ውድብ ናቲ ፖለቲካዊ መርገፂ ከዓ ከምዚ ዝበልናዮ ሓፋሽ ክነቃሕ ኣለዎ ክነቅሕቲ ኮይኑ ክምሃር ኣለዎ ማለት እዩ። ስለዚ ትምህርቲ ሲ ናይ ግድን ንዓወት ናይ ተሰውራ የድሊ ዳሕራይ ተሰውራ ክልተ ዕላማታት እዩ ነይርዎ። ናፅነት ምውፃእ ንሓዋሩ ከዓ ሓደ ምዕቡል ዝኾነ ራህዋ ዘለዎ ካብ ድኽነት ካብ ድንቁርና ነፃ ዝኾነ ሕብረተሰብ ምህናፅ እንዲ እዚ ክትገብር ትኾንካ ከዓ ብዘይ ትምህርቲ ይኸውን እዩ። ተምሃሪ ዓቕሚ ክህልወካ ኣሎ እቲ ሃገር ብትምህርቲ ኣብ ልዕሊ ዝበለ ደረጃ ክትከይድ ኣለዋ። ስለዚ ነዚ እውን ኣሚትካ ክኸውን ኣለዎ ነዚ ክልተ ዕላማታት ክወቅዕ ተኮይኑ ተሰውራ ዝብሎ ተሓሳስባ ከም ዝነበሩ እየ ዝርዳእ።
0: ኣራይ ፅቡቅ። ስለዚ ቤት ትምህርቲ ሰውራ ክጅምር እንከሎ ቅድሚ ምድላዋት እንታይ ተገይሩ ነይሩ? እንታይ ምድሆታት ከ ነይርዎ?
1: እቲ ቤት ትምህርቲ ሰውራ ክጅመር ዝደረኸ ኩነታት ነይሩ እዩ። ሓደ ብመሰረቱ እቲ ንብሎ ዘለና እምነት እዩ። ህዝቢ ክመሃር ኣለዎ። ህዝቢ ተዘይተማሂሩ እቲ ዓወት ናይ ሰውራ ኹን ምዕባለ ናይ ሕብረተሰብ ኣዝዩ ንድሕሪ ዝጎትት ነገር ክኸውን እዩ ዝብል እዩ። ካልእ ግን ሓደ ሓደ ግብራውያን ዝኾኑ ብድሆታት ካ መፅኦም ኣብዚ ሰብዓታት ፀላኢ ኣብ ልዕሊ ህዝቢ ብፍላይ ናይ ቆላታት ህዝቢ ዘስካሕክ ኣርሜናዊ ግፍዕታት ይገብር ነይሩ። ዓድታት የቃፅል ኣብኡ ዝነበሩ ህዝቢ ፋሕፋሕ ከም ዝብሉ ገብር ብዙሕ ሰብ ቀትል ስለ ዝነበረ ብዙሓት ዓድታት በዚ ከባቢ ጋሽዋርካ በዓል ሃዘሞ እዚ ከባቢ በዓል ባፅዕ በዓል መረሚ ብዙሕ ግፍዕታት ስለ ዝገበረ ብዙሕ ህዝቢ ዓዱ ገዲፉ ክስደት ተገዲዱ እዩ። ብዙሕ ህዝቢ ንሱዳን ዝኣተወ ነይሩ፣ ኣብ ካልእ ቦታታት ዝኸደ ነይሩ። ገለ ክፋል ካብቶም ዝተዛናበሉ ከዓ ናብ ህዝባዊ ሓይልታት ክዕቀቡ መፅኦም። ኣብቲ ደጀም ቦታ ህዝባዊ ሓይልታት ሽዑ ዝነበሩ ዓቕሚ ድሩት እዩ ነይሩ። ግን ህዝቢ ከምዚ ኢሉ ፀላኢ እናተሃድነ ከሎ ስቕ ኢሉ ክርኢ ስለ ዘይክእል ናይ ግድን ክዕቅቦም ስለ ዝነበረ ነዞም ሰባት እዚኣቶም ክዕቅቦም ጀሚሩ በቲ ካልእ ሸነኽ ከዓ። ስለዚ ተዓቕቡ ምስ ደቆም ዝመፁ ህዝቢ ደብዓት ኣብ ዝበሃል ቦታ ኣብ ሳሕል ኣብኡ ተኣኪቦም ነይሮም ብብዙሓ ማዒት ዝቁፀሩ ሰባት እዮም ነይሮም ማለት ዜጋታት። በቲ ካልእ ሸነኽ ከዓ እቲ ፅልዋ ናይ ሰውራ ብፍላይ ናብ ከበሳታት ይኹን ናብ መላእ ሃገር ብፍላይ ከዓ ፅልዋ ናይ ህዝባዊ ሓይልታት እናሰብሐ ምስ ከደ ብዙሓት ቆልዑ በቲ ተምሳጥ ናይ ገድሊ ተምሳጥ ናይ ተጋዳላይ ስለ ዝነበሮም ክንጋደል ኢሎም ትሕቲ ዕድመ ዝኾኑ ቆልዑ መፁ ነይሮም። እዚኣቶም ተቐቢሉ ቅበሎም ነይሩ፣ ግን ኣሽቶ ስለ ዝኾኑ ኣብ ኩናት ካኣት ይክእሉን እዮም። ስለዚ እንታይ ትገብሮም እዚኦም ኣሽቶ ቆልዑ ስለ ዝኾኑ ሰቂኢሎም ብቐፃሊ ከዓ ሰቂኢሎ ግዜኦም ብከምቲ ክጠፍ የብሉን ቆልዑ መጠን ክመሃሩ ኣለዎም። ስለዚ ነዚኦም ከዓ ክትምህር ዝድረኽ ኩነታት ነይሩ። ስለዚ ብክልቲ በቲ ሓደ መደቡ ስለዝነበረት ሓሳስቡ ስለዝነበረት ውድብ፣ በቲ ካልእ ከዓ ከምዚ ተቕሶ ፅናሕኩ ትምህርቲ ንክጅምር ዝድርኽ ኩነታት ስለዝመፀት ቤት ትምህርቲ ክጅመር ተገዲዱ ማለት ዘገድድ ኩነታት መፅኡ ወይ ክጅመር ዝድርኽ ነገር ተፈጢሩ ማለት እዩ። ስለዚ ኣብቲ መስከረም ናይ 76 ንቅድም እዞም ፊቶራሪ ዝበሃሉ ንኣሽቲ ቆልዑ ትሕቲ ዕድመ ዝኾኑ ተዕሊም ወሲዶም ኮፍ ኢሎም ዝነበሩ ነዚኦም ሰድዎም መሃርዎም ማለት ክመሃሩ ሰድዎም ተባሂሉ ካብ ደብዓት ከዓ እዚኦም 150 ኣቢሎም ነይሮም። ካብ ደብዓት ከዓ ከምኡ ሓደ 150 ዝኾኑ ቆልዑ ኦም ካብ ደቂ 5 ዓመት ጀሚርካ ወሲድና ኣብ ትምህርቲ ከምዝጅመር ተገይሩ ምናልባት ትምህርቲ ቀቅድሚ ምጅማሩ ሓደ ዓመት ኣቢሉ ህዝባዊ ሓይልታት ሓደ ናይ ትምህርቲ ኣካል ኣቑሙ ነይሩ። ሓደ ጨንፐር ትምህርቲ ዝበሃል ኣብ ትሕቲ ክብሪ ዜናን ፕሮፓጋንዳን ዝበሃል ዝሰርሕ ብከምዚ ጀሚሩ ክርክብ
0: ሕራይ ሕጂ እቲ ምድላዋት ከመይ ነይሩ? ቅድመ ምድላዋት ብደውታት ከ ከመይ ነይሩ?
1: እቲ ምድላው ንቅድም በቲ መምስራት ናይ ዝጠቐስኮ ጨንፈር እዩ ዝጅመር። ቅድሚ ኣብ ተጋደልቲ ህዝባዊ ግንባር ህዝባዊ ሓይልታት ማለት ሽዑ ሃይምነት ናይ ምጥፋእ መደብ የካይድ ነይሩ። ዳሕራይ ግን በዚ ዝጠቀስናዮ ኣገባብ ትምህርቲ ንቆልዑ ክጅመር ኢሉ ስለዝወሰነ ሓደ ጨንፈር ናይ ትምህርቲ ኣቑሙ ኣብ ብሊቓት ዝበሃል ቦታ ኣብቲ ደጀን ዝነበረ ሽዑ ማለት እዩ ብሳሕል ከባቢ 30 ንኸውን ሰባት ተዓሊም ዝወዳእና ማለት ሓደ ክልተ ነይሮም ኮኑ ኣቐዲሞም ቁርባ ዋርሕ ገለ ዝገበሩ እምበር ኩሉና ሓደስቲ ኢና። መብዛሕትና ኣብ ኮሌጃት ተምሃሮ ዝነበርና ገለ ካብ ትካላት ምድላ መምሃራን ናይ ኢትዮጵያ ዝተመረቑ ገሊኦም ቁርብ ዝተመክሮ ዝነበሮም ገሊኦም ከዓ ዳርጋ ሓደስቲ ምሩቓት ነርና። ብደረጃ ትምህርቲ ክትሪኦ ከለካ ዓይነት ናይቲ ሰብ ቀሊል ኣይነበረን። ገሊኦም ማስተርስ ዝነበሮም ውን ሓደ ክልተ ነይሮምና፣ ዲግሪ ዝነበሮም ገለ ነይሮም። መብዛሕትኡ ከዓ ናይ ኮሌጅ ተምሃራይ ናይ ዩኒቨርሲቲ ወይ ከዓ ዚ ጠቐስናዮም ገሊኦም ናይ መረቋት ናይ ትካላት ምስልጣን መምሃራን ኣብ ኢትዮጵያ ዝነበራ እዩ። ደረጃ ዲፕሎማ ገለ ዘለዎም ማለት እዩ እዚ እዚኦም ሓደ ካብቲ ተዋህበና ማለት ቀንዲ ዕማም ዝዋህበና ትምህርቲ ናይ ቆልዑ ክጅመር ስለዝኾነ ን ዝኸውን ምድላዋት ክቡሩ ተባሂሉ እዩ። እቲ ብቀዳምነት ክግበር ዝነበሮ ምድላው እቶም ቆልዑ እንታይ ትምህሮም ዝብል እዩ። እዚ ኣብዚ እቶም መብዛሕትና ትምህርቲ ተማሂርና ኣብ ዝተፈላለዩ ዓውድታት ዳኣ እምበር ኣብቲ ናይ ትምህርቲ ዓውዲ ንበዕሉ ብቲ ኤጁኬሽን ዝበሃል ፍልጠትና ኣዝዩ ድሩት እዩ ነይሩ። ዋላቶም ካብ እቶም ዝሐሹ ዝበሃሉ እቶም ኣብ ትካል ምድላዊ መምህራን ዝተማሃሩኦም ሳቶም ቁሩብ ብዛዕባ ቆልዓ ከመይ ጌርካ ትምህር ኣገባ መምህራ እንታይ እዩ ገለ ዝበሃል ብናይ ቆልዓ ስነ ኣእምሮ ወይ ሳይኮሎጂ ብዛዕብኡ ገለ ኣመታት ነይርዎም። መብዛሕትና ግን ብዛዕባ እዚ ነገራት ዘስ ኣፍልጦ ኣይነበረናን። ካልእ ካሪክለም ዝበሃል ከም ሓደ ጥርኑፍ ኣምር ንባዕሉ ብዙሕ ኣፍልጦ ነይርና ክበሃል ኣይከኣል። ብዛዕባ ካሪክለምስ እንታይ እዩ ከመይ እዩ ክስራዕ ዘለዎ እንታይ እዩ ክሓቁፍ ዘለዎ ገለ ዝብል ከም ሓደ መሰረታዊ ነገር ብዙሕ ክኢላዊ ኣፍልጦ ነይርና ክበሃል።

ቅድሚ እዩ ዝነበረ ትምህርቲ ኢትዮጵያ መደብ ስለ ዝነበረ ብዛዕባ ኢትዮጵያ ኢትዮጵያ ዓብ ክብሪ ዝህብ ገለ ብዙሕ ነገራት ነይርዎ። እዚ ሕጂ ሃገራዊ ክኸውን ስለ ዘለዎ እቲ ካሪክለም ናና እቶም ቆልዑ ብዛዕባ ዓዶም ብዛዕባ ሕብረተሰቦም ክፈልጡኩም ዘሎም። ስለዚ ናብ ኤርትራ ዘተኮረ ክኸውን ከም ዘለዎ ከዓ እዚ ከም ሓደ ቅቡል ነገር ወሲድና ነርና። ካብኡ ዝተረፈ ግን ከምዚ ጠቐስኩልካ እንታይ ምሃርናይ መሓይሽ ዝብል እዩ እንጂ ኣብ ሓሙሽተ ገለ ዝኾና ጉጅለታት ተመቃቂልና ነርና ናይ በቢ ዓይነት ትምህርቲ ናይ ትግርኛ፣ ናይ ቁፅሪ፣ ናይ እንግሊዝ፣ ናይ ስነፍልጠ፣ ጂኦግራፍ፣ ታሪክ ገለ እናተባሃለ ኣብኡ ክትዓት ንገብር ክትዓት እናገበርና ኣብ ገለገለ መደምድምታታት ንበፅሕ። ስለዚ እዞም ካብ ቀዳማይ ክፍሊ ጀሚርካ ክሳብ ሳልሳይ ክፍሊ እስከምዚ ከምዚ ተምሃር ናይ መሓይሽ ዝብል ሓፈሻዊ ምርድዳእ ጌርና ብኡ መሰረት ከዓ ምድላው ናይቲ ካሪክሎም ወይ ከዓ ናይቲ መፅሓፍቲ ክግበር ተጀሚሩ። ኣብቲ እዋን ተዋህበ ካልእ መምርሒ እንታይ ነይሩ? እቲ ትምህርቲ እዞም ቆልዑ እዚኦም ትምህርቲ ክጅመር ከሎ ሲ ብቋንቋ ድኦም ክመሃሩኣለዎም ዝብል እዩ። ሕጂ ተመሪስካ ክትሪኦ ከለካ ናይ ብሓቂ ሓደ ምዕቡል ዝኾነ ተሓሳስባ ኢለ ኣነ ዝወስዶ። ኣብ ክሳብ ሎሚ ኣብ ብዙሓት መፃእን ዝበሃላ ሃገራት ኣፍሪቃ እቶም ቆልዑ በቲ ቋንቋ ናይቶም ገዛእቶም ዝነበሩ እዮም ዝመሃሩ። እዚ ከዓ ብዙሕ ፀገም እዩ ዘሎ። ሓደ ቆልዓ ንኣብነት ቀዳማይ ክፍሊ መፅኡ ሓደ ተደምሮ ሓደ ክልተ ክኸውን ኢልካ ክትምህሮ ተኮንካ ቅድም እንታይ ትብል ከም ዘለካ ክፈልጥ ኣለዎ፣ ነቲ ቋንቋ ክርድኦ ክኽእል ኣለዎ ማለት እዩ። ስለዚ ነቲ ቋንቋ ክሳብ ተረድኦ ጥራይ ቋንቋ ይኮነን ከዓኒ ብዙሕ ግዜ ጠፍእ ብርቱዖ ክኣት ትምህርቲ ማለት እዩ። ብቋንቋ ድኡ እንተኮይኑ ግን መፅእ ምስ በለ ካብታ መጀመርታ ዓትብ ትምህርቲ ብውሕድ እቲ መምህርሲ እንታይ ዝብል ዘሎ ፈልጥ ብቋንቋ ዛረቦ ስለ ዘሎ ዛሕራይ ኣብ ተመክሮ ብክሊ ሰሓሳብ ሎሚ ኣብ ትምህርቲ ተበፂሑ ዘሎ መረዳእታ እቲ ዝበለፀ ቋንቋ መምሃሪ ዝቀለለ ቋንቋ መምሃሪ ንሓደ ንእሽቶ ቆልዓ ቋንቋ ድኡ እዩ ዝብል ሕጂ ከምኡ ኢሉ ምሕሳቡ ኣብቲ ሽዑዋን እቲ መሪሕነት ናይ ህዝባዊ ሓይልታት ምዕቡል ኣተሓሳስባ ከም ዝነበሩ እዩ ከገምግመካ ዝኽእል። ብቋንቋ ደ ክበሃል ከሎ ሕጂ እቲ ትምህርቲ ብትግርኛ እ መጀመርታ ተዓቃቡ ዝነበረ ዓቕሚ ቀንዲ ትግርኛ ጥራይ ዝኽእል ነይሩ ብትግርኛ ተዳልዩ። ግን እቲ ትምህርቲ ክጅመር ከሎ ትግረውን ክወሃብ ይግባእ ስለ ዝነበረ ማለት ካብ ትግረ ዝፈጡ ብዙሓት ቆልዑ እውን ስለ ዝነበሩ ኣብ መንጎቶም ክመሃሩ ተባሃሉ ቆልዑ ናብ ትግራይ ከምዝትርጎም ተገይሩ መጀመር ከሎ ሽዑ ብክልቲኡ ብትግርኛን ብትግረን ተጀሚሩ እቲ ትምህርቲ። ስለዚ ሓደ ካብቲ ምድላዋት ዝነበረ እዚ ምድላው ናይቲ ካሪክለምን ምድላው ናይቲ መፅሓፍትን ዝምልከት እዩ። ምናልባት ተካልእ ምድላዋት ውሑስ ዝኾነ ቦታ ምርካብ እዩ። ሓደ ኣብ ደጀ እንኳ ተነበርና በቲ ሽዑ ዝነበረ ኣካየዳ እውን ፀላኢ ኣብ ሳሕል ወሪዱ ክጥቀዒ ዝበሃል ስግኣት ኣይነበረን። ተደኺሙ እዩ ነይሩ። ህዝባዊ ሓይልታት ኣብ ከበሳታት ገለ ከይተረፈ ወፈረሉ እዋን እዩ ነይሩ። ግን ደብዳብ ናይ ነፈርቲ ነይሩ። ኩሉ ግዜ ስግኣት ነይሩ፣ ዋላ ድብድባ ነይረን። ስለዚ ካብ ደብዳብ ናይ ነፈርቲ ንቅድም ውሕስነት ዘለዎ ቦታ ክትረክብ ኣለካ። ስለዚ እቲ ቤት ትምህርቲ ሰወራ ዝነበሮ ቦታ ንዊሕ ስንጨሮታት እዩ። ኣብ በቲ ሓደ ሸነ ክበልጎል ኳ ተሎ ገዘፍቲ ጎቦታት ዝነበርዎ እዩ እንጂ ስንጨሮታት ስለዝኾነ ልፍፅውፅዋይ ዘለዎ ጎቦታት ዘለዎ ስለዝኾነ ንድሕነት ናይቶም ቆልዑ ድሕነት ናይቲ ኩሉ ቲ ቤት ትምህርቲ ክሰርሕ ተባህለ ሰብ ሓጋዚ ነይሩ። እዚ ከምኡ ኮይኑ ግን ማይ ዘለዎ ቦታ ክህልወካ ኣሎ። ኣፃሚ እዩ ሳሕል። ስለዚ እቲ ዝተመርፀ ቦታ ናሕራይ ቤት ትምህርቲ ሰወራት መስረተሉ ፋሕ ማል ሶሪ ዜሮ ዝበሃል ወይ ሎም ደቂ ዓዲ ኣብቲ ከባቢ ዘሎ ህዝቢ ግሙን እዮም ዝብልዎ። ኣብኡ ክምስረት ዝተሓርየሉ ሓደ ምክንያት ከዓ ማይ ብተዛማዲ ዳሓን ስለ ዝኾነ ኣብ ገለ እዋን ክራማት ገለ ክኸውን ከሎ ዝውሕዝ ዘራ ዘለዎ ከይተረፈ ኣብ ሩባ ዝነበሮ እዩ። ኣብ ሓጋይ ክኾን ከሎ ከዓ መብዛሕትኡ እዋን ዳርጋ ምሉእ ሓጋይ ዒላ ክዒትካ ነዊሕ ከይከድካ ብኢድ ዝኩዓት ዒላ ጌርካ ነቲ ዘሎ ሰብ ክተስትየሉ ትኽእል ዋላ ክሕፀበሉ

ክዳኑ ሓፅበሉ ዝኽእል ማይ ዝነበሮ ቦታ እዩ ነይሩ። ኣብኡ ተመሪፁ እቲ ካልእ ንኣሽቱ ቆልዑኦም ገሊኦም ነሮም ዓመት ወይ ጠቂሰ እዩ ነረ ገሊኦም ስለ ሓሙሽተ ዓመት ካብኡ ጀሚርካ እዩ። ካብ ስድሮኦም ተፈልዮም እዮም ዝነብሩ እጂ እዚኦም ዝኾኑ ማዕቆቢ ቦታውን መድለየ ገዛውቲ ገለ ኣርባዕተ ዝኾነ ዓበይቲ ገዛውቲ ትሕቲ መሬት ተሰሪሐን ነረን ግን እዚአን ንገለ ክፋል ናይቶም ቆልዑ ጥራይ ትሕዛ ዝኽእላ። ስለዚ ተኻልእ ኣብ ትሕቲ ፅላል ከምቲ ተጋዳላይ በረኹ እዩ ዝቕመጥ ማለት እዩ ትንእሽቶ ቆልዓ ውን ከይተረፈ እቶም ኣዝኦም ንኣሽቱ ብተን ገዛውቲ ከም ዝኣዞ ተገይሩ እቶም ካብኦም ዕብይ ዝበሉ መብዛሕትኦም ኣብ ደገ እዮም ዝድቅሱ ትሕቲ ፅላል ከዓ ውዕሉ ማለት እዩ ማለት ትምህርቲ ብትሕቲ ፅላል ኣብ ገለ እዩ ዝካየድ ነይሩ። ናይ ስንቂ ጉዳይ ነይሩ። ስንቂ ባዕሉ ቀሊል ኣይነበረን። ብሱዳን እቲ መገዲውን ሓመድ እዩ ሕፃታት ዘለዎ ስለዝኾነ ማካይ እናተ ሸክላ ከምኡ እዩ ትምሩእ ውድብ ዝቕለብ ነይሩ። እዚኦም ካብ ቆልዑ ስለዝኾኑ ኣብ ዝኾነ እዋን መግቢ የለን ክትብሎም ኣይትኽእልም። ስለዚ ንዕኦም ዘድሊ መግቢ ዝስራሕ ነይርዎ። እዚ መኸሸኒ ዝኸውን ነቲ መግቢ ምስ ሓደ ካብቲ ዓበይቲ ብድሆታት እዩ ነይሩ። ንመጀመርያ ግዜ ኣብቲ ትምህርቲ ዝጅመረሉ ዝነበረ እዋናት ቁሩብ መቕሎ መፂ ነይሩ። እዚአን ግን ኣዝኦም ውስናት ስለ ዝኾና ኣብቲ ተዋጋእ ሰራዊት ከዓ ብፍላይ ኣብ ገለ ቦታታት ምስ ፀላኢ ናይ ቀረባ ርሕቀት ኣብ ዘለዎ ብስሉጥ መግቦም ከቅርቡ ግድን የድልዮም ስለዝነበረ ዝርከበን ዓይን ተባሂለን ነቲ ቤት ትምህርቲ ተውህባን። ኣብ ሳሕል ዝነበረ ተጋዳላይ ኩሉ ሰብ ግን ሽዑ ኣብ እምኒ ዝስንክት ነይሩ። ፅፋሕቲ ኣእማን ኣሎ ስቂዱ ብባህር እዩ ካብቲ ጎቦታት ፍንቅላቢልካ ተወፅካ ተጠንቂዕካ ተወፅካ ፀፊሕ እምኒ ትረክብ ነዚ ኣርሲንካ ኢኻኡ ካይታዲ ቅጫዲ ገለ ትስንክት ካልእ ግዜ ከዓ ግዓት ገለ ትገብር ማለት እዩ። ኣጋጣሚ እቲ ቦታታት ሽዑ ዕንጨይቲ ድሓን ነይርዎ ናይ ዕንጨይቲ ብዙሕ ፀገም ኣይነበረን። ናይ ትራንስፖርት ብድሆ ነይሩ ከም ዝበልኮ ስንቆም ከተቐርብ ነቶም ቆልዑ ሓደ ካብቶም ዓበይቲ ብድሆታት እዩ ነይሩ። እቲ ናይ መፃሕፍቲ ንባዕሉ መፃሕፍቲ ድዩ ካልእ ናይ ትምህርቲ መሳርሒታት ዳርጋ ኣይነበረን ካ ክትብል ትኽእል። ናይ ማሕተም ገባብና ሽዑ ብዙሕ ምዕቡል ስለ ዘይነበረ እቲ መፃሕፍቲ ብኣጋ ሓቲምካ ንቆልዑ ከም ዝረኽቦ ክግበር ኣይከኣል ነቶም መምህራን ጥራኻ ትህቦም ንሱውን ገሊኦ ካብቲ ብኢድ ተፃሕፈ ባዕላቶም እናፀሓፉ ገለ እናገብሩ እዮም ኣብቲ መጀመርታት ሰርሑ ነይሮም። ንሕራይ ግን እዚ መባዝሒ ብስተንስብ ገስተትናር ገለ ዝበሃል ነይሩ። ከምኡ እናገበርካ ምብዛሕ ንዝኾነ ፅሑፋት ናይ ትውድብ እውን መፅኡ መፃሕፍቲ እውን ብከምኡ እናተባዝሐ ቁርብ ምሕያሻት መፅኡ ናይ ጥዕንኦም ሕቶ ነይሩ። እቲ ሳሕል ቆላ ዓይነት ከምዃኑ ዓሰሎ ሓደ ኩሉ ግዜ ክጥንቀቀሉ ዘለካ ካልእ ጋ ናይ ሽቲ ቆልዑ ስለዝኮኑ ቀፃሊ ክሓሙ ስለዝኽእሉ ናይ ጥዕንኦም ኩነታት ነይሩ። ስለዚ ጅምር ክብል ከሎ ግን ሓደ ክሊኒክ ካብኡ ከም ዝህልዎም ተገይሩ ከምዚኦም ዝኣመሰሉ ብድሆታት ነይሮም ክብል ክእል ኣብቲ መጀመርያ እዋን እንጂ ህዝባዊ ግንባር ኣብቲ ሽዑ እዋን ስኢ ዝነብሩ ዓቕሚ ኣዝዩ ድሩት እዩ። እቲ ኩናት ከተካየድ ንባዕሉ ዳርጋ ንኩሉ ዓቕምኻ ዝጠልብ ወይ ኩሉ ዓቕምኻ ዝሕዝ እናሃለዎ ከሎ ኣብ ከምዚ በለ ፅንኩር ኩነታት ናይ ቀረባ ክንክን ዝደልዩ ንኣሽቲ ቆልዑ ከተዕብን ክትምህርን ኢልካ ምሕሳብ ንባዕሉ ቀሊል ኣይነበረን። ዓብ ውድሆ እዩ ነይሩ። ብዝኾነ ትውድብ ውሳኔ ስለ ዝገበረ ብዝተኸኣለ መጠን ካብ ዝርከቡታ ዘላቶ ቀዳምነት ንቆልዑ ከዓ እዩ ዝህብ ነይሩ። ግድነት ካ ቆልዓ ስይ ንእሽቲ ቆልዓ የለን ገለ ክትብሎው ናይ ትኽእልንኸ ምናልባት ካልእ እቲ እዞም ኣሕዳሪ ቤት ትምህርቲ እዩ እቲ ቤት ትምህርቲ ነይሩ እንጂ እዞም ቆልዑ እዚኦም ካብ ወለዶም ተፈልዮም እዮም። ገሊኦም ብፍላይ ንኣሽቱ ስለ ዝኾኑ ሲ ካብ ስድሮኦም ክፍለዩ ከሎ ንሱ ዝፈጥረሎም ፀቕጢ ኣሎ ናፍቆት ናይ ስድራ ኣሎ። ስለዚ ንዕኡ ዝኣልዩ ከመዴታት ኮይኖም ክኣሊኦም ዝኽእላ የድሊኦም ነይረን። ስለዚ ሓደ ካብቲ መጀመርያቲ ውድብ ዝወሰዶ ስጉምቲ ኣለይቲ ከም ዝምደባሎም ማለት እዩ። እዚአን ሕጂ ከመዴታት ኮይነን ሕብሕብኦም ነቶም ቆልዑ ኩሉ ዘድልዮም ነገራት ገብርኦም ይገብራሎም ሓፅቦኦም ክዳውንቶም ሓፅባሎም መግቦም ሰርሓ ኣለይ መለይ ይብልኦም ልክ ከምዚ ሓንትደን ውላዳ ትካናኸኑ ብከምኡእን ዝካናኸንኦም ነይረን ማለት እዩ። ብከምዚ ጌርካ ነቲ ካብ ስድራ ናይ ምንፃል

0: እዞም ፀው ፀገም መፍትሒ ክግበሮ ተፈቲኑ ገሊኦም ስድሮኦም በዓል ደብዓት ዝነበሩ ኣብ ገለ እዋናት ዕረፍቲ ክኸውን ከሎ ኣብ ስድሮኦም ከይዶም ከም ዝቕንዩ ምስ ወለዶም ከም ዝራኽቡ ይግበር ነይሩ። ገሊኦም ደቂ ሰብኣት ተጋደልቲ እዮም ነይሮም፣ ዝግበር ዝከኣል ብዙሕ ነገር የለን። ስለዚ እቲ ቤት ትምህርቲ ስ ከምዚ ገዝኦም ማለት እዩ። ኣቦኦም ኣዲኦም ከዓ እቶም መማህራን እቶም ተነኣለይቲ እዮም ነይሮም። ናይ ገዛ ሓደ ንምውሳኽ ክፍተን ነይሩ፣ ግን ዓቕሚ ዝነበረ ውሱን ስለ ዝኾነ ገዛውቲ ከምቲ ዝድለ ብዙሕ ክሰርሓሎ ኣይተኽእለ። ናይ ሰሌዳ ኩሪሽ ገለውን ፀገም ነይሩ እዩ። እዚ ግን ዳሕራይ ህዝባዊ ግንባር ኣብ ከተማታት ከይዱ ብዙሓት ከተማታት ሓራ ኣብ ዝገብረሉ ዝነበረ እዋን ካብ ፀላእድ ዝመንዝዖኹን ወላ ካብቲ ከተማታት ዝርከብ ዝነበረ ብዓይነቱ ነገራት እናመፀ ሕጂ ቁሩብ መሓሻት መፅ እዩ። ንኣብነት ሰሌዳታት ኩሪሽ፣ ፒሮ፣ ጥራ ዝገለ መሳሊ ከምዚታት ዝያዳ እናተፈትሐ ከይድ ክኢሉ ማህራኑ ምስ እቲ ቁፅሪ ናይ ተምሃሩ ሕጂ ቀጢፍ ዓብዩ ኣብ ቤት ትምህርቲ ሶራ ብፍላይ ኣብቲ መጀመርያ እዋን ንሕርዞም ክልተ ጠቐስኩም ዓንቲ ወይ ካብ እቶም ፊቶራርን ካብ ደብዓት ዝመፁን 300 ዝኾኑ ብዘይከኦም ኣብ መዓስከራት ሱዳን ካብ ዝነበረ ህዝቢ ትምህርቲ ተጀሚሩ ኣብ ሜዳ ምስ ሰምዐ ደቁ ሰዲዱ ናብ ሜዳ። ስለዚ እዚኦም ከምኡ ዝኣመሰ ተወሲኮሞም እቲ ቁፅሪ ዝዓበየ ቀጢፉ ብኡ መጠን ከዓ መምሃራን ሰኸይድሉ ነይሩ። እዚ ካብ ተዋግዒ ሰራዊት ዝነበሩ ብዙሓት ካብኣቶም ከዓ ዝሰንከሉ ግን ናይ ትምህርቲ ዓቕሚ ዝነበሮም ነዚኦም እናምፃእካ መምሃራን ከም ዝኮኑ ዝግበር ነይሩ። ዓቕሚ ናይ መምሃራን ንምዕባል ንባዕሉ ንሱ ዝኽኣለ ኣብ ስራሕ ዝሓተት እዩ ነይሩ። እቲ ካሪክለም እውን ኣብ ሳልሳይ ክፍሊ ጥራይ ጠጠው ክብል ስለ ዘይነበሮ ንዕኡ መሪስካ ተማዕበሎ ነይሩ ከ ብዙሕ ዕማማት ዝፅበ ነይሩ።
1: ከመይ ቀፂሉ ሽዑ ዝበልካዮ ኣዝዩ ፅቡቅ ድሕረ ባይታ ሂብካና እቲ ጴጥሮስ፣ ከመይ ቀፂሉ ሽዑ ኣብ ዕቤቱ ኣማዓባብላ ናይዚ ቤት ትምህርቲ ሰውራ
0: ገሊእ እኳ ብቐጥታ ኣይነበርኩን እንዲ ኣነብቲ ገሊእ መድረኻት ኣብ ካልእ ተቐይረ ነይረ። ዝኾነ ግን ተሓፈሻዊ ማዓባብላ ናይቲ ትምህርቲ ስለ ዝፈልጦ ክጠቀስ ይኽእል መስለኒ። ሕጂ ኣብ ካብ 77 ህዝባዊ ሓይልታት ኣብ ከበሳታት ወፂኡ ንሓየለ ከይዱ ብዙሓት ቦታታት ሓራ ክገብር ጀሚሩ ዓበይቲ ከተማታት ከይተረፈ በዓል ቀረም በዓል ደቀም ሓራ ሓራ ኮይነን ነይረን። እዚ ሕጂ ንባዕሉ ካልእ ዓብዪ ብድሆ ፈጢሩሉ ነቲ ወድብ። ምክንያቱ ኣብኡ እቲ ህዝቢ ኣብቲ ሓራ ዝወፀ ቦታታት ብዓይነቱ ማሕበራዊ ኣገልግሎታት ክረክብ ነይርዎ ክነበርቲ ኮይኑ ግድን እዩ ኣሱ እቲ ዓቕሚ ውሱን እዩ ነይሩ። ግን በቲ ሓደ ሸነኽ ከዓ ህዝባዊ ግንባር ብዓቕሚ ሰብ እውን ኣብ ሓፂር ግዜ እናደለበ ከይዱ ብፍላይ ምስ ዓወታት ዝርከብ ዝነበረ ብዙሓት መንእሰያት ተላይ ምሁራት ፅንበርዎ ስለ ዝነበሩ ዓቕሙን እናደለበ ስለ ዝኸደ ነቲ ህዝቢ እቲ ማሕበራዊ ኣገልግሎታት ክህበሉ ዝኽእል ምጡን ዓቕሚ ኣጥሪ ነይሩ። ስለዚ ብቐዳምነት ኣብኡ ዝነበሩ ቆልዑ ሰቆኢሎም ጠጠው ክብሉ ይክእሉን እዮም ክመሃሩ ስለ ዘለዎም ትምህርቲ ዝጀመረሎም ተባሂሉ ንዕኦም ትምህርቲ ተጀሚሩሎም ኣብበዓል ከረን ኣብ በዓል ደቂ ኣምሓረ ከምኡ ናብ ኩሉ እቲ ካልእ ሓራ ወፂኡ ዝነበረ ቦታታት ብዝተኸኣለ መጠን እቲ ናይ ታሕተዋይ ደረጃ ትምህርቲ ናይ መባእታ ከም ዝውሃብ ክግበር ተፈቲኑ። ስለዚ እቲ ናይ ትምህርቲ ኣካሲ ስርሑ ኣብ መላእ ሃገር ፋሕ ኢሉ ማለት ሕጂ ናይ ትምህርቲ ሰውራ ሓደ ንእሽቶ ክፋል ጥራይ ኮይኑ ናይቲ ናይ ትምህርቲ ፃዕሪ ብከምዚ ሕጂ ርጋ ኣብ ኩሉ እንተን ሓራ ዝወፃ ኣብያተ ትምህርቲ ባዚ ቦታታት ስብሕ ዝበለ ናይ ትምህርቲ ንጥፈታት ከይድ ነይሩ ብተዛማዲ ምስ ዝነበረ ዓቕሚ ናይቲ ውድብ ማለት እዩ። ክሳብ ምዝላቕ ኮይኑ እቲ ኣብኡ ዝነበረ ናይ ትምህርቲ ንጥፈታት ዝቋረፅ ምክንያቱ ብምሉእ እቲ ውድብ ስለ ዘዝለቐ ማለት እዩ። እቲ ሕጂ እዚ ንባዕሉ እቲ ኣብ ውሽጢ ቤት ትምህርቲ ሶራ ዝነበረ ተምሃራይ ጥራይ ዘይኮነ እቲ ካልእ ዝነበረ ተምሃራይ እውን ናይ ልዕል ዝበለ ደረጃ ትምህርቲ ካብ ሳልሳይ ክፍሊ ንላዕሊ ሲ ክትምህሮ ዝድርኽ ኩነታት ፈጢሩ። ስለዚ እቲ መደብ ናይ ትምህርቲ

0: መጽሕፍቲ ካሪክለም ብቕሩብ ናብ ዝለዓለ ደረጃ ማለት ናብ ዝለዓለ ደረጃ ከም ዝኸይድ ወይ ሰሙ ዝለዓለ ክፍልታት ዘድልዩ መጽሕፍቲ እውን ከም ዝዳለው እናተገብረ ከጀሚሩ ጎኒ ጎኑ ምስኡ ከዓ እቲ ብትግረ ዝግበር ዝነበረ ትርጓም ናይቲ መጽሕፍቲ እውን ከይድ ነይሩ። መምሃራን ዓንተወይ ጥቀስኮ ምስ ቁፅሪ ናይቲ ተምሃሮ እናመስኩ ከዱ ነይሮም ወላኣለይቲ ምዝላቅ መፅኡ ምዝላቅ መፅመፀ ከም ኩሉ ሓደ ንቅድምቲ ኣብቲ ሓራ ቦታታት ዝካየድ ዝነበረ ናይ ትምህርቲ ንጥፈታት ብምሉእ ጠጠው ኢሉ ማለት እዩ። ኣብ ሱዳን ዝካየድ ዝነበረ ናይ ትምህርቲ መደባትና ግን ጠጠው ኣይበለን ንኸይድ ነይሩ እሱ። ኣብ ሱዳን እውን ትምህርቲ ጀሚሩ ነይሩ ግንባር ዳሕራይ ግዜ እቲ ቤት ትምህርቲ ሶራ ንባዕሉ ግን ተደኩኑሉ ዝነበረ ቦታ ኣስጋዒ ስለ ዝኾነ ካብኡ ክግዕዝ ተገዲዱ። ስለዚ ካብኡ ኣብ ብዙሕ ቦታታት ናይ ሳሕል በቢደረጃ በዓል ቅብሩቀት ኣቢሉ ናብ በዓል እዚ ኣወልዕ ዝበሃል ቦታ መዝላቅ ገይሩ ሕራይ ዝፀላእ ከዓ ደድሕረና መፅኡ ሳሕል ብብዝሒ ምስ ወፈረ ንሱ እውን ንቆልዑ ብፍላይ ዘየተኣማምን ስለ ዝኾነ እቶም ተምሃሮ ጀልሃንቲ ናብ ዝበሃል ናይ ሱዳን ቦታ እዩ ኣብቲ ዶባት ዝርከብ ናብኡ ከይዶም ከም ዝዕቀቡ ተገይሩ ዳ ሕራይ እቲ ሚዛን ናይ ሓይሊ ምስ ተቀባየረ ህዝባዊ ሓይልታት ካብቲ ወራራት ናይ ደርግ ዕውት ኮይኑ ምስ ወፀ እቶም ኣብ ሱዳን ሰጊሮም ዝነበሩ ቆልዑ ወይቲ ቤት ትምህርቲ ኣብ ጀልሃንቲ ተመስሪቱ ዝነበረ ንውሽጢ ሜዳ ከም ዝኣቱ ኮይኑ እቲ ኣብ ከባቢ በዓል ዝተፈላለየ ቦታታት ናይ ሳሕል ኣብ ጉዕዞ ከሎ ማለት እዩ በዓል ግልዕ ዝበሃል በዓል ዓራግ ዝበሃል ኣብኡታት ብኡ ንሓፂር ግዜ ዘለና ፀንሐ ዳሕራይ ግን ኣብ ነጋ መወዳእታ ናይ 81 ኣብቲ ዳሕራይ ነዊሕ ግዜ ዝሰርሓሉ ዓረርብ ዝበሃል ቦታ ኣብኡ ከም ዝጥርነፍ ኮይኑ ኣነ ከዓ ኣብ ካልእ ክፋራት ናይቲ ውድብ ሰርሕ ፀኒሐ ዳሕራይ ኣብ መጀመርታ ናይ 82 ኣብቲ ቤት ትምህርቲ ከም ሓላፊ ናይቲ ቤት ትምህርቲ ኮይነ ተመዲበ ካብኡ መፅአ ሽዑ
1: ሓራ ኣይቶ ጴጥሮስ ሽዑ ከመይ ቀፂሉ ማለት ናብ ዝለዓለ ደረጃ እንዲ ይግስግስ ነይሩ ከመይ ቀፂሉ?
0: እዚ ሓደ ፅቡቅ ነገር እንታይ እዩ ምስ ኩሉ ከልበትበት ካብ ምዝላቅ ጀሚርካ ፍቐዱኡ ክኸይ ንቀሳቀስ ግደት ዝነበረቲ ቤት ትምህርቲ ኣብዚ ዓረርብ ዝበሃል ምስ መፀ እቲ ቦታ ድሓን ውሑስ ዝኾነ ቦታ እዩ ነይሩ። ከምቲ ቀደም ኣብ ዜሮ ዝነበረቲ ቤት ትምህርቲ ካ ሕጂ እውን ስንጭረታት ዘለዎ ናይ ማይ ካ ብተዛማዲ ድሓን ዝኾነ ማይ ዝርከቦ ቦታ እዩ ተመሪፁ። ገሊኦም ናይ ደገ ፀሓፍቲ ሲቲ ዝነውሐ ቤት ትምህርቲ ብዓለም ኢሎም ገሊፆሞ ነሮም ሽዑ ደገ ዝፀሓፉ ምክንያቱ 7 ኪሎ ሜትር ኣቢል ዝዘርጋሕ ነይሩ እቲ ቤት ትምህርቲ ስንጭሮ ስንጭሮ ስለ ዝኾነ ብቐንዱ ከዓ እዚ ንውሕስነት ካብ ደብዳብ ናይ ነፈርቲ ማለት እዩ። ኣብዚ ኣብ ሕጂ እቲ ሓደ እቲ ቁፅሪ ናይ ተምሃሮ ኣዝዩ እናበዝሐ ከይዱ ሕጂ በሽሓት ኮይኖም ተምሃሮ ኣብቲ ዝለዓለ ደረጅኡ ኣብ ፍርቂ ናይ 80ታት ቤት ትምህርቲ ሰውራ 7500 ዝኾኑ ቆልዑ ሕዳር ቤት ትምህርቲ ማለት እዩ ነይሮሞ መምሃራንን ኣባላትን ውን ዳርጋ ናብ 1000 ዝጋመገሙ 950 ኣቢሎም ነይሮሞ እዚ ኣዝዩ ብቁፅሪ እናዓበየ ከይዱ። ኣብዚ መንጎ እዚ እቲ ሓደ እቲ ኣፍልጦ ብዛዕባ ትምህርቲ ንባዕሉ ንዓበየ ከይዱ ምክንያቱ ኣብቅሩብ ኤጁኬሽን ዝተማሃሩ ገሊኦም ኣብ ትካላት መሰልጣን መምሃራ ናብ ኢትዮጵያ ዝነበረ በዓል ሃረር ኣብነት ኣብኡ ኣሰልጠንቲ ዝነበሩ ከይተረፈ ተሓዊሶም ነቶም ካልኦት መምሃራን ስልጠና ገለ ናሃቡ እቲ መምህር ሲ ብዛዕባ ካሪክለም ብዛዕባ ኣመሃህራ ናይ ቆልዑ ብዛዕባ ተኣላለያ ናይ ሓደ ቆልዓ ዝያዳ ምዕበል ዝበለ ኣተሓሳስባ ከም ዝህልዎም ዝያዳ ክእለታዊ ፕሮፌሽናል ዝኾነ ክእለታት ናይ መምህር ከምዝጥረ ግበር ነይሩ በቲ ሓደ ሸ

0: በቲ ካልእ ሸነኽ ከዓ እቲ ካሪክለም ንባዕሉ ብዙሕ መምሕያሻት እናተገብረሉ ኣብቲ ኣብ ሜዳ ዝተረክበ ተመክሮ ኣብ ቤት ትምህርቲ ሰውራ ዝተረክበ ተመክሮ ኣብ ሱዳን ዝረክበ ተመክሮ ነዚታት ኣብ ግምት እናእተኻ እቲ ካሪክለም በቢግዜኡ መምሕያሻት ተገይረሉ መፅሓፍቲ ከዓ ብዝያዳ ምሕታም ዕድል ስለተረክበ ዝያዳ መፅሓፍቲ ክሕተም ተኻኢሉ ኣብቲ ዓረር ምስ ዜሮ ዛሚድካ ክትሪኦ ከለኻ እቲ ተምሃሮ መነባሮ በተዛማዲ ዝሐሸ እዩ ዝበዝሐ ገዛውቲ ነይሩ ሕጂ እቶም ኣሽቲ ቆልዑ ኣንደርግራውንድ ገዛውቲ ወይ ትሕቲ መሬት ዝተሰርሐ ገዛውቲ ነይርዎም ኣብኦም ዝነብሩ እቶም ገሊኦም ተምሃሮ ግን ኣብ ወረኮምም ዝድቅሱ ሕጂ ተሳሕል ሙቐት ስለ ዝኾነ መብዛሕትኡ ግዜ ቁሪ ይገብረልካ ኣብ ደገ እንተደቀስካ ብዙሕ ሽግር የብሉ ንእሽቶ መንፀፍ ተረኪብካ ዓረርብ ከዓ እቲ ዓበይቲ ክፍልታት ናይ ህዝባዊ ግንባር ዝነበሮ ደጀን ቦታ ተቐንዲ ደጀን ቦታ እዩ ነይሩ እንጂ ማእከላይ ሕክምና ንኣብነት ኣብኡ እዩ ነይሩ። ስለዚ ቆልዑ ንቅድም ኣብቲ ቤት ትምህርቲ ክሊኒካት ነይርዎም ካብኡ ዝሓልፍ ዝኾነ ነገር ተልዩ ከዓ ናብቲ ማእከላይ ሕክምና ክትከይድ ብዙሕ ኣይሸግርን እዩ ነይሩ። ስንቂ ንምምፃእውን ናሓኒ ብዙሕ ፅርግያታት ገለመለ ዝሐሸ ከምቲ ናይ ቀደም ስለተሰርሐ ከምኡ ነይሩ ናይ ማይ ፀገም ነይሩ ሙሉእ ዓመት ዘኽይድ ነዚ ኩሉ ሰብ ከስቲ ዝኽእል ማይ ኣይነበረን። ኣብ ገለ እዋን ማይ ክደርቕ ከሎ ብቐንዲ ሓጋይ ማለት እዩ ቦጣት ጌርካ ካብ ምሕ ዝበለ ቦታ እናምፃእካ እቶም ቆልዑ ማይ ከም ዝረኽቡ ማለት ኩሉ እቲ ቤት ትምህርቲ ዘሎ ሰብ ማይ ከም ዝረክብ ይግበር ነይሩ። ስለዚ መምህራን ዳሓንዮም ዘበዝሑ ከይዶም ስለዚ ብተዛማዲ ካብቲ ናይ ቅድምሲ ዝሐሸ ኮይኑ እቲ ደረጃታት ናይ ትምህርቲ እውን ቁርብ እናላዓለ ከይጨሚሩ ማለት እዩ
1: ክሳብ ደረጃ ክትቡ ነርኩም ኣብቲ
0: ኣብቲ ዳሕራይ እዋን ክሳብ ሻሙናይ ክፍሊ እቲ ዝለዓለ ደረጃ ተበፂሑ ዝነበረ ሻሙናይ ንብሎ ነርና ብናህና ኣካይዳ ማለት እዩ እምበር ከም ሓቂ ክትሪኦ ከለካ እቲ ንሻሙናይ ክፍሊ ዝውሃብ ትምህርቲ ምስቲ ዝኾነ መለክዒ ከቢድ እዩ ነይሩ ክትብሎ ትኽእልካ። ኣብዚ ናይ ደርጊ ስርዓት ወ 12 ክፍሊ ተማሂሮም ዝመፁ ቆልዑ ክምልቶም ሻሙናይ ክፍሊ ንሕና ንብሎም ክንደኦም ኣይፈልጡን እዮም ነይሮም። እቲ ደረጃ ናይ ትምህርቲ ሲ ኣዝዩ ፅቡቕ እዩ ነይሩ ልዕል ዝበለ እዩ ነይሩ ክብሉ ክእሉ ኣነ ነዚ ዝገብሮ ከዓ ሓደ እቲ ካሪክለም ንባዕሉ እውን ድሓን ዝኾነ ብዙሕ ክትዓት ገለ እናገበርካ ስለ ዝስራሕ ድሓን ዝኾነ ካሪክለም እዩ ነይሩ ብቑዕ ካሪክለም ነይሩ ክትብሎ ትኽእሉ ካብ ሓፈሽኡ። ብቆንዱ ግን ነቲ ትምህርቲ ዝፈልዮ ዝነበረ ናይ መምህራን ኩነታት እዩ። መምህራን ንባዕሎም ተጋደልቲ ስለ ዝኾኑ ከም ዝኾነ ካልእ ተጋዳላይ ብምሉእ ነተወፊዮም እዮም ዝሰርሑ ዓቕምታት ዝፈላለዩ እዩ ገሊኦም መምህራን ዝነበሮም ዓቕሚ ጣዕሚ ድርት ኢሉ እዩ ግን ገሊኦም ኣዝኦም ልዑል ደረጃ ዝነበሮም ዲግሪታት ዝነበሮም ሰባት ነይሮም። እዚኦም ሕጂ ነቶም ካልኦት ውን እናማዕበሉ እናማሃሩ እናሓገዙ ይኸይድ ይኽእሉ ነይሮም። እቲ መሰረታዊ ነገር ግን ዝኾነ መምህር ተባሂሉ ዝተመደበ ነቶም ቆልዑ ከም ደቁ ርእዩ ብግቡእ ክምህሮም ኣለኒ ኩላታ ክገብራ ዝኽእል ክገብር ኣለኒ ኢሉ ተወፊዩ ስለ ዝምህሮም ዝነበረ እቶም ቆልዑ ፅቡቅ ትምህርቲ እዮም ዝረኽቡ ነይሮም ክንብል ንኽእል ኢና። ስለዚ ከምኡ ዝኣመሰለ ብቕዓት ናይ ትምህርቲ ሎም ብዝኾነ ቦታ እውን ኣሎ ክብል ኣይክእልን ኣነ። ምክንያቱ ከምኡ ዝኣመሰለ ተወፋይነት ናይ መምሃራን ናይ ኩሎም ቶም ካልኦት ሰራሕተኛታት ኣብኡ ዝነበሩ ተንኣለይቲ ድን ዝኾነ ኡ ዝሰርሕ ዝነበረ ካኣለና ዓቕሚ ጌርና ነዞም ቆልዑ እዚኦም ጥዑይ ትምህርቲ ክንህቦም ኣለና ተባሂሉ ሕሰብ ስለ ዝነበረ ብከምኡ ሰርሕ ነይሩ። ስለዚ ሻሙናይ ክፍሊ ዋላ እንተኾነ እቲ ብቁፅሪ ትሑት እንተተባሃለ ናይ ሃይስኩል ትምህርቲ ስዳርጋ ብንምህረሉ ደረጃ በፂሕና ነርና ኢና ክንብል ንኽእል ኢና።
1: ፅቡቅ ኣቶ ጴጥሮስ፣ ድሕሪዚ ናይ ድሕሪዚ ኩሉ ፃዕሪ ውፅኢት ቤት ትምህርቲ ሶራ ከመይ ትገልፆ?
0: ትምህርቲ ሶራ ዓብዪ ኣበርክቶ ኣብ ምዕባለ ትምህርቲ ኣብዚ ሃገር ከም ዝገበረ ኣብ ምዕባለ ናይዚ ሕብረተሰብ ከም ዝገበረ ኣነ ዝሪኦ እጂ ቤት ትምህርቲ ሶራ ጥራይ ዘይኮነ ከምዚ ዓንቲ ወጠቀስናዮ እቲ ህዝባዊ ግንባር ኣብ ትምህርቲ ዝገበሮ ፃዕሪ ማለት እዩ በዝጠቃላለዩ ኣብ ሓራብ ዝኾነ ቦታታት ኣብ ሱዳን

ክሳብ ምዝላዕ ኣዚ ሓራ ኮይኑ ዝነበሩ ቦታታት ዳሕራይ ከዓ ድሕር መስመር ፀላእ ከይተረፈ ሰፊሕ ናይ ትምህርቲ መደባት ኣካይዲ እዩ። ሕጂ እዚ ኩሉ ናይ ትምህርቲ ፃዕሪ ደማሜርካ ክትሪኦ ከለካ እታ ሕብረተሰብ ሓደ ዓብዪ ባህላዊ ሰውራ ከም ዝተካየደ እዩ ዝረአ። ህዝቢ ኣብ ብዙሕ ከባቢታት ካብቲ ዝነበሮ ሰፊሕ ዝርግሐ ዝነበሮ መሬታዊ ድሑር ዝኾነ ኣተሓሳስባታት ካብኡ ነፃ ንክኸውን ብዙሕ ክፋላት ናይቲ ሕብረተሰብ ካብ መሃይምነት ንክላቐቕ ደቁ ህዝባዊ ግንባር እተዘይነብር ከይተምሃሩ መሃይም ኮይኖም ክዓብዪ ዝኽእሉ ዝነበሩ ንብዙሓት ከምህር ምክኣሉ እዚ ኣብቲ ሕብረተሰብ ባህላዊ ሰውራ ከም ዝመፀ ጌርካ ጥራኻ ክትርድኦ ትኽእል። ቀሊል ኣይኮነን። ኣብ ገሊኡ ድሕር ኢሉ ዝነበረ ከባቢታት ኣዝዩ ድሑር ዝኾነ ተሓሳስባ ዝነበረ እዚ ብምሉእ ከም ዝቕየር ክግበር ተኽእል እዩ። ተቐምዚ ነዚ መሳርሒ ከዓ ትምህርቲ እቲ ቤት ትምህርቲ ሰውራ ንባዕሉ ከዓ ዓብዪ ኣበርክቶ ዝገበረ ሓደ ንቅድም ምንጪ ናይ ኩሉ እቲ ናይ ትምህርቲ ተበግሶታት ናይ ህዝባዊ ሓይልታት እዩ ነይሩ መሰረት ስለዝኾነ ማለት እዩ። እቲ ካልእ እቲ ካሪክለም ብቐንዱ ኣብኡ እዩ ዝምዕብል ዝፍተን ዝመሓየሽ ነይሩ። ዋላ ነቲ ካልእ ቦታታት ዝኸይድ ካሪክለም ካብኡ ምንጩ ነይሩ ማለት እዩ። መማህራን ብዓቕሙ ብፍላይ ብእዋን ክራማት ትምህርቲ ብዝዕፀወሉ እዋን ስልጠና ከም ዝወስዱ ስለዚ ዓቕሚ ናይ ሰብ ከም ተማዕብል ዝግበረሉ እዩ ነይሩ። እቶም ኣብኡ ተማሃሩ ከዓ ኣብ እቲ ውድብ ኩሉ ዓይነት ኣበርክቶታት እዮም ገይሮም። ገሊኦም ብዕድመ እውን ዕብይ እናበሉ ምስ ከዱ ኣብቲ ተዋጋእ ሰራዊት ተፀንቢሮም ብዙሕ ጅግንነት ዝፈፀሙ እዮም። ብጠቃላለ ክትሪኦ ከለካ እቲ ኣብ ቤት ትምህርቲ ሰውራ ዝነበረ ወይ ኣብኡ ዝምሃር ዝነበረ ቆልዓ ኩምቶም መንእሰያት ክንስዋዕ ኣለና፣ ክንጋደል ኣለና፣ ስቆና ቆልዑ ኮይና ኩሉ ግዜ ክንምሃር ክንነብር ኣይኮናን ዝብል መንፈስ ነይርዎም። ሓደሓደ ግዜ ሽግር ክኸውን ነይሩ ክሳብ ትምህርቲ ዝዓብሉ ክንጋደል ክንከይድ ኣለና እናተባሃለ እጂ ሕሪ ተመዲቦም ኣብኡ ብዓብ ተወፋይነት እዮም ሰርሑ ዝነበሩ። ስለዚ ኣብ መስዋዕቲ ዝኸፈሉ ብዙሓት ኣብ ቤት ትምህርቲ ሰውራ ዝተምሃሩ መንእሰያት ነይሮም። ካልእ ዓቕሚ ሞያዊ ዓቕሚ ናይቲ ውድብ ክባብ ምባል እውን ዓብዪ ኣበርክቶ ገይሮም እ ሓደ ከም ሃይምነት ተላቐቑ ውሕዱ ሳብ ሓሙሻይ ሳብ ሸዓይ ክፍሊ ተምሃሩ ስለዝኾኑ ዝሓንዮም ጎኒ ጎኑ ከዓ ሓደ ኣብቲ ቤት ትምህርቲ ንባዕሉ ናይ ሞያ ትምህርቲ ተጀሚሩ ነይሩ። ናይ ሞያ ናይ ቴክኒክን ትምህርቲ ውሃብ ነይሩ። ንኩሎም ተምሃሮ እኳ ዘይበፅሖም እንተኾነ ብዙሓት ሞያውያን ክኣክፈር ይኽኢሎም ማለት እዩ። ናይ ፅርበት ዕንፀይቲ፣ ናይ ኤሌክትሪሲቲ፣ ናይ ምልሓም ሓፂን ከምኡ ዝኣመሰለ ሞያታት ተማሂሮም ምስ ዓበዩ ገሊኦም ሕጂ ኣብቲ ክፍልታት ናይ ህዝባዊ ሓይልታት ዝምደቡ ኣብኡ ከይዶም ኣብኡ ዝፀንሖም ካልኦት ዓበይቲ ክኢላታት ብኦም እናተሓገዙ ከዓ ንኣሽቱ ከዓ ስለዝኾኑ ቆልጢፎም ዝመሃሩ ብዙሕ ክእለታት የፅርዩ። ስለዚ ትውድብ ኩሉ ስራሓቱ እንተላይቲ ወታደራዊ ንጥፈታቱ ብዝለዓለ ብቕዓት ዓቕሚ ክካይድ እውን ሓጊዞም እዮም ማለት እዩ። ኣብነት ኣብ መጓዓዝያ ድሕሪ ከይዶም መካይን ክዕርዩ ናይ መጓዓዝያ ከዓ እዚ ገዳሲ እዩ ዋላብ ኩናት ከይተረፈ ስለዚ ብኸምኡ ከዓ ኣበርክቶ ገብሩ ነይሮም ማለት እዩ። ብዘይ ካብቲ ቤት ትምህርቲ ግን ኣብቲ እዋን ዕረፍቶም እቶም ተምሃሮ ኣብተን ክፍለ ስራሓት ናይ ህዝባዊ ግንባር ዝነበራ ፋ ሕብሉ ዶ ኣብኡ ከይዶም ከዓ ሞያ ከም ዘጥሪ ይግበር ነይሩ እዩ። ስለዚ ዳሕራይ ግዜ ዓብዮም ክውዝዑ ወይ ክምደቡ ከሉ ኣብ ዝኾነ ተዋጋእ ሰራዊት ይኹን ዋላ ኣብቲ ካልእ ክፍልታት ናይቲ ውድብ ድሮ እዚ ኣገዳሲ ዝኾነ ሞያዊ ክእለታት ኣፅርዮም ክእዱ ነይሮም ማለት እዩ። ስለዚ ከምዚ ስለ ዝነበረ እቲ ኩናት ኣብ ምዕዋት እውን እጃሞም ኣበርኪቶም ዳሕራይ ግዜ እውን ክሳብ ሎሚ ድሕሪ መፅካ ድሕሪ ናፅነት ኣብ ብዙሕ ዓውድታት ዓብዪ ኣበርክቶ ገይሮም እቶም ኣብኡ ዝተምሃሩ መንእሰያት። እምነቶም ኣብቲ ውድብ ኣብቲ ዕላማታት ናይቲ ህዝቢ ናይቲ ሃገር ኣዝዩ ፅኑዕ ስለ ዝኾነ ተወፍዮም ምሰርሑ እቲ መንግስቲ እውን ዓብዪ እምነት እዩ ዘምርሎም።

0: እዚ ፓይሎታት ኣብነት ኣብዚ ዳሕራይ ግዜ ዝመፁ ብዙሓት ካብኣቶም ስ ኣብ ቤት ትምህርቲ ሰውራ ተምሃሮ ዝነበሩ እዮም። ዳርጋ ኣብ ዝኾነ ኣካል ናይ መንግስቲ ሎሚ ኣብ ቤት ትምህርቲ ሰውራ ተማሂሩ ዝተምሃረ ሰብ ዘይብሉ ዳርጋ የለን ክትበት ክልካ ኣብ ኩሉ ዓውድታት ተዋፊሮም
1: ሕራይ ኣቶ ጴጥሮስ ኣብ መወዳእታ ምናልባት በዚ ዝኽሪ ምብል 50 ዓመት ምስራት ቤት ትምህርቲ ሰውራ ዮሃና ክትብሎም ተምሃሮካ ብፆትካ መወዳእታ ዓድል ክበካ
0: ቀዲም ናይ ባዕለይ ኣነ ክስታ ክገብር ሕጂ ድሕሪ 50 ዓመት ክትሪኦ ከለካ ናይ ብሓቂ ዘገርም ነገር እዩ ገሊ ዓብ ነገር ንቅድም ብሂወት ንሕና ክንመፅ ምክኣልና እዩ ክንደይ ብፆትና ተሰዊኦም ተሪፎም እዮም። ስለዚ ናፅነት ክትርኢ ምክኣል ጥራይ ንባዕሉ ሓደ ዓበ ፀጋ እዩ። ከምኡ ጥራይ ዘይኮነ ከዓ ብሂወት ብጥዕና መፅናሕ ንባዕሉ እውን ሓደ ዓብ ፀጋ ኢ ኣነ ዝወስዶ። እዚ ንኩሉ ሰብ ማለት ሕጂ ኩሉ እቲ ቤት ትምህርቲ ሰውራ ዝነበረ ናፅነት ክርኢ ናፅነት ርኢ ድሕሪኡ ኣብ ተፈላለየ ዓውድታት ተዋፊሩ ክሰርሕ ሂወቱ ክቅፅል ምክኣሉ ኣበርክቶ ክገብር ምክኣሉ እዚ ንባዕሉ ከም ሓደ ዓብ ፀጋ ኢ ዝሪኦ። ስለዚ እንቋዕ ሓጎሰኩም እንቋዕ ኣብ ዝበፃሕኩም ብሎም ንኩሎም እቶም ኣብኡ ዝነበሩ ቤት ትምህርቲ ሰውራ ይኹን ኣብ ኩሉ እቲ ናይ ትምህርቲ ትካላት ናይ ህዝባዊ ግንባር እንተላይ ኣብ ድሕሪ መስመር ኣብ ተሓራ ዝኾነ ቦታታት ኣብ ሱዳን ኣብ ኩሉ ዝሰርሑ ዝነበሩ እንቋዕ ናብ ዝብፅሓኩም ብሂወት እንቋዕ ነዚ ክትርእዩ በቃዕኩም ንብሎም እቶም ተምሃሮ ቤት ትምህርቲ ሰውራ ከዓ ብቆንዶም ፍርያት ናይቲ ቤት ትምህርቲ ንሶም ስለ ዝኾኑ ንዕኦም ከዓ ኣብኡ ተማሂርኩም በዚ ሕጂ በፅሒኩምዎ ዘለኹም ኣብ ዝተፈላለዩ ዓውድታት ከተበርክትሉ ትኽእሉ ዓቕሚ ደሊብኩም ብሂወት ብሰላም ክትፀንሑ ምክኣልኩም እንጓዕ ሓጎሰኩም ክብል ፈቱ። ንህዝቢ ኤርትራ ከዓ ዮሃና እዚ ቤት ትምህርቲ ሰውራ ዝተጀመረ ፃዕሪ ናይ ህዝባዊ ሓይልታት ነቲ ትምህርቲ ንክትዝርግሕ መሃይምነት ንክተጥፍእ ምስቲ ቀደም ዝነበርናዮ ክረአ ከሎ ሎሚ ሰማይን ምድርን ስለ ዝኾነ እንቋዕ ናብ ከምዚ ዝበለ ደረጃ ዕበለ ፀሓካ ዝመፅእ ዘሎ ናይ ትምህርቲ ጉዕዞ ከዓ ዕውት ክኸውን ክኾነልካ ተስፋ ገብር ብሉ
1: ኣቶ ጴጥሮስ ሃይለማርያም ስለተዝሃብካና ሰፊሕ ሓበሬታ ኣብ ስመይን ስም ተዓዘብቲ ናይ መስገነካ ይቀኒል
0: ንቀኒለይ ንዓካ
1: ባርከ ዝኩልኩም ተዓዘብቲ ምስ ኣቶ ጴጥሮስ ሃይለማርያም ካብ መስረቲ ቤት ምርሰውራ ዝነበረ ክነካይዶ ዝፅናሕና ዕላል ኣብ ስዛዚም ኣሎ ስለምክታልኩም ንመስገን ሰላም።

0: ዝኸበርኩም ተኸታተልትና ካብዚ ቀፂልና እውን ምስ ድምፃዊ ኣብርሃም ካሕሰይ ዋሲላ እነካየዶ ዕላል እዩ ክስዕብ ሰናይ ምክታል ኣራይ ዋሲላ ሓደ ካብቶም ኣብ ጉጅለ ባህሊ ንስሪ ገዳይም ስነ ጥበበኛታት ብምዃኒ ኢኻ ስነ ጥበባዊ ዕዮትካ ኣብ ምብርካት ትርከብ ዘለካ እሞ ኣብዚ ናይ ቅዱስ ዮሃንስ ከኣኒ ተራኺብና ኣለና እንቋዕ ከምዚ ኢሉ ገፅን ገፅ ኣረኸበና
1: ብሓሳብ ከምዚ ኢሉ ኣብ በዓል እዚ ኣብ ዓለልና
0: ሃራይ ኣብርሃም ኣብዛ ጉጅለ ባህሊ ንስሪ ማዓሲኻ ተፀንቢርካ ክንደይ ዓመታት ኮይኑ ኣሎ?
1: ኣብዛ ጉጅለ ባህሊ እዚኣ ካብ 2016 ዓመት ኮይኑ ኣሎ ማለት እዩ። 16 ዓመት ከም ደራፋይ ከም ክራሪስታ ሰሪሐ ኣለኹ ማለት እዩ።
2: ሕራይ ዋሲላ ካብ 2010 ክሳብ ሕጂ ነዊሕ ዓመታት እዩ እሞ ዘበርከትካዮም ስራሓት ከመይ ይመስሉ ኣብዛ ጉጅለ ባህሊ እዚኣ?
1: ኣብዛ ጉጅለ ባህሊ ብሓንሳብ ኮንካ ብዙሕ ትሰርሖ ስራሕ ኣሎ። ከምዚ ኣብ ሓደ ካምፓስ ኣቲኻ ማለት እዩ ብዙሓት ሙዚቀኛታት ፈልጦ ይኹም ኣነ ከኣቲ ከለኹ ዓበይቲ ደረፍቲ ብዙሓት ነይሮም እዚ ካብኦም እዳተምሃርካ ካብኦም እዳወሰድካ ንሕና ከ ነቶም ድሕሪና ድመፁ ዘለዉ እንዳውርስና ከምኡ እዩ ዝኸይድ ዘሎ። ብዙሕ ደርፍታት ከ ምስዛ ጉጅለ ባህሊ ኮይኑ ሰሪሕ ኣለኹ።
0: እስኻ ካብቲ ዛዕባ ከሉ ምስ ጉጅለ ባህሊ ዞባ ደቡብ ምስኦም ይኸ ኣብቲ ናይ ባህሊ ናይ ስነ ጥበባዊ ዕዮታት ብዙሕ ኣበርኪትካ እሞ ኣብዛ ጉጅለ ባህሊ እዚኣ ምስ ተፀንብርካ ኸ ብፍላይ ድማ ሕጂ ከምዚ ኣብ ዘቕረብካዮ ደርፍታት ምስ ባህሊ ምትእሳር ዘለዎን እየን ነቲ ባህሊ ኣብዛ ጉጅለ ባህሊ እዚኣ ንምስራፅ ትዝሓተካ ዋጋን እስኻ ዘሕለፍካዮ ፅልዋን እንታይ ይመስል?
1: እወ ሕጂ እቲ ናይ ዘዋድቦም ዝነበረ ኣብያታ ዘተኮረ እዩ። ኣብዚ ምስ መፅኻ ግን ቁርብ ሓውስ ናብ ዘመናዊ ካ ክስታይ ትገብሩ ኢካ ሓውስ ተብሉ ካቶም ሙዚቀኛታት እውን ናብ ከምኡ ዘንበሉ ስለ ዝኾነ ቁርብ ነቲ ያታ ስለ ዝሰራሕናሉ ግን እናተሓጋገዝና ፅቡቕ ክስታይ ንገብር ኣለና ማለት እዩ። ዝበዝሐ ኣብ ባህላዊ ዓይነት እዩ። ባህላዊ ዓይነት ደርፍታት እዩ። ኣብ ባህላዊ እዩ
0: ቦታ ደርፊ የስማዕና ዶ ንእሽተ
1: ናብቲ ፅብቕቲ ጋም ዘውዘዋየ ኣዲኺ ከሸንድየ ኣለዋየ ተቆኒንኪ ኣዲኺ በብሓንቲ ኣብ ገበላ ደሓይ ሻባዓት ናየቦኩስ ምኾነ ከምሻሙ ስራሕ ገዲፎም ደገዛ ከይውዕሉ ኣዲኺየ ና ቤት ክስልያ ዓሽከር ግድ ነረን ዛብትያ ሰዓድ ተተቕበት ፅቡቅ እየ።
2: በጣዕሚ ፅቡቅ በጣዕሚ ፅቡቅ ድምፂ ዋሲላ እዋ እዚ ሓንቲ ካብቶም ፍልጥቲ ደርፍታትካ እየን። ብጀካ እዚ ኣብዛ ጉጅለ ባህሊ እውን ካፍትን ናፍትን እንዳኸትኩም መደባት ተቕርቡ ኢኹም ወይ ባህላዊ ድዩ ዋላ ተኻልእ መደባትኩም ተቕርቦ ኢኹም እሞኒ ኣብቲ ትገብርዎ ዑደት እንታይ ጥልዎ ኣለኩም ኣብ ህዝቢ?
1: እዋ ሕጂ ንሕና ዝበዝሐ ግዜ ኣብ ደንከል ዲና ንርኢ 2300 ኪሎ ሜትር ከይድካ ኢኻ ነቲ ሰራዊት ዝበዝሐ ርክብና ምስ ሰራዊት እዩ። ንሕና ሰራዊት ኣሎ ህዝቢ ኣሎ ዝበዝሐ ግን ምስ ሰራዊት እዩ። ኣብ ከምዚ ቦታ ከይድካ ተሪኦም ከለኻ ኸ

0: ፈጥረሎም ሓጎስ ዝስምዖም ደስታ ዓብዩ ነቲ ምሳኻ ኮይኑ ሃገር ዝከላኸል ዘሎ ኣጆኻ ብሓንሳብ ኣለና ክትብሎ ከለኻ ብጣዕሚ ዝስምዖም ደስታን ሓጎስን መግለፂ የብሉን።
1: ሕጂ ንስኻ ከም ገዲም ንብል ኣለና ኣብዚ ሕጂ እዋን ድማ ሓደሽቲ መንእስያት ሙዚቀኛታትን ደረፍትን ኣለዉ። እቲ ናይ ምውርራስ ባህሊ ኣብዛ ጉጅለ ባህሊ እዚኣ ከመይ ትሪዮ? ንስኻ ኸ ነዞም ብድሕሪኻ ዝመፁ መንእስያት ኣብ ምሕጋዝ ወይ ንስኻ ዘበርከትካዮ ስነ ጥበባዊ ዕዮ ኣብ ግጥሚ ድዩ ኣብ ዜማ ኣብ ምሃብ

0: ባል እዚኣ ዘለካ ጦብላሕታ ከመይ ዝመስል ምስዋዕት ተኣሳሲርካ ከ እቲ ናይ ዮሃና መልእኽትታት ከ ክትሕልፈልና።
1: ኣብዛ ጉጅለ ባህሊ ናይ 16 ዓመት እዩ ኣብ ውሽጢ ሃገርን ኣብ ደገን ከማን እዚ ብጣዕሚ ክስታይ ከምዚ ስድራ በቃ ስድራካ ዓይነት እዩ በቃ ናይዛ ጉጅለ ባህሊ ህይወት ናይ ዮሃና መልእኽቲ ከዓ ፈለማ ከምዚ ገይርኩም ንዓና ዕድል ዝሃብኩምና ሚኒስትር ዜና ሰዓድ ሰሚር ንኩሎም ካሜራ ተማን ዘለዉ ቴንኪዩ ይቐኒልና ሩሑስ በዓል ይብለኩም። ነቲ ኣብ ደገን ኣብ ውሽጥን ዘሎ ህዝቢ ኤርትራ ነቲ ምዑት ዘይፀዓድ ሓይልታት ምክልኻል ኤርትራ ንእስነቱን ዕድሚኡን ዝግብር ዘሎ ርሑስ በዓል ክብሎ ይፈቱ ብምሉእ ምዕሩኽተይ ንስድራይ ንበዓልቲ ቤተይ ኣዛሚት ሽመንዲ ንደቀይ ኤሊሄም መክሰብ ሜሎዲ ካፒታል ርሑስ በዓል ይብል ማለት እዩ።

0: ዝኸበርኩም ተኸታተልትና ምስ ጉጅለ ባህሊ ንስሪ ዝምብራ ዘቕርብዎ ዘለዉ ስነ ጥበባዊ ዕዮ ኢና ኣብ ምክታል ንርከብ ዘለና። ካብዚ ቐፂልና እውን ሓፂር ዕላል ክህልወና እዩ። ኣብዚ ሕጂ ዓዲምናዮ ዘለና ሓደ ካብቶም ዓበይቲ ስነ ጥበበኛታት ሃገርና ኣብ ግጥማዊ ትሕዝቶ ንደረፍቲ ንብርክት ዝበሉ ብግጥሚ ዘበርከተን ከምኡ ድማ ተነባቢ ግጥሚ ኣብ ዝተፈላለዩ ኣጋጣሚ ናብ ህዝቢ ዘቐልቀለን ስነ ጥበበኛ ገብሪ ሂወት ፀሃየ ምስኡ ነካይዶ ዕላል እዩ ክህልወና። ኣብዛ ሓፃር ዕላ ነካይዳ ድማ ንምክታል ደጊምና ብክብሪ ንዕድም። ሃራይ ስነ ጥበበኛ ገብሪ ሂወት ፀሃየ ከመይ ኣሎ በዓል ርሑስ በዓል?
1: መላእ ህዝቢ ኤርትራ ኣብ ውሽጢ ናብ ደገን ባሓፈሻ ነቲ ክምህ ዘይብል ዘይፀዓት ጅግና ሓይልታት ምክልኻል ናትና ከዓ ርሑስ በዓል ቅዱስ ዮሃንስን በዓል መስቀልን ክብሎ ይፈቱ ተሃዋህቡ ከዓ ሰላም ይዘሉ።
0: ሃራይ ገሬ ምስ ጉጅለ ባህሊ ንስሪ መዓሲኻ ተፀምቢርካ ቅድሚኡ ዝነበረ ጉዕዞኻ ናብዚኣ ምስ ተፀምበርከላን ክንደይ ዓመታት ክኮይኑ ኣሎ?
1: ሕጂ ኣብ ጉጅለ ባህሊ ንስሪ ከባቢ 8-9 ዓመት ገይረ ኣለኹ። ግን እሱ ኣብ ዓቕሚ ሰቦም ካብ ዘኣትየ እምበር ኣብቲ ዓሰብ 20 ዓመት ምስኣየ ኣብ ክፍለ ሰራዊት 32 ኮይነ ንዕኦም ኣብ ቅድመይ ንዕኦም እንዳረኣኹ ዝዓበኹ እሶም ሞዴል ኮይኖም ካብ ቅድመይ እንዳኸዱ ዝመፃኹ ሰብ ሕጂ 20 ዓመት ሙሉእ ሲ ይፈልጣ የ ክብል ይኽእል እየ ብጣዕሚ ሰብ ካብ ዘኣቱ ግን 8 ዓመት እዩ።
2: ፅቡቅ ገረ ስነ ጥበባዊ ስራሓትካ እኳ ኣብ ኩሉ ንፈልጦ ኢና። ብፍላይ ግን ኣብዛ ጉጅለ ባህሊ እዚኣ እንታይ ይመስል እንታይ ካ ተቕርበሎም ከምኡ ውን ከምዚ ክትብሎ ፀንሕካ ናይ ምትኽኻ እውን ኣሎ ናይ ምውርራስ ኣሎ ፀኒሕካ ኢኻ እቶም ዘፅንሑ ኣውሪሶም ኸ እያ ሕጂ ድማ ነቶም ንኣሽቶ ተውርሶም ኢኻ ደለ ሓሳኻ እሞ እንታይ ተበርክት ኣብዛ ጉጅለ ባህሊ እዚኣ?
1: እዚ ጉጅለ ባህሊ ሕፈሻውታ ኣነ ዝነጥፈሉ ትዛዕበየ ብዕድመ እውን ዓብና ስለ ዘለና ኢና ንዛረብ ዘለና እምበር ካባና ዝበልሑ ኣብቲ ግንባር ዘለዎ ኣብቲ በረኻ ዘለዉ ይበዝሕዎ
2: ጥሕን ይኻ ደለካ መንእሰይ
1: ይኻንዩ እቲ ኣነ ዝገብሮ ግን ኣብቲ ዓውዲ ስነ ፅሑፍ ሓፈሻዊ ኣብቲ ግጥሚ ኣብ ተነባብን ኣብቲ ሕደማ ናይ ደርፊ ግጥምን ድራማ ኣብ ምስራሕ ምክርን መዓዳን ከዓ ይህብ ከመያ ኮይነ ከዓ ዋላ ነቶም ድምፃውያን ነገለገለ ካብ ከምሳሓሽ ካብ ክስታይ ከምዝኾን ከምዝተገብርና ከምዚ ኢልካ ኣብ ኩሉ ኣብዚ ናብትን ክብል ኣይከኒ ከምታ ሞያይ ግን ኣብቲ ዓውደ ስነ ፅሑፍ ኮይነ ብድሕሪት ኮይነ ፑሽ ይገብር ኣጀኹም ይብሎ።
0: ሃራይ ገሬ ሓደ ካብቲ መትከል ናይዛ ጉጅለ ባህሊ እዚኣ ዝገይሽ ስነ ጥበባዊ ዕዮ እምበር ዝገይሽ ሰብ ኣይኮነን እቲ መፍራይ እቲ ዕላማ። ስለዚ እቲ ናትካ ዝገይሽ ስነ ጥበባዊ ዕዮ ኸ እንታይ ዝመስል ኣብዚኣ ዛጊት ዘበርከትካዮም ትሕዝቶ ክሳብ ክንደይ ይበፅሑ?
1: ሕጂ በታ ጉጅለ ጥራይ ዋላ ባ

0: ሓፈሻ ብሓፈሻ ከባቢ 3-400 ገፅ ይኸውን ሕደማታት ገይረ ኣለኹ። ኣብ ድራማታት እውን ከም ኣቐዲመ ቀደምኩም ኢለ ነረ ኸውኒ ኣብቲ ሰራዊት ዘይተሰነደ ክኸውን ይኽእል እዩ እምበር ጎስጓስን ሓበሬታን ጎስጓስን እንተኮይና ብዙሕ ድራማታት ሞኖሎጋት ኣብኡ ተሰሪሑ ነቲ ሰራዊት ሞራል ዝህብ ነቲ ህዝቢ ተስፋ ዝህብ ናፍቆቱ ዘዘሕል መጻኢታቱ ናበይ ገፅ ምዃኑ ዝእንፍት ክደክም ይኽእል ይኹን እምበር ብዛዕቐመይ እገብር ካ ኣለኹ። እቲ ንዓይ ደስ ዝብለኒ ግን ንዓይ ዝመስሉ ብዙሓት ብድሕረይ ስለ ዘለዉ ተመስገን ይብሎ ንኣምላኽ ቲ ኣነ ዝገበርክዎ ዘይኮንስ ክገብሩ ተካእቲ ወለዶ ክገብሩ ዝኽእሉ ብዙሓት ኣቐሚጠላ ስለ ዘለኹ ነዚ ዓዲ እቲ ናተይ ሓበን እምበር እቲ ኣነ ዝገበርክዎ ዘመክሕ ዘሕብን ገለ ኣይኮነ ካባይ ዝበልፁ ካባይ ዛዕቢ ብድሕረይ ብዙሓት ኣለዉኻ ቅሰና ዝተማቐረ ስነ ጥበብ ቅሰን ህዝቢ ኤርትራ ክብሎ ዘለ
1: ሓረይ እቲ ትሕትና ምግባር ከዓ ምልክት ብልሒ እሞ እቲ ስነ ጥበባዊ ዕዮታት ከዓ ባዕሉ ከዓ ይዛረብ ስለ ዘሎ እዩ። ኣረይ ገብሪ ሂወት ኣብዛ ጉጅ ዝበሃል እዚኣ ነቲ ናይ ኣብ ዘሎ ኩነታት ኣብታ ጉጅ ዝበሃል እቲያ ንኽተበርክት ብመሰረቶም ናይ ቀረባ ሓለፍትኩም ኮነ ላዕልዎት ሓለፍቲ ዘለኩም ኣጠማምታ ኣብ ልዕሊኹም ዘለዎም ኣጠማምታ ናይ ስራሕ ባይታ ንክትሰርሑ ከመይ ደጋገፉኹም ኣብቲ ዘለኹም ቦታ ንክትሰርሕ እንታይ ይፅልዋ ከለዎ
0: ሕዚዚኣ እንታይ መሲልካ ኪንዮ ቃል ኣነ ብዝምህላወይ ንባዕሉ ናቶም ምትብባዕ እዩ እዛ ጉጅለ ብዝምህላዋኒ ንባዕሉ ናይ ሓለፍትና ካብቶም ዝናእሱ ስጋብቶም ዝለዓሉ ሰናይ ድሌትን ርኤትን ናቶም እዩ። ብመሰረቱ እውን ካብቲ ሓይልታት ተዘሚእካ ዘለካ ብልጫ ዘለካ ተውህቦ ኣላልዮም ሓበሬታን ጎስጓስ ዝበሃል ከም ትካል ክቐውም ዝገበሮ እዚ ጉጅለ በዕሉ ኮይኮኑን እቶም ኣዘስና እዮም ቶም ላዕልዎት ንምንታይ ተደልዩ ሓደ ኣርቲስት እንታይ ክገብር ይኽእል ኣበይ ኮይኑ ከድምዕ ይኽእል ስለምንታይ ከተጠርኒፉ ኣብ ሓደ ኣሎ እንተይ ኢልካ ናቶም ብልሒ እዩ ናቶም ናይቲ መሪሕነት እዩ ባይዘ ካብ ላዕሊ ስጋብ ታሕቲ ብሃገር ደረጃ ሕጂ ብንስሪ ጥራይ ኣይኮንኩ ዘለኹ እዛ ስዋይ ከዓ ኣብዚ መፂና ንክንዛረብ ነዚ ስነ ጥበባ ዕዮ ንክንገብር ናቶም ሰናይ ፍቓድን ምንየትን ስለ ዝኾነ እሶም ስለ ዘለዉ ኢና ዝኽሉ ተገይሩ ጌርና እንብል ዘለና እቲ ምስጋና ኸማን በዚ ኣጋጣሚ ንዕኦም እዩ ዝግባእ። እቲ ብልጫ ናቶም ከዓ እንታይ ይመስለካ ሓይልታት ምክልኻል ኢና ንሕና ኮ ወታደር ኮይንከዓ ስነ ጥበባዊ ዕዮ ስነ ጥበባውነት ከዓ ናይ ገዛእ ርእሱ ጊንጥነት ኣሎ ውልቃዊ ስምዒታትካ እዩ ናትካ ርኤት እዩ ናትካ ፍልስፍና እዩ ናትካ ኣግለመለ እዩ ክጠርንፎ ኸማን ከቢድ እዩ ክንድኡ ዝኣክል ዓቕሚ ሰብ ኣምፂኦም ጠርኒፎም ከማሓድሩና መኽኣሎም ጥራይ ልዕልየና ሶም ጥበባውያን ስለ ዝኾኑ በዚ ኣጋጣሚ ቴንኪዩ ክብሎም ደሊ
2: ካብዛ ዝበልካያ ተበጊሰ ካብትን ካብትን ኣምፂኦም ንኸመሓድርኹም እዚ እውን ንባዕሉ ዓብ ተውህቦ እዩ ሞኒ እቲ ጉጅለ ባህልኸ ሕጂ ካብትን ካብትን መፂኻ ብዙሓት ኮንካ ኣብ ሓደ ጉጅለ ባህሊ ሰሚርካ ንኽትሰርሕ ውህደት የድልየካ እቲ ሰን ስርዓት ንብሎ እውን ኣሎ እቲ ዲስፕሊን ኣሎ እሞ እዛ ጉጅለ ባህሊ ከመይ ትርእያ ስኻ
0: እቲ ጉጅለ ባህሊ ምስሪ እቲ ፅቡቕ ሸነኻቱ ኣብ ዝኾነ ጉጅለ ንግደፎሞ ኣብ ጉጅለ ባህሊ ምስሪ ግን እንታይ ፍሉይ ነገር ኣለዎ እንተልና እቲ ሓደ ከም ጉጅለ ተጠርኒፍካ ንእናትካ ሕልምታት ዘለካ ከም ቀዲሞ ዝበልኮ ንእናትካ ስጊን ጥርነት ኣለካ ብሓደ ወታደራዊ ሕጊ ተሰራዕ ኢልካ ጥራይ ስኢሉ ተሰሪዒ ዝኸይድ ሰብ ኣይኮነን ፈርከስ እዚ መንደቕ እዚ ፃዕዳ እዩ እንተይለዮ ሰሚር ብጫ እዩ ክብለኒ ይኽእል እጂ ነዚ ክትእክብ ናይቶም ዝያዳ ሓላፊና ወልዳት ገሊፅዎ ክኸውን ይኽእል እዩ ንዑ ይኸብዶ ይኸውን ኣነ ንባዕለይ እንታይ የሸግሮ እቲ ሓደ ምናእሰይ ንዓይ እንታይ የሸግረኒ ሓደ ዜማ ንኸውፅእ ለይቲ ክትድቅስ ደሊኸ ክራር ገልጠምጠም ክልከሎ ሞ ኣብ ሓንቲ ክላሲ ኢኻ ትድቅስ ኣደቅሰና ክትብል ሓደ ክትፅሕፍ ደሊኻ ኣነ ልቺ ክውልዐ ኣደቅሰኒ ይኽብል ኣብዚኢታ ጥራይ ዕግርግራት ኣሎ እዚ ግን ሳላት ዕግርግር ኢኻ ትፅቡቕ ዝመፅእ ማለ ናይ ስራሕ እቲ ዲስፕሊን ንብሎስ ንኽስርሕ ኣነ ድርብሾም ንኽስርሕ ይኽራር ገይሩ ድብፅብፀና ሓደ ጊታራ ልዕሉ ገለ ዝገብር ድምፂ ገብር ገልጠምጠም ዝብል ከበሮ ዝሃርም ሕጂ እዚ ኣነ እቲ ብልጫ መን ሓላፊ ይገብሩልካ ከዓ ፈልጡ እዩ መን ፀረካ ንሕና ከዓ

0: ይህኒ እንትበሃል ትመዓድ ፀንሕ ድሕር ከዓ ትበኣስ ኮያ ባስሎ ናይ ሓሳብ እለዮ እዚ ከምዚ ምሻ ኣለዎ ንዓና ሃየስቲ ዝገብሩና ሕጂ ሃያሲ ክመፅእ ከሎ ንዓይ እኳ ኣብ ስራሕያት ክዛረብ እንተኮይኑ ንዓይ ክዕኑ ዘይኮነስ ንፅባቐ ኣብ መንጎይ ናብ መንጎ ሕብረተሰብን ንዘሎ እቲ ጥበብ ከይባላሾ ትሰምዓ ከይርበሽ ገለ እዩ ከቀራርብ ዝፍጥር ሕጂ ከምኡ ዓይነት ገርጨው ጨዋት ክህሉ ባህርያዊ ነገር እዩ
1: ከምዚ ድገለፅከዮ እቲ ዘሎ ብድሆታታ ምስ ዘሎ ብልጫታታ እዚ ኩሉ ተዋሂዱ ንሓደ ዕላማ ኣብ ምስጓም ትርከባላ ገሪ ሕጂ እዚ ምስ ሰራዊት ዘለዋ ጥምረት ዛጉጅ ዝባሃል እዚ ኣብ ልዕሊ ሰራዊት ዘሕልፎ ፅልዋ ንስኻ እውን በቲ ትህቦ ግጥሚ ኣብ ሰራዊት ድዩ ኣብ ዝተፈላለየ ኣጋጣሚታት ክቕርብ እንከሎ እንታይ ይስማዓካ ብሞያኻ ኩርዓት ዶ ስማዓካ
0: ኩርዓት ጥራይ ከማን ኣይኮነን ሓበን ይስማዓኒ ንምንታይ መስለካ ሓደ እቲ ብልጫ ናተይ ወይ ከዓ ናይ ኩልና ዝብሎ ንሕና ኣብ ሕምብርቲ እቲ ሰራዊት ስለ ዘለና ኢና ከምዚ ከም ነጋዳያ ናይ ኮንና ንኸዶ ቃንዙ መዓልታዊ ናቱ ድያርስ ኣለና ፃብፃብ እንታይ ይነብር እንታይ ይበልዕ እንታይ ሰጥ እንታይ ይኸውን ኣሎ ንፈልጥ ንሕና ከምስ ኣለና ሕጂ መፂኻ እቲ ናቱ ኢኻ ትህቦ ሽዕሶም መፂኦም ሆ ክብሉ ክስዕስዑ ክትሪኦም ከለካ ዋላ እውን ክነብዑ ክትሪኦም ከለ ዒስራ ሰነ ኮይኑስ በዓል መን በዓል መን ሓቂ የሕሊፎም ፈልጡ እዮም ኮሶ ኣብኡ መፂኣነ ሞኖሎግ እንተገይረ መን ንመን ሓቂ እታ ፀረር ደብላ ንብዓት ዋጋ ኣለዋ ንዓ ሞር ሓበን ንስማዓኒ ኤንዘን ከዓ እንታይ ረኽቡካ እዮም ከዓ የኽብሩካ ሰኣኖም ኣውፂኦም ክባካትን ምንፀፎም ገዲፎም ንዕበ ዝደቀስ ይብልካ ከምዛ ንጉሶም ከምዚኣ ከምዚኣ ክብሉካ ከለዉ ሞር እምበር ኣንዕድለኛ

0: ሕራይ ኣብዛ ንኽብሪ በዓል ቅዱስ ዮሃንስ ዝተዳለያ ፀንሐት ኣውደ ኣመት ዘርእስታ ድራማ ክዋስኡልና ፀንሑ ዓብድረዛቅ ዓብድላ ሜሪ ወልደ ሚካኤል የርዳኖስ ኪዳነ ከምኡውን የናታን ሓጎስ ደራሲ ዓብድረዛቅ ዓብድላ ዳይሬክተር ሃፍቶም ተክለ ማርያም ቻማክ ብምዃን እዮም ንኽብሪ በዓል ቅዱስ ዮሃንስ ዝተዳለወ ባህላዊ ምርኢት ብጉጅለ ባህል ንስሪ ኣብ ዝተዛዘዝምሉ ቅድሚኡ ግን ነዚ መደብ ምዕሩግ ኮይኑ ናብ እዝንን ሰማዕትን ተዓዘብትን ንምስጋር ዓብ ተራ ዝተፃወቱ ጋዜጠኛታት ካሜራማናት ኤዲተራት ዳይሬክተራት ናይ ቴክኒክ ሰባት ብሓፈሻ ሚኒስትሪ ዜና ከምኡውን መኮነን ሓበሬታን ጎስጓስን ሚኒስትሪ ምክልኻል ሓበሬታን ጎስጓስን እዚ ምብራቕ ከምቲ ኣቐዲምና ዝገለጽናዮ ቤት መግብን መስተን ደንበ ኤልያና ምክራይ ቤሎ ብልቢ ኢና ንመስግን ነዚ መደብ ምዕሩግ ንምግባር ንድምፃውያንና ኸሰኒ ኢልና ዘምሰዩ ሙዚቀኛታት ጉጅለ ባህሊ ንስሪ ሽሞም ከላልየኩም እየ ሊድ ጊታር ሒዙ ዘሎ ኣድሓኖም ታደሰ ካብኡ ዘይፍለ ሊድ ጊታር ሒዙ ዘሎ ቢላል ያሲን ቤዝ ጊታር ሒዙ ዘሎ ፊልሞን ኣለም ሰገድ ኪቦርድ ሒዙ ዘሎ ተስፊት ገብሪ ህይወት ኮንጓ ሒዙ ዘሎ ሴም በየነ ወድኹመል ላይፍ ድራም ሒዙ ዘሎ ከበሮ ሳሙኤል እስቲፋኖስ ድሮብካ ሒዙ ዘሎ ሮቤል ኣለም ክራር ሒዙ ዘሎ ኣብ ጎኑ ቶማስ ገብረ መድህን ኪቦርድ ሒዙ ዘሎ ላኪ ኢሳቅ ትራምፐት ሒዙ ዘምሴ ሙሉእ ብርሃን ፍረዝጊ ቴነር ሳክስ ሒዙ ዘሎ ናትናኤል ግርማይ ኣልቶ ሳክስ ሒዙ ዘሎ ዮሃንስ ወልደ ሚካኤል ጉጅለ ባህሊ ንስሪ እዚ ምብራቕ ንምምዕራግ ንስርዓተ ድምፂ ኣብ ምቁፅጻር ዘምሰዩ ናይ ቴክኒክ ሰባት ሓምድ እድሪስ በረኸት ተኽለ ብርሃን ከምኡውን ተሓጋጋዚ ስርዓተ ድምፅን ቤዝ ጊታርን ኮይኑ ዘምሴ ተስፊት ነጋሲ የቐኒልና ርሑስ በዓል ቅዱስ ዮሃንስ ደጋጊምና
1: ዝኽበርኩም ተኸታተልትና እዚ ንልዕሊ ሓደ ሰዓት ክቕፅል ዝፀንሐ ስነ ጥበባዊ ምርኢት እቶም ውህደት ሙዚቃ ዘስመሩ ሙዚቀኛታት ምስቶም ስሑል ዝድምፆም ድምፃውያን ተዋሂዶም ከምኡውን ወኒ ዝቕስቅስ ትልሂት ዘርአዩና ምስታ ኣዝያ መሃሪት ዝቐረበት ድራማ ተዋሂዱ እዚ ኩሉ ተደማሚሩ ስነ ጥበባዊ ምርኢት ከቕርቡልና ፀኒሖም ጉጅለ ባህሊ ንስሪ እዚ ምብራቕ ዝኸበርኩም ተኸታተልትና ንምላእ ህዝቢ ኤርትራ ኣብ ውሽጢ ሃገርን ወፃን ዝነብር ምስቲ ዘይክማ ህጅግና ሓይልታት ምክልኻል ኤርትራ ርሑስ በዓል ክንብል ንፈቱ
2: السادة المشاهدين هكذا نكون قد وصلنا وإياكم إلى ختام برنامجنا الخاص الذي أعددناه بمناسبة عيد القديس يوحنا

ዝርግሒ ንቑጣታት ምርበብ ሓበሬታ ሸባይ ዳትኩም ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ፣ ኤርትራ ሓዲሳ፣ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራት ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረታብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉ ብርሃን፣ ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ እግዚኣብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሃየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ። ኣብ ዓምዲ ጥዕና ንምጭናው ኣፍን ጠንቅታቱን ዝድስስ ትሕዝቶ ሰፊሩ ብስትንፋስና ካብ ኣፍና ዝወፅእ ሕማቅ ጨና ብሕክምናዊ ኣፀዋውዓ ሃሊቶስስ እዩ ዝበሃል። ብዙሕ ግዜ ኣብቲ ፈለማ ደቂስና ፀኒሕና ኣብ ንትሳሉ እዋን እዩ ዘጋጥመና። እቲ ሕማቅ ሽታ ኣፍ ኣብ ዝቐፀለ ሰዓታት ናይታ መዓልቲ ምስ ዘይጠፍእ ወይ ምስ ዘይመሓይሽ ካብ ጥዕናዊ ፀገም ናይ ኣስናን ወይ ናይ ውሽጢ ኣካላት ክኸውን ይኽእል እዩ። ምምሽማሽ ወይ ምብዕኻኽ ኣስናን፣ ሕማም ግርፀን ወይ ነድሪ ሓናት መብዛሕትኡ ግዜ ልሙዳት ጠንቂ ምጭናው ኣፍ ኮይኖም እዮም ዝጥቀሱ። ሕማቅ ጨና ኣፍ ኣብ ኣፍና ዝርከቡ ባክተርያ ብዝተፍእዎ ሕማቅ ሽታ ዘለዎ ኬሚካል እዩ ዝኽሰት። እቲ ሕማም ጨና ካብ ክስዐ ዝነቐለ እውን ክኸውን ይኽእል እዩ። እቲ ሕማቅ ጨና ኣፍ ሰኣን ግቡእ ክንክን ንፅህና ኣስናን ዝሰዕበ ክኸውን ከም ዝኽእል እውን ዘይምዝንጋዕ። ገላ ዓይነት እንወስዶም መግብታት ወይ ጥዕና ዘይብሉ ዓይነት ኣመጋግባ ምዝውታር ብሃሊቶስስ ከም ንሰቐ ይገብር እዩ። ሃሊቶስስ ግዜያዊ ወይ ሕዱር ክኸውን ይኽእል እዩ። ብመሰረት ዝተኸየዱ መፅናዕትታት ልዕሊ 50 ሚታዊት ኣባፅሕ በዛ ዓይነት ጥዕናዊ ፀገምዚ ይሰቐዩ ይርከቦ። ኣብ ዓምዲ ባህልን ስነ ጥበብን ሃያሲ ፅንፅያ ጥበብ ዝብል ዛዕባ ንረክብ። ምንቃፍ ብሓፈሻ ኣገዳሲ ቅድሚ ኩነት ንዕቤት ምዃኑ ኣየጠራጥርን። ኩሎም ዓውድታት ፍልጠት ብርእቶታት ናይ ተቃወምቶም እዮም ጌጋታቶም ኣለልዮም ናብ ዝሓሸ መስመር ዝምለሱ። ነቓፊ ንሕብረተሰብ ብሓፈሻ ዘለዎ ጥቕሚ ኣብቲ ሶቅራጦስ ብኣቴናውያን ንመንእስያት ኣቴንስ ፀይቕካ ተባሂሉ ኣብ ፍርዲ ምስ ቀረበ ቅንዕና ሞያኡ ንምርግጋፅ ዘቕረቦ ኣፖሎጂ ተባሂሉ ዝተሰነደ ልዕሊ 2,000 ዓመት ዘቕፀረ መልሲ ነፂሩ ንረኽቦ። ንህዝቢ ኣቴንስ ካብ ድንቁርና ንምድሓን ብኣምላኽ ከም ዝተላእከ ዝኣምን ዝነበረ ሶቅራጦስ ከምዚ ብምባል እዩ ነቶም ንነቐፌታቱ ምፅዋር ስኢኖም ናብ ፍርዲ ዘቕረብዎን ኣብ መወዳእታ ንሞት ዝፈረድዎን ኣቴናውያን ኣገዳስነት ነቐፌታ ዝገለጸሎም። ኣነ ናብዛ ክፍለ ሃገር ብፈጣሪ ዝተላእኽኩ ፅንፅያየ። እዛ ክፍለ ሃገር ከዓ ከም ሓደ ብሰንኪ ግዝፉ ብዝግባእ ክንቀሳቐስ ዝፅግሞ ፀፀኒሑ ዘበራብር ኣካል ዘድልዮ ፈረስ እያ። ኣነ ብቐጻሊ ነዛ ክፍለ ሃገር እዚኣ ካብ ድቃስ ከበራብር ተባሂለ ዝተላእኩ ፅንፅያየ። ከማይ ኮይኑ ዘገልግለኩም ክትረኽቡ ስለ ዘይኮንኩም ክትምሕሩን እዩ ዝሓይሽ። ክትድቅሱ ኣብ ዝተቐረብኩምሉ ሃንደበት ዝነኽሰኩም ምዃነይ ከም ትፀልእዎ ፈልጥ እየ። ከምቲ ኣኒተስ ዝብሎ ዘሎ ንዓይ ሓንሳብ ወቒዕኩም ብምቕታል ክትድቅሱ ትሓስቡ ትኾኑ። ከምኡ ምስ እትገብሩ ግን ኣምላኽ ካልእ ፅንፅያ ክሳብ ዘይሰደደልኩም ንሓዋሩ ኣይክትበራበሩን ኢኹም ተጠቒሱ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሳባት ነገረ ዕርክነት ኣብ ትሕቲ ዝብል ብዛዕባ ዕርክነት ዝተባሃለ ውሑድ ኣይኮነ ብብቲ መን ምዃንካ ክነግረካ ምስ መን ከም እትኸይድ ንገረኒ እትብል ብሂል ብዙሓት ጥቕስታት ምጥቃስ ይከኣል እዩ። ነቲ ዝበሃል ኣፀጊዕና ከከምኣቕምና ብዛዕባ ዕርክነትን ምሕዝነትን ዝተመኮርናዮ እውን ኣሎና። ሓቀኛ ዓርኪ ወይ መሓዛ ግን ከምቲ ብቐሊሉ ዝእከብ እምኒ ዘይኮነስ ከም ወርቂ ወይ ኣልማዝ ብቐሊሉ ዘይርከብን ውሑድን እዩ። እሙን ዓርኪ ወይ መሓዛ ውሑድ ክቡርን ብቐሊሉ ዘይርከብን እዩ። ኣዕሩኽ ዝመስሉ ግን ኣዕሩኽ ዘይኮኑ ኣዝዮም ብዙሓት እዮም። መሬት ክትፅልምተካን ከላ ብርሃን ዝኾነካ እምበር ኣብ እዋን ብርሃን ካብ ጥቓኻ ዘይርሕቕ ሰብ ተራፈላጥ እምበር ሓቀኛ ዓርኪ ወይ መሓዛ ኣይኮነን። ንብርሃን ደኣ ፅምብላሊዕ እውን ትስዕስዓሉን ተኸድደሉን እንድያ። እሙን ዓርኪ ነቲ ሓቅን ዝኸውንን እምበር ክትሰምዖ ዝደለኻ መሚው ዝነግረካ ኣይኮነን። ማልስ ከይተፀበየን ዕግበት ኢሉ ዝድግፈካ እዩ ሓቀኛ ዓርኪ። ኣብ ዓምዲ መዛነይ ኣብ መዓልቲ መርዕኡ ቆልዓ ዘድሓነ ምርዓዊ መደባት ምስራዕ ሕቶ ዝተመሰቐለ ቓላት ጥቕስታት መዛነይ ሰፊሮም ይጸንሑና። ኤርትራዊት ስኒት ሃብተ ኣብ ተወልደ መድህን ኣብ ውድድር ወይዘሪት ዓለም ማለት ሚስ ወርልድ ምስተን ቀዳሞት 6 ብሉፃት ተወዳደርቲ ተለቒሐ። ስኒት ሃብተ ኣብ ንኤርትራ ወኪላ ንመጀመርታ ግዜ ኣብ ዓለም ለኸ

ውድድር ወይዘሪት ዓለም እተሳተፈት ዜጋ ኮይና ኣብቲ ብቀዳም ሓሙሽተ መስከረም 2026 ኣብ ንሃትራንግ ቬትናም ዝተኻየደ ናይ መጨረሻ መድረኽ ስኒት ኣስታት 14 ሚልዮን ድምፂ ህዝቢ ብምርካብ ድሙቕ ዓወት ኣመዝጊባ ሽልማት ምርጫ ህዝቢ ማለት ፒፕልስ ቾይስ ኣዋርድ ተሸሊማ። ኣብዚ ናይ መወዳእታ መድረኽ ንኤርትራ ሪፐብሊክ ዴሞኒካ ቬትናም ማሌዥያ ደቡብ ኣፍሪቃን ስፓኛን ዝወከላ ተወዳደርቲ ቀሪበን። ስኒት ሃብታብ ካብ ቀዳማይ ዙርያ ናይቲ ውድድር ጀሚራ ድሙቕ ዓወታት እናመዝገበት እያ ኣብዚ ናይ መወዳእታ መድረኽ በፂሓ። ፈለማ ካብ ኣህጉር ኣፍሪቃ ብዝለዓለ ድምፂ ቀዳመይቲ ብምዃን ናብ ብሉፃት 4 ሓሊፋ። ድሕሪዋ ብዝቐፀለ መድረኽ ድማ ብልዕሊ 13.9 ሚልዮን ድምፂ ህዝቢ ማለት ፒፕልስ ቾይስ ተደጊፋ ምስተን 6 ብሉፃት ናብ መወዳእታ መድረኽ በፂሓ። ስኒት ነቲ ዝረኸበቶ ልዑል ደገፍ ህዝቢ እቲ ድምፂ ቁፅሪ ጥራይ ኣይኮነን ናብ ሓንቲ ዳውን ሲንድሮም ሓፍታ እተኣሊ ሰብ ዝተላእከ ናይ ፍቕሪ ደብዳቤታት እዩ ኢላ ብምግላፅ ንደገፍታ እቲ ዓወት ናይ ኩሉና እዩ ኢላቶም። ጋዜጣ ኤርትራያል ሓዲሳ ብዘይካ ሶኒን ረቡዕን መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ዓረብያ። ዋና ኣሰናዳይ መሓመድ ኑር ያሕያ፣ ምክትል ኣሰናዳይ ሃዋ ሱሌማን ዓብደልቃድር፣ ዜና ወፃኢ ዓረቢ መሓመድ ጌታ፣ ሌኣውት ኑራ ዑስማን መሓመድ፣ ፋጥማ ሕመድ እድሪስ። ኣብ ዓምዲ መልሓቕ ላዳብ ዋልፍኑን ምስ ፀሓፊ ሓዳስ መፅሓፍ ጥበብ ኣተዓባብያ ደቅና ማለት ንደቅና ብምሉእነት እናዕብየሉ ምዕቡል ሜላታት ዘጠቐለለት ሓዳስ መፅሓፍ ጋዜጠኛ ጴጥሮስ መንግስት ዝተኻየደ ቃል መጠይቕ ሰፊሩ ይርከብ። ኣብ ዓምዲ ማሕበራዊ ዕቤት ኣብ ምብህሃልን ማሕበራዊ መቐይሮን ዝተመርኮሰ ምዕባለ ተዳሲሱ ይርከብ። ኣብ ዓምዲ ሲሓዊ ኣሳር መስሕብ ቱሪስት ዝኾኑ ፀጋታት ዞባ ደቡባዊ ቅሕ ባሕሪ ረብዓይ ክፋል ቀሪባ ኣላ። መበል 12 ክፋል ዝንቡዕ ፖሊሲታት ኢትዮጵያ ኣብ ዞባ ቀርን ኣፍሪቃ ዘጉልሕ ትሕዝቶ ይርከብ። ኣብ ዓምዲ ርእቶ እቲ ስውር መቑሕ 8 ቢልዮን ህዝቢ ቀውፊ ተዳሲሱ ይርከብ። ሓደ ሰብ መጺኡ ህይወትኩም ድሕነትኩምን መጻ ዕድል ደቅኹምን ኣብ ውሳነ ናይ ሓሙሽተ ፈጺምኩም ዘይትፈልጥዎም ስውራት ሰባት እዩ ዝምርኮስ ኢሉ እንተ ዝነግረና ምናልባት ናይ ሆሊውድ ናይ ስልያ ፊልም ወይ ናይ ፖለቲካ ምህዞ መሲሉ ምተሰማዕና። እንተኾነ ግን እዚ ናይ ሓቂ እዩ። ኣብዚ ህሞት እዚ ካብ ዓይኒ መላእ ወዲ ሰብ ተሓቢኡ ዝካየድ ዘሎ ናይ ዘመንና ዝዓበየ ናይ ስልጣን መፃወዳ ድማ እዩ። ኣብ ሓደ ፀቢብ ክፍሊ 8 ቢልዮን ህዝቢ ዓለም ብዘይፈልጥዎ ገበን ኣብ ናይ ሞትን ህይወትን ፍርዲ ተኸሲሶም ቀሪቦም ኣለዉ። ኣብቲ ፍርዲ ግን ተኸላኻሊ ጠበቃ የለን፣ ምስክር የለን። እቲ ዳኛ ኣኽባር ሕግን ፈጻሚ ፍርድን ባዕሎም እቶም ሓሙሽተ ሓያላን ጥራዮም። እታ ንመላእ ዓለም ብሓንሳ ኣእዳዋ ጠውያ ኣብ መቑሕ ዘእተወታ ስውርቲ ቃል ድማ ሓንቲ እያ፣ ቀውፊ ወይ ቬቶ። እዚዩ እቲ ኣብ ቅድሚ ዓይኒ ዓለም ተሓቢኡ ዝካየድ ዘሎ ናይ ዘመንና ዝዓበየ ፖለቲካዊ ድራማን ምትላለን። ኣብቲ ብሩህ ናይ ሓፈሻዊ ባይቶ ኣዳራሽ ናይ 193 ሃገራት ባንዴራታት እናንበልበለ መራሕቲ ዓለም ብዛዕባ ፍትሕን ሰብኣዊ መሰላትን ዘደንቕ መደረታት ከስምዑ ትዕዘብ። ብዙሓት ሰባት እቲ መድረኽ ናይ ሓቂ ስልጣን ዘለዎ መሲልዎም ብተስፋ ይምልከትዎ። እንተኾነ ግን እዚ ኩሉ ናይ መጋረጃ ፀወታ ጥራዩ። እቲ ሓቀኛ መፍትሕ ዓለም ኣብቲ ፀቢብ ክፍሊ ቤት ምኽሪ ፀጥታ ይቦቱ። ሓሙሽተ ሃገራት ጥራየን ንመላእ ደቂ ሰብ ከም ድላይን ዝዝውራሉ ስውር ናይ ምቁፅፃር መሳርሒ ዓጢቐን ዝርከባ። እዚ ናይ ቀውፊ ስልጣን ማለት ቬቶ ፓወር ተባሂሉ ዝፅዋዕ መፃወድያ ሓደ ዲፕሎማት ንመላእ ዓለም ብሓንቲ ኢድ ደው ከብሎ ዘኽእል ናይ ዘመንና ዝዓበየ ሕጋውነት ዝለበሰ ናይ ስልጣን ዓመፅ እዩ። ኣብ ዓምዲ ማሕበራዊ ዕቤት ኣገዳስነት መበቀላዊ ኣስማት ኣብ ቆልዑ ተዳሲሱ ይርከብ። ኣብ ብዙሕ ኣጋጣሚታት ነዞም ዓበይቲ ወለድና ንምንታይ ኣብ ስም ከም ዝግደሱ ሓቲተ ኣብ ዝተወቀስ ክሉ ስማዕ ስም እኳ ደስ ኢሉ ኒልካ ብሃውሪ ተውፅኦ ቃል ኣይኮነን፣ ምክንያቱ ስም ይመርሕ ጥዋፍ የብርህ ዝብል ብስሉን ገላፅን ምስላ ብምምሳል መልሶም ይህቡኒ። እሞኸ ደኣ ካብዛ ምስላ ተበጊስና ብዛዕባ ስምን ኣስማትን እንተተመራመርና ከመይ ይመስለኩም? ንምዃኑ ስም እንታይ እዩ? ናበዩ ኸ ዝመርሕ ንስም ኣማእዛኒ ከብለው ዝኽኣለ ነጥብታት እንታይ እዩ? እነውፅኦም ዘለና ኣስማት ከ ንደቅና፣ ስድራ ቤትና፣ ሕብረተሰብናን ሃገርናን ናበይ ገፂኡ ዝመርሓና ዘሎ ዝብሉ ሕቶታት ምምላስ ኣገዳሲ ረቋሕ እዩ። ስም መፀውዒ ወይ መለለይ ናይ ሓደ ሰብ እዩ። ብተወሳኺ ስም

ሓደ ካብቶም ወለዲ ንውሉዶም ዝህብዎ ናይ መጀመርታን ነባርን ህያባት እዩ። ዘይከም ክዳውንቲ፣ መፃወቲ ወይ ንዋታዊ ንብረት መብዛሕትኡ ግዜ ሓደ ስም ኣብ ምሉእ ህይወት ናይቲ ሰብ የገልግል። ስም ምስ ተዋህበ ኣካል መንነት፣ ዝና፣ ዝኽሪ፣ ባህልን ማሕበራዊ ዝምድናታትን ይኸውን። ኣብ ሕብረተሰብ ኤርትራ ኣስማት ትርጉም ዝሓዘ ኮይኑ ታሪክ ስድራ ቤት፣ ተስፋታት፣ ጽቡቕ ባህርያት፣ ተዘካሪ ፍጻሜታት፣ ባህላዊ ክብርታት፣ ሃገራዊ መንነትን ንምንፅብራቕ የገልግል። ኣገዳስነት ስም ንምርዳእ ስም እንተዘይህልወናስ ህይወትና ከመይ መሰለ ኢልካ ንደቃይቕ ምሕሳብ ጽቡቕ እዩ። ስም ኣብ ምህናፅ መንነት ቆልዑ፣ ስድራ ቤት፣ ሕብረተሰብን ሃገርን ዓብ ፅልዋ ኣለዎ። ተፀዋዒ ዝኾነ ሰብ ሒዝዎ ዘሎ ስም ምስ ዝነብረሉን ሕብረተሰብን ባህልን ተዛሚዱ ኣብ ምሉእ ህይወቱ ምንጪ ሓበንን ኩርዓትን ይኾኖ። ህቡብ ኣሜሪካዊ ደራሲ ዝኾነ ዴል ካርኒጌ ኣብ ዝኾነ ቋንቋ ስም ናይ ሓደ ሰብ እታ ንዋናኣ ዝጣዕመ ድምፂ ዘለዋን ዋናኣ ክትደጋገም ዝደልያን ቃልያ ይብል ተጠቂሱ። ምዕዶ ሓርበኛታት ንመንእስያት ኤርትራ ቀሪቡ። ሰዋ ዋልታ ሕሉፍን መፃእኒ ኤርትራውያን እያ። መንእስያት ኤርትራ ዝተኣኻኸቡላን ዝመኸሩላን ድልድል መሰጋገሪት ወለዶታት ስለዝኾነ ድማ እዩ ክብሪ ኤርትራውያን ሳላዛ ርእሰ ኩለን ዝኾነት ቦታ ተዓቂቡ። መንእስያት ኣብኣ ኮይኖም ብዛዕባ ሕልፎምን መፃኢኦምን እናዘተዩ ብዛዕባ ፅባሕ ዝኾንዎን ኣብ ህዝቦምን ሃገሮምን ዘካይድዎን ፍታትን ዝትልምሉን ይህን ምሂን ዝበሃሉሉን። እዚ ድማ ፍቕሪ ይበሃል። ፍቕሪ ካብ ደቂ ፍቕሪ ስለ ዝፍልፍል እዚ ሕላገት ፍቕሪ እዚ ትሚሉ ዝመፀ ኣይኮነን። ኣብ ቃልሲ ዝተሰረተን ኣብ ሰዋ ብግብሪ ዝተደርዐን ፍቕሪ ደቂ ሓፋሽ እዩ። ፍቕሪ ኤርትራውያን መንእስያት ብመሰረቱ ካብ ጭዋ ባህልን ስነ ምግባርን ስድራ ቤቶምን ሕብረተሰቦምን እዩ ዝብገስን ዝምንጩን። ከም ወይ ወለድና ዝብልዎ ምስላ እዩ። ብሓደ ኮይንካ ዝመኸርካዮ ኣድቂቕካ ዝመተርካዮ እቲ ናይ ሓምቕ እቲ ከዓ ናይ ሓንቕ የብሉ ይርከቦ። ኣብ ዓምዲ ልቦናን ፍልስፍናን መበል 15 ክፋል ፅፈት ስራሕ ነቶም ዘይሕለሉ ሰባት ስሕበት መሬት ኣየጨንቆምን እዩ። ንሳቶም ብዝኾነ መንገዲ ምብራር ኣይቋርፁን እዮም። ልዑል እምንቶ ስለ ዘለዎም ንዓኣቶም ኩሉ ነገር ይከኣል እዩ። ኣሸበሸብ እንተፈሸል እውን ሓመዶም ነጊፎም ዳግማይ ናብ ምብራር ጥራዮም ዘተክሩ። ህርኩት ሰራሕተኛ ስርሑ ከየፅፈፈ ድቃስ ኣይወስዶን እዩ። ንሱ እንታይ ከም ዝሰርሕ ዘሎ እምበር ብዛዕባ ተግላባነት መሳርሕቱ ኣየስተብልን እዩ። እቲ ምንታይ ሲ ምስኣቶም ክጠማመት ክብል ዘየድሊ ባህሪ ክማዕብል ኣይወሓጠሉን እዩ። እቶም ዘይሕለሉ ሰባት ኣብ ስርሖም ተደፊኦም ዝሰርሑ ጥራይ ኣይኮኑን። ንገዛእ ርእሶም ብሓድሽ ፍልጠት ኣብ ምምዕባል እውን ከቶ ኣይሕለሉን እዮም። ንሳቶም ብዝኾነ ዝረኸብዎ ፍልጠት ኣይዛነዩን እዮም። ዓለም ቀጻሊ ትልውጥ ስለ ዘላ ረብሓ ገዛ ርእስኻ ምልዋጥ ክሳብ ክንደይ ኣገዳሲ ምዃኑ ብዝግባኦም ዝግንዘብዎ። ባህሪ ዘይምሕላል ንዝኾነ ንዓወቱ ከራብሕ ዝደሊ ሰብ እምበረ መጠን ኣገዳሲ እዩ። እቶም ዘይሕለሉ ሰባት ካብቶም ብቐሊሉ ተስፋ ዝቆርፁ ሰባት ንላዕሊ ዝሓሸ ቅሳነት እዩ ዘለዎም። ከመይሲ ከይተሓለሉ ብምስራሕ ኣብ ዝደለይዎ ደረጃ ስራሕን ዝሓሸ ህይወትን ክበፅሑ ከም ዝኽእሉ ልዑል ርእሰ ተኣማንነት እዩ ዘለዎም። ኣብ ዓምዲ ዳይሪ ህልኸኛ ፍቕሪ ፈሪሐ እምበር ዝበፃሕክዎ ዘይበፅሑ ስለ ዘለዉ ፅባሐይ ንጌጋ ብጌጋ ዘርእስቶም መሰእቲ ዛዕባታት ይፀንሑና። ጋዜጣ ሓዳስ ኤርትራ ወትሩ ረቡዕ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርያ። ዋና ሰነዳኢ መሓመድ እድሪስ፣ ሌኣውት ዛህራ ዓሊ፣ ፋጥና ኣደም። ኣብ ዓምዲ ደላባብ መበል ሳልሰይትን ዛዛሚትን ክፋል ዛንታ ፍጉር ፍጉራት ትፅንሐና። ኣብ ንዞባ ሰንዓፈ መንብሮ ህዝቢ ንምምሕያሽ ዓበይቲ መደባት ክትግበሩ ፀኒሖም ይርከቡ። ነዚ ብዝምልከት ምስ ኣመሓዳርን ንዞባ ሰንዓፈ ኣቶ እድሪስ ዓሊ ሽከር ዝተኻየደ ቃል መጥያቅ ሰፊሩ ኣሎ። ኣብ ዓምዲ ባና ተዕሊም ብኣጋጣሚ ዓለማዊ መዓልቲ ምጥፋእ መሃይምነት ዝተዳለወ ፅሑፍ ሰፊሩ ይፀንሐና። ኣብ ዓምዲ ዕንጃረ ከላይ ክፋል ምጅማር ዕጥቃዊ ቃልሲ ህዝቢ ኤርትራ ቃልሲ መሰልን ርትዕን ቀሪባ ኣላ። ኣብ ዓምዲ ፍሬካድም ኣብ ኣቆረት ተወሊዱ ብማሕረስ ኣብ ትሕቲ ወለዱ ዝዓበየ ኣብዚ እዋን እዚ ዓበይቲ ዓወታት ብፃዕሩን መሃዝነቱን ዘረጋገፀ ኣብነታዊ ሓረስታይ ዓብደላ መሓመድ ኣብኒ ተላልዩ ይርከብ። ኣብ ዓምዲ ነፈታምር ኣህባይ ካብ ፀገማት ጥዕና ንምሕዋይ ኣቁፅልቲ ይጥቀሙ። ካብ ጥቕምታት ጅንጅብል
ካብ ሕፍረት ንምግልጋል ዝሕግዙ ሜላታት ዓቐን ዘይብሉ ተጠቃምነት መስትያት ዝኸትለው ፀገማት 10 ፍልልያት ርኸብ ዝብሉ ትሕዝቶታት ይፀንሑና።

ኣብ ዓምዲ ሕበርበሮ ኣብ ታሪክ ሃገርና ገደስቲ ዕለታት ካብ ጥቕምታት ቅንፍር ብሂላት ንፍሽኽታ ትሕዝቶ ንልቦናን ንረክብ ኣብ ዓምዲ ፈንዋዓዳት ሳልሳይ ክፋል ትሕዝቶ መንባ ትግራይት ቀሪባኣላ ኣብ ዓምዲ ጊማይ ስያሳት ሕማም ኢቦላ ስለምንታይ ኣብ ትሕቲ ቁፅፅር ዚኣተዎ ተዳሲሱ ይፀንሐና ጋዜጣ ሓዳስ ኤርትራ ኤርትራን ፕሮፋይል ወትሩ ረብዑን ቀዳምን እትዳሎ ጋዜጣ ውሽጢ ሃገር ናይ ቋንቋ እንግሊዝኛ እያ ዋና ኣሰናዳኢ ኣማኑኤል መስፈን ምክትል ኣሰናዳኢ ሲራክ ሃብተ ሚካኤል ሌይኣውት ኣዝመራ ብርሃነ ቤተልሄም ታደሰ ሞናሊዛ የማነ ኣብ ዓምዲ ዲቨሎፕመንት ተመክሮ ኣብነታዊት ሓረስታ ወይዘሮ ሮዚና መብራህቶም ባህር መሬት ካብ ጨዋምነት ብምቕያር ውፅኢታዊ ልምዓት ክተሰላስል ዝሓለፈቶ ፃዕርን ተላልዩ ይርከብ ኣብ ዓምዲ ስፖትላይት ኤርትራ ዓለም ምስ ኩነት ቀሕ ባሕሪ ኣተኣሳሲራ ጥራይ እትጥምተሉ መነፅርን ክውነትን ተዳሲሱ ይርከብ ኣብ ዓምዲ ካልቸር ኤንድ ኣርትስ ያታዊ ኣባይቲ ኤርትራ ተዳሲሶም ንረኽቦም ኣብ ዓምዲ ኦፒንየን ኣብ መላእ ኣፍሪቃ ዘንፀባረቕ መሰረታዊ ልምዓታዊ መደባት ጎሲኻ ኣንፀባራቂ ሓወልታት ንመርኣይ ናይ ምህናፅ ህቶታ ዝኽትሎ ዕንወትን ተዳሲሱ ይርከብ ኣብ ዓምዲ ኪንዲኤ ፓኪስታናዊ መበቆል ዘለዎ ኣሜሪካዊ ኣውስትራልያዊ ሳሊም ኤች ዓሊ ብዛዕባ ኣብ ኤርትራ ዝሓደሮ ጦብላሕታታት ጥንታዊ ህንፃታት ውህደት ሃይማኖታትን ልምዓት ኣከባብን ብሰፊሑ ሰፊሩ ኣሎ ኣብ ዓምዲ ቁጠባን ዋኒንን ቁጠባዊ ዕቤትን ቀጥታዊ ወፍሪ ወፃእን ተዳሲሱ ቀጥታዊ ወፍሪ ወፃኢ ኣብ ቁጠባዊ ልምዓት ሃገራት ተኣምራታዊ ለውጢ ከም ዘምፅእ ጌርካ ዝቐርብ ኣተሓሳስባ ሓድሽ ሊበራላውነት ብመሰረቱ ቅቡል ኣይኮነን ቁጠባዊ ልምዓት ንምድራኽ ህላወ ወድዓውን ምስ ክውነት ሃገራት ዝኸይድን ማሕበረ ቁጠባዊ ፖሊሲታት ህንፀት ብቑዕ ክእላዊ ዓም ሰብ ኣብ ርእሰ ምርኮሳ መሰረት ዝገበረ ፖሊሲታት ህንፀት ብቑዕን ተወዳዳርን ብሕታዊ ፅላት ኣማዛንነት ቁጠባዊ ፖሊሲታት መንግስቲ ዘርግሐ ማሕበራዊ ኣገልግሎታት ህንፀት ብቑዕ ትሕተ ቅርፂ ምድላብ ውህለላ ከምኡውን ምህናፅ ፍትሓዊ ምዕሩይ ኣሳታፊ ዓለማዊ ፖለቲካውን ቁጠባውን ስርዓት ኣገደስቲ ረቑሒታት ልምዓት እዮም በዚ መሰረት ቀጥታዊ ወፍሪ ወፃኢ ከም መመላእታ ኣብ ላዕሊ ናይ ዝተጠቕሱ ረቑሒታት ኮይኑ ምብርባር ቁጠባዊ ዕቤት ተራ ከም ዘለዎ ዘማተ ኣይኮነን ነዚ ሃናፂ ተራ ንክፃወት ግና ኣብ ሓበራዊ ሽርክነትን ሓበራዊ ረብሓን መሰረት ብዝገበረ ንወድዓዊ ማሕበረ ቁጠባዊ ቀዳምነታት ተቐበልቲ ወፍሪ ዝኾነ ሃገራት ግምት ብዝህብ መንገዲ ምዝህንደስን ኣብ ጥቕሚ ምዝውዕልን ጥራይ ምዃኑ ምዝኽኻር ኣገዳሲ እዩ ኣብ ዓምዲ ርእቶ ትርፊ ዘይብሉ ኩናት ንምንታይ ዝብል ዛዕባ ተላዒሉ ይፀንሐና ኣብ ዞባና ሰለስተ ወለዶ ኣብ ውግእ ዓብዩ ኣብ ውግእ ተሳቲፉ ኣማይታ ሽሓት ተቐቲሎም ሚልዮናት ተዘናቢሎም ተኸታተልቲ ስርዓታት ኢትዮጵያ ንረብሓ ህዝቢ ኢትዮጵያ ዘይኮነ ንጂኦፖለቲካዊ ረብሓታት ርእሲ ሓያላን ከገልግሉ ኣብ ዝወልዕዎ ኩናት ህዝቢ ኢትዮጵያ ዘይግባእ ከቢድ ዋጋ ከፍ ኢሉ ትርፊ ኣይረኸበሉን መራሕቲ ኢትዮጵያ ንኤርትራ ኣብ ትሕቲ ግዛኣቶም ንምእታውን ህዝባ ንምንብርከኽን ብደገፍ መሻርክቶም 30 ዓመታት ሕኽ ኢሎም ዘፍረይዎ ነገር ኣይነበረን ኢትዮጵያ እኹል ትሩፍ ባርያዊ ፀጋ እናሃለዋ ዘይናቶም ባሕርን መሬትን ክገብጡ ሚልዮናት ኢትዮጵያውያን ኣህሊቖም ገዚፍ ሃብቲ ሃገር ኣብ ኩናት ኤርትራ ኣበኺኖም ኣብ ውሽጢ ኢትዮጵያ እውን እንተኾነ ብጥዑይ ፖለቲካ ሃገርን ሃገራውነት ሃኒፆም ህዝቢ ብሰላም ከም ዝነብር ኣብ ክንዲ ምግባር ባህርያዊ ፍልልያት ህዝቢ ብምግፋሕ ብትሕቲ ሃገራዊ ፖለቲካ ፈላለዮም ግዳይ ሓድሕዳዊ ውግእን ሞትን መቑሰልትን ስደትን ገይሮሞ ሕጂ እውን ስርዓት ብልፅግና ብግዳማውያን ሓይልታት ተዓሲቡ ኣብ መንጎ ህዝብታት ኢትዮጵያ ኩናት ሓድሕድ ኣባሪዑ ለኣኽቱ ብዝሃብዎ ትእዛዝ ኣብ ልዕሊ ጎረባብቲ ሃገራት ኤርትራን ሱዳንን ካልእን ግጭታት ብምስዋር እዚ ዞባ ኣብ ቀጻሊ ዘይምርግጋእ ከም ዝነብር ንምግባር እዩ ዝሰርሕ ዘሎ ህዝቢ ኢትዮጵያ ግን ኣብ ሓድሕዱ ኮነ ምስ ጎረባብቱ ናብ ኩናት ዘእቱ ምክንያት የብሎን ምስ ኤርትራ ውግእ እሞ ክሕሰብ እውን ዘይግባእ እዩ ምክንያቱ ሓደ ዓይነት ጌጋ ካብ ምድግጋም ዝኸፍእ ድንቁርና የለን ተጠቂሱ ኣብ ዓምዲ ሸባብ ንስ ዓምዲ ሓሳባት ግጥም ኣንጻር ነፍሲ ዘርእስቱ ዛዕባ ንረክብ መን ምዃንካን እንታይ ክትገብር ከም እትኽእልንሲ ትፈልጥ ዶ ኣይክእልን እየ ምባል ምቹእ ሕዛእት እዩ እንትኾነ ንሓደ ነገር ወላ ነዊሕ እንተሓሰብካሉ ብልብ እውን እንተኣመንካሉ ዘይቀየር ፍጹም ሓቂ ክኸውን ኣይክእልን እዩ ስለዚ መልሲ ዝሕቶ ከምቲ ንስኻ እትሓስቦ ከም ዘይኮነ ርግፀኛ እየ ኣብ ነፍሲ ወከፍ ከተማን ሃገራትን መላእ ዓለም ንነፍሶም ከም ግዳይ ዝሓስብዋን

ኣብ ሂወት ዘይፍትሓዊ ነገራት ከም ዝወረዶም ዝኣምኑን ኣብ ፈቐዶ ጎደናታት ዘወን ዝብሉ ብሚልዮናት ዝቕፀሩ ሰባት ኣለዉ። እዞም ሰባት እዚኣቶም ናይ ምግባር ዓቕሞም ብዘይምፍላጦም ኣብ ከምዚ ዝበለ ኩነታት ዝወደቑ ተንቀሳቐስቲ ሬሳ እዮም። ኣነ እውን ኣብ ሓደ እዋን ከምኣቶም ምንባረይ ኩነታቶም ይርዳእ።

ብዝበቅዕ ንሂወትካ ከተዕጥቆ ኣብኻ ጥራዩ ዝምርኮስ እቲ ቐንዲ ምስጢር ድማ ኣእምሮኻ ምምለኽ እዩ። እዚ ንብዙሓት ከቢድ ዕዮ እዩ። ዓወትን ብልፅግናን እቲ ትርኣስ ሂወት ንኽትነብር ግን ነዚ ዋጋ እዚ ንምኽፋል ነብስኻ ከተዳሉ ይግባእ። ኣብ ዓምዲ ስድራ ቤት ማክዳ ምስ ወላዲታ ንኽትረኸብ ቀዲምካ ምድቃስ ጭንቀት የጉድል። ቅኑዕ ኣሳድዳ ወይ ኣተኣላለያ ፅፍርያ ፀብዕቲ ህፃን ኣብ ዕቤት ህፃን ክጉሰዩ ዘይብሎም ነጥብታት ሰፊሮም ይርከቡ። ማክዳ ብዕለት 26/6/1999 ኣብ ኣፍ ዓበት ከባቢ መቐብር ሓርበኛታት ሰዓት 7 ምሸት ብሽጎማነ ተጠቕሊላ ከም ዝተረኽበት ሰነዳታ ይሕብሩ። ኣብቲ ሽዑ ግዜ ማክዳ ብግምጋም ጓል 3 ሰሙን ኣቢላ ትኸውን ነይራ። እተን ዝረኸባኣ ኣንስቲ ድማ ንመደበር ፖሊስ ኣፍ ዓበት ምስ ሓበራ ፖሊስ ኣፍ ዓበት ብወቅሩ ነታ ህፃን ተቐቢሉ ብቐጥታ ናብ ሆስፒታል ኣፍ ዓበት ወሲድዋ። ህፃን ማክዳ ከዓ ኣብ ሆስፒታል ኣፍ ዓበት ዘድሊ ሕክምናዊ ክትትል ረኺባ። ህፃን ማክዳ ኣብ ሆስፒታል ኣፍ ዓበት ምክትታል ምስ ተገብረላ ሚኒስትሪ ዕዮን ማሕበራዊ ድሕነትን ሙሉእ ሓላፍነት ወሲዱ ተረኪብዋ። ካብ ንድሓር ክሳብ ጓል 4 ዓመት ትኸውን ኣብ ኣስመራ መናበይ ዝኽተማት ምስ ተኣልየት ብድሕሪኡ ናብ ስድራ ቤታዊ ክንክን ጉጅለ ቆልዑ ዓዱ ኸላ ተሰጋጊራ። ኩሉ መዳያዊ ክትትልን ሓልዮትን እናተገብርላ ድማ ክሳብ ጓል 18 ዓመት ትኸውን ኣብኡ ተኣልያ። ኣባል 31 ዙርያ ኮይና ሳዋ ወሪዳ ናይ 12 ክፍሊ ትምህርታ ምዛዘመት ከኣ ናብ ኮሌጅ ዘእቱ ናይ ዲፕሎማ ነጥቢ ረኺባ። ኣብ ኮሌጅ ሓመልማሎ ብዓውደ ስና ኣዝርእቲ ብዲፕሎማ ተመሪቓ ድማ ኣብዚ ግዜ እዚ ኣብ ኮርፖሬሽን ዘራእትን ጥሪትን ኤርትራ ተመዲባ ትሰርሓላ። ኣብ ሰራውስ ማይ ጎዱፍ ዝተባህለት ዓዲ ንኡስ ዞባ ሰንዓፈ ኣብ ዓመተ 1935 ዝተወልዱ ነፍሲሄር ኣይተ ስራጅ መሓመድ ብፈጠራዊ ስውያዊ ንግግሮም ዝፍለጡ ሽማግለዮም ዝነበሩ ካብ ዘመነ ንእስነቶም ብደግነቶም ዝልለዩ ተሰሓቃይ፣ ጨፋራይ፣ ማሰናይን ረካብ ተረካብ ዘረባን ብምንባሮም ብዙሕ ተፀወይ ዕላል ወግዕን ዋዛን ገዲፎምላ ኣለዉ። ገለ ካብ ብሂላቶም ሰፊሩ ይፅንሓና። ኣብ ዓምዲ ልምዓት መበል 5 ክፋል ገስጋስ መደብ ምጥፋእ ማሃይምነትን ትምህርትን ዓበይትን ካበይ ናበይ ቀሪባላ። ኣብ ዓምዲ ምን ሁና ውሁናክ ካብ ናይ ሞት ፍርዲ ን8 እብረ ዘምለጠ ዝዓበየ ኣሜሪካዊ ሕዩር ፍራንሲስ ስሚት ኣብ መበል 101 ዕድሚኡ ብሕማም ከም ዝዓረፈ ተሓቢሩ። ክንዲ ክብደት ህፃን ዝኽብደቱ እምኒ ካብ ሕፍሕኒኡ ብመጥባሕቲ ዝተኣለየሉ ሰብኣይ ኣብ ፅቡቅ ኩነታት ይርከብ። ሓንቲ ተምሃሪት ጥራይ እትርከባ ቤት ትምህርቲ ኣብ 1992 ኣብ ስዊዘርላንድ ኣብ ምሕኳር ኣኽራናት እንከለዉ ዝጠፍኡ ክልተ ሰባት ድሕሪ 34 ዓመታት ኣስክሬኖም ኣብ ደብ ኢጣልያ ከም ዝተረኽበ ተሓቢሩ። ኣብ ዓምድያል ኡስራ ምኽሪ ነርስ ምስጉን ዮሃንስ ተኽለ ኣብ ኣእምራዊ ዕቤት ህፃናት ኣሉታዊ ተራ ክፃወቱ ዝኽእሉ ክስተታት ዝምልከት መብርህ ሰፊሩ ይርከብ። ኣብ ዓምዲ ወቕፋ ፈና ዝተፈላለዩ ዓበይቲ ክስተታት ኣብ ስነ ጥበብ ዓለም ተዳሲሶም ንረኽቦም። ኣብ ዓምዲ ፀብጻባት ማሕበረኮማትን ዞባታትን ማሕበረኮም ኤርትራውያን ኣብ ካናዳ ኣብ ከተማ ቶሮንቶ ዓመታዊ ፌስቲቫል ፀምቢሎም። ማሕበረኮም ኤርትራውያን ነበርቲ ጅዳን ከባቢኣን መበል ታሽዓይ ዋዕላ ንምክያድ ዝተሓፀ ኮሚተ ብ3 መስከረም ነቲ ንምድለዋት እቲ ዋዕላ ዝምልከት ኣኼባ ኣካይዱ። መበል 13 ክፋል ዝንቡዕ ፖሊሲታት ኢትዮጵያ ኣብ ቀርኒ ኣፍሪቃ ዘጉልሕ ትሕዝቶ ቀሪቡሎ። ኣብ ዓምዲ ትንታነ ዜና ምትፍናን ብሪጣንያን እስራኤልን ተዳሲሱ ይርከብ። መንግስቲ ብሪጣንያ ካብ ዝሓለፈ ሰሉሳት ሒዙ ተግባራዊ ዝኸውን ኣብ ዝተጎብጠ ምዕራባዊ ገማግም ካብ ዝርከቡ እስራኤላውያን ናብ ብሪጣንያ ኣብ ልዕሊ ዝኣተዉ ዝተፈላለዩ ኣቑሑ እገዳ ኣንቢሩሎ። ብሪጣንያ ብተወሳኺ ኣብ ምዕረባዊ ገማግም ኣገልግሎት ኣብ ልዕሊ ዝህባ ብሕታውያን ናይ ህንፃ ትካላትን ውልቀ ሰባትን እውን እገዳ ከተንብር ምዃንያ ኣጠንቂቓ ዘላ። ብዘይካዚ ካብ ሎሚ ንድሓር ኣብ ምዕረባዊ ገማግም ንኣገልግሎት ዝውዕል ኣፅዋር እውን ንእስራኤል ከምዘይትሸጠላ ኣጠንቂቓላ። መንግስቲ ብሪጣንያ ነዚ ስኩምቲ እዚ ክወስድ ዝደርኾ ቀንዲ ምክንያት ምስፍሕፋሕ እስራኤላውያን ሰፋሮ ኣብ ምዕረባዊ ገማግም ንምስረታ ሃገረ ፍልስጤም ኣብ ሓደጋ ዘእቱ ብምዃኑ እዩ። ከም ዝዝከር ብሪጣንያ ኣብ ዝሓለፈ ዓመት ንፍልስጤም ከም ሃገር ኣፍልጦ ሂባታ እያ። በዚ ምክንያት እያ ከዓ ኣብዚ ሕጂ እዋን ምስ እስራኤል ንፀንሓ ዝምድና ኣብ ሓደጋ ኣትያ ንፍልስጠማውያን ትጠበቕ ዘላ። ብተወሳኺ ብሪጣንያ ነቲ ኣብ ቦሽ መጥቃዛ ኣብ ልዕሊ ሰላማውያን ፍልስጠማውያን ክካየድ ዝፀንሐ ሕጂ ድማ ኣብ ምዕረባዊ ገማግም ኣብ ልዕሊ ዝነብሩ ፍልስጠማውያን ዝቕፅል ዘሎ ግፍዒ ደው ንምባል ክትብል ነቲ ስጉምቲ ከም ዝወሰደቶ እያ እትሕብር ዘላ። ካናዳን ፈረንሳን እውን ንብሪጣንያ ተኸቲለን ኣብ ልዕሊ እስራኤላውያን ነበርቲ ምዕረባዊ ገማግም ተመሳሳሊ

ገዳ ኣንቢረን ኣለዋ። ጓልሃን ዘመስቀለ ርኢኻ ኣይትተሓፀ ኣብ ትሕቲ ዝብል እዚ ቅንያት እዚ ደቂ ኣንስትዮ ናፅነተን ዝእውጃሉ ቅንያት እዩ። ቅንያት ፌስታን ዝላን ኣዋልድ እዩ። ነዚ ፀወታ እዚ ኣብ ሽኻ ወሪደንን ዝፃወቶ ጎርዞ ጉላ ደቂ ኣሸንዳ ኣብዛ ወርሒ ጣጣ ዝበሃል የብለንን እሕሕ ኢሉ ዝዛረበን ወላድ እውን የለን። ኣብ ፈቐዶ ዝተኣጉደ ጓይላ ምስ ደቂ ዓደን ባሕርነት ሂርክብላ ይቕንያ። ምክንያቱ ሸኻ ንእስነት ሓንሳብ እንተደኣ ኸይዳ ስለ ዘይትምለስ። ንእስነት ከደትየ ከምዚኣ እናበለትየ ሕምብዘ ሕምብዘ ጎበዝ ዶ ይዋዘ እናበላ በቲ ክንዲ ቁመት ሰብኣይ ዝበፅሕ ሳዕሪ ገማግም ርዋን ሸኻን ብንእስነት እናሰሓቓ ምስ ደቂ ተባዕትዮ ደቂ ዓደን ይተሃራርማ። ኩሉ እቲ ኣብዛ ወርሒ ዝገብርኦ ነገራትን ደርፍታትን ምንቅስቓሳትን ድማ ናቱ ትርጉም ኣለዎ። ንባህላዊ መንነትን ክብርታትን ሕብረተሰብና ዝገልጽ እዩ ይርከቦ። ኣብ ዓምዲ ማህደር ጀጋኑ ኢደ ስራሓትን ቤት ትምህርቲ ሰውራን ዝብል ኣርስቲ ብምክንያት መበል 50 ዓመት ወርቃዊ ዝኽሪ ቤት ትምህርቲ ሰውራ ይፅንሓና። ኢደ ስራሓት ማዕረ ዕብየትን ገስጋስን ናይቲ ውድብ እዩ እናዓኸኸ መፅዩ ኣብ ምፅጋን ብረትን ካልእን ከዓ ይነጥፍ ነይሩ። ቤት ትምህርቲ ሰውራ ምስ ተመስረተት እውን ንፍልጠትን ሞያን ተምሃሮ ዝሕግዝ ኣስተምራዊ ዕማማት የካየድ ነይሩ። ነቶም ተምሃሮ ኢዶም ንምፍታሕ መወእታዊ ዕዮስ ጥበባዊ ስራሕቶም የቕርበሎም ነይሩ። ንኣብነት ከም ፍዕሎ፣ ካይላ፣ ስእሊ ዝኣመሰሉ ክልሳ ሓሳባውያን ግብረውን ኣስተምህሮታት ክህብ ጀሚሩ። ዕላምኡ ድማ ፈጠራዊ ኣተሓሳስባ ተምሃሮ ንምምዕባልን ንምስፋሕን እዩ ነይሩ። ኢደ ስራሓት እቲ ቤት ትምህርቲ ኣብ ዜሮ ጀልሃንትን ዓራርብን ከሎ ሰለስተ ዕማማት ነይርዎ። ምምሃር ንተምሃሮ መባእታ፣ ምምሃር ፍርዝን ዝንዝበሉን ካብኦም ንላዕልን መጀመርታ ኣብ ኢዜሮ ንኢደ ስራሓት ዝምልከት ካሪክሎም ኣዳሊና። እዚ ክነዳልውን ከለና ብክልተ ደረጃ ኢና ርኢናዮ። እቲ ሓደ ንመባእታዊ ደረጃ ዝምልከት ኮይኑ ባህላዊ እዩ። እዚ ምሃብ ኣስተምህሮ ካይላ ፍዕሉን ስእልን የጠቓለል። ኣብቲ ካልኣይ ደረጃ ምስ በፅሐ ድማ ኤሌክትሪሲቲ፣ ፅርበት ዕንፀይቲ፣ ፅርበት ሓፂን ዝኣመሰለ ካብቲ ቀዳማይ ስጉም ዝበለ ማለት ኣድቫንስድ ምስ ቴክኖሎጂ ዘላሊ ተምሃሮ ኣብ ክፍለ ስራሕቶም ከይዶም ዝጥቀምሉ ወዘተ ደረጃ ነይርዎ ተጠቂሱ። ኣብ ዓምዲ ርእቶ ካልኣይ ክፋል ትርጉም ዘይብሉ ኩናት ንምንታይ ኣብ ዝሓለፈ 65 ዓመት ዜናት ካብ ምድላይ ሚልዮናት ኢትዮጵያውያን ቀዚፉ ንኢትዮጵያ ድሕሪታት ሪፍዋ? ኢትዮጵያ ካብ ህልቂት፣ ጥሜትን ስደትን ክትድሕን ሰብኣውን ባህራውን ፀጋ ኣብ ግቡእ ተረዲእካ ክትጥቀመሉ ኣለዋ። ዜናትካ ፀጋ ኣይናትካን እዩ። ኢትዮጵያውያን ይትረፍዶ ባሕሪ ቀንጣ መሬት ኤርትራ ብሰላም ይኹን ብሓይሊ ክረኽብዋ ይክእሉን እዮም። ወደባት ኤርትራ ይኹን ወደባት ካልኦት ሃገራት ንልምዓት ኢትዮጵያ ዓብ ኣበርክቶ ክህልዎ ይኽእል እዩ። ቀይሕ ባሕሪ መስመር ንግዲ ኢትዮጵያ እምበር ናይ መጨረሻ ላኻ መበተኒ ኢትዮጵያ ክኸውን ኣይግባኣን። መራሕቲ ኢትዮጵያ ብኣእምሮ ዕበዩ። ንህዝቢ ኢትዮጵያ ብእንዳን ቀቢላን ንሓድሕዱ ካብ ምንቋት ሃገርን ሃገራውነትን ህነፁ። ኢትዮጵያ ባሕሪ የብላን፣ ብሕጂ እውን ኣይክህልዋን እዩ። ሰብኣውን ባህርያውን ፀጋ ኢትዮጵያ ብግቡእ ተጠቂምኩም ንልምዓት ኢትዮጵያን ዞባናን ስርሑ። ትርፊ ዘይብሉ ውግእ ይትረፍ ይርከቦ። ኣብ ዓምዲ ካብ ዞባታት ስልጠና ንምድራዕ ብቕዓትን ውርፃፀን ስራሕን ኣብ ትሕቲ ዝብል ምምሕዳር ዞባ ዓንሰባ ኣብ ምምሕዳር ህዝቢ ብደረጃ ሓላፍነት ዝሰርሑ ብህዝቢ ዝተመርፁን ብመንግስቲ ዝተመዘዙን ኣባላቱን መሻርክቱን ኣብቲ ዝካየድዎ ዕለታዊ ንጥፍታት ስርሖም ሓጋዚ ስልጠና ሂቡ። እቲ ኣብ ኣዳራሽ ምምሕዳር ከተማ ከረን ካብ 31 ነሓሰ ክሳብ 4 መስከረም 2026 ንኣስታት ሓደ ሰሙን ብፃዕቂ ዝተዋህበ ስልጠና ምምዕባል ዓቕሚ ሰብ ብደረጃ ዞባ ካብ ኩለን 9 ንኡሳን ዞባታት ናይቲ ዞባ ዝመፁ ኣመሓደርቲ ንኡስ ዞባታት ፀሓፍቲ ህግደፍ ሓለፍቲ ሃማማተን ሃማደአን ኣመሓደርቲ ሓውሲ ከተማታት ሓለፍቲ ምምሕዳርን ፋይናንስን ንኡስ ዞባታት ኣመሓደርትን ኣካየድቲ ስራሕን ምምሕዳር ከባቢታት ብድምር 81 ደቂ ኣንስትዮ ዝርከቦም 219 ሰልጠንቲ ዝተሳተፍዎ እዩ ነይሩ ይርከቦ። ኣብ ዓምዲ ንቑሕ ደመና ንላለ ብዛዕባ ነፍስና እንታይና ንሓስብ ንሰብ ከይዓጅበዶ ዝብል ዛዕባ ብሰፊሑ ቀሪቡ ይፅንሓና። ኣብ ዓምዲ ሰርዋ ጅህድ ሚኒስትሪ ሕርሻ ዝወደቦ ካብ 20 ክሳብ 22 ነሓሰ ዝተኻየደ ሃገራዊ ዋዕላ ሕርሻዊ መፅናዕታት ንኣወዳድብኡን ዕላምኡን ብዝምልከት ምዝምልከቶም ዝተኻየደ ቀለ መጥያቅ ሰፊሩ ይፀንሐና። ኣብ ዓምዲ ሚንሁናዊ ሆነግ ሓደ ብሪጣናዊ ከም ቅርሲ ንክፀንሕ ንዝደረቐ ሽክና ትኩላ ክገዝእ ዝሓሰቦ ቅድሚ ዓመ 1936 ናይ ዝፀነተ ታስማንያ ታልሶክ ሽክና ከም ዝገዝአ ተሓቢሩ። ሓንቲ ቻይናዊት ኣደ ብዘይፈቓዳ ውሪት ካሜራማን ዝተወስደ ምስላ ብምዝርግሑ ዘቕረበቶ ክሲ ዓብ ኣቓልቦ ከም

ሓበ ተገሊጹ። ሓደ ማሂንዳ ስኮርፒዮ ክላሲክ ዝዓይነታ ሞዴል ዝገዝአ ዋና ንኸይጠፍኦ ኣብ ልዕሊ ገዝኡ ከም ዝቐመጣ ተሓቢሩ። ንኽልተ መኻይን ናብ በበይኑ ኣንፊ ኣብ ዝተበገሳሉ ን13 ካሊት ብሓይሉ ስሒቡ ደው ዘበለን ሰብኣይን ኣብ መዝገብ ክሮሰን ጊነስ ክሰፈር ምኽኣሉ ተገሊጹ። ኣብ ዓምዲ ሸባብያት ዘይት ፀዓዳ ኣበርክቶ መንእሰይ ውሕስ ትግባረ መደባት ሃገርን ልምዓትን ምዃኑ ተገሊጹ። ኣብ ዓምዲ ኩርናዕ ተምሃሮ ብመደብ ምኻድን ረብሑኡን ግድል በላሕትን ዲኹም ጥቕሲ ዝሰሙን እዚ ዳኣላ ተምሃሮ ይጸንሑና። ኣብ ዓምዲ ፍረ ጻዕሪ ሓደ ኣብነታዊ ሓረስታይ ተላልዩ ይርከብ። ኣቶ ሞጎስ ጸጋይ ይበሃል። ኣብ በሮንቱ ዞባ ጋሽ ባርካ ይቕመጥ። ኣብ እተፈላለየ ንጥፈታት ሕርሻ ዘልምዕ እኳ እንተኾነ ኣብዚ እዋን ኣብ ምርባሕ ናይ ፀባ ከብቲ ኣተኪሩ ዝነጥፍ ዘሎ ኣብነታዊ ሓረስታይ እዩ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሕቶ ሸባብ በጨቕታዊ ስምዒት ኣብ ትሕቲ ዝብል ጸገመይ ንነገራት ስምዒት ዝተሓወሶ ጌርካ ምርኣይን ኣብ ኣዘራርባይ ከኣ ተመሳሳሊ መልሲ መሃብን እዩ። ብድሕሪ ዚ ተሃዊኸን ዝፈጸምክዎ ምስ ሃዳእኩ ዝጠዓሶ ክነግረካ ይክእልን እየ። ምክንያቱ ገሊኡ ዝፍፅሞ ጉዳያት ኣብ ህዱእ እዋን ኮይነ ምስ ሓሰብ ኩሉ ብቐሊሉ ክእለ ዝነብሮ ምዃኑ ይርዳእኒ ብዝብል ሕትኡን ዘቕረበ ምስ ኣመኻሪ ዝገበሮ ምብሃል ሰፊሩሎ። ኣብ ዓምዲ ተርሙማ ፅውፅዋይ ዘይንስኻ ምምሳል ፍትዋት ተምሃሮ 10 ፍልልያት ረኸቡ። ብምሉእ ልብኹም ግጥሚ መልሲ ብልሑኹም ፈትሹ ይጸንሐና። ኣብያተ ትምህርቲ ሃገርና ኣብ ዝቕንያት እዚ ነቶም ኣብ ሃገራዊ ምርመራታት ብሉፅ ነጥቢ ዘምፅኡን ተምሃሮአን ከተባብዓ ይረአያ ኣለዋ። እዚ ኣብ መንጎ ተምሃሮ ቅዱስ ቅንኢ ፈጢሩ ሞራል ዘበራብር ስለ ዝኾነ ጽልዋኡ ቀሊል ኣይኮነን። ኣብያተ ትምህርቲ ካልኣይ ደረጃ ኣስመራ ሓፈሻዊ ቀይሕ ባሕርን ሰንበልን ብቀዳም 5 መስከረም 2026 ኣብ ዓመተ ትምህርቲ 2025 2026 ኣብ ሃገራዊ መልቀቕ ፈተና ካልኣይ ደረጃ ማትሪክ ብሉፅ ነጥብን ዘመዝገቡ መበል 38 ዙርያ ተምሃሮአን ሽልማት ብምሃብ ኣተባቢዐን። እቲ ናይ 3 ኣብያተ ትምህርቲ ስነ ስርዓት ምዕዳል ሽልማት ብደረጃ ሚኒስትር ትምህርቲ ንኡስ ዞባ ደቡባዊ ምዕራብ ብሓባር ኣብ ሲነማ ሮማ ዝተኻየደ ኮይኑ ዳይረክተራት 3ን ኣብያተ ትምህርቲ ድማ ዕላማ ናይቲ ምዕዳል ሽልማት መቐፀልታ ናይቲ ዓመት መፀ ኣብ ሃገራዊ መልቀቕ ፈተና ካልኣይ ደረጃ ማለት ማትሪክ ብሉፅ ነጥቢ ንዘምፅኡ ተምሃሮ ዝግበር ናይ ምትብባዕ መደብ ምዃኑ ብምግላፅ ምስ ናይ ዝሓለፈ ዓመታት ብምንፃር ነቲ ዝተረኽበ ዕቤት ቤት ትምህርቶም ዝገልፅ ዝርዝር ሓበሬታ ኣቕሪቦም ተጠቒሱ። ኣብ ዓንዲ ደቂ ኣንስትዮ ሰብ ዝተሓበነለን ስነ ጥበበኛታት ኣብ ትሕቲ ዝብል ብዕድመ ገና ኣብ 20ታትን ዘለዋ ሞያዊ ብቕዓተን ትግሃተን ሓቦአን ተስፈአን ልዕሊ ኩሉን ድማ ኣተሓሳስበአን ግን ንዕድመአን ቀዲምዎ ነዊሕ ዝሰጎመ እዩ ዝመስል። ከተዕልለን ከለኻ ዝያዳቲ ኣብ ርእሰን ከዚነንኦ ዘለዋ ሓሳባት እዩ ዝምስጠካ። ኪኖ ሓቢርካ ኣብ ጋለሪታት ናይ ቅብኣ ኤግዚቢሽናት ምቕራብ ዝኸይድ እዩ። ክሳብ ብሓባር ናይ ስነ ጥበብ ኢንስቲትዩት ከፊተን ቆልዑ ክሰልጥና ብፍላይ ድማ ከም ኦቲዝምን ዳውን ሲንድሮምን ዝበለ ዝተፈላለየ ፀገማትን ዘለዎም ዜጋታትና ፍሉይ ቆላሕታ ሂበን ሰሞያን ክእለትን ከም ዝኾኑ ክገብራዩ ሓሳበንን ባህገነን። ኣብ ዓምዲ ምን ሁና ወህናክ ዝተፈላለዩ ኣገረምትን ኣዘናጋዕትን ፍጻሜታት ሰፊሮም ይጸንሑና። ኣብ ዓምዲ ዝርዓዊ እቅትሳድ ኣብ ሕርሻ መቐይሮ ምምፃእ ካብ ዓበይቲ ዝተሰላሰሉ ዕማማት ሃገር ተዳሲሶም ይርከቡ። ኣብ ዓምዲ ዋሓት ኣልጢፍል ዝተፈላለዩ ንህፃናት ዝምጥኑ ኣዘናጋዕትን ምሃርትን ትሕሶታት ንረክብ። ኣብ ዓምዲ ኣልተቓሪር ዝተፈላለዩ ጥዕና ጠቀስ ሓበሬታታት መፅናዕትታትን ርክበታትን ሰፊሮም ይፅንሑና። ኣብ ዓምዲ ስፖትላይት ንዞባ ሰንዓፈ ኣብ መዳይ ባህልን ታሪክን እምነትን ተዳሲሳ ትፀንሐና። ኣብ ኤርትራ ቀንዲ መትነታት ቆጠባ ዝኾኑ ፅርግያታት ኣብ ምስራሕ ክሰላሰሉ ዝፀንሑ መደባት ዝምልከት ትሕዝቶ ሰፊሩ ንረክብ። ኣብ ዓምዲ ካልቸር ኤንድ ኣርትስ ቅድሚ ዕቁዳት ብዋፃተኛታት ዝተሰነደ ስእሊ ኤርትራዊ ፍሽኽታ ዑመር መሓመድ እድሪስ ሓጅ ዓሊ ጎረት ብእኡ ዝግለጽ ባህልን መንነትን ተዳሲሱ ይጸንሐና። ኣብ ዓምዲ ላይተር ሳይት ክረምትን ኣስመራን ወትሩ ዘንፀባርቑ ፍጻመታትን ተዳሲሶም ይጽንሑና። ኣብ ዓምዲ ኪዩንኤ ጸገነት ዕዋዝጊ ነባሪት ዓዲ መንጎንቲ ዝኾነት ሓርስታይ ንጥፈታት ሕርሻ ብዘይ ሓመድ ፈሊማ ኣብ መንበሪኣ ጽቡቕ ፍርያት ኣብ ምፍራይ ትርከብ ዘላ ተላለያ ትጸንሐና። ዝኸበርኩም ተዓዘብትና ንሎም ዝተዳለወ ትሕዝቶ መደድና ኣብ ዝተፈጽምሎ ሰላም።

0: መደብ ስነ ፍልጠት
1: እዚ መደብ እዚ ብሚኒስትሪ ትምህርቲ እናተዳለወ
0: ብምትዕባር ሚኒስትሪ ዜና ዝፍኖ መደብ እዩ።
1: መደብ ስነ ፍልጠት
0: ንመሃዝነትን ንቕሓትን።
1: መደብ ስነ ፍልጠት
0: ንመቐይሮ ናብራን ዕቃበ ከባብን።
1: መደብ ስነ ፍልጠት።

ሓደ ጥዕና ይኽበሃል ንሰምዕ ኢና። እዚ ማለት መሰረት ጥዕና ፅሬት ምዃኑ ንምግላፅ ዝተባሃለ እዩ። ንጥፈታት ኣካላዊ ፅሬት ካብ ገፅካ ምሕፃብ ክሳብ ምሕፃብ መላእ ኣካላት ዝኸይድ ንጥፈታት የጠቓልል። ፅሬት ብዘይካ ዝህበና ጥዕናዊ ረብሓ ኣብ ቅድሚ ሰባት ብርእሰ ተኣማንነት ደው ክንብል እውን ይሕግዘና እዩ። ጉድለት ፅሬት ንዝተፈላለዩ ሕማማት ከቃላዕና ይኽእል። ኣካላዊ ንጥፈታት ፅሬት እዞም ስዕብዮም ምሕፃብ ገፅ፣ ምሕፃብ ኣዳው፣ ምሕፃብ ኣጋር፣ ምሕፃብ ፀጉሪ፣ ምሕፃብ መላእ ኣካላት ወይ ሰብነት የጠቓልል። ምሕፃብ ገፅ እታ ዝቐለለት ንጎ ተስኢና ንገብራ ናይ ፅሬት ንጥፈት ምሕፃብ ገፅ እያ። ንጎ ካብ ድቃስና ምስትሳእና ነቲ ብድቃስ ተፀቒጡ ዝሓደረ ኣካላትና ኣበራቢርና ናብቲ ልሙድ መዓልታዊ ንጥፈታት ንምምላስ ቀዳሚት ንወስዳ ስጉምቲ ገፅካ ብማይን ሳሙናን ምሕፃብ ክኸውን ይግባእ። ንጎ ተስኢና ገፅና ምስ እንሕፀብ ኩሉ ነገር ይበርሓልናን ፅሩያትን ሕጉሳትን ከም ዘለና ኮይኑ እውን ይስምዓና። ብዘይካዚ ቆልዑ ድሕሪ ምፅዋቶም ስለ ዝርህፁ ገፆም ብምሕፃብ ነቲ ድሕሪ ምርሃፆም ክፍጠም ዝኽእል ምርባሕ ናይ ባክተርያ ንምውጋድ ይሕግዘና። ገፅና ካብቶም ተጠመቲ ክፋል ኣካላትና እዩ። ብተወሳኺ ንኸም በዓል ዓይኒ፣ እዝኒ፣ ኣፍንጫን ኣፍን ዝኣመሰሉ ተነቀፍቲ ክፋል ኣካልና ሒዙ ስለ ዝርከብ ካብቶም ቀንዲ ብፅሬት ክትሓዘለዎም ክፋል ኣካላትና እዩ። ገፅና ብዘይፀሪ ንሕማማት ዓይኒ፣ እዝኒ፣ ኣፍን ኣፍንጫን ዝተቓልዕና ንኸውን። ምሕፃብ ኣዳው ዳርጋ ኩሉ ንጥፈታት ንዕለታዊ ሂወትና ብኣዳውና ይዕየ። ምግቢ ንምድላው፣ ንምፅርራይ፣ ዝተፈላለዩ ነገራት ንምጭባጥን ካልኦት ዝኣመሰሉ ንጥፈታት ንኸነካይድ ይሕግዘና። ብዙሕ ስራሕ ስለ ዝዓመኻ ልዑል ፅሬትን ክንክነን የድልየን። ከም ሰባት መጠን ኣመጋግባና ብኣዳውና ስለ ዝኾነ ኣዳውና ኣብ ምሕፃብ ብዝያዳ ልዑል ጥንቃቐ ክንገብርን ንኣዳውና ብፅሬትን ንፅህናን ክንሕዘን ይግባኣና። እቲ ምንታይ ቀንዲ ብጉድለት ፅሬት ዝመሓላለፉ ሕማማት መበገሲኦም ካብ ኣዳው ስለ ዝኾነ ኣዳውና ክንሕፀበሎም ዘለና ግዜያ ቅድምን ድሕርን ምግቢ ምምጋብና፣ ድሕሪ ዓይኒ ምግቢ ምጥቃምና፣ ቅድሚ ምግቢ ምድላውና፣ ቅድሚ ንቆልዑ ምምጋብና፣ ድሕሪ ህዝባዊ መጓዓዝያታት ከም ታክሲ፣ ኣውቶቡስ ምጥቃምና፣ ድሕሪ ገንዘብን ካልእ ሰብ ዝሓዞ ነገራት ምሓዝናን ኣእዳውና ክንሕፀብ ይግባኣና።

0: ምሕፃብ ኣጋር ኣጋርና ንምንቅስቓስ ጠቕማና ክፋል ኣካልናየን ንምንቅስቓስ ስለ ንጥቀመለን ከዓ ክረስሓን ክርህፃን ንውር እዩ። ስለዝኾነ ከዓ ብፅሬት ክንሕዘንን ክንከናኸንን ይግባእ። ቆልዑ ኣህላኽ ዝኾነ ፀወታታት ስለ ዘዘውትሩ ኣጋሮም ክርህፁ ግድን እዩ። ድሕሪ ፀወታ ምፅዋቶም ቅድሚ ኣብ ዓራት ምድያቦም መንፀፎም ንኸይረስሕ ግንቦ እግረን መቀራቕሮ ኣፃብዕትን ካልሲ ተሸፊኑን ኣብ ጫማ ተዓሽጉን ስለ ዝውዕል ብቐሊሉ ክርህፅኽእል። ስለዚ ከዓ ባክተርያ ንምፍራይ ዝተቓልዐ ይኸውን። ረሃፅ ንኣካላትና ዘየገድሱ ተወሳኺ ማይ፣ ጨው፣ ሽኮር ብውሑድ መጠን ከዓ ዩርያ ዝቆመ እዩ። ብመናፊት ናይ ቆርበትና ከዓ ንግዳም ይወፅእ። ስለዚ ረሃፅ ዩርያ ስለ ዘለዎ ሕማቅ ሽታ ክፈጥር ይኽእል። እዚ ድማ ኣእጋርና ብስሩዕ ምስ ዘይንሕፀብ ጫማና እኹል ንፋስ ምስ ዘይረክብ ሕማቅ ጨና ይፈጥር። በዚ ምክንያት ከዓ ጎንቦ እግርናን መንቀራቕሮ ኣፃብዕትናን ካብቶም ዕለታዊ ብፅሬት ክንሕዞም ዘለና ክፋል ኣካላትናዮም። ብፍላይ ቆልዑ ድሕሪ ምፅዋቶም እንተተኻኢሉ ምሉእ ኣካላቶም ክሕፀቡ፣ እንተዘይኮይኑ ከዓ ኣጋሮም ምሕፀብ ክዘውትሩ ይግባእ። ምሕፃብ ፀጉሪ። ፀጉሪ ብዝሞቱ ውሕታት ዝቆመ እዩ። ፀጉሩና ብቐሊሉ ዶሮና ርስሓትን ክእክብ ይኽእል። ስለዚ ከም ካልኦት ግዳማውያን ክፋል ኣካላትና ንርስሓት ዝተቓልዐ እዩ። ስለዝኾነ ብፅሬት ክንሕዞ ግቡእ እዩ። ፀጉሩና ብፅሬት ምስዘይተሓዝ ንዝተፈላለዩ ናይ ፀጉሪ ባልዓት ከም ቁማልን ጭብን ካልኦት ናይ ቆርበት ሕማማት ክቃልዓና ይኽእል። ካብዚ ንምድሓን ፀጉሩና ብመደብ ክንሕፀብን ንቆልዑ ደቅና ከዓ ብመደብ ፀጉሩን ክሕፀቡ ከነተባብዒ ይግባእ። ብፍላይ ንተምሃሮ ኣዋልድ ደቅና ድሕሪ ብግቡእ ፀጉረን ምሕፃብን ተገዲሰን ክንቅፅዖን ተተኻኢሉ ከዓ ክቁንኖ ይምከር። ምሕፃብ መላእ ኣካላት ወይ ሰውነት። ኣካላትና ዘየድልዩ ርስሓት ብመልክዕ ረሃፅ፣ ሽንቲ ማይ፣ ሽንቲ ደገ ብዝተወደበ መንገዲ ይጉሕፍ። እዚ ካብ ኣካላትና ብመልክዕ ፈሳሲ ብፍላይ ብመልክዕ ረሃፅ ዝጓሓፍ ርስሓት ኣብ ግዜኡ ካብ ቆርበትና ሓፂብና ክንኣልዮ ኣለና። እዚ መስርሕ ኣብ ሰዓቱ ዘይትግበር ግን ንምርባሕ ባክተርያ ዝተቓልዕና ስለ ንኸውን ኣብ ኣካላትና ሕማቅ ሽታ ይፈጥር። ነዚ ሽታ እዚ ንምእላይ ኣካላትና እንተወ ሓደ ኣብ ሳልስቲ ሓደ ግዜ ክንሕፀብ ይግባእ።
1: ጥዕናየ። ሰባት ብጥቕሲ ኣደ ጥዕና ብሉኒ ግን ፅሬቱ ይስመይ ኩሉ ክፈልጠኒ ፅፈት ከኣሳጓይ ኩሉ ፅዋዓኒ ኣደ ጥዕና ይኮንኩን ጥዕና በሉኒ ብቐንዳ ጥዕናየ ኣደ ጥዕና እስከይርሕቀኒ እስከ ስምዕዎም ነዞም ምሩፃት ኣካላት ብዛዕባዩ ዝብልዎ ቃለ ምስክርነት ክዛረቡ ደልዮም ኣነ እንታዮም ምዃነይ ከይተሰከፉ ብልቢ ክገልፁ ውዕለተይ። ገጽ ናተይ ናይ

0: ገጽ ሓደ ሓቂ ክነግረኩም እንተዘይተሓጺበ ንግሆም ዝተሳእኩም ዓይኒ ይቑልዕ ምዕጉርቲ ይቑርብዕ ለዛይኩም ርእዩ ሰብ ስሕቀኩም ብሰንኪ ርስሓት ጉድኣት ይስዕበኩም ኰታ ጽሬት ያ መልክዐይ ጽፈት ያ ሓበነይ ኵርዓተይ ስለዚ ጽርዩኒ ነዚ ሓቂ ተረዲእኩም ገጽካ ምሕጻብትኹን ፋልመይትን ጥፈትኩም። ኢድ ብኣይ ሰላም ኢልኩም ብሳላይ ትበልዑ ብኣይ ተጣቕዑ ብሞያይ ተድምዑ ግና ትርጉም የብለይን ብዘይ ጽሬት ክንዲ ጥቕመይ ተጓዳኢት እየ ተጐዲላ ጽፈት ኣነ እንተረሲሐ ሕማም እዩ ዓስብኹም ሞፍቶ ጀርምታት ትኾኑ ይዓቢ ስቓይኩም ስለዚ ሓልው ጽፈተይ ጽሬት ትኹን ክዳነይ። ጾግሪ ይንዋሕ ይሕፀር ይቈነን ይሰንተር ኣነ ጸጉሪየ መልክዕ ብዘይ ዋጋ ዕዳጋ ግን ጽፈት ተዘየሰንያትኒ የብለይን ዋጋ እንተዘይ ጸፊፈ ቐልጢፈ ይቕምል ፎሮፎር ኣምጽአ ግዕዘይ ይምልምል ክሕጸብ ኣሎኒ ክማዞ ብሳምና ክምሸጥ ኣለኒ ክጸርእ ኣመና ጽሬት ተዘየላ የብለይን ቁመና። እግሪ ኣነ እግሪ እውን ዝብለሎኒ ከም ኦክስጅን ጽሬት እያ ተገድሰኒ ልክዕ ከም ብጾተይ ጽፈት ባህብለኒ ኣብ ካልሲ ተዓሺገ ተሸጒጠ ብጫማ ርሂፀ ኸየመንጩ ንሸታትኡ ሕማቕ ጨና ክሕጸብ ኣሎኒ ከምቶም ካልኦት ኣካላት ጽሬት እያ ኽብረተይ ተድሕን ካብ ረስሓት። መላእ ነፍሲ ኣነ መላእ ነፍሲ ኩሉ ዝጠርነፍኩ ምስ ኩሉ ክፋላተይ ብቑርበት ዝተጠቕለልኩ ጥዕናይ ክሕሎ ጽሬት ተድልየኒ ስለዚ ኸይተሃክኹም ሕጸቡኒ እንተዘይ ጸረ ዘስዕቡ ሕማቕ ኣለኒ። ሰሚዕኩሞም ዶ እዞም ክፍለ ኣካላት መውፅእ ኣፎም ኮይና ጽሬት ሓቆም ከኣዮም ብዘይ ትምክሕቲ ካብ ቀደም እዋን ካብ ጥንቲ ጥቅምቲ ኣነ ጽፈት የ ፈውሲ ሕማም ኣነ ጽሬት የ መከላኸሊ ሕማም። ኣካላዊ ጽሬት ጽሬት እንታይ ማለት እዩ?
1: ጽሬት ንጥዕናና ዘውሕስ ተግባር እዩ። ስለዚ ከዓ ጽሬት ኣደ ጥዕና እያ ንብል።
0: ንጥፈታት ኣካላዊ ጽሬት ዓይነት እዮም፦
1: ምሕጻብ ገጽ፣ ምሕጻብ ኣእዳው፣ ምሕጻብ ኣእጋር፣ ምሕጻብ ጸጉሪ፣ ምሕጻብ ምላእ ሰብነት ወይ ከዓ ኣካል።
0: ገጽና ንየኖት ክፋላት ኣካላትና ሒዙ ይርከብ?
1: ንዓይንና፣ እዝንና፣ ኣፍናን ኣፍንጫናን።
0: ገጽና ክንሕጸበሎም ዘለና ጊዜያት ከማዕስ እዮም?
1: ካብ ድቃስና ምስ ተባራበርና፣ ድሕሪ ጸወታ ምጽዋትና፣ ድሕሪ ምርሃጽና ኸዓ።
0: ገጽና ምስ ዘይጸሪ እንታይ ይኸውን?
1: ንሕማማት ዓይኒ፣ እዝኒ፣ ኣፍንጫን ኣፍን ንቃላዕ።
0: ኣእዳውና ንምንታይ ይጠቕማና?
1: ኣእዳውና ምግቢ ንምድላው፣ ንምጽርራይ፣ ሰላምታ ንምልውዋጥ፣ ዝተፈላለዩ ነገራት ንምጭባጥን ካልእ ከዓ።
0: ኣእዳውና ክንሕፀበሎም ዘለና ግዜያት ከ ኣይነት እዮም።
1: ቅድምን ድሕርን መግቢ ምምጋብና፣ ድሕሪ ዓይኒ ምድሪ ምጥቃምና፣ ቅድሚ መግቢ ምድላውና፣ ቅድሚ ንቆልዑ ምምጋብና፣ ድሕሪ ህዝባዊ ቦታታትን መጓዓዝያን ምጥቃምና፣ ድሕሪ ገንዘብን ካልእ ሰብ ዝሓዙ ነገራትን መሓዝና ኸ።
0: ኣእጋርና ኸ ንምንታይ እየን ዝጠቕማና?
1: ንምንቅስቓስ።
0: መዓስ ኢና ኣእጋርና ክንሕፀብ ዘለና?
1: ድሕሪ ፀወታ ምፅዋትናን ድሕሪ ምርሃፅና ቅድሚ በዓራት ምድያብና።
0: ግንቦ እግርናን መንቀራቅሮ ፃብዕትናን ስለምንታይ ሽትት?
1: ኣብ ካልሲ ዝተሸፊኑን ኣብ ጫማ ተዓሽጉን ስለ ዝውዕል ይርህፅ፣ ስለዚ ከዓ ባክቴርያ ክፋሪ ይኽእል።
0: ፀጉርና እሞ ኣበይ ዝርከብ?
1: ኣብ ልዕሊ ርእስና ይርከብ፣ ብቐሊሉ ከዓ ዶሮናን ርስሓትን ይእክብ። ስለዚ ፀጉርና ብፅሬት ክንሕዞ ኣለና።
0: ፀጉርና ብፅሬት ምዘይተሓስከ እንታይ ንኸም?
1: ናይ ፀጉሪ ባልዓት ከም ቁማልን ጭብን ካልኦት ናይ ቆርበት ሕማማትን የቃልዓና። ስለዚ ፀጉርና ብመደብ ክንሕፀብ ይግባእ።
0: ብፍላይ ነዊሕ ፀጉሪ ዘለዎን ኣዋልድ ከንታ ክገብራ ግበአን?
1: ድሕሪ ፀጉረን ምሕፃበን ክንቅፅኦን እንተተኻኢሉ ከዓ ክቁነኖኦን ይምከር።
0: ንመላእ ነብስና ኮንኮቦርታ ጠቕሊሉ ዝርከብ ክፍሊ ኣካላትና ሞመን እዩ ዝበሃል?
1: ቆርበት።
0: ቆርበትና ብኸመይ ይረስሕ?
1: ብረሃፅ ንዝጓሓፍ ርስሓት ኣብ ግዚኡ ካብ ቆርበትና ሓፂብና እንተዚኣሊናዮ።
0: ነብስና እንተዘይተሓፂብና ኸ እንታይ ንኸውን?
1: እዋ ንምፍራይ ባክቴርያ ንቃላዕ፣ ኣብ ኣካላትና ከዓ ሕማቕ ሽታ ይፈጥር።
0: ስለዚ ፅሬት ነብስና ንምውሓዝታ ክንገብር ይግባእ።
1: ኣካላትና ኣብ ሳልስቲ ክንሕፀብ ይግባእ። ፅሩይ ክዳን እውን ክንክደን ኣለና።

0: ዝኸበርኩም ተኸታተልትን ሎሚ ሰሉ ሰዓት 15 መስከረም ሰዓት 5 ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዝናልኩም ቀሪብና ኣለና። ምሳኹም ንፀንሕ ጴጥሮስ መንግስት ምስ ኣቕራቢት ቋንቋ ምልክት ኣብርሀ ተወልደ ብምዃን ኢና ርስተ ዜና ኣብ ዞባ ደቡባዊ ቀይሕ ባሕሪ ባህሊ ዕቃብ ሃብቲ ገረብን እንስሳ ዘገዳም ንምሕያል ጎስጓስ ተኻይዱ። ባህላውን ማሕበራውን ፅምብላትና ወግዑን ክብሩን ዓቂቡ ናብ ወለዶታት ንኽመሓላለፍ ብዕቱብ ክስራሕ ፃውዒት ቀሪቡ። ኣብ ንዞባ ባሩንቱ ኣብ ሃገራዊ ፈተናታት ዝተዓወቱ ተምሃሮ ተሸሊሞም። ኢራን መንግስቲ ኦስትሪያ ንሓላፊ ንክለሳዊ መደባታ ኣብ ቪየና ካብ ዝካየድ ዘሎ ዋዕላታት ምዕጋታ ብትሪ ኮን ኢና። ዲሞክራሲያዊት ሪፐብሊክ ኮንጎን ሩዋንዳን ኣብ ትግባረ ውዕል ሰላም ዘተኮረ ሓድሽ ዝርርብ ከበግሳት ረዳድየን። ቱርኪያ ኣብ ፈለማ 227 ናብ ወርሒ መንኮርኮር ክትውንጭፍ ምዃና ኣፍሊጣ። ኣብ ዞባ ደቡባዊ ቀይሕ ባሕሪ ባህሊ ዕቃብ ሃብቲ ገረብን እንስሳ ዘገዳም ንምሕያል ዝዓለመ ጎስጓስ ካብ 10 ክሳብ 14 መስከረም ኣብ 3 ምምሕዳራት ከባቢ ንዞባ ዓሰብ ተኻይዱ። ሓላፊ ቁፅፅር ኣግራብን እንስሳ ዘገዳምን ምክትል ኮርፖራር መሓመድ ኣሕመድ ኣብ ዝሃቦ መብሪ እቲ መደብ ብመሰረት ኣዋጅ ምክልኻል ብርሰት ኣግራብን እንስሳ ዘገዳምን ቁፅሪ 155 ዝባር 26 ይካየድ ከም ዘሎ ብሪሁ። ኣብቲ ዞባ ንዘሎ ባህሊ ባህርያዊ ፀጋታት ብሓፈሻ ሃብቲ ገረብ እንስሳ ገዳምን ድማ ብፍላይ ብምሙጓስ ሓሓሊፉ ዝረአ ብርሰት ብምክልኻል ዝበለፀ ስራሕ ንምዕማም ሓበራዊ ርድኢት ምፍጣርን ምብራኽን ኣገዳሲ ከም ዝኾነ ሰፊሕ መግለፂ ሂቡ። ምክትል ኮርፖራር መሓመድ ኣሕመድ ኣብ መወዳእታ ተርእዮ ብርሰት ኣግራብ ብሸለልትነት ምዝሕለፍ ሳዕቤኑ ከቢድ ስለ ዝኾነ ንምክልኻሉ ኩሉ ብንቕሓት ክሳተፍ ፀውዑ። ባህላውን ማሕበራውን ፅምብላትና ወግዑን ክብሩን ዓቂቡ ናብ ወለዶታት ንኽመሓላለፍ ብዕቱብ ክስራሕ ክፍሊ ቱሪዝም ዞባ ደቡብ ፀዊዑ። ብዛዕባ እዚ ወኪል ኤሪና መሓመድ ኣይ ፋራሕ ዘዳልዎ ፀብጻብ ኣሎ እልልቲ ሃብቲ ማርያም ክተቕርቡ እያ።
1: ባህላውን ማሕበራውን ፅምብላትና ወግዑን ክብሩን ዓቂቡ ናብ ወለዶታት ንኽመሓላለፍ ብዕቱብ ክስራሕ ከም ዝግባእ ካብ ክፍሊ ቱሪዝም ዞባ ደቡብ ኣቶ ተስፋይ ግርማይ ኣዘኻኺሩ። ሓደ ካብዞም ፅምብላት እቲ ኣብ መፋርቅ ወርሒ መስከረም ዝካየድ ንግደት ኣቡነ ኣንበስ ምዃኑ ብምጥቃስ ስርዓትን ወግዕን ዝሕለወሉ ከምኡ ውን ህዝቢ ዝራኸበሉ ዓብዪ ማሕበራዊ መድረኽ ስለ ዝኾነ ብዘመናምፅኦ መሳርሒታትን ስልማታትን ተዓብሊሉ መበቀላውነቱ ንኸይሓስስ ብክኢላታት ዝተመርሐ መፅናዕታዊ ዳህሳስ ብምክያድን ምስ ሕብረተሰብ ብምትሕብባርን ምስራሕ ኣገዳሲ ከም ዝኾነ ገሊፁ።
2: ዝነበረ ባህሊ ንዕኡ ክስዕብዎ ክኽእሉ ኣለዎም። ኣብ ክንዲ ምስ ዘመናውነትን ካልእን ክኸውን ዝግብኦ ዘይኮነስ ነቲ ዝነበረ ባህሊ ክንስዕቦ ስለ ዘለና ብጎይላ መልክዕ ነቲ ዝነበረ ባህሊ ንዕኡ ብሓባር ኮንካ ናይ ምንፅብራቅ ወይ ከዓ ንዕኡ ክንዕቢ ክንክእል ኣለና በቃ ልክዕ እቲ ዝነበረ ባህልሲ ክነጥፎ ይብልናን።
1: ተሳተፍቲ ብወገኖም ምዘመናውነት ተኣሳሲሩ ዝቀላቀል ዘሎ በራዚ ልምድታት ንባህላውን ማሕበራዊ ውርሻታት ይፈታተኖ ከም ዘሎ ብምሕባር ብቐንዱ መንእስያት ንቕሓትን ጉዱሳትን ክኾኑ ተላብዮም።
2: ዘይንቡር ይንግበር ከምታ ናይ ቀደም ባህልና ሃገርና ሓድሽ ወለዶ መንእሰይ ከዓ ከምታ ናይ ቀደምና በትርና ሒዝና ህሪ እንዳበልና ስነ ስርዓት ገርና ጎይላና ገርና ደብርና እንዳዘወርና ደብርና ዘይርና ናብ ሩባና መፅኢና ዘይንቡር ኣይንግበር።
3: ከም ቀደሙ ባህሉ ክዕቅብ መንነቱ ታሪኹ ዓቂቡ ሃገሩ ክሃንፅ ይላቦ ማለት እዛ ሃገር እዚኣ ሃገር ሕድሪ ስለ ዝኾነት ካብ ዝኾነ ይኹን ተፃባኣይ ክንከላኸል እንተኮይና ኸኒ እቲ ዝመፃናዮ ታሪክና ክንፈልስ ስለ ዘለና ምስ ኻኒ ባህልና ልምድና ያብታና ክነዕቅብ ሓደራ ይብል።
4: እቶም መንእሰያት ባህሎም ክወርሱ ኣለዎም ንኣብነት

0: ቶልስቶይ ብናይ ደገ እንተርእናዮ ሓደ ራሻዊ ፀሓፍ እንታይ እዩ ዝብል ካብኡ ቦይኑ ኣደይንስ ብሮትን ርእስን ክወርስ እንተ ደኣ ክኢለሲ ባህሊ ኣቦታተይን ኣብ ሓጎታተይን ኣያታተይን ክወርሰሉ ዘይክእል ምክንያት እንታይ ኣሎ እዩ ዝብል እሞ ናብ ባህልና ክንምለስ ለና። ስለምንታይ እንተ ኢልካኒ ሓደ ሰብ ክልወጥ እንተ ኮይኑ ካበይ ተበጊሱ ናበይ ዝኸይድ ክፈልጥ እንተ ደኣ ኮይኑ ካብ ባህሉ ክብገ ስለ ዘለዎ ናብ ክብሮምን ልምዶምን እቶም መንሰያት ክምለሱ ኣለዎም እየ ዝብል
1: ስነ ፍልጠት ዝተበገሰ መፅናዕቲ ጌርካ ካብቶም ዓበይቲ ተወኪስካ ዜምኡ ግጥሙ ሕደምኡ እንታይ መስል ኣፅኒዒካ መሊስካ ነቲ ባህሊ ክደግሙ ከለካ ግን ኣዝዩ ምቁር ስለ ዝኾነ ነዚ ባህሊ እዚ ብዝያዳ መፅናዕቲ እናገበርካ ክደፍኣሉ ተስፋ ገብር።
2: ኣቶ ተስፋይ ግርማይ ኣብ መወዳእታ ባህላዊ ወርሻታት ንምብርባርን መበቀላውነቱ ሒዙ ናብ ወለዶታት ንምስግጋርን ተበጋጊሱ ዘሎ ንጥፈታት ክድፍኣሉ ፀዊዑ። ንግደት ኣቡነ ኣንበስ ዘራእቲ ኣብ ደረጃ ምውላድን ምሽዋትን በፂሑ ሓረስታይ ምህርቱ ክቐምስ ብተስፋ ኣብ ዝፅበየሉ ወቕቲ ዝካየድ ፅምብል።
3: ኣብ ንዘባባሮንቱ እትርከብ ማእከላይን ካልኣይን ደረጃ ቤት ትምህርቲ ዱታ ኣብ ሃገራዊ መልቀቂ ፈተና 12 ክፍልን ሃገራዊ መርመራ ሻምናይ ክፍልን ዝተዓወቱ ተምሃሮ ኣሸሊማ። ኣብቲ ኣጋጣሚ ኣብ ናይ 2025-2026 ሃገራዊ መርመራታት 37 ናይ ዲግርን ዲፕሎማን ነጥቢ ዝረኸቡ ከምኡውን ልዕሊ 80 ነጥቢ ዘመዝገቡ ተምሃሮ ሻምናይ ክፍሊ ተተባቢዖም። ርእሰ መምህርታ ቤት ትምህርቲ መምህር ሳምሶን ብርሃነ ኣብ ዝሃቦ መግለፂ ተበፂሒ ዘሎ ዓወት ብፃዕሪ ተምሃሮ ተወፋይነት መምህራን ከምኡውን ምክትታልን ናብዮትን ወለድን ኮሚቴ ወለድን ከም ዝኾነ ብምሕባር ኣብ መፃኢ ብዝለዓለ ክድፋኣሉ ተላብዩ። ኣብ ቤት ፅሕፈት ትምህርቲ ንዘባባሩንቶ ሓላፊ ምምሕዳርን ፋይናንስን መምህር ገዛኢ ዮሃንስ ብወገኑ ዕላማ ናይቲ መደብ ቅዱስ ቅኒ ብምፍጣር ናይ ተወዳዳርነት መንፈስ ንምዕባይ ከም ዝኾነ ብምጥቃስ ተምሃሮ ነዚ ተገንዚቦም ዓፅፋ ክሰርሑ ኣዘኻኺሩ። ኣብ መወዳእታ ሓላፊ ጨንፈር ማሕበር መምህራን ዞባ ጋሽባርካ መምህር ተስፋ ልደት ዘርኢ ማርያም መንገዲ ዓወት ነዊሕን ሓያል ዓቕልን ተወፋይነትን ዝሓትትን ከም ዝኾነ ብምጥቃስ ተምሃሮ ንዘመዝገበ ውፅኢት ተዓቂቦም ናብ ዝለዕለ ደረጃ ንክበፅሑ ክፅዕሩ ንኢዱ። ቤት ፅሕፈት ሃማመተ ኣብ ንዞባ ፋዕበት ብቴክኖሎጂ ኮምፒተርን ቀዳማይ ረድኤትን ዘሰልጠኖም ልዕሊ 50 ተምሃሮ ብ12 መስከረም ኣመሪቑ። ኣብቲ ንሰለስተ ኣዋርሒ ዝተዋሃበ ስልጠና ካብ ዝተሳተፉ እተን 24 ደቂ ኣንስትዮ ምዃነን ዝሓበረ ሓላፊ ቤት ፅሕፈት ሃማመተ ኣቶ ሙሳ መሓመድ ሰዒድ ኣስታ 75 መንስያት ኣብ ምምሕዳር ከባቢ ቅላመት ተመሳሳሊ ስልጠና ይቐስሙ ከም ዘለዉ ገሊጹ። ኣብ ማሕዳር ንዞባ ፋዓበት ኣቶ ኣሕመድ መሓመድ ኑር ረጀብ ድማ ንዝተካየደ ስልጠናን ኣብ ወፃኢ ዝነብሩ ዜጋታት ንቤት ፅሕፈት ሃማመተ ንዝገበርዎ ንዋታዊ ሓገዝን ድሕሪ ምምስጋን ሰልጠንቲ ንዝቐሰሙ ሞያ ብግብራዊ ስራሕ ከምዓብልዎ ተላብዩ። ዝኸበርኩም ተኸታተልቲ ስዕብ ብኣህጉራዊ ዜናታት ኢራን መንግስቲ ኦስትሪያ ንሓላፊ ኒኩሌሳዊ መደባታ ኣብ ቪየና ካብ ዝካየድ ዘሎ ኣህጉራዊ ዋዕላ ንምዕጋት ንዝወሰዶ ስጉምቲ ብትሪ ኮኒና። ኦስትሪያ እቲ ኢራናዊ በዓል ስልጣን ኣብ ዓመታዊ ዋዕላ ኣህጉራዊ ወኪል ፀዓት ከይሳተፍ ብፀቕጢ ኣሜሪካ ቪዛ ከም ዝኸልከለቶ እዩ ዝግለጽ ዘሎ። ንፈፃሚ ጉዳያት ኦስትሪያ ኣብ ጣህራን ብምፅዋዕ ተቃውሞ ዝገለፀ መንግስቲ ኢራን እቲ ስጉምቲ ንዲፕሎማስያዊ ዝምድና ክልተን ሃገራት ኣብ ሓደጋ ዘእቱ ምዃኑ ኣረድዩ። ውሳነ ኦስትሪያ ከም ኣንጋዲት ሃገር ሓላፍነታ ዘንጊዓ ከም ዘላ ዘነፅር ምዃን እዩ ሚኒስትሪ ጉዳያት ወፃኢ ኢራን ወቂሱ ዘሎ። ብዘይካዚ እቲ ዝተወስደ ስጉምቲ ንኣባልነት ሃገሩ ዝግህስ ምዃኑ ብምጥቃስ ብስቕታ ከምዘይሓልፉ ኣጠንቂቑ። ኣባላት ኣህጉራዊ ወኪል ፀዓት መበል 70 ዓመታዊ ዋዕላ ካብ 14 ክሳብ 18 መስከረም ኣብ ከተማ ቪየና የካይዳ ምህላውን ዝፍለጥ ኮይኑ ኒኩሌሳዊ ጉዳይ ኢራን ኣህጉራዊ ዛዕባ ኮይኑ ኣብ ዘለወሉ እዋን ተሳታፍነታ ልዕሊ ዝኾነ እዋን ኣገዳሲ ከም ዝገብሩ እዮም ክኢላታት ዝጠቕሱ። ዲሞክራሲያዊት ሪፐብሊክ ኮንጎን ሩዋንዳን ኣብ ትግባረ ውዕል ሰላም ዘተኮረ ሓድሽ ዝርርብ ከበግሳ ተረዳድአን። ክልተን ሃገራት ኣብ ሰሜናዊ ምብራቅ ኮንጎ ተፈጢሩ ዘሎ ፀጥታውን ወተሃድራውን ቅልውላ ብሰላም ንምዕራፍ ኣብ ዝሓለፈ ዓመት ስምምዕ ሰላም ከም ዝኸተማ ዝዝከር ኮይኑ ወከልተን ብ16-17 መስከረም ኣብ ከተማ ጀኔቫ ስዊዘርላንድ ተራኺቦም ኣብ ትግባር እዩ ክዘራረቡ ምዃኖም ተፈሊጡ ኣሎ። እዚ ብመንጎኝነት ኣሜሪካ ቀጠር ቶጎን ሕብረት ኣፍሪካን ዝካየድ ዘሎ ዝርርብ ኣብ መንጎ ሰራዊት መንግስቲ ዲሞክራሲያዊት ሪፐብሊክ ኮንጎን ዕጡቅ ጉጅለ ኤም23 ንልዕሊ 4 ዓመታት ዝቐፀለ ዕጥቃዊ ግጭት ደው ንምባል ዝዓለመ እዩ። እዚ ዘተ እዚ እቲ ውዕል ኣብ መፋር 225

ሕሪ ምኽታሙን ሻድሻይ ግዜ ይካየድ ከም ዘሎ ዝጠቐሱ ጸብጻባት ዛጊት ወታዊ ገስጋስ ከም ዘይተረኽቦ የረዱ። ኣብ ዲሞክራሲያዊት ሪፐብሊክ ኮንጎ መቕርሒ ጸጋታት ዝጠልቡ ልዕሊ 100 ዕጡቓት ጉጅለታት ብምህላዎም ምስ ዕጡቕ ጉጅለ ኤም23 ዝኽተም ውዕል ሰላም ንበይኑ ኣኻሊ ከም ዘይከውን እዩ ዝእመት። ቱርኪያ ብፈለማ 227 ኣብ ወርሒ መንኮርኮር ክትውንጭፍ ምዃን ኣፍሊጣ። እቲ ጠፈራዊ ተልእኾ ኣብ ወርሒ ዝካየድ መፅናዕትታት ንምስፋሕ ምዃኑ ዝገለጸ መንግስቲ ቱርኪ እታ መንኮርኮር ኣብ ውሽጢ ክልተ ዋርሒ ሃብቲ ዝተደልየ ዕላማ ክትዓልብ ምዃና ረድዩ። እታ መንኮርኮር ካብ ሰለስተ ዋርሒ ክሳብ ሓደ ዓመትን መንፈቕን ዝቕፅል ዳህሳስን ምርምርን ከም ትካይድ እዩ ዝጋውሕ ዘሎ። እቲ ውጥን ዕውት ምስ ዝኸውን ቱርኪ ንፈልማ እዋን ኣብ ክሊ ወርሒ መንኮርኮር ከትዕልብ እያ። ኣብ ማሊ ኣብ ዝሓለፈ ሳልስቲ ብዝተካየደ ሽበራዊ መጥቃዕትታት ብውሕዱ 50 ወታደራት ተሃገር ከም ተቐትሉ ማዕከናት ዜና ቃሊሐን። እቲ ኣብ ማእከላይ ሸነኽ ማሊ ኣብ ዝርከብ ማዓስከር ዝተፈፀመ መጥቃዕትታት ኣብ ዝሓለፈ ቀረብ ዓመታት ኣብ ልዕሊ ሰራዊት ተሃገር ዝዓበየ ክሰብዊ ክሳራ ዘውረደ ምዃኑ ጸብጻባት ዓቢሮም። ምስ ኣልቃዒዳ ምትእሳር ዘለዎም ሽበራውያን ሓላፍነት ናይቲ መጥቃዕትታት ወሲዶም ኣለዉ። ድሕሪ እቲ ፍጻሜ ሰራዊት ማሊ ኣብ ልዕሊቶም ሽበራውያን ብደብዳብ ነፈርቲ ዝተሰነየ ሰፊሕ ስርሒት ከም ዘካየደን ከቢድ ሰብኣውን ንዋታውን ክሳራ ከም ዘውረደን ኣፍሊጡ። ኣብዚ እዋን እዚ ኣብ ሃገራት ምዕራብ ኣፍሪቃ ብሓፈሻ ኣብ ማሊ፣ ኒጀርን ቡርኪና ፋሶን ድማ ብፍላይ ዝፍፀም ሽበራዊ ተርዮታት ወሲኮ ከም ዘሎ ዝፍለጥ ኮይኑ እቲ ተግባራት ኢድ ግዳማውያን ወገናት ከም ዘለዎ እዩ ዝእመት። ፈረንሳ ብውሽጣዊ ጉዳያትን ምትእታው ትገብር ከም ዘላ ማሊ፣ ኒጀርን ቡርኪና ፋሶን ክወቕሳ ምፅንሐን ኣይርስዓን። ኣሜሪካ ኣብ ጠፈር ኣፅዋር ከም ዘዋደደት ንፈለማ እዋን ተኣሚና። እቲ ኣፅዋር ፀጥታ ሃገሩ ብሓፈሻ ፀጥታ ጠፈራዊ ንጥፈታት ድማ ብፍላይ ንምውሓስ ሓጋዚ ምዃኑ ሓይሊ ኣየር ኣሜሪካ ሓቢሩኣሎ። ይኹን እምበር ንዓይነትቲ ኣፅዋርን ኣበየናይ ቀፀላ ጠፈር ከም ተዋደደን ዝገልፅ ዝርዝር ሓበሬታ ዛጊት የለን። ኣሜሪካ ኣብ 2019 ሓድሽ ኣሃዱ ጠፈር ምቋማ ዝፍለጥ ኮይኑ እዚ ተዋዲዱ ዝበሃል ዘሎ ኣፅዋር ኣካል ናቱ ምዃኑ ይጥቀስ። እዚ ከምዚ ኢሉ እንከሎ እቲ ወታሃደራዊ ስጉምቲ ኣብ 1967 ዝተበፅሐ ኣብ ጠፈር ኣዕነውቲ ኣፅዋር ንምውዳድ ዝእግድ ኣህጉራዊ ውዕል ብኣሉታ ክፀልዎ ከም ዝኽእል ተንተንቲ የእምቱ። ሩስያን ዩክሬይንን ኣብ ትሕቲ ቅርፂ ፀዓት ዘካይድ ሕድሕዳዊ መጥቃዕትታት ከቋርፃ ከም ተረዳድኣ ፕረዚደንት ዶናልድ ትራምፕ ሓቢሩ። ኣብ ልዕሊ ቶም ትካላት ዝካየድ ዘሎ ሕድሕዳዊ መጥቃዕትታት ኣብ ናሃር ዋጋ ነዳዲ ርኢ ፅልዋ ከም ዝገበረ ዝጠቐሰ ፕረዚደንት ትራምፕ ክልቴን ሃገራት ንዝወሰዶ ስጉምቲ መጊሱ። ሩስያን ዩክሬይንን ነቲ መግለፂ ብእወታ ከም ተቐበሎ እኳ ይግለፅ እንተሎ ተግባራውነቱ ኣጠራጣሪ ምዃኑ ግና ይእመት። ሩስያን ዩክሬይንን ብፍላይ ካብ ዝሓለፈ ዋርሒ ኣብ ልዕሊ ትካላት ፀዓት ዘካየደዎ መጥቃዕትታት ኣስፊሐንኦ ከም ዘለዋ እዮም ነቲ ኩነታት ብቐረባ ዝከታተሉ ወገናት ዝጠቕሱ። ናይ መወዳእታ ዜና፣ ፈረንሳን ዒራቅን ኣብ ሓያሎ ፅላታት ብሓባር ክሰርሐ ዝኽእለን ስምምዓት ተፈራሪመን። እቲ ስምምዓት ዝተበፅሐ ቀዳማይ ሚኒስተር ዒራቅ ዓሊ ኣልዛይዲ ትማሊ 14 መስከረም ምስ ፕሬዚደንት ኢማኑኤል ማክሮን ኣብ ከተማ ፓሪስ ኣብ ዘካየዶ ርክብ እዩ። ክልቲያን ሃገራት ኣብ ምምዕባል ፅላታት ምክልኻል፣ ፀጥታ፣ ፀዓት፣ መጓዓዝያን ትሕቲ ቅርፅን ክተሓጋገዛ ምዃንን ኣብቲ ርክብ ኣፍሊጠን። ከም ኣካል ተስምዓት ፈረንሳ ኣብ ምድንፋዕ ሓይሊ ኣየር ዒራቅ ከም ትተሓጋገዝ ገሊፃ ትግባር ተስምዕ ኣብ ቀረባ ግዜ ክምዝመርየን ክልቴን ሃገራት ሓቢረን ዘለዋ። ዝኸበርኩም ተኸታተልቲ ዜና ንምፍፃም ኣርስታቱ ኣብ ዞባ ደቡባዊ ቀይሕ ባሕሪ ባህሊ ዕቃቢ ሃብቲ ገረብን እንስሳ ዘገዳም ንምሕያል ጎስጓስ ተኻይዱ። ባህላውን ማሕበራውን ፅምብላትና ወጉዑን ክብሩን ዓቂቡ ናብ ወለዶታት ንኽመሓላለፍ ብዕቱብ ክስራሕ ፀውዒት ቀሪቡ። ኣብ ንዞባ ባረንቱ ኣብ ሃገራዊ ፈተናታት ዝተዓወቱ ተምሃሮ ተሸሊሞም። ኢራን መንግስቲ ኦስትርያ ንሓላፊ ኒኩሌሳዊ መደባታ ኣብ ቪየና ካብ ዝካየድ ዘሎ ዋዕላ ምሕጋታት ትሪ ኮኒና። ዲሞክራሲያዊት ሪፐብሊክ ኮንጎን ሩዋንዳን ኣብ ትግባራዊ ውዕል ሰላም ዘተኮረ ሓድሽ ዝርርብ ከበግሳ ተረዳድአን

ኮስሞቲክስ ዝብል ኣምር ካብቶም ዝተቐደሰ ልምዲ ኢሎም ዝወስድዎ ዝነበሩ ግብፃውያን እዩ ቀንዲ መሰረቱ። እዚ ልምዲ ኣብ 3,000 ዓመት ቅድሚ ልደተ ክርስቶስ ከም ዝነበረ እዩ ዝሕበር። ናብቶም ካልኦት ሃገራት ኣፍሪቃ እንተመፂና እውን ቅድሚ 7,000 ዓመት ኣቢሉ እዚ ናይ ኮስሞቲክስ ፍርያት ምጥቃም ከም ዝጀመሩ ታሪክ ይሕብር። ካብዚ ዝጀመረ ድማ በብእዋኑ እናተራቐቐ ናብ ዘለናዮ ዘመን ክበፅሕ ዝኽኣለ ነዊሕ ዕድመ ዘለዎ ልምዲ እዩ። ካብቲ ብልምዲ ኢሉ ዝጀመረ ኪደት ናይ ግብፃውያን እውን ኣብዚ ግዜ ከም ቀንዲ ምንጪ ገንዘብ ኮይኑ ብቢልዮናት ዝቕፀሩ ገንዘብ ዝሓፍስሉ ናይ ፅባቐ መንፀባረቒ ኮይኑ ንረኽቦ። ኮስሞቲክስ ከም ናይ ተኣማንነት ምስጢር ወሲዶም ብዙሓት ውልቀ ሰባት ክጥቀምሉ እውን ንዕዘብ ኢና። ኣብዘን 3 ዓመታት ህውብነት ናይ ኮስሞቲክስ ጥር ዝበፅሕ እዩ። እቲ ቀንዲ ቀላስ ናይ ዝህውብነት እውን ማሕበራዊ መራኸቢታት ከም ዝኾነ ተረጋጊፁ። እዚ ከዓ ሓቅነት ዘይብሉ መዋዕውዒ ብምክያድዮም ናብ ኣቐልዎ ደቂ ሰባት ከም ዝሰርጥ ዝገብሮ። መብዛሕትኡ ግዜ ደቂ ኣንስትዮ እኳ ዘዘውትሮኦ እንትኾና ገለ ደቂ ተባዕትዮ እውን ኣብ ተጠቃምነት ኮስሞቲክስ ልዑላ ድህቦ ዘለዎም እውን ኣይተሳእኑን። እዚ ቀንዲ ዕላማ ድማ ነቲ ተፈጥሮዊ መልክዕ ብምሽፋን ሙሉእነት ዝመልኦ ስምዒት ከም ዝስምዓካ ምግባርን ኢሎም ዘዳልውዎ እዩ። ከም ዝገለጽናዮ ኣድናቖት ኮስሞቲክስ በብእዋኑ እናዛየደ ኣብ ዝመፀሉ ግዜና በፂሕና ዘለና። ምዝውታር ኮስሞቲክስ ኣብ መዓልታዊ ህይወት ከም ንቡር ተግባር ኮይኑ ዝካየድ ዘሎ። እዚ ማለት ከዓ ካብ ዘይጥቀም ዝጥቀም ዝበዝሓሉን እቶም ነዞም ፍርያት ዘፍርዩ እውን ዕላማኦም ዝሃርሙሉ ዘመን ኢና በፂሕና ምባል እውን ምግናን ኣይኮነን። ብዓለም ለኸዊ መንገዲ ብዝተኻየደ መፅናዕቲ እውን 90%ዊት ዝኾኑ ውልቀ ሰባት ኣብ መዓልታዊ ህይወቶም ነዞም ዝተፈላለዩ ፍርያት ናይ ኮስሞቲክስ ከም ዝጥቀምሉ እዩ ዘብርህ። ብርክት ዝበሉ ፍርያት ናይ ኮስሞቲክስ ከም ናይ ፀጉሪ ርእሲ ናይ ፍሬግረንስ ወይ ድማ ኬሚካላዊ ጨና ትሕዝቶ ዘለዎም ናይ ሰብነት መልከይን ካልእን እውን ካብቶም ከም ውልቃዊ ክንክን ተባሂሎም ንዓለም ዓለቕሊቖማ ካብ ዘለዉ ፍርያት እዮም። እዚ መረጋገፂ ናይ ፅባቐ ተባሂሉ ዝቐረበ ፍርያት እውን ብዙሓት ዓማዊል ብምስሓብ እዩ ከምቲ ኣቐዲምና ዝገለጽናዮ ብዙሕ ናይ ተጠቀምቲ ከስዕብ ዝኽኣለ። በዚ እውን እቶም መርዛማት ዝበሃሉ ናይ ኮስሞቲክስ ፍርያት ብመጠኑ ክበዝሑ ዝጀመሩ። ፍርያት ናይ ኮስሞቲክስ ዝተፈላለዩ ዓይነት ኬሚካል ዝተሓወሶም ብምዃኖም ናይ ብዙሓት ተጠቀምቲ ጥዕና ኣብ ሓደጋ ምእታዎም ብክኢላታት ጥዕና ዝገልጽ ሓቂ እዩ። እዞም ንገልጾም ዘለና ፍርያት ብኽሊ ዕድመ እንተተዓዚምና ኣብ ኩሉ ዕድመ ዘለዉ ውልቀ ሰባት እውን ተጠቃምነቶም ልዑል ምዃን እዩ ዝሕበር። እዚ እውን ኣብ ዘመናውነት ዝዓብለሉ እዋን ከም ኣገዳሲ ተቖፂሩ ብድፍረት ዝዕየየሉ ዘሎ ኮይኑ ኢና ንረኽቦ። መብዛሕትኡ ግዜ ኣብ ቅድሚ ካልኦት ሰባት ፅቡቓት ኮይኖም ንኽረኣዩ ፅቡቕ ክስምዖምን ከምኡ ድማ ናይ ምኩሓልን ምፅብባቕን ህይወት ንምኽታል ተባሂሉ ዝዝውተር ምዃኑ እውን ይግለጽ እዩ። እዚ ልምዲ ኣብ ደቂ ኣንስትዮ ደቂ ተባዕትዮን ከምኡ ድማ ኣብ ህፃናት እውን ከይተረፈ ዝስራሓሉ ዘሎ ሓደገኛ ባእታ ከም ዝኾነ ዮም ኣብዛ ዓውዲ መፅናዕቲ ዘካይዱ ዝገልፁ። በዚ መዳይ እውን ቁጠባዊ ዕቤት ናይዞም ኣፍረይቲ ትካላት ጥርዚ ክበፅሕ ንዕዘብ። እንተኾነ ግን ከምቲ ዝብልዎ ድዩስ ወይስ ኣንጻር ናይቲ ዝብልዎ ኣድህቦ ብምግባር ክንጥቀመሎም ዝግብአና ሓደገኛ ፍርያት እዮም። በዚ መዳይና እምበኣር ንሎም ሰሙን ከም ዛዕባ ኣልዕልና ክንዘራረበሎም ዝመረፅና ነዘናብዚ ዓምዲ መፅናዕቲ ዘካይዳ ደቂ ኣንስትዮ ብምዕዳም ድማ ሓሳባትና ክንካፍለኩም ኢና እሞ ክሳብ ፍጻሜ

0: 좀 남산하진 흥. ኮስሞቲክስ ክበሃል እንከሎ ብባህላውን ዘመናውን ወይ እውን ዝተፈብረኸ ኢልና ክንፈልዮ ይከኣል እዩ። እዚ ከዓ እቶም ብተፈጥራዊ ፀጋ ተጠቂምና ንዘውትሮም ከም በዓል ጥሽን ካልኦትን ከም ባህላዊ ክውሰዱ ከለዉ፣ እቶም ዝተፈብረኹ ዝበልናዮም ድማ ምስ ዝተፈላለዩ ኬሚካላት ብምትሕውዋስ ናብ ዓማዊል ዝበፅሑ ዘለዉ ፍርያት እዮም። በዚ መዳይ እውን ቀንዲ ኣተኩረና ናብቶም ኣብዚ እዋን ዝፈርዩ ዘለዉ ፆታ ድማ ኣብ ሃገርና ዝበዝሐ ተጠቃምነት ኣብ ደቂ ኣንስትዮ ክሳብ ዝሃለወ ናብዚ ብምትኳር ኢና መደብና ክንፍልም። እዚ መፅናዕታዊ ፅሑፍ ንክዳሎ ዝደረኸ መበገሲ ድማ ኣለዎ።
1: መጀመርያ ነዚ ስነ ፅሑፍ ክነዳለዎ ዝደረኸና ካብቲ ዘንበብናዮ ወይ ከዓ ኣብ ከባቢና ዘለዎ ነገራት ብዝባኣናዮ ዘጋጠመን ወይ ከዓ እቲ ዘንበብናዮ ዘጋጠመን ኣዝዩ ኣሰቃቂ ሳዕቤን ናይ ኢንዱስትራዊ መመላኽዒ እዩ። እቲ ቀዳማይ ዕላማ ናይዚ ስነ ፅሑፍ ዝኾነ ተባ እዚ ኩነታት ተጠቃምነት ኣብ ሕብረተሰብና ናይ ኢንዱስትሪ መመላኽዒስ ከመይ ኣሎ፣ ኣብ ርእሲኡ ከዓ እቲ ሳዕቤን ከ ኣብ ሕብረተሰብናስ ከመይ ኣሎ፣ ዕላማ ካልአይቲ ዕላማ ድማ ሕብረተሰብናሲ ወይ ብሓፈሻስ ህዝብስ እንታይ ኣለዎ፣ እንታይ ኣፍልጦ ኣለዎ ብዛዕባ እዚ ኢንዱስትሪ መመላኽዒ ዘሎ ሳዕቤናት፣ እቲ ኣጋጢሙ ዝብሎ ዘለና ሳዕቤናሲ እንታይ ኣለዎ ዘይኒተን ዕላማ።
0: ኣብዚ ዝተኻየደ መፅናዕቲ ካብ 16 ክሳብ 25 ክሊ ዕድመ ኣብ ዘለዋ ደቂ ኣንስትዮ እዩ ተኻይዱ። ብመጠኑ እውን በቲ ዘለዎን ባይታ ናይ ተጠቃምነት ከምዚ ንዕዘቦ ዘለና ብርክት ዝበላ ናይዞም ብዝተፈላለዩ ኬሚካላት ተዳልዮም ዝቐርቡ ዓይነታት ናይ ኮስሞቲክስ ተጠቀምቲ ከም ዝኾነ እዩ ኣብዚ መፅናዕቲ ተረጋጊፁ።
2: እቲ ቀንዲ ጉድኣት ዝተረኽቦም ኮስሞቲካዊ ፍርያት ዝረኸብናዮም ካሮቲን፣ ጎልድ ስኪን፣ ኣሚዛ ኒው ፌስ፣ ላምባ ሲቪ ክሪሚ ኮይኖም ረኸብና ማለት እዩ። እቲ ዘውርዶ ዓይነት ጉዳታት ድማ ምርቃቅ ቆርበት፣ ምጭምዳድ፣ ምቅርራፍ፣ ምጉዳል ሚዛን ሰብነት ማናስ፣ ምምዝባላ ወርሓዊ ፅግያት ኮይኖም እቶም ሕማማት ረኸብናዮም ማለት እዩ። ነዚ ድማ ብጀካቲ ምጥቃም ካ ጥራሕ ብዓብ እዩ ጉድኣት ከሎ ኣብቲ ኣጠቃቅማ ጉጉያ ኣጠቃቅማ እውን ነቲ ጉድኣቶም ወሲኸሉ ኮይኑ ተረኪቡ ማለት እዩ። ንኣብነት ሕጂ ፈፀጋ ወፂኦ ሓንቲ ጓል ኣብ ክንዲ ናብቲ ዝምልከቶ ኣካል ክኢላ ስነቆርበት ወይ ድማ ፋርማሲስት ሃይዳ ትሓከም ንመሓዛ እንታይ ንፅል ክገፅ ክትብላ ንሽ እዚኣ ንደ ዝጥቀም ዘለታ ብሰንኪ ንዓ ተኸቲላ ምጥቃሙ ማለት እዩ። ኣብዚ ተደልየ ሕማማት
0: ኣብዚ ዝተኻየደ መፅናዕቲ ኣብቶም ዝተፈላለዩ ዕላማ ዘለዎም ናይ ኮስሞቲክስ ፍርያት እኳ እንትኾነ ኣብዘን ተጠቀምቲ ደቂ ኣንስትዮ ብብዝሒ ዝዝውተሩ ጉድኣት ዘስዕቡን ግን እዞም ዝስዕቡ እዮም። ከምዚ ክግለፅ ዝፀንሐ ኮስሞቲክሳዊ ፍርያት ግቡእ ኣጠቃቅማን ሰማማዓካ ኣላሊኻን ካብ ዘይምጥቃም ተበጊሱ ብዙሕ ጉድኣት ዘስዕብ ቀሊል ዘይኮነ ፍርያት እዩ። ካብቶም ዝተገልፁ ሓሊፉ እውን ብዝተፈላለዩ መንገድታት ንጥዕናና ኣስጋኣት ሕማማት እውን የስዕበልና እዩ።
1: እቲኦም ዓይነት ጉድኣታት ኣብ ክልተ ኢና ክፊልናዮም ዘለና፣ ግዜያውን ነባርን። እቲ ግዜያዊ ተባሂሉ ዘሎ ከም በዓል ፈፀጋ ወይ ማዳ ወይ ምቅባፍ ቆብረት ገለ ክኸውን ከሎ፣ እቲ ነባር ንድሕቲ ኮይኑ ግን እቲ ኣዝዩ ኣሰካፍን ኣብዚ ሕጂ ግዜስ ኣዝዩ ኣሰካፊ ኮይኑ ዘሎ ጉድኣት ማለት እዩ ምቃቅ ቆብረት እዩ። ሕጂ ቆብረትና ንድሕ ተባቂቁ ናይ ፀሓይ ምፅዋ ክእለትናስ ክጎድል እዩ ማለት እዩ። እሱ ዘኸተሎ ከዓኒ ካንሰር ናይ ቆብረት ናይ ፀላም ከብዲ ናይ ኩሊት የጋጥም ማለት እዩ። ኣብ ርእሲኡ ብዙሕ ተጠቃምነት ናይዞም ኢንዱስትሪ መመላኽዒታት ናይ ምምካን ደረጃ የብፅሕ። እቲ ምምካን ሕጂ ነታ ተጠቃሚት ወይ ነቲ ተጠቃሚ ጥራይ ዘይኮነ ንኣብነት ነብሰ ፀዋ ደ ንድሕቲ ኮይና እቲ ትወልዶ ዕሸል መኻን ዕሸል ክትጋላገል ትኽእል ማለት እዩ። ወይ ኣዶ ቆልዓ ንድሕቲ ኮይና ሓራስ ዝጠብብ ቆልዓ ንድሕቲ ሃልይዋ ልክዕ በት ንሳት ወስቶም ዘላ ኢንዱስትሪ መመላኽዒታት እቲ ቆልዓ መኻን ዕሸል ክኸውን ይኽእል ማለት እዩ።
0: ተጠቃምነት ናይዞም ፍርያት ኣብ ዝተፈላለዩ ክፋል ናይ ኣካላት እዩ ነይሩ። ምስቲ ቁጠባዊ መዳይ እውን ዝበዝሐ ኣብ ገፅን ፀጉርን ተጠቀምቲ ከም ዝኾና የን ገሊፀን። ኣብ ገለ ድማ ኣብ ናይ ሙሉእ ነብሰን ዝጥቀማ እኳ እንተሃለዋ ሃልኪ ዘድልዮ ብምዃኑ ግን ዋሕዶ ተጠቃምነት ኣብ ሙሉእ ሰብነት ኣሎ። እንተኾነ ግን ካብተን ተጠቀምቲ ናይ ሸውሃት ምዕፃው ምጉዳል ሰብነትን ሕፅረት እስትንፋስን ከም ዘጋጥመን ኣዕሊልናና።

0: ኣብዘን ደቂ ኣንስትዮ ብዝሒ ተጠቃምነት ዘስዓበ ፅልዋ ኣለዎ። ነዛ ኣድህቦ ዘድልዮ ፅልዋ እውን ንመጻኢ ብዘይ ምሕሳብ ዝጥቀማ ብምዃነን መብዛሕትአን ግዳይ ከም ዝኾና እዩ ኣብዚ መፅናዕ ተቐሪቡ።
1: እቲ ቀንዲ ኢልና ንጠቕሶ እኳ ብመራኸቢ ብዙሓን ዝግበር ዓይነት መዋዓውዒታት እንድዩ ብጀካቲ ቀንዲ ብዕላማ ታርጌት ርካ እዚኣ ተጠቀማ እዚኣ ፅብቕት እያ ዝበሃል ወላ እውን ኣብ ብብሰ ኣብ ቲክቶክ ገለ ዝርአ ሓንቲ ጓል ክትመላኽዕ ከላ ቀደም ክትገብራ እንታያ ነታ ብራንድ እያ ገልጣ ተርእየና እዚ ከ እንታይ ማለት እዩ ኣነ ከምዚኣ ገይረ ፅብቕ ዘለኹ ሞ ከምኣ ተኸታላ እዩ ዘስኒ እዚኣ ተቐዳሚት ፀላት ትኮን ከላ ካልይ ከዓኒ ኣብ ሙቪታት ኮነ ኣብ ደርፍታት ዝረአ ናይ ህቡባት ሰባት ዝገብሩ ዓይነት መመላኽዒ ማለት እዩ ንዕኡ ርእን ድማ ኣብ ክንዲ ዝኾነ ኣብ ህዝቢ ዝቐርባሉ መርዓ ገልፍላይ ኣጋጣሚ ክህልዎም ከለተን ተጠቀምቲ ኣብ ክንዲ ብባህላዊ ገይረ ንክለምፀኾና ፅባቃ ዝፍትና ጥሽ ገለ ገይረን ኣብ ክንዲ ዝፍትና ቁልጡፍ ለውጢ ዘርእየ ልክዕ ከምትነትን ህቡባት ሰባት ማለት እዩ ኢለን ናብቲ ኢንዱስትሪያዊ መመላኽዒ ዛዝባ ኮይነን ተረክበና።
0: ክቡራት ተኸታተልትና፣ ከምዚ ክግለፅ ፀንሐ ተጠቃምነት ናይ ዝተፈላለዩ ዓይነት ኮስሞቲክስ ኣብ ሂወትና ዘስዕቡ ሓደጋ ቀሊል ኣይኮነን። እቲ ዘለና ፅባቐ መናቕ እውን ናትና ስራሕ እምበር ናይ ካልኦት ክኸውን ኣይንፍቀደሉ። ኣብ መወዳእታ ድማ ንዝስዕብ መልእኽቲ ክሕልፋ ኢና ዕድል ሂብና መደብና ዝዛዘምና።
2: ብሓፈሻ ሕጂ እዞም ኩሎም ክንጠቕሶም ዝፀናሕና ሕማማት ከምዚ ብተፈጥሮ ዝመፁና ወይ ዘጋጥሙን ኣይኮኑን። ገንዘብና ከፊልና ነምፆም ዘለና እዩ ማለት ሕጂ ተተገንዚብናዮስ ብገንዘብናስ ሕማም ንዕድግ ኣለና ማለት እዩ። ስለዚ ኣብዚ ክንጥንቀቕ ከም ዘለና ማለት እቲ ማዕበ ክንዲ ዝንድሕ ኢፌክት ወይ ማዕበ ክንዲ ዝንድሕ ፀገማት እተሃልይዎ ሲ እቲ ባህላዊ ጌርና ጥዕናና ክንሕሉ
1: እዋ ከምቲ ዝበለቶ ንድ እቲ ዝጥቀመሉ ዓይነት መመላክዒ ኢንዱስትሪያዊ ክጥቀማ ከልዋ ደቂ ኣንስትዮና ክዝተውዕላሉ ዘለዎን ንክንደይኻ ንሓፂር ግዜ ናክትፅበልካስ ንመዋእል ዕድሜታትካ ዝሃስ ነገር ትገብር ምህላውካ ፈሊጠን ንግዜያዊ ፅባቀ ኢለን ንዘይፈልጦ መልክዕ ንምውናት ነቲ ኣምላኽ ዝሃበን መልክዕ ንሃይብድላ ሓደ

0: ሰላም ከመይ ከኒኹም ዝኸበርኩም ተኸታተልቲ ዶክተራት ኣብ ስቱድዮ ኣብ ናይ ሎሚ መደብና ንመንሽሮ ጉርንጉሪት ወይ ታይሮይድ ካንሰር ዝደስስ ትሕዝቶ ኢና ቀሪብናልኩም ዘለና። ኣብ ከባቢ ክሳድና ዝርከብ እዚ ጉርንጉሪት እንታይ ዓይነት ኣገልግሎት እዩ ዘለዎ? ብኸመይ ንሕማም ክጥቃዕ ዝኽእል? ካብኡናዊ ከዓ ብመንሽሮ ብኸመይ መንገዲ ክጥቃዕ ይኽእል? እንታይ ምልክታት ንርኢ? ኣብ ገዛና ክንገብሮ ንኽእል ነገራት ኣሎ ድዩ? ኣብ ሕክምና እንታይ እዩ ዝግበረልና ዝብልን ካልእ ሕቶታት ሒዝናልኩም ቀሪብና ኣለና። ከም ልሙድ ንስኹም ውን ብቴሌፎን ብምእታው ንዕድምና ዶክተር ሙልጌታ ሃይለ ክኢላ ሕክምና መንሽሮ ሕቶታት ይኹም ርእቶታት ክተቕርብሉ ትኽእሉ ኢኹም። ዶክተር ዕድመና ክቢርካ ብምፃእካ ኣዝየ መስግነካ። ርሕሳዊ ዳኣመት ብል ዶክተር ነታ ጉርንጉሪት ቀደም ክንድህስሳ ጉርንጉሪት ክንላለያ ከመያ ትመስል? እንታይ ኣገልግሎት እዩ ዘለዋ? ብከምኡ ክንጀምር
1: ሕራይ ይቕኒየለይ። መጀመርታ ቅድሚ ናብ መንሽሮ ናይ ጉርንጉሪት ምእታውና እታ ጉርንጉሪት ትበሃል ኣካል ናይ ሰውነትና እንታይ እያ፣ ኣበይ ትርከብ፣ ስራሕ እንታይ ስራሕ ኣለዋ፣ ቁሩብ ክነብርሃ ክንፍትን ኢና ማለት እዩ። ሕራይ ጉርንጉሪት ክንከለና ሓንቲ ወይ ከዓ ታይሮይድ ትበሃል ብኣፀዋውዕ ናይ ሕክምና ኣብ ቅድሚት ክፋል ናይ ክሳድና ትርከብ። እሱ ከዓ ቅርፂ ናይ ፅምብላሊዕ ዓይነት ዘለዋ የማን ፀጋም ክፋል ዘለዋ ኮይኑ ኣብ ጥቃኣ እንታይ ኣሎ? ብክልተ ሰራውር ናይ ደም ዓበይቲ ሰራውር ናይ ደም ኮመን ካሮቲድ ኣርተሪ ዝበሃሉ ብላዕሊ ድይቡ ንላዕሊ ድይቡ። ካልእ እንታይ ኣለዋ? ብላዕሊ ክስታይ ኣለዋ ናይ ካርትሌጅ ወይ ከዓ ቁርጥምጥሚት ናይ ጉርንጉሪታ ዝበሃል ኣሎ። ካልእ ጨዋዳታት ውን ኣሎ። ብድሕሪኣ እንታይ ኣሎ? ዓብዪ ሻምብቆ ናይ መተንፈስ ኣሎ። እዚ ትራክያ ንብሎ ንዕኡ ሓቂፋታያ ትርከብ። ብድሕሪ ከዓ እንታይ ኣሎ? ሻሕለለ እውን ኣሎ ማለት እዩ። ስለዚ እዚኣ ክፋል ኣካልና ጉርንጉሪት ኣብ ቅድሚ ክፋል ናይ ክሳድና ኣብ ቅድሚ እቲ ወገን ትርከብ። ስራሓ ከዓ ቀንዲ ስራሓ እንታይ እዩ? ምምንጫው ሆርሞንስ ሆርሞን ዝበሃሉ ንኣካላትና ብጣዕሚ ኣገዳሲ ዝኾነ ከም በዓል ታይሮይድ ሆርሞንስ ንብሎም ካብ ምንጩ ካብዚኣ ጉርንጉሪት ንብላ ወይ ካብዚኣ ታይሮይድ ግላንድ ንብላ ማለት እዩ። እዚ ታይሮይድ ሆርሞን እንታይ ይጠቕምሎ ንኣካላትና? ካብ ህፃንነት ጀሚሩ ንዕቤት ኣካልን ንዕቤት ኣእምሮን ብጣዕሚ ኣገዳሲ እዩ። ካልእ ወላ ስጋ ሙሉእ ሂወት ናይ ወዲ ሰብ ኣገዳሲ ዝኾነ ሆርሞን ተፍሪ ማለት እዩ። ካልእ ተፍርዮ ነገራት እውን ኣሎ። እዚ ካልሽም ኣብ ኣካላትና ንክህሉ ትገብር ከዓ ካብ ጉርንጉሪቱ ዝፈሪ ምሳኣለ ጊባ ኣለዋ ኣርባዕተ ባሊልና ትመስላ ኣለዋ ፓራታይሮይድ ሆርሞን ዝበሃል ኣለዋ። ሰን ከዓ ኣብ ኣካላትና ካልሽም እኩል ካልሽም ንክህሉ ካልሽም ካ ኣካላትና ብጣዕሚ ገዳሲ እዩ። ጭዋዳና ብግቡእ ንክሰርሕ፣ ልብና ደም ብግቡእ ንክጭንጉዕ እዚ ካልሽም ከዓ ኣገዳሲ ማለት እዩ። እቲ ካልሽም ተበዚሒ ከዓ ነቲ ካልሽም ካብ ደም ወሲደ ናብ ይዕፅምቲ ትወስድ ከዓ ካልሲቶኒን ዝበሃል ከዓ ሆርሞን ከዓ ካብኣ ምንጩ። ስለዚ ብዙሕ ስራሕ ኣለዋ ማለት እዩ። እዚ ስራሕ እዚ ንድሕሪ ጎዲሉ ኣብ ኣካላትና ጉዳእ ትመፅእ ማለት እዩ። ክጎድል ከሎ እቲ ሆርሞንስ እንታይ ንብሎ? ሃይፖታይሮዲዝም ንብሎ። እቲ ካብኣ ዝፈሪ ሆርሞን ኣይፈሪን ኣሎ ወይ ተፈረየ ከዓ ብእኹል ኣይኮነን። እዚ እንታይ ንብሎ? ሃይፖታይሮዲዝም ንብሎ። ምልክታት ኣብ ኣካላትና ድህቦ ምልክታት ኣሎ። ተበዝሒ ከዓ ካብኡ ዝፈሪ ተበዝሒ ከዓ መብዝሒኡ ብዙሕ ምክንያታት ኣለዎ። ሕጂ ክነብሮ ቁርብቲ ግዜ ይብልናን ካልእ መዓልቲ ክነብሮ ንክእል ኢና። እዚ ከዓ ናቱ ጉድኣት ኣለዎ ማለት እዩ። ስለዚ እዚኣ ኣካል ናይ ሰውነትና ዝኾነት ጉርንጉሪት ብዙሕ ጥቕሚ ኣለዎ ማለት እዩ። እሳ ከዓ ብመን ትእዘዝ ተይብልና? ብሓንጎል እያ ትእዘዝ። ካብ ሓንጎልና ሃይፖታላሙስ ዝበሃል ኣሎ፣ ፒቲታሪ ግላንድ ዝበሃል ኣሎ። እዚኣቶም ከዓ ይእዝ ኣብ ደም ድሕሪ ተሆርሞን ውሒዱ ኣፍሪ ኣፍሪ ዝበሃል ሆርሞን የፍሪ ካብ ሓንጎል ታይሮይድ ስቲሙሌቲንግ ፋክተር ወይ ታይሮይድ ስቲሙሌቲንግ ሆርሞን ዝበሃል ኣሎ። መፅኡ እቲ ጉርንጉሪት

0: ንኸተፍሪ የተባብዓ ማለት እዩ። ንሕሪ እኹል ደም ኣብ ደም እኹል ሆርሞን እንተሎ ከዓ እቲ ኣፍሪ ኣፍሪ ዝብል መልእኽቲ ደው ብል ማለት እዩ ወይ ይወርድ ከማ ንታሕቲ ይወርድ። ስለዚ እዚኣ ጉርንጉሪት እዚኣ ካብ ምን ትእዘዝ? ካብ ሓንጎልና ትእዘዝ ማለት እዩ።
1: እዚኣ ኣገልግሎታ ክሳብ ብሂወት ዘለና ማለት ድዩ? ኩሉ ግዜ ንእሽተይ ኣብ ዓብ ኩሉስ
0: ኩሉ ሻዕና እዚኣ ናታ ምህላው ንኣካላትና ብጥዑይ ንክሰርሕ ንትሕግዘና ማለት እዩ። ዝበላዕናዮ ምግቢ ከም ካርቦሃይድሬት፣ ፋት ንበሎ፣ ፕሮቲን ንበሎ ኣብ መስርሕያ ንኣካላትና ከምዝጠቅም ትገብር። እቲ ኣሳተፍርዮ ሆርሞን እዩ። ስለዚ ንሕርቲ ሆርሞን ጎዲሉ ኩሉ ሻዕ ኣካላትና ጉድኣት ኣሎ፣ ተበዚሑ ከዓ ጉድኣት ኣሎ። ሕጂ ኩሉ ሻዕ ምርመራ ንገብር ኢና ተወሒዱ መተካተ መድሃኒት ነቲ ሕሙም ንዎ ተበዚሕዎ ከዓ መጉደሉ እውን መድሃኒት ይወሃብ ማለት እዩ ሕክምና።
1: ስለዚ ጥዕናስ ክምሕሎ ክኽእል
0: ኣለዎ ኩሉ ሻዕ። እዚኣ ክፋል ኣካላትና ከዓ ካንሰር እውን ከም ንኾነ ኣካላት ናይ ሰውነትና ካንሰር ክትሓምም ትኽእል እያ። ሕዚ ናይ ሎሚ ዓንቲ ዛዕባና ብዛዕባ ካንሰር ናይ ጉርንጉሪት እዩ ማለት እዩ።
1: ፅቡቅ። እዚ ናይ ጉርንጉሪት ካንሰር ክንብል ከለና እንታይ ይቡ ከምኡ ክንከይድ?
0: እወ ሕጂ ናይ ጉርንጉሪት ናይ ካንሰር ናይ ጉርንጉሪት ክንብል ከለና ከም ዝኾነ ካንሰር ማለት እዩ። ሕጂ ካንሰር ብዙሕ ዓይነት ካንሰራት ኣለና። ኣብ ኣካላትና ዝወፁ ኣብ ኩሉ ኣብ ርእስና ዝወፁ ኣለው፣ ኣብ ክሳድና ዝወፁ ኣለው፣ ኣብ ስርዓተ ምሕቃቕ ዝወፁ ኣለው፣ ኣብ ስርዓተ ሽንቲ ዝወፁ ኣለው፣ ኣብ ቆርቦትና ዝወፁ ኣለው። ናይ ደም ካንሰር ኣለና፣ ብዙሕ ዓይነት ካንሰር ኣለና። እዚኣ ከዓ ሓደ ካብኣቶም ማለት እያ ካንሰር ክትሓምም ትኽእል እያ ማለት እዩ። ሕጂ ክንሪኦ ከለና ኣብ ስእሊ ክንሪኦ ከለና እዚኣ እታ ጥዕቲ ጉርንጉሪት ንሪኣ ኣለና፣ ሸነኽ ፀጋም ኣላ። እዚኣ ከዓ እታ ካንሰር ዝገበረት ጉርንጉሪት ማለት እያ። ስለዚ ከም ዝኾነ ኣካላት ናይ ሰውነትና ካንሰር ክሕዛ ክእል ማለት እዩ።
1: እንታይ እንተኮይና ሕጂ ካንሰር ዝሕዛ ትጠንቂ እንታይ እዩ?
0: ጠንቂ ናይ ካንሰር
1: ግን ዓይነ ምናልባት ኣብዚ ጠቂስካ ክም ዘለካ ካብ ኩሎም ዓይነታት ካንሰር 4 ሚታዊት እዩ ኢና ጀሚራ ኣላ ብከምኡ ክንከይድ ውን ንኽእል ኢና።
0: ሕጂ እንታይ ኣሎ መንሽሮ ጉርንጉሪት ካብ ኩሎም ዓይነታት ካንሰር 4 ሚታዊት ጥራሕ እዩ። ሕጂ እዚኦም ዝበልናዮም ኣብ ኣካላትና ዝወፁ ክወፁ ዝኽእሉ ካንሰራት ብዙሓት እዮም። ሕጂ ካብኣቶም 4 ሚታዊት እዩ ብዓቐን ውሑድ ዝበለ ማለት እዩ። ተኻልእ ኣብ ኣሜሪካ ኣምነት 63,000 ኣብ ዓመት ካንሰር ናይ መንሽሮ የጋጥም ዓመታዊ። ካብኣቶም ከዓ 1900 ከዓ በቲ ሕማም ወይከዓ በቲ ካንሰር ይሞቱ። ሕጂ
1: እንታይናብ
0: ሞት ከብፅሕ ዝኽእል ሕማም እዩ። ግን ኣብዚ እንታይ ክብር ኣነ ደል እቲ ሕማም ብዙሕ እዩ። 63,000 ኣብ ዓመት ከጋጥም ከሎ ካብቶም 63,000 1900 ጥራሕ ዝመቱ ዘለዉ ሕጂ 300ዊት ማለት እዩ። ሕጂ እቲ ካንሰር ወላ ካንሰር መንሽሮ ዝኣኹን ዳ እምበር እቲ ናይ ምቕታል ክሳዩ ውሑድ ምዃኑ 300ዊት ጥራሕዮም ኣብ ሞት ደረጃ ዝበፅሑ።
1: ስለዚ ክፍወስን ብክንክንንገለን ክፀንሕና
0: ከም ባህሪ እቲ ናይ ካንሰር ዳሕራይ ክነብሩ ኮይኖ ከም ባህርያቱ እዚ መብዛሕትኦም እቲኦም ዓይነት ናይ መንሽሮ ናይ ካንሰር እቲኦም ዝግምታዊ ዝኸዱ ቀልጢፎም ጉድኣት ደ የብፅሕ እዮም መብዛሕቶም። ስለዚ ንኽትሕምኩሞም ቀሊል ግዜ ድቡኻ ምዃኖም ማለት እዩ። እቲኦም ተጓዳእቲ ዝኾኑ ዓይነታት መንሽሮ ናይ ጉርንጉሪት ብጣዕሚ ውሕዳት እዮም። ካልእ እንታይ ኣሎ ደቂ ኣንስትዮ ካብ ደቂ ተባዕትዮ ዝያዳ ይጥቃዓ። እዚኣ ከዓ እንተኸብር እዚኣ ከዓ ብዙሕ ግዜ ደቂ ኣንስትዮ ካብ ደቂ ተባዕትዮ ዝያዳ ከዓ ኣብ ደቂ ኣንስትዮ ብዝያዳ ይረአይ። ሰለስተ ደቂ ኣንስትዮ ክሓማ ከለዋ ሓደ ወዲ ተባዕታይ ይሓምም ብረሾ ክንሪኢ ከለና ማለት እዩ። ኣብ ዝሓለፈ 10-15 ዓመታት መንሽሮ ናይ ጉርንጉሪት ብብዝሒ ክረአይ ጀሚሩ። እዚ ከዓ እቲ መንሽሮ ሓድሽ ሕጂ ዝመፀ ኮይኑ ዘይኮነ እቲ ዝያዳ ናይ ኣፍልጦ ምዕባይ ዝያዳ ከዓ ኣብ ዝኾነ ቦታ ከዓ እዚ ኡልትራሳውንድ ወይ ከዓ ኮምፒተር ስለ ዘሎ ብቐሊሉ ምርመራ ጌርካ ሕበጥ ኣብ ጉርንጉሪት ከም ዘላ ስለ ዝፍለጥ እቲ ትርእዮታት ናይቲ መንሽሮ ከዓ ብኡ መጠን ናበዝሐ መፅ ማለት እዩ።
1: ደቂ ኣንስትዮ ዝያዳ ትቃዓሉ ተፈጥራዊ ነገር ድዩ?
0: እቲ ምክንያት ርዱ ኣይኮነን፣ ግን ዝያዳ ኣብ ደቂ ኣንስትዮ ብብዝሒ ይረአዩ።
1: እንታይ ትጠንቂ ሕጂ ጉርንጉሪት ካንሰር ተሓመሉ
0: ጉርንጉሪት ናይ መንሽሮ ናይ ጉርንጉሪት ጠንቆታቱ ከምዚ ዓይነት ብዙሕ ግዜ ናይ ካንሰር ጠንቁ ብዙሕ ይፍለ

0: ኣይፈለጥ ግን ሓደ ሓደ ሃይፖቴሲስ ወይ ከዓ ከምፅኦም ከምፅ ዝኽእሉ ተባሃሉ ከዓ ኣብ ናይ ጉርንጉሪት ኣብ ናይ ምንሽሮ ናይ ጉርንጉሪት ታሪክ ሕክምናዊ ጨረር ኣብ ከባቢ ኣብ ክሳድን ኣፍ ልብን ብፍላይ ኣብ ግዜ ንእስነት ሕዚ ጨረራዊ ሕክምና ንብሎ ወይከዓ ራድዮቴራፒ ንኣብነት ኣብ ርእሲ ዝግበር ጨረራዊ ሕክምና ወይከዓ ራድዮቴራፒ ኣብ ርእሲ ዝግበር ብዙሕ ግዜ ግበር እዩ። ካልእ ኣብ ከባቢ ክሳድ እዚ ሊንፎማ ንብሎ ንኣብነት እዚ ናይ ስእክታት ካንሰር ምስ ኬሞም ሰሃብካዮ ወይ ትሕር ባልክ ዝኾነ ዝሓበጠ ነገር ከሎ ብራድዮቴራፒ ጌርካ ካ ትሕርሮ ሕዚ እዚ ክትገብር ከለካ ወይ ከዓ ኣብ ኣፍ ልቢ ዝወፅእ ዝኾነ መንሽሮ ወላ ሊንፎማ ኣብ ኣፍ ልቢ ዝወፅእ እዩ ንዕኡን ብጨረር ጌርካ ኬሞም ሰሃብካ ነቲ ባልክ ንክሳብ ተብሉ ከዓ ራድዮቴራፒ ይግበር እዩ። ሕዚ እዚ ድሕሪ ግዜ ብሕልፊ ኣብ ንእስነት ድሕሪ ተወሲዱ እቲ ጨረር ተገይሩ ድሕሪ ግዜ ከዓ ድሕሪ 20 ዓመት በሉ ከዓ እንታይ ክምፅእ ክእል መንሽሮ ናይ ጉርንጉሪት ከምፅእ ክእል። እዚ ሕጂ ሓደ ጠንቂ እቲ ጨረራዊ ሕክምና ንካልእ ካንሰርካ ይዕድመካ ኣሎ ማለት እዩ። ብዓብ ነቲ ሕሞም ክትሕክመ ኢልካ ዝገበርካዮ ኣብ ገለገለ ሕሙማት ከዓ ድሕሪ ግዜ መንሽሮ ናይ ጉርንጉሪት ከምፅእ ክእል። ካልእ ጠንቂ ናይ መንሽሮ ናይ ጉርንጉሪት ክኸውን ዝኽእል ብተወርሶ ናይ ስድራ ቤታት ሓደ ሰብ ወይ ብናይ ኣቦ ወይ ብናይ ኣዲኡ መንሽሮ ናይ ጉርንጉሪት ንድሕር ኣሎ ኮይኑ ከም ታሪክ እሱ ከዓ ዝያዳ ከዓ ካብ ዝኾነ ህብረተሰብ ካብ ዝኾነ ሰብካ ዝያዳ እቲ መንሽሮ ናይ ካንሰር መንሽሮ ናይ ጉርንጉሪት ክሕዞ ክእል ማለት እዩ። ካልእ ሄሪታሪ ንብሎ ኣሎ ጅንስ ኣለዎ ብፍሉያት ጅንስ ኣለዉ ኣብ ገለገለ ፋሚሊ ተድራ እዩ ሰምቶ ኣለዎ ከዓ እቲ መንሽሮ ናይ ጉርንጉሪት ከጋጠም ክእል
1: ዓይነታት ኣለዎ ድዩ ከምዚ ዝበልካ ገሊ ብርቱዕ ገሊ
0: ኣለዎ ትስዕብ ስላይድ ሞ ክሰግበራ ሕጂ ዓይነታት መንሽሮ ጉርንጉሪት ሕጂ ኣርባዕተ ፍሉጣት ዓይነታት መንሽሮ ጉርንጉሪት ኣለውና። እዚኦም ኣርባዕተ ፍሉጣት እንታይ ይበሃሉ? ፓፒላር ይበሃሉ፣ ፎሊኩላር ይበሃሉ፣ ሜድላሪ ተባሂሎም ካልእ ኣናፕላስቲክ ዝበሃሉ ኣርባዕተ ዓይነት ኣለውና። እዚኣቶም ሕጂ ናይ ግድን ምጥቃስም ከድሊ ማለት እዩ። እዚኦም ሕጂ ፓፒላር ዝበሃሉ 80 ሚታዊት ካብ መንሽሮ ጉርንግሪት እቶም መብዛሕቶም ፓፒላር ዝበሃል እዮም። ኣብ ከባቢ 30-50 ዓመት ዕድሚኦም ሕሙማት ከዓ ይረአይ ኣብቲ ዲያግኖስ ክኸውን ከሎ ወይ ክንፀር ከሎ እቲ ሕማም ከዓ ኦሬዲ እቶም 35 ካብ 100 ፅቅታት ገይሮም ዝፀንሑ ካብቲ ጉርንግሪት ሓሊፉ እቲ ሕማም ናብቲ ፅቅታት ሓሊፎም ዝፀንሑ ማለት እዩ። ከይተፈለጦ ካልእ ከዓ ከይተፈልጠ እውን 2-10 ካብ 100 ከዓ ኣብ ካልእ ተዘርጊሑ ይፀንሕ ከም ሳምቦ ይዕፅንቲ ማለት እዩ። ካብ ጉርንጉሪት ተበጊሱ እዚ ሕጂ እቲ መብዛሕትኡ ግዜ ልዕሊ 80 ስጋብ 90 ክኾኑ ይኽእል እዩ ፓፒላሪ ካንሰር ይበሃል። እዚ እንታይ ኣለዎን ከም ባህሪ እንታይ ኣለዎ? ቀስ ዘገምታዊ ባህሪ ኣለዎ። ቀልጢፉ ዝቐትል ዓይነት ካንሰር ኣይኮነን። ሕጂ እንታይ ኣለዎ? ቀስ ኢሉ ዝኸይድ ንክትሕክሙ ከዓ ዝቐለለ ዳሕራይ ኣብቲ ፍወሳ ክንሪኦ ኢና ንክትሕክሞ እውን ካብቲኦም ዝቐለለ ብቐሊሉ ክንሕክሞ ንኽእል ብበዝሒ ዝረኣዩ ሳቶም እዮም ንክትሕክሞም ከዓ ቀሊል ማለት እዩ።
1: ቀስ ኢሎ ንብል ከለና ሕጂ ብግዜ ክንደይ ግዜ ወስ
0: ብግዜ ሕጂ እንታይ ለካ ገለገለ ክስታይ ስጋብ ወላ ሕክምና ከይገበረ ክኸውን ትሕሙም ስኒ ንዓመታት ክፀንሕ ይኽእል ይብለካ ወላ ክዲመፅካ እኳ ሽዑ ስለተፈልጠ እዩ እምበር ብዙሕ ቅድሚኡ ክንደይ ፀንሕ ግዜ ከይተሓከሙ ዝፀንሑ ክኾኑ ክእሉ እዮም። ሕጂ መንሽሮ ክምሱ ግዜ ድህብ ማለት እዩ። ካልእ እዚ ፎሊኩላር ካንሰር ዝበሃል ከዓ ሓደ ዓይነት ባህሪ እዩ ዘለዎም። እዚኣቶም ከዓ 10-100 ካብ መንሽሮ ጉርንጉሪት እዮም። ኣብ ከባቢ 4-6 ዓመት ዕድሚኦም ይረአ ብደም ሰራውር ናብ ካልእ ኣካላት ይዝርጋሕ ብሕልፊ ናብ ዕፅንቲ። እዚ ፎሊኩላር ዝበሃል ከዓ 10-100 እዩ። እዚ እውን ሓደ ክፋል ናይ ፓፒላር እዩ። ሓደ ዓይነት ባህርያት ኣለዎም። ካብ 4-6 ዓመት ዕድሚኦም ሰባት ይረአ ብደም ሰራውር ገይሩ ከዓ ናብ ካልእ ኣካላት ዝዝርጋሕ እቲ ፓፒላር ዝበልና ክዝርጋሕ ከሎ ብደም ፀቕጢ ብናይ ክስታይ ብቲ ክስታይ ክስታይ ዝበሃል እንታይ ዝበሃል ፅቅታት ገይሩ እዩ ዝዝርጋሕ። እዚ ግን ብናይ ደም ሰራውር እዩ ዝዝርጋሕ
1: ዘረጋ።
0: ካልእ ቁሩብ ሕይል ዝበለ ሜድላሪ ታይሮይድ ካንሰር ዝበሃል ኣሎ። እዚ ከዓ 2-3 ካብ 100 ካብ መንሽሮ ጉርንጉሪት እዩ ውሕድ ዝበለ እዩ። ናብ ፅቅታት ክሳድ ከምኡ እውን ኣፍ ልቢ ይዝርጋሕ ደንጉ ናብ ካልእ ኣካላት ሰውነት ይዝርጋሕ። እዚ ከዓ ብ2-3 ጥራሕ እዩ ደጋጥም ክዝርጋሕ ከሎ ቀልጢፉ ናብ ኣፍ ልቢ ዝርከብ ከባቢ ፅቅታት ዝዝርጋሕ ምስ ግዜ ከዓ ናብ ካልእ ኣካላት ውን ዝርግሕ ማለት እዩ። ካልእ ኣናፕላስቲክ ዝበሃል እዚ ወላ ትሽሙ ዝሕብረና ከማ ኣናፕላስቲክ ማለትኒ እቲኦም ዋህዮታት ናይቲ ካንሰር ብጣዕሚ ዝራውሑ ማለት እዩ። ዝራውሑ ኮይኖም ቀልጢፎም ናብ ሞት ደረጃ ዘብፅሑ ማለት እዮም። እዚኣቶም ብዙሕ ግዜ ኣብ ዓበይቲ እዮም ዝረአዩ፣ ልዕሊ 6ሳ ልዕሊ 7ዓ ከምኡ ኣብ ዓበይቲ ዝረአዩ ፅቡቕ ነገሩ። ካልእ ካብቲኦም መንሽሮ ዓይነት ከዓ 3 ካብ 100 ጥራሕ እዮም ውሕድ እዩ። ካልእ እንታይ ኣለ ብውሕድ ዓቐን ዝረአዩ ከዓ እንታይ ኣለዎና ሃርት ሴል ዝበሃል ኣሎና ካንሰር እዚ ከዓ ዓይነቱ ናይ ፎሊኩላር ኮይኑ ብተዛማዲ ሓደገኛ እዩ። እዚ እውን ውሕድ ሳሕቲ ዘጋጥም ሃርት ሴል ካንሰር እዩ ምስም ፎሊኩላር ዝበርናዮ ምስም ድማሳሰል ካንሰር እዩ። ካልእ መንሽሮታት ከዓ ኣብታ ጉርንጉሪት ባዕላ ከዓ ናታ ዘይኮነ ካልእ ዓይነት ካንሰር ከዓ ተጥሪ ከም በዓል ሊንፎማ እዚ መንሽሮ ናይ ፅቅታት ዝበልናዮ ኣብ ፅቅታት ዝወፁ ንዓ ከዓ ኣብኣ ከዓ ሊንፎማ ክሕ ዝኽእል እዩ። ወይ ከዓ ሳርኮማ ዝበሃል ከዓ እዚ መንሽሮ ናይ ጨዋዳታት ሳርኮማ ከዓ ከምኡ ከዓ ሳሕቲ የጋጥም እዩ። ካልእ ከዓ ኣብ ገለገለ እዋናት እንታይ ኣሎ ካብ ካልእ ኣካላት ዘሎ መንሽሮ ናይ ማዕናጡ መንሽሮ ንኣምነት ወይ ናይ ኩሉት መንሽሮ ክዝርጋሕ ከሎ ኣብ ሳምቡ ዝርጋሕ፣ ኣብ ፀላም ከብዲ ዝርጋሕ፣ ኣብታ ጉርንጉሪት ከዓ ክዝርጋሕ ክእል እዩ ማለት እዩ። እዚ ከም ሳሕቲ ዘጋጥም ማለት እዩ።
1: ሰብ ብቀሊሉ ክፈልጦ ከእል እንታይ ምልክታት እዩ ዘርእየካ እቲ ጉርንጉሪት ሓሚምካ ዲኻ ከምቲ ዝበልካዮ ገሊኡ ምልክት ከይረኣየ ነዊሕ ፀኒሕ እዩ። ስለዚ ብሕክምና ጥራሕ ድዩ ዝፍለጥ ወይስ ምልክታት ኣለዎ ክንሪኤሉ ንኽእል?
0: ሓደ ምልክታት ኣለ እንዲ ሓደ እቲ ምልክታት ትሕበጥ ኣብ ክሳድ ትሕበጥ ምርኣይ እዩ። ኣብ ክሳድ ትሕበጥ ምርኣይ እዩ። ካልእ ከዓ ምልክታት ከይረኣየ እውን ሓንድ ቦታ እውን ከጋጥም ክእል እዩ። ሕጂ እቲ ሕበጥ ሓፈሻ እውን ንሪኦ ምልክታት ሕበጥ ኣብ ቅድሚት ክፋል ጎረሮ ኣብዚ ቅድሚት ጎረሮ ሕበጥ ንሕር ኣሎ ኮይኑ ኩሉ ሕበጥ ጎረሮ እዚ ካንሰር ማለት ኣይኮነን ወላ ኣብ ጉርንጉሪ ተወሲድናየ
1: ካልእ ሕማም እውን ክኾን ይኽእል
0: ካልእ ክኾን ይኽእል ሲምፕል ጎይተር ክኾን ይኽእል እዩ። እዚአን ብሕልፊ ሕጂ እኳ እቲ ዝኾነ ንበልዖ ምግቢ ኣዮዲን ኣለዎ ክንደይ ዓመታት ኮይኑ ኣሎ ካብ 9ሰዓታት ጀሚሩ ኣዮዲን ዘለዎ ኢና ንምገብ ዘለና ሕጂ ናይ ኣዮዲን ዋሕዲ የለን ማለት እዩ ዓድና። ስለዚ ጎይተር ከዓ ብኡ መጠን ከዓ ብጣዕሚ ይቕኒሱ ሕጂ ሕበጥ ኣሎ ማለት ኒ ካንሰር ማለት ኣይኮነ ግን ሕበጥ ተሎ ሓደ ምልክት እዩ ናብ ሕክምና ንክትከይድ። ካልእ ሕበጥ ናይ ፅቅታት ክሳድ ሕጂ ኣብዚ እንታይ ገብር ንሓቂ ካንሰር ኮይኑ ከዓ ኣብዚ ሕበጥ ገብር ወይ ኣብዚ እውን ብኢትካ ደ ይረኣዩ ኮይኑ ኣብዚ ከዓ ፅቅታት ይሓብጡ እዚ እውን ሓደ ምልክት እዩ።
1: ብዓይንኻ ክሳብ ዝረአ ደረጃ ይሓብጡዎ
0: ዳሃሲስካ ትሪኦም ወ ብዓይንካ ንርአ ይኸውን ማለት እዩ። ካልእ ቃንዛ ናይ ክሳድ ሕጂ እቲ መንሽሮ ድሕሪ ሓሊፍዎ ድሕሪ ፅቢቑ ሓቢጡ ታኸውን ወላ ክሳድካ ዕጥዕት ኣቢሉ ሒዘካ ማለት እዩ። ሕጂ እዚ ቃንዛ ናይ ክሳድ እውን ንገብረልካ ማለት እዩ። ካልእ ምልሕታት ጎረሮ እቲ ቅርፂ ናይቲ ጉርንጉሪት ርኢናይ ኣለና ምሽ ጎራብታ ኩሎም ርኢናዮ ኣለና ሕጂ ጎረሮ እንታይ ኣሎ ሕጂ ሓደ እዚ ብድሕሪያ እንታይ ኣሎ እቲ ሻምቦቆ ናይ መተንፈስ ኣሎ ትራክያ ንብሎ ሕጂ ፀቐጥ ገብር ንትራክያ ፀቐጥ ገብር ብድሕሪኡ ከዓ ንሻሕለለ ፀቐጥ ገብር ሽዑት ሰብታ ኸውን ጎረሮ ልሕተት ወይ እውን ነታ ሻሕለለ ኣብ ጥቁ እንታይ ኣሎ ሳፅን ናይ ድምፂ ኣሎ ቮይስ ኮርድ ዝበሃል ኣሎ ንዑ ከዓ ፀቐጥ ገብረሉ ሞ እቲ ሕሙም ከዓ እንታይ ገብር ይልሕትት እዚ እውን ሓደ ምልክት ማለት እዩ።

0: ሕሙም ከዓ ሕፅር ትንፋስ ክገብረሉ ይኽእል። እዚ ሕጂ ሓፈሻዊ ምልክታት ናይ መንሽሮ ጉርንጉሪት ማለት እዩ።
1: ብኩሉ ብሓንሳብ ድዩ ድረአ እቲ
0: ምልክታት ንኖ ኩሉ ብሓንሳብ ክረአ ይክእልኒ እዩ። ካብዚኣቶም ኩሎም ክረአ ይኽእሉ፣ ገሊኦም ፍርቆም ክረአ ይኽእሉ፣ ገሊኦም ካ ሕበት ጥራሕ ርኢኻ ተረዲኻኒ ካልእ ምልክታት ከይረአኻ እውን ክሳ ክብል ይኽእል እዩ። ኩሎም ናይ ግድን ኣይኮኑን ክረአዩ።
1: ስለዚ ብከመይ እዩ ዝንፃር እንታይ እዩ ድግበር ኣብ
0: ሕክምና እቲ ምንፃሩ እንታይ ኣሎ? ሕጂ ሓደ ሕጂ እንታይ ኣሎ? እቲ ኣብ ምልክታት ዝበለ ሓደ ምልክታት እንታይ ኣሎ? ከዓ ነቲ ክሳይ ምስ ረኣኻዮ እቲ ሕበጥ ምስሓ ገበረ ብዙሕ ግዜ መንሽሮት ኮይኑ ኣብቲ ቅድሚት ክሳድ ዓትዒቱ ሕዘካ ሕረ ክትሕዞ ከለካ ተሪር ዘይንቀሳቀስኸውን ማለት እዩ። ብየማን ፀጋም ከዓ እንታይ ገብር? ሕበጥ ናይ ፅቅታ ትገብር። ሕጂ ምልክታት ማለት እዩ ብኢትካ ዳሃፊስካ ትረኽቦ። ካብኡ ምንፃርቲ ኮይኑ ከዓ ነፀርታ ናይ ሕማም መንሽሮ ሕጂ ኩሉ ሸዓ ነፀርታ ክንገብር ከለና ብከመይ ንረኽቦ? ሓደሓደ ግዜ እቲ ሕሙም ወላ ሓንቲ ከይተሰምዖ ከሎ ኤምኣርኣይ ናይ ርእሲ ወይ ሲቲስካን ናይ ርእሲ ክገብር ከሎ ምስ ናይ ክሳድ ሓዊሱ ክገብሮ ከሎ እንታይ ይገብር? ኣብታ ጉርንጉሪት እቲ ሕሙም ከይተረድኦ ከሎ ሕበጥ ትፀንሕ። ዝያዳ ሕበጥ እንታይ ይልካ ምርመራ ምስ ተገብረ መንሽሮ ኮይና ትፀንሕ። እዚ ሕጂ ሃንደበታዊ ምርመራ ብምግባር ክፍለጥ ይኽእል። ካልእ ሕሙም ዓንቲ እዩ ዝበልናዮ እዚ ኖርማል ሲምፕል ጎይተር ድሕሪ ሓቢጡ ኣብዚ እንታይ ይኸውን? ሓደ ትሕበጥ በዕሉ ፀቐጢ ናብ ምትንፋስ ፀቐጢ ኣብ ምግቢ ምውሓጥ ገብር ይኽእል እዩ። ወይ እውን እታ ጓል ንሰይቲ ብዙሕ ግዜ ኣብ ደቂ ኣንስተይ ድረኣይ እቲ ንክትሪኦ እውን ደስ ዘይብል ይኸውን። ሕጂ መጥዋሕቲ ይግበር። መጥዋሕቲ ምስ ተገብረ ሲምፕል ጎይተር ኢልካ መጥዋሕቲ ዝገበርካዮ ኣብታ ውሽጢ ጉርንጉሪት ሕበጥ ትፀንሕ። ኣብ ኮላካ ፓቶሎጂ ንሕር ተረኣያ ካንሰር ኮይና ክትፀንሕ ትኽእል። እዚኣ እውን ሃንደበታዊ ትርከብ ኣላ ማለት እዩ። ካልእ ብዙሕ ግዜ ሕበጥ መስርኣና እንታይ ንገብር? ተቀዳሚ ኣብ ኢድና ዘላ ብቀሊሉ ንገብራ ኤልትራሳውን እዚ ኮምፒተር ምርመራ። ሕጂ ኮምፒተር ምርመራ ግን ኩሉ ሻዕ ምርመራ ንገብራ ከዓ ኣላትና ማለት እዩ። እዚኣ ሕጂ ዝኾነ ሕበጥ ኣብ ክሳድ ተሎ ኮምፒተር ይግበር። እቲ ኮምፒተር ሕጂ ብክኢላ ዝወሃበና መልሲ ኣሎ እቲ ሕበጥ እንታይ ዓይነት ሕበጥ ምዃኑ፣ እቲ ሕበጥ ማይ ዳሓዘት ድያ ኣንቲ ማይ ዳሓዘቲ ኮይና ካንሰር ኣይኮነን። እታ ሕበጥ ከምዚ ተሪር ነገር ኮይኑ እቲ ጫፍጫፉ ስሩዕ ዘይኮነ ስሙዝ ዘይኮነ ኢሬጉላር ቦርደር ንብሎ እንተኮይኑ ካንሰር ኢልና ንጥርጥር ማለት እዩ። ካልእ እውን ኣብቲ ውሽጢ ሕበጥ ማይክሮ ካልሲፊኬሽን ዝበሃል ኣሎ፣ ናይ ካልሽም ምእካብ ተርእዩ። እዚ ብዙሕ ግዜ ካንሰር ክኾኑ ኢልካ ትጥርጥሮ ማለት እዩ። ዳሕራይ ተወሳኺ ምርመራ ከም ዘድልዮ ነገረካል ማለት እዩ። ካልእ ብክኢላታት ናይ ኢትዮ ናይ ኤልትራሳውን ዝወሃበና ሓበሬታ ውን ኣሎ። ቲ ራድስ ዝበሃሉ ስኮር ከምዚ ከምዚ ከምዘለዎ ከምዚ ከምዘለዎ እዚ ሕሙም እዚ ወላ ሓንቲ ፎሎ ኣብ ጥራሕ ዘድልዮ እምበር ኤፍኤንኤ ወይ ምርመራ ካብኡ መርፊ ወጊእካ ምርመራ ኣየድልዮን ይብለካ። እዚ ግን ከምዚ ከም ስለ ዝኾነ ኤፍኤንኤ የድልዮ እዩ ምርመራ የድልዮ ዩ ከዓ ይብለካ ይሕግዝና እዮም። ካብኡ ተመጊስ ከዓ ተወሳኺ ምርመራታት ካ ንቅፅል ማለት እዩ። ካልእ እንታይ ኣሎ? እዚ ኩሉ ሻዕ ንሕሪ ጉርንጉሪት ሕበጥ ኣሎ ኮይኑ ወይ ጉርንጉሪት ዝኾነ ሕበጥ ኣሎ ኮይኑ ከዓ እታ ጉርንጉሪት በዕላ ከመይ ትሰርሕ ኣላ ከምቲ ዓንቲ ዝበልናዮ ካብኡ ድፈሪ ብግቡእ ፈሪ ኣሎ ኣይፈሪና ኣሎ እዛ ኣልጢፍና ንሪኦ ማለት እዩ። ርኢና ብቀሊሉ ብዘ ምርመራ ዝፍለጥ እዩ። እስ ከዓ ምርመራ ንገብር ማለት እዩ። ካልእ ብዙሕ ኣብ ዓድና ይትግበርና እዚኣ ራድዮ ኒክሊድ ታይሮይድ ስካን ዝበሃል ኣሎ። እቲ ሕሙም ሕበጥ ኣለዎ ተሓበጥ ጠርጢርና ኣለና ሽዑ እንታይ ንቦ እዚ ራድዮ ኣክቲቭ ዝኾነ ብኸይና ድዋሓጥ ኣዮዲን ኣይዞቶብ 123 ዝበሃል ቁፅሪ 123 ንቦ ሞ ሽዑኡ እታ ሕበጥ ከመይ ኣላ ኣብዚ እንታይ ለና ሆት ኖድል እታ ሕበጥ ነቲ ዝሃብናዮ ኣዮዲን ተወዘ ዘላ ወላ ኣይተወዘና ኣላ ተወዘተላ ፋንክሽናል ወይ ከዓ ምዎቕ ሕበጥ ንብሎ ዘይተወዘት ኮይና ከዓ ኮል ንድል ንብሎ ወይ ከዓ ዝሑል ሕበጥ ንብሎ ማለት እዩ። ሕጂ ኣብዚኣ ተርእናየን ኣብዚኣ ንታሕቲ ተርእናየ ሕበጥ ተንፀለም ትፀለምት ዘሎ ነቲ ኣዮዲን ዝወሰዶ እየ ነቲ ኣዮዲን ዝወሰዶ ሕበጣት እያ። እቲኣ ተርእናየ ግን ፀጋም ዘላ ፃዕዳ ኮይና ዘላ ኣዮዲን ሂብናያ ክንብቅዕ ስካ ምስ ገበርካ

0: እቲ ኣዮዲን ኣይወሰደቶን። እዚ ሓጂ ሞር ካንሰር ኢልና ንጥርጥራ ናይ ግድን ከዓ ምርመራ ከዓ መርፊ ወጊእካ ካብኣ ከዓ ክትምርመር ኣለዋ። እዚ ሕጂ ሓደ መገዲ ናይ ንፅርታ ማለት እዩ። ካልእ መወዳእታ ቁምሶ፣ ቁምሶ ካብ ጉርንጉሪት ኩሉ ሻዕ ዝኾነ ዓይነት ካንሰር ናይ ጉርንጉሪት ጥራሕ ዘይኮነ ዝኾነ ዓይነት ካንሰር ካንሰር እዩ ኣይኮነን ንክንብል እንታይ ክኾን ኣለዎ? ቁምሶ ክንወስድ ኣለና። ወይ ብመርፊ ወሲድና ኤፍኤንኤ ንብሎ ወይ ከዓ ሳይቶሎጂ ንብሎ ወይ ከዓ ስጋ ወሲድካ ቲሹ ባዮፕሲ ንብሎ ማለት እዩ። ሕጂ ብዙሕ ግዜ ዝግበር ኣብ ናይ ጉርንጉሪት ኤፍኤንኤ እዩ፣ ፋይን ኒድል ኣስፒሬሽን ንብሎ። መርፊ ወጊእና ናፍታ ንጥርጥራ ብኢድና ዳሃፊስና ክንስሕብ ንክእል፣ ወይ እውን ብኮምፒተር ተሓጊዝና ካብኣ መርፊ ወጊእና መወስድ ማለት እዩ። ከምኡ ጌርና ንፅሩነት ናቱ ልዕሊ 95 ከመይ እዩ። ኩሉ ሻዕ ግን እዚ ኤፍኤንኤ ንገብር ንኩሉ ይኮና ንሕበጥ ኤፍኤንኤ ንገብር ኣብዚኣ ክብርሃ ኩሉ ሻዕ እዚ ኤፍኤንኤ ምርመራ ንገብረሉ በቲ ዝወሃበና ናይ ኮምፒተር ምርመራ ኣብኡ ንምርኮስ ገለገለ ግዜ እውን እቲ ራድዮ ኣክቲቭ ኣዮዲን ሂብና እውን ብኡ ንምርኮስ ንክእል። ንሕና ግን ብዙሕ ግዜ በቲ ኮምፒተር ዝወሃበና ሓበሬታ ተመርኪስና ናብ ኤፍኤንኤ ንሓልፍ ወይ ናብቲ መርፊ ወጊእካ ሳምፕል ወይ ከዓ ቁምሶ ምውሳድ ንሓልፍ ማለት እዩ። ሽዑኡ ቁምሶ ወሲድካ ካንሰር ኣይኮነኒ ከዓ እቲ ፓቶሎጂ ከዓ ይህበና ማለት እዩ። ሽዑ እሱ እንታይ ይህበና? ካብቶም ጠቀስናዮም ኣርባዕተ ቀንዲ ካብኣቶም ፓፒላር እዩ፣ ፎሊኩላር እዩ፣ ሜዱላር እዩ ገሊሉ ከዓ ሓበሬታ ይህበና። ሕጂ እሱ እንታይ ይጠቅመና? ንሕና ከመይ ጌርና ነቲ ሕሙም ከመይ ጌርና ማኔጅ ንገብሮ፣ ከመይ ጌርና ንሕክሙ ከዓ ፕላን ተወፅእ ማለት እዩ። ካብኡ ኢካ ትብገስ።
1: ስለዚ ከምዚ ክትገልፆ ፀናሕካ ነቲ ሕማም ንክትፈልጦ ዘሎ ተክእሎ ሰፊሕ እዩ። ተኸታቲልካ
0: ፀገም የለ፣ ፀገም ኣብሉ ሓንቲ ቀሊል ኦልትራሳውንድ ትገብረሉ። በቲ ኦልትራሳውንድ ዝሃበካ ወይ በቲ ኮምፒተር መልሲ ዝሃበካ ተመርኪስካ ከዓ ምርመራ ትገብረሉ፣ ወይ እውን መርመራ ከይገበርካ እውን ቆፅራ ንሃብካ እውን ትከታተሉ ኢካ ነቲ ሕሙም።
1: እንታይ ትፈወሶ ሕጂ እቲ ሕማም እንተደ ፈሊጥናዮ ድሕሪዩ እንታይ እዩ ዝግበረሉ?
0: ሕጂ ኩሉ ሻዕ ፈወሳ ናይ መንሽሮ ናይ ጉርንጉሪት ቀዳሚቲ ፈወሳ መጥባሕቲ እያ። ሕጂ እቲ መጥባሕቲ ንኩሎም ዓይነታት መንሽሮ ናይ ጉርንጉሪት ቀዳሚቲ መጥባሕቲ እያ። ዋላ ተዘርጊሒ ኩሉ ከማን መጥባሕቲ ጉርንጉሪት ኸተዓለያ። ሕጂ እቲ መጥባሕቲ ፈላለ እዩ። ሓደሓደ ግዜ ኩላታ ጉርንጉሪት ትእለይ፣ ሓደሓደ ግዜ ብከፊል ትእለይ፣ ሓደሓደ ግዜ ከዓ የማን ፀጋም ሻ ኣለዋ ክፋል ሎው ቤክቶም ንብላ የማን ወይ ሕማም ደላታ ከዓ ንዓጥራሕ ከዓ ተዓለያ ማለት እዩ። ሕጂ ከምቲ ደጋጠመ ማለት እዩ። ንኣብነት ሕበጥ ልዕሊ 4 ሴንቲሜትር ተኮይኑ የማን ፀጋም ፅቅታት ተዘርጊሑ ተፀኒሑ እንታይ ትገብር? እታ ጉርንጉሪት ኩላ ተእለይ። የማን ፀጋም ዘለዉ ፅቅታት ናይ ክሳድ ኩሎም ይእለዩ። ካብኡ ድሕሪ እንታይ ትገብር? ጉርንጉሪት ስለደየላ እቲ ሕሙም ሙሉእ ህወቱ እቲ ሆርሞን ታይሮክሲን ዝበሃል ሆርሞን ስለደየ ተፍርዮ ንህቦ ማለት እዩ። ስለደየ ተፍርዮ ንህቦ። ከምኡ ጥራሕ ዘይኮነ ከዓ ታይሮክሲን መሃብካ እንታይ ይጥቕሙ ኣለዎ? ኩሉ ሻዕ ከምቲ ዓንቲ ዝበልናዮ ታይሮይድ ካንሰር ካብ ምንታይ ድምርኮስ? ካብ ርእስና እዩ ድምርኮስ። ሕጂ ንሕሪ እቲ ንርእስና ንታ ጉርንጉሪት ኣፍሪ ድብል ንሕሪ በዚሑ ወላ መጥባሕቲ ጌርካ ኩሉ ጌርካ ኣሎ ከለካ ካልኣይ ግዜ ክመፅእ ክእል እዩ እቲ ካንሰር። ካልኣይ ግዜ ንከይመፅእ ከዓ እንታይ ትገብሮ? ነቲ ሕሙም ሓደ ታይሮክሲን የድልዮ እዩ። ታይሮክሲን ከዓ ንሕሪ ሂብካዮ እንታይ ይኸውን? እቲ ኣፍሪ ድብል ናይ ሓንጎልና ይጎድል። ሽዑ ኣይተባብዕን። ካልኣይ ግዜ እቲ ካንሰር ንከይመፅእ እውን ኣይተባብዕን። እዚኦም ሕጂ ኣብዮም ኣብቶም ክልተ ቀዳሞ ዝበልናዮም ፓፒላሪን ፎሊኩላሪን ዝበልናዮም ማለት እዩ። እዚኦም ሕጂ እንኮላይ ታይሮይድ ንቦም ታይሮይድ ከዓ ንኩሉ ይጠቕመካ ማለት እዩ። ሓደ ከም መተካእታ፣ ካልኣይ ከዓ ኣይተባብዕን ካልኣይ ግዜ ንከይመፅእ። ካልእ እንታይ ኣለና? እዚ ሜድላር ዝበሃሉ ቀልጢፍካ ሜድላር ድሕ ተረኪቡ ኩላ ዓይነት ሜድላር እተኮይኑ ብክፋል ገለ መጥባሕቲ ዝግበር የለን። ኩሉ ኢካ ትገብሮ። ኩሉ መጥባሕቲ ጌርካ ንሕር ፅቅታት እውን ንሕርሱ ተንኪፎም ኣለኹ ላ ፅቅታት ኩሉ ኢካ ተኣልዩ።

0: ካልእ ግን ተወሳኺ ሕክምና ዝግበረሉ የለን። ከምቲ ካልእ እንታይ ምለሳሞት ኣቕዳሚቲ ንኣምነት እዚኣ ራድዮ ኣክቲቭ ኣዮዲን ዝበሃሉ ከ ኣለዉናት ከም ሕክምና ንጥቀመሎም ማለት እዩ። እቶም ቀዳሞት ክልተ እቶም ብብዝሒ ዝረአዩ ሕጂ ሕና ኣብ ዓድና እንተንገብር ብዙሕ ግዜ ከይተዘርግሐ ስለ ዝርከብ መጥባሕቲ ግበረሉ ሆርሞን ካኣትቦ ታይሮክሲ ንቦም እንሕር ተዘርጊሑ ግን እንታይ ንገብሮም እዚ ራድዮ ኣክቲቭ ሕክምና ናባና ስለዘየለ ነቲ ሕሙማት ነቶም ፋሚሊ ኣረዲእና ኣብ ደገ እዚ ራድዮ ኣክቲቭ ንክወስዱ እዚ ሕ ታይ ጠቕሙ ኣሎ እቲ ተዘርጊሑ ዘሎ ኣብ ኣካላት እቲኦም ዋህታት ናይ ካንሰር ይዕንዎም ይጥፍኦም ማለት እዩ። ወላ ነታ ጉርንጉሪት ከዓ ከባቢ ናይ ጉርንጉሪት ዘሎ ኩሉ ተረፍ መረፍ ከይህልዎ ንዑ ከዓ ይሕክመልካ የጥፋዕልካ ማለት እዩ። እዚ ሕጂ ንመን ዝሕክም እቲኦም ቀዳሞት ክልተ ብብዝሒ ዝረአዩ ፓፒላሪ ፎሊኩላሪ ዝበሃሉ ካልእ ኣብ ክሳይ ተኸድና ግን ኣብ ሚድላሪ ተኸድና ግን ኩሉ ሻዕ መጥባሕቲ ጥራሕ ዝግበር ኩላ እታ ጉርንጉሪት ኣለ ካብ ንሙሉእ ሂወት ከዓ ተሆርሞን ከዓ ታይሮክሲን ከዓ ሌቮ ታይሮክሲን ዝበሃል ከዓ ኣለና ኩሉ ሻዕ ንግቦም ማለት እዩ። ካልእ እዚ ኣናፕላስቲክ ዝበሃል ከዓ ከምቲ ዓንቲ ዝሕበርናዮ ከምቲ ሽሙ ንሕብሮ ቀልጢፉ ጉዳእ ደብፅሕ እዩ። ፅቡቅ ነገሩ ኣብ ዓበይቲ ደጋጥም ሳሕቲ ከዓ ደጋጥም ብዙሕ ግዜ ተሕክምና ናይ ኣናፕላስቲክ ዕውት ኣይኮነን ግን ከም ጨረር ካልእ ኬሞቴራፒ ገለ እውን ንፍተን እዩ ግን ብዙሕ ግዜ ዕውት ኣይኮነን።
1: ስለዚ ዝበዝሐ ግን ከምቲ ዝበልና ልዕሊ 89 ሚታዊት ኣብቲ ኣቐዲምና ዝጠቀስናዮ ስለዝኮነ ናብ ሕክምና እተ መፂ ሰብ ናይ ምሕ ክፍወስ ይኽእል እዩማለት እዩ። ሃራይ ዶክተር ንተኸታተልትና ዕድል ክንህብ ቁፅር ቴሌፎን 12 24 54 ከምኡን 12 24 74 ብምድዋል ኣብ መንሽሮ ጉርንጉሪት ዘለኩም ሕቶ ይኹን ርእቶ ከተቕርቡ ትኽእሉ ኢኹም። ዶክተር ኣብዚ ሰብ ብዛዕባ ብጉርንጉሪት ዘለዎ መረዳእታ ብካንሰር እውን ብመንሽሮ ናይ ጉርንጉሪት ዘለዎ መረዳእታ ኣገዳሲ እዩ ገለ ምልክት ክርኢ እንከሎ ናብ ሕክምና ክበፅሕ ትዛዕበየ ኩሉ ግዜ ንጉስጉሰሉ ዝኾነ ምልክት ንብል ንኽእል ኢና ግን ኣብ ኣተሓሕዝኡ ፅቡቅ ደሎ ትብል ሰብ ዝጋገየ ነገራት እንታይ ክህሉ ይኽእል ኣብ ከምዚ ዓይነት ፀገማት ኣብ ዘጋጥሙ ኣለዎን
0: ከምቲ ኩሉ ሻዕ ሕጂ ዝበሃል ዝግለፅ ኩሉ ሻዕ ውድንጓይ ኣሎ እንዲ ውድንጓይ ኣሎ ወይ ናብ ባህላዊ ሕክምና ኢልካ ግዜ ምጥፋእ ኣሎ እዚ ኩሉ ይብሉ ቀልጢፍካ ሕክምና ኣብ ድኾነ ዘለካይ ቦታ ሕክምና ኣብ ዓድናት እዚ ኮምፒተር ደየለ የለን ኣብዘን ኩሎም መወኮሲ ሆስፒታላት ናይ ዘባታት ኣለ ገሎ ኩሉ ኣሎ ንዑ ከዓ ድሪእዎ ከዓ ክኢላታት እውን ኣለዉ ሕዚ ከምኡ ስለ ዘሎ ቀልጢፍካ ናብ ሕክምና ምኻድ እቲ ሕክምና ከዓ ኮምፒተር ኖርማል ኮምፒተር ምስ ገበርካ ክፍለጥ ዝከኣል እዩ። ሕዚ ዝኾነ ዝጠራጥር ከለዎ ከዓ ሪፈር ኮይኑ ናብ መስመራ ክመፅእ ይኽእል
1: እቲ ሕክምና ምስ ተገብረሉ ኣብ ገዝኡ ክገብሮ ዘለዎ ነገራት እንታይ እዩ?
0: እቲ ሕክምና ምስ ተገብረ እቲ ምክትታል ከምቲ ዓለለና ካልኣይ ግዜ ክመፅእ ስለ ዝኽእል ምክትታል ክግበረሉ ኣለዎ ምክትታል ኣሎ ትግበር ናይ ኮምፒተር ምክትታል ኣሎ ናይ ደም ምርመራ እውን ትግበር ኣሎ ባዕሉ ከዓ መድሃኒትካ ንሙሉእ ሂወት እውን ክወስድ እዩ። ስለዚ ሕጂ ኩሉ ሻዕ ትከታተሎ ኢኻ
1: ሓልክታት ኣለዎ
0: ሕጂ ሓልክታት እንታይ ኣለዎም ስለካ ሓልክታት ናይ ጉርንጉሪት መንሽሮ ናይ ጉርንጉሪት መጥባሕቲ ኣብ መጥባሕቲ ክግበር ከሎ ሎም እኳ ዳርጋቱ ውሕልነት ንዓበየ ስለ ዝኸደ እቲ ዝመፅእ ሓልክታት ዳርጋ ብጣዕሚ ይጎዲሉ እምበርታይ ኣሎ እቲ መጥባሕቲ ክግበር ከሎ እተን ካልሽም ተፍሪ ፓራታይሮይድ ዝበልናይ ሆርሞን እስን ብጌጋ ምስ መጥባሕቲ እለያ እሞ እቲ ሕሙም ካልሽም ከፍሪ ኣይክእልን እዩ ኩሉ ሻዕ ኣብ ደሞ ካልሽም ውሕዶ ወይ እውን ይዕሩ ተውሒዱ ከዓ ስጋብ ቴታኖስ ኩሉ ናይ ኣካላት ምጭባጥን ቴታን ይገብሮ ዝኽእል ማለት እዩ። ሕዚ እቲ ሕሙም ሙሉእ ሂወቱ ካልሽም እናወሰደ ነብር ማለት እዩ። ካልእ ኣብቲ መጥባሕቲ ክግበር ከሎ እውን እዚ ነርቭ ኣሎ ድህሰ ነቲ ናይ ሳውፅን ድምፅናትና ንዕኡ ደሰርሕ ንዕኡ ደበራብር ነርቭታት ስኻ መጥባሕቲ ድሕሪ ከም ገለ ተሃስዩ ናይ ድምፂ እውን ምልሕታት ናይ ድምፂ ምዕፃ እውን ክመፅእ ይኽእል ማለት እዩ። ሕጂ ሳሕቲ ብጣዕሚ ሳሕቲ ዘጋጥም ሓልክታት ናይ መጥባሕቲ ናይ ጉርንጉሪት
1: ስለዚ ምክታል ክግብር ኣለዎ
0: ድሕሪ መጥባሕቲ ሕጂ ኖርማሊ ወላ ሕጂ ንኣምነት ኣብቲ ቀዳሞት ሰሙን ክልተ ሰሙን ምልሕታት ክጋጥም ይኽእል እዩ።

0: እዚ ሕጂ የጋጥም እዩ ኖርማል ዳሓናይ ግን ንጎድፎም እዩ ኣብተን ቀዳሞት ሰሙን ክልተ ሰሙን ካልሽም ኣብ ደም ክውሕድ ይኽእል እዩ እቲ ካልሽም ትከታተሎ ኢኻ ድሕሪ እዩ ደንግዩ ግን እቲ ካልሽም ታፓራታይሮይድ ሆርሞን ተተንኪፋ ኣላ ሞ ኩሉ ሸዕቲ ሕሙም ሕጂ ምክታል ድልዮ ካልሽም ከዓ ማሃር ድልዮ ማለት እዩ
1: ኣይ ቴሌፎን ኣለትና ምቅበል ሄሎ ሄሎ ሄሎ
2: ሄሎ
1: መርሓባ ዶክተራት ኣብ ስትድዮ ደው ኢልክለ ቀፅሊ
2: ሄሎ
1: ንሰማዓ ክለና ቀፅሊ
2: ሄሎ ትሰማዕኒ ኣለካ
1: እወ ቀፅሊ
2: ከመይ ውዒልኩም ኣነስ
1: እወ ቀፅሊ
2: እዋ እዚ ናይ ታይሮይድ መርመራ ገይረ ሃይፖታይሮዲዝም ኣለኪ ኢሎም ኒ ኣብዚ ኮንኩን ኣብ ካልእ ቦታ የተመርሚረ ነይረ ሕጂ
1: እታ ቴሌቭዥን ካ እንተ ድምፂ ብሉኢልክያ ፅቡቅም ተሰማዕና ወይ ክትረሕቀ ኣለኪ ካብታ ቴሌቭዥን
2: ሽዑ ብድሕሪኡ ላይቮታሮክሲን ዝብል መድሃኒት ሂቦምኒ ንወስድ ኣለኹ ኣራይ ናይ ዝኾነ ኣልትራሳውንድ ምርመራ ግን ኣይገበርኩን ሕጂስ ኣልትራሳውንድ ምርመራ ተገበርኩ ዶ ይምረፅ
1: ንፅርትያዶክተርንፅርትያቀኒልና ክምልሰልክ እዩ ዶክተር ካሊእ ቴሌፎን ኣለትና ክንቅፅላ ኢና ሄሎ ሄሎ ሄሎ
2: ሄሎ
1: መርሓባ ዶክተራት ኣብ ስትድዮ
2: ሄሎ
1: ቀፅሊ ሰምዓክ ኣለና
2: ሄሎ
1: ንሰምዓክ ኣለና ቀፅሊ
2: ኣብ ክሳብ ሕበጥ ኣላ
1: እዋ ቀፅለ
2: እጂ ቃንዛ ኣለዋ ብፍላይ ከዓ ከምዚ ክሓርቕ ከለኹ ገለ መለ ተዓቢያ ሕክምና ከይደ ከዓኒ ኣይድን ዘለዎ ጨው ብልዕ ጥራይ እምበር ወድ ሓደ መታንስ ይሃቡን እዮም ዘለዎ
1: ዶክተር ንፅርት
0: ድያ
1: ዓራይ ንፅርት እያ ይቀኒልና ክልተን ክንምልሳ
0: ራይ ሕጂ ታ ቀዳሚይ ትሕቶ ብዛዕባ ሃይፖታይሮይድዝም ኮይኑስኒ ሌቮታይሮክሲን ንወስድ ኣለኹ እንዲ ኢላ ግን ኮምፒተር ኣይገበርኩውን ኢላ ሕጂ ወላ ሓንቲ ኮምፒተር ክትገብር ፅቡቕ እዩ ሕጂ ዓንቲ ወይ ገሊፅና የና ቁርብ ሕጂ ብዛዕ ሎ ዓንቲ ዛዕባና ብዛዕባ እቲ ሜንሽሮ ናይ ጉርንጉሪት እዩ ሕጂ እዚ ሃይፖታይሮይድዝም ሃይፐርታይሮይድዝም ዝብል ገፊሕ ርእስቲ እንድዩ ካልእ መዓልቲ እንተቐረበ ሓይሽ ሕጂ ንድሕሪ ድሓን ሃይፖታይሮይድዝም ተሎ ግን ኩሉ ሻዕ እቲ ኮምፒተር ናይ ግድን ከዓ ክትገብር ግበኣ ተዘጌራ ከዓ ትግበር
1: ካንሰር ግን ኣይኮነን
0: ካንሰር ኣይኮነን መንሽሮ ኣይኮነን ግን ኮምፒተር ተገበረት ኣይፅላእን እዩ
1: ፅቡቅ
0: ካልእ ድበለቶ ከዓ ቃንዛ ኣብ ጎረሮ ኣለኒ ምርምራ ገይሮም ከዓ ወላ ሓንቲ ብልክን ኣዮዲን ጥራሕ ውሰድ ኢሎምኒ ኢላ ሕጂ ወላ ሓንቲ ኮምፒተር ተገይሮምላ ፅቡቕ እዩ ተደገራ ከዓ ክትገብር ፅቡቕ እዩ ኩሉ ሻዕ ከዓ ኣዮዲን ከዓ ኩሉ ሻዕ ንሕና ንምገቦ ዘለና ኣዮዲን ዘለዎ ጨው እዩ ጉድኣት ድመፅእ የለን ሕበጥ ተሎ ግን ከይዳ መርመራ ክትገብር ኣለዋ እዚ ኣብታ ሕበጥ ምህላው እንደ ምህላው እዩ
1: ብብዙሕ ዝረአ ድዩ ሃገርና ዶክተር
0: እዚ ናይ መንሽሮ ናይ ጉርንጉሪት ብብዙሕ ኣይኮነን ድሓን እዩ ሓደ ስታቲስቲክስ ወይካ ተፀንዐ ነገር ዳ የለን እምበር የጋጥመና እዩ ግን ብዙሕ ኣይኮነን
1: ስለዚ እቲ ኣብ ከምዚ ዝበልካየ እቲ ኣብ ጎረሮና ወይ ኣብ ከባቢታት ዘጋጥመና ምልክታት ሰብ ብግድን ካንሰር ወይ መንሽሮ ኢሉ ክውስን ኣይክእልኒ ብሕክምና እዩ ዝፍለጥ ዝኽእል ብዝከኣል መጠን ግን ዝኾነ ምልክት ምተዳር እዩ ቀልጢፉ ናብ ሕክምና ተዳኺሉ ቀልጢፉ ሓገዝ ዝረክብ
0: እወ ሕጂ ዝኾነ ምልክታት ማለት ምልክታት ብዙሕ ግዜ ምልክታት ይበካ እንድዩ ምልክታት ተርኢኸ ናብ ሕክምና ትኸይድ ኣድላይ ዝኾነ ምርመራ ትገብር ዳሕራይ ኣብ ዝኾነ ኩርናዓት ናይ ዓዲና ከዓ ድሕር ተረኣዮ ዘሰክፍ ነገር ተለውን ነስምራ ሪፈር ክብልዎ እዮም የተወሳኺ ምርመራታት ማለት እዩ ምርመራ ተገይሩ ንሕር ተነፂሩ ከዓ ብቐሊሉ ክሕከም ንኽእል ብቐሊሉ መጥባሕቲ ጌርካ ክሕከም ንኽእል
1: ኣራይ ዶክተር መወዳእታ ምናልባት ምስ ኣረኣያ ናይ ሰብ ምስ ምዚ ጉዳይ ኣልዒልናዮ ዘለና ከተሕልፎ ትደሊ መልእኽቲ እንተሎ ምክንያቱ ብዙሕ ግዜ ምስ ብዛዕባ መንሽሮ ክላዓል እንከሎ ብናተይ ብልካዊ ርእቶ ከምዚ ዝተጋነነ ስምባደን ገለን ስለ ድፈጥረልካ ገሊኡ ሰብ ገና ከይተበገሰ ናብቲ ሕክምና ይከይድን እዩ ገሊኡ ከዓ ኣብ ከባቢኡ ዘሎ ሰብ እውን ግቡእ ሓገዛ ሂቦን እዩ ገለዘይ መልእኽቲ ካ ክትሕልፍ
0: ሕዚ ሓፈሻዊ ብዛዕባ መንሽሮ ማስኒፍ መንሽሮ ይሕከም እዩ ጥራሕ እንታይ ቀልጢፍካ ተኻለካ ናብ ሕክምና ምኻድ ብሕልፊ መንሽሮ ኣብ ዓድና ብብዝሒ ድረኣዩ መንሽሮ ናይ ጡብ ኣሎ ንኣምነት መንሽሮ ናይ ክሳድ ማህፀን ኣሎ ቀልጢፍካ መንሽሮ ናይ ጡብ ሕጅስኒ ኣብ ቅድሚ ድረኣዩ ዳሲስካ ትሪዮ ነገር እዩ ንኾነት ጓል ንሰይቲ ደቂ ተባዕትቱ ንረኣዩ ንኾነ ሕበጥ ትሪኢካ ቀልጢፍካ ናብ ሕክምና ትኸይድ ቀልጢፍ ይምርመር ኩሉ ሕበጥ ከዓ ካንሰር ማት ኣይኮነን ግን ሕክምና ከትካ ክንፀር ክኽእል ኣለዎ ንሕር ተነፂኡራ ካንሰር ተኾነ ኸማ ክሕከም ይኽእል እዩ ብዋኒ ንሕር ከይድካ ዝኾነ ኹን ወላ ደንጊኻ ውን ናብ ሕክምና ክትከይድ ኣለካ ወላ ደንጊኻ ውን ትኾነ ውን ናይ ኣመራፂ የለ ናብ ሕክምና ክትከይድ ኣለካ ኣብ ሕክምና ውን ብዙሕ ሕክምና ዝግበር ኣሎ ብዙሕ ሓገዛት ዝግበር ኣሎ ካልእ ናብ ባህላዊ ምኻድ ኣብ ገለ ዝኾነ ኩርናዓት ዘለዉ ዓንቲ ዘይተምሃሩ ብዛዕባ መንሽሮ ክሕክሙን ክፈልጡን ኣይክእሉን እዮም ስለዚ ኩሉ ሻዕ ዘላትና ናብ ሕክምና ምኻድ ኣብ ዘቕርበና ሕክምና ምኻድ ካብ ዘቕርበና ሕክምና ከዓ ብሪፈር መልክዕ ከዓ ናብቲ ዝምልኮቶ ከዓ ትሕሙም ክመፅእ ክእል እዩ ማለት እዩ ስለዚ ሕጂ መንሽሮ ይፍወስ እዩ ዘይፍወስ ኣይኮነን ቀሊል ኣይኮነን ግን ይፍወስ እዩ ካልእ እንታይ ኣሎ መንሽሮ ናይ ክሳድ ማህፀን ከዓ ፅቡቕ ነገር ሕጂ ኣብ ዓድና ጀሚሩ ኣሎ እዚ ናይ ክታበተ ኣብ ህፃውንቲ ካብ 13 ስጋብ 15 14 ዕድሚእየን ዘሎ ሕጂ ሱ ፅባሕ ንጎት ውፅኢቱ ክንርኢና እቲ ውፅኢቱ ብጣዕሚ ውፅኢታዊ ንሙሉእ ሂወተን ካብ ክሳድ ማህፀን መንሽሮ ዝከላኸል
1: እዩ
0: ካልእ እተን ዕብ ዝበላ ከዓ ስጋብ 25 ዓመት ዘለዋ ገለ ከዓ ናይ ማህፀን ምርመራ ተገበራ ውን ፅቡቕ እዩ ካብ 25 ስጋብ 45 ዘለዋ ናይ ማህፀን ምርመራ ተገበራ ልዕሊ ዘለዋ ውን ምርመራ ናይ ማህፀን ተገበራ ፅቡቕ እዩ ብኸምኡ ኢካ ትከላኸሎ
1: ኣራይ ዶክተር ኣዜና ነመስግነካ ይቐኒልና ዝኸበርኩም ተኸታተልቲ ናይ ሎሚ ትሕዝቶና ንመንሽሮ ጉርንጉሪት ዝደስስ ትሕዝቶ እዩ ነይሩ ዕድምና ዶክተር ምልጌታ ሃይለ ክኢላ ሕክምና መንሽሮ እዩ ስለምክታልኩም ኣዜና ነመስግን ዝመፅእ ሰሙን ኢና ክንረኸብ ንሓንቀኒ እዩ

0: ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃእን ዝድህስስ ትሕዝቶ ሒዝናልኩም ቀሪብና ኣሉና ክሳብ ፍጻመ መደብና ምሳና ክትጸንሑ ብክብሪ ዝዕድመኩም ኣሚር ዓልየ ሰናይ ምክትታል። ኣብ ከተማ ከረን ሃገራዊ ውድድር ኩዕሶ ሰኪዐት እቲ 17 ዓመት ፈሊሙ
1: ብምትሕባር ሃገራዊ ፌደሬሽን ኩዕሶ ሰኪዐት ኤርትራ ዝተዳለወ ሓምሻይ ሃገራዊ ውድድር 3 ብ3 ትማል 17 ዓመት ስፖርታዊ ጭውነት ንዞባዊ ምሕዝነት ኣብ ትሕቲ ዝብል ቴማ ብ14 መስከረም ኣብ ሰዓታት ቅድሚ ቀትሪ ኣብ ከተማ ከረን ሜዳ ግራንድ ሆቴል ጀሚሩ። ኣብቲ መሻርክቲ ኣፍቀርቲ ኩዕሶ ሰኪዐትን ካብ 5 ዞባታት ብክልቲ ፀወታት ዝተወከላ ክለባት ዝተረኽብሉ ናይ ምኽፈት ስነ ስርዓት ፕረዚደንት ሃገራዊ ፌደሬሽን ኩዕሶ ሰኪዐት ኤርትራ ኢንጂነር ሄኖክ ኣሚነ፣ ምክትል ፕረዚደንት ናይቲ ፌደሬሽን ሳማን ዳር ዮሴፍ፣ ከምኡውን ፕረዚደንት ፌደሬሽን ኩዕሶ ሰኪዐት ዞባ ዓንሰባ መምህር ተስፋ ኣለም ብርሃነ መሪቖም ከፊቶሞ። ኣብዚ ብዘይካ ዞባ ደቡባዊ ቀይሕ ባሕሪ ካልኦት ክለባት ዞባታት ተሳተፎ ዘለዋ ናይ ክልቲ ፀወታ ውድድር ፈለማ ዝገጠማ ክለባ ደቂ ተባዕትዮ ዓንሰባ ኣንጻር ጋሽ ባርካ ነይረን። ዓንሰባ 13 ብ9 ንመጋጥምታ ክስዕራን ከላ ክለባ ደቂ ኣንስትዮ ዓንሰባ ምስ ማእከል ኣብ ዘካየድኦ ፈላሚ ውድድር ድማ ማእከል 7 ብ3 ንመጋጥምታ ክትረትዕ ኽኢላ። ቅድሚ ቀትሪ ኣብ ዝተኻየደ 7 ግጥማ ደቂ ተባዕትዮን ደቂ ኣንስትዮን ኣብ ልዕሊ መጋጥምተን ዓወት ብምጉንፃፍ ናብ ዝቕፅል መደብ ፀወታ ክሓልፈ ኽኢለን። ኣብዚ ንመበል 5ይ ግዜኡ ዝካየድ ዘሎ ሃገራዊ ውድድር 3 ብ3 እቲ 17 ዓመት ዞባታት ጣኒ ዓቕሚ ሒዘን ብምቕራበን ነቲ ውድድር ልዑል ምትህላኽ ዘለዎን መሳጥን ንክኸውን ኣኽኢልዎ እዩ። እዚ ንክልተ መዓልትታት ኣብ ክልተ እብረ ማለት ቅድሚ ቀትርን ድሕሪ ቀትርን ዝካየድ ዘሎ ሃገራዊ ውድድር 3/15 መስከረም መጋረጁ ክዓፅዩ።
0: ኣብ መወዳእታ ናይዚ ወርሒ ሃገራዊ ጋንታ ኩዕሶ እግሪ ኤርትራ ንእተካይዶ ናይ መጻረይ ግጥማት ዋንጫ ኣፍሪቃ ምኽንያት ብምግባር ሎሚ ሶኒ ኣብ ሰዓታት ቅድሚ ቀትሪ ጋዜጣዊ መግለፂ ተዋሂቡ።
2: ሃገራዊት ጋንታ ኩዕሶ እግሪ ኤርትራ ናይ ዓበይቲ ደቂ ተባዕትዮ ኣብዚ ዘለናይ ወርሒ መስከረም ኣብ ናይ ምድብ መጻሪ ፀዋታታት ዋንጫ ኣፍሪቃ 2027 ክትፃወት ምዃና ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ኣፍሊጡ። እዚ ዝተገልጸ ፕረዚደንት ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ከምኡ ድማ ፕረዚደንት ማሕበር ኩዕሶ እግሪ ምብራቕን ማእከላይን ኣፍሪቃ ማለት ሴካፋ ኣቶ ጳውሎስ ወልደ ሃይማኖት ብዛዕባ ምድላት ናይዚ ሃገራዊት ጋንታ ኣመልኪቱ ሎሚ ሶኒ ኣብ ሰዓታት ቅድሚ ቀትሪ ንማዕከናት ዜና ስፖርት ውሽጢ ሃገር ኣብ ዝሃቦ ሓበሬታ እዩ። ኤርትራ ኣብዚ ወርሒ 2 ናይ መጻሪት ፀወታታት ተሰሪዑላ ዘሎ ክኸውን እቲ ቀዳማይ ኣንጻር ኬንያ ንዕለት 26 መስከረም ኣብ ከተማ ናይሮቢ፣ እቲ ካልኣይ ፀወታ ድማ ንዕለት 30 መስከረም ኣብ ከተማ ካይሮ ግብፂ ኣንጻር ደቡብ ኣፍሪቃ ተሰሪዑ ዘሎ ምዃኑ ኣረድዩ። ኣቶ ጳውሎስ ብምቕጻል ሃገራዊት ጋንታ ነዚ ናይ መጻሪት ፀወታታት 30 ተፃወቲ መሪፃ ከም ዘላን ዘድሊ ሎጂስቲካዊ ቀረባት እውን ተዳልዩ ከም ዘሎ ብምግላጽ ኣብ ኩሉ ኩርናዓት ዓለም ዝነብር ኤርትራዊ ነዚ ሃገራዊት ጋንታ ኩሉ እንትናዊ ደገፋቶም ከበርክቱላ ፀዊዑ ሎ። ዋንጫ ኣፍሪቃ 2027 ብእንጋድነት 3 ሃገራት ማለት ኬንያ፣ ታንዛንያን ኡጋንዳን ዝካየድ ኮይኑ ኤርትራ ኣብዚ ናይ ምድብ ፀወታ ኣንጻር ኬንያ፣ ደቡብ ኣፍሪቃን ጊኒንያ ክትፃወት።
0: ብሃገራዊ ኮሚቴ ፓራኦሎምፒክ ኤርትራ ዝተወደበ ሃገራዊ ቅነ ፓራኦሎምፒክ ትማሊ ሰንበት ተዛዚሙ።
2: ሃገራዊ ኮሚቴ ፓራኦሎምፒክ ኤርትራ ኣብ ከተማ ኣስመራ ከካየዶ ዝቐነ ውድዳት ፓራስፖርት ተዛዚሙ። ኣብቲ ሚኒስተር ዕዮን ማሕበራዊ ድሕነትን ወይዘሮ ሉል ገብረኣብ ከምኡ ድማ ኮሚሽነር ባህልን ስፖርትን ኤርትራ ኣምባሳደር ዘመደ ተኽልን ካልኦት ሓለፍቲ ሃገራዊ ፌደሬሽናትን ማሕበረ ስፖርትን ኣብ ዝተረኽብሉ ኣብ ፖቾፊልያ ዝተኻየደ ናይ መዛዘሚ መደብ ብምዕሩግ ኣገባብ እዩ ተዛዚሞ። ኣብቲ ናይ መዛዘሚ ዕለት ዋና ጸሓፊ ሃገራዊ ኮሚቴ ፓራኦሎምፒክ ኤርትራ ዶክተር ገብሪሂወት ተኽላብ ዘስምዑ ቃል ሃገራዊ ኮሚቴ ፓራኦሎምፒክ ኤርትራ ንክልተ ሶሙና ዝኣክል ቅነ ፓራስፖርት ብምውዳብ ካብ ናይ ዝሓልፈ ዓመታት ብዝሓይለን ዝተወደበን ኣገባብ ዕዉት መደብ ከካየድ ከም ዝቐንየ ምሽዱሽ ሃገራውያን ፌደሬሽናት ስፖርት ማለት ሃገራዊ ፌደሬሽን ኣትለቲክስ ኤርትራ፣ ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ፣ ሃገራዊ ፌደሬሽን ሰደቃ ቴንስ ኤርትራ፣ ሃገራዊ ፌደሬሽን ባይታ ቴንስ ኤርትራ ከምኡ ድማ ሃገራዊ ፌደሬሽን ኩዕሶ ሰኪዒት ኤርትራ ብምትሕባር ብ8 ዓይነታት ስፖርት ውድድራት ሰሪዑ ከምኡ ውን ንንዓይነ ስውራንን ፅሙማን ሓዊሱ ውድድራት ከም ዘተግበረ ኣረድዩ። ዶክተር ገብሪሂወት ብምቕጻል ሃገራዊ ኮሚቴ ፓራኦሎምፒክ ከካየዶ ዝቕኒ ስፖርታዊ ውድድራት ካል ምጉዳል ንስፖርታዊ ብቕዓት ዕንቅፋት ከም ዘይኮነ ዳግማይ ዝተመስከረሉ ምዃኑ ድሕር ምግላጽ ነዚ መደብ ብኩሉ መዳዩ ዕውድ ንክኸውን ዝፀዓሩ ኮሚሽን ባህልን ስፖርትን ኤርትራን ሃገራዊ ፌደሬሽናትን ብስም ሃገራዊ ኮሚቴ ፓራኦሎምፒክ ኤርትራ ምስጋና ኣቕሪቦም። ኣብቲ ዕለት ዝተፈላለዩ ስፖርታዊ ምርኢት ክቕርቡ ከለዉ ኣብቲ ክካየድ ዝቕኒ ውድድራት ድማ ንዝተዓወቱ ኣትሌታት ሽልማት ተዓዲሎ ዝኸበርኩም ተዓዘብቲ ንምሉእ ትሕዝቶ ናይዚ ክካየድ ዝቐኒ ስፖርታዊ ውድዳ ዝድህስስ መደብ ዝመጽእ ቀዳም ኣብ ለሰ ስፖርት ከቐርብ እዩ።
0: ሃገራዊ ፌደሬሽን ሰደቓ ቴኒስ ኤርትራ ናይ ቀዳማይ ደረጃ ስልጠና ንኣሰልጠንቲ ወዲቡ።
1: ሃገራዊ ፌደሬሽን ሰደቓ ቴኒስ ኤርትራ ብምትሕባር ሃገራዊ ኦሎምፒክ ኮሚቴ ኤርትራ ካብ ወፃኢ ሃገር ኣሰልጣኒ ብምምፃእ ካብ 6 ዞባታት ሃገርና ሚኒስትር ትምህርቲ፣ ሚኒስትር ምክልኻል፣ ሚኒስትር ሕርሻ ከምኡውን ላዕለዎት ትካላት ትምህርቲ ኣብቲ ስልጠና ተሳቲፎም። ዕላማ ናይቲ ስልጠና ሃገራዊ ፌደሬሽን ሰደቓ ቴኒስ ኤርትራ ከምቲ ብቐጻሊ ክህቦ ዝፀንሐ ስልጠናታት መቐፀልታ ኮይኑ ኩለን ዞባታት ሃገርናን ሚኒስትርታትን ከምኡውን ኩልጃት ሃገርና ብቕዓት ዘለዎም ኣሰልጠንቲ ንምፍራይ ዝዓለመ እዩ። እዚ ስልጠና ኣብ ኣዳራሽ ቤት ትምህርቲ ደንበሰንበሊ ተዋሂቡ። እዚ ናይ ቀዳማይ ደረጃ ናይ ኣሰልጠንቲ ስልጠና ንመበል 4ይ ግዜ ዝወሃብ ዘሎ ዓይነት ስልጠና እዩ።
0: ብፌደሬሽን ብሽክለታ ዞባ ማእከል ተወዲቡ ካብ 7 ክሳብ 12 መስከረም ዝተዋህበ ስልጠና ብቐዳም 12 መስከረም ኣብ ቤት ትምህርቲ እምባሃራ ተዛዚሙ።
1: ብፌደሬሽን ብሽክለታ ዞባ ማእከል ተወዲቡ ካብ 7 ክሳብ 12 መስከረም ዝተዋህበ ስልጠና ትማል ቀዳም ኣብ ቤት ትምህርቲ እምባሃራ ተዛዚሙ። ኣብቲ ካብ ኩለን ክለባት ቅድም ብሽክለታ ዞባ ማእከል ናይ ማውንቴይን ዳኮርሰን

ሰዋጽኡ ሓንቲ ጓል ኣንስተይቲ ትርከቦም ብጠቕላላ 24 ኣሰልጠንቲ ተማሂሮም ፈደሬሽን ብሽክለታ ዞባ ማእከል ብውሽጣዊ ዓቕሙ ብኣሰልጣኒ ሙሴ ኣሴሊኩን ክገብሮ በቂዑ ሰልጠንቲ ድማ ነቲ ብተርእዮን ብክለሲ ሓሳብን ዝተዋሃቦም ትምህርቲ ኣገባብ ምስልጣን መስርሕ ምድላው ልምምድ ብፅዓትን ህርመት ልብን ንውሓት ልምምድ ብመንፅር ዕድመ ተቀዳድምቲ ዓቐን ብሽክለታ ሕጋጋት ልምምድ ስርዓተ ኣመጋግባን ኣሰራርሓ ጅምናዝየምን ብዓወት ዛዚሞሞም ኣብ መዛዘሚ ስነ ስርዓት ምክትል ፕሬዚደንት ፌደሬሽን ብሽክለታ ዞባ ማእከል መምህር ሳምሶን ማሕሪ እቲ ዝወሰድዎ ትምህርቲ መቐፀልታ ናይቲ ዝሓለፈ በብግዜ ዝውሃብ ዝነበረ ትምህርቲ ምዃኑን ሰልጠንቲ ኣብ ታሕቲ ወሪድካ ንተካኣቲ ተቀዳድምቲ ብዲስፕሊን ምፍራይ ዘማእከለን ክኸውን ከም ዘለዎ ተላብዩ ኣብዚ ኣጋጣሚ ሓላፊ ጨንፈር ስፖርት ዞባ ማእከል ኣቶ ሙሴ ተክለማርያም ብወገኑ ንኩሎም ሰልጠንቲ ነቲ ተመክሮ ጥራይ ሒዞሞ ዝፀንሑ ሞያ ብሕጋዊ ወረቐት ከሰኒዎ ከለዉ ዝበለፀ ምዃኑን ካብቶም ዘይተማህሩ ዝፍለይሉ ስለ ዝኾነ በርቲዖም ክሰርሑን ብሉፃት ተቀዳድምቲ ከፍርዩን ኣብ ንሓድሕዶም ክፈቕሩን ንኣባላት ፌደሬሽን ክኽብሩን ድማ ተላብዩ ኣብ መወዳእታ ወኪል ሰልጠንቲ ኣሰልጣኒ ሙሴ ዮሴፍ ነቲ ትምህርቲ ዝሃበ ኣቶ ሙሴ ኣስየል ድሕሪ ምምስጋን ኣብ ስርሖም ሓጋዘን ጠቃምን ዝኾነ ትምህርቲ ከም ዝቐሰሙን ኣብ ባይታ ድማ ክሰርሕሉን ምዃኖም ገሊጹ ኣብ መዛዘሚ ስነ ስርዓት ኣባላት ፌደሬሽን ብሽክለታ ዞባ ማእከል ኣብ ዝተረኽብሉ ሰልጠንቲ ናይ መባእታ ምስክር ወረቐት ካብ ዝተፈላለዩ ናይ ክብሪ ዕዱማት ኣጋይሽ ተቐቢሎም ንዝኽሪ 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣብ ዞባ ማእከል ውርድራት ኩዕሶ እግርን ኣትለቲክስን እውን ተኻይዱ ነይሩ በዚ መሰረት ማለ 13 መስከረም ኣብ ሰዓታት ቅድሚ ቀትሪ ኣትለቲክስ ኣብ ሜዳ ባሕቲ መስከረም ፍሊሙ ሓደ ዙርያ 4 ኪሎ ሜትር ዝሸፈነ ካብ ዝተኻየደ ውርድር ናይ 8 ኪሎ ሜትር ብደቂ ኣንስትዮ ፋጥማ ኣሕመድ ካብ ፍረ ፃዕሪ ንውርድራ ቀዳሚት ኮይና ተዓዊታ ዘሎ ኣርያም ሓድሽ ካብ ዜሮ ፉርቱና ማእከለ ካብ ሓወልዕ ሱዛና ገብረ ዮሃንስ ኣሴር ድባበ ካብ ቀብሪ ውእት ፊዮሪ ገብረ ሂወት ካብ ዜሮ ድማ ካብ ካልኢቲ ክሳብ ሻድሻይ ተርታሒዘን ቀዳሞ ሰለስተ ዕውታት ዝኽሪ 50 ዓመት ምስራት ቤት ትምህርቲ ተሰውራ ብምዃን ኣብ መድረኽ ብምድያብ ሽልማተን ዓሲረን ቀፂሎም ዝተወዳደሩ ኣትለታ ደቂ ተባዕትዮ 10 ኪሎ ሜትር ሸፊኖም ኣብቲ ኣብ ሜዳ ባሕቲ መስከረም ጀሚሩ ብሚኒስተር ዝተጠውዩ ሜዳ ባሕቲ መስከረም ተመሊሱ ብተርስተለ ከሮን ሆቴል ሲቲ ፓርክ ጎደና ሰማዕታት ናቕፋ ሃዊ ዝተጠውዩ ጎደና ሰማዕታትን ሓርነትን ኣቢሉ ባሕቲ መስከረም ዝዛዘም ሓደ ዙርያ 6 ኪሎ ሜትር ንውሓት ዝነበሮ ውርድር እዩ ዮሴፍ ኣድም ካብ ዜሮ ድማ ቀዳማይ ኮይኑ ተዓዊቱ ዳብራ ናስር ካብ ዜሮ ናሆም ተስፋ ካብ ሳትረብ ኮኸብ ገብሩ ካብ ዜሮ ዮናታን ክፍለ ካብ ዊና ቤንሁር ዮሴፍ ካብ ሳትረብ ድማ ካብ ካልኣይ ክሳብ ሻድሻይ ደረጃ ሒዞም እዚ ከምዚ ኢሉ እንከሎ ኣብ ስታድዮም ኣስመራ ዝካየድ ዘሎ ግጥማት ኩዕሶ እግሪ ናይ ፍርቂ ፍጻመ ድማ ፈለማ ኣብ ሜዳ ዝኣተዋ ክለባ ደቂ ኣንስትዮ ሓወልዕ ደንደን ንግህተብ ምምሕዳር ገጀረት ሰለስተ በሮ ብምስዓር ኣብ ናይ ዋንጫ ፀወት ሓሊፋ ዮርዳኖስ ካሕሳይ ናይ ሓወልዕ ድማ ብልእስቲ ተፃወቲት ናይ ዝግጥም ተሸሊማ ድሕረን ዝገጠማ ገለ ኣንጻር ንገዳይም ብህጹም ቅላ 5-3 ተዓዊታ በዚ መሰረት ድማ ሓወልዕ ኣንጻር ግልዕ ንፍጻመ ክረኸባየን ኣብ ደቂ ተባዕትዮ ቅብር ውእቲ ኣንሳትረብ ክልተ ባሮ ሲዒራ ንዋንጫ ሓሊፋ ኣብዛ ግጥም ተጻወታይ ናታን ዳንኤል ናይ ቅብር ውእቲ ብሉስ ተጻወታይ ናይ ዝግጥም ብምዃን ተጸዊዑ ኣብ ካልኣይ ፀወታ ድማ ዓራቅ ንጀልሃንቲ ክልተ ብሓደ ብዝኾነ ውፅኢት ሲዒራ ንዋንጫ ምስ ቀብሪ ውእት 317 መስከረም ክትገጥም እያ ኣብዛ ግጥም ናታን ብርሃነ ናይ ዓራቅ ብሉስ ተጻወታይ ናይዛ ግጥም ብምዃን ተጸዊዑ ውሽጣዊ ውርድራት እዚ ሓይሊ ኣየር ኤርትራ ብረብዑን ሓሙስን ብናይ ትራክንፊልድን ኣብ ማዓስከር ሓይሊ ኣየር ውርድራት ተኻይዱ ኣብ ናይ 500 ሜትሮ ዕውታ ደቂ ኣንስትዮ ቀዳሚቲ ንያት ገብረ ትንሳኤ ካብ ጋንታ ፀሓይ በርቂ ካልይቲ ኣለም ገብረ ብርሃን ካብ ጋንታ መሰረት ሳልሰይቲ ፉርቱና ዘርኡ ካብ ጋንታ ሓሊበት ኣብ ናይ 5,000 ሜትሮ ዕውታ ደቂ ተባዕትዮ ቀዳማይ ማቴዎስ መለስ ካብ ጋንታ ሕድሪ ካልኣይ ዓወት ሓድጉ ካብ ጋንታ ሓሊበት ሳልሳይ ሮሞዳን መሓመድ ካብ ጋንታ መሰረት ኣብ ፍርቂ ማራቶን ደቂ ተባዕትዮ ቀዳማይ ርእሶም ንጉሰ ካብ ጋንታ መሰረት ካልኣይ ዓወት ሓድጉ ካብ ጋንታ ሓሊበት ሳልሳይ ማቴዎስ ሞጎስ ካብ ጋንታ ሕድሪ ኣብ ዳር በዓረር ዕውታ ደቂ ኣንስትዮ ቀዳሚቲ ቅሳነት ተኽሎም ካብ ጋንታ ፀሓይ በርቂ ካልይቲ ሰሚራ ሙሴ ካብ ጋንታ ሕድሪ ሳልሰይቲ ዮሳ ማሓሪ ካብ ጋንታ መሰረት ኣብ ዳር በዓረር ዕውታ ደቂ ተባዕትዮ ቀዳማይ ኣብርሃም ተወልደ ካብ ጋንታ ሕድሪ ካልኣይ ሰመረ ሃይለ ሚካኤል ካብ ጋንታ መሰረት ሳልሳይ ስምዖን ዘርአ ካብ ጋንታ ፀሓይ በርቂ ኣብ ዳርባ ጭማራ ዕውታ ደቂ ኣንስትዮ ቀዳሚቲ ፉርቱና ብርሃነ ካብ ጋንታ ሕድሪ ካልይቲ ራሄል ዓንደ ብርሃን ካብ ጋንታ ሮኬት ሳልሰይቲ ፌበን ተስፋኣለም ካብ ጋንታ ዊና ኣብ ዳርባ ጭማራ ዕውታ ደቂ ተባዕትዮ ቀዳማይ ዓወት ሓድጉ ካብ ጋንታ ሓሊበት ካልኣይ ዑስማን ሓሰን ካብ ጋንታ ፀሓይ በርቂ

0: ሳልሳይ ሩእሶም ንጉሰ ካብ ጋንታዊና ኣብ ዳርባሪስ ከስዕውታ ደቂ ኣንስትዮ ቀዳሜይቲ ቅሳነት ትኽሎም ካብ ጋንታ ፀሓይ በርቂ ካልይቲ ሰሚራ ሙሴ ካብ ጋንታ ሕድሪ ሳልሰይቲ ኣለም ገብረ ብርሃን ካብ ጋንታ መሰረት ኣብ ዳርባሪስ ከስዕውታ ደቂ ተባዕትዮ ቀዳማይ ሲራክ ሃብቶም ካብ ጋንታ ፀሓይ በርቂ ካልኣይ ሄርሞን ከሰተ ካብ ጋንታ ፈንቅል ሳልሳይ ኤቨን ገብረ እግዚኣብሄር ካብ ጋንታ ፀሓይ በርቂ ኣብ መሬት ዝለዕውታ ደቂ ኣንስትዮ ቀዳሜይቲ ቅሳነት የዕብዮ ካብ ጋንታ ሮኬት ካልይቲ ንያት ገብረ ትንሳኢ ካብ ጋንታ ፀሓይ በርቂ ሳልሰይቲ ኣምና ኢብራሂም ካብ ጋንታ ሓሊበት ኣብ ናይ መሬት ዝለዕውታ ደቂ ተባዕትዮ ቀዳማይ ማእከለ ተክለ ማርያም ካብ ጋንታ ሓሊበት ካልኣይ ሳሙኤል ክፍላይ ካብ ጋንታ ፀሓይ በርቂ ሳልሳይ ቢንያም ንጉሰ ካብ ጋንታ ፀሓይ በርቂ ኣብ ልዕሊ ዝለዕውታ ደቂ ኣንስትዮ ቀዳሜይቲ ኣምና ኢብራሂም ካብ ጋንታ ሓሊበት ካልእቲ ብሌን በረኸት ካብ ጋንታ ሕድሪ ሳልሰይቲ ጀዋሂር ኢድሪስ ካብ ጋንታ ሓሊበት ኣብ ልዕሊ ዝላ ደቂ ተባዕትዮ ቀዳማይ ቢንያም ንጉሰ ካብ ጋንታ ፀሓይ በርቂ ካልኣይ ተመስገን ዳዊት ካብ ጋንታ ፈንቅል ሳልሳይ ፍፁም ምሕረት ኣብ ካብ ጋንታ ፀሓይ በርቂ ብምዃን ተዓዊቶም
1: ስፖርታዊ ውድድራት ክፍልታት ሚኒስትሪ ምክልኻል ይቕፅል ኣብ ነፍሲ ወከፍ 2 ዓመት ዝካየድ ስፖርታዊ ግጥማት ምምሕተራዊ ክፍልታት ሚኒስትሪ ምክልኻል ብዓርብን ቀዳምን ብኩዕሶ ምርበብ ክልቲኡ ፆታን ኩዕሶ እግሪ ደቂ ኣንስትዮን ቀፂሉ ነይሩ ኣብ ኩዕሶ ምርበብ ደቂ ተባዕትዮ ንገዳይም ተፃወቲ ጠርኒፋ ውድድራት ተሰላስል ዘላ ዋልታ ሕጂ እውን ኣይቅንዓን ሓንቲ ሴት መምለሲ እግሪ ገይራ ብሂምቦል 3-1 ተሳዒራ ኣብ መንጎ ዒታሮን ዓራግን ዝነበረት ፀወታ ብዓወት ዒታሮ 3-2 ክዛዘምን ከሎ ተፃወቲ ዒታሮ ኣብርሃለይ ግርማይን ኣብርሃም ተክለ ሃይማኖትን መሳጢ ፀወታ ኣንፀባሪቖም ካብ ተዓዘብቲ ንኣዳ ረኺቦም ብቐዳም ካብ ዝተኻይዱ ኩዕሶ መርበብ ደቂ ኣንስትዮ ንሓሊበትን ዋልታን ዝሰዓረት ዒታሮ ምስ ዓራግ ኣብ ዝተረኸበትሉ እውን 2-1 ብምስዓር ሳልሳይ ተኸታታለ ዓወት ሰኒዳ ንሳቡሩን ሂምቦልን ዘረኸበ ግጥም ድማ ዓወት ተሓሪምዋ ዘሎ ሂምቦል ብሳቡር 2-0 ተሳዒራ ዓርቢ ኣብ ሰዓታት ድሕሪ ቐትሪ እውን ውድድራት ኩዕሶ እግሪ ደቂ ኣንስትዮ ተኻይዱ ነይሩ ዒታሮ ምስ ሂምቦል ሓሓደ ነጥቢ ኣብ ዝተመቐላሉ ብዘይሸቶ ባዶ ባዶ ተዛዚሙ ዝሓሸ ቁመና ውኒና ዘላ ዋልታ ምስታ ዓውቲ ዝሓለፈ ዓመት ዝኾነት ሓሊበት ኣብ ዝገጠመትሉ ሓንቲ ካብ ኣድያም ኣቶ ብርሃን ሓንቲ ድማ ካብ ዳናይት ፍጹም 2 ሸቶታት ክትረክብን ከላ ሓላዊት ልዳት ዋልታ ልዋም ፀሃየ ናብ ገዛእ ልደታ ኩዕሶ ብምእታው ሓሊበት እንኮ ሸቶ ተመዝጊብላ ውፅኢት ድማ 2-1 ተዛዚሙ ተፃዋቲት ዋልታ ዳናይት ፍጹም ብ3 ሸቶታት ንውድድር ትመርሐላ ስፖርታዊ ውድድር ምምሕዳራዊ ክፍልታት ሚኒስትሪ ምክልኻል ሎሚ ሶኒ እውን ብውድድራት ቸዝ ኣብ ሰዓታት ቅድሚ ቐትሪ ኣብ ማዓስከር ዒታሮ ፈሊሙ እዚ ብክልቲኡ ፆታ ን7 ክለባት ዘሳትፍ ውድድር ክሳብ 19 መስከረም ክቕፅል እዩ
0: ኣብ ከተማ ሓጋዝ ብምኽንያት 50 ዓመት ምምስራት ቤት ትምህርቲ ሰውራ ወውዕ ስፖርታዊ ንጥፈታት ክካየድ ቀኒዩ እቲ ካብ 8 ክሳብ 13 መስከረም ኣብ ኩዕሶ መርበብ ብቤት ፅሕፈት ባህልን ስፖርትን ዞብ ሓጋዝ ዝተወደበ ኮይኑ ኣብ መንጎ 4 ክለባት ኣዱሊስ ቢሻ ፖሊስን ሰላምን ከም እተኸየደ እቲ ዝተረኽበ ሓበሬታ ኣፍሊጡ እቲ ኣብ ማሕዳሪ ከተማ ሓጋዝ ኣቶ ነፀር ኣበረኸት ኣብ ዝርከብዎም ዝተፈላለዩ ሓለፍቲ ትካላትን ኣብ ማሕደርቲ ከባቢታትን ኣፍቀርቲ ስፖርትን ኣብ ዝተረኽብሉ ስነ ስርዓት ዝተኸየደ ስፖርታዊ ንጥፈታት ወውዑ ናይ ተወዳዳርነት መንፈስ ከም እተረእየሉን ሓያል ስፖርታዊ ንጥፈታት ከም ንፀባረቕሉን ሓላፊ ባህልን ስፖርትን ንዞብ ሓጋዝ ኣቶ ዑስማን መሓመድ ስዒድ ሓቢሮም ኣብቲ ብሰንበት 13 መስከረም ዝተኸየደ ናይ መዛዝሚ ስነ ስርዓት ናይ ዝተመዝገበ ውፅኢት ምስ እንምልከት ድማ ፈለማ ዝገጠማ ጋንታ ኣዱሊስ ምስ ጋንታ ሰላም ኮይነን ጋንታ ሰላም ንጋንታ ኣዱሊስ 4-1 ክትስዕራን ከላ ጋንታ ቢሻ ንጋንታ ፖሊስ 3-2 ረቲዓታ ኣብ መወዳእታ ድማ ክለባት ሰላምን ቢሻን ንዋንጫ ሓሊፈን ጋንታ ሰላም ድማ ንጋንታ ቢሻ 3-2 ብምርታ ቀዳመይቲ ጋንታ ሰላም ካልእቲ ጋንታ ቢሻ ድማ ሳልሰይቲ ብምዃን ተዓዊተን ኣብ ከተማ ከረን ሻምፒዮን ኩዕሶ እግሪ ዞባ ዓንሰባ ትሕቲ 17 ዓመት 8 ንኡሳን ዞባታት ብምሕቋፍ ካብ 7 ክሳብ 13 መስከረም ብውዕ ስፖርታዊ መንፈስ ክካየድ ድሕሪ ምፅማሕ ናይ ደረጃን ዋንጫን ግጥማት ብምስልሳል መገረጅ ዋዓፅዩ ፈለማ ናይ ደረጃ ግጥመን ዘካየደ ንኡሳን ዞባታት ከረንን ዕላበርዕድን ነረን ቀዳማይ ዕብረ ከረን ብምሉእ ዕብላለ ናይ 2 መሪሕነት ሒዛ ንዕረፍቲ ኣትያ ካልኣይ ዕብረ እውን ከረን ከም ዝነበረቶ ብምምላስ 2 ሸቶ ብምውሳኽ መሪሕነት ኣግፊሓ በዚ ድማ ዕላበርዕድ ልዳታ ብምፅናሕ መእተው ገዛ ትኾናዊ እንኮ ሸቶ ብምምዝጋብ 4-1 ተዓዊታ ሳልሳይ ደረጃ ንኸረን ኣረኪባ ሙስጠፋ ሙሓመድ ኑር ካብ ከረን ድማ ብሉፅ ተፃዋታይ ናይ ዝግጥም ተፀዊዑ ኣብዚ ሰዓበ ናይ ፍጻመ ፀወታ ንሜዳ ዝቕረባ ንኡሳን ዞባታት ገለብ ምስ ሓልሓል ኮይኑ

0: ን ገለብ ንፀወታ ብምቁፃር ሓያል መጥቃዕቲ ብምክያድ ክልተ ሸቶ ብምዝጋብ መሪሕነት ተረኪባ ዝያዳ ንዓወት ተፀጊዓ ንዕረፍቲ ኣትያ ድሕሪ ዕረፍቲ እውን ሓልሓል ተወዲባ ብምምላስ መጥቃዕትታት እኳ ተካይድ ክሰልጣ ግና ኣይከኣለን። ገለብ ናይ መጋጥምታ መጥቃዕቲ ብምብርዓን ኣብ ልዕሊ ሓልሓል ፀቕጢ ብምፍጣር ሸቶ ወሲኻ ሰለስተ ባሎ ብምዕዋት ቀዳማይ ደረጃ ሒዛ ወዲኣ ራሚ ካብ ገለብ ድማ ብሉ ተፃዋታይ ናይዛ ግፅም ተፀዊዑ በዚ መሰረት ዕውቲ ንኡዘባ ገለብ 20,000 ናቕፋ ክትሽ ለምን ከላ ካልኣይ ደረጃ ዝሓዘት ሓልሓል 15,000 ናቕፋ ሳልሳይ ደረጃ ድማ ከረን 10,000 ናቕፋ ተሸሊመን ዓደተ ከሌዛን ድማ ናይ ጠባይ ዋንጫ ተሸሊማ ሙስጠፋ መሓመድ ኑር ናይ ከረን ብ9 ሸቶ ብሉፃ መዝጋቢ ሸቶ ተባሂሉ ክሽለምን ከሎ ኣሰልጣኒ ዕውቲ ጋንታ ንኡዞባ ገለብ መምህር ዳምር ዮውሃንስ ብሉፅ ኣሰልጣኒ ኮይኑ ተፀዊዑ ሓላው ሉዳት ዒላ በርዕድ እስያስ በረኸት ብሉፅ ሓላው ሉዳት ክፅዋዕ እንከሎ ሙባረክ ኣማን ካብ ገለብ እውን ብሉፅ ተፀዋታይ ናይ ዝውርድር ተሰሚዩ ኣብ መወዳእታ ዕውታት ንኡሳን ዞባታት ውልቀ ሰባትን ሽልማቶም ካቢድ ዝተፈላለዩ ኣካላት መንግስቲ ተቐቢሎም
1: ግጥማት ፕሪምየር ሊግ ዓዲ እንግሊዝ ዝሓለፈ ቀዳሚ ሰንበትን ብራብዓይ ሰሙን ግጥማቱ ኣብ ዝቐፅለሉ መላእ ኣፍቃሪ ኩዕሶ እግሪ ብልዑል ትፅቢት ክፅበዮ ዝፀንሐ ናይ ከተማ ማንቸስተር ደርቢ ብዓወት ማንቸስተር ሲቲ መፈፀም ተረኺቡ
2: ናይ ዝሓለፈ ሰሙ ዝዓበየ ፀወታ ደቂ ከተማ ማንቸስተር ዝኾና ክለባት ማንቸስተር ዩናይትድን ማንቸስተር ሲቲን ዘካየዶ ፀወታ እዩ ነይሩ እዚ ትማል ሰንበት ኣብ ሜዳ ኦልትራፎርድ ዝተኻየደ ግጥም ብኩሉ መዳዩ ኣቓልቦ ዝረኸበ ፀወታ እዩ ነይሩ ኣብ ናይ ቅድሚ ዕረፍቲ ፀወታ ኣብ መበዕ 23 ደኽ ናይ ሲቲ ፊልፎርደን ኣብ ልዕሊ ብሩኖ ፈርናንደስ ብዝፈፀሞ በደል ብቐይሕ ካርድ ካብ ሜዳ ክባረር ከሎ ድሕሪ 20 ዓመታት ንፈለመ እዋን ኣብ ናይ ደርቢ ፀወታ ማንቸስተር ብቐይሕ ካርድ ዝተባረረ ፈላሚ ተፃወታይ ብምዃን እውን ሕማቕ ክብሪ ወሰን ሒዙሎ ናብ ፀወታ ምስ ንምለስ ዩናይትድ ነቲ ዝነበረ ናይ ቁፅሪ ፀብለልታ ክጥቀመሉ ኣይከኣለትን ንዕረፍቲ ብዘይሸቶዮን ድማ ተፈላለየን ድሕሪ ዕረፍታ ዝቐፀለ ፀወታ ሲቲ ፀብለልታኣ ከተረኣይ ተሸገረትን ኣብ መበል ሱሳደቕ ካብ ሃላንዳ ከታዓይቲ ሸቶ ብምርካብ ንፀወታ ክትመርሖ ጀሚራ ብድሕርዚ ዩናይትድ ናብ ፀወታ ክትምለስ ዘይዕውታት ፈተነታት እኳ ተካየደት ካብ ስዕረት ግና የምለጠትን ሓደ ባዶ ተሳዒራ ኣብዛ ፀወታ ናይ ሲቲ ሃላንድ ይብል ዝተፃታይ ተባሂሉ ድሕርቲ ፆታ ማሕበር ፕሮፌሽናል ዳነት እንግሊዝ ብዛዕባ ሸቶ ሲቲ ኣመልኪቷ ዘውፅኦ መግለፂ እታ ሸቶ ካብ ፀወታ ወፃኢ ምንባራን ቫር ድማ ጌጋ ከም ዝፈፀመትን ንዩናይትድ ሓቢርዋ ከም ዘሎ ማዕከና ዜና እንግሊዝ ይዛረባ ኣለዋ ዩናይትድ ኣብ ሜዳ ብጎደሎ ተፃወቲ ክትርታዕ ኣብ ታሪኻን ካልኣይ ግዜ ክኸውን ከሎ ዝሓልፈ ዓመት ስፖርትስ ኣብዚ ሜዳ ብኤቨርቶን ታሪካዊ ስዕረት ተቐቢላ ምንባራ ይዝከር ሲቲ ኣንጻር ዩናይትድ ኣብ ዘካየቶ ዳሕሮት 5 ፀወታታት ኣብ 2 ክትዕወትን ከላ ኣብ 2 ተሳዒራ ኣብ ሓንቲ ፀወታ ካ ነጥብ ተማቒላ ኣሰልጣኒ ማይክል ካሪክ ንዩናይትድ መሪሑ ኣብ ሜዳ ኦልትራፎርድ ኣብ ዘካየዶም ማዓሰቱ ሓደ ፀወታታት ኣብ 2 ክሰዓር እንከሎ ኣብተን ዝተረፋ ግን ተዓዊት እዩ ሲቲ ኣብዚ ሓድሽ ዓመተ ስፖርት ኣብ 4 ፀወታታት ኣከታቲላ ብምዕዋታ ን7 ተኸታተልቲ ዓመታ ስፖርት ብዓወት ብምራሻ ፍሉይ ክብሪ ወሰና እዩ ኣጥቃዕ ማንቸስተር ሲቲ ሃላንድ ኣንጻር ዩናይትድ ኣብ ዝተሰለፈሉ 8 ፀወታታት 9 ሸቶታት ከመዝግብ ከሎ ካብዚ እተን 3 ኣብ ሜዳ ኦልትራፎርድ ዘመዝገበን እየ ነይረን ግብፃዊ መሓመድ ሳላሕ 13 ሸቶታት ምዝጋብ እቲ ዝበዝሐ ኣጥቃዕ ኣብ ልዕሊ ዩናይትድ ኩዓሳሱ ኣብ ሰኪዕታ ዝቕመጠ ተፃዋታይ ክኸውን እንግሊዛዊ ኣለን ሸረር ድማ ብ10 ሸቶታት ኣብ ካልኣይ ደረጃ ተሰሪዑ ዘሎ እዩ
3: He's only gone and given it.
4: I don't get it.
3: Erling Haaland celebrates in front of the City fans and from out of nowhere.
4: I mean, we've said all along, you cannot give them chances.
3: And Fernandes again needs a decent cross or a good shot. Oh, it's on to Mbeumo! Gianluigi Donnarumma.
5: Arsenal and Rice to use Odegaard. Havertz is inside the 18-yard box. He tries to pick him out. Havertz is there, and Havertz hooks it towards goal, and Robin Roos gets a fingertip on it to take it over the crossbar.
2: ሻምፒዮን ዝሓለፈ ዓመተ ስፖርት ኣርሰናል ናብ ስታድየም ኦፍ ላይት ብምጋሻ ኣንጻር ሳንደርላንድ ስሩዕ ናይ ፕሪምየር ሊግ ፀወታ ኣካይዳ ኣብ ናይ ቅድሚ ዕረፍቲ ፀወታ እዛን ክለባት ሸቶ ዘይተረኣዮ ግጥም ክካየዳ ከለዋ ድሕሪ ዕረፍቲ ኣብ ዝቐፅለ ፀወታ ኣርሰናል ኣብ መበል 58 ደቂ ካብ ብሩኖ ጉማርሽ ብዝረኸብታ ሸቶ መሪሕነት ናይ ፀወታ ሒዛ ሳንደርላንድ ማዕረት ገብራ ሸቶ ኣብ ተናደሉ ዝነበረት እዋን ኣብ መበል 96 ደቂ ንተፃወታ ሬሌንዶ ማንዳቫ ብክልተ ብጫ ካርድ ካብ ሜዳ ክትከስሮ ከላ ኣርሰናል ድማ ኣብ መበል 97 ደቂ ብመገዲ ፍፁም ቅላዕ ካብ ቡካዮ ሳካ ንዓወታ ርጉፅ ዝገብረ ሸቶ ብምዝ ጋባ እቲ ፀወታ ብዓወታ 2 ባዶ ተዓፅዩ ኣብዛ ፀወታ ፍፁም ቅላዕ ዘድሓነ ሓላው ልዳት ኣርሰናል ዴቪድ ራያ እዩ ብሉፅ ተፃዋታይ ተባሂሉ ተሰይሞ ሳንደርላንድ ኣንጻር ኣርሰናል ኣብ ዘካየቶ ዳሕሮ 30 ፀወታታት ብዘይካታ ኣብ ወርሒ ሕዳር 2009 ዘመዝገበታ ናይ ሓደ ባዶ ዓወት ኣብ 19 ግጥማት ክሰዓርን ከላ

0: ኣብ 1ተኻ መዓረ ተፈላለያ።
1: It's 4 wins out of 4 in the Premier League now for the Gunners and they are back to the top of the Premier League.
0: ዝሓልፈ ሰሙን መሪር ስዕረ ዝቐመሰ ቸልሲ ኣብ ሜዳ ኣንጻር ሃልሲቲ ኣብ ዘካየቶ ፆታ ነጥቢ ተማቒላ። እዘን ምስ ቀዳሞት 4 መራሕቲ ክለባት ኮይነ ዝቕልሳ ዘለዋ ክለባት ዘካየዶ ፆታ ቸልሲ ኣብ 7 ደቕ ካብ ሮጀርስ ብዝረኸብታ ቀልጢ ትሸቶ መሪሕነት እኳ ተሓዘት ሃልሲቲ ኣብ መብዕ 28 ደቕ ከምኡ ድማ 34 ደቓዮ ካብ ቤሎሚ ብዝረኸብተን ክልተ ሸቶታት ካብ ድሕሪ ተበጊሳ 2-1 መሪሓ ዕሪፋ። ድሕሪ ዕረፍታ ኣብ ዝቐጸለ ፀወታ ቸልሲ ኣብ መብዕ 66 ደቕ ካብ ጃኦ ፔድሮ ብዝረኸብታ ሸቶ ነጥቢ ተማቒላ። ኣብዛ ፀወታ ናይ ሃልሲቲ መሓመድ ቤሎሚ ብሉስ ተጻዋታይ ተባሂሉ ተሰይሞ። እዘን ክለባት ኣብ ዳሕሮት 11 ፀወታታት ኣብ ዝተረኸበሉ ቸልሲ ተሳዒራ ኣይትፈልጥን እያ። ኣብ 8 ክትዕወትን ከላ ኣብ 3 ነጥቢ ተማቒላ። ብንጻሩ ሃልሲቲ ናብ ሜዳ ስታንፎን ብሪጅ ጌሽ ኣብ ዘካየድትን 19 ፀወታታት ክትዕወት ኣይከኣለትን። ኣብ 15 ፀወታታት ክትሰዓርን ከላ ኣብ 4 ግጥማት ግን ነጥቢ ተማቒላ። ቸልሲ ኣብ ሜዳ ኣንጻር ሓደስቲ ናብ ፕሪምየር ሊግ ዝተመልሳ ክለባት ኣብ ዘካየድቶም 5 ዳሕሮት ፀወታታት ዛጊድ ክትዕወት ተሸጊር እያ። ኣብ 4 ነጥቢ ክትማቐልን ከላ ኣብ ሓንቲ ፀወታ ከዓ ተሳዒራ ሞርጋን

0: ሪች ጌሻብ ዘካየድትን 19 ፀወታታት ክትዕወት ኣይከኣለትን ኣብ 15 ፀወታታት ክትሰዓርን ከላ ኣብ 4 ግጥማት ግን ነጥቢ ተማቒላ ቸልሲ ኣብ ሜዳ ኣንጻር ሓደስቲ ናብ ፕሪምየር ሊግ ዝተመርሳ ክለባት ኣብ ዘካየድቶም 5 ዳሕሮ ፀወታታት ዛጊድ ክትዕወት ተሸጊራ ኣብ 4 ነጥቢ ክትማቐልን ከላ ኣብ ሓንቲ ፀወታ ከዓ ተሳዒራ ሞርጋን ሮጀርስ ኣብ 3 ፀወታታት ክለቡ ሸቶታት ብምዝጋብ ዝደምቕ ዘሎ ኣጥቃዒ እዩ ወዲ ክለቡ ኮል ፓልመር ድማ ኣንጻር ሓደስቲ ክለባት ኣብ ዝተሰለፈሎም 16 ፀወታታት ኣብ ዝተመዝገባ 16 ሸቶታት ክዋሳእ እንከሎ 9 ብስሙ ዝተጻሕፋ ክኾና 7 ውዱኣት ኩዕሳሱን ድማ ንደቂ ክለቡ ኣቐቢሉ ሊቨርፑል ኣብ ሜዳ ንፉልሃም ብምዕዳም ዘካየድቶ ፀወታ ነጥቢ ጥፊያ ናይ ቅድም ተፃዋታይ ሊቨርፑል ዝነበረ ኣልቫሮ ኣርቤዮላ ድሕሪ ኣስታት 20 ዓመታት ዓላሚ ኮይኑ ኣንጻር ናይ ቅድም ክለቡ ይፃወት ብምባሩ ፍሉይ ኣርእሲ ነይሩ እዘን ክለባት ኣብ ናይ ቅድሚ ዕረፍቲ ኣብ ዘካየዶ ግጥም ፉልሃም ሸቶ ክኾና ዝኽእላ ዝነበረ ዓድላት ከተባኽን ከላ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ዝሓሸ ዕብላለ ዝነበራ ሊቨርፑል ንልዳት መጋጥምታት ክደፍር ኣይከኣለትን እቲ ፀወታ ኸዓ ብዘይሸቶ ባዶ ባዶ ተዛዚሙ ኣብዛ ፀወታ ናይ ፉልሃም ጆሽዋ ኪንግ ይብል ተጻታይ ተባሂሉ ኣብ ቅሉላው ዘላ ቶትናም ኣብ ሜዳ ኣንጻር ኤቨርተን ኣብ ዘካየደቶ ፀወታ ነጥቢ ተማቒላ ኣብ ናይ ቅድሚ ዕረፍቲ ዘን ክለባት ሸቶ ዘይተመዝገበ ፀወታ ከካየዳ ክልዋ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ እውን ኤቨርተን ሸቶ ክኾና ዝኽእላ ዝነበረ ዓድላት ብምብኻና እቲ ፀወታ ብዘይሸቶ ባዶ ባዶ ተዛዚሞም ኣብዛ ፀወታ ናይ ኤቨርተን ብራይት ዋይት እዩ ቡልስ ተጻዋታይ ተባሂሉ ቶተናም ኣብ ናይ ሎም ዓመተ ስፖርት ዛጊድ እታ እንኮ ሸቶ ዘይመዝገበት ክለብ ብምዃን ኣብ ድሕሪ ተቐሚጣ ዘላ ክለብ እያ እዚ ውፅኢትካ ኣብ ታሪኻ ንፈለማ እዋን እዩ ኣስቶን ቪላ ኣብ ሜዳ ንኖቲንጋም ፎረስት ብምዕዳም ዘካየድቶ ፀወታ ተሳዒራ ኣብ ናይ ቅድሚ ዕረፍቲ ፀወታ ዘን ክለባት ኣብ ዘካየዶ ግጥም ዘይሸቶ ክፈላለያ ከለዋ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ፎረስት ኣብ መበል 46 ካብ ዲላ ብዝረኸብታ ሸቶ ቀዲማ መሪሕነት ሒዛ ቪላ መበል 74 ካብ ኣሊሶም ዝረኸብታ ሸቶ ናብ ፀወታ ኳተ ተመሰት ኖቲንግሃም ፀወታ ብምዛሟ መበል 78 ካብ ኢጎር የሱስ ብዝረኸብታ ሸቶ ሙሉእ 3 ነጥቢ ወሲዳ ኣብዛ ፀወታ ዲላ ፒ ቡልስ ተጻታይ ተባሂሉ ተሰይሞ
1: goal. Jesus scores for Forest and it's 2-1 with 3 minutes to go. Igor Jesus scores late on at Villa Park. Forest have been excellent in this second half.
0: Crystal Palace ab midaana ta ab tahtway deraja zqnit Ipswich Town bim'dam zakari to tsota zesembir s'iret ya taqbila. Am nekun ma'rifti tsota Palace kab khalayli ab mabla'so 4 deq bizrghata shotto marihnat kit'izn kala. Ipswich ab mabla' 63 kab Emerson bizrghata shotto nab tsota ta melisa. እንተኾነ ፓላስ ንዲሳሲ በቒሕ ካርድ ብምኽሳራ ንዝተረፈ ግዜኣ ብጎደሎ ተጻወቲ ንኽትጻወት ተፈሪዳ ዕርፍቲ ቅድሚ ካልዋ መበል 45 ድማ ኢፕስዊች ነቲ ዝተረኽበ ናይ ቁፅሪ ፀብለልታት ተጠቒማ ካብ ዳቪስ ብዝረኸብታ ሸቶ 2-1 መሪሓ ኣዕሪፋ ድሕሪ ዕርፍቲ ኣብ ዝቐፅለ ፀወታ ፓላስ ኣብ መበል 75 ካብ ላርሰን ብዝረኸብታ ሸቶ ናብ ፀወታ እኳ ተተመሰት ኢፕስዊች ታውን ፀወታ ምዝዛሙ ኣብ መበል 9 ካብ ፍለሚን ብዝረኸብታ ምዑት ይሸቶ ነቲ ፀወታ 3-2 ብምዕዋት ርእሳ ኣልዒላ ወፅያ ኣብዛ ፀወታ ናይ ኢፕስዊች ሌይፍ ዳቪስ ብሉፅ ተጻታይ ተባሂሉ ኣብ ናይ ሎም ዓመተ ስፖርት ናይ ፍልማ ዓወት ትፅበ ዘላ ቦሩማዝ ኣብ ሜዳኣ ቪታሊቲ ስታድየም ንብሬንፎርድ ብምዕዳም ዘካየድቶ ፀወታ ነጥቢ ተማቒላ ኣብ ናይ ቅድሚ ዕረፍቲ ፀወታ ፍልማ ብሬንፎርድ ኣብ መበሳሳን 4 ካብ ሽኬድ ብዝረኸብታ ሸቶ ቀዲማ ክትመርሕን ከላ ቦሩማዝ ከይፀንሕታ መበሳሳን 8 ካብ ክላይቨርት ብዝረኸብታ ሸቶ ናብ ፀወታ ተመሊሱ ዓሪፋ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ቦሩማዝ ኣብ መበል 52 ካብ ታቨርየን ካልእ ሸቶ ክትረክብን ከላ ሽኬድ ንክለቡ ካልእ ሸቶ ብምውሳኹ እቲ ፀወታ ብናይ ሓባር ውፅኢት 2-2 ተዛዚሞ ኣብዛ ፀወታ ናይ ብሬንፎርድ ኬቨን ሽኬድ እዩ ብሉስ ተጻታይ ተባሂሉ
2: There it goes, props up on the half volley, he just chip curls it on the half volley, straight into the back of the net.
0: ኣብ ታሕተዋይ ደረጃ ዘላ ኮቨንትሪ ሲቲ ኣብ ሜዳ ንብራይተን ኣልባዮን ብምዕዳም ዝካየድ ተፀወታ ግፌ ስዕረት ብምቕባላ ንደገፍታ ሻቂላ ኣብ ናይ ቅድሚ ዕለት ፀወታ ብራይቶን ኣብ መበሳሳን ሓሙሽተ ዶ ካብ ኩስትላስ ብዝረኸታ ሸቶ መሪሓ ከተዕርፍ ከላ ድሕሪ ዕለታ ዝቐፀለ ፀወታ እውን ብራይቶን ኣብ መበል 51 ዶ ያልኩየ ካልእ ሸቶ ብምዝጋቡ መሪሕነታ ደሪዐ እያ ኮቨንትራ መበል 53 ዶ ናጥቃዓ እያ ኣወኒ ብቀይሕ ካርድ ድሕሪ ምስኣና ንዝሰረፈ ፀወታ ብገደሎ ተፃውቲ ንኽዛዝሞ ብምግዳዳ ንዝበዝሐ ሸቶታት ንኽትቃላዕ ክኢል እያ ብራይቶን ኣብ መበል 70 ደቂቕ ካብ ግሮፕ መገዲ ፍፁም ቅላዕ መበል 83 ደቂ ካብ ሉዊስ ዳንክ ከምኡ ድማ መበል 94 ደቂ ካብ ኣያሪ 3ለስተ ሸቶታት ብምርካብ ብድምር ውፅኢት 5 ባዶ ተዓዊታ ክትወፅእ ክኢላ ኣብዛ ፀወታ ናይ ብራይቶን ቨርበርገን እዩ ብሉ ተፃታይ ተባሂሉ
3: A goal, absolutely magical, from the captain, Lewis Dunk.
4: ሓሙሻይ ሰሙን ግጥማት ላሊጋ እስጳኛ ዝሓለፈ ቀዳምን ሰንበትን ብብርክት ዝበሉ ግጥማት ቀፂሉ ዓበይቲ ክለባት ናይቲ ሊግ ዓወት ኣመዝጊበን
5: ቅድሚ 8 መዓልትታት ኣብ መወዳእታ ደቂቕ ብዝተመዝገበታ ሸቶ ብሪያል ቤትስ ፋልማይ ስዕረታ ቀሚሳ ዝነበረት ሪያል ማድሪድ ቀዳም ኣብ ሳንቲያጎ በርናቦ ንራዮ ቫየካኖ ፀዊዓ ኣብ ዘካየደቶ ግጥም ብገፊሕ 4-1 ብምዕዋት ናብ ጎደና ዓወት ተመሊሳ ኬልያን ምባፐ ኣብ መበል 14 ደቂቕ ብፍፁም ቅላዕ ብዘቁፅራ ሸቶ ቀዲማ መሪሕነት ናይ ዝግጥም ዝሓዘት ሪያል ማድሪድ ኣብ መበል 17 ደቂቕ ካብ ኣልቫሮ ካሬራስ ኣብ መበል 35 ደቂቕ ድማ ካብ ጁድ በሊንግሃም ክልተ ሸቶ ብምውሳኽ ንዕረፍቲ 3 ብባዶ መሪሓ ወፅያ ንዕረፍቲ ራዮ ቫየካኖ ኣብ መበል 51 ደቂቕ ሰርጆ ካሜሎ ብዝመዝገባ ሸቶ ንውፅኢት ፀወታ ከተፅብቦ ተቓሊሳ ኣብ ተወሳኺ ደቂቕ ኬልያን ምባፐ ብካልኦት ሸቶ ናይ ዝግጥም ድሕሪ ምምላሱ ሪያል ማድሪድ ኣብ ልዕሊ ራዮ ቫየካኖ ብገፊሕ 4-1 ተዓዊታ ኬልያን ምባፐ ካብ ፒኤስጂ ናብ ሪያል ማድሪድ ካብ ፅምበር ንድሓር ኣብ ሳንቲያጎ በርናቦ ኣብ ዘካየዶም 36 ግጥማት 34 ሸቶ ከመዝግበ በቂዑ ካብ ብጅማር ዝሓለፈ ዓመት ስፖርት ኬልያን ምባፐ ኣብ 79 ሸቶታት ክለቡ ተዋሲኡ ኣብዚ መቓን ግዜ ልዕሊ ኬልያን ምባፐ ዝበዝሐ ናይ ሸቶ ኣበርክቶ ዝገበረ ኣብ 85 ሸቶታት ብቐረብን ምምዝጋብን ዝተዋስ ኣጥቃዓይ ባየር ሙኒክ ሃሪኬን ጥራዩ ካብ ቀዳሞት 8 ናይ ላሊጋ ግጥማት ናይዚ ዓመት 4 ዓወት ኣመዝጊባ ዘላ ሪያል ማድሪድ ንመጋጥምታ ቫየካኖ ኣብ ሳንቲያጎ በርናቦ ፀዊዓ ኣብ ዘካየደቶም ናይ መወዳእታ 15 ግጥማት ኣብቶም 14 ሙሉእ ዓወት ኣመዝጊባ ኣብዛ ግጥም 9 ነጥቢ ዝተለክዓሉ ጁድ በሊንግሃም ብሉፅ ተፃዋታይ ናይዛ ግጥም ተፀዊዑ ባርሴሎና ካብ ሜዳ ወፃኢ ኣንጻር ለቫንትያ ስሩዕ ፀወታ ኣካይዳ ንባልደ ኣብ ወንበር ተቐየርቲ ኮፋ ቢሉ ዝርከብ ናይ ፀጋም ተኸላኸላይ ሃቨር ኤስፒ ኣብ 50 ደቂቕ ንባርሴሎና ቅዲማ ንዚ ግጥም ክትመርሖ ዝኽኣለታ ሸቶ ኣመዝጊቦ ኣብ መበል 19 ደቂቕ ላሚን ያማል ካልኢት ሸቶ ባርሳ ብምምዝጋብ ባርሴሎና ንዕረፍቲ 2 ብባዶ መሪሓ ድሕሪ ዕረፍቲ 3 ደቂቕ

ሳንቲያጎ በርናቡ ኣብ ዘካየዶም 36 ግጥማት 34 ሸቶ ከመዝግብ በቂዑ። ካብ ምጅማር ዝሓለፈ ዓመት ስፖርት ኬልያን ምባፐ ኣብ 79 ሸቶታት ክለቡ ተዋሲኡ። ኣብዚ መቓን ግዜ ልዕሊ ኬልያን ምባፐ ዝበዝሐ ናይ ሸቶ ኣበርክቶ ዝገበረ ኣብ 85 ሸቶታት ብቐረብን ምምዝጋብን ዝተዋስ ኣጥቃዓይ ባየር ሙኒክ ሃሪኬን ጥራዩ። ካብ ቀዳሞት 8 ናይ ላሊጋ ግጥማት ናይ ዚ ዓመት 4 ዓወት ኣመዝጊባ ዘላ ሪያል ማድሪድ ንመጋጥምታ ቫየካኖ ኣብ ሳንቲያጎ በርናቡ ፀዊዓ ኣብ ዘካየደቶም ናይ መወዳእታ 15 ግጥማት ኣብቶም 14 ሙሉእ ዓወት ኣመዝጊባ። ኣብዛ ግጥም 9 ነጥቢ ዝተለክዓሉ ጁድ በሊንግሃም ብሉፅ ተፃዋታይ ናይዛ ግጥም ተፀዊዑ። ባርሴሎና ካብ ሜዳ ወፃኢ ኣንጻር ለቫንቲያ ስሩዕ ፀወታ ኣካይዳ። ንባልደ ኣብ ወንበር ተቐየርቲ ኮፋ ቢሉ ዝርከብ ናይ ፀጋም ተኸላኸላይ ሃቪየር ኤስፒ ኣብ 50 ደቂቕ ንባርሴሎና ቅዲማ ንዚ ግጥም ክትመርሖ ዝኽኣለታ ሸቶ ኣመዝጊቦ። ኣብ መበል 19 ደቂቕ ላሚን ያማል ካልይቲ ሸቶ ባርሳ ብምምዝጋብ ባርሴሎና ንዕረፍቲ 2 ብባዶ መሪሓ። ድሕሪ ዕረፍቲ 3 ደቂቕ ጥራይ ምስተላዕሎ ላሚን ያማል ባዕሉ ንዘምፃ ፍፁም ቅላዕ ሓላፍነት ምህራማ ወሲዱ ኣመዝጊብዋ። ባርሴሎና ንፀወታ 3 ባዶ ድሕሪ ምምራሓ ኣድህቦዋ ኣብ ዝተዛነየሉ ለቫንተ ኣብ መበል 79 ደቂቕ ካብ ኢቫን ሮሜሮ ኣብ መበል 88 ደቂቕ ድማ ካብ ሮጀር ብሩገ ኣከታትላ 2 ሸቶ ብምምዝጋብ ንውፅኢት ፀወታ ናብ 3-2 ኣፅቢባቶ። ኣብ ተወሳኺ ደቂቕ ሓድሽ ፈራሚ ባርሴሎና ካሪም ኣደየሚ ክለቡ ዓወት ሒዛ ክትወፅእ ውሕስነት ዝፈጠረትላ ራብዒት ሸቶ ኣመዝጊቡ። እቲ ግጥም ድማ ብዓወት ባርሴሎና 4-2 ተዛዚሙ። አትሌቲኮ ማድሪድ ብዘይ ሁሊያን አልቫረዝ ናብ ግዛት ባስ ጌሻ አንጻር ሪያል ሶሲዳድ ኣብ ዝካየደቶ ግጥም ብገፊሕ 3 ብባሮ ተዓዊታ። አትሌቲኮ ማድሪድ ካብዚ ግጥም ሙሉእ 3 ነጥቢ ሒዛ ክትወፅእ ዝኽኣላ ሸቶታት ኣብ ናይ መወዳእታ 10 ደቃይቕ ዘመዝገበትን እያ። ኣብ 84 ደቂቕ አሌካንድሮ ግሪማልዶ ብፍጹም ቅላ፣ ኣብ 90 ደቂቕ ጆናታን ሚላን፣ ከምኡውን ኣብ ተወሳኺ ደቂቕ ጆቫኒ ሲሚዮነ ን3 ሸቶታት አትሌቲኮ ማድሪድ ኣመዝጊቦም። ኣብ ሳን ማመስ ንኤልቸ ዝዓደመት ኣትለቲኮ ቢልባኦ ማዕረ 1-1 ተፈላለያ። ኤልቸ ኣብ መበል 50 ደቂቕ ቦናኖተ ብፍጹም ቅላዕ ብዝቆፀራ ሸቶ ነዚ ግጥም ቀዲማ ክትመርሖ ክኢላ እኳ እንተነበረት ኣብ ሜዳኣን ኣብ ቅድሚ ደገፍታን ኣብ ምፅዋት ዝነበረት ኣትለቲኮ ቢልባኦ ግን ኣብ 79 ደቂቕ ካብቲ ኣብ ዝሓለፉ መዓልትታት ካብ ኣህጉራዊ ግጥማት ጫሙ ከም ዝቐለ ዝሓበረ ጋናዊ ኣጥቃዓይ ኢንያኪ ዊልያምስ ብዝርከበታ ሸቶ ካብዚ ግጥም ነጥቢ ተማቒላ ወፅ። ኣብ ካልእ ግጥማት ሴልታ ቪጎ ኣንጻር ማላጋ፣ ሄታፍ ኣንጻር ዴፖርቲቮ ላ ኮሮኛ ብተመሳሳሊ ማዕረ 1-1፣ ሰቪያ ንቫሌንሽያ 1-0፣ ሬሲንግ ሳንታንደር ንኣላቨዝ 2-1 ረቲዓታ። ባርሴሎና ብሙሉእ 15 ነጥቢ ንመድረኽ ላሊጋ ብመሪሕነታ ትቕልሰላ። ሪያል ማድሪድ ብ12 ነጥቢ ትስዕባ ኣላቨዝን ኣትለቲኮ ማድሪድን ሰቪያን ብማዕረ 10 ነጥቢ ብፀብለልታ ሸቶ ተበላሊፀን ይቕፅላ። ቪያሪያልን ኤልቸን ቫሌንሽያን ድማ ኣብ መወዳእታ ደረጃ ዝርከባ ጋንታታት ላሊጋየን። ራብዓይ ሰሙን ግጥማት ሴርያ ጥልያን ዝሓለፈ ቀዳምን ሰንበትን ቀጺሎም ተኸይዶም። ብሩበን ኣሞሪም ትምራሕ ናይ ከተማ ሚላን ጋንታ ኤስ ሚላን ናብ ከተማ ሮማ ተጓዒዛ ኣንጻር ላዚዮ ኣብ ዘካየደቶ ግጥም ድሕሪ ዕረፍቲ ብዘመዝገበተን 2 ሸቶታት ተደጊፋ ማዕረ 2-2 ተፈላለያ። ላዚዮ ኣብ 10 ደቂቕ ካብ ካንቸሌራ፣ ኣብ መበል 39 ደቂቕ ድማ ካብ ኖስሊን ብዘመዝገበተን ሸቶታት ንዕረፍቲ 2-0 መሪሓ ወፅያ። ኤስ ሚላን ድሕሪ ዕረፍቲ ኣብ መበል 65 ደቂቕ ከምኡውን ኣብ መበል 67 ደቂቕ ካብ ሞሬራ ብዝቆፀረተን 2 ሸቶታት ካብ ድሕሪ ተበጊሳ ማዕረ 2-2 ተፈላለያ። 66 ሚኢታዊት ሚዛ ናይ ፀወታ ሒዛ ዘምስየት ኤስ ሚላን 7 ዕላመን ዝሓለዋ ፈተነታት ክተካይድን ከላ፣ መጋጥምታ ላዚዮ ድማ ካብ ዘካየደተን 8 ፈተነታት እተን 6 ዕላመን ዝሓለዋ ነይረን። አረጊት ጎርዞ ጁቬንቱስ ካብ ሜዳ ወፃይ አንጻር ሳሱሎ ኣብ ዘካየደቶ ግጥም 3-2 ተረቲዓ ናብ ከተማ ቱሪን ተመሊሷ። ንዕረፍቲ ብዘይሸቶ ዘምርሓ እዘን 2 ክለባት ድሕሪ ዕረፍቲ ሳሱሎ ካብ ኤስፖሲቶ ቦውን ኣደዚችን ብዘመዝገበተን 3 ሸቶታት ኣብ ልዕልታ ዚሄር ጎቫ 2 ሸቶ ዘመዝገበላ ጁቬንቱስ 3-2 ተዓዊታ። 58 ሚኢታዊት ሚዛን ፀወታ ዝተቆፃፀረት ጁቬንቱስ 8 ዕላመን ዝሓለዋ 19 ፍትን ክተካይድን ከላ፣ መጋጥምታ ሳሱሎ ድማ ካብ ዘካየደተን 10 ፍትነታት እተን 6 ዕላመን ዝሓለዋ ነይረን።
ኣብ ማእከላይ ሰሙን ኣብ ግጥም ሻምፒዮንስ ሊግ ኤሮጳ ብኣርሰናል ሓደ ባሮ ዝሰረት ዕለት ናፖሊ

0: ኣብ ሜዳ ንቦሎኛ ፀዊዓ ኣብ ዘካየደቶ ግጥም ብፀቢብ ሓደ ባሎ ተዓዊታ ላቦታካ ኣብ መበሳን 6ዱሽተን ድረ ብዘመዝገባ ብሕታዊ ትሸቶያ ናፖሊ ሙሉእ 3 ነጥቢ ሓፊዛ ወፅያ ናፖሊ ኣብ ዝግጥም 57 ሚእታዊት ሚዛን ፀወታ ዝተቋፀረት ኮይና 3 ዕላመን ዝሓለዋ 14 ፈተነ ድማ ኣካይዳ ኣብ ካልእ ግጥማት ሌቸኒ ሞንዛ 3 ብ2 ጀኖዋ ኣንጻር ፍሮሲዮኖነ ማዕረ 1 ብ1 ካልያሪ ንኣታላንታ ድማ 2 ብ1 ረቲዓታ ግጥማት ሴርያ ጥልያን ሎሙሸት ብ3 ግጥማት ቀፂሉ ከምሲዩ ኮሞ ኣንጻር ፓርማ ቶሪኖ ኣንጻር ሮማ ኢንተር ሚላን ድማ ኣንጻር ኡደኔዘ ፀወተን ከካይዳ የን ላዚዮብ ሙሉእ ፀወታ ብ10 ነጥቢ ቀዳመይቲ ኮይና ትመርሐላ ሮማን ኢንተር ሚላንን ብሓደ ተረፍ ፀወታ ብማዕረ 9 ነጥቢ ይኽተልኣ ካልያሪ ብ9 ነጥቢ ራብዒቲ ኤስ ሚላን ብ8 ነጥቢ ሻድሸይቲ ኮሞ ድማ ብሓደ ተረፍ ፀወታ ብ7 ነጥቢ ሻድሻይ ተርታ ሒዛላ ሞንዛ ጀኖዋን ቬኔዝያን ኣብ ናይ መወዳእታ ተርታ ዝርከባ ጋንታታት ሴሪኣየን
1: ንዝሓለፉ 3 ሳምንታት ክካየድ ዝቐነ ቮልታ ስጳኛ ትማለ ሰንበት ብዓወት ስጳኛዊ ኤንሪክ ማስ ተዛዚሙ
0: ሎም ዓመት ምበ81 ግዜኡ ኣብ ምካየድ ፀንሐ ቮልታ ስጳኛ ትማለ ሰንበት መበል 21 መድረኹ መጋረጅ ዓፅዩ ኣብዛ ኣኮተማ ግራናዳ ዝተካየደት መድረኽ ተቐዳደምቲ 112 ኪሎ ሜትር ዝርሕቀት ውርድዮም ሸፊኖም ነዛ መድረኽ ድማ ኖርዌጃዊ ኣባል ኡኖ ኤክስፕሮ ቶቢያስ ዮሃንሰን ንኣባል ኣስታና ኣሌሳንድሮ ሮሜለ ብቕፅበታ ውርድር ረቲዑ ቀዳማይ ኮይኑ ተዓዊቱ ኣባል ኣልፔሲን ቤልጅማዊ ራምሰስ ደብሩነ ብ3 ካሊድ ድሕሩ ሳልሳይ ተርታ ክሕዙ ንከሎ ኣባል ኣስታና ሄኖክ ሙሉ ብርሃን ምስ ዕውት መድረኽ ብተመሳሳሊ ግዜ መበል 86 ተርታ ሒዙ ውርድሩ ዛዚሙ ብሓፈሻ ኣብዚ ን21 መድረኻት ዝተካየደ ውርድር እስጳኛዊ ኣባል ሞቪስታር ኤንሪክ ማስ ብውሉል ግዜ ዕውት ቮልታ እስጳኛ ኮይኑ ተዓዊቱ ኤንሪክ ማስ ታደይ ፖጓቻ ካብዚ ውርድር ድሕሪ ምንስሓቡ ንዝተረከቦ መሪሕነት ዓቂቡ ብምጓዓዝዩ ዕውት ቮልታ እስጳኛ ክኸውን በቂዑ ስሎቬንያዊ ፕሪሞዝ ሮግሊች ብ2 ደቂቕን 15 ካሊትን ዲሕሩ ካልኣይ ኦስትርያዊ ፌሊክስ ጋል ድማ ብ2 ደቂቕን 44 ካሊትን ዲሕሩ ሳልሳይ ተርታ ሒዙ ኣባል ኣስታና ሄኖክ ሙሉ ብርሃን መበል 43 ተርታ ሒዙ ውርድሩ ዛዚሙ ብነጥቢ ቤልጅማዊ ቫን ኣርት ብ326 ነጥቢ ቀዳማይ ኮይኑ ተዓዊቱ ኮሎምቢያዊ ሳንቲያጎ ቡትራጎ ዕውት ኣንበሳ ዓቐ ብሪጣንያዊ ኦስካር ኦንሊ ድማ ብሉፅ መንእሰይ ቮልታ ስጳኛ ኮይኖም ክዕወቱ ከለዉ ብጋንታ ድማ ፈረንሳዊ ደኬታሎን ኣስታና ኣኸቲላ ቀዳመይቲ ኮይና ተዓዊታ
1: እምበርከ ዝኸበርኩም ተኸታተልቲ ናይ ሎም ሰሙን ትሕዝቶና ኣብዚ ዛዚምና ኣሎና ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ንምለሰኩም ሰናይ ቅነ

ዝኸብርኩም ተኸታተልቲ መደብ ቀስቲ ድሕነት ካብ ዕለት 28 ክሳብ ዕለት 8/9/2026 ዝነበረ ስታስቲካዊ ፀብጻብ ትራፊካዊ ሓደጋታት ሒዝናልኩም ቀሪብና ኣሎና። ብደረጃ ሃገር ዝነበረ ስታስቲካዊ ፀብጻብ ምስሊ ንዕዘቦ ዝተመዝገበ ቁፅሪ ሓደጋታት 201፣ ከቢድ መጉዳእቲ 24፣ ፎክስ መጉዳእቲ ድማ 51፣ ኣብ ንብረት ዝወረደ ዕንወት ድማ 585,600 ናቕፋ ዝግመት ዕንወት እዩ ነይሩ። ብዞባታት ደረጃ ዝነበረ ስታስቲካዊ ፀብጻብ ድማ ኣብ ዞባ ማእከል ዝተመዝገበ ቁፅሪ ሓደጋታት ከምዚ ብዝንዕዘቦ ዘለና 114 እዩ ነይሩ። መጠን ሞት ሓደ፣ እቲ ብደረጃ ሃገር ኣጋጢሙ ዝበልናይ ሓደ መጠን ሞት ኣብ ዞባ ማእከል ዝተዓዘብናዮ እዩ ነይሩ። ከቢድ መጉዳእቲ 10፣ ፎክስ መጉዳእቲ 21፣ ኣብ ንብረት ዝወረደ ዕንወት ድማ 51,700 እዩ። ኣብ ዞባ ደቡብ ዝነበረ ስታስቲካዊ ፀብጻብ ከም ዝሕብሮ ድማ ዝተመዝገበ ቁፅሪ ሓደጋታት 14፣ መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 1፣ ፎክስ መጉዳእቲ 5፣ ኣብ ንብረት ዝወረደ ዕንወት ድማ 17,750 ናቕፋ ዝግመት እዩ። ናብ ዞባ ዓንሰባ ዝነበረ ስታስቲካዊ ፀብጻብ ምስ ንዕዘቦ ድማ ዝተመዝገበ ቁፅሪ ሓደጋታት 24 ነይሩ፣ መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 5፣ ፎክስ መጉዳእቲ 4፣ ኣብ ንብረት ዝወረደ ዕንወት ድማ 136,800 ናቕፋ። ምናልባት ኣብዚ ዝያዳ ኣተኩሮ ክንህቦ ዘለና ኣብ ሰሙን እዚ ዝነበረ ስታስቲካዊ ፀብጻብ ዳርጋ ኣብ ብሙሉእን ዞባታትና ምስ ንዕዘቦ ዋላ እኳ እቲ መጠን ሞት ዝሓሸ ወይ ድማ ጎዲሉ ካብቲ ቅድሚኡ ዝነበረ ንዕዘቦ እንተለና፣ ኣብ ንብረት ዝወረደሉ ዕንወት ግን ኣብ ብሙሉእን ዞባታትና ብተዛማዲ ንሂሩ ንዕዘቦ ኣለና። እዚ ድማ ኣብ ዝሓለፈ ክልተ ሰሙን ዝተዓዘብናዮም ሓደጋታት ክሳብ ክንደይ ኣዕነውቲ ሓደጋታት ምንባሮም ከረዳእና ዝኽእል ኣብነት እዩ። ናብ ዞባ ጋሽ ባርካ ምስ ንሰግር ዝተመዝገበ ቁፅሪ ሓደጋታት 34፣ መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 8፣ ፎኪስ መጉዳእቲ 14፣ ኣብ ንብረት ዝወረደ ዕንወት ድማ 231,850 ናቕፋ ዝግመት እዩ። ናብ ዞባ ሰሜናዊ ቀይሕ ባሕሪ ምንተሰጊርና ድማ ዝተመዝገበ ቁፅሪ ሓደጋታት 14፣ መጠን ሞት ከቢድ መጉዳእቲ ኣይነበረን፣ ፎኪስ መጉዳእቲ 8፣ ኣብ ንብረት ዝወረደ ዕንወት ድማ 147,500 ናቕፋ። ኣብ ዞባ ደቡባዊ ቀይሕ ባሕሪ ድማ ዝተመዝገበ ሓደጋን ሳዕቤናቱን የለን ዝብል ስታስቲካዊ ፀብጻብ ኢና ተቐቢልና ዘሎና። ናብ ጠንቅታት ሓደጋ ምስ ንሰግር በዚ ኣገባብ ንድሕሪት ምምላስ 19 ምስተ ሰቲኻ መኪና ብምምራሕ ዘጋጠመ ሓደጋ ድማ 15፣ ቀደምነት ዘይምሃብ 31፣ ሓደገኛ ኣመራርሓ 22፣ ርሕቐትካ ዘይምሕላው 24፣ ንኣጋር ቀዳ

እተን ፎክስ መጉዳእቲ ድማ 51 ኣብ ንብረ ዝወረደ ዕንወት ድማ 585600 ናቕፋ ዝግመት ዕንወት እዩ ነይሩ። ብዞባታት ደረጃ ዝነበረ ስታስቲካዊ ፀብጻብ ድማ ኣብ ዞባ ማእከል ዝተመዝገበ ቁፅሪ ሓደጋታት ከምዚ ብዝንዕዘቦ ዘለና 114 እዩ ነይሩ። መጠን ሞት ሓደ እቲ ብደረጃ ሃገር ኣጋጢሙ ዝበልናይ ሓደ መጠን ሞት ኣብ ዞባ ማእከል ዝተዓዘብናዮ እዩ ነይሩ። ከቢድ መጉዳእቲ 10 ፎክስ መጉዳእቲ 21 ኣብ ንብረት ዝወረደ ዕንወት ድማ 51700 እዩ። ኣብ ዞባ ደቡብ ዝነበረ ስታስቲካዊ ፀብጻብ ከም ዝሕብሮ ድማ ዝተመዝገበ ቁፅሪ ሓደጋታት 14 መጠን ሞት ኣይነበረን። ከቢድ መጉዳእቲ 1 ፎክስ መጉዳእቲ 5 ኣብ ንብረት ዝወረደ ዕንወት ድማ 17750 ናቕፋ ዝግመት እዩ። ናብ ዞባ ዓንሰባ ዝነበረ ስታስቲካዊ ፀብጻብ ምስ ንዕዘቦ ድማ ዝተመዝገበ ቁፅሪ ሓደጋታት 24 ነይሩ። መጠን ሞት ኣይነበረን። ከቢድ መጉዳእቲ 5 ፎክስ መጉዳእቲ 4 ኣብ ንብረት ዝወረደ ዕንወት ድማ 136800 ናቕፋ። ምናልባት ኣብዚ ዝያዳ ኣተኩሮ ክንህቦ ዘለና ኣብ ሰሙን እዚ ዝነበረ ስታስቲካዊ ፀብጻብ ዳርጋ ኣብ ብሙሉእን ዞባታትና ምስ ንዕዘቦ ዋላ እኳ እቲ መጠን ሞት ዝሓሸ ወይ ድማ ጎዲሉ ካብቲ ቅድሚኡ ዝነበረ ንዕዘቦ እንተለና ኣብ ንብረት ዝወረደሉ ዕንወት ግን ኣብ ብሙሉእን ዞባታትና በተዛማዲ ንሂሩ ንዕዘቦ ኣለና። እዚ ድማ ኣብ ዝሓለፈ ክልተ ሰሙን ዝተዓዘብናዮም ሓደጋታት ክሳብ ክንደይ ዓይነቱ ሓደጋታት ምንባሮም ከረዳእና ዝኽእል ኣብነት እዩ። ናብ ዞባ ጋሽ ባርካ ምስ ንሰግር ዝተመዝገበ ቁፅሪ ሓደጋታት 34 መጠን ሞት ኣይነበረን። ከቢድ መጉዳእቲ 8 ፎኪስ መጉዳእቲ 14 ኣብ ንብረት ዝወረደ ዕንወት ድማ 231850 ናቕፋ ዝግመት እዩ። ናብ ዞባ ሰሜናዊ ቀይሕ ባሕሪ ምንተሰጊርና ድማ ዝተመዝገበ ቁፅሪ ሓደጋታት 14 መጠን ሞት ከቢድ መጉዳእቲ ኣይነበረን። ፎኪስ መጉዳእቲ 8 ኣብ ንብረት ዝወረደ ዕንወት ድማ 147500 ናቕፋ። ኣብ ዞባ ደቡባዊ ቀይሕ ባሕሪ ድማ ዝተመዝገበ ሓደጋን ሳዕቤናቱን የለን ዝብል ስታስቲካዊ ፀብጻብ ኢና ተቐቢልና ዘሎና። ናብ ጠንቅታት ሓደጋ ምስ ንሰግር ብዚ ኣገባብ ንድሕሪት ምምላስ 19 ምስተ ሰቲኻ መኪና ብምምራሕ ዘጋጠመ ሓደጋ ድማ 15 ቀደምነት ዘይምሃብ 31 ሓደገኛ ኣመራርሓ 22 ርሕቐትካ ዘይምሕላው 24 ንኣጋር ቀዳ

ብዓን ሰባ ዝነበረ ስታስቲካዊ ፀብፃብ ምስ ንዕዘቦ ድማ ዝተመዝገበ ቁፅሪ ሓደጋታት 24 ነይሩ። መጠን ሞት ኣይነበረን። ከቢድ መጉዳእቲ 5፣ ፎክስ መጉዳእቲ 4፣ ኣብ ንብረ ዝወረደ ዕንወት ድማ 136,800 ናቕፋ። ምናልባት ኣብዚ ዝያዳ ኣተክሮ ክንህቦ ዘለና ኣብ ሰሙን እዚ ዝነበረ ስታስቲካዊ ፀብፃብ ዳርጋ ኣብ ብሙሉእ ንዞባታትና ምስ ንዕዘቦ ዋላ ኳት መጠን ሞት ዝሓሸ ወይ ድማ ጎዲሉ ካብቲ ቅድሚኡ ዝነበረ ንዕዘቦ እንተለና ኣብ ንብረ ዝወረደሉ ዕንወት ግን ኣብ ብሙሉእ ንዞባታትና ብተዛማዲ ንሂሩ ንዕዘቦ ኣለና። እዚ ድማ ኣብ ዝሓለፈ 2 ሰሙን ዝተዓዘብናዮም ሓደጋታት ክሳብ ክንደይ ዓይነቲ ሓደጋታት ምንባሮም ከረዳእና ዝኽእል ኣብነት እዩ። ናብ ዞባ ጋሽ ባርካ ምስ ንሰግር ዝተመዝገበ ቁፅሪ ሓደጋታት 34፣ መጠን ሞት ኣይነበረን። ከቢድ መጉዳእቲ 8፣ ፎኪስ መጉዳእቲ 14፣ ኣብ ንብረ ዝወረደ ዕንወት ድማ 231,850 ናቕፋ ዝግመት እዩ። ናብ ዞባ ሰሜናዊ ቀይሕ ባሕሪ ምንተሰጊርና ድማ ዝተመዝገበ ቁፅሪ ሓደጋታት 14፣ መጠን ሞት ከቢድ መጉዳእቲ ኣይነበረን። ፎኪስ መጉዳእቲ 8፣ ኣብ ንብረ ዝወረደ ዕንወት ድማ 147,500 ናቕፋ። ኣብ ዞባ ደቡባዊ ቀይሕ ባሕሪ ድማ ዝተመዝገበ ሓደጋን ሳዕቤናቱን የለን ዝብል ስታስቲካዊ ፀብፃቢና ተቐቢልና ዘለና። ናብ ጠንቅታት ሓደጋ ምስ ንሰግር በዚ ኣገባብ ንድሕሪት ምምላስ 19 ምስተ ሰቲኻ መኪና ብምምራሕ ዘጋጠመ ሓደጋ ድማ 15፣ ቀደምነት ዘይምሃብ 31፣ ሓደገኛ ኣመራርሓ 22፣ ርሕቐትካ ዘይምሕላው 24፣ ንኣጋር ቀዳምነት ዘይምሃብ ድማ 18 ሓደጋታት ዝ

0: ብዓን ሰባ ዝነበረ ስታስቲካዊ ፀብፃብ ምስ ንዕዘቦ ድማ ዝተመዝገበ ቁፅሪ ሓደጋታት 24 ነይሩ። መጠን ሞት ኣይነበረን። ከቢድ መጉዳእቲ 5፣ ፎክስ መጉዳእቲ 4፣ ኣብ ንብረት ዝወረደ ዕንወት ድማ 136,800 ናቕፋ። ምናልባት ኣብዚ ዝያዳ ኣተክሮ ክንህቦ ዘለና ኣብ ሰሙን እዚ ዝነበረ ስታስቲካዊ ፀብፃብ ዳርጋ ኣብ ብምሉእን ዞባታትና ምስ ንዕዘቦ ዋላ እኳት መጠን ሞት ዝሓሸ ወይ ድማ ጎዲሉ ካብቲ ቅድሚኡ ዝነበረ ንዕዘቦ እንተለና ኣብ ንብረት ዝወረደሉ ዕንወት ግን ኣብ ብምሉእን ዞባታትና ብተዛማዲ ንሂሩ ንዕዘቦ ኣለና። እዚ ድማ ኣብ ዝሓለፈ 2 ሰሙን ዝተዓዘብናዮም ሓደጋታት ክሳብ ክንደይ ዓይነቲ ሓደጋታት ምንባሮም ከረዳእና ዝኽእል ኣብነት እዩ። ናብ ዞባ ጋሽ ባርካ ምስ ንሰግር ዝተመዝገበ ቁፅሪ ሓደጋታት 34፣ መጠን ሞት ኣይነበረን። ከቢድ መጉዳእቲ 8፣ ፎኪስ መጉዳእቲ 14፣ ኣብ ንብረት ዝወረደ ዕንወት ድማ 231,850 ናቕፋ ዝግመት እዩ። ናብ ዞባ ሰሜናዊ ቀይሕ ባሕሪ ምንተሰጊርና ድማ ዝተመዝገበ ቁፅሪ ሓደጋታት 14፣ መጠን ሞት ከቢድ መጉዳእቲ ኣይነበረን። ፎኪስ መጉዳእቲ 8፣ ኣብ ንብረት ዝወረደ ዕንወት ድማ 147,500 ናቕፋ። ኣብ ዞባ ደቡባዊ ቀይሕ ባሕሪ ድማ ዝተመዝገበ ሓደጋን ሳዕቤናቱን የለን ዝብል ስታስቲካዊ ፀብፃቢና ተቐቢልና ዘለና። ናብ ጠንቅታት ሓደጋ ምስ ንሰግር በዚ ኣገባብ ንድሕሪት ምምላስ 19 ምስተ ሰቲኻ መኪና ብምምራሕ ዘጋጠመ ሓደጋ ድማ 15፣ ቀደምነት ዘይምሃብ 31፣ ሓደገኛ ኣመራርሓ 22፣ ርሕቐትካ ዘይምሕላው 24፣ ንኣጋር ቀዳምነት ዘይምሃብ ድማ 18 ሓደጋታት ዘኸቱ
1: ሓቲ ድማ ዘሰሰብረት ዝዓበብቶም ካልእ ትበለ ፈነታ ጅህዘት ልግባርና ወዛረት ዲፋዕ ልግባ ትጀብሀ ትበየአ ካ ንዳሃላት ውላድና ላይ ኣለብቱን ዕሙሚ ናይ ትግሪ ለይጠለይ ከዓ መድረሰ ሰብረት ላዕበ ወእጀኒት እዚ ድበ ተጅሪበት ናይ ላ ዝሩፍ ሳዝፈና ላዓላ ላ ይትነፍዕኒ ኣብ ትግሪ ድራሰት ዝብል ዋላዓላው ኣፍዕል ላኪን ነቲጀት ከምዓለት ላግል ሽራሕ ፈትሕ

0: ተምሃሮ ሃገራዊ ፍቕሪ ከምዝሓድሮም ምግባር ብመገዲ ፖለቲካ ድዩ ብመገዲ መዛሙር ድዩ ብገለ ድዩ ካልኣይ ነገር ነፃ ኮይኖም ከምዝዓብዩ ምግባር ማለትሲ ከምዚ ፍርሒ ምሽቑራር ነብሶ ምትሓት ገለ ዝበሃል ነገር ሲ ክመፅእ ከምዘይብሉ ኣብ ነብሶም ተኣማሚኖም ተባዓት ኮይኖም ሃገሮም ኣፍቂሮም ዝኸዱ ቆልዑ ከምኡ ክንሃንፅ ኣለና ኣብ ናይ ኩሉና እ ካብ መጀመርያ ኢኻ ክሳይ ትገብሮ ትኩስኩሶ ማለት እዩ ግና ህፃናት ከለዉ ጀሚርካ እቲ ምኩስኳስ ዝመፅእ ሕጂ ነፃ ኮይኖም እዮም ዛዕብዩ ነ ሕጂ ወራብ ቀዳማይ ክፍሊ ገንበለና ተምሃሮ ከለዉ ሲ ደይ ተሓስቦ ሕቶታት እዮም ክሳይ ዝገብሩልካ ደም ዘምፅኡልካ
1: ምናድለ ፀጋጋይም ወለት ሻምበል ለሃደፍ ጀፈት ሻዕብት ኤርትርያ ክልኦት ኣባያም ክምሰል ዓለውላ ሰበት እምር ለኣወላይ እስትዕማር ወለ ካልእ ሄ ቅውየት ሰብ ክምሰልቱ ሰበት ኣምረት ወዝያድ ንዳል ለለትሓዚሄ ንዳል ድድ ቅውየት ክምቱ ሰበት ኣምረተየ እበተትቃት ደራ መዳላይ እንደወዴት ምስተቕበል ኤርትርያ ምግልግ ባእቱ ለልብል ሃደፍ ዲቡ ሰበት ረከዘት እላእታ ለሱረትማ ናይ ኣማን ዲብል ኣውካ ድሊ ትትርአሌት ፍረ መድረሰ ሰውረት ጠያራን ሙደርሲን ዶክቶራት ውዘራ ሱፈራ ሜር ሓደሽ እርድ ወባሓር ወጀው ወዝያት ኩሉ ሄ ኣዋልዲ ኣንስ ሕር እንደፈግረያ መጦር ውላድ ወመስኡላት እንደጋብኣያ እሉ ኩሉ መስኡልያት ሸቕያ ዲቡህለያ
0: እጂ ተምሃሮ ካብ ሰለስተ ወገን እዮም መፅኦም ሓደ ብዓዶም ዝነደደ እሞ ገሊኦም ደቆም ሒዞም ዝሃደሙ ኣብዚ እንዳዕቁባት ነይሮም ገሊኦም ከዓ ነቲ ዓድታት ክነድድ ከሎ ኣብኡ ስድሮኦም ዝመቱ ዝዘኽተሙ ቆልዑ ነይሮም ኣብኡ ዝመፁ ነይሮም ገሊኦም ብፀላኢ ዝተቐትሉ ዝተረሸኑ ዝተቐትሉ ውድባት ነርኩም ሕድሞም ገደመለ ድሓር ተጋደልቲ ደቆም ደውጥዎም ኣብኡ ነይሮም እዚኦም ሓደ ጉጅለ እዮም ኣብቲ እንዳዕቁባት ዝነበሩ ማለት እዩ እቲ ካልኣይ ጉጅለ ድሓር ካብ ሱዳን መፅኦም ዋላቶም ናይ ሱዳን እውን እኳ በዚ ጎልጅ ዝነበረ ናይ ዓድታት ምንዳድ ብዚ ካልእ ዓዲ ብርሂም ገ

0: ዝበሃል ብዙሕ ዓድታት ዝነድድ ዝነበረ ካብኡ ሃዲሞም ንሱዳን ዝኸዱ እዮም ደቆም ትምህርቲ ጅመር ኣሎም ዝሰምዑ እዋ ደቅና ኣብ ህዝባዊ ግንባር ኢና ነምህሮም ኢሎም ካብ ሱዳን ዝሰደድዎም እዮ ነይሮም ማለት እዩ። እቲዮም ሳልሳይ ጉጅለ ከዓኒ ካብ ማለት ናእሽቱ ክጋደሉ ኢሎም ዝመፁ ናብ ክፍሊ ታዕሊም ምስ ከዱ ዕድመ ይኹም ኣይኣኸለን ንስኻትኩም እዚ ዕድመ እዚ ናይ ትምህርቲ ዕድመ እዩ ህዝባዊ ግንባር ኣብቲ ቤት ትምህርቲ ኣምፅእዎም ማለት እዩ። ሕጂ እዚኣቶም ተኣኪቦም ነቲ ቤት ትምህርቲ ጀሚሮሞ ንዕኦም ዝኾኑ መምህራንን ኣለይትን ከዓኒ ተዳልዮምሎም ማለት እዩ።
1: መሪር እዩ ከምቲ ኣብ ዝተፈላለየ ግዜ ዝግለፅ ሕጂ ድጋሙ ኣይደሊ ንኸውን ቴምፕሬቸር ናይቲ ሃገር ናይቲ ኩነታት ኣየር ናይቲ ዓዲ ዝነበርናዮ ጀልሃንቲ ምስኡ ካብቲ ናብቲ ምዝላኣት ኣሎ ኣቑሑት ምስካማት ኣሎ እስኻ ክትጋደል ወፂኻስ ህፃውንቲ ቆልዑ ዘይተኣደነ ገፆም ጥራይ እንዳተረኣዩ በዝን በዝን ተሰኪሞም ክኸዶ ከሎስ እንታይ እዩ ምንባር ወላሕቲ ይኮነ። ስለዚ ክንጋደል ኢልታ ወፊና ዘይኮናስ ንሕና ኢና ተማሂርና ንሕና ኢና ሃገራውነት ለቢስና ንሕና ኢና ሰብኣውነት ለቢስና ካብ መን ካብቶም ዝፀንሑ ካብቶም ዓበይቲ ክሳብቶም ናእሽቱ ዝያደ እኳ ከኣቶም ቆልዑ ነዚ ክትርኢ ከለኸስ ከቢድ እዩ ነብስኻ ዝተሕፍረካ ኣነ መን ኢኻት። ስለዚ ብከምዚታት እናተመልመልካ ክትመፅእ ከለካ ትምዝላኣት ካብቲ ናፍቲ ካብቲ ናፍቲ ተሰጊሩ ገዳይም ዝበሃል ቦታ ከይድና ዝሓሸ ናይ ከበሳዊ ጠባያት ዘለዎ እዩ ዝመስል ማይ እውን ብብዝሒ ነይርዎ ካብኡ ከዓ ምጥርናፍ ኮይኑ ኣብ ጀልሃንቲ መፂና ናይ ጀልሃንቲ ኩነታት በብእዋኑ ዝግለፅ እዩ ማለት እዩ።
2: እሰልፍ እግልቲ ናድል እንዶመፃእካ ክም ምረብየት እግልቲ ሽቀ ዲብ ሕሳብካ ልልእተ ጋር ይዓላኒ ሓርግል ኩሉ ዲብ ሕሳብ እንዶእትየካ ዶልትርእዩ ሌይለት ሓለፍ ጋር ሰበቱ ኩሉ ለለት ሓዘ ጋር እግልሻቀ ለተትቃሰብ ዲቡ ኣብካቱ ልዓላ ኣደይ ግረእ ቅብል እንደወድየካ ዲብ ትርእዩ ዮመተ ግል ኤርትርያ እምህሮ ልግባ ኣብ ሕክምና ልግባ ወብእዳረት ትመርሕዋ ለህለው ውላድ መደረሰት ሰውረት ብዝሓምቶም

0: ኣብ ጀልሃንቲ ህዝባዊ ግንባር ኣሌይቲ ጥራይ ጌራ ሰንካቱ ጥራይ ጌራ ኣይገደፈትና እቶም ዝፀንሑ መምሃራ ንዓና ፀዒሮም ኢልና እዮም ከምዚ ጓል ሻምበል ትብሎ ፀንሐት ንዓና ከዓ ሰብ ሰሪሖምና እዮም ንምእላይ ክጠቕመና ኣእምሮና መታን ክሰፍሕ ነዊሕ እዋናት ናይ ስነ ኣእምሮ ኣብ ኩናት ዝፈሪሑ ህፃናት እንታይ ዓይነት ጠባያት ይርእዩ ኣብ ኩናት ናይ በዓል ሶቪየት ሕብረት ተመክሮ ናይ በዓል ቻይና በቢ ዓይነት ሰውራታት ዓለም እናተማሃርና ንሕና እውን እንታይ ኮይና ቁርብ ቅድሚኦም ንስጉም ንሶም ከዓ የቕፅሉ ምሳና ንሕና ንስጉም ንሶም ከዓ ቅፅሉ ምሳና ከምዚ ኢልና እንዳቐፀልኒ ከለና ኣካዳሚ ትምህርቲ ከዓ ንከ ካብቲ ዝነበር ናይ ግሬድ ሳሓድ ንድሕሪ ተመሊስና እንዳቐፀልና ንሕና እውን ሰብ ኮይና ኢና ኣለይቲ ሰራሕቲ ተጋደልቲ ጥራይ ነበርና ተማሃሩ ነርና ኢና
1: መድረሰ ሰውረት ብዙሕ ነትጀት ብዙሕ ወቐይ ገብኣ ውህቱት ለዋስ ላሃላ እሉ ንብል ዝብልሃለዩና እሉ ብላሽ ብራቑሎ መፀ ይኮን መድረሰት ወቐት ትእስስ ዲብ ከደን ዲብ ሓረት ሓተ ለይ ኣለብካ እሉ ብሩድ ይኮን ምን ሰከኖም ዲብ ነብራሆም ዲብ ልባሶም ላኪን ጀበ ሻዕብያ ኢላ ኣብ ንኢሽ ከማ ሰውረት ኣብ ሕዳም ኣንበተት ለመድረሰት ኣብ ሕዳም ኣንበተት ወለ ደረጀት በፅሐት እሉ ንብል ዝብልህለየና ብዙሕ ወቐ ይረከብና እሉ ወቐይለይ ከፎ መፃ ከማ በቲ ለብየናሁ መረበያት ምድርሲን ናይ ሓርስ ዓለው ናይ እቕትሳድ ዓለው ኣበው ዓለው ብዙሕ ኣዳም ዓለ ለትፈናታት ሉ ኣበው እንደጋኣው ላዝተሸደው ከሊ ወዲ መሓመድ ከም መደርስ ለይጠለይ ገኣ ከም ኣብ ዓለ ከሊ ወዲ ሕድሩ ሽሂድ ከሊ ሽሂድ መስፍን ወዲ ባሻይ ብዙሓም ዓለው ወመረበያትማ ከሊ ወዲ ሃይለ እስ ከዓ ዝዋስሉ ኣለዉ ብዙሓም ከሊ ወዲ ፍሳይ ዓለ ለዝተሸሃዳ ምን መረበያት ብዙሓት ዓለያ ኣዘ ወቐሰልፍ ከመበይኮ

0: እዚ ወቐት ትርእዮ ድብለ ደረጀት ወቐት በፅሑ ድባእ ካን ገይስናሃ እዳመላ ዶክቶ ሕክምና ኣካን ዕያደት ትገይሽ ዶካትሩ ፀንሐምካ ጀኒት ኣካን ጠየራን ትገይሽ ለከመይሃ ኣካን ድብአየ ኣካን ወዛረት ድፋዕ ትገይስ ከመስኡሊን ወዛረት ዕላም ምንኩም እንዳ እንበታ ድብለት ፈናተ ኣካን ኣላ ላኪን ዶር ናይ መረብያት በይኑቱ መረበያት ለሸቀያ ሓቲ እዳም ይሸቀዮ ግልና ድለ መፀያ ሰንክተ ወቐትብለን ኣጀኒት ሕፀበ ወቐትብለን እላየ ሰዓት ሰልፍ ኩለን ዝሰማዓን ከማ ንሕና ኩሉና ዝሰማዓና ንሓስስ ብልዓና ላኪን የሓምቀያ ለእስፈን ሓታ ለብውን ኢሎም ኣጀኒት ኢሎም ድብለ ደረጀት ለበፅሖ ዝበከለ ጀልሃንቲ ናይ ሱዳን መራ እሳት ዓላ ኣርድ 45 በፅሕ ድግሪ ዓስር መጎጎ እንተ ወደይካ ወቐቲ ሰንክት ለበብሰን እንዳ ፍገራያ ሰንክተ ዓለያ ምንክትር ኣርድ እሳት እንደለዓዲ ይበን ሎም ጀኒት ሎም ይበልዑ ይሰቶን ህተን ዶር ይፀንሕለኒ ለዶሮ ናብ ቀላል ለትሸራሕ ይኩን ምንኩሉ ኣዳም ውህተን እየ ብዝያዳ ናየን ዶር ኩሉ ኣዳም ዝሻርክ እንዲኮን ዓብ ዶር ዓላለን ሓቆዋየ ድባ መድረሰት ከማን ኩሉ ኣዳም ዲብሉ ዓላ ውዛት ለም መረብያት ገሊሃን ዳርሳተን ወገሊሃን ለይ ደርሰያ ከማን ዓለያ ድባ መድረሰት ኣንበለ ሸቃሁሉ ዓለያ ምን መንፋዓት ረክበያ ምተቀይራት መፀ ድባ ደረጀተን ወቕት ንብል ደርሰያ ከዳሚ ደርሰያ ገሊሃን ሓካይም ገብአያ ገሊአን መደርሲን ገብአያ ገሊሃን ድባል ፈናተና ኢላ መድረሰት ነሻጣት ለድጋይሳ ዓለያ ከም ርያደት ክብረት ልተልሃያ ከም ምስሙ ፈናኒን እንደገብአያ ዓዳት ፍርቀት ናይ ዓዳት ዋድያት ዓለት ናይ መረብያት ድፋዕ ምን ገሰያ ጠብዓ ኣዳም ምግብ ምግብ ገይስ ዓላ ዲቡ ምንገይሰያ ኣበ ድባ መድረሰት ሰውረት ላዓላ ኣለን ዶር ዲቡ ከማን ምኑ ወላዓል ኣርአያ
1: ራየት ሓተ መላ ዲብ መድረሰት ሰውረት እንዳእተያ ለተዓለማያ ሓተ ምነንተላዓለት ዲቡል ኣብካ ድሊ እተዕሊም እደረጀት ዓባይ እንዳባፅሓት ክምሰላ ልእላ መስላ ዋልድ ኣንሳት ወዓመተን ሓዲስ ዋልደ እግልትብኔ ረይም ወቅሩብ እንደይትብል ዲብ መጅሁዳት ኣድረሶት ምና ልልጠለብ እግልተእትምም ዲብ ሽቕል ትትረከብ
2: ቤት ምረ ሰውረት ለመፀኮ ዲ ኣና ጣሉባት ደረሰይት ንኣና መፀኮ ዲባ እምበትኮ ዓዲ ሄኒ ምከማ ትበሃል ዲብ እምከማ ምን ኣዋላ ይፈስል እስክ ሓምሳ ይፈስል እምደርሲ ናይ ቤት ምረ ሰውረት ደረስኮ ሓንቆውሃ ዲብ እምባልቆ ትበሃል ሓንቆ መፀዊ ቤት ምረ ሰውረት ዲባ ስብሳ ይፈስል ተሓበርኮ መስሎ ደረሰይት ንኣና እስክ

እቲማሊ እታ ሓልፈ ኣምዒላ ትባጀረ ህጁም እርሃብ ብሕዱ ሕምሳ ዓስከሪ ናይ ላዓድ ክምሰል ቀተለው ዒማታት ኣኽባር ሻርሐ ለትከርስ ማሊ እተልትረከብ ማዓስከር ባጀረ ህጁም እቲ ሓልፋ ሰውነታት ቁርብ እትደሽ ናይ ላዓድ ምናጀረ ህጁም እቲ ኣዳም ላዓባ ከፋር ላእጅራ ክምሰልቱ ተቃሪር ዝሓብር ምስል ኣልቃሕደ ዕላቀት ለቦም እርሃቢን መስኡልየት ናይለ ህጁም ናስኣም ኣለው ሓቆለ ህጁም ደሽ ማሊ እቲ እርሃቢን ብህጁም ጣይራት ለተላ ዓመልያት ዋስዕ ክምሰል ወዳ ወቲ ኣዳም ምምተለካት ከሳር ክምሰል ኣጅራት ኣመራ እቲ ልወከድ ሊ እትወል ሞዳ ፀሓይ ኣፍሪቅያ ኣብ ዓመት እቲ ማሊ ኒጀር ወብርኪና ፋሶ ሄ ፍንቱይ ጀረልሃለ መዋዲት እርሃብ እትወስ ክመፅእ ክምሰል ሃላ ለልትኣምር ትገቢ ለመዋዲት እደ ውላድ ካርጅ ክምሰልቡ ወግም ልትሄቡ ፈረንሳ እትሽኡን ክርስ መትኣታታይ ትወደየ ክምሰል ህሌት ማሊ ኒጀር ወብርኪና ፋሶ ሸክያ ጣንሓተን ኣምሪካ ትፍዳ ኣስላሕ ክምሰልባ እግል ሰልፍ ኢነት ልእመት ላስላሕ መስኩበት ዓዳ ኣብ ዓመት ወራታት መስኩበት ፍዳእ ህየ እፉንቲ ደማን ግልርከብ ሴድያይ ክምሰልቱ ቋጀው ኣሜሪካ ሕቡር ህላ ምናታ ነውየት ንዕየት ናይላ እስላሕ ወእታያ እትጃህ ናይላ ፍዳ ክምሰል ትወተደ ለሸር ሓብሪ ኣስቅለ ይትረከበ ኣሜሪካ ሰነት ክልል ፍዓስረስዕ ውሕደት ፍዳ ሓዳስ ክምሰል ኣሰሰት ለልትእመር ትገቢ እልእሱ ስለሃላ ለልትበሃል እስላሕ ክፋል ናዩ ክምሰልቱ ልትሸርሕ ኣላ ልክነት ሃለ ለምስዳር ንይ ዓስከርየት ሰነት 1927 ለባፅሓት እቲ ፍዳእ ኣስላሕ ደማር እግሊህለ ለትመንዕ ድንያየት እትፋቅ የት ተእሲር እግሊ ሰብብ ዲባ ክምሰል ቀድር መሓልሊን ዝሓብሮም ሩስያ ዩክሬን እቲ ብንት ትሕትት ናይ ጣቀት ለወድየ ህጁማት ትግል እትካርማ ከም ትፈሃመያ ሪስ ዶናልድ ትራምፕ ሓበራ እታ መእሰሳት ገብል ሃላ መትባዳል ህጁማት እቲ ቀሎት ዓውል ፔትሮል ተእሲር ዋድሕ ክምሰል ሰበባ ለሸርሕ ሪስ ትራምፕ ክልኢተን ለድወል ለነሳያሃ መባድረት እግሊ ሓመዳ ምናታ ርኢስ ቭላድሚር ፑቲን እቲ መእሰሳት ጣቀት ዩክሬን ጀረል ሃላ ህጁማት ቀደም ሒን ሓጋይ ክምሰል ኢላ እትካርም ሸርሕ ሰባት ሃይብህላ ለትባፅሓት ትባሃል ህለየት ትፋቂት ፍግሪ ትግል ትረከብ ምና ክምሰል ይትቀድር ወግም ልትሃየብ ሩስያ ዩክሬን እፉንቲ ምና ሓልፋ ወርሕ እቲ መእሰሳት ጣቀት ወድያሁ ለለየ ህጁም ዋስዓቱ ክምሰል ህለያ ምተቕብላት ይሸርሖም ሓይሳ ምተቕብለትና ንእግልኦም ድውሊል ዓል ኣኽባር ቀደም ተምም ኣርስ ኣኽባር ብድግማን እታቕሊም ግብለት ባሓር ቀያሕ ዓዳት ሕፍዛት ዕጨው ሕወናት ከደን እግል ደቀብ ለኣማማ እትፋዝዖት እትዓሰብ ገብአ ውዛረት ሓርስ እቲ ኣስመራ ብእግቢ ፅብጠት ውእዳረት ንህብ ተእሂል ተሂቦም ለፀናሕት ሓረስቶት ዳሓረው እቲ ሚድሬት ባረንቱ ለትትረከብ መድረሰት ድውታ እግላት ዓወተው ደረስሃ ጀዋእዝ ሃበት እቲ ማሊ እቲ ሓልፈ ኣምዒላ ትባጀረ ህጁም ርሃብ እብሕዱ ሕምሳ ዓስከሪ ትቀተለው ኣምሪካ ትፍደ ኣስላሕ ክምሰልባ ግልሰልፍ ኢነት ለእመት ወዲ ብኣኽር ሩስያ ዩክሬን እቲ ብንት ትሕትት ናይ ጣቀት ለወድያ ህጁማት ግል እትካርማ ክምሰል ትፈሃመያ ተሓበራ ከገድም ሓይሳብ ምተቕብለትና መታባዓትኩም ዲብ ንሓምድ ንእግልኦም እድልያሙ ልዓል ኣኽባር ዲብልታ ምህላ ወድሓመይዎ

لا هبان انت قبل هبان اكيد شافك مو باب هلينا

سلام کمی تو علوز خورکم تعذب تعریت او زینا سپورت نو زینا زار بالکم میکال حرقم سپورت اوی و درات ممحدار او کفرتات میشتم کل خاله تمال سونیون بستفرالی صوتات ات کتیلونی رو اب نای تمالی سونی صوتات و درات چزیو جمیرم عرق نسابور سلست بارو عیتارون والتا سلست بارو کم دو ما بحنن حلیوت بفور پای سلست بارو اب نای کل زوریت صوتات سابور نبحنن کم دو ما عرق نوالتا بتم سالوتی سلست بارو کرتعن ኣብ ናይ ደቂ ተባዕትዮ ናይ ቀዳማይ ዙርያ ፀወታታት ዝተረኽበ ውፅኢት ድማ ዋልታ ንዒታሮ ሰለስተ ባሮ ብሓንን ሓሊበት ክልተ ሓደ ዓራግ ምስ ሳቡር ድማ ነጥቢ ክማቐላ ኣብ ናይ ካልኣይ ዙርያ ፀወታታት ከዓ ሳቡር ናብሓኒ ዓራግ ንዋልታ ሂምቦል ንዒታሮ ብተመሳሳሊ ዝኾነ ውፅኢት ክልተ ሓደ ረትዐን ውድዳ ቸዝ እውን ካብ ትማል ሶኒ ጀሚሩ ይካየድ ኣሎም እዚ ክሳብ 19 መስከረም ፅንሕ ውድዳት 14 ዙርያታት ክሽፍን ምዃኑ ዝበፅሓን ሓበሬታ ኣረዲኡ ኣብ ዜናታት ስፖርት ወፃኢ ግጥማት ሊጋት ኤሮጳ ትማሊ ሶኒ ብዝተፈላለዩ ፀወታታት ቀፂሎም ስዮም ኣብ ግጥማት ፕሪምየር ሊግ ምስ ንምልከት ሊድስ ዩናይትድ ኣብ ሜዳ ኤንላንድ ሮድ ኒውካስትል ዩናይትድ ብምዕዳምያ ፀወታ ኣካይዳ ኣብዚ ፍፁም ዓብላልነት ሊድስ ተርአዮ ግጥም ኣብ ቅድሚ ዕረፍቲ መበሳሳን ክልተ ንደቂ ካብ ተኻልኻሊ ኒውካስትል ሚለይ ብዝረኸበ ታህያብ ሊድስ ሓደ ባዶ ክትመርሕን ከላ ድሕሪ ክልተ ደቂ እውን ካብ ቦግለ ካልሸቶ ብምርካብ ንመሪሕነት ኣደሪዕያ ዕረፍቲ ቅድሚ ካሉ ካልቨርት ሎዊን ሳልሲ ሸቶ ብምዝጋቡ እውን ሊድስ ካብ ትፅኢት ብዙሓት ወፃኢ ሰለስተ ባዶ መሪሓ ኣዕሪፋ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ሊድስ ካብ ኦካፎር ራብዒቲ ሸቶ ብምርካብ ነታ ኣብ መበል 9 ደቂ ካብ ቱሮንኮ ሸቶ ዝረኸበት ኒውካስል ብገፊሕ ዝኾነ ውፅኢት 4-1 ብምርታዕ ደረጃ ናብ ሳልስታይ ከተበርኽን ከላ ኣብዛ ፀወታ ሸቶ ዘመዝገበን ሸቶ እትኸውን ኩዕሶ ዝቕበለን ኣጥቃዒ ሊድስ ካልቨርት ሎዊን ብሉፅ ተፃዋታይ ተባሂሉ ተሰይሙ ኣብ ግጥማ ሴሪኣ ሻምፒዮን ዝሓለፈ ዓመት ስፖርት ኢንተር ሚላን ኣብ ሜዳኑ ዲነዘ ብምዕዳማይ ስሩዕ ፀወታ ካይዳ ኣብዛ ፀወታ ዲነዘ ኣብ ናይ ቅድሚ ዕረፍቲ ኣብ ታሽዒተ ደቂ ካብ ኣባንኩዋ ብዝረኸብታ ሸቶ ክትመርሑ ከላ ኣብ መበል 16 ዶ እውን ካብ ኤክላን ካምፕ ካልኦት ሸቶ ብምርካብ ሓደጋ ወዲቓ ድሒራ ዝተበራበረት ኢንተር ኣብ መበል 26 ደቂ ካብ ኣጉስቶ ብዝረኸብታ ሸቶ ነቲ ውፅኢት እኳ ተፀወቶ ኣብ መበል 35 ደቂ ካብ ባሬላ ማዕረስ ገበረታ ሸቶ ብምርካባ ክልቲኤን ክለባት ንዕረፍቲ ክልተ ብክልተ ተፈላለየን ድዕሪ ዕረፍቲ ኣብ ዝቐፀለ ፀወታ ዝሓይለት ኢንተር ኣብ መበል 57 ደቂ ካብ ቱራም ኣብ መበል 67 ደቂ ካብ ኤስፖሲቶ ከምኡ ድማ ኣብ መበል 79 ደቂ ካብ ቦኒ ሰለስተ ሸቶታት ብምውሳኽ መሪሕነታ ከትዕብን ከላ ኦዲነዘ መበል 91 ደቂ ካብ ጉዬ ሳሴ ሸቶ እኳ ተረኸበት ካብ ስዕረት ግና የምለጠትን 5-3 ተረቲዓ መራሒት ናይዚ ውድድር ዘላ ሮማ ናብ ከተማ ቶሪኖ ብምጋሽ ኣብ ዘካየርቶ ግጥም ክልተ ባዶ ብምዕዋት መሪሕነታ ክትዕቅብን ከላ ንሸቶታታ ድማ ቅድሚ ዕረፍቲ ኣብ መበል 4 ደቂ ካብ ማለን ድሕሪ ዕረፍቲ ድማ ኣብ መበል 96 ደቂ ካብ ፒሲሊብ ዝረኸብተን ሸቶታት ያረቲዓ ብዘካዚ ኮማ ኣንጻር ፓርማ ካልሽዮ ኣብ ዘካየርቶ ግጥም ብሸቶታት ራሞን ካይክን ተሓጊዛ ነታ ካብ ሮሜሮ እንኮ ሸቶ ዝረኸበት ፓርማ 2-1 ስዒራ ኣብ ውድድር ላሊጋ ምስ ንምልከት ሪያል ቤትስ ናብ ከተማ ቪያ ሪያል ብምጋሽ ዘካየቶ ፀወታ 2-1 ክትዕወትን ከላ ንሸቶታታ ካብ ሃቬር ፍርና

0: ክትሕግዝን ናታንን ክትረኽብን ቪያራል ድማ ካብ መሪዮንያ ነታ ካብ ስዕረት ዘይርሓነታ ሸቶኣ ረኺባታ
1: ግጥማት ካራቦኦ ሎሚ ሶልስ ምሸት ብሓሙሽተ ፀወታታት ቀፂሉ ከምሲ እዩ
0: ናይ ሎም ምሸት ፀወታ ሰዓት 9 ፍርቃ ዝጅምር ኮይኑ ሰዓት 10 ምሸት ግን ዓበይቲ ክለባት ሊቨርፑልን ቶተንሃምን ዘካየዱ ፀወታ እቲ ኣቓልቦ ረኺቡ ዘሎ ግጥም እዩ ኣብ ውድዳሲ ፕሪምየር ሊግ እንግሊዝ ሸቶ ከይመዝገበትብን ብዘይዓወትን እቲ ክዘላ ቶተንሃም ሎም ምሸት ካብ ሊቨርፑል ከቢድ ፈተና ክመፃ ምዃኑ ርግፅ ኮይኑ ምዘይትዕወት ንዓላማ ሮበርቶ ዲዘርቢ ኣብ ፀቕጢ ከእትዎ ከም ዝኽእል ግን ይንገር ብዝሓልፈ ክረምቲ ካብ ሜዳ ኣንፊልድ ስተፋኖዎሞ ኣብዚ እዋን ድማ ምስ ቶተንሃም ዝርከብ ኣንድሪው ሮበርትሶን ንፈልማ እዋን ኣንፃ ናይ ቀደም ክለቡ ክፃወት እዩ ብወገን ሊቨርፑል ኣሰልጣን ናይታ ክለብ ኣንዶኒ ራዮላ በሰላልፋ ተፃወቱ ለውጢ ከም ዝገብር ማዕከና ዜና ካብታ ክለብ ንዝረኽቦ ሓበሬታ ምርኩስ ብምግባር ገሊፃን በዚ መሰረት ጊዮርጊ ማማርዳሽቪሊ ኣብ ናይ ሎሚ ምሸት ፀወታ ቀዳማ ሓላው ልዳት ኮይኑ ዝወረደ ክኸውን ብመጉዳእቲ ካብ ፀወታታት በኺሩ ዝፀንሐ ተኸላኻሊ ጎመዝ እውን ክስለፍ ተኽሎ ከም ዘሎ ይንገር ኣሎ ብወገን ቶተንሃም ምስንልከት እዛ ክለብ ኣብ ርእሲ እቲ ዘላቶ ቅልውላው ወሰንቲ ንዝኾኑ ተፃወታት ከም ሳንድሮ ቶናልን ፔድሮ ፖሮን ዝሓልፈ ቀዳም ሰንበት ክለቦም ኣብ ዝነበራ ፀወታ መጉዳት ብምፃሮም ኣብ ናይ ሎሚ ምሸት ፀወታ ዝስለፉሉ ኣይኮኑን ዴስቲኒ ኦዶጎዮ ግን ንናይ ሎሚ ፀወታ ድልው ኮይኑ ዘሎ ተፃወታ እዩ ኣርሰናል ናብ ሜዳ ፖርትማን ሮድ ብምጋሽ ኣንጻር ኢፕሲቻን ክትፃወት እያ ኣብ ናይ ሎሚ ምሸት ፀወታ ዓላሚ ኣርሰናል ሚኬል ኣርቴታን ወሰንቲ ተፃወቱ ክዕርፍ ምዃኑ ካብታ ክለብ ዝፍኖ ዘሎ ሓበሬታ የረድእ በዚ መሰረት 9 ተፃወቲ ብምዕራፍ ንከም ኬፓ ሪዛብላጋ ቪክቶር ጊዮኮሬሽ ኖኒ ማዱከ ሚኬል ሜሪኖ ከም ድማ ማርቲን ዙበመንድን ካልኦትን ተሰለፍቲ ዝኾኑ ተፃወቱ ምዃኖም ኣፍሊጡ ኣሎ ኣርሰናል ንተኸላኸልታ ዊልያም ሳሊባ ኣብ ሕቑ ብፀሮ መጉዳእቲ ንውሕ ዝበለ ግዜ ክስእኖ ምዃና ዘይምህላው ናይዚ ፈረንሳዊ ተኸላኻሊ ካህስያ ከም ዝኽእል ይእመን እንግሊዛዊ ቤን ዋይት ዝሓልፈ ቅዳም ክለብ ኣንጻር ሳንደርላንድ ናብ ዝነበራ ፀወታ መጉዳእቱ ብምፃሩ ሎሚ ክስለፍ ዘሎ ተኽሎ ኣጣራጣሪ እዩ ብዘይካዚ እውን ክርስቲያን ማስኩራ ናብዛ ፆታ ንኽርከብ ኣብ ምቅላስ ዝርከብ ዘሎ ተኸላኻሊ እዩ ብዘይካዚ ፔትሮፖሮ ዩናይትድ ኣንጻር በርንስለይ ዌስትሃም ዩናይትድ ኣንጻር ፉልሃም ከምኡ ድማ ሪድን ኣንጻር ብሬንፎርድ ክፃወታ መደብ ተሰሪዑ ለና ኣሎ
1: ዝኸበርኩም ተዓዘብቲ ነዚ ሰዓት ዝተዳብሉ ዕለታዊ ዜና ስፖርት ኣብዚ ፍፅም ስለምክታልኩም ኣዘየመስግን ምስ ተርፉ መርባሰ ቲቪ ሓድገኩም ብወገነ ግን ሰላም

0: ሰላም ከመይ ፀኒሕኩም ዝኸበርኩም ተኸታተልቲ እዚ መደብ እዚ ብምክንያት መበል 50 ዓመት ዝኽድም ምስራት ቤት ምስ ሰውራ ነካይዶ ዘለና ቃለ ምሕትት እዩ። ነዚ ቃለ ምሕትት እዚ ሓበሬታ ክብል ናብ ስቱድዮና ዓዲምናዮ ዘለና ዶክተር ሳልሕ ማሕሙድ እዩ። ዶክተር ሳልሕ ናብ ስቱድዮና እንኳዕ ዳሓን መፅኻ።
1: እንኳ ብዳሓን ፀኒሕኩም ዝዕድል እዚ ብምሃብኩም ከመስግን ፈቱ
0: ኣነ ይቀኒየልና። ዶክተር ሳልሕ ብዛዕባ ቤት ትምህርቲ ሰውራ ዝነበረ እንዲና ክንዛረብ። ስለዚ መዓሲኻ ናብ ቤት ትምህርቲ ሰውራ ተፀንቢርካ ትእዋን ከመይ ነይሩ ተሃዋህቡ? መጀመርያ ብኡ ክንጀምር።
1: ሕራይ ኣነ ብ1977 ወርሒ 4 ናብ ቤት ትምህርቲ ሰውራ እትየ። ቤት ትምህርቲ ሰውራ ክሳብ ትሽዑ እዋን ዋላ ሓደ ዓመት ትምህርቲ እውን ኣይወድአን ነይሩ። ቀዳማይ ሰሚስተር ጀሚሮም ከለዉ እዮም ፀኒሖምኒ። ስለዚ ኣብታ ቀዳመይቲ ናይ ትምህርቲ ዓመት ኣርኪበ ማለት እዩ። እቲ ኩነታት ዝነበረ ሽዑ ትዝክርዎም ብዙሓት ሽዑ ግዜ ዝነበርና ንዝክሮ ንኸውን ህዝባዊ ሓይልታት ውድባዊ ጉባኤ ኣካይዱ ናብ ህዝባዊ ግንባር ሓድነት ኤርትራ ዝብል ሽም ቅድሚ መሓዙ እዩ እቲ ቤት ትምህርቲ ተጀሚሩ። ኣነ ክመፅእ ከለኹ ግን ድሮ ህዝባዊ ግንባር ተባሂሉ ጉባኤ ተካይዱ ቤት ትምህርቲ ሰውራ እውን ጀሚሩ እዩ ፀኒሕኒ ማለት እዩ። ሽዑ እቲ ቤት ትምህርቲ ካብቶም ኣብ መደበር ዕቁባት ደብዓት ዝነበሩ ካብ መደበር ስደተኛታት ወደልሒለው ዝነበሩ ከምኡ

0: ማ ኣብ ክፍሊ ተዕሊም ዝነበሩ ብዕድመ ንእስ ዝበሉ ድሮ ክፍሊ ተዕሊም ወዲኦም ኣብ ዝተፈላለየ ኣሃዱታት ናይ ህዝባዊ ሓይልታት ዝነበሩ ንእስ ንእስ ዝበሉ ከምኡ ድማ ከምዚ ከማይ ካብ ዝተፈላለየ ሓራን ሓውሳ ሓራን ኣብ ትሕቲ ፀላኢ ዝነበረ ቦታታትን ዝመፁ ክንጋደል ኢሎም ዝመፁ ዕድሚኦም ግን ብረት ንምሓዝ ዘየፍቅድ ዝነበረ ንእስ ዝበሉ ተምሃሮ ብኦም እዩ ተጀሚሩ ማለት እዩ።
1: ወዲ ክንደይ ዓመት ነርካ ዶክተር ሳልሕ መጀመርያ ናብ ፅንበር ከለካ?
0: ኣነ ወዲ 13 ዓመት ነረ።
1: ሓራይ ፅቡቅ። ሕጂ ሎሚ ዝያደ ኣበይና ኣተኪርና ክንዛረብ? ኣብ ቋንቋ ደ ኣተኪርና ኢና ክንዛረብ ዝዋ ግንባር ኣብ መዳይ ትምህርቲ ትምህርቲ ቋንቋ ደ ከም መሰረታዊ ገይሩ ምውሳድ ካብ ፈለማ ቤት ትምህርቲ ሶራ ምስ ምኽፋት ክሰርሓሉ ይወሲኑ። ስለዚ ብዛዕባ ዝፍልስፍና ብልጭውን ኣመቱን ከመይ መገለፅካና?
0: ሕራይ መጀመርታ ብልጫ ናይ ቋንቋ ኣዲ ክንገልፅ ተ ኮይና ወዲ ሰብ ቤት ትምህርቲ ምስኣተወ ወዲ 6ዱሽተ ዓመት ሽዑ ይኮነን መምሃር ዝጅምር ፍጥሪ ክብል ከሎ ገና ምስ ወለዱ ምስ ኣዲኡ ምስ ኣቦኡ ምስ ኣሕዋቱ ከሎ ዝፈጥሮ ፍልጠት ኣሎ። ቋንቋ ይምሃር፣ ምስ ሰባት ከመይ ጌርካ ትረዳዳእ ምሃር፣ ዝተፈላለዩ ካልኦት ክእላታት የጥሪ። እዚኣቶም ብምንታይ እዩ ዘጥርዮም? በታ ቋንቋ ኣዲኡ በታ ናይ ገዛ ቋንቋ እዩ ዘጥርዮ ማለት እዩ። ስለዚ ብቋንቋ ኣደ ክምሃር እንተደ ኮይኑ ኣብ ልዕሊ እዚ ፍልጠት እዚ ቢውልዱ ክገብር ወይ ኣብ ልዕሊ እዩ ክሃንፅ ማለት እዩ። ብካልእ ቋንቋ እንተ ክምሃር ኮይኑ ግን ካብ ዜሮ እዩ ክጅምር ማለት እዩ። ስለዚ ናይ 6 ናይ 7 ዓመት ክሳራ ኣሎ ማለት እዩ። ብቋንቋ ኣደ ክትምሃር ከለካ ከዓኒ ቀታመይቲ ብልጫኻ ኣብ ልዕሊ እቲ ዝነበረ መሰረት ስለተሃንፅ ናይ 6 ዓመት ውህሉል ተመክሮ ናይ 7 ዓመት ውህሉል ተመክሮ ኣለካ። ስለዚ ኣብ ልዕሊ እዚ ኢኻ ትሃንፅ ዘለካ። ካሊእ ንነፍስ ርእሰ ተኣማንነት የጥርያልካ። ንምንታይ ኦረዲ 6 ዓመት 7 ዓመት ዝተዋሳእካሉ ቋንቋ ዝጥረካዮ ፍልጠት እዩ ኣብቲ ክላስ እውን ክፀንሓካ። ስለዚ ርእሰ ተኣማንነት ኣለካ ማለት። ብካልእ ቋንቋ ክትምሃር እተ ኮይንካ ግን እዚ ርእሰ ተኣማንነት እዚ የለን፣ እንታይ ክብሉን እዮም፣ እንታይ ክትበሃል እያ፣ ከመይ ትበሃል። ስለዚ ርእሰ ተኣማንነት ተጥፊእ ብካልእ ቋንቋ እንተኮይኑ፣ ብቋንቋ ደ ኮይኑ ግን ርእሰ ተኣማንነት ተጥሪ ማለት እዩ። ካሊእ እዚ ባህላዊ መንነት መን ምዃንካ ናይ ባህላዊ መንነትካ እውን ዝገልፅ እቲ ቋንቋ ኣዴኻ እዩ ማለት እዩ። ስለዚ ንባህላዊ መንነት ንምዕቃብ እዚ ከዓ ናቱ ተር ኣለዎ። ኣብቲ ናይ ርእሰ ምትእማን ዝበልክዎ ዓንቲ ወይ ናቱ ኣበርክቶ ኣለዎ ማለት እዩ። ካልእ ብልጫ ናይ ቋንቋ ኣደ እንታይ እዩ? ካልኣይ ቋንቋ ንክትምሃር ይሕግዝ። ብኸመይ ዚ እንተ ኢልና ደቂ ሰባት ክንፍጠር ከለና ኩላህና ቋንቋ ናይ ምክኣል ሓደ ውህሉል ወይ ድማ ብተፈጥሮ ዝተዓደለና ከምዚ ናይ ኮምፒተር ሶፍትዌር ሃርድዌር ንበሎ ኣለና ማለት እዩ። ሽዑ ቋንቋ ክንምሃር እተ ኮይና ነቲ ኣብ ከባቢና ዘሎ ቋንቋ ሰሚዕና ኣብ ውሽጢ እዚ ሃርድዌር እዚ ኢና ንእትዎ። ልክዕ ሃርድዌር ዘይብላ ኮምፒተር ሶፍትዌር ክትፀዕና ይትኽእልን። ስለዚ እቲ ቋንቋ ምምሃር እንታይ ማለት እዩ? ከም ሶፍትዌር እዩ። እቲ ሒዝና ንመፅእ ከዓ ከም ሃርድዌር እዩ። እዚ ሃርድዌር ንብሎ ዘለና ወይ ድማ ብተፈጥሮ ዝተዓደለ ናይ ቋንቋ ምክኣል ዕድል ዝበሃል ግን ንዘለኣለም ወይ ንዕድሜካ ሙሉእ ዝቕፅል ኣይኮነን። ኣብ ከባቢ 12 ዓመት ዕድሜ የብቅዕ እዩ። ክሳብ 12 ዓመት ዕድሜካ ቋንቋ እንተዘይተማሂርካ ብድሕሪኡ ዝኾነ ይኹን ካልእ ቋንቋ ክትምሃር ኣይትኽእልንካ። ዋላ ኣሎ ዝበሃል ናይ ስነ ቋንቋ ምሁር ምሂሩካ ኣሎ ዝበሃል ናውቲ መምሃሪ ተጠቂምካ ቋንቋ ወዲ ሰብ ክትምሃር ኣይትኽእልንካ። እዚ ሕጂ እንታይ ማለት እዩ? ካልኣይ ቋንቋ ክንምሃር እተ ኮይና ኦልሬዲ እዚ እንተ ኤክስፓየር ገይሩ ወይ እዚ ተብቂዑ ክንምሃር ኣይንኽእል ኢና። እንምሃራ እንኽእለሉ መገዲ እንታይ እዩ? እቲ መጀመርታ እዚ ከየብቅዕ ከሎ እዚ ብትዕድልቲ ምሳና ዝፍጠር ናይ ቋንቋ ምምሃር ክእለት ከየብቅዕ ከሎ ዘጥረናዮ ቋንቋ ብእኡ ጌርና ኢና ነቲ ካልኣይ ቋንቋ ንምህሮ። ስለዚ እቲ ቀዳማይ ቋንቁኡ ፅቡቅ ገይሩ ዝኽኣለ ሰብ ነቲ ካልኣይ ቋንቋ ፅቡቅ ገይሩ ክመሃሩ ይኽእል እዩ። እቲ ቀዳማይ ቋንቁኡ ዘይተምሃረ ግን ወይ ድኹም ትሑት ፍልጠት ናይ ቀዳማይ ቋንቋ ዘለዎ ልካ ትሑት ፍልጠት ናይ ካልኣይ ቋንቋ እውን ይክህልዎ ዝኽእል። ስለዚ ካልኣይ ቋንቋ ንምምሃር እውን ይሕግዝ እዩ። ካልእ ስነ ምህርናዊ ብልጫናቱ እንታይ እዩ? ቋንቋ ደ ክትምሃር ከለካ ሓደ ነገር ኢካ ትምሃር፣ እቲ ትሕዝቶ ጥራያ ካ ትምሃር። ብካልእ ቋንቋ ክትምሃር ኮይንካ ግን እቲ ቋንቋም እቲ ትሕዝቶ ኢካ ክትምሃር ማለት እዩ። ስለዚ ክልተ ዕማም ኣለካ ማለት እዩ። ቋንቋ ደ ክትምሃር ከለካ ግን ሓደ ዕማም ጥራይ እዩ ዘለካ ማለት እዩ። ኣብ ልዕሊኡ ቋንቋ ደ ክትምሃር ከለካ ኣብ ገዛ ምስከትካ ሓገዝ ናይ ስድራ ቤት ክትረክብ ትኽእል ኢኻ። ምክንያቱ ንሳቶም እቲ ቋንቋ ዝፈልጥዎ እዮም፣ ክተሓበሩካ ክእሉ እዮም። ብካልእ ቋንቋ ክትምሃር ተኮንካ ግን ኣብ ገዛ ይትረክቦ ንካዚ ካልእ ቋንቋ እዚ። ስለዚ ካብ መምህር ጥራይ ኢኻ ክትፅበዮ ትኽእል። ስለዚ እቲ ዝወሃበካ ዘሎ ሓገዝ እውን ውሑድ እዩ። ስለዚ እቲ ረብሓታት ብዙሕ እዩ ናይ ቋንቋ ኣደ።
1: ከም ተመክሮ ክትሪኦ ከለካ ምናልባት ብቋንቋ ኣዲኻ ተማሂርካ ክብል ክእል ኣብቲ እዋን እቲ መጀመርያ ህዝባዊ ግንባር ቤት ትምህርቲ ሰውራ ክጅምር ከሎ ኣትሒዙ እቲ ብቋንቋ ኣደ ይካየድ ኣለዎ ዝብል ውሳኔ ስለ ዝወሰደ ከመይ ነይሩ? ክሳብ ክንደይ ኣድማዓ ነይሩ? ካብ ተመክሮካ ክዛርብ ከላ።
0: ኣነ መጀመርታ ኣብ ቤት ትምህርቲ ሰውራ ከይተፀንበርኩ ብቋንቋ ዓረብ ትምህርቲ ጀሚረ ነረ። ቋንቋ ዓረብ እውን ዛረቦ ነረ። ሽዑኡ ኣብ ቤት ትምህርቲ ሰውራ ምስ ኣተኹ ብምንታይ ቋንቋ ካ ትምሃር ብለኒ ወዲ ዓፋ ዝበሃል ነይሩ ኣብኡ ካብቶም ኣቦታት። ሽዑ ኣነ ኢለዮ እንታይ ቋንቋ ኣለኩም ኢለዮ። ሱ ከዓ ትግረን ትግርኛን ብለኒ። ሕጂ እታ ትግረ ትብል ቃል ኣነ ካብ ሳሕል ካብ ናቕፋየ ኣብ ከባቢ ናቕፋ ኣይንጥቀመላ ኢና። ነታ ቋንቋስ ሓሳ ኢና ንብላ ወይ ሓሳይቲ ኢና ንብላ ነርና። ስለዚ ትግረን ትግርኛን ምስ በለኒ እሞ ኣነ በዚአን እዚአን ክልተ ቋንቋ እዚአን ስለዘይፈልጠን ከመይ ገይረ ክምሃር በአን ኢለዮ። ሽዑ ስሒቁ እንታኹምካ ትስሓቅ ኣለካ ኢለዮ። ብምንታይ ዲካ ትዛርብ ዘለካ ኢለኒ። ብሃሳይት ኢለዮ። እሞታ ትግረ ንብላ ዘለናስ ንሳ እያ ብለኒ። ዋ እዚኣ ደኣ ንትምህርቲ ትኸውን ድያ እዚ መዕለሊ ገለ እምበር ትምህርቲ ትኸውን ድያ ብሎ ተልካ ብለኒ። ሽዑ ሕጊ ገለመለ ገለ ኣሎ ኣነ ሓድሽ እየ ኖኖ ማለተይሲ ድሓን ትምሃርቲ ኮይናስ ብኣ ክምሃር ይኽእል እየ ኢለዮ። ብልበይ ግን ዝኸውን ኮይኑ ኣይተሰማዓኒን። ብዝኾነ ኣብ ናይ ትግረ ክላስ ተመዲበ ማለት እዩ። ሽዑ ገለ ኣነ ብፍፁም ብርቱዕ ነገር እየ ዝፅበ ነይረ። እቲ ነገር ክርዳእኒ ጀሚሩ እቲ ብዓረብ ሸምዲደ ዝነበርኩ ሳብጀክትስ ንኣብነት ናይ ጂኦግራፊ ኤርትራ ምስ ከምዚ ሃገር ትዳወብ ምስ ከምዚ ሃገር ትዳወብ ብዓረብ ሸምዲደ ነረ ፈልጦ እየ። ግን ኣብ ሪያሊቲ መፅ ኣብ ሓቅነት እንታይ ማለት እዩ ክርድኦ ኣይክእልን ነረ። ሽዑ ለካ ከምዚ ነቲ ንብሎ ዝነበርና ኢለ ቀልጢፉ ክርዳእኒ ጀሚሩ ማለት እዩ። ስለዚ እቲ ክንደይ ኣርባዕተ ዓመት ተማሂረ ኣርባዓ ክፍሊ ወዲእ መፅአ ነረ። ኣርባዕተ ዓመት ዝፃዓር ኩሉ ሲ ሽምደዳ ጥራይ እዩ ነሩ ብላሽ እዩ ነይሩ ማለት እዩ። ሕጂ ቀልጢፉ ክርዳእኒን ከብል ስለዝኽኣለ ተረዲእኒ። ካብቶም ቀዲሞም እሞ ቋንቋ ደረብሓ ኣለዎ ኢሎም ዝኣመኑ ኣካላት ናይቲ ሕብረተሰብ ክኸውን ብቕዐ ማለት እዩ ኣነ። ስለዚ እዚ ከዓ ኣባይ ጥራይ ዘይኮነስ ኣብ ኩሉ እዩ ነይሩ። ኣብ ምናልባት ዳሕራይ ንመፆ ንኸውን እምበር ካብ ቤት ትምህርቲ ሰውራ ውፅእ ምስ በልካ ቤት ትምህርቲ ኣብ ካልኦት ዞባታት ብቋንቋ ኣደ ክምስረት ምስ ተጀመረ ዝነበረ ብድሆታት ምናልባት ዳሕራይ ንመፆ
1: ፅቡቅ ክንመፆ ኢና ሕራይ። እቲ ፖሊሲ እቲ ውሳኔ ኣብ ቋንቋ ኣደ ትምህርቲ ኣዝዩ ብሉፅ ምዃኑ ይረኣየካ እዩ። ግን ኣብቲ እዋን እቲ መምሃራ ናብ ዘይብሉ እዩ ከመይ ጌርካ ኢነ ዝብድሆ እዚ ተሰጊሩ ብቋንቋ ደ ክምሃር ተኻኢሉ መምሃራንኩም ከመይ ነይሮም ኣብቲ እዋን እቲ?
0: መምሃራና መቸስ መብዛሕትኦም ካባና ሓደ ክፍሊ ክልተ ክፍሊ ልዕሊ ዝብሉ እዮም ነይሮም። መብዛሕትኦም ኣብቲ ናይ ቋንቋ ትግረና ኣብነት ክንሪኦ ተ ኮይና መምህር ስለ ዘይነበረ

0: 7ዓ ክፍሊ ሻብ ናይ ክፍሊ በፂሖም ዝመፁ ሻድሻይ ክፍሊ በፂሖም ዝመፁ መምህራን እዮም ዝኾኑ ነሮም ዋላ ንሕና እውን ዳሕራይ ሓምሻይ ክፍሊ ምስ ወዳእና ቀጥታ መምህራን ኢና ኮይና ኣብቲ ቤት ትምህርቲ እቲ ድሕሪኡ ከዓ ኣብ ካልእ ዞባታት እዚ ካልእ እንታይ እዩ ዝግበር ነይሩ ትግርኛ ዝኽእሉ ትግረ ኣብ ናይ ትግረ ቤት ትምህርትታት መጀመርታ እንግሊዝኛ ይጅምሩ ድሕሪኡ ቁፅሪ ይጅምሩ ቀስ ኢሎም እናተምሃሩ ከዓኒ ናብ ስነ ፍልጠት ናብ ካልእ ዓይነታት ማሕበራዊ ትምህርቲ ከምዝኣትዉ ግበር ነይሩ እዚ ኣፍኮርስ ክብድ ኢሉ ዩ ኣብቲ መጀመርታ ክትሪዮ ግን ረብሓ ኣለዎ ብውሕዱ እቲ መምህር ተተሸገረ ይቐልል ካብቲ ተምሃራይ ዝሽገር ሓንቲ ኣብነት ከምፃልካ ድሕሪ ናፅነት ብ1995 ኣብ ሚኒስትሪ ትምህርቲ ሓደ መፅናዕቲ ይካየድና ነርና ገምጋም ናይ ኣብያተ ትምህርቲ ሕጂ ሽዑ ክልተ ዓይነት ቤት ትምህርቲ እዩ ነርና ቋንቋ ደ ዝምህራን ብካልኣይ ቋንቋ ዝምህራን ኣብያተ ትምህርቲ ኣብ መባእታ ነራናና ማለት እዩ እተን ካልኣይ ቋንቋ ዝምህራን ብለን ዘለና ናይ ዓረብ ኣብያተ ትምህርቲ ከምኡ ድማ ናይ ትግርኛ ኣብያተ ትምህርቲ ግን ትግርኛ ተዛረባ ዘይኮነ ሳሆ ትግረ ብሌን ሕዳረብ ካልእ ቋንቋታት ዝዛረቡ ቆልዑ ብቋንቋ ትግርኛ ዝመሃሩ ዝነበሩ ስለዚ ትግርኛን ዓረብን ነዚኦም ካልኣይ ቋንቋኦም እዩ ነይሩ ሕጂ እቶም እቲ ዝነበረ ፀጋታት ናይ ትምህርቲ ገምጊምናዮ እቶም ብቋንቋ ኣደ ዝመሃሩ ዝነበሩ እቶም መምህራን ናቶም ከምዚ ዓንተ ወይ ዝተዛረብናሉ ትሕት ዝበለ ደረጃ ትምህርቲ ዘለዎም ብዙሕ ስነ ምህርናዊ ስልጠና ዘይረከቡን እዮም ኣብ ርእሲ እዚ ዝበዝሕ መፅሓፍቲ ናይ ቋንቋ ኣደ ኣይተዳለወን ነይሩ ብኢድ ተፃሓፈ ውሑድ ኮፒስ ናይቲ ዝተፃሓፈ እውን እዩ ነይሩ እቶም ብካልኣይ ቋንቋ ዝምሃሩ ዝነበሩ ግን ናይ ትግርኛ ናይ ዓረብን መፅሓፍቲ እኹል ነይርዎም ስለዚ እንታይ ኢካ ትፅበ ሕጂ እዚኦም ዝሓሹ መምሃራን ዘለዎም ናይ ትግርኛ ናይ ዓረብን ብትግርኛን ብዓረብን ዝምሃሩ ዘለዉ ዝበዝሐ መፅሓፍቲ ዘለዎም ከምኡ ድማ ኣብ ከባቢ ከተማን ሓውሳ ከተማን ዝነበሩ ስለ ዝኾኑ ኣብዚ ሓሸ ኣከባቢ ዘለዉ ዝበለፀ ውፅኢት ናይ ትምህርቲ ክህልዎም እዩ ነይሩ እቲ ትፅቢት እቲ ውፅኢት ዝረኣናዮ ግን ብምሕላፍ እንተዳ ርኢናዮ እቶም ብቋንቋ ደ ዝመሃሩ ዝነበሩ ዝያዳ ናይ ምሕላፍ ዕድል ነይርዎም ካብቶም ብካልኣይ ቋንቋ ዝመሃሩ ዝነበሩ ምሕላፍ ዕድል ማለት ከዓኒ ምውጋድ ናይ ብኽነት ማለት እዩ ሓደ ተምሃራይ ዓመት ሙሉእ ወለድን መንግስትን ዘውፅሉ ወፃኢ ቀሊል ኣይኮነን ካልኣይ ዓመት ክደግም ከሎ እዚ ብምሉኡ በኺኑ ማለት እዩ ስለዚ እቲ ምሕላፍ ከም ምውጋድ ናይ ብኽነት ርኢናዮ በዚ መሰረት ከዓ እንተዳእቲ ዋላ እዚ ኩሉ ትሑት ፀጋታት ከህልዎን ዘና ኣብያተ ትምህርቲ ናቶም ተምሃሮ እንተ ክሓልፉ ክኢሎም ዝያዳ ብልጫ ከም ዘለዎ የርእካ ስለዚ እቲ ቋንቋ ኣደ ዋላ ነዚ ድኽመታት ናይ ፀጋታት ናይ መፅሓፍትን ናይ መምህርን ናይ ገለን ሸፊኑ ልክዕ ማዕረቶም ፀጋታት ዘለዎም ወይ ልዕሊኦም ከኺዶም ስለዝኸኣለ ኣነ ኣብቲ ሽዑ እዋን ዋላ ብዙሓት መምሃራን ከየለዉ ቋንቋ ኣደ ንጀምር ምባል ለባም ውሳነ ኮይኑ እዩ ዝረኣየኒ
1: ሕራይ ብፍላይ እቲ ክብደቱን ዝተሰግረ ብድሆታትን ከ ብፍላይ ኣብቲ ቋንቋ ኣደ ክንሪኦ ከለና
0: ብፍላይ ኣብ ቤት ትምህርቲ ሰብራ እኳ ከምዚ ዝበልኩ ሕጊ ናይ ውድብ ምኽባር ፍፁም ኣብ ሕቶ ዘይኣቱ ጉዳይ ስለ ዝነበረ ብዘይካ ሕፅረት መምህርን ዘይምህላው መፅሓፍቲ ሓደሓደ ግዜ ቁርብ ይድንጉ ንኣብነት ብትግርኛ ምስተዳለወ ናብ ትግረ ተተርጊሙ ክሳብ ዝሕተም ቁርብ ይድንጉ ገለ ከምኡታት ገዲፍካ ከምኡ ድማ እቲ ቋንቋ ንገዛእ ርእሱ ንመምሃሪ ቋንቋ ክኸውን ኣይተዳለወን ወይ ብዙሕ ዕድላት ኣይረኽብን ነይሩ ትግርኛ ብውሕዱ ኣብ እዋን ፌደሬሽን መምሃሪ ቋንቋ ስለ ዝነበረ ድሓን ዝኾነ ተመክሮ ነይሩ ማለት እዩ ኣብ ትግርኛ ኣብ ትግረ ግን ዋላ እኳ ኣብተን ቤተ ክርስትያናት ብትግረ ዝምህራ ኣብያተ ትምህርቲ እንተነበራ እቲ ቀንዲ ዕላምአን እዚ መሃይምነት ኣጥፊእኻ ነቲ ናይ ሃይማኖታውን ሞራላውን ትምህርቲ ምሽፋን ወይ ንዕኡ ምክያድ እተዘይኮይኑ ካብኡ ዝሓልፍ ተመክሮ ስለ ዘይነበረ እቲ ናይ ቤት ትምህርቲ ሰምራ ቀዳማይ ተመክሮ ነይሩ። ስለዚ ነቶም ኣዳለውቲ እውን ብድሆ ነይርዎም እቲ ትምህርታዊ ዝኾነ ቃላት፣ ትምህርታዊ ኣጠቃቅማ፣ ንገዛ ርእሱቲ ቋንቋ ካብ ዝሩብ ናብ ፅሑፍ ቋንቋ ንምቕያር እዚ ክብድ ዝበለ ክሳ ነይሩ። እሳቶም ንገዛ ርእሶም እውን ብዙሕ ናይቲ ቋንቋ ምልከት ዝነበሮም ኣይኮኑን፣ ብቋንቋ ኣዲኦም ኣይኮኑን ተማሂሮም፣ ወይ ብኣምሓርኛ ወይ ብዓረብ ወይ ብካልእ ቋንቋታት እዮም ተማሂሮም ዝተምሃርዎ ትምህርቲ እውን መብዛሕትኦም ልዕል ዝበለ ናይ ዩኒቨርስቲ ትምህርቲ ይኮነን ነይሩ ኣብ ናይ ሃይስኩል ገለ። እዚ ሕጂ ከም ቻለንጅ ነይሩ ቲ ቤት ትምህርቲ ሰውራ ካልእ ናይ ተቐባልነት ናይ ገለ ብዙሕ ሕቶ ኣይኮነን። እቲ ቀንዲ ሕቶ መዓሲ መፂኡ ሽዑ ካብ ቤት ትምህርቲ ሰውራ ወፃኢ ኣብ ሓራ መሬት ኤርትራ ኣብያተ ትምህርቲ ክትከፍት ምስተጀመረ ኣብ በዓል ማርያ ፀላም፣ ኣብ በዓል ሳሕል፣ ከባቢ ናቕፋ፣ ኣብ ካልእ ከባቢታት ሽዑ ከቢድ ተቃውሞ መፅኡ ማለት እዩ። ቋንቋ ኣደ እንታይ ከብፅሓና እዩ? ካብዚኣ ዓዲ ገለ ዘይተሓልፍ እንታይ ክትገብረና? ምስ ከባቢና ይተብለና ምስ ሃይማኖት ናይ ከይድ እዩ እዚ ቋንቋ እዚ ወይ ዝፊደል እዚ ወዘተ ዝብል ከቢድ ብድሆ ኣጋጢሙ ማለት እዩ። ምስ ጥራይ ዘይኮነስ ሕፅረት ናይ መምሃራን እውን ኣጋጢሙ ማለት እዩ። ሕፅረት ናይ መምሃራን ስለ ዘጋጠመ ኣብ ቤት ትምህርቲ ሰውራ ንምሃር ዝነበርና ገና ኣብ መባእታ ኣብ መጀመርታ ማእከላይ ደረጃ ከለና መምሃራን ክንከውን ተወሲኑ ናብ መምህርና ኣቴና ማለት እዩ። ሕጂ እዚ ክሳብ ድሕርና ፅነት ቀፂሉ እዩ። ግን እንታይ እዩ ውፅኢት ናቱ እንተልካኒ ኣብቶም ዝጀመርናሎም ከባቢታት እቲ ተቃውሞ እቲ ዘይምቕባል ነዊሕ ኣይቀፀለን። ንኣብነት ኣብ ከባቢ ማርያ ፀላም እንተዳ ወሲድና መጀመርታ ከም ሰቦም ተቃውሞ ነይሩ እዩ። ዳሕራይ ግን እቶም ተምሃሮ ጅምረ ኣቢሎም ሲ ኣብ ምዕፃዊ ቤት ትምህርቲ ናይ ቀዳማይ ዓመቶም ተዋስኦታት ክገብሩ፣ ደርፍታት ክደርፉ፣ ስፖርታዊ ንጥፈታት ከካይዱ ገለገለ ምስ ረኣይዎም ለካዞም ደቂ ናስ ደሓን እዮም ፈልጡ እዮም ዘለዎ መሃሩ እዮም ዘለዎ ክብሉ ጀሚሮም። ድሕሪ ሓሙሽተ ዓመት ከዓ እቶም መባእታ ዝወድኡ ኣብቲ ቦርዲን ኣብ መምህርና እትዮም መምሃራን ክኾኑ ተቆፂሮም ሓካይም ኣጋር ሓኪም ተማሂሮም ተቆፂሮም ክሰርሑ ምስ ረኣዩ ነዴታቶም ክሕግዙ ኣብ መወልዳ ናብ ገለ ብሕማም ዓሶ ብጣዕሚ ዓሳዊት ቦታቲ ንዘዝሓመመ ሰብ ፈቐዶ ሽንጭሮ ፈቐዶ ኩርባን ጎቦን ደይቦም ክሕኩሙን ሂወት ከድሕኑን ምስ ረኣዩ ለካ እዚ ቋንቋ ደሲ ጠቕሙ ኣሎ ቀልጢፉ እቲ ሰብ ኣብ ስራሕ ክኣቱ ክእል እዩ ቀልጢፉ ክፍሪ ክእል እዩ ስለዝተባሃለ እቲ ተቃውሞ ዝግ ኢሉ ማለት እዩ። ስለዚ ቀሊል ኣይነበረን ናይ መምሃራን ጉዳይ ከዓ ብከምዚ እናተፈትሐ ካብ ትግርኛ ቋንቋ ትግረ ዘይክእሉ ሰባት ኣብኡ መዲብካ መጀመርታ እንግሊሽ ድሕሪኡ ማትስ ድሕሪኡ ከዓ ካልእ ቋንቋታት እናተምሃሩ ባዕሎም ቋንቋ እናተምሃሩ ባህሊ እናተምሃሩ ነቲ ትምህርቲ ከዓ ከም ዝምህርዎ ተካይዱ ሎሚ ካባና ንላዕሊ ቋንቋ ትግረ ቆርጠምጦም ዝብሉ መምሃራን ኣለዉ ማለት እዩ። ናይ ሽዑ ዋላ ሓንቲ ዘይፈልጣ ዝነበራ መምሃራን ማለት እዩ።
1: ሕራይ ብፍላይ እስኪ ዝርግሐ ናይ ዝፍልስፍና ኣብ ሕብረተሰብ ኤርትራ ከመይ ቀፂሉ ከም ዘክተሰለ ይፅናሕካ ዶክተር ሳልሕ ካብ ቤት ትምህርቲ ሰውራ ሓምሻይ ምስ ወዳእካ ከም መምህር ኮይንካ እውን ቀፂልካ ነርካ ብፍላይ ኣብቲ ዝኸድካዮ ከባቢ ገለ ተቃውሞታት ነይሩ ከምዚ ክትብል ፀኒሕካ ግን ትዝርግሐ ኸ ከመይ ቀፂሉ ኣብ ካልእ ክካል
0: ትዝርግሐ? ሕጂ መጀመርታ ከምቲ ኣንቲወይ ዝበልናዮ እቲ ቤት ትምህርቲ ሰውራ ክጅመር ከሎ ቋንቋ ኣደ ብትግርኛን ብትግረን ጥራይ እዩ ጀሚሩ። ኣብ ካልኦት ቋንቋታት ኣይሰገረን ነይሩ። ኣብ መወዳእታ ሰማንያታት ግን እተን ካልኦት ቋንቋታት እውን ዝነብረ ማለት ካልኦት ቋንቋታት ዝዛረብ ከባቢታት ኣብ ትሕቲ ህዝባዊ ግንባር ክኣቱ ስለዝጀመረ ሓራ መሬት እናሰፍሐ ምስ ከደ ግድን ቤት ትምህርቲ ብአን እውን ክኽፈት ስለዝነበሮ መጀመርታ እንታይ እዩ ተገይሩ እዘን ቋንቋታት እዚኣተን ፊደል ዝፀሓፋሉ ኣይነበረን። ስለዚ ሓደ ስርዓተ ፊደል ክቆውም ኣለዎ ተባሂሉ ነዊሕ ክትዓት ዝተካየደሉ ነዊሕ ምርምር

حزو سلامت انا تقبل فون وير تي فاب مكل تارت كوب زغركم تعزتنا كم تمسي الساعه 9 تاخير لو مسول ساعه صوت وحم الشمس كرم سدالو زينو مسنادو حزلنا لكم قريبنا لنا نمكل تالكم دما بخبر نعدم بساعتكم تصنحن نمكل تالكم بخبر زعدم ميكائيل حرقو فلما كم بكنتو تاتو فيلم لعلواي لو خير ترام سبب سلطان سعودي بمعبال كريت هاوس دناتات متحجاز زديو ኣብ ዞባ ዶባ ውቅሒ ባሕሪ ባህሊ ዕቃብ ሃብቲ ገረብን እንስሳ ዘገዳምን ንምሕያል ዝዓለመ ጎስጓስ ተኻይዱ ሚኒስትሪ ሕርሻ ስልጠና ኣታሕዛን ምሕደራ ንህብን ምብዛሕ ሹም ንህብን ኣብ ኣስመራ ወዲቡ ኣብ ዜናታት ወፃኢ ኢራን መንግስቲ ኦስትርያን ሓላፊ ቴክኒካዊ ሬታን ሓላፍ ኒክሌሳዊ መደባታ ብቬና ካብ ዝካየድ ዘሎ ዋዕላ ምዕጋታ ብትሪ ኮኒና ዲሞክራስያ ሪፓብሊክ ኮንጎን ሩዋንዳ ናብ ትግባር ውዕል ሰላም ዘተኮረ ሓድሽ ዝርብ ከበግሳ ተረዳድየ ቱርኪ ኣብ ፈለማ 227 ናብ ወርሒ መንኮርኮር ክትውንጭፍ ምዃና ኣፍሊጣ ዝርዝር ዜና ብሓላፊ ቁጠባዊ ጉዳያት ህዝባዊ ግንባር ንዲሞክራሲን ፍትሕን ኣቶ ሓጎስ ገብሪ ህወትን ሚኒስትሪ ንግድን ኢንዱስትሪን ኣቶ ነስረዲን በኺትን ዝቆመ ላዕለዋይ ልኡኽ መንግስቲ ኤርትራ ምስ ሰበስልጣን ስዑድያ ኣብ ምምዕባል ክልታዊ ዝምድናታት ዘተካይዶ እቲ ላዕለዋይ ልኡኽ ሎሚ 15 መስከረም ኣብ ርያድ ምስ ምክትል ሚኒስተር ጉዳያት ወፃኢ ወሊድ ኣልኸርጂ ኣብ ክልታዊ ምትሕጋዝ ኤርትራ ንክስነ ስዑድ ዓረብን ኣብ መጻኢ ብዝበለፀ ንምምዕባሉ ኣብ ዝተፈላለየ መርያት ብዛዕባ ዝካየድ ዘሎ ፃዕርን ገስጋሱን ከምኡ ውን ሓበራዊ ኣገዳስነት ኣብ ዘለዎም ጉዳያትን ምዕባለታትን ተዘራሪቡ ትማሊ 14 መስከረም ምስ ላዕሎ ሰበስልጣን ሚኒስትሪ ፀዓትን ሃገራዊ ኩባንያ ነዳዲ ስዑድያ ኣራምኮን ኣብ ዝገበሮ ርክባት ድማ ክልታዊ ዝምድናታትን ምትሕጋዘን ንምድንፋዕ ኣብ ዘሎ ዕድላትን ተገዳስነትን ኣብ ምርዳ ተበፂሑ ኣብ ትርክብ ዋና ካይዲ ስራሕ ባንክ ኣባይትን ንግድን ኤርትራ ኣቶ ብርሃነ ገብሪ ህወትን ፈፃሚቲ ጉዳያት ኤምባሲ ኤርትራ ኣብ ስዑድያ ወይዘሮ ወይኒ ገረዝግሄርን ተረኺቦም ነይሮም ናብ ካል ዜና ምስንሰግር ኣብ ዞባ ዶባ ውቅሒ ባሕሪ ባህሊ ዕቃ ብሃብቲ ገረብን እንስሳ ዘገዳምን ንምሕያል ዝዓለመ ጎስጓስ ካብ 10 ክሳብ 14 መስከረም ኣብ ሰለስተ ምምሕዳራት ከባቢ ንኡዞባ ዓሰብ ተኻይዱ ሓላፊ ቁፅር ኣግራብን እንስሳ ዘገዳምን ምክትል ኮፕራል መሓመድ ኣሕመድ ኣብ ዝሃቦ መብሪ እቲ መደብ ብመሰረት ኣዋጅ ምክልኻል ብርሰት ኣግራብን እንስሳ ዘገዳምን ቁፅሪ 155 ዝባር 206 ይካየድ ከም ዘሎ ኣብሪሁ ኣብቲ ዞባ ንዘሎ ባህሊ ባህርያዊ ፀጋታት ብሓፈሻ ሃብቲ ገረብን እንስሳ ዘገዳምን ድማ ብፍላይ ብምጓስ ሓሓሊፉ ዝረአ ብርሰት ብምክልኻል ዝበለፀ ስራሕ ንምዕማም ሓበራዊ ርድኢት ምፍጣርን ምብራኽን ኣገዳሲ ከም ዝኾነ ሰፊሕ መግለፂ ሂቦ ምክትል ኮፕራል መሓመድ ኣሕመድ ኣብ መወዳእታ ተርዮ ብርሰት ኣግራብ ብሸለልትነት ምዝሕለፍ ሳዕበኑ ከቢድ ስለ ዝኾነ ንምክልኻሉ ኩሉ ብንቕሓት ክሳተፍ ፀዊዖም ሚኒስትሪ ሕርሻ ኣብ ኣስመራ በታሕዛን ምሕደራ ንህብን ምብዛሕ ሹም ንህብን ብግብርን ክልሲ ሓሳብን ንክልተ ዋርሕ ከሰልጥኖም ፅንሕ 41 ሓርሶ ተመሪቖም ሎም 15 መስከረም ኣብ ዝተካየደ ናይ መመረቕታ ስነስርዓት ሓላፊ ቤት ፅሕፈት ሕርሻ ኣብ ኣስመራ ኣቶ ኣብርሃም ኢዮብ ኣብ ዘስምዑ ቃል ቀንዲ ዕላማ ናይቲ ስልጠና ሓርሶት ሕስረታቶምን ፀገማቶምን ባዕሎም ክፈትሕሉ ዝኽእሉ ናይ ስልጠና ባይታ ብምጣሕ ውሑስ ማእዛዊ መግቢ ንኩሉ ኣብ ክሉ ንምርጋፅ ከም ዝኾነ ሓቢሩ ኣሰልጠንቲ ብግድኦም እቲ ዕላማ ውሕስነት መግቢ ንምርጋፅ ብሓፈሻ መደብ ንኡስ ርቡሕ ቃፅዖ ሕርሻ ንምዕዋድ ድማ ብፍላይ ከም ዝኾነ ብምጥቃስ ምህርቲ መዓር ብዓይነትን መጠ

ክብ ንምባል ከም ዝኾነ ገሊፆም። ወኪል ተመረቕቲ ብግዲኡ ቀሲሞሞ ዘለዉ ስልጠና ብምምሕያሽ መነባብሮኦም ንዝህልዎ ግደ ተረዲኦም ፃዕርታቶም ከም ዘሐይሉ ኣነፂሮም። ኣብ ክፍሊ ሕርሻን መሬትን ዞባ ማእከል ሓላፊ ሃብቲ እንስሳ ኣቶ ተስፋሂወት ጊላይ ብግድኡ ንህቢ ዝግባእ ምሕደራን ኣተሓዛን ዝግበረሉ ፍረ ፃዕርኻ ከም ዘይከልኣካ ብምግላፅ ሰልጠንቲ ነቲ ብግብርን ክልሲ ሓሳብን ዝተዋበ ስልጠና ብስራሕ ከማዕብልዎን ነቲ ፍልጠት ናብ ካልኦት ከሰጋግርዎን ኣዘኻኺሮም። ኣብ መወዳእታ ወኪል ቤት ፅሕፈት ክፍሊ ሕርሻን መሬትን ዞባ ማእከል ኣቶ ኣስራት ሃይለ ነቲ ብውሽጣዊ ዓቕሚ ዝተኻየደ ስልጠና ብምጓስ ካልኦት ኣብያተ ፅሕፈት ሕርሻ ተመሳሳሊ ተወግሶ ክወስዳ ተላብዩ። ኣብ ኑ ዞባ ባሩንቱ ትርከብ ማእከላይን ካልኣይን ደረጃ ቤት ትምህርቲ ዱታ ኣብ ሃገራዊ መልቀቂ ፈተና 12 ክፍልን ሃገራዊ ምርመራ 8ይ ክፍልን ዝተዓወቱ ተምሃሮ ኣሸሊማ። ኣብቲ ኣጋጣሚ ኣብ ናይ 2025-2026 ሃገራዊ ምርመራታት 37 ናይ ዲግሪን ዲፕሎማን ነጥቢ ዝረኸቡ ከምኡ ውን ልዕሊ 80 ነጥቢ ዘመዝገቡ ተምሃሮ 8ይ ክፍሊ ተተባብዑ። ርእሰ መምህርታ ቤት ትምህርቲ መምህር ሳምሶን ብርሃን ኣብ ዝሃቦ መግለፂ ተበፂሑ ዘሎ ዓወት ብፃዕሪ ተምሃሮ ተወፋይነት መምህራን ከምኡ ውን ምክታልን ናቤቱን ወለድን ኮሚቴ ወለድን ከም ዝኾነ ብምሕባር ኣብ መጻይብ ዝለዓለ ክድፋኣሉ ተላብዩ። ኣብ ቤት ፅሕፈት ትምህርቲ ኑ ዞባ ባረንቱ ሓላፊ ምምሕዳርን ፋይናንስን መምህር ገዛኢ ዮሃንስ ቦገኑ ዕላማ ናይቲ መደብ ቅዱስ ቅኔ ብምፍጣር ናይ ተወዳዳርነት መንፈስ ንምዕባይ ከም ዝኾነ ብምጥቃስ ተምሃሮ ነዚ ተገንዚቦም ዓፀፋ ክሰርሑ ኣዘኻኺሮ። ኣብ መወዳእታ ሓላፊ ጨንፈር ማሕበር መምህራን ዞባ ጋሽባርካ መምህር ተስፋለ ዘርኢ ማርያም መንገዲ ዓወት ነዊሕን ሓያል ዓቕልን ተወፋይነትን ዝሓትትን ከም ዝኾነ ብምጥቃስ ተምሃሮ ንዘመዝገቦ ውፅኢት ዓቂቦም ናብ ዝለዓለ ደረጃ ንክበፅሑ ክፅዕሩ ምዒዱ። ስዒቡ ዝቕርብ ዜናታት ሃገራት ወፃኢ ክኸውኑ ምክታልኩም ክቅፅሉ ደጊመ ብክብሪ ዕድም። ዜና መሰናዶ ኤርቲቪ ይቕፅል ኣሎ። ዝኾድኩም ተዓዘብቲ ስለምክታልኩም ኣዝየ መስግን። ዜና ወፃኢ ኢራን መንግስቲ ኦስትርያን ሓላፊ ኒክለሳዊ መደባታ ኣብ ቬና ካብ ዝካየድ ዘሎ ኣህጉራዊ ዋዕላ ንምዕጋት ንዝወሰዶ ስጉምቲ ብትሪ ኮኒና። ኦስትርያ እቲ ኢራናዊ በዓል ስልጣን ኣብ ዓመታዊ ዋዕላ ኣህጉራዊ ወኪል ፀዓት ከይሳተፍ ብፀቕጢ ኣሜሪካ ቪዛ ከም ዝኸልከለቶ እዩ ዝግለፅ ዘሎ። ንፈፃሚ ጉዳያት ኦስትርያ ብጣህራን ብምፅዋዕ ተቃውሙ ዝገለፀ መንግስቲ ኢራን እቲ ስጉምቲ ንዲፕሎማስያዊ ዝምድና ክልትዮን ሃገራት ኣብ ሓደጋ ዘእቱ ምዃኑ ኣረድዩ። ውሳነ ኦስትርያ ከም እንጋዲት ሃገር ሓላፍነታት ዘንጊዓ ከም ዘላ ዘነፅር ምዃኑ እዩ ሚኒስትሪ ጉዳያት ወፃኢ ኢራን ወቒሱ ዘሎ። ብዘይካዚ እቲ ዝተወስደ ስጉምቲ ንኣባልነት ሃገሩ ዝግህስ ምዃኑ ብምጥቃስ ብስቕታ ከምዘይሓልፎ ኣጠንቂቑ። ኣባላት ኣህጉራዊ ወኪል ፀዓት መበል 70 ዓመታዊ ዋዕላ ካብ 14 ክሳብ 18 መስከረም ኣብ ከተማ ቬና የካይዳ ምህላወ ዝፍለጥ ኮይኑ ኒኩለሳዊ ጉዳይ ኢራን ኣህጉራዊ ዛዕባ ኮይኑ ኣብ ዘለወሉ እዋን ተሳታፍነታ ልዕሊ ዝኾነ እዋን ኣገዳሲ ከም ዝገብሮ ዮም ክኢላታት ዝጠቕሱ። ዲሞክራስያዊ ሪፓብሊክ ኮንጎን ሩዋንዳን ኣብ ትግባሪ ውዕል ሰላም ዘተኮረ ሓድሽ ዝርብ ከበግሳት ተረዳድየን። ክልቲኦን ሃገራት ኣብ ሰሜናዊ ምብራቅ ኮንጎ ተፈጢሩ ዘሎ ፀጥታውን ወታደራውን ቅልውላው ብሰላም ንምዕራፍ ኣብ ዝሓለፈ ዓመት ስምዕ ሰላም ከም ዝኸተማ ዝዝከር ኮይኑ ወከልተን ብ16-17 መስከረም ኣብ ከተማ ጀኔቫ ስዊዘርላንድ ተራኺቦም ኣብ ትግባሪኡ ክዘራረቡ ምዃኖም ተፈሊጡ ኣሎ። እዚ ብመንጎኘት ኣሜሪካ፣ ቀጠር፣ ቶጎን ሕብረት ኣፍሪቃን ዝካየድ ዝርብ ኣብ መንጎ ሰራዊት መንግስቲ ዲሞክራስያዊ ሪፓብሊክ ኮንጎን ዕጡቅ ጉጅለ ኤም23 ንልዕሊ 4 ዓመታት ዝቐፀለ ዕጥቃዊ ግጭት ደው ንምባል ዝዓለመ እዩ። እዚ ዘተ እዚ እቲ ውዕል ኣብ መፋርቅ 2025 ድሕሪ ምኽታሙ ንሻርሻይ ግዜኡ ይካየድ ከም ዘሎ ዝጠቐሱ ፀብጻባት ዛጊድ እወታዊ ገስጋስ ከም ዘይተረኽቦ ይረድኡ። ኣብ ዲሞክራስያዊ ሪፓብሊክ ኮንጎ ምቕርሒ ፀጋታት ዝጠልቡ ልዕሊ 100 ዕጡቓት ጉጅለታት ምህላዎም ምስ ዕጡቕ ጉጅለ ኤም23 ዝኽተም ውዕል ሰላም ንበይኑ ኣኻሊ ከም ዘይከውን እዩ ዝእመት። ቱርኪ ኣብ ፈለማ 2027 ናብ ወርሒ መንኮርኮር ክትውንጭፍ ምዃና ኣፍሊጣ። እቲ ተፈጥራዊ ሬታ እቲ ጠፈራዊ ተልእኮ ኣብ ወርሒ ዝካየድ መፅናዕትታት ንምስፋሕ ምዃኑ ዝገለፀ መንግስቲ ቱርኪ እቲ መንኮርኮር ኣብ ውሽጢ 2 ወርሒ ሓብቲ ዝተደልየ ዕላማ ክትዓልም ምዃና ኣረድዩ። እታ መንኮርኮር ካብ 3 ወርሒ ክሳብ 1 ዓመትን መንፈቕን ዝቕፅል ዳህሳስን ምርምርን ከም ተካይድ እውን ይጋውሓሎ። እቲ ውጥን ዕውት ምስ ዝኸውን ቱርኪ
ንፈለማ እዋን ኣብ ክሊ ወርሒ መንኮርኮር ከተዕልብ እያ። ኣብ ማሊ ኣብ ዝሓልፈ ሳልስቲ ብዝተኻየደ ሽበራዊ መጥቃዕታት ብውሕዱ 50 ወተሃደራት ተሃገር ከም ተቐትሉ ማዕከና ዜና ኣቃሊሐን። እቲ ኣብ ማእከላይ ሸነኽ ማሊ ኣብ ዝርከብ ማዓስከር ዝተፈፀመ መጥቃዕታት ኣብ ዝሓልፈ 40 ዓመታት ኣብ ልዕሊ ሰራዊት ተሃገር ዝዓበየ ሰብዊ ክሳራ ዘውረደ ምዃኑ ፀብፃባት ሓቢሮም። ምስል ዓዒዳ ምትሓዝ ዘለዎም ሽብራውያን ሓላፍነት ናይቲ መጥቃዕቲ ወሲዶም ኣለዉ። ድዕቲ ፍፃመ ሰራዊት ማሊ ኣብ ልዕሊ እቶም ሽብራውያን ብደብዳብ ነፈርቲ ዝተሰነየ ሰፊሕ ስርሒት ከም ዘካየደን ከቢድ ሰብኣውን ንዋታን ክሳራ ከም ዘውረደን ኣፍሊጡ። ኣብዚ እዋን ኣብ ሃገራት ምዕራብ ኣፍሪቃ ብሓፈሻ ኣብ ማሊ፣ ኒጀርን ቡርኪና ፋሶን ድማ ብፍላይ ዝፍፀም ሽበራዊ ተርእዮታት ወሲኹ ከም ዘሎ ዝፍለጥ ኮይኑ እቲ ተግባራት ኢድ ግዳማውያን ወገናት ከም ዘለዎ እዩ ዝእመት። ፈረንሳ ውሽጣዊ ጉዳያትን ምትእታው ትገብር ከም ዘላ ማሊ፣ ኒጀርን ቡርኪና ፋሶን ክወቕሳ ምፅንሕን ኣይርስዓን። ኣሜሪካ ኣብ ጠፈር ኣፅዋር ከም ዘዋደደት ንፈለማ እዋን ተኣሚና። እቲ ኣፅዋር ፀጥታ ሃገሩ ብሓፈሻ ፀጥታ ጠፈራዊ ንጥፈታት ድማ ብፍላይ ንመውሓስ ሓጋዚ ምዃኑ ሓይሊ ኣየር ኣሜሪካ ሓቢሩ ኣሎ። ይኹን እምበር ንዓይነታት እቲ ኣፅዋርን ኣበየናይ ቀፀላ ጠፈር ከም ተዋደደን ዝገልፅ ዝርዝር ሓበሬታ ዘጊድ የለን። ኣሜሪካ ኣብ 2019 ሓድሽ ኣህዱ ጠፈር ምቓማ ዝፍለጥ ኮይኑ እዚ ተዋዲዱ ዝበሃል ዘሎ ኣፅዋር ኣካልናቱ ምዃኑ ይጥቀስ። እዚ ከምዚ ኢሉ እንከሎ እቲ ወተሃደራዊ ስጉምቲ ኣብ 1967 ዝተበፅሐ ኣብ ጠፈር ዕነቱ ኣፅዋር ንምውዳድ ዝእግድ ኣህጉራዊ ውዕል ባኣሉታ ክፀልዎ ከም ዝኽእል ተንተንቲ ይምቱ። ሩስያን ዩክሬንን ናብ ትሕቲ ቅርፂ ፀዓት ዘካየዱ ሓድሕዳዊ መጥቃዕታት ከቋርፃ ከም ተረዳዳ ፕረዚደንት ዶናልድ ትራምፕ ሓቢሮ። ኣብ ልዕሊ እቶም ትካላት ዝካየድ ዘሎ ሕድሕዳዊ መጥቃዕታት ኣብ ናህሪ ዋጋ ነዳዲ ርኡይ ፅልዋ ከም ዝገበረ ዝጠቐሰ ፕረዚደንት ትራምፕ ክልቲን ሃገራት ንዝወስድዎ ስጉምቲ መጊሶ። ሩስያን ዩክሬንን ነቲ መግለፂ ብእወታ ከም ተቐበሎኦ እኳ ይግለፅ እንተሎ ተግባራውነቱ ኣጠራጣሪ ምዃኑ ግና ይእመት። ሩስያን ዩክሬንን ብፍላይ ካብ ዝሓለፈ ዋርሕ ኣብ ልዕሊ ትካላት ፀዓት ዘካየድኦ መጥቃዕታት ኣስፊሕኖኦ ከም ዘለዋዮም ነቶም ኩነታት ብቐረባ ዝከታተሉ ወገናት ዝጠቕሱ። ናይ መወዳእታ ዜና፣ ፈረንሳን ዒራቅን ኣብ ሓያሎ ፅላታት ብሓባር ክሰርሓ ዘኽእለን ስምዓት ተፈራሪመን። እቲ ስምዓት ዝተበፅሐ ቀዳማይ ሚኒስተር ዒራቅ ዓሊ ኣልዛይዲ ትማል 14 መስከረም ምስ ፕረዚደንት ኢማኑኤል ማክሮን ናብ ከተማ ፓሪስ ኣብ ዘካየዶ ርክብ እዩ። ክልቲን ሃገራት ኣብ ምምዕባል ፅላታት ምክልኻል፣ ፀጥታ፣ ፀዓት፣ መጓዓዝያን ትሕተ ቅርፅን ክተሓጋገዛ ምዃነን ኣብቲ ርክብ ኣፍሊጠን። ከም ኣካልቲ ስምዓት ፈረንሳ ኣብ ምድንፋዕ ሓይሊ ኣየር ዒራቅ ከም እተሓጋገዝ ገሊጻ። ትግባረቲ ስምዓት ኣብ ቀረባ ግዜ ከም ዝጅምርን ክልቲን ሃገራት ሓቢረን ዘለዋ። ዜናታት ምዝዛም ቀንዲ ነጥብታቱ ክደግመልኩም፣ ላዕለዋይ ልኡኽ ኤርትራ ምስ ሰበስልጣን ስዑድያ ብምምዕባል ክልታዊ ዝምድናታት ምትሕጋዝን ዘትዩ። ኣብ ዞባ ዶባ ውቅሕ ባሕሪ ባዕሊ ዕቃበ ሃብቲ ገረብን እንስሳ ዘገዳምን ንምሕያል ዝዓለመ ጎስጓስ ተኻይዱ። ሚኒስትሪ ሕርሻ ስልጠና ኣታሓሕዛን ምሕደራ ንህብን ምብዛሕ ሹም ንህብን ኣብ ኣስመራ ወዲቡ። ኣብ ዜናታት ወፃኢ ኢራን መንግስቲ ኦስትርያን ሓላፊ ኒኩሌሳዊ መርባታ ኣብ ቪየና ካብ ዝካየድ ዘሎ ዋዕላ ምዕጋታ ብትሪ ኮኒና። ዲሞክራስያዊት ሪፓብሊክ ኮንጎን ሩዋንዳን ኣብ ተግባረ ውዕል ሰላም ዘተኩር ሓድሽ ዝርብ ከበግሳ ተረዳድየ። ቱርኪ ኣብ ፈለማ 2027 ናብ ወርሒ መንኮርኮር ክትውንጭፍ ምዃና ኣፍሊጣ። ዘበርኩም ተዓዘብቲ ንሎ ምሸ ዝተዳለዎ ዜናዊ ምስናዶ ኣብዚ ይፍፀም። ስለምክታልኩም ኣዚና ንመስኪ ምስ ተርፉ መርባት ኤርቲቪ ሓድጎኩም ብወገናግኑ ሰላም።

ንተግብሮ ሸለል መለል ንከይበልና ንተግብሮ ሸለል መለል ንከይበልና እንተራሲና እንተቀራጢሙን

0: ሕጂ መቋራጭ ኢኻ ክትሕትም ደሊኻ ወይ ኮይኑ ለዳ ወይ መቋራጭ ክትብል ከለካ ኣብ ውሽጢ ክንደይ ግዜ ማለት እዩ
1: ካን ዋላ ውሽጢ 2-3 ወርሒ
0: ኣብ ውሽጢ 2-3 ወርሒ ሲ ሕጂ ሚሊዮነር ዲኻ ትኮን ዘለኻ ዘለካ ዋላ ቢሊዮነር
1: ኣታ ዋላ ከም ሻሙሲ ሚሊዮነር ድሓን ያክል
0: ኣታ ርአ ከበል ዋላ ነቲ ገንዘብ ዘይክፈሎ ምትም ናይ ሴፍራቀ ኣታ ሚሊዮነር ከዘይትብል ምትም ናይ ኮን ዝክልክለካ የለን እንታይ ደንበር መዓንጣ ኣለካ ይስ
1: መዓንጣ ዳ እሞ ስማዕ ስከን ዓካ ካብ ቁርኩርካ ክሳብ ርእስኻ መጠምጠመካ ንዮም
0: እታ መዓንጣ ክበሃል ከ ኣብ ውሽጢ ሓሞት ክህልዎ ኣለዎ መዓንጣ ንበይኑ ኮስኢልካ መተሓላለፍ ቀልቀል ጥራይ
1: እተና ቢዝነስ ክኢላ ጥራይ ዘይኮንኳስ ኮላይ ናይ ባዮሎጂ ፅባእካ እንታ ባዮሎጂስት
0: ሕጂ ዓብ ነገር ተተተምነካ እንታይ ትኸውን
1: እንታይ እሞ ክንገብር ኢልካ ንካ ናይ ወለድና ምስላካ ስኢሉለካ
0: ክምናከመይ ናይ ወለድና ምስላ
1: እዋ ጥሩ ኣቕማ ብብርዒ ስገም ትሕጎም ክበልዕ ዝበለ ገደል ኣፉ ንሓምሊ ብዓቕሊ ተኢሉካ ክድና ብቃሎ ዘይበሃል ምስላ መፅሓፍ ብሉ
0: ታሰቆን በጃካ ኢልካ ባዕልካ ክሓምሊ በጃካ ትብዕበል ሕጂ ኣብ ውሽጢ 3 ወርሒ ዲኻ ሚሊዮነር ትከውን ትደል ዘለካ
1: እወ ታዊኸ ኮዩ ዘለኩ ሚሊዮነር ትኸው
0: በልሓሲ እዛ ዓብ ምስጢር ስለ ዝኾነ ብጥንቃቕካ ትሕዞ ኣለካ እዛ ትካልካ ብቕድሚት ከምዛ ዘላታ ቤት ቁርሱ ከላ እተን ኣብ ውሽጢ ዘለዋ 3 ንእሽቶ ክፍልታት ግን ሹሻ እንዳሸጥካ ብምስጢር ክሰርሓለን ትኽእል ዶ
1: ዋይ ዋይ ካብ ጨባ ዘይተረኸበስካ ማይ ጨባ እታ ከብ ትክስ እንታይ ረብዓ ክርከብ ይበል እንታ ስዳ ንመንእስያ ትህኪት ወልፍን ይዘ ትሕዝ ተባሂሉ ኣይተኸልኪሉ እንዲግ
0: እንታ ዝብለካ ዘለና ጥራይ ሕራ ይበል እምበሪ ኣብቲ ሹሻን እኮ ካልእ ተወሳኺ ቀመማት ስለ ዘሎ ንሱ ምስ ገበርካ ኣሎም ስለዝሰቑሩ ንስኻ ካብቲ ውሽጢ ብምስጢር መስተይ ብክቡር ክሸይጥ ኢኻ
1: ጣዕልያ ሰበብ ይብል ዑስማን ኣነ ገበን ዘይብላ ብጥዕና ኣኸብቲ ምደል ዓመት ዘይብላ 10 ዓመት ዝእስር ኣየድልየነን እዩ ውቂ ይብለ
0: እዚ ያ ዘለና በዛ ክትርቲ ምደል በዛ ኣሪስ ክትበርሕ ኣብ ናይ ዝኾነ ይኹን ሃብቲ ድሕሪ ባይታ ሓደ ገበን ኣለ ዝባሃል ምስሉ ኣይትፈልጥን
1: ምፍላጥ ዳፈልጣ ግን ኣነ ዘይፈትዋ
0: በልሕራይ ሓንቲ ሻሓንፉል ክልተ ፋታ ሓንቲ ፓኒኖ ምስ ሓንቲ ሻሂ ኢልካ ሕድመ ተተረኪበ ንሪኤካ
1: እማ እንታይ ትቆጣ ዓባ እንታይ ቁጥ ኣርዳኣን ኣንቅሰኒ ኣትሕዘኒ
0: ስማዕ እንዶ ክነግረካ ከምዚ ዘይተገምጠለ ቅጫ ዝሓርር ዘይተዓፃፀፍ በዓል ትካል ድማ ኒሄልካ ይደጊ ተዓፃፀፍ ስኢልካ ኣብ ሓደ ጋማ ናይትበልም ትካልካ ናብ ካልእ ምቕያር ወይ ከዓ ምክራይ ስለ ዘይሰለጠና ርኢኻ ተዓፃፂፍና ካልእ ሜራ ምፍጣር ማለት እዩ
1: እሞ እዛ ምትዕፅፃፍ ድኣ ድሓር ምስ ተተሓዝና ከይተዓፃፅፈና ከምቲ ርኢኻ ለካ ኣይበልዐይሰተ ጎንደር ከይዱ ሞተ ዝበሃል እማ ከም ተደርፈት ንዓና ከዓ ከይድረፈልና
0: ክረዳእካ ዶ
1: ሕራ ክሳብ ተታሒዝካ ኢሎም ዘርድኡና ኣረዳእኒ
2: ሜርሲ ሽኮር ሜርሲ ዓሰል ወልካ
3: ኣብ ዝብላ ዘለኸ
2: ቤት ቁርሲ ዲኸ መፅበይ
3: ዋ እዛ ካብ ደሃ ሂለኒያ ዘላ ግን ክበልዕ ኢሎም ስመተኻ ሸውዓተ ዕፅዋ ይብል
2: እይ ትኾንኪ ዝእዘዘንስ እዩ ነጥራሕ ቤት
3: ኣቲ ተኣነ ግን ጨርቂ ከላ ድሃ ክምፅዋዕ ሰበይት እምበር ንጉህ ምድሪ ትድ ይበንን ሜርሲ ግን ፈልጥኒ ኸ ቅንዕት እንየ ተቃንዕና ይርኢለይ እንዳሓመየትኒ ኢል ከፈንጂ ሒዛ
2: ንዓኺ ዋ

0: ፀልኪ መላዓልተን ኮ ዘይኮንኪ
1: ይገድመኪዩ ክንዳኸ ዘይኣኽላስ ብኣኻ ውዕላ
0: ማት መርስየ ሽኮር መዓስ ንሰም ትራይ ኩላቶም ተፀፍልኦም ሓንቲ ሰብ ተዝስርሑ ክንዲ ፍርቂ ኸማና ይመፁ
1: እንጀራ ዝግብዕ ምሓዛዝ እዚ መመንፈጦ ብጀካ ተላጢኻን መታዓቢትኻ
0: ራይ እንታይ እዩ ከይለናኺ
1: ዋ ስምዕኻ መግረኪ እንታ ገብረ እንድ ናፍቲ ቤት ቅርሲ ዝመፃ ስምዕ እዚአንሲ ካብታ ቪየትናምን ዝኾነ ሸቃሲ መን ይሕለፈይልዎ
0: ዘይሰምዓ ብለይቱ ስራሕ ንወዲኡ ናብ ቤት ቁርሲ መፅን ይሕግዛ ኣለኹ እናበላ ከውርያ እየን ዝደልዮ
1: ዋ ኣክዚ ናታት ይሕግዛ ዋ ነበር ስራሕ ከኣኻ ስምዕና ክንረኪ እዚ ዓጀውሎ ዘብለን ዘሎ ወይ ናይ ኤርጋኒ ወይከዓ ናይ ዝርጋ ክኸውን ኣሎ
0: ኣትምርሲ ሓቅር ንዲኹሞ ሕጂ ግን መካሓሲት ትኾነና ጥዕምቲ ቁርስታት ፈትዩ ካ ቁርሰ
1: ሕጂ ሓንሳእ ሽሃት ይተዓፅን ድያ ወ ዳሓርጋት ናይ ቁርሲ ሰዓት ሓልፍ እዩ ሕጂ ግን ተደሊኽካ ሕዚቺ ኣብ ደስ ዝበለክ ቤት መግቦ ሲለ ከምዝሓቂ
0: የቐኒለይ መሓዛይ መዓረ ግን ንእሽተይ ስራሕ እዩ ዘለኹ ትምህርሲ
1: መምሶዶ ኸ ጨር ኣብልለይ ደውልለይ
2: በልስማዕ ሃብቲ ንቆራፃትን ተባዓትን እያ ትመፆም እምበሪ ንከምዚ ተፀራፃረይ ከምዚ ኸመኻ ፈፂማ ኣይትመፆምን እ ወይ ንስኻ ካስኢልካ ከምዚኣት ዓይነታት ሓሳብ ዘላንጋለንጋ ሓንዳ ሓሰብካ ከይሓለፈልካ ብኣድልካ ዕዘብ ክትብል ኢኻ እንታይ ሞ ክገብር ኢልካ ኒኢኻ ርኢኻ ኣለኻ ፈራህን ተጠራጣርን ገይሩ ፈጢርኒ ቶምሳይ ዝነበሩ ዲኻ ብድፍረት ንብለካ ኣለዎ ወሰንቲ ቆረፅትን ኮይኖም ክህብቱም ከለዉ ኣነ ኸ ኣይ ሃብታ ማይ ድኻ ኮይነ ንኽልካ ዚኣ ደው ከምታ ዝበልካ ያ
3: እንታ ዝቀሊል እዩ ከምቲ ኣንበሳ ሪኢኻ ኣንኳይ ደሞ እርጋን ከማና ኣሎ ዝበሎ ሪኢኻ ኣለኻ ከይሓለፈልካ ጨርቀም ከምዝልካ ጋሕ ክትብል ኢኻ ብለካ ኣለኹ
2: ሓቂኻ ወይ ግን ስማዕ ኣባ ሚሊዮነር ክኸውን ኣብዚ ሃገር ሪኢኻ ኣሎ ዕልሞት ዝፍራሕ ሓሽሽ ኣከፋፍል ዝበልካ ነዚ ቢሊዮነር ክኸውን ተዝብለካ ዳ እንታይ ምገበርካ
3: ኣታ ዓቕማ ክሪ ትሓስብ ነዛ ዘይጠቅም ናይ ሚሊዮነር ቢዝነስ እኳ ከምዝቐጥቀጥ እናበልካ ብዛዕባ ቢሊዮነር ትሓተን ኣለካ
2: ንገረኒ ዳ ንሳ ዝኽእላ ተኮይነ ንሳ
3: ሓንጣን ካብ ሚሊዮነር እኮ ቢሊዮነር ይፍልጥብ
2: እፈልጥ
3: ትፈልጥ ኢኻ
2: ወ
3: በል ቢሊዮነር ክትከውን እተደሊኻ ነዞም ኣብዚ ቢዝነስ ንነጥፍ ዘለና ዝሃዱና ዘለዉ ከም በዓል ፖሊስን ካልኦትን ማሳሊ ምቕንፃል እዚኣ ናብ መንገዲ ቢሊዮነር ተወስደ
2: እዚኣ ትቀልልእዚኣ ትሓሸኒ እዚኣ ክገብራ
3: ነዶ ሓንጣ ዝዳርቡ ዘለካ ናይ ጥዕና ኣይኮነን ካብ ሓሽሽ ምክፍባል ሰብ ምቕታል ይቀልል
2: ሳወት ሓሽ ኣነ ቃል ኣይዓፅፍኒ
3: ከመይ
2: ኣብ ቡሃን ዝቀተለልካ ኣይትቅተሎ ጠላ ኣላሙዶ ንዲ ዝበሃል ሕጅታይ ኮይኑ ኣሎ ኣብ ቡሃን ዝቀተለልካ ኣይትቅተሎ ሓሽሽ ኣላሙዶ እዩ ተቐይሩ ዘሎ
3: ሓሽሽ ዝልዕል ሞት እዩ ትብለን ኣለካ
2: እወ ኣነቲ ሞይ ተኳ ሓደ ሰብ እዩ ዝጎድ
3: ከምዝተሓስብ ትኾንካ ሓደ ሰብ ዘይኮንካ ወደ ፍርቂ ሰብ ኢኻ
2: በልክ ትፈልጥ ርኢኻ ኣለካ ኣነ ተመይተ ይብለካ ኣለኹ ኣነ ንድዕር ሓሽሽ ኣከፋፊለ ወይ ሸይጠ ሓሽሽ ተሒዘ ንስድራይ ኣብ ማዓሙቆ እትየ ኢኻ ኣብ ዓዘቕቲ እትየ እያ በለኒ ኣብ ስድራይ ከ ትፈልጥ ኢኻ ክንደይ ሊቀ ሊቃውንቲ ዝኾኑ ሰባት ኣለዉ
3: እዛ ርእስካ ዚኣ ትሓስብ ህወት ሰብ ምሕላፍሲ ቀሊል ጌርከ
2: እታ ወ ካብ ሓሽሽ ናብ ህዝቢ ኣከፋፊለ ንህዝቢ ኣብ ማዓሙቁ ዘእትዎ ንስኻ ዘለካዮ ሓዊሽ የብለካ ኣለኹ ንሒደት ሰባት ታይ
3: ሓንጣ ደይ ተስራሐን ትላገፅ ኣለካ ምስ ኣነ ኮ እዚ ንሳኻ ዘጥፈጦ ንክ ግዜ ርኢኻ ናብ ካልኦት ሰባት ወዳድ ይበልቶ ዝኸውን ማእልያ ዘይብል ገንዘብ ዝረኸብኩ ክድኪድ ንስኻ ዝተሳክት
2: እንታይ ሞ ክገብር ኢኻ ተጠራጣራ ይንፍራህ ገይሩ ኮ ይፈጢሩኒ
3: እ ድማ በዘይደልቲ ኮንካ
2: ዓበጃ ካይለካ ክኽፈል በል ሕራይ ንገረኒሞ እቲ ትብሎ ዘለካ ኣምፃ እዩ ኣባታይ ቲፖክናቶ
4: የውለየት ሎም እንታይ ኮይንካ ኣለኻ ድሓን ዲኻ
5: እየ እንታይ ዶ ኮይነ ምሽ ክእዘ ዝፀኒሐ
6: እዚ ትገብሮ ዘለኻስ ምስ ምእዛዝ ድዩ ዝፅብፀብ ሓቂ ክለለ ፀባ ንዝኣዘዘካ ቦን ሻሃ ንዝኣዘዘካ ማኪያቶ ክትብል ፀኒሕካስ እዘዝ ኣለኩ ካ ትብላ ኣለካ
5: እዚ ዳ ሞ እንታይ ኖርሚ ኢለ እንታይ ኣብ ስራሕ ዝፍጠር ጌጋ ዶ
6: ብኬር ርብኦ ክትብል ኩባያን ጣጥያ ክልተ ግሪንቲ እንተተባሃልካ ድማ እንታይ ልካኒ ክእልተ ኩባያ ኣባዕኸ ኢልካኒ ኣብዚ ገዛስ እንጣጥዕና ኣባዕክና ኣሎ
7: ዋይ ጉዕ ብሂወቱ ክብል ዘይሞተ ጉዕ ፓሪኖ ዓርታ ክብል ከዓ ፓሪኖ ሳልሳ ዝበለኒ
4: ክዳኮናዓለካንዓይ ከዓ እንታይ ክብለኒ ውዒሉ ስከ ፉል ግላባ ክብልሲ ፉል መረሮ ክብል
5: ከ ቡጠያር እንታይ ካተጋኒ ስኸከ ኣለኩ ኣብ ዓመት ምሉ ደይ ሎም ተጋገስ ክንዱእ ትደሃሃሊ ስኸ መን እዮም ድብሉ ከዓ ሰፋሽ እዛ ንእሸ ጌጋስ ክንዱእ ተጋፍሕያ ታንኩማታ ምሽ ሽዋ ያ ከንዳ ሓወስቲ ግጥሙን እዮም

0: ሓር ንኹ ዝሓድርኮ መሊኦም እዮም
1: እሞ ተቕሳነ ዝኽእሎ ዘሎም ገረና እሞ መፍትሒ ክንቦ
2: ኦይ መፍትሒ እዚኣ መፍትሒ ድበሃል ኣይርከባን ምሽ መፍትሒ እዚኣ መእሰሪ መሰጀን ጥራዩ ዝርከባ
1: ኣታግደ
2: እሞ እዚኣ ተራ ሽግር ስለዘይኮነ ይትረፍከ ተተግብራ ዋላ እንተሰሚዕካ እውን ዳቦይ ተዓገስ እያ ተዳኽለካ
3: ከምዚ ለማንም ዝበለ ትካዩ ካብ ክልተ መንኩብ ዓሰርተ መናኽቢ ሒሻ ስለዚ ሽግርካ ኣራግፎ ክነሻኽመካ
2: ወሉ ስምዑ ጀማ ኣነ ኮ ይትረፍኩም ኢለኩም ነረ እዚኣ ኣሽንኳይ ደስኹም ክትሰምዕዋ ኣነ ምስበዐይ እውን የጣዓሰኒ ኢደሉ እዛ ዝሓተተ ንሕቶ ኸ ተመሊሰ ንዑ ክደርበየሉ ወዲአ እየ ዘለኹ
0: ሰተ እንታይ ድልካ
2: ኣታ እንታይኹም ወዲ እንታይኹም ትጎፃጉፁና
0: ዋኣታ ክንደይ ክተካበዲኻ እቲዝኾንካዮ ዶ ተዛረ
2: በሉ ክነግረኩም ንጎ ወጋሕታ እዩ ናብዚ እንዳመፃ ከለኹ ኣብ መገዲ ረኺቡ መስፍን ከምዛ ዋዛዋዛ ኳ እዩ ሰተ ንዓቦ ሰተ እስኻሲ ንጉኡ ንጉ ከም ዓንድረቦ ካብቲ ትስእን ኣብቲ እንዳዝማም ከም ዕንዝራ ንህቢ ኮልቅ ክትብል ካብቲ ውዕል ብሓፃር መገዲ ሚለነር ትኾነላ ስራሓና ምስ በለኒ ሙሉእ መዓልቲ ኳ እዩ ብኣ ክሓስብ ውዕል
0: ከመይ ማለት እዩ
1: እሞ ናይ ብሓቂ ከምዛ ዝበላ ዝተህብትም እያ
2: ተህብትም ጥራይ ብሾርትካት ከዓ እምበር ተህብትመካ
0: እሞ ንኩላትና ነገረና ሞ ከም ንገብር
2: እዚኣ እውኖ ዳድወ እያ
0: ከመይ ማለት እዩ
2: እዚኣ ብሾርትካት ምሽ ተህብትመካ ግና ሃብትኻ ከይተጠቀምካሉ ከይተተንከፍካዮ ኣብ ሾርት ቤት ማሒረአት እያ እዚ ኩሉ ሰለማዊ ናብራኻ ካብ ትገብሮ ስለዚ ኣሽንኳይ ክነግረኩም ኣነ ደው ኢላ ከጠንቁ
3: ያ ኸዚ ከላም ፋርቕ ዛረባሎ ሳክት እያ ክተስራሕና ንስራሕ ጀማዕ ትርገር
2: ሓንጣል ኣነን ጤልካ ኣለኹ ንትኻኸተን ገንዘብ ኣዳሊኻየን ዶ
4: ግድን እምበር ከም ዝሓበርካ እዚአን ብሓምሳ ሽሕ ገዜ ብ150 ሽሕ ኮ ክሸጣ
2: ልካ ርኢኻ ኣብ ሰሙን 100 ሽሕ ንዝዕርከዝብካ ኣብ ወርሒ 400 ሽሕ ይኸውን ኣሉ ማለት እዩ ኣብ ዓመት ከዓ ክንደ ይኸውን በዕልካ ኣበዛሕ
4: ኣታ ስግደፎ ዶ እዚ ምሻጥ ዘይኮነሰይ ገንዘብ ምሕጣን ይበሎ
2: ድላይካ ስምሃቦ ግን ተጠንቀቁ እንተተታሒዝካ ቆርማይ
4: መስፍን ኣነ ዘይኮንኩ ንስኻ ከበትሓዝ
2: ተመልካ
4: ኣነ ሓንጣል ብቐሊል ዘይታለል ከእትወለይ ንዝሓሰበ ጎል ተቐዳዲመ የ ዘፅድፎ ናብ ሃው ዝበለ ገደል ፖሊስ
2: ሓንጣል ኣነ ንድሕነትካ ንስኻ ግን ንጥፋእ ተይዳዓትካ ኣቲ ኣነ ሽመይ ምሩር ኮይኑ እምበሪ ኣነ ብዛዕባካ ክሓልልካ ከለኹ ንስኻ ግን ጎሪሕካ ሓሽሽ የለ ገለ የለ
5: ሕጅስ መስፍን ካብዚ ገበን ናፃይ ማለት እዩ
6: ናይ ባሓቂ ለካ ኩሉ ኤርትራዊ ናይ ሃገሩ ፖሊስ እዩ
5: እቲ ዘሐጉስ መስፍን ከምዚ ክሓስብ ካብ ጀመረ ኣብዚ ሃገር በዚ ገበን እዚ ዝጥርጠርን በዚ ጉዳይ እዚ ዘሰክፍ ነገር የለን ክበሃል ይከኣል
6: እዚ ዝበልካዮ ቁኑዕ እኳ እንተኾነ ግን ፖሊስ ማለት ጥንቃቐ ማለት ስለዝኾነ ኣይንዛነን ኢና
5: እፈልጥ ኣሽንካይ ደሉ ካልኦት ሰባት እዛ ጉዳይ እዚኣ እውን ገለ ሽምሑ ከህልዋ ንፍታሽ ክድየና እዩ
6: ብልካ እሞ ንኽዶ
4: እሞ ሻሃ ገለ ከይሰተኹም
2: ሓንጣል ተዓዚ በቃ እቲ ትንሕቆት ሕተ ዘይገብሮ ተግባር ጌርካ
4: ከመይ
2: ካብ ዓበይቲ ንዓኻ ካብ ንኣሽትኻ ንሰተ ኣይፈቲኖኩም ሰተ ግን ዘይከማኻ ንዓይ ደው ኢሉ ኣየድልየንን እዩ እቲ ስኻ ትሓስቦ ዘለካ ውን ተዘይቋልቀ ከትሕዘካ ኢልን እምበር ከምዚ ናትካ ድብ ኣይገበረለይ
4: መስፍን ኣነ ኳ ከምቲ ናይ ቀደም ዘለካ ይመሲልኒ እምበር ከምትቀየርካ ርኣ ዘይፈለጥኩ
2: ሕታ ኣብ ውልቃዊ ጉዳይ እምበሪ ኣብ ሃገር ላግፅ ከምዘይፈለጥ ኣይትፈልጥን
4: ሕጂ ድኣ ፈለጠስ ኣሚነልካ ኳ
2: ስለዚ ሕጂ ንሕና እንታይ ንበሃል
4: ክልተ ጎራሓት ሓመቑሽቲ ስንቆም

0: ኣለዎ ፀብጻብ ኣሎ ዕልልታ ሃብተ ማርያም ክተቕርቦ እያ።
1: ባህላውን ማሕበራውን ፅምብላትና ወግዑን ክብሩን ዓቂቡ ናብ ወለደታት ንክመሓላለፍ ብዕቱብ ክስራሕ ከም ዝግባእ ካብ ክፍሊ ቱሪዝም ዞባ ደቡብ ኣቶ ተስፋይ ግርማይ ኣዘኻኺሩ። ሓደ ካብዞም ፅምብላት እቲ ኣብ መፋርቅ ወርሒ መስከረም ዝካየድ ንግደት ኣቡነ ኣንበስ ምዃኑ ብምጥቃስ ስርዓትን ወግዕን ዝሕለወሉ ከምኡ ውን ህዝቢ ዝረኸበሉ ዓብዪ ማሕበራዊ መድረኽ ስለ ዝኾነ ብዘመናምፅኦ መሳርሒታትን ስልማታትን ተዓብሊሉ መበቀላውነቱ ንኸይሓስስ ብክኢላታት ዝተመርሐ መፅናዕታዊ ዳህሳስ ብምክያድን ምስ ሕብረተሰብ ብምትሕብባርን ምስራሕ ኣገዳሲ ከም ዝኾነ ገሊጹ።
2: ዝነበረ ባህሊ ንዕኡ ክስዕብዎ ክኽእሉ ኣለዎም። ኣብ ክንዲ ምስ ዘመናውነትን ካልእን ክኸውን ዝግብኦ ዘይኮነስ ነቲ ዝነበረ ባህሊ ክንስዕቦ ስለ ዘለና ብጎይላ መልክዕ ነቲ ዝነበረ ባህሊ ንዕኡ ብሓባር ኮንካ ናይ ምንፅብራቅ ወይ ከዓ ንዕኡ ክንዕቢ ክንክእል ኣለና። በቃ ልክዕ እቲ ዝነበረ ባህሊ ሲ ክነጥፎ ይብልናን።
1: ተሳተፍቲ ብወገኖም ምዘመናውነት ተኣሳሲሩ ዝቀላቐል ዘሎ በራዚ ልምድታት ንባህላውን ማሕበራዊ ውርሻታት ይፈታተኖ ከም ዘሎ ብምሕባር ብቐንዱ መንእስያት ንቕሓትን ጉዱሳትን ክኾኑ ተላብዮም።
3: ዘይንቡር ይንግበር ከምታ ናይ ቀደም ባህልና ሃገርና ሓድሽ ወለዶ መንእሰይ ከዓ ከምታ ናይ ቀደምና በትርና ሒዝና ህር እንዳበልና ስነ ስርዓት ገርና ጎይላና ገርና ደብርና እንዳዘወርና ደብርና ዘይርና ናብ ሩባና መፅኢና ዘይንቡር ኣይንግበር።
4: ከም ቀደሙ ባህሉ ክዕቅብ መንነቱ ታሪኹ ዓቂቡ ሃገሩ ክሃንፅ ይላቦ ማለት እዛ ሃገር እዚኣ ሃገር ሕድሪ ስለ ዝኾነት ካብ ዝኾነ ይኹን ተፃባኣይ ክንከላኸል እንተኮይና ኸኒ እቲ ዝመፃናዮ ታሪክና ክንፈልስ ስለ ዘለና ምስ ኸኒ ባህልና ልምድና ያብታና ክነዕቅብ ሓደራ ይብል።
5: እቶም መንእሰያት ባህሎም ክወርሱ ኣለዎም። ንኣብነት ቶልስቶይ ብናይ ደገ እንተርእናዮ ሓደ ራሻዊ ፀሓፍ እንታይ እዩ ዝብል ካብ ኣቦይን ኣደይንስ ብሮትን ርእስን ክወርስ እንተ ደኣ ክኢለሲ ባህሊ ኣቦታተይን ኣብ ሓጎታተይን ኣያታተይን ክወርሰሉ ዘይክእል ምክንያት እንታይ ኣሎ እዩ ዝብል ሞ ናብ ባህልና ክንምለስ ለና። ስለምንታይ እንተ ኢልካኒ ሓደ ሰብ ክልወጥ እንተ ኮይኑ ካበይ ተበጊሱ ናበይ ዝኸይድ ክፈልጥ እንተ ደኣ ኮይኑ ካብ ባህሉ ክብገስ ስለ ዘለዎ ናብ ክብሮምን ልምዶምን እቶም መንእሰያት ክምለሱ ኣለዎም እየ ዝብል
6: ስነ ፍልጠት ዝተበገሰ መፅናዕቲ ጌርካ ካብቶም ዓበይቲ ተወኪስካ ዜምኡ ግጥሙ ሕደምኡ እንታይ መስል ኣፅኒዒካ መሊስካ ነቲ ባህሊ ክደግሙ ከለካ ግን ኣዝዩ ምቁር ስለ ዝኾነ ነዚ ባህሊ እዚ ብዝያዳ መፅናዕቲ እናገበርካ ክደፋኣሉ ተስፋ ገብር።
1: ኣቶ ተስፋይ ግርማይ ኣብ መወዳእታ ባህላዊ ውርሻታት ንምብርባርን መበቀላውነቱ ሒዙ ናብ ወለዶታት ንምስግጋርን ተበጋጊሱ ዘሎ ንጥፈታት ክድፋኣሉ ፀዊዑ። ንግደት ኣቡነ ኣንበስ ዘራእቲ ኣብ ደረጃ ምውላድን ምሽዋትን በፂሑ ሓረስታይ ምህርቱ ክቐምስ ብተስፋ ኣብ ዝፅበየሉ ወቕቲ ዝካየድ ፅምብል።
0: ኣብ ንኡስ ዞባ ናቕፋ ካብ ብመፋርቅ ወርሒ ሓምለ ጀሚሩ ሰፊሕ ንጥፈታት ምዕቃብ ማይን ሓመድን መፅጋን ዛላታትን ከትርታትን ከምኡ ውን ምኩዓት ጎዳጉድን ምትካል ፈልስታትን ዘጠቓልል ሰፊሕ ወፍራታት ይካየዳሎም። ኣብቲ ልምዓታዊ ንጥፈት መዓልታዊ ኣስታት 400 ጉልበት ሰብ ይሳተፍ ከም ዘሎ ወኪል ኤሪና ሓቢሮም። ነቲ ስራሕ ዝከታተሉ ዘለዉ ክኢላታት ሕርሻ እቲ ቐንዲ ዕላማ ምዕቃብ ማይን ሓመድን ከም ዝኾነን ስነ ፍጠታዊ ሜላታት ዝተኸተለ ምዃኑ ብምጥቃስ ህዝቢ ንዘርኣየ ዘሎ ልዑል ተሳትፎ መጒሶም። ቤት ፅሕፈት ሃማማት ኣብ ኖዞባ ኣፍ ዓበት ብቴክኖሎጂ ኮምፒተርን ቀዳማይ ረድኤትን ዘሰልጠኖም ልዕሊ 50 ተምሃሮ ብ12 መስከረም ተመሪቖም። ኣብቲ ንሰለስተ ኣዋርሒ ዝተዋህበ ስልጠና ካብ ዝተሳተፉ እተን 24 ደቂ ኣንስትዮ ምዃንን ዝሓበረ ሓላፊ ቤት ፅሕፈት ሃማማት ኣቶ ሙሳ መሓመድ ስዒድ ኣስታ 75 መንእስያት ኣብ ምምሕዳር ከባቢ ቅላመት ተመሳሳሊ ስልጠና ይቐስሙ ከም ዘለዉ ገሊፆም። ኣመሓዳሪ ኖዞባ ኣፍ ዓበት ኣቶ ኣሕመድ መሓመድ ኑረጀብ ድማ ንዝተኻየደ ስልጠናን ኣብ መፃእን ወፃኢ ዝነብሩ ዜጋታትን ንቤት ፅሕፈት ሃማማት ዝገብርዎ ንዋታዊ ሓገዝን ድሕሪ ምስጋን ሰልጠንቲ ንዝቐሰምዎ ሞያ ብግብራዊ ስራሕ ከማዕብልዎ ተላብዮም። ዝስዕብ ዜና ሃገራት ወፃኢ እዮም። ዜና ወፃኢ ኣብ ማሊ ኣብዚ ሓለፈ ሳልስቲ ብዝተካየደ ሽበራዊ መጥቃዕትታት ብውሕዱ 50 ወተሃድራት ተሃገር ከም እተቐትሉ ማዕከና ዜና ቀሊሐን። እቲ ኣብ ማእከላይ ሸነኽ ማሊ ኣብ ዝርከብ ማዓስከር ዝተፈፀመ መጥቃዕትታት ኣብዚ ሓለፈ ቀረባ ዓመታት ኣብ ዕሊ ሰራዊት ተሃገር ካብ ዝተፈፀመ ዝዓበየ ሰብዊ ክሳራ ዘውረደ ምዃኑ ፀብጻባት ሓቢሮም። ምስ ኣልቃዒዳ ምትሕሓዝ ከም ዘለዎም ዝተገልፁ ሽበራውያን ሓላፍነት ናይቲ መጥቃዕቲ ወሲዶምሉ ኣለዉ። ድሕሪ ትፍፀመ ሰራዊት ማሊ ኣብ ልዕሊ እቶም ሽበራውያን ብደብዳብ ነፈርቲ ዝተሰነየ ሰፊሕ ስርሒት ከም ዘካየደን ከቢድ ሰብኣውን ንዋታውን ክሳራ ከም ዘውረደን ኣፍሊጦም። ኣብዚ እዋን እዚ ኣብ ሃገራት ምዕራብ ኣፍሪቃ ብሓፈሻ ኣብ ማሊ፣ ኒጀርን ብርኪና ፋሶን ድማ ብፍላይ ዝፍፀም ሽበራዊ ተርእዮታት ወሲኹ ከም ዘሎ ዝፍለጥ ኮይኑ እቲ ተግባራት ኢድ ግዳማውያን ወገናት ከም ዘለዎ እዩ ዝእመት ዘሎ። ፈረንሳ ኣብ ውሽጣዊ ጉዳያተን ምትእትታው ትገብር ከም ዘላ ማሊ፣ ኒጀርን ብርኪና ፋሶን ክወቐሳ ምፅናሐን ኣይርስዓን። ኣሜሪካ ኣብ ጠፈር ኣፅዋር ከም ዘዋድደት ንፈለማ እዋን ሰኣሚና። እቲ ኣፅዋር ፀጥታ ሃገሩ ብሓፈሻ ፀጥታ ጠፈራዊ ንጥፈታት ድማ ብፍላይ ንምውሓዝ ሓጋዝ ምዃኑ ሓይሊ ኣየር ኣሜሪካ ሓቢሩሎም። ይኹን እምበር ንዓይነታት እቲ ኣፅዋርን ኣበየናይ ቀፀላ ጠፈር ከም እተዋደደን ዝገልፅ ዝርዝር ሓበሬታ ዛጊት የለን። ኣሜሪካ ኣብ 2019 ሓድሽ ኣሃዱ ጠፈር ምቓማ ዝፍለጥ ኮይኑ እዚ ተዋዲዱ ዝበሃል ዘሎ ኣፅዋር ኣካል ናቱ ምዃኑ እዩ ዝጥቀስ። እዚ ከምዚ ኢሉ ከሎ እቲ ወተሃደራዊ ስጉምቲ ኣብ 1967 ዝተበፅሐ ኣብ ጠፈር ኣዕነቱ ኣፅዋር ንምውዳድ ዝገድእ ኣህጉራዊ ውዕል ብኣሉታ ክፀርቦ ከም ዝኽእል ተንተንቲ ይእምቶም። ሩስያን ዩክሬንን ኣብ ትሕቲ ቅርፂ ፀዓት ዘካይድኦ ሕድሕዳዊ መጥቃዕትታት ከቋርፃ ከም እተረዳድኣ ፕሬዚደንት ዶናልድ ትራምፕ ሓቢሮም። ኣብ ልዕሊ እቶም ትካላት ዝካየድ ዘሎ ሕድሕዳዊ መጥቃዕትታት ኣብ ናህሪ ዋጋ ነዳዲ ርኡይ ፅልዋ ከም ዝገበረ ዝጠቐሰ ፕሬዚደንት ትራምፕ ክልቴን ሃገራት ዝወስደኦ ስጉምቲ ሞጊሶም። ይኹን እምበር ፕሬዚደንት ቭላድሚር ፑቲን ኣብ ልዕሊ ትካላት ፀዓት ዩክሬን ዝካየድ ዘሎ መጥቃዕትታት ቅድሚ ወቕቲ ሓጋይ ከም ዘይቋረፅ ይገልፅ ስለ ዘሎ እቲ ተበፂሑ ዝበሃል ዘሎ ስምምዕ ውፅኢታዊ ክኸውን ከም ዘይክእል ይእመታሎም። ሩስያን ዩክሬንን ብፍላይ ካብ ዝሓለፈ ኣዋርሕ ኣብ ልዕሊ ትካላት ፀዓት ዘካይዶም መጥቃዕትታት ኣስፊሐንኦ ከም ዘለዎ እዮም ነቲ ኩነታት ብቐረባ ዝከታተሉ ወገናት ዝጠቕሶም። ፈረንሳን ዒራቅን ኣብ ሓያሎ ፅላታት ብሓባር ክሰርሓ ዝኽእለን ስምምዓት ተፈራሪመን። እቲ ስምምዓት ዝተበፅሐ ቀዳማይ ሚኒስተር ዒራቅ ዓሊ ኣልዛይዲ ትማሊ 14 መስከረም ምስ ፕሬዚደንት ኢማኑኤል ማክሮን ኣብ ከተማ ፓሪስ ኣብ ዘካየድዎ ርክብ እዮም። ክልቲኦም ሃገራት ኣብ ምምዕባል ፅላታት ምክልኻል ፀጥታ ፀዓት መጓዓዝያን ትሕቲ ቅርፅን ክተሓጋገዛ ምዃነን ኣብቲ ርክብ ኣፍሊጦም። ከም ኣካል እቲ ስምምዕ ፈረንሳ ኣብ ምንፋዕ ሓይሊ ኣየር ዒራቅ ከም እትተሓጋገዝ እውን ገሊጻ ኣላ። ተግባር እቲ ስምምዓት ኣብ ቀረባ ግዜ ከም ዝጅምርን ክልቲኤን ሃገራት ሓቢረን ዘለዋ። ህዝባዊት ሪፓብሊክ ቻይናን ህንድን ዝምድንአን ንምንፋዕ ዝኽእለን ብርክት ዝበለ ስምምዓት ከም ዝኸተመ ሓቢረን። እቲ ስምምዓት ፕሬዚደንት ሺ ጂንፒንግ ቀዳማይ ሚኒስትር ናሬንዲራ ሞድን ጎኒ ጎኒ እቲ ብ12 13 መስከረም ኣብ ከተማ ኒው ደህሊ ዝተካየደ ዓመታዊ ዋዕላ መራሕቲ ብሪክስ ኣብ ዘካየድዎ ርክብ ተበፂሖም። ክልቲኦም መራሕቲ ሃገራቶም ኣብ ምምዕባል ቁጠባ ቴክኖሎጂ ብሓፈሻ ሰብ ሰርሑ ብልሒ ድማ ብፍላይ ዝፀንሐን ምትሕብባር ንምስፋሕ ክሰርሓ ምዃነን ኣፍሊጦም። ብዘይካዚ ቻይናን ህንድን መጠን ወፍሪ ብዓይነትን መጠን ንምስፋሕን ኣብ መንጎኦን ዘሎ ደባዊ ጉዳይ ብዘተን ምዕራፍን ከም እተረዳድኣ ገሊፀን። እዚ ከምዚ ኢሉ እንከሎ ክልቲኤን ሃገራት ቁጠባ ውድብ ብሪክስ ንምምዕባል ኣበርክቶን ከም ዘዕዝዛውና ነፂራን። ፕሬዚደንት ሺ ጂንፒንግ ኣብ ህንዲ ምብፃሕ ክፍፅም ኣብ ውሽጢ 7 ዓመታት እዚ ናይ ፈለማ እዋን እዮም። ኣይቨሪ ኮስትን ሪፓብሊክ ጊንን ምድንፋዕ ዲፕሎማስያዊ ቀጠባውን ፀጥታውን ዝምድና ኣብ ዝርከብዎም ሓያሎ ፅላታት ብሓባር ክሰርሓ ምዃነን ሓቢረን። መራሕቲ ክልቲኤን ሃገራት ብ13 መስከረም ኣብ ከተማ ኣቢጃን ኣይቨሪ ኮስት ኣብ ዘካየድዎ ዝርረብዮም ኣብቲ ስምምዕ በፂሖም። ብመሰረት ስምምዕ ፀጥታ ብምውሓስ ኣንጻር ሽበራ ሓበራዊ ወፍሪ ከካይዳ ንትግባርኡ ድማ ፀጥታውን ወተሃደራውን ሓበሬታ ብስሩዕ ክለዋወጣ የን። ብዘይካዚ ኣብ ዶባተን ዝካየድ ዘይሕጋዊ ዕደና ማዕድናት ንምምካት ከምዝተሓጋገዛ እውን ኣነፂረን ኣለዋ። እዚ ከምዚ ኢሉ እንከሎ ኣይቨሪ ኮስትን ሪፓብሊክ ጊንን ቁጠባ ንምምዕባል ንግዳዊ ምልዋጥ ከስፋሓ ዲፕሎማስያዊ ዝምድና ንምድንፋዕ ድማ ስሩዕ ናይ ምምኽኻር ርክብ ከካይዳ ምዃነን ገሊፀን ኣለዋ። ሩስያ ዘቤታዊ ዕዳጋ ከተረጋግእ ሰደድ ናፍታ ዶም ንምባዝ ዝወሰደቶ ስጉምቲ ንዘይተወሰነ ግዜ ከም ዝቕፅላ ነፂራ ኣብ ዞባ ማእከላይ ምብራቅ ተፈጢሩ ብዘሎ ወተሃደራውን ፀጥታውን ቅልውላው ዝሰዓበ ሕፅረት ነዳዲ እናኸረረ ይመፅእ ከም ዘሎ ዝገለፀ ሚኒስትሪ ጉዳያት ወፃኢ ሩስያ እቲ ወርሓዊ ክናዋሕ ዝፀንሐ ሰደድ ናፍታ ደው ናይ

ማቶሪኖ ብምጋሽ ኣብ ዘካየቶ ግጥም ክልተ ባዶ ብምዕዋት መሪሕነታ ክትዕቅብን ከላ ንሸቶታታ ድማ ቅድሚ ዕርፍቲ ኣብ መበል 4 ካብ ማለን ድሕሪ ዕረፍቲ ድማ ኣብ መበል 96 ሰንዶቕ ካብ ፒሲሊብ ዝረኸተን ሸቶታት እያ ረቲዓ። ብዘካዚ ኮማ ኣንጻር ፓርማ ካልሽዮ ኣብ ዘካየቶ ግጥም ብሸቶታት ራሞን ካይክን ተሓጊዛ ነታ ካብ ሮሜሮ እንኮ ሸቶ ዝረኸበት ፓርማ 2-1 ስዒራ። ኣብ ውድድራት ላሊጋ ምስሊም ከ ሪያል ቤትስ ናብ ከተማ ቪያርያል ብምጋሽ ዘካየቶ ፆታ 2-1 ክትዕወትን ከላ ንሸቶታታ ካብ ሃቬር ፈርናንደዝን ናታንን ክትረኽብን ቪያርያል ድማ ካብ መሪዮንያ ነታ ካብ ስዕረት ዘይድሓነታ ሸቶኣ ረኺባታ። ግጥማት ካራቦኦ ሎሚ ሶልስ ምሸት ብ5 ፆታታት ቀፂሉ ከምሲ እዩ። ናይ ሎሚ ምሸት ፆታ ሰዓት 9 ፍርቓን ዝጅምር ኮይኑ ሰዓት 10 ምሸት ግን ዓበይቲ ክለባት ሊቨርፑልን ቶተንሃምን ዘካየዱ ፆታ እቲ ኣቓልቦ ረኺቡ ዘሎ ግጥም እዩ። ኣብ ውድዳሰ ፕሪምየር ሊግ እንግሊዝ ዝሸቶ ከይመዝገበትብን ብዘይዓወትን እቲ ክዘላ ቶተንሃም ሎሚ ምሸት ካብ ሊቨርፑል ከቢድ ፈተና ክመፃ ምዃኑ ርግፅ ኮይኑ ምዘይትዕወት ንዓላማ ሮበርቶ ዲዘርቢ ኣብ ፀቕጢ ከእትዎ ከም ዝኽእል ግን ይንገር። ብዝሓልፈ ክረምቲ ካብ ሜዳ ኣንፊልድ ዝተፋነዎ እሞ ኣብዚ እዋን ድማ ምስ ቶተንሃም ዝርከብ ኣንድሪው ሮበርትሶን ንፈልማ እዋን ኣንፃ ናይ ቀደም ክለቡ ክፃወት እዩ። ብወገን ሊቨርፑል ኣሰልጣን ናይታ ክለብ ኣንዶኒ ራዮላ በሰላልፋ ተፃወቱ ለውጢ ከም ዝገብር ማዕከና ዜና ካብታ ክለብ ንዝረኽቦ ሓበሬታ ምርኩስ ብምግባር ገሊጻን። በዚ መሰረት ጊዮርጊ ማማርዳሽቪሊ ኣብ ናይ ሎሚ ምሸት ፀወታ ቀዳማ ሓላዊ ልዳት ኮይኑ ዝወረደ ክኸውን ብመጉዳእቲ ካብ ፀወታታት በኺሩ ዝፀንሐ ተኸላኻሊ ጎመዝ እውን ክስለፍ ተኽሎ ከም ዘሎ ይንገር ኣሎ። ብወገን ቶተንሃም ምስንልከት እዛ ክለብ ኣብ ርእሲ እቲ ዘላቶ ቅልውላው ወሰንቲ ንዝኾኑ ተፃወታት ከም ሳንድሮ ቶናልን ፔድሮ ፖሮን ዝሓልፈ ቀዳም ሰንበት ክለቦም ኣብ ዝነበራ ፀወታ መጉዳእቲ ብምፃሮም ኣብ ናይ ሎሚ ምሸት ፀወታ ዝስለፉሉ ኣይኮኑን። ዴስቲኒ ኦዶጎዮ ግን ንናይ ሎሚ ፀወታ ድልው ኮይኑ ዘሎ ተፃወታ እዩ። ኣርሰናል ናብ ሜዳ ፖርትማን ሮድ ብምጋሽ ኣንጻር ኢፕስዊችን ክትፃወት እያ። ኣብ ናይ ሎሚ ምሸት ፀወታ ዓላሚ ኣርሰናል ሚኬል ኣርቴታን ወሰንቲ ተፃወቱ ክዕርፍ ምዃኑ ካብታ ክለብ ዝፍኖ ዘሎ ሓበሬታ የረድእ። በዚ መሰረት 9 ተፃወቲ ብምዕራፍ ንከም ኬፓ ኣሪዛብላጋ፣ ቪክቶር ጊዮኮሬሽ፣ ኖኒ ማዱከ፣ ሚኬል ሜሪኖ ከም ድማ ማርቲን ዙበመንድን ካልኦትን ተሰለፍቲ ዝኾኑ ተፃወቱ ምዃኖም ኣፍሊጡ ኣሎ። ኣርሰናል ንተኸላኸልታ ዊልያም ሳሊባ ኣብ ሕቑ ብፀሮ መጉዳእቲ ንውሕ ዝበለ ግዜ ክስእኖ ምዃና ዘይምህላው ናይዚ ፈረንሳዊ ተኸላኻሊ ካህስያ ከም ዝኽእል ይእመን። እንግሊዛዊ ቤን ዋይት ዝሓልፈ ቅዳም ክለቡ ኣንጻር ሳንደርላንድ ናብ ዝነበራ ፀወታ መጉዳእቱ ብምፃሩ ሎሚ ክስለፍ ዘሎ ተኽእሎ ኣጠራጣሪ እዩ። ብዘይካዚ እውን ክርስቲያን ማስኩራ ናብዛ ፆታ ንኽርከብ ኣብ ምቅላ ዝርከብ ዘሎ ተኸላኻሊ እዩ። ብዘይካዚ ፔትሮፖሮ ዩናይትድ ኣንጻር በርንስለይ፣ ዌስትሃም ዩናይትድ ኣንጻር ፉልሃም ከምኡ ድማ ሪዲን ኣንጻር ብሬንፎርድ ክፃወታ መደብ ተሰሪዑለና ኣሎ። ዝኸበርኩም ተዓዘብቲ ነዚ ሰዓት ዝተዳሉ ዕለታዊ ዜና ስፖርት ኣብዚ ፍፅም ስለምክታልኩም ኣዘየመስግን ምስ ተርፉ ምርባሰ ቲቪ ሓድገኩም ብወገነ ግን ሰላም።

0: ሰላም ከመይ ፀኒሖም ዝኸልኩም ተዓዘብቲ። እዚ መደብ እዚ ብምክንያት መበል 50 ዓመት ፅኽሪ ምምስራት ቤት ትምህርቲ ሰውራ ኣጋጣሚ ምግባር ነካይዶ ዘለና ኢና። ንሎሚ ድማ ካብ መስረቲ ሓደ ዝኾነ ኣቶ ጴጥሮስ ሃይለማርያም ሒዝናልኩም ቀሪብና ኣለና። ኣቶ ጴጥሮስ ዕድሜና ክቢርካ ንትበና ሓበሬታ ቀዲመ ስነ ምስም ተዓዘብቲ ንምስክነካ። ከም ዝጠቀስኮ ምክንያት መበል 50 ዓመት ዝኽሪ ምምስራት ቤት ትምህርቲ ሰውራ ኢና ሒዝናዮ ቀሪብና ዘለና እሞ ህዝባዊ ግንባር ካብ ፈለማ ኣብ መዳይ ትምህርቲ ዝነበሮ ተሓሳስባ ወይ ፍልስፍና ከመይ ዝበለየ ነይሩ ብዝብል ሕቶና ንጅምር።
1: ህዝባዊ ሓይልታት ኣብቲ ሽዑ እዋን ሰፊሕ ዝኾነ ኣርኣያ ብዛዕባ ትምህርቲ ከም ዝነበሮ ዘለኒ መረዳእታ። እዚ ከዓ ኣብ እምነት ናይቲ ውድብ ካልእ ከዓ ኣብ ተመክሮ ናይ ሰውራ ምስ ተመርኮሰ እዩ። ኣብዚ ተጋድሎ ሓርነት ኤርትራ ብቲ ዳሕራይ እዋናት ብዙሕ ሕንፍሽፍሽ መፅኡ ኣብ ውሽጢ ኮንካ ንምእራም ዝተገብረ ፃዕሪ ምስ በሸለ ከዓ ህዝባዊ ሓይልታት ከም ዝተፈለየ ኩልና ንፈልጥ ገለ ካብቲ ፀገማት ኣብኡ ዝነበረ ሽዑ ኣፈላላይ ብሃይማኖት ብቀቢላ ብኣውራጃ ገለ እናግበርካ ነቲ ተጋዳላይ ነቲ ህዝቢ ምምቕቃላት ነይሩ።

0: إذا مش عارف سلطان زنبورو سلطانهم خناو حيلهم تقوروا وين نازي تقوروا عدل الكاب ذهبهم حال نقرات إتي تحد درجان أحد نهي هزبنا هي تقادلتني حادة خابو خابو ما زحتو هزبنا ما هاي منيرو بتوم نقدلز وصو نورون ما هاي منت بزح نيري سبزي كاب ذهب تموكرو حج حادة في ثورة قوة تخوينو حزبي حلو تقادل تخنق حلهم ولا تجرحنا يتي ودبك عند زنبرة حفاش ينقاح يوده بتعاطق عندي كينقاح كاونة حفاش في ثورة قوة تلك حسب هاي كالني جي حادة أكال نايتي منقاح مي حفاش حزبكم ولا نايتي قادل هاي قاتم هرتي مهايم الحرقوينو وزح تنقاحو أتقامي ድሕሪ ካብ ማሃይምነት ነፃ ውፅኢካያ ግን እቲ ዝድለ ዘሎ ንቕሓት ንክሰርፅ ምቹእ ኩነታት ይፈጥር ማለት እዩ። እዚ ሕጂ ካብቲ ተመክሮ በቲ ሓደ ካእቲ ፍልስፍና ናይቲ ውድብ ናቲ ፖለቲካዊ መርገፂ ከዓ ከምዚ ዝበልናዮ ሓፋሽ ክነቃሕ ኣለዎ ክነቃሕቲ ኮይኑ ክምሃር ኣለዎ ማለት እዩ። ስለዚ ትምህርቲ ሲ ናይ ግድን ንዓወት ናይ ተሰውራ የድሊ ዳሕራይ ተሰውራ ክልቲ ዕላማታት እዩ ነይርዎ ናፅነት ምውፃእ ንሓዋሩ ከዓ ሓደ ምዕቡል ዝኾነ ረህዋ ዘለዎ ካብ ድኽነት ካብ ድንቁርና ነፃ ዝኾነ ሕብረተሰብ ምህናፅ እንዲ እዚ ክትገብር ትኾንካ ካብ ዘይ ትምህርቲ ይኸውን ተምሃሪ ዓቕሚ ክህልወካ ኣሎ እቲ ሃገር ብትምህርቲ ኣብ ልዕል ዝበለ ደረጃ ክትከይዳ ኣለዋ። ስለዚ ነዚ እውን ኣሚትካ ክኸውን ኣለዎ ነዚ ክልቲ ዕላማታት ክወቅዕ ተኮይኑ ትሰውራ ዝብሎ ተሓሳስባ ከም ዝነበሩ እየ ዝርዳእ።
1: ኣይ ፅቡቅ። ስለዚ ቤት ትምህርቲ ሰውራ ክጅምር እንከሎ ቅድሚ ምድላዋት እንታይ ተገይሩ ነይሩ? እንታይ ምድሆታት ከ ነይርዎ?
0: እቲ ቤት ትምህርቲ ሰውራ ክጅመር ዝደረኸ ኩነታት ነይሩ እዩ። ሓደ ብመሰረቱ እዚ ንብሎ ዘለና እምነት እዩ። ህዝቢ ክመሃር ኣለዎ። ህዝቢ ተዘይተማሂሩ እቲ ዓወት ናይ ሰውራ ኹን ምዕባለ ናይ ሕብረተሰብ ኣዝዩ ንድሕሪት ዝጎትት ነገር ክኸውን እዩ ዝብል እዩ። ካልእ ግን ሓደ ሓደ ግብራውያን ዝኾኑ ብድሆታት ካ መፅኦም ኣብዚ ሰብዓታት ፀላኢ ኣብ ልዕሊ ህዝቢ ብፍላይ ናይ ቆላታት ህዝቢ ዘስካሕክ ኣርሜናዊ ግፍዕታት ይገብር ነይሩ። ዓድታት የቃፅል ኣብኡ ዝነበሩ ህዝቢ ፋሕፋሕ ከም ዝብሉ ገብር ብዙሕ ሰብ ቀትል ስለ ዝነበረ ብዙሓት ዓድታት በዚ ከባቢ ጋሽባርካ በዓል ሃዘሞ እዚ ከባቢ በዓል ባፀ በዓል መረሚ ብዙሕ ግፍዕታት ስለ ዝገበረ ብዙሕ ህዝቢ ዓዱ ገዲፉ ክስደት ተገዲድ እዩ። ብዙሕ ህዝቢ ንሱዳን ዝኣተወ ነይሩ ኣብ ካልእ ቦታታት ዝኸደ ነይሩ። ገለ ክፋል ካብቶም ዝተዛናበሉ ከዓ ናብ ህዝባዊ ሓይልታት ክዕቀቡ መፅኦም ኣብቲ ደጀም ቦታ ህዝባዊ ሓይልታት ስዑ ዝነበሩ ዓቕሚ ድሮት እዩ ነይሩ። ግን ህዝቢ ከምዚ ኢሉ ፀላኢ እናተሃድነ ከሎ ስቂኢሉ ክርኢ ስለ ዘይክእል ናይ ግድን ክዕቅቦም ስለ ዝነበረ ነዞም ሰባ እዚኣቶም ክዕቅቦም ጀሚሩ በቲ ካልእ ሸነኽ ከዓ። ስለዚ ተዓቕቡ ምስ ደቆም ዝመፁ ህዝቢ ደብዓት ኣብ ዝበሃል ቦታ ኣብ ሳሕል ኣብኡ ተኣኪቦም ነይሮም ብዙሓማኢት ዝቁፀሩ ሰባት እዮም ነይሮም ማለት ዜጋታት። በቲ ካልእ ሸነኽ ከዓ እቲ ፅልዋ ናይ ሰውራ ብፍላይ ናብ ከበሳታት ይኹን ናብ መላእ ሃገር ብፍላይ ከዓ ፅልዋ ናይ ህዝባዊ ሓይልታት እናሰብሐ ምስ ከደ ብዙሓት ቆልዑ በቲ ተምሳጥ ናይ ገድሊ ተምሳጥ ናይ ተጋዳላይ ስለ ዝነበሮም ክንጋደል ኢሎም ትሕት ዕድመ ዝኾኑ ቆልዑ መፁ ነይሮም። እዚኣቶም ተቐቢሉ ቅበሎም ነይሩ። ግን ኣሽቲ ስለ ዝኾኑ ኣብ ኮይናት ክኣትዉ ይክእሉን እዮም። ስለዚ እንታይ ትገብሮም እዚኦም ኣሽቲ ቆልዑ ስለ ዝኾኑ ሰቂኢሎም ብቐፃሊ ከዓ ሰቂኢሎ ግዜኦም ብከምቲ ክጠፍ የብሉን ቆልዑ መጠን ክመሃሩ ኣለዎም። ስለዚ ነዚኦም ከዓ ክትምህር ድረኽ ኩነታት ነይሩ። ስለዚ ብክልቲ በቲ ሓደ መደቡ ስለ ዝነበረት ሓሳስብኡ ስለ ዝነበረት ውድብ በቲ ካልእ ከዓ ከምዚ ተቕሶ ፀናሕኩ ትምህርቲ ንክጅምር ዝድርኽ ኩነታት ስለ ዝመፀት ቤት ትምህርቲ ክጅመር ተገዲዱ ማለት ዘገድድ ኩነታት መፅኡ ወይ ክጅመር ዝድረኽ ነገር ተፈጢሩ ማለት እዩ። ስለዚ ኣብቲ መስከረም ናይ 76 ቅድም እዞም ፊቶራሪ ዝበሃሉ ንኣሽቲ ቆልዑ ትሕቲ ዕድማ ዝኮኑ ተዕሊሞ ፊዶም ኮፍ ኢሎም ዝነበሩ ነዚኦም ሰድዎም መሃርዎም ማለት መሃሩ ሰድዎም ተባሂሉ ካብ ደብዓት ከዓ እዚኦም 150 ኣቢሎም ነሮም ካብ ደብዓት ከዓ ከምኡ ሓደ 150 ዝኮኑ ቆልዑ ኦም ካብ ደቂ 5 ዓመት ጀሜርካ ወሲድና ኣብ ትምህርቲ ከም ዝጅመር ተገይሩ ምናልባት ትምህርቲ ቀቅድሚ ምጅማሩ ሓደ ዓመት ኣቢሉ ህዝባዊ ሓይልታት ሓደ ናይ ትምህርቲ ኣካል ኣቑሙ ነይሩ ሓደ ጨንፐር ትምህርቲ ዝበሃል ኣብ ትሕቲ ክብሪ ዜናን ፕሮፓጋንዳን ዝበሃል ዝሰርሕ ብከምዚ ጀሚሩ ክብርክእል
1: ሕራይ ሕጂ እቲ ምድላዋት ከመይ ነይሩ ተቅድመ ምድላዋት ብደውታት ከ ከመይ ነይሩ
0: እቲ ምድላው ንቅድም በቲ መምስራት ናይ ዝተቀስቆ ጨንፈር እዩ ዝጅመር ቅድሚ ኣብ ተጋደልቲ ህዝባዊ ግንባር ህዝባዊ ሓይታት ማለት ሽዑ ማይምነት ናይ ምጥፋእ መደብ የካየድ ነይሩ ዳሕራይ ግን በዚ ዝጠቀስናዮ ኣገባብ ትምህርቲ ንቆልዑ ክጅመር ኢሉ ስለዝወሰነ ሓደ ጨንፈር ናይ ትምህርቲ ኣቑሙ ኣብ ብሊቃት ዝበሃል ቦታ ኣብቲ ደጀን ዝነበረ ሽዑ ማለት እዩ ሳሕል ከባቢ 30 ንኸውን ሰባት ተዓሊም ዝወዳእና ማለት ሓደ ክልተ ነይሮም ኮኑ ኣቐዲሞም ቁርባ ራሕ ዘሎ ዝገበሩ እምበር ኩሉና ሓደስቲ ኢና መብዛሕትና ኣብ ኮሌጃት ተምሃሮ ዝነበርና ገለ ካብ ትካላት ምድላ መምሃራን ናይ ኢትዮጵያ ዝተመረቑ ገሊኦም ቁርብ ተመክሮ ዝነበሮም ገሊኦም ከዓ ዳርጋ ሓደስቲ ምሩቓት ነርና ብ ደረጃ ትምህርቲ ክትሪኦ ከለካ ዓይነት ናይቲ ሰብ ቀሊል ኣይነበረን ገሊኦም ማስተርስ ዝነበሮምን ሓደ ክልተ ነይሮምና ዲግሪ ዝነበሮም ገለ ነይሮም መብዛሕትኡ ከዓ ናይ ኮሌጅ ተምሃራይ ናይ ዩኒቨርሲቲ ወይ ከዓ ከምዚ ጠቀስናዮም ገሊኦም ናይ ምሩቓት ናይ ትካላት ምስልጣን መምሃራ ናብ ኢትዮጵያ ዝነበራ እዩ ደረጃ ዲፕሎማ ገለ ዘለዎም ማለት እዩ እዚ እዚኦም ሓደ ካብቲ ተዋህበና ማለት ተቐንዕ ዕማም ዝዋሃበና ትምህርቲ ናይ ቆልዑ ክጅመር ስለዝኮነ ንዕ ዝኸውን ምድላዋት ክበሩ ተባሂሉ እዩ እቲ ብቀዳምነት ክግበር ዝነበሮ ምድላው ነቶም ቆልዑ እንታይ ትምህሮም ዝብል እዩ እጂ ኣብዚ እቶም መብዛሕትና ትምህርቲ ተማሂርና ኣብ ዝተፈላለየ ዓውድታት ዳኣ እምበር ኣብቲ ናይ ትምህርቲ ዓውዲ ንባዕሉ ቲ ኤጁኬሽን ዝበሃል ፍልጠትና ኣዝዩ ድሩት እዩ ነይሩ ዋላ እቶም ካብ እቶም ዝሐሹ ዝበሃሉ እቶም ኣብ ትካል ምድላዊ መምህራን ዝተማህሩኦም ንሳቶም ቁሩብ ብዛዕባ ቆልዓ ከመይ ጌርካ ትምህር ኣገባቢ መምህራ እንታይ እዩ ገለ ዝበሃል ብናይ ቆልዓ ስነ ኣእምሮ ወይ ሳይኮሎጂ ብዛዕቡ ገለ ኣመታት ነይርዎም መብዛሕትና ግን ብዛዕባ እዚ ነገራት ስ ኣፍልጦ ኣይነበረናን ካልእ ካሪክለም ዝበሃል ከም ሓደ ጥርኑፍ ኣምር ንባዕሉ ብዙሕ ኣፍልጦ ነይርና ክበሃል ኣይከኣል ብዛዕባ ካሪክለምስ እንታይ እዩ ብከመይ ክስራዕ ዘለዎ እንታይ እዩ ክሓቁፍ ዘለዎ ገለ ዝብል ከም ሓደ መሰረታዊ ነገር ብዙሕ ክኢላዊ ኣፍልጦ ነይርና ክበሃል ኣይከኣል ኣብ ምንታይ ኢና ንምርኮስ ነርና ብቲ ንሕና ተምሃርና ሉ ከባቢ ኣጋጣሚ ኮይኑ ብዙሓት ካብቶም ኣብኡ ነበርና ኣብ ዋን ፌደሬሽን ትምህርቲ ብትግርኛን ብዓረብን ዋሃብ ነይሩ እንጂ መብዛሕትና ኣብኡ ዝነበርና ብትግርኛ ተምሃርና ኢና እንጂ ኣብቲ ታሕተዋይ ደረጃ እንታይ ንምሃር ከም ዝነበርና እናዘከርና ምስኡ ዝመሳሰል ትምህርቲ ናይ ትምህርቲ መደብ ከነዳሉ ከም ዘለና ናይቲ ሓፈሻዊ መረዳእታ ነይሩና ካልኣይ ከዓ እቲ ቅድሚኡ ዝነበረ ትምህርቲ ኢትዮጵያ መደብ ስለ ዝነበረ ብዛዕባ ኢትዮጵያ ኢትዮጵያ ዓብ ክብሪ ዝህብ ገለ ብዙሕ ነገራት ነይርዎ እዚ ሕጂ ሃገራዊ ክኸውን ስለ ዘለዎ እቲ ካሪክለም ናህና እቶም ቆልዑ ብዛዕባ ዓዶም ብዛዕባ ሕብረተሰቦም ክፈልጡ ከም ዘለዎም ስለዚ ኣብ ኤርትራ ዘተኮረ ክኹም ከም ዘለዎ ከዓ እዚ ከም ሓደ ቅቡል ነገር ወሲድና ነርና ካብኡ ዝተረፈ ግን ከምዚ ጠቀስኩልካ እንታይ ምሃርናይ መሓይሽ ኣብ ዝብል እዩ እንጂ ኣብ ሓሙሽተ ገለ ዝኮና ጉጅለታት ተመቃቂልና ነርና ናይ በቢ ዓይነት ትምህርቲ ናይ ትግርኛ ናይ ቁፅሪ ናይ እንግሊዝ ናይ ስነፍልጠ ጂኦግራፍ ታሪክ ገለ እናተባሃለ ኣብኡ ክትዓት ንገብር ክትዓት እናገበርና ኣብ ገለገለ መደምድምታታት ንበፅሕ ስለዚ እዞም ካብ ቀዳማይ ክፍሊ ጀሚርካ ሳብ ሳልሳይ ክፍሊ እስከምዚ ከምዝተምሃርና ይመሓይ ዝብል ሓፈሻዊ ምርዳእ ጌርና ብኡ መሰረት ከዓ ምድላው ናይቲ ካሪክሎም ወይ ከዓ ናይቲ መፅሓፍቲ ክግበር ተጀሚሩ። ኣብ ጥዋንቲ ተዋህበ ካልእ መምርሒ እንታይ ነይሩ? እቲ ትምህርቲ እዞም ቆልዑ እዚኦም ትምህርቲ ክጅመር ከሎ ሲ ብቋንቋ ኣዲኦም ክመሃሩኣለዎም ዝብል እዩ። እዚ ሕጂ ተመሪስካ ክትሪኦ ከለካ ናይ ብሓቂ ሓደ ምዕቡል ዝኾነ ተሓሳስባ ኢለ ያነ ዝወስዶ። ኣብ ክሳብ ሎሚ ኣብ ብዙሓት መፃእን ዝበሃላ ሃገራት ኣፍሪቃ እቶም ቆልዑ በቲ ቋንቋ ናይቶም ገዛእቶም ዝነበሩ እዮም ዝመሃሩ። እዚ ከዓ ብዙሕ ፀገም እዩ ዘሎ። ሓደ ቆልዓ ንኣብነት ቀዳማይ ክፍሊ መፅኡ ሓደ ተደምሮ ሓደ ክልተ ክኸውን ኢልካ ክትምህሮ ተኾንካ ቅድም እንታይ ትብል ከም ዘለካ ክፈልጥ ኣለዎ። ነቲ ቋንቋ ክርድኦ ክክእል ኣለዎ ማለት እዩ። ስለዚ ነቲ ቋንቋ ክሳብ ተረድኦ ጥራይ ቋንቋ ይኮነን ከዓኒ ብዙሕ ግዜ ጠፍእ ብርቱዖ ክኣቲ ትምህርቲ ማለት እዩ። ብቋንቋ ዲኡ እንተኮይኑ ግን መፅእ ምስ በለ ካብታ መጀመርታ ዓትብ ትምህርቲ ብውሕድ እቲ መምህርሲ እንታይ ዝብል ዘሎ ፈልጥ እዩ ብቋንቋ ዛረቦ ስለ ዘሎ። ዛሕራይ ኣብ ተመክሮ ብክሊ ሰሓሳብ ሎሚ ኣብ ትምህርቲ ተበፂሑ ዘሎ መረዳእታ እቲ ዝበለፀ ቋንቋ መምሃሪ ዝቀለለ ቋንቋ መምሃሪ ንሓደ ንእሽቶ ቆልዓ ቋንቋ ዲኡ እዩ ዝብል ሕጂ ከምኡ ኢሉ ምሕሳቡ ኣብቲ ሽዑዋን እቲ መሪሕነት ናይ ህዝባዊ ሓይልታት ምዕቡል ኣተሓሳስባ ከም ዝነበሮ እዩ ከገምግመካ ዝኽእል። ብቋንቋ ደ ክበሃል ከሎ ሕጂ እቲ ትምህርቲ ብትግርኛ እ መጀመርታ ተዓቃቡ ዝነበረ ዓቕሚ ቀንዲ ትግርኛ ጥራይ ዝኽእል ነይሩ ብትግርኛ ተዳልዩ። ግን እቲ ትምህርቲ ክጅመር ከሎ ትግረ እውን ክወሃብ ይግባእ ስለ ዝነበረ ማለት ካብ ትግረ ዝፈጡ ብዙሓት ቆልዑ እውን ስለ ዝነበሩ ኣብ መንጎቶም ክመሃሩ ተባሃሉ ቆልዑ ናብ ትግረ ከም ዝትርጎም ተገይሩ መጀመር ከሎ ሽዑ ብክልቲኡ ብትግርኛን ብትግረን ተጀሚሩ እቲ ትምህርቲ። ስለዚ ሓደ ካብቲ ምድላዋት ነበረ እዚ ምድላው ናይቲ ካሪክለምን ምድላው ናይቲ መፅሓፍትን ዝምልከት እዩ። ምናልባት ካልእ ምድላዋት ውሑስ ዝኾነ ቦታ ምርካብ እዩ። ሓደ ኣብ ደጀ እንኳ እተነበርና በቲ ሽዑ ዝነበረ ኣካየዳ እውን ፀላኢ ኣብ ሳሕል ወሪዱ ክጥቀዒ ዝበሃል ስግኣት ኣይነበረን። ተዳኺሙ እዩ ነይሩ። ህዝባዊ ሓይልታት ኣብ ከበሳታት ገለ ከይተረፈ ዝወፈረሉ እዋን እዩ ነይሩ። ግን ደብዳብ ናይ ነፈርቲ ነይሩ። ኩሉ ግዜ ስግኣት ነይሩ፣ ዋላ ድብድባ ነይረን። ስለዚ ካብ ደብዳብ ናይ ነፈርቲ ንቅድም ውሕስነት ዘለዎ ቦታ ክትረክብ ኣለካ። ስለዚ እቲ ቤት ትምህርቲ ሰወራ ዝነበሮ ቦታ ንዊሕ ስንጨሮታት እዩ። ኣብ በቲ ሓደ ሸነ ክገልጎል ኳ ተሎ ገዘፍቲ ጎቦታት ዝነበርዎ እዩ። እዚ ስንጨሮታት ስለዝኾነ ልፍፅውፅዋይ ዘለዎ ጎቦታት ዘለዎ ስለዝኾነ ንድሕነት ናይቶም ቆልዑ ድሕነት ናይቲ ኩሉ ቲ ቤት ትምህርቲ ክሰርሕ ተባህለ ሰብ ሓጋዚ ነይሩ። እዚ ከምኡ ኮይኑ ግን ማይ ዘለዎ ቦታ ክህልወካ ኣሎ። ኣፃሚ እዩ ሳሕል። ስለዚ እቲ ዝተመርፀ ቦታ ዳሕራይ ቤት ትምህርቲ ሰወራ ተመስረተሉ ፋሕ መልሶሪ ዜሮ ዝበሃል ወይ እዞም ደቂ ዓዲ ኣብቲ ከባቢ ዘሎ ህዝቢ ግሙን እዮም ዝብልዎ ኣብኡ ክምስረት ዝተሓርየሉ ሓደ ምክንያት ከዓ ማይ ብተዛማዲ ዳሓን ስለ ዝኾነ ኣብ ገለ እዋን ክራማት ገለ ክኸውን ከሎ ዝውሕዝ ዘራ ዘለዎ ከይተረፈ ኣብ ሩዋ ዝነበሮ እዩ። ኣብ ሓጋይ ክኾን ከሎ ከዓ መብዛሕትኡ እዋን ዳርጋ ምሉእ ሓጋይ ዒላ ክዒትካ ነዊሕ ከይከድካ ብኢድ ስኩዓት ዒላ ጌርካ ነቲ ዘሎ ሰብ ክተስትየሉ ትኽእል፣ ዋላ ክሕፀበሉ ክዳኑ ሓፅበሉ ዝኽእል ማይ ዝነበሮ ቦታ እዩ ነይሩ። ኣብኡ ተመሪፁ እቲ ካልእ ንኣሽቱ ቆልዕኦም ገሊኦም ነሮም ዓመት ወይ ጠቂሰ ነረ ገሊኦም ስለቂ ሓሙሽተ ዓመት ካብኡ ጀሚርካ እዩ። ካብ ስድሮኦም ተፈልዮም እዮም ዝነብሩ። እጂ እዚኦም ዝኾኑ ማዕቆቢ ቦታውን መድለየ ገዛውቲ ገለ ኣርባዕተ ዝኾነ ዓበይቲ ገዛውቲ ትሕቲ መሬት ተሰሪሐን ነረን። ግን እዚአን ንገለ ክፋል ናይቶም ቆልዑ ጥራይን ክሕዛ ዝኽእላ። ስለዚ ትካልእ ኣብ ትሕቲ ፅላል ከምቲ ተጋዳላይ በረኹ እዩ ዝቕመጥ ማለት እዩ። ትንእሽቶ ቆልዓ ውን ከይተረፈ እቶም ኣዝኦም ንኣሽቱ ብተን ገዛውቲ ከም ዝኣዞ ተገይሩ እቶም ካብኦም ዕብይ ዝበሉ መብዛሕትኦም ኣብ ደገ እዮም ዝድቅሱ። ትሕቲ ፅላል ከዓ ውዕሉ ማለት እዩ። ትምህርቲ ብትሕቲ ፅላል ኣብ ገለ እዩ ዝካየድ ነይሩ። ናይ ስንቂ ጉዳይ ነይሩ። ስንቂ ባዕሉ ቀሊል ኣይነበረን። ብሱዳን እቲ መገዲ እውን

ሓመድ እዩ ሕፃታት ዘለዎ ስለ ዝኾነ ማለት ናተ ሸክላ ከምኡ እዩ ትምሉእ ውድብ ዝቕለብ ነይሩ እዚኦም ካ ቆልዑ ስለ ዝኾነ ኣብ ዝኾነ እዋን ምግቢ የለን ክትብሎም ኣይትኽእል ሃ ስለዚ ንዕኦም ዘድሊ ምግቢ ስራሕ ነይርዎ እዚ መኸሸኒ ዝኸውን ነቲ መግቢ ምስ ሓደ ካብቲ ዓበይቲ ብድሆታት እዩ ነይሩ ንመጀመርያ ግዜ ኣብቲ ትምህርቲ ዝጅመረሉ ዝነበረ እዋናት ቁሩብ መቕሎ መፂ ነይሩ እዚኦም ግን ኣዝኦም ውስናት ስለ ዝኾና ኣብቲ ተዋጋእ ሰራዊት ከዓ ብፍላይ ኣብ ገለ ቦታታት ምስ ፀላኢ ናይ ቀረባ ርሕቀት ኣብ ዘለዎ ብስሉጥ መግቦም ከቅርቡ ግድን የድልዮም ስለዝነበረ ዝርከበን ዓይን ተባሂለን ነቲ ቤት ትምህርቲ ተውህባን ኣብ ሳሕል ዝነበረ ተጋዳላይ ኩሉ ሰብ ግን ሽዑ ኣብ እምኒ ዝስንክት ነይሩ ፀፋሕቲ ኣእማን ኣሎ ስቂኢሉ ብባህር እዩ ካብቲ ጎቦታት ክንቅራቢልካ ተውፅኢካ ተጠንቂዕካ ተውፅኢካ ፀፊሕ እምኒ ትረክብ ነዚ ኣርሲንካ ኸኡ ታይታዲ ቅጫዲ ገለ ትስንክት ካልእ ግዜ ከዓ ግዓት ገለ ትገብር ማለት እዩ ኣጋጣሚ እቲ ቦታታት ሽዑ ዕንጨይቲ ድሓን ነይርዎ ናይ ዕንጨይቲ ብዙሕ ፀገም ኣይነበረን ናይ ትራንስፖርት ብድሆ ነይርኩም ዝበልኮ ስንቆም ከተቐርብ ነቶም ቆልዑ ሓደ ካብቶም ዓበይቲ ብድሆታት እዩ ነይሩ እቲ ናይ መፃሕፍቲ ንባዕሉ መፃሕፍቲ ድ ካልእ ናይ ትምህርቲ መሳርሒታት ዳርጋ ኣይነበረን ካ ክትብል ትኽእል ናይ ማሕተም ገባብና ሽዑ ዝሕምዕቡ ስለ ዘይነበረት መፃሕፍቲ ብኣጋ ሓቲምካ ንቆልዑ ከም ዝረኽቦ ክግበር ኣይከኣል ነቶም መምህራን ጥራኻ ትህቦም ንሱን ገሊኦ ካብቲ ብኢድ ተፃሕፈ ባዕላቶም እናፀሓፉ ገለ እናገበሩ እዮም ኣብቲ መጀመርታት ሰርሑ ነይሮም ንሕራ ግን እዚ መባዝሒ ብስተንስብ ገሰትናር ገለ ዝበሃል ነይሩ ከምኡ እናገበርካ ምብዛሕ ንዝኾነ ፅሑፋት ናይ ትውድብ ን መፅ እዩ መፃሕፍቲ ውን ብከምኡ እናተባዝሐ ቁርብ ምሕያሻት መፅ እዩ ናይ ጥዕንኦም ሕቶ ነይሩ እቲ ሳሕል ቆላ ዓይነት ከምኳኑ ዓሰሉ ሓደ ኩሉ ግዜ ክጥንቀቀሉ ዘለካ ካልእ ካ ናይ ሽቲ ቆልዑ ስለ ዝኮኑ ቀፃሊ ክሓሙ ስለ ዝኽእሉ ናይ ጥዕንኦም ኩነታት ነይሩ ስለዚ ጅምር ክብል ከሎ ግን ሓደ ክሊኒካኡ ከም ዝህልዎም ተገይሩ ከምዚኦም ዝኣመሰሉ ብድሆታት ነይሮም ክብል ክእል ኣብቲ መጀመርያ እዋን ሕጂ ህዝባዊ ግንባር ኣብቲ ሽዑ እዋን ስኢ ዝነብሩ ዓቕሚ ኣዝዩ ድሩት እዩ እቲ ኩናት ከተካየድ ንባዕሉ ዳርጋ ንኩሉ ዓቕምኻ ዝጠልብ ወይ ኩሉ ዓቕምኻ ዝሕዝ እናሃለዉ ከለዉ ኣብ ከምዚ በለ ፅንኩር ኩነታት ናይ ቀረባ ክንክን ዝደልዩ ንኣሽቲ ቆልዑ ከተዕብን ክትምህርን ኢልካ ምሕሳብ ንባዕሉ ቀሊል ኣይነበረን ዓብ ውድ እዩ ነይሩ ብዝኾነ ትውድብ ውሳኔ ስለ ዝገበረ ብዝተኸኣለ መጠን ካብ ዝርከቡታ ዘላቶ ቀዳምነት ንቆልዑ ከዓ ይዝህብ ነይሩ ግድነት ከዓ ይቆልዓ ሰይ ንእሽቲ ቆልዓ የለን ገለ ክትብሎ ውን ኣይትኽእልንኸ ምናልባት ካልእ እቲ እዞም ኣሕዳር ቤት ትምህርቲ እዩ እቲ ቤት ትምህርቲ ነይሩ እንጂ እዞም ቆልዑ እዚኦም ካብ ወለዶም ተፈልዮም እዮም ገሊኦም ብፍላይ ንኣሽቲ ስለ ዝኾኑ ሲ ካብ ስድሮኦም ክፍለዩ ከሎ ምስ ዝፈጥረሎም ፀቕጢ ኣሎ ናፍቆት ናይ ስድራ ኣሎ ስለዚ ንዕኡ ተመደታት ኮይኖም ክኣሊኦም ዝኽእላ የድልኦም ነይረን ስለዚ ሓደ ካብቲ መጀመርያቲ ውድብ ዝወሰዶ ስጉምቲ ኣለይቲ ከም ዝምደባሎም ማለት እዩ እዚአን ሕጂ ከመደታት ኮይነን ሕብሕብኦም ነቶም ቆልዑ ኩሉ ዘድልዮም ነገራት ገብርኦም ይገብራሎም ሓፅቦኦም ክዳውንቶም ሓፅባሎም መግቦም ሰርሓ ኣለይ መለይ ይብልኦም ልቃ ከምዚ ሓንትደን ውላዳ ትካናኸኑ ብከምኡ እዮን ዝካናኸንኦም ነይረን ማለት እዩ ብከምዚ ጌርካ ነቲ ካብ ስድራ ናይ ምንፃል ዘምፀው ፀገም መፍትሒ ክግበሮ ተፈቲኑ ገሊኦም ስድሮኦም በዓል ደብዓት ዝነበሩ ኣብ ገለ እዋናት ዕረፍቲ ክኸውን ከሎ ኣብ ስድሮኦም ከይዶም ከም ዝቕንዩ ምስ ወለዶም ከም ዝራኽቡ ይግበር ነይሩ ገሊኦም ደቂ ሰብኣት ተጋደልቲ እኦም ነይሮም ዝግበር ዝከኣል ብዙሕ ነገር የለን ስለዚ ከምእቲ ቤት ትምህርቲ ሲ ከምዚ ገዝኦም ማለት እዩ ኣቦኦም ኣዲኦም ከዓ እቶም መማህራን እቶም ተነኣለይቲ እዮም ነይሮም ናይ ገዛ ሓደሓደ ንምውሳኽ ክፍተን ነይሩ ግን እቲ ዓቕሚ ዝነበረ ውሱን ስለ ዝኾነ ገዛውቲ ከምቲ ዝድለ ብዙሕ ክሰርሓሎም ኣይተኸእለ ናይ ሰሌዳ ኩሪሽ ገለውን ፀገም ነይሩ እዩ እዚ ግን ዳሕራይ ህዝባዊ ግንባር ኣብ ከተማታት ከይዱ ብዙሓት ከተማታት ሓራ ኣብ ዝገብረሉ ዝነበረ እዋን ካብ ፀላኢድዩ ዝመንዝዖኹን ካብቲ ከተማታት ዝርከብ ዝነበረ በብዓይነት

0: ነገራት እናመፀ ሕጂ ቁሩብ መሓሻት መፅኡ ንኣብነት ሰሌዳታት ኩሪሽ ፔሮ ጥራ ዝገለ መሳሊ ከምዚታት ዝያዳ እናተፈትሐ ክኸይድ ክኢሉ ማራኑ ምስ እቲ ቁፅሪ ናይ ተምሃሩ ሕጂ ቀጢፉ ዓብዩ ኣብ ቤት መርሶራ ብፍላይ ኣብቲ መጀመርያ እዋን ድሕርዞም ክልተ ጠቀስኩም ዓንቲ ወይ ካብ እቶም ፊቶራርን ካብ ደብዓት ዝመፁን 300 ዝኾኑ ብዘይከኦም ኣብ ማዓስከራት ሱዳን ካብ ዝነበረ ህዝቢ ትምህርቲ ተጀሚሩ ኣብ ሜዳ ምስ ሰምዐ ደቁ ሰዲዱ ናብ ሜዳ። ስለዚ እዚኦም ከምኡ ዝኣመሰሉ ተወሲኮሞም እቲ ቁፅሪ ዝዓበየ ቀጢፉ ብኡ መጠን ከዓ መምሃራን ውሳኸይድሉ ነይሩ። እዚ ካብ ተዋግዐ ሰራዊት ዝነበሩ ብዙሓት ካብኣቶም ከዓ ዝሰንከሉ ግን ናይ ትምህርቲ ዓቕሚ ዝነበሮም ነዚኦም እናምፃእካ መምሃራን ከም ዝኮኑ ዝግበር ነይሩ። ዓቕሚ ናይ መምሃራን ንምዕባል ንባዕሉ ንሱ ዝከኣለ ኣብ ስራሕ ዝሓትት እዩ ነይሩ። እቲ ካሪክለም እውን ኣብ ሳልሳይ ክፍሊ ጥራይ ጠጠው ክብል ስለ ዘይነበሮ ንዕኡ መሊስካ ተማዕብሎ ነይሩ ከ ብዙሕ ዕማማት ዝፅበ ነይሩ።
1: ከመይ ቀፂሉ ሽዑ ዝበልካዮ ኣዝዩ ፅቡቅ ድሕረ ባይታ ሂብካና እቲ ጴጥሮስ ከመይ ቀፂሉ ሽዑ ኣብ ዕቤቱ ኣብ ማዓባብላ ናይ ቤት ትምህርቲ ሰውራ
0: ገሊእ እኳ ብቐጥታ ይነበርኩን እንዲ ኣነብቲ ገሊእ መድረኻት ኣብ ካልእ ተቀይረ ነይረ። ዝኾነ ግን ተሓፈሻዊ ማዓባብላ ናይቲ ትምህርቲ ስለ ዝፈልጦ ክጠቀስ ይኽእል መስለኒ። ሕጂ ኣብ ካብ 77 ሲ ህዝባዊ ሓይልታት ኣብ ከበሳታት ወፂኡ ንሓየለ ከይዱ ብዙሓት ቦታታት ሓራ ክገብር ጀሚሩ ዓበይቲ ከተማታት ከይተረፈ በዓል ቀረም በዓል ደቀም ሓራ ሓራ ኮይነን ነረ። እዚ ሕጂ ንባዕሉ ካልእ ዓብዪ ብድሆ ፈጢሩሉ ነቲ ወድብ። ምክንያቱ ኣብኡ እቲ ህዝቢ ኣብቲ ሓራ ዝወፀ ቦታታት ብዓይነት ማሕበራዊ ኣገልግሎታት ክረክብ ነይርዎ ክነበርቲ ኮይኑ ግድን እዩ ኣሱ እቲ ዓቕሚ ውሱን እዩ ነይሩ። ግን በቲ ሓደ ሸነኽ ከዓ ህዝባዊ ግንባር ብዓቕሚ ሰብ እውን ኣብ ሓፂር ግዜ እናደለበ ኸይዱ ብፍላይ ምስ ዓወታት ዝርከብ ዝነበረ ብዙሓት መንእሰያት ተላይ ምሁራት ፅምበርዎ ስለ ዝነበሩ ዓቕሙን እናደለበ ስለ ዝኸደ ነቲ ህዝቢ እቲ ማሕበራዊ ኣገልግሎታት ክህበሉ ዝኽእል ምጡን ዓቕሚ ኣጥርዩ ነይሩ። ስለዚ ብቐዳምነት ኣብኡ ዝነበሩ ቆልዑ ሰቂኢሎም ጠጠው ክብሉ ይክእሉ እዮም ክመሃሩ ስለ ዘለዎም ትምህርቲ ይጀመረሎም ተባሂሉ ንዕኦም ትምህርቲ ተጀሚሩሎም ኣብ በዓል ከረን ኣብ በዓል ደቂ ኣምሓረ ከምኡ ኣብ ኩሉ እቲ ካልእ ሓራ ወፂኡ ዝነበረ ቦታታት ብዝተኸኣለ መጠን እቲ ናይ ታሕተዋይ ደረጃ ትምህርቲ ናይ መባእታ ከም ዝውሃብ ክግበር ተፈቲኑ። ስለዚ እቲ ናይ ትምህርቲ ኣካሲ ስርሑ ኣብ መላእ ሃገር ፋሕ ኢሉ ማለት ሕጂ ናይ ትምህርቲ ሰራ ሓደ ንእሽቶ ክፋል ጥራይ ኮይኑ ናይ ትምህርቲ ፃዕሪ ብከምዚ ሕጂ ዳርጋ ኣብ ኩለን ተንሓራ ዝወፃ ኣብያተ ትምህርቲ ሲ ባዚ ቦታታት ስብሕ ዝበለ ናይ ትምህርቲ ንጥፈታት ከይድ ነይሩ ብተዛማዲ ምስ ዝነበረ ዓቕሚ ናይ ትውድብ ማለት እዩ ክሳብ ምዝላቕ ኮይኑ እቲ ኣብኡ ዝነበረ ናይ ትምህርቲ ንጥፈታት ዝቋረፅ ምክንያቱ ብምሉእ እቲ ውድብ ስለ ዘዝለቐ ማለት እዩ። እቲ ሕጂ እዚ ንባዕሉ እቲ ኣብ ውሽጢ ቤት ትምህርቲ ሰራ ዝነበረ ተምሃራይ ጥራይ ዘይኮነ እቲ ካልእ ዝነበረ ተምሃራይ እውን ናይ ልዕል ዝበለ ደረጃ ትምህርቲ ካብ ሳልሳይ ክፍሊ ንላዕሊ ሲ ክትምህሮ ዝድርኽ ኩነታት ፈጢሩ። ስለዚ እቲ መደብ ናይ ትምህርቲ መፃሕፍቲ ትካሪክለም ብቕሩብ ናብ ዝለዓለ ደረጃ ማለት ናብ ዝለዓለ ደረጃ ከም ዝኸይድ ወይ እቶም ዝለዓለ ክፍልታት ዘድልዩ መፃሕፍቲ እውን ከም ዝዳለው እናተገብረ ክኸይድ ጀሚሩ ጎኒ ጎኑ ምስኡ ከዓ ብትግረ ዝግበር ዝነበረ ትርጓም ናይቲ መፃሕፍቲ እውን ይኸይድ ነይሩ። መምሃራን ዓንተወይ ጥቀስኮ ምስ ቁፅሪ ናይቲ ተምሃሮ እናመስኩ ክኸዱ ነይሮም ወላኣለይቲ ምዝላቕ መፅኡ ምዝላቕ ምስ መፀ ኩሉ ሓደ ንቅድምቲ ኣብቲ ሓራ ቦታታት ዝካየድ ዝነበረ ናይ ትምህርቲ ንጥፈታት ብምሉእ ጠጠው ኢሉ ማለት እዩ። ኣብ ሱዳን ዝካየድ ዝነበረ ናይ ትምህርቲ መደባትና ግን ጠጠው ኣይበለን ንኸይድ ነይሩ እሱ ኣብ ሱዳን እውን ትምህርቲ ጀሚሩ ነይሩ ህዝባዊ ግንባር ዳሕራይ ግዜ እቲ ቤት ትምህርቲ ሰራ ንባዕሉ ግን ተደኩኑሉ ዝነበረ ቦታ ኣስጋዒ ስለ ዝኾነ ካብኡ ክግዕዝ ተገዲዱ። ስለዚ ካብኡ

0: بزح وطاطات ناي ساحل بدرجة مع ال مع الرؤى تعبيلون مع ال زي هول مع الوطا مثلا غيرو حرايز قلق قاعد الدحرنا مسي وساحل ببزحي نسوفره نسون وفلا زي التعامل من سلزغني ثم تمهارو جلهانت نفس بحال ناي سودان بوتاين في دوبات ركب او غيدهم كم زعقوا تغيروا يا حرايز ميزان حيلي مستغيره زوا حيلتات كابتي ورارات ناي درك حوت كوينو مسوصه ثم السودان سغيرهم زنورو قرعو ويت بيت مرتي على جلهانت مسريتو زنبره نوشت ميدا حمزاتو فاينو እቲ ኣብ ከባቢ በዓል ዝተፈላለየ ቦታታት ናይ ሳሕል ኣብ ጉዕዞ ከሎ ማለት እዩ በዓል ገልዕ ዝበሃል በዓል ዓራግ ዝበሃል ኣብኡታት ብኡ ሓፂር ግዜ ገለና ፀንሐ ዳሕራይ ግን ኣብ ነጋ መወዳእታ ናይ 81 ኣብቲ ዳሕራይ ነዊሕ ግዜ ዝሰርሓሉ ዓረር ብዝበሃል ቦታ ኣብኡ ከም ዝጥርነፍ ኮይኑ ኣነ ከዓ ኣብ ካልእ ክፋላት ናይቲ ውድብ ሰርሕ ፀኒሐ ዳሕራይ ኣብ መጀመርታ ናይ 82 ኣብቲ ቤት ትምህርቲ ከም ሓላፊ ናይቲ ቤት ትምህርቲ ኮይነ ተመዲበ ኣብኡ መፅሽ
1: ሓራ ኣይቶ ጴጥሮስ ሽዑ ከመይ ቀፂሉ ማለት ናብ ዝለዓለ ደረጃ እንዲ ይግስግስ ነይሩ ከመይ ቀፂሉ
0: እዚ ሓደ ፅቡቅ ነገር እንታይ እዩ ምስ ኩሉ ከልበትበት ካብ ምዝላቅ ጀሚርካ ፍቀዱኡ ክኸይ ንቀሳቀስ ግደት ዝነበረት ቤት ትምህርቲ ኣብዚ ዓረርብ ዝበሃል ምስ መፀ እቲ ቦታ ድሓን ውሑስ ዝኾነ ቦታ እዩ ነይሩ ከምቲ ቀደም ኣብ ዜሮ ዝነበረት ቤት ትምህርቲ ካ ሕጂ እውን ስንጭሮታት ዘለዎ ናይ ማይ ካ ብተዛማዲ ድሓን ዝኾነ ማይ ዝርከቦ ቦታ እዩ ተመሪፁ ገሊኦም ናይ ደገ ፀሓፍቲ ሰይቲ ዝነውሐ ቤት ትምህርቲ ብዓለም ኢሎም ገሊፆሞ ነሮም ሽዑ ደገ ዝፀሓፉ ምክንያቱ 7 ኪሎ ሜትር ኣቢል እዩ ዘርጋሕ ነይሩ እቲ ቤት ትምህርቲ ስንጭሮ ስንጭሮ ስለዝኾነ ብቆንዶ ከዓ እዚ ንውሕስነት ካብ ደብዳብ ናይ ነፈርቲ ማለት እዩ ኣብዚ ኣብ ሕጂ እቲ ሓደ እቲ ቁፅሪ ናይ ተምሃሮ ኣዝዩ እናበዝሐ ከይዱ ሕጂ በሽሓት ኮይኖም ተምሃሮ ኣብቲ ዝለዓለ ደረጅኡ ኣብ ፍርቂ ናይ 80ታት ቤት ትምህርቲ ሰውራ 7500 ዝኾኑ ቆልዑ ሕዳር ቤት ትምህርቲ ማለት እዩ ነይሮሞ መምህራንን ኣባላትን ዳርጋ ናብ 1000 ዝጋመሙ 950 ኣቢሎም ነይሮሞ እዚ ኣዝዩ ብቁፅሪ እናዓበየ ከይዱ ኣብዚ መንጎ እዚ እቲ ሓደ እቲ ኣፍልጦ ብዛዕባ ትምህርቲ ንባዕሉ ንዓበየ ከይዱ ምክንያቱ ኣብቅሩብ ኤጁኬሽን ዝተማሃሩ ገሊኦም ኣብ ትካላት መሰልጣን መምሃራ ናብ ኢትዮጵያ ዝነበረ በዓል ሃረር ኣብነት ኣብኡ ኣሰልጠንቲ ዝነበሩ ከይተረፈ ተሓዊሶም ነቶም ካልኦት መምሃራን ስልጠና ገለ ናሃቡ እቲ መምህር ሲ ብዛዕባ ካሪክለም ብዛዕባ ኣመሃህራ ናይ ቆልዑ ብዛዕባ ተኣላለያ ናይ ሓደ ቆልዓ ዝያዳ ምዕበል ዝበለ ኣተሓሳስባ ከም ዘለዎም ዝያዳ ክእለታዊ ፕሮፌሽናል ዝኾነ ክእለታት ናይ መምህር ከም ዝጥረ ግበር ነይሩ በቲ ሓደ ሸነፍ በቲ ካልእ ሸነፍ ከዓ ካሪክለም ንባዕሉ ብዙሕ መመሓሻት እናተገብረሉ ኣብቲ ኣብ ሜዳ ዝተረክበ ተመክሮ ኣብ ቤት ትምህርቲ ሰውራ ዝተረክበ ተመክሮ ኣብ ሱዳን ዝተረክበ ተመክሮ ነዚታት ኣብ ግምት እናእተኻ እቲ ካሪክለም በቢግዜኡ ምሕያሻት ተገይረሉ መፅሓፍቲ ከዓ ብዝያዳ ምሕታም ዕድል ስለተረክበ ዝያዳ መፅሓፍቲ ሕታም ተካኢሉ ኣብቲ ዓረር ምስ ዜሎ ዛሚድካ ክትሪኦ ከለካ እቲ ተምሃሮ መነባሮ በተዛማዲ ዝሓሸ እዩ ዝበዝሐ ገዛውቲ ነይሩ ሕጂ እቶም ናእሽቲ ቆልዑ ኣንደርግራውንድ ገዛውቲ ወይ ትሕቲ መሬት ዝተሰርሐ ገዛውቲ ነይርዎም ኣብዮም ዝነብሩ እቶም ገሊኦም ተምሃሮ ግን ኣብ ወረኮም እዮም ዝድቅሱ ሕጂ ሳሕል ሙቐት ስለ ዝኾነ መብዛሕትኡ ግዜ ቁሪ ይገብረልካ ኣብ ደገ እንተደቀስካ ብዙሕ ሽግር የብሉ ንእሽቶ መንፀፍ ተረኪብካ ዓረርብ ከዓ እቲ ዓበይቲ ክፍልታት ናይ ህዝባዊ ግንባር ዝነበሮ ደጀን ቦታ

0: ደጀን ቦታ እዩ ነይሩ እንጂ ማእከላይ ሕክምና ንኣብነት ኣብኡ እዩ ነይሩ። ስለዚ ቆልዑ ቅድም ኣብቲ ቤት ትምህርቲ ክሊኒካት ነይርዎም። ካብኡ ዝሓልፍ ዝኾነ ነገር ተልዩካ ናብቲ ማእከላይ ሕክምና ክትከይድ ብዙሕ ኣይሸግርን እዩ ነይሩ። ስንቂ ንምምፃእ እውን ንሓኒ ብዙሕ ፅርግያታት ገለመለ ብሕሸ ከምቲ ናይ ቀደም ስለተሰርሐ ከምኡ ነይሩ። ናይ ማይ ፀገም ነይሩ። ሙሉእ ዓመት ዘኽይድ ነዚ ኩሉ ሰብ ከስቲ ዝኽእል ማይ ኣይነበረን። ኣብ ገለ እዋን ማይ ክደርቕ ከሎ ብቐንዲ ሓጋይ ማለት እዩ ቦጣት ጌርካ ካብ ንውሕ ዝበለ ቦታ እናምፃእካ እቶም ቆልዑ ማይ ከም ዝረኽቡ ማለት ኩሉ እቲ ቤት ትምህርቲ ዘሎ ሰብ ማይ ከም ዝረክብ ይግበር ነይሩ። ስለዚ መምህራን ድሓንም ነበዝሑ ከይዶም። ስለዚ ብተዛማዲ ካብቲ ናይ ቅድምሲ ዝሓሸ ኮይኑ እቲ ደረጃታት ናይ ትምህርቲ እውን ቅርብ እናላዓለ ከይጀሚሩ ማለት እዩ
1: ክሳብ ደረጃ ክትቡ ነርኩም ኣብቲ
0: ኣብቲ ዳሕራይ እዋን ክሳብ ሻሙናይ ክፍሊ እቲ ዝለዓለ ደረጃ ተበፂሑ ዝነበረ ሻሙናይ ንብሎ ነርና ብናህና ኣካይዳ ማለት እዩ። እምበር ከም ሓቂ ክትሪኦ ከለካ እቲ ንሻሙናይ ክፍሊ ዝውሃብ ትምህርቲ ምስቲ ዝኾነ መለክዒ ከቢድ እዩ ነይሩ ክትብሎ ትኽእልካ። ኣብዚ ናይ ደርጊ ስርዓት ቆልዑ 12 ክፍሊ ተማሂሮም ዝመፁ ቆልዑ ክምልቶም ሻሙናይ ክፍሊ ንሕና ንብሎም ክንደኦም ኣይፈልጡን እዮም ነይሮም። እቲ ደረጃ ናይ ትምህርቲ ሲ ኣዝዩ ፅቡቕ እዩ ነይሩ ልዕል ዝበለ እዩ ነይሩ ክብል ክእሉ ኣነ ነዚ ዝገብሮ ከዓ ሓደ እቲ ካሪክለም ንባዕሉ እውን ድሓን ዝኾነ ዙሕክትዓት ገለ እናገበርካ ስለዝስራሕ ድሓን ዝኾነ ካሪክለም እዩ ነይሩ ብቑዕ ካሪክለም ነይሩ ክትብሎ ትኽእልካ ብሓፈሽኡ። ብቆንዱ ግን ነቲ ትምህርቲ ዝፈልዮ ዝነበረ ናይ መምህራን ኩነታት እዩ። መምህራን ንባዕሎም ተጋደልቲ ስለዝኾኑ ከም ዝኾነ ካልእ ተጋዳላይ ብሙሉእነት ተወፊዮም እዮም ሰርሑ። ዓቕምታት ዝፈላለዩ ገሊኦም መምህራን ዝነበሮም ዓቕሚ ድርት ኢሉ እዩ። ግን ገሊኦም ኣዝኦም ልዑል ደረጃ ዝነበሮም ዲግሪታት ዝነበሮም ሰባት ነይሮም። እዚኦም ሕጂ ነቶም ካልኦትን እናማዕበሉ እናምሃሩ እናሓገዙ ይኸዱ ነይሮም። እቲ መሰረታዊ ነገር ግን ዝኾነ መምህር ተባሂሉ ዝተመደበ ነቶም ቆልዑ ከም ደቁ ርእዩ ብግቡእ ክምህሮም ኣለኒ ሁላታ ክገብራ ዝኽእል ክገብር ኣለኒ ኢሉ ተወፊዩ ስለ ዝምህሮም ዝነበረ እቶም ቆልዑ ፅቡቅ ትምህርቲ እዮም ዝረኽቡ ነይሮም ክንብል ንኽእል ኢና። ስለዚ ከምኡ ዝኣመሰለ ብቕዓት ናይ ትምህርቲ ሎም ዝኾነ ቦታ እውን ኣሎ ክብል ኣይክእልን። ምክንያቱ ከምኡ ዝኣመሰለ ተወፋይነት ናይ መምሃራን ናይ ኩሎም ቶም ካልኦት ሰራሕተኛታት ኣብኡ ዝነበሩ ተንኣለይቲ ድን ዝኾነ ብኡ ዝሰርሕ ዝነበረ ካኣለና ዓቕሚ ጌርና ነዞም ቆልዑ እዚኦም ጥዑይ ትምህርቲ ክንህቦም ኣለና ተባሂሉ ሕሰብ ስለ ዝነበረ ብከምኡ ሰርሕ ነይሩ። ስለዚ ሻሙናይ ክፍሊ ዋላ እንተኾነ እቲ ብቁፅሪ ትሑት እንተተባሃለ ናይ ሃይስኩል ትምህርቲ ስዳርጋ ብንምህረሉ ደረጃ በፂሕና ነርና ኢና ክንብል ንኽእል ኢና።
1: ፅቡቅ ኣቶ ጴጥሮስ፣ ድሕሪዚ ኩሉ ፃዕሪ ውፅኢት ቤት ትምህርቲ ሶራ ከመይ ትገልፆ?
0: ትምህርቲ ሶራ ዓብዪ ኣበርክቶ ኣብ ምዕባለ ትምህርቲ ኣብዚ ሃገር ከም ዝገበረ ኣብ ምዕባለ ናይዚ ሕብረተሰብ ከም ዝገበረ ኣነ ዝሪኦ እጂ ቤት ትምህርቲ ሶራ ጥራይ ዘይኮነ ከምዚ ዓንቲ ወጠቀስናዮ እቲ ህዝባዊ ግንባር ኣብ ትምህርቲ ዝገበሮ ፃዕሪ ማለት እዩ በዝጠቃላለዩ ኣብ ሓራብ ዝኾነ ቦታታት ኣብ ሱዳን ክሳብ ምዝላቅ ኣብዚ ሓራ ኮይኑ ዝነበሩ ቦታታት ዳሕራይ ከዓ ድሕሪ መስመር ፀላእ ከይተረፈ ሰፊሕ ናይ ትምህርቲ መደባት ኣካይዱ እዩ። ሕጂ እዚ ኩሉ ናይ ትምህርቲ ፃዕሪ ደማሜርካ ክትሪኦ ከለካ እቲ ሕብረተሰብ ሓደ ዓብዪ ባህላዊ ሰውራ ከም ዝተካየደ እዩ ዝረአ። ህዝቢ ኣብ ብዙሕ ከባቢታት ካብቲ ዝነበሮ ሰፊሕ ዝርግሐ ዝነበሮ መሬታዊ ድሑር ዝኾነ ኣተሓሳስባታት ካብኡ ነፃ ንክኸውን ብዙሕ ክፋላት ናይቲ ሕብረተሰብ ካብ ማሃይምነት ንክላቐቕ ደቁ ህዝባዊ ግንባር እንተዘይነብር ከይተምሃሩ መሃይም ኮይኖም ክዓብዪ ዝኽእሉ ዝነበሩ ንብዙሓት ከምህር ምክኣሉ እዚ ኣብቲ ሕብረተሰብ ባህላዊ ሰውራ ከም ዝመፀ ጌርካ ጥራኻ ክትርድኦ ትኽእል ቀሊል ኣይኮነን። ኣብ ገሊኡ ድሕር ኢሉ ዝነበረ ከባቢታት ኣዝዩ ድሑር ዝኾነ ተሓሳስባ ዝነበረ እዚ

ከም ዝቕየር ክግበር ተኻኢሉ ተቐንዲ ነዚ መሳርሒ ከዓ ትምህርቲ እቲ ቤት ትምህርቲ ሰውራ ንባዕሉ ከዓ ዓብይ ኣበርክቶ ዝገበረ ሓደ ንቅድም ምንጪ ናይ ኩሉ እቲ ናይ ትምህርቲ ተበግሶታት ናይ ህዝባዊ ሓይልታት እዩ ነይሩ መሰረት ስለ ዝኾነ ማለት እዩ እቲ ካልእ እቲ ካሪክለም ብቐንዱ ኣብኡ እዩ ዝምዕብል።

0: ኣብ እቲ ውድብ ኩሉ ዓይነት ኣበርክቶታት እዮም ገይሮም። ገሊኦም ብዕድመ እውን ዕብይ እናበሉ ምስ ከዱ ኣብቲ ተዋጋእ ሰራዊት ተፀንቢሮም ብዙሕ ጅግንነት ዝፈፀሙ እዮም። ብጠቃላለ ክትሪኦ ከለካ እቲ ኣብ ቤት ትምህርቲ ሰውራ ዝነበረ ወይ ኣብኡ ዝምሃር ዝነበረ ቆልዓ ኩምቶም መንእሰያ ክንስዋዕ ኣለና፣ ክንጋደል ኣለና፣ ስቆና ቆልዑ ኮይና ኩሉ ግዜ ክንምሃር ክንነብር ኣይኮናን ዝብል መንፈስ ነይርዎም። ሓደሓደ ግዜ ሽግር ክኸውን ነይሩ ክሳብ ትምህርቲ ዝዓብሉ ክንጋደል ክንከይድ ኣለና እናተባሃለ እጂ ሕሪ ተመዲቦም ኣብኡ ብዓብ ተወፋይነት እዮም ሰርሑ ዝነብሩ። ስለዚ ኣብ መስዋዕቲ ዝኸፈሉ ብዙሓት ኣብ ቤት ትምህርቲ ሰውራ ዝተምሃሩ መንእሰያት ነይሮም። ካልእ ዓቕሚ ሞያዊ ዓቕሚ ናይቲ ውድብ ክባ ምባል እውን ዓብዪ ኣበርክቶ ገይሮም እ ሓደ ከም መሃይምነት ተላቀቁ ውሕዱ ሳብ ሓሙሻይ ሳብ ሸዓይ ክፍሊ ተምሃሮ ስለ ዝኾኑ ዝሓንዮም ጎኒ ጎኑ ከዓ ሓደ ኣብቲ ቤት ትምህርቲ ንባዕሉ ናይ ሞያ ትምህርቲ ተጀሚሩ ነይሩ። ናይ ሞያ ናይ ቴክኒክን ትምህርቲ ውሃብ ነይሩ። ንኩሎም ተምሃሮ እኳ ዘይበፅሖም እንተኾነ ብዙሓት ሞያውያን ክኣክፈር ይኽኢሎም ማለት እዩ። ናይ ፅርበት ዕንፀይቲ፣ ናይ ኤሌክትሪሲቲ፣ ናይ ምልሓም ሓፂን ከምኡ ዝኣመሰለ ሞያታት ተማሂሮም ምስ ዓበዩ ገሊኦም ሕጂ ኣብቲ ክፍልታት ናይ ህዝባዊ ሓይልታት ዝምደቡ ኣብኡ ከይዶም ኣብኡ ዝፀንሖም ካልኦት ዓበይቲ ክኢላታት ብኦም እናተሓገዙ ከዓ ንኣሽቱ ከዓ ስለ ዝኾኑ ቆልጢፎም ዝመሃሩ ብዙሕ ክእለታት የፅርዩ። ስለዚ ትውድብ ኩሉ ስራሓቱ እንተላይ እቲ ወታደራዊ ንጥፈታቱ ብዝለዓለ ብቕዓት ዓቕሚ ክካይድ እውን ሓጊዞም እዮም ማለት እዩ። ኣብነት ኣብ መጓዓዝያ ድሕሪ ከይዶም ሲ መካይን ክዕርዩ ናይ መጓዓዝያ መጓዓዝያ ከዓ እዚ ገዳሲ እዩ ዋላብ ኩናት ከይተረፈ። ስለዚ ብኸምኡ ከዓ ኣበርክቶ ገብሩ ነይሮም ማለት እዩ። ብዘይ ካብቲ ቤት ትምህርቲ ግን ኣብቲ እዋን ዕረፍቶም እቶም ተምሃሮ ኣብተን ክፍለ ስራሓት ናይ ህዝባዊ ግንባር ዝነበራ ፋሕ ብሉ ዶ ኣብኡ ከይዶም ከዓ ሞያ ከም ዘጥሪ ይግበር ነይሩ እዩ። ስለዚ ድሕራይ ግዜ ዓብዮም ክውዝዑ ወይ ክምደቡ ከሉ ኣብ ዝኾነ ኣብተገርእ ሰራዊት ይኹን ዋላ ኣብቲ ካልእ ክፍልታት ናይቲ ውድብ ድሮ ኣዝዩ ኣገዳሲ ዝኾነ ሞያዊ ክእለታት ኣጥርዮም ክእዱ ነይሮም ማለት እዩ። ስለዚ ከምዚ ስለ ዝነበረ እቲ ኩናት ኣብ ምዕዋት እውን እጃሞም ኣበርኪቶም ዳሕራይ ግዜ እውን ክሳብ ሎሚ ድሕሪ መፂካ ድሕሪ ናፅነት ኣብ ብዙሕ ዓውድታት ዓብዪ ኣበርክቶ ገይሮም ቶም ኣብኡ ዝተምሃሩ መንእሰያት። እምነቶም ኣብቲ ውድብ ኣብቲ ዕላማታት ናይቲ ህዝቢ ናይቲ ሃገር ኣዝዩ ፅኑዕ ስለ ዝኾነ ተወፍዮም ምሰርሑ እቲ መንግስቲ እውን ዓብዪ እምነት እዩ ዘምርሎም እዚ ፓይሎታት ኣብነት ኣብዚ ዳሕራይ ግዜ ዝመፁ ብዙሓት ካብኣቶም ስ ኣብ ቤት ትምህርቲ ሰውራ ተምሃሮ ዝነበሩ እዮም። ዳርጋ ኣብ ዝኾነ ኣካል ናይ መንግስቲ ሎሚ ኣብ ቤት ትምህርቲ ሰውራ ተማሂሩ ዝተምሃረ ሰብ ዘይብሉ ዳርጋ የለን ክትቦ ተኽልካ ኣብ ኩሉ ዓውድታት ተዋፊሮም
1: ሕራይ ኣቶ ጴጥሮስ ኣብ መወዳእታ ምናልባት በዚ ዝኽሪ ምብል 50 ዓመት ምስራት ቤት ትምህርቲ ሰውራ ዮሃና ክትብሎም ተምሃሮካ ብፆትካ መወዳእታ ዓድል ክበካ
0: ይቀኒ ንቅድም ናይ በዕለይ ኣነክስታ ክገብር ሕጂ ድሕሪ 50 ዓመት ክትሪኦ ከለካ ናይ ብሓቂ ዘገርም ነገር እዩ። ገሊ ዓብ ነገር ንቅድም ብሂወት ንሕና ክንመፅእ ምክኣልና እዩ። ክንደይ ብፆትና ተሰዊኦም ተሪፎም እዮም። ስለዚ ናፅነት ክትርኢ ምክኣል ጥራይ ንባዕሉ ሓደ ዓበ ፀጋ እዩ። ከምኡ ጥራይ ዘይኮነ ከዓ ብሂወት ብጥዕና መፅናሕ ንባዕሉ እውን ሓደ ዓበ ፀጋ ኢ ኣነ ዝወስዶ እዚ ንኩሉ ሰብ ማለት እዩ። ሕጂ ኩሉ እቲ ቤት ትምህርቲ ሰውራ ዝነበረ ናፅነት ክርኢ ናፅነት ርኢ ድሕሪኡ ኣብ ተፈላለየ ዓውድታት ተዋፊሩ ክሰርሕ ሂወቱ ክቅፅል ምክኣሉ ኣበርክቶ ክገብር ምክኣሉ እዚ ንባዕሉ ከም ሓደ ዓብ ፀጋ ዓይነ ዝሪኦ። ስለዚ እንቋዕ ሓጎሰኩም እንቋዕ ኣብ ዝበፃሕኩም ብሎም ንኩሎም እቶም ኣብኡ ዝነበሩ ቤት ትምህርቲ ሰውራ ይኹን ኣብ ኩሉ እቲ ናይ ትምህርቲ ትካላት ናይ ህዝባዊ ግንባር እንተላይ ኣብ ድሕሪ መስመር ኣብቲ ሓራ ዝኾነ ቦታታት ኣብ ሱዳን ኣብ ኩሉ ዝሰርሑ ዝነበሩ እንቋዕ ናብ ዝብፅሓኩም ብሂወት እንቋዕ ነዚ ክትርእዩ በቃዕኩም ንብሎም ቶም ተምሃሮ ቤት ትምህርቲ ሰውራ ከዓ ብቆንዶም ፍርያት ናይቲ ቤት ትምህርቲ ንሶም ስለ ዝኾኑ

0: ኣብኡ ተማሂርኩም እዚ ሕጂ በፂሕኩምዎ ዘለኹም ኣብ ዝተፈላለዩ ዓውድታት ክትወርኩ ትሉ ትኽእሉ ኣቕሚ ደሊብኩም ብሂወት ብሰላም ክትፀንሑ ምኽኣልኩም ጓዕ ሓጎሰኩም ክብል ፈቱ። ንህዝቢ ኤርትራ ከዓ ዮሃና እዚ ቤት ትምህርቲ ሶራ ዝተጀመረ ፃዕሪ ናይ ህዝባዊ ሓይልታት ነቲ ትምህርቲ ንክትዝርግሕ መሃይምነት ንክተጥፍእ ምስቲ ቀደም ዝነበርናዮ ክረአ ከሎ ሎሚ ሰማይን ምድርን ስለ ዝኾነ እንቋዕ ናብ ከምዚ ዝበለ ደረጃ ዕበለ ፀሓካ ዝመፅእ ዘሎ ናይ ትምህርቲ ጉዕዞ ከዓ ዕውት ክኸውን ክኾነልካ ተስፋ ገብር ብሉ
1: ኣቶ ጴጥሮስ ሃይለማርያም ስለተዝሃብካና ሰፊሕ ሓበሬታ ብስመይት ስም ተዓዘብቲ ናይ መስክነካ ይቀኒል
0: ንቀኒለይንዓካ
1: ባርከ ዝኸልኩም ተዓዘብቲ ምስ ኣቶ ጴጥሮስ ሃይለማርያም ካብ መስረቲ ቤት ምርሶራ ዝነበረ ክነካይዶ ዝፅናሕና ዕላላ ብስዛዚም ኣሎ ስለምክታልኩም ንመስክን ሰላም

0: ዝኸበርኩም ተኸታተልትና ካብዚ ቀፂልና እውን ምስ ድምፃዊ ኣብርሃም ካሕሳይ ዋሲላ እነካየዶ ዕላልዩ ክስዕብ ሰናይ ምክታል ኣራይ ዋሲላ ሓደ ካብቶም ኣብ ጉጅለ ባህሊ ንስሪ ገዳይም ስነ ጥበበኛታት ብምዃኒ ኢኻ ስነ ጥበባዊ ዕዮትካ ኣብ ምብርካ ትርከብ ዘለካ እሞ ኣብዚ ናይ ቅዱስ ዮሃንስ ከኣኒ ተራኺብና ኣለና እንቋዕ ከምዚ ኢሉ ገፅ ንገፅ ኣረኸበና
1: ብሓንሳብ ከምዚ ኢሉ ኣብዚ በዓል እዚ ኣብ ዓለልና
0: ሃራይ ኣብርሃም ኣብዛ ጉጅለ ባህሊ ንስሪ መዓሲኻ ተፀንቢርካ

0: ክንደይ ዓመታት ኮይኑ ኣሎ?
1: ኣብዛ ጉጅለ ባህል እዚኣ ካብ 2010 ወር 4 16 ዓመት ኮይኑ ኣሎ ማለት እዩ። 16 ዓመት ከም ደራፋይ ከም ክራሪስታ ሰሪሐ ኣለኹ ማለት እዩ።
2: ሕራይ ዋሲላ ካብ 2010 ክሳብ ሕጂ ነዊሕ ዓመታት እዩ እሞ ዘበርከትካዮም ስራሓት ከመይ ይመስሉ ኣብዛ ጉጅለ ባህል እዚኣ?
1: ኣብዛ ጉጅለ ባህሊ ብሓንሳብ ኮንካ ብዙሕ ትሰርሖ ስራሕ ኣሎ። ከምዚ ኣብ ሓደ ካምፓስ ኣቲኻ ማለት እዩ ብዙሓት ሙዚቀኛታት ፈልጦ ይኹም ኣነ ከዓ እትኸልኹ ዓበይቲ ደረፍቲ ብዙሓት ነይሮም እዚ ካብኦም እንዳተማሃርካ ካብኦም እንዳወሰድካ ንሕና ከዓ ነቶም ድሕሪና ድመፁ ዘለዉ እንዳውርስና ከምኡ ዝኸይደሉ ብዙሕ ደርፍታት ከ ምስዛ ጉጅለ ባህሊ ኮይኑ ሰሪሕ ኣለኹ።
0: እስኻ ካብቲ ዛዕባ ከሉ ምስ ጉጅለ ባህሊ ዞባ ደቡብ ምስኦም ኢኸ ኣብቲ ናይ ባህሊ ናይ ስነ ጥበባዊ ዕዮታት ብዙሕ ኣበርኪትካ ሞ ኣብዛ ጉጅለ ባህሊ እዚኣ ምስ ተፀንበርካ ኸ ብፍላይ ድማ ሕጂ ከምዚ ኣብ ዘቕረብካዮ ደርፍታት ምስ ባህሊ ምትእሳር ዘለዎን እየን ነቲ ባህሊ ኣብዛ ጉጅለ ባህሊ እዚኣ ንምስራፅ ትዛሓተካ ዋጋን እስኻ ዘሕለፍካዮ ፅልዋን እንታይ ይመስል?
1: እወ ሕጂ እቲ ናይ ዘዋድቦም ዝነበረ ኣብያታ ዘተኮረ እዩ ኣብዚ ምስ መጽኻ ግን ቁርብ ሓውሲ ናብ ዘመናዊ ካ ክስታይ ትገብሩ ኢካ ሕውስቶም ካቶም ሙዚቀኛታት እውን ናብ ከምኡ ዘንበሉ ስለ ዝኾነ ቁርብ ነቲ ያታ ስለ ዝሰራሕናሉ ግን እናተሓጋገዝና ፅቡቕ ክስታይ ንገብር ኣለና ማለት እዩ። ዝበዝሐ ኣብ ባህላዊ ዓይነት እዩ ኣብ ባህላዊ ዓይነት ደርፍታት እዩ ኣብ ባህላዊ
0: ቦታ ደርፊ የስማዕና ዶ ንእሽተ
1: ናብቲ ፅቡቕቲ ጋም ዘውዘዋየ ኣዲኺ ከይሸንድየ ኣለዋየ ተቆኒንኪ ኣዲኺ በብሓንቲ ኣብ ገበላ ደሓይ ሻባዓት ናየ ቦኩስ ምኾነ ከምሻሙ ስራሕ ገዲፎም ደገዛ ከይውዕሉ ኣዲኽየ ናቤት ክስልያ ዓሽከር ግድ ነረን ዛብጥያ ሰዓድ ተተቕበል ፅቡቅ እዩ።
2: በጣዕሚ ፅቡቅ በጣዕሚ ፅቡቅ ድምፂ ዋሲላ እዋ እዚ ሓንቲ ካብተን ፍልጥቲ ደርፍታትካ እየን። ብጀካ እዚ ኣብዛ ጉጅለ ባህሊ እውን ካብትን ናፍትን እንዳኸድኩም መደባት ተቕርቡ ኢኹም ወይ ባህላዊ ድዩ ዋላ ተኻልእ መደባትኩም ተቕርቦ ኢኹም እሞኒ ኣብቲ ትገብርዎ ዑደት እንታይ ጥልዎ ኣለኩም ኣብ ህዝቢ?
1: እዎ ሕጂ ንሕና ዝበዝሐ ግዜ ኣብ ደንከን ዲና ንርኢ 2300 ኪሎ ሜትር ከይድካ ኢኻ ነቲ ሰራዊት ዝበዝሐ ርክብና ምስ ሰራዊት እዩ ንሕና ሰራዊት ኣሎ ህዝቢ ኣሎ ዝበዝሐ ግን ምስ ሰራዊት እዩ። ኣብ ከምዚ ቦታ ከይድካ ተሪኦም ከለኻ ከዓ ዝፈጥረሎም ሓጎስ ዝስምዖም ደስታ ዓብዪ እዩ። ነቲ ምሳኻ ኮይኑ ሃገር ዝከላኸል ዘሎ ኣጆኻ ብሓንሳብ ኣለና ክትብሎ ከለኻ ብጣዕሚ ዝስምዖም ደስታን ሓጎስን መግለፂ የብሉን።
0: ሕጂ ንስኻ ከም ገዲም ንብል ኣለና ኣብዚ ሕጂ እዋን ድማ ሓደሽቲ መንእስያት ሙዚቀኛታትን ደረፍትን ኣለዉ። እቲ ናይ ምውርራስ ባህሊ ኣብዛ ጉጅለ ባህሊ እዚኣ ከመይ ትሪኦ? ንስኻ ኸ ነዞም ብድሕሪኻ ዝመፁ መንእስያት ኣብ ምሕጋዝ ወይ ንስኻ ዘበርከትካዮ ስነ ጥበባዊ ዕዮ ኣብ ግጥሚ ድዩ ኣብ ዜማ ኣብ ምሃብ ከመይ ትዋሳእ?
1: ካብቶም ዝሓለፉ ንሕና ስለ ዝፀናሕና እንዳተወራርስካ ስለ ዝኾነ እዚኦም መፅኦም ዘለዉ ከዓ ንኣሽዮም ብዕድመ ብሞያ ግን ንፍዓት እዮም ኩሉ ነገር እኹላት እዮም ኣነ ኸ በታ ዘላትና ዓቕሚ ማለት እዩ ንገለ ሰባት ግጥሚ ገብረሎም እየ ዜማ ገብረሎም እየ እንተሓጋገዞም ኢና ንሰርሐሎም ኢና ማለት እዩ።
0: ኣረይ ዋሲላ ሞ መዛዘም ስካ ትግብረልና ኣብዛ ጉጅለ ባህል እዚኣ ዘለካ ጦብላሕታ ከመይ ዝመስል ምስዋዕት ተኣሳሲርካ ከ እቲ ናይ የውሃላ መልእኽትታት ካ ክትሕልፈልና?
1: ኣብዛ ጉጅለ ባህሊ ናይ 16 ዓመት እዩ ኣብ ውሽጢ ሃገርን ኣብ ደገን ከማን እዚ ብጣዕሚ ክስታይ ከምዚ ስድራ በ ስድራካ ዓይነት እዩ በ ናይዛ ጉጅለ ባህሊ ህይወት ናይ ዮሃና መልእኽቲ ከዓ ፈለማ ከምዚ ገይርኩም ንዓና ዕድል ዝሃብኩምና ሚኒስትር ዜና ሰዓድ ሰሚር ንኩሎም ካሜራትና ንዘለዉ ቴንክዩ የቐኒልና ርሑስ በዓል ዝብለኩም ነቲ ኣብ ደገን ኣብ ውሽጢን ዘሎ ህዝቢ ኤርትራ ነቲ ምዑት ዘይፀዓድ ሓይልታት ምክልኻል ኤርትራ ንእስነቱን ዕድሚኡን ዝግብር ዘሎ ርሑስ በዓል ክብሎ ይፈቱ ንምሉእ ምዕሩኽተይ ንስድራይ ንበዓልቲ ቤተይ ኣዛሚት ሽመንዲ ንደቀይ ኤሊሄም መክሰብ ሜሎዲ ካፒታል ርሑስ በዓል ይብልሓት።

0: ዝኸበርኩም ተኸታተልትና ምስ ጉጅለ ባህሊ ንስሪ ዝምብራ ዘቕርቦ ዘለዉ ስነ ጥበባዊ ዕዮ ኢና ኣብ ምክታል ንርከብ ዘለና። ካብዚ ቐፂልና እውን ሓፂር ዕላል ክህልወና እዩ። ኣብዚ ሕጂ ዓዲምናዮ ዘለና ሓደ ካብቶም ዓበይቲ ስነ ጥበበኛታት ሃገርና ኣብ ግጥማዊ ትሕዝቶ ንደረፍቲ ንብርክት ዝበሉ ብግጥሚ ዘበርከተን ከምኡ ድማ ተነባቢ ግጥሚ ኣብ ዝተፈላለዩ ኣጋጣሚ ናብ ህዝቢ ዘቐልቀለን ስነ ጥበበኛ ገብሪ ሂወት ፀሃየ ምስኡ ነካይዶ ዕላል ክህልወና። ኣብዛ ሓፃር ዕላል ነካይዳ ድማ ንምክታል ደጊምና ብክብሪ ንዕድም። ሃራይ ስነ ጥበበኛ ገብሪ ሂወት ፀሃየ ከመይ ኣሎ በዓል ርሑስ በዓል?
1: ንመላእ ህዝቢ ኤርትራ ኣብ ውሽጢ ናብ ደገን ባሕፈሻ ነቲ ክምህ ዘይብል ዘይፀዓት ጅግና ሓይልታት ምክልኻል ናትና ከዓ ርሑስ በዓል ቅዱስ ዮሃንስን በዓል መስቀልን ክብሎ ይፈቱ ተሃዋህቡ ከዓ ሰላም ይዘሎ።
0: ሃራይ ገሬ ምስ ጉጅለ ባህሊ ንስሪ መዓሲኻ ተፀምቢርካ ቅድሚኡ ዝነበረ ጉዕዞኻ ናብዚኣ ምስ ተፀምበርከላን ክንዲ ዓመታት ክኮይኑ ኣሎ?
1: እጂ ኣብ ጉጅለ ባህሊ ንስሪ ከባቢ 8-9 ዓመት ገይረ ኣለኹ። ግን እሱ ኣብ ዓቕሚ ሰቦም ካብ ዛኣትየ እምበር ኣብቲ ዓሰብ 20 ዓመት ምስኣየ ኣብ ክፍለ ሰራዊት 32 ኮይነ ንዕኦም ኣብ ቅድመይ ንዕኦም እዳረእኹ ዝዓበኹ እሶም ሞዴል ኮይኖም ካብ ቅድመይ እንዳኸዱ ዝመፀኹ ሰብ ሕጂ 20 ዓመት ሙሉእ ሲ ይፈልጣ የ ክብል ይኽእል እየ ተዓቕሚ ሰብ ካብ ዛቱ ግን 8 ዓመት እዩ።
2: ፅቡቅ ገረ ስነ ጥበባዊ ስራሓትካ እኳ ኣብ ኩሉ ንፈልጦ ኢና። ብፍላይ ግን ኣብዛ ጉጅለ ባህሊ እዚኣ እንታይ ይመስል እንታይ ካ ተቕርበሎም እንታይ ከምኡ እውን ከምዚ ክትብሎ ፀናሕካ ናይ ምትኽኻ እውን ኣሎ ናይ ምውርራስ ኣሎ ፀኒሕከ ኢኻ እቶም ዘፅንሑ ኣውሪሶም ኸ እዮም ሕጂ ድማ ነቶም ንኣሽቶ ተውርሶም ሓደለ ሓሳሃ እሞ እንታይ ተራ ተበርክት ኣብዛ ጉጅለ ባህሊ እዚኣ?
1: እዚ ጉጅለ ባህሊ ሕፈሻዊቲ ኣነ ዝነጥፈሉ ትዛዕበየ ብዕድመ እውን ዓብና ስለ ዘለና ኢና ንዛረብ ዘለና እምበር ካባና ዝበልሑ ኣብቲ ግንባር ዘለዎ ኣብቲ በረኻ ዘለዉ ይበዝሑ
2: ድሓን ይካ ደለካ መንእሰይ
1: ካንኪ እቲ ኣነ ዝገብሮ ግን ኣብቲ ዓውዲ ስነ ፅሑፍ ሓፈሻዊ ኣብቲ ግጥሚ ኣብ ተነባብን ኣብቲ ሕደማ ናይ ደርፊ ግጥምን ድራማ ኣብ ምስራሕ ምክርን መዓዳን ከዓ ይህብ ከመያ ኮይነ ከዓ ዋላ ነቶም ድምፃውያን ነገለገለ ካብ ከምሳሓይሽ ካብ ክስታይ ከምዝኾን ከምዝተገብርና ከምዚ ኢልካ ኣብ ኩሉ ኣብዚ ናብትን ክብል ኣይከኒ ከምታ ሞያይ ግን ኣብቲ ዓውደ ስነ ፅሑፍ ኮይነ ብድሕሪት ኮይነ ፑሽ ይገብር ረጅኹም ይብሎ።
0: ሃራይ ገሬ ሓደ ካብቲ መትከል ናይዛ ጉጅለ ባህሊ እዚኣ ዝገይሽ ስነ ጥበባዊ ዕዮ እምበር ዝገይሽ ሰብ ኣይኮነን እቲ መፍራይ እቲ ዕላማ። ስለዚ እቲ ናትካ ዝገይሽ ስነ ጥበባዊ ዕዮ ኸ እንታይ ዝመስል ኣብዚኣ ዛጊት ዘበርከትካዮም ትሕዝቶ ክሳብ ክንደይ ይበፅሑ?
1: ሕጂ በታ ጉጅለ ጥራይ ድ ዋላ ብሓፈሻ ብሓፈሻ ከባቢ 3-400 ገፅ ይኸውን ሕደማታት ገይረ ኣለኹ። ኣብ ድራማታት እውን ከም ኣቐዲመ ቀደም ከምኡ ኢለ ነረ ኸውኒ ኣብቲ ሰራዊት ዘይተሰነደ ክኸውን ይኽእል እዩ እምበር ጎስጓስን ሓበሬታን ጎስጓስን እንተኮይና ብዙሕ ድራማታት ሞኖሎጋት ኣብኡ ተሰሪሑ ነቲ ሰራዊት ሞራል ዝህብ ነቲ ህዝቢ ተስፋ ዝህብ ናፍቆቱ ዘዝሕል መፃኢታቱ ናበይ ገፁ ምዃኑ ዝእንፍት ክደክም ይኽእል ይኹን እምበር ብዛዕቐመይ እገብር ካ ኣለኹ። እቲ ንዓይ ደስ ዝብለኒ ግን ንዓይ ዝመስሉ ብዙሓት ብድሕረይ ስለ ዘለዉ ተመስገን ይብሎ ንኣምላኽ። ኣነ ዝገበርክዎ ዘይኮንስ ክገብሩ ተካእቲ ወለዶ ክገብሩ ዝኽእሉ ብዙሓት ኣቐሚጠላ ስለ ዘለኹ ነዚ ዓዲ እቲ ናተይ ሓበን እምበር እቲ ኣነ ዝገበርክዎ ዘመክሕ ዘሕብን ገለ ኣይኮነ ካባይ ዝበልፁ ካባይ ዛዕቢ ብድሕረይ ብዙሓት ኣለዉኻ ቅሰና ዝተማቐረ ስነ ጥበብ ቅሰም ህዝቢ ኤርትራ ክብሎ ዘለ
0: ሓራይ እቲ ትሕትና ምግባር ከዓ ምልክት ብልሒ እሞ እቲ ስነ ጥበባዊ ዕዮታት ከዓ ባዕሉ ከዓ ይዛረብ ስለ ዘሎ እዩ። ኣራይ ገብሪ ሂወት ኣብዛ ጉጅለ ባህሊ እዚኣ ነቲ ናይ ኣብ ዘሎ ኩነታት ኣብታ ጉጅለ ባህሊ እዚኣ ንኽተበርክት ብመሰረቶም ናይ ቀረባ ሓለፍትኹም ኮነ ላዕለዎት ሓለ

0: ፍቲ ዘለኩም ኣጠማምታ ኣብ ልዕሊኹም ዘለዎም ኣጠማምታ ናይ ስራሕ ባይታ ንክትሰርሑ ከመይ ደጋገፉኹም? ኣብቲ ዘለኹም ቦታ ንክትሰርሕ እንታይ ይፅልዋ ከለዎ?
1: ሕጂ እዚኣ እንታይ መሲልካ ኪንዮ ቃል ኣነ ብዝምህላወይ ንባዕሉ ናቶም ምትብባዕ እዩ እዛ ጉጅለ ብዝምህላዋ ንንባዕሉ ናይ ሓለፍትና ካብቶም ዝናእሱ ስጋብቶም ዝለዓሉ ሰናይ ድሌትን ርኤትን ናቶም እዩ ብመሰረቱ እውን ካብታ ሓይልታት ተዘሚዕካ ዘለካ ብልጫ ዘለካ ተውህቦ ኣላልዮም ሕብሬታን ጎስጓስ ዝበሃል ከም ትካል ክቐውም ዝገበሮ ዝጉጅለ በዓሉ ኮይኮነን እቶም ኣዘስና እዮም ቶም ላዕልዋት ንምንታይ ተደልዩ ሓደ ኣርቲስት እንታይ ክገብር ይኽእል ኣበይ ኮይኑ ከድምዕ ይኽእል ስለምንታይ ከተጠርኒፉ ኣብ ሓደ ኣሎ እንተይ ኢልካ ናቶም ብልሒ እዩ ናቶም ናይቲ መሪሕነት እዩ ባይዘ ካብ ላዕሊ ስጋብ ታሕቲ ብሃገር ደረጃ ሕጂ ብንስሪ ጥራእየ ኮን ክብል ዘለኹ እዛ ስዋይ ከዓ ኣብዚ መፂና ንክንዛረብ ነዚ ስነ ጥበባ ዕዮ ንክንገብር ናቶም ሰናይ ፍቓድን ምንየትን ስለ ዝኾነ እሶም ስለ ዘለዉ ኢና ዝኽሉ ተገይሩ ጌርና ንብል ዘለና እቲ ምስጋና ኸማን በዚ ኣጋጣሚ ንዕኦም እዩ ዝግባእ እቲ ብልጫ ናቶም ከዓ እንታይ ይመስለካ ሓይልታት ምክልኻል ኢና ንሕና ኩ ወታደር ኮይን ከዓ ስነ ጥበባዊ ዕዮ ስነ ጥበባውነት ከዓ ናይ ገዛእ ርእሱ ግንጥነት ኣሎ ውልቃዊ ስምዒታትካ እዩ ናትካ ርኤት እዩ ናትካ ፍልስፍና እዩ ናትካ ኣግለመለይ ክትጠርንፎ ኸማን ከቢድ እዩ ክንድኡ ዝኣክል ዓቕሚ ሰብ ኣምፅኦም ጠርኒፎም ከማሕድሩና ምኽኣሎም ጥራይ ልዕልየና ሶም ጥበባውያን ስለ ዝኾኑ በዚ ኣጋጣሚ ቴንኪዩ ክብሎም ደሊ
2: ካብዛ ዝበልካያ ተበጊሰ ካብትን ካብትን ኣምፅኦም ንኸመሓድርኹም እዚ እውን ንባዕሉ ዓብ ተውህቦ ኢሞኒ እቲ ጉጅለ ባህልኸ ሕጂ ካብትን ካብትን መፂኻ ብዙሓት ኮንካ ኣብ ሓደ ጉጅለ ባህሊ ሰሚርካ ንኽትሰርሕ ውህደት የድልየካ እቲ ሰንስርዓት ንብሎ እውን ኣሎ እቲ ዲስፕሊን ኣሎ እሞ እዛ ጉጅለ ባህሊ ከመይ ትርእያ ኣስኻ
1: እቲ ጉጅለ ባህሊ ምስሪ እቲ ፅቡቕ ሸነኻቱ ኣብ ዝኾነ ጉጅለ ንግደፎሞ ጉጅለ ባህሊ ምስሪ ግን እንታይ ፍሉይ ነገር ኣለዎ እንተልና እቲ ሓደ ከም ጉጅለ ተጠርኒፍካ ንእናትካ ሕልምታት ዘለካ ከምቀዲመ ዝበልኮ ንእናትካ ስግንጥርነት ኣለካ ብሓደ ወታደራዊ ሕጊ ተሰራዕ ኢልካ ጥራይ ስኢሉ ተሰሪዒ ዝኸይድ ሰብ ኣይኮነን ፈርከስ እዚ መንደቕ እዚ ፃዕዳ እዩ እንተይለዮ ሰሚር ብጫ እዩ ክብለኒ ይኽእል እጂ ነዚ ክትእክብ ናይቶም ዝያዳ ሓላፊና ወላኣብ ገሊፅዎ ክኸውን ይኽእል እዩ ንዑ ይኸብዶ ይኸውን ኣነ ንባዕለይ እንታይ የሸግሮ እቲ ሓደ ንእናእሰይ ንዓይ እንታይ የሸግረኒ ሓደ ዜማ ንኸውፅእ ለይቲ ክትድቅስ ደሊኸ ክራር ገልጠምጠም ክልከሎሞ ኣብ ሓንቲ ክላሲ ኢኻ ትድቅስ ኣደቅሰና ክትብል ሓደ ክፅሕፍ ደሊኻ ኣነ ልቺ ክውልዐ ኣደቅሰኒ ይኽብል ኣብዚኢታ ጥራይ ዕግርግራት ኣሎ እዚ ግን ሳላት ዕግርግር ኢኻ ትፅቡቕ ዝመፅእ ማለ ናይ ስራሕ እዩቲ ዲስፕሊን ንብሎስ ንኽስርሕ ኣነ ድርብሾም ንኽስርሕ ይኽራር ገይሩ ድብፅብፀና ሓደ ጊታራ ልዕሉ ገለ ዝገብር ድምፂ ገብር ገልጠምጠም ዝብል ከበሮ ዝሃርም ሕጂ እዚ ኣነ እቲ ብልጫ መን ሓላፊ ይገብሩልካ ከዓ ፈልጡ እዮ መን ፀረካ ንሕና ከዓ ይህን ይህን ትበሃሃል ትመዓድ ፀንሕ ድሓር ከዓ ትበኣስ ኳያ ባስሎ ናይ ሓሳብ እለዮ እዚ ከምዚ ምሻሉ ንዓነ ሃየስቲ ዝገብሩና ሕጂ ሃያሲ ክመፅእ ከሎ ንዓይ እኳ ኣብ ስራሕ ኣትዮ ክዛረብ እንተኮይኑ ንዓይ ንክዕኑ ዘይኮነስ ንፅባቐ ኣብ መንጎይ ናብ መንጎቲ ሕብረተሰብ ንዘሎ እቲ ጥበብ ከይባላሾ ትሰምዐ ከይርበሽ ገለ እዩ ከቀራርብ ዝፍትም ሕጂ ከምኡ ዓይነት ገርጨው ጨዋት ክህሉ ባህርያዊ ነገር እዩ
0: ከምዚ ድገለፅከዮ እቲ ዘሎ ብድሆታታ ምስ ዘሎ ብልጫታታ እዚ ኩሉ ተዋሂዱ ንሓደ ዕላማ ኣብ ምስጓም ትርከባላ ገሪ ሕጂ እዚ ምስ ሰራዊት ዘለዋ ጥምረት ዛጉጅ ዝበሃል እዚ ኣብ ልዕሊ ሰራዊት ዘሕልፎ ፅልዋ ንስኻ እውን በቲ ትህቦ ግጥሚ ኣብ ሰራዊት ድዩ ኣብ ዝተፈላለየ ኣጋጣሚታት ክቕርብ እንከሎ እንታይ ይስማዓካ ብሞያኻ ኩርዓት ዶ ስማዓካ
1: እወ ኩርዓት ጥራይ ከማን ኣይኮነን ሓበን ይስማዓኒ ንምንታይ መስለካ ሓደ እቲ ብልጫ ናተይ ወይ ከዓ ናይ ኩልና ዝብሎ ንሕና ኣብ ሕምብርቲ እቲ ሰራዊት ስለ ዘለና ኢና ከምዚ ከም ነጋዳያ ናይ ኮንና ንኸዶ ኣንዙ መዓልታዊ ናቱ ድያርስ ኣለና ፃብፃብ እንታይ ይነብር እንታይ ይበልዕ እንታይ ይሰጥ እንታይ ይኸውን ኣሎ ንፈልጥ ንሕና ከ ምስ ኣለና ሕጂ መፂኻ እቲ ናቱ ኢኻ ትህቦ ሽዑሶም መፂኦም ሆ ክብሉ ክስዕስዑ ክትሪኦም ከለኻ ዋላ እውን ክነብዑ ክትሪኦም ከለኻ 20 ሰነ ኮይኑስ በዓል መን በዓል መን ሓቂ የሕሊፎም ፈልጡ እዮም ኮሶ ኣብኡ መፂኣነ ሞኖሎግ እንተገይረ መን ንመን ሓቂ ታፀረር ደብላ ንብዓት

ዋጋ ኣለዋ ናይ ሞርሓበ ምስማዕኒ ዘን ከዓ እንታይ ረኽቡካ እዮም የኽብሩካ ሰኣኖም ኣውፅኦም ክቡካ ምንፀፎም ገዲፎም ንዕበ ዝለቀስ ብ ከምዛ ንጉሶም ከምዚኣ ከምዚኣ ክብሉካ ከለዉ ሞር እምበር ኣነ ዕድለኛ የ።

ሕራይ ኣብዛ ንኽብሪ በዓል ቅዱስ ዮሃንስ ዝተዳለያ ፀንሐት ኣውደ ኣመት ዘርእስታ ድራማ ክዋስኡልና ፀንሑ ዓብድረዛቅ ዓብድላ ሜሪ ወልደ ሚካኤል የርዳኖስ ኪዳነ ከምኡውን የናታን ሓጎስ ደራሲ ዓብድረዛቅ ዓ

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብዝ ሓለፈ ስሙን ኣብ መዘርግሒ ንቑጠታት መርበብ ሓበሬታ ሸባይ ዳትኩም ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ ሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራ ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረታብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉእ ብርሃን ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ ዝጋብሄር፣ ሌኣውት ፍርቱና ኤፍሬም፣ ትንሱእ ፍስሐየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ። ኣብ ዓምዲ ጥዕና ንምጭናው ኣፍን ጠንቅታቱን ዝድስስ ትሕዝቶ ሰፊሩ ብስትንፋስና ካብ ኣፍና ዝወፅእ ሕማቅ ጨና ብሕክምናዊ ኣፀዋውዓ ሃሊቶስስ እዩ ዝበሃል። ብዙሕ ግዜ ኣብቲ ፈለማ ደቂስና ፀኒሕና ኣብ ንትሳሉ እዋን እዩ ዘጋጥመና። እቲ ሕማቅ ሽታ ኣፍ ኣብ ዝቐፀለ ሰዓታት ናይታ መዓልቲ ምስ ዘይጠፍእ ወይ ምስ ዘይመሓይሽ ካብ ጥዕናዊ ፀገም ናይ ኣስናን ወይ ናይ ውሽጢ ኣካላት ክኸውን ይኽእል እዩ። ምምሽማሽ ወይ ምብዕኻኽ ኣስናን፣ ሕማም ግርፀን ወይ ነድሪ ሓናት መብዛሕትኡ ግዜ ልሙዳት ጠንቂ ምጭናው ኣፍ ኮይኖም እዮም ዝጥቀሱ። ሕማቅ ጨና ኣፍ ኣብ ኣፍና ዝርከቡ ባክተርያ ብዝተፍእዎ ሕማቅ ሽታ ዘለዎ ኬሚካል እዩ ዝኽሰት። እቲ ሕማም ጨና ካብ ክስዐ ዝነቕለ እውን ክኸውን ይኽእል እዩ። እቲ ሕማቅ ጨና ኣፍ ሰኣን ግቡእ ክንክን ንፅህና ኣስናን ዝሰዕበ ክኸውን ከም ዝኽእል እውን ዘይምዝንጋዕ። ገለ ዓይነት እንወስዶም መግብታት ወይ ጥዕና ዘይብሉ ዓይነት ኣመጋግባ ምዝውታር ብሃሊቶስስ ከምንሰቐ ይገብር እዩ። ሃሊቶስስ ግዜያዊ ወይ ሕዱር ክኸውን ይኽእል እዩ። ብመሰረት ዝተኸየዱ መፅናዕትታት ልዕሊ 50 ሚታዊት ኣባፅሕ በዛ ዓይነት ጥዕናዊ ፀገም እዚ ይሰቐዩ ይርከቦ። ኣብ ዓምዲ ባህልን ስነ ጥበብን ሃያሲ ፅንፅያ ጥበብ ዝብል ዛዕባ ንረክብ። ምንቃፍ ብሓፈሻ ኣገዳሲ ቅድሚ ኩነት ንዕቤት ምዃኑ ኣየጠራጥርን። ኩሎም ዓውድታት ፍልጠት ብርእቶታት ናይ ተቃወምቶም እዮም ጌጋታቶም ኣለልዮም ናብ ዝሓሸ መስመር ዝምለሱ። ነቐፊ ንሕብረተሰብ ብሓፈሻ ዘለዎ ጥቕሚ ኣብቲ ሶቅራጦስ ብኣቴናውያን ንመንእስያት ኣቴንስ ፀይቕካ ተባሂሉ ኣብ ፍርዲ ምስ ቀረበ ቅንዕና ሞያኡ ንምርግጋፅ ዘቕረቦ ኣፖሎጂ ተባሂሉ ዝተሰነደ ልዕሊ 2,000 ዓመት ዘቕፀረ መልሲ ነፂሩ ንረኽቦ። ንህዝቢ ኣቴንስ ካብ ድንቁርና ንምድሓን ብኣምላኽ ከም ዝተላእከ ዝኣምን ዝነበረ ሶቅራጦስ ከምዚ ብምባል እዩ ነቶም ንነቐፊታቱ ምፅዋር ስኢኖም ናብ ፍርዲ ዘቕረብዎን ኣብ መወዳእታ ንሞት ዝፈረድዎን ኣቴናውያን ኣገዳስነት ነቐፊታ ዝገለጸሎም። ኣነ ናብዛ ክፍለ ሃገር ብፈጣሪ ዝተላእኽኩ ፅንፅያየ። እዛ ክፍለ ሃገር ከዓ ከም ሓደ ብሰንኪ ግዝፉ ብዝግባእ ክንቀሳቐስ ዝፅግሞ ፀፀኒሑ ዘበራብር ኣካል ዘድልዮ ፈረስ እያ። ኣነ ብቐጻሊ ነዛ ክፍለ ሃገር እዚኣ ካብ ድቃስ ከበራብር ተባሂለ ዝተላእኩ ፅንፅያየ። ከማይ ኮይኑ ዘገልግለኩም ክትረኽቡ ስለ ዘይኮንኩም ክትምሕሩን እዩ ዝሓይሽ። ክትድቅሱ ኣብ ዝተቐረብኩምሉ ሃንደበት ዝነኽሰኩም ምዃነይ ከም ትፀልእዎ ፈልጥ እየ። ከምቲ ኣኒተስ ዝብሎ ዘሎ ንዓይ ሓንሳብ ወቂዕኩም ብምቕታል ክትድቅሱ ትሓስቡ ትኾኑ። ከምኡ ምስ እትገብሩ ግን ኣምላኽ ካልእ ፅንፅያ ክሳብ ዘይሰደደልኩም ንሓዋሩ ኣይክትበራበሩን ኢኹም ተጠቂሱ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሳባት ነገረ ዕርክነት ኣብ ትሕቲ ዝብል ብዛዕባ ዕርክነት ዝተባሃለ ውሑድ ኣይኮነ ብብቲ መን ምዃንካ ክነግረካ ምስ መን ከም እትኸይድ ንገረኒ እትብል ብሂል ብዙሓት ጥቕስታት ምጥቃስ ይከኣል እዩ። ነቲ ዝበሃል ኣፀጊዕና ከከም ዓቕምና ብዛዕባ ዕርክነትን ምሕዝነትን ዝተመኮርናዮ እውን ኣሎና። ሓቀኛ ዓርኪ ወይ መሓዛ ግን ከምቲ ብቐሊሉ ዝእከብ እምኒ ዘይኮነስ ከም ወርቂ ወይ ኣልማዝ ብቐሊሉ ዘይርከብን ውሑድን እዩ። እሙን ዓርኪ ወይ መሓዛ ውሑድ ክቡርን ብቐሊሉ ዘይርከብን እዩ። ኣዕሩኽ ዝመስሉ ግን ኣዕሩኽ ዘይኮኑ ኣዝዮም ብዙሓት እዮም። መሬት ክትፅልምተካን ከላ ብርሃን ዝኾነካ እምበር ኣብ እዋን ብርሃን ካብ ጥቓኻ ዘይርሕቕ ሰብ ተራፈላጥ እምበር ሓቀኛ ዓርኪ ወይ መሓዛ ኣይኮነን። ንብርሃን ደኣ ፅምብላሊዕ እውን ትስዕስዓሉን ተኸድደሉን እንድያ። እሙን ዓርኪ ነቲ ሓቅን ዝኸውንን እምበር ክትሰምዖ ዝደለኻ መሚው ዝነግረካ ኣይኮነን። ማልስ ከይተፀበየን ዕግበት ኢሉ ዝድግፈካ እዩ ሓቀኛ ዓርኪ። ኣብ ዓምዲ መዛነ

ኣብ መዓልቲ መርዕኡ ቆልዓ ዘድሓነ ምርዓዊ መደባት ምስራዕ ሕቶ ዝተመሰቐለ ቓላት ጥቕስታት መዛነይ ሰፊሮም ይጸንሑና። ኤርትራዊት ስኒት ሃብተኣብ ተወልደ መድህን ኣብ ውድድር ወይዘሪት ዓለም ማለት ሚስ ወርልድ ምስተን ቀዳሞት 6 ብሉፃት ተወዳደርቲ ተለቒሓ። ስኒት ሃብተኣብ ንኤርትራ ወኪላ ንመጀመርታ ግዜ ኣብ ዓለምለኸ ውድድር ወይዘሪት ዓለም እተሳተፈት ዜጋ ኮይና ኣብቲ ብቐዳም 5 መስከረም 226 ኣብ ንሃትራንግ ቬትናም ዝተኻየደ ናይ መጨረሻ መድረኽ ስኒት ኣስታት 14 ሚልዮን ድምፂ ህዝቢ ብምርካብ ድሙቕ ዓወት ኣመዝጊባ ሽልማት ምርጫ ህዝቢ ማለት ፒፕልስ ቾይስ ኣዋርድ ተሸሊማ። ኣብዚ ናይ መወዳእታ መድረኽ ንኤርትራ ሪፐብሊክ ዴሞኒካ፣ ቬትናም፣ ማሌዥያ፣ ደቡብ ኣፍሪቃን ስፓኛን ዝወከላ ተወዳደርቲ ቀሪበን። ስኒት ሃብተኣብ ካብ ቀዳማይ ዙርያ ናይቲ ውድድር ጀሚራ ድሙቕ ዓወታት እናመዝገበት እያ። ኣብዚ ናይ መወዳእታ መድረኽ በፂሓ ፈለማ ካብ ኣህጉር ኣፍሪቃ ብዝለዓለ ድምፂ ቀዳመይቲ ብምዃን ናብ ብሉፃት 4 ሓሊፋ። ድሕሪዋ ብዝቐጸለ መድረኽ ድማ ብልዕሊ 13.9 ሚልዮን ድምፂ ህዝቢ ማለት ፒፕልስ ቾይስ ተደጊፋ ምስተን 6 ብሉፃት ናብ መወዳእታ መድረኽ በፂሓ። ስኒት ነቲ ዝረኸበቶ ልዑል ደገፍ ህዝቢ እቲ ድምፂ ቁፅሪ ጥራይ ኣይኮነን ናብ ሓንቲ ዳውን ሲንድሮም ሓፍታ እተኣሊ ሰብ ዝተላእከ ናይ ፍቕሪ ደብዳቤታት እዩ ኢላ ብምግላጽ ንደገፍታ እቲ ዓወት ናይ ኩሉና እዩ ኢላቶም። ጋዜጣ ኤርትራ ሓዲሳ ብዘይካ ሶኒን ረብዑን መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ዓረብያ። ዋና ኣሰናዳይ መሓመድ ኑር ያሕያ፣ ምክትል ኣሰናዳይ ሃዋ ሱሌማን ዓብደልቃድር፣ ዜና ወፃኢ ዓረቢ መሓመድ ጌታ፣ ሌኣውት ኑራ ዑስማን መሓመድ፣ ፋጥማ ሕመድ እድሪስ። ኣብ ዓምዲ መልሓቕ ላዳብ ዋልፍኑን ምስ ፀሓፊ ሓዳስ መፅሓፍ ጥበብ ኣተዓባብያ ደቅና ማለት ንደቅና ብምሉእነት እናዕብየሉ ምዕቡል ሜላታት ዘጠቐለለት ሓዳስ መፅሓፍ ጋዜጠኛ ጴጥሮስ መንግስት ዝተኻየደ ቃል መጠይቕ ሰፊሩ ይርከብ። ኣብ ዓምዲ ማሕበራዊ ዕብየት ኣብ ምብህሃልን ማሕበራዊ መቐይሮን ዝተመርኮሰ ምዕባለ ተዳሲሱ ይርከብ። ኣብ ዓምዲ ሲሓዊ ኣሳር መስሕብ ቱሪስት ዝኾኑ ፀጋታት ዞባ ደቡባዊ ቅሕ ባሕሪ 4ይ ክፋል ቀሪባ ኣላ። መበል 12 ክፋል ዝንቡዕ ፖሊሲታት ኢትዮጵያ ኣብ ዞባ ቀርኒ ኣፍሪቃ ዘጉልሕ ትሕዝቶ ይርከብ። ኣብ ዓምዲ ርእቶ እቲ ስውር መቑሕ 8 ቢልዮን ህዝቢ ቀውፊ ተዳሲሱ ይርከብ። ሓደ ሰብ መጺኡ ህይወትኩም ድሕነትኩምን መጻ ዕድል ደቅኹምን ኣብ ውሳነ ናይ 5 ፈጺምኩም ዘይትፈልጥዎም ስውራት ሰባት እዩ ዝምርኮስ ኢሉ እንተዝነግረና ምናልባት ናይ ሆሊውድ ናይ ስለያ ፊልም ወይ ናይ ፖለቲካ ምህዞ መሲሉ ምተሰማዕና። እንተኾነ ግን እዚ ናይ ሓቂ እዩ። ኣብዚ ህሞት እዚ ካብ ዓይኒ መላእ ወዲ ሰብ ተሓቢኡ ዝካየድ ዘሎ ናይ ዘመንና ዝዓበየ ናይ ስልጣን መፃወድያ ድማ እዩ። ኣብ ሓደ ጸቢብ ክፍሊ 8 ቢልዮን ህዝቢ ዓለም ብዘይፈልጥዎ ገበን ኣብ ናይ ሞትን ህይወትን ፍርዲ ተኸሲሶም ቀሪቦም ኣለዉ። ኣብቲ ፍርዲ ግን ተኸላኻሊ ጠበቃ የለን፣ ምስክር የለን። እቲ ዳኛ ኣኽባር ሕግን ፈጻሚ ፍርድን ባዕሎም እቶም 5 ሓያላን ጥራዮም። እታ ንመላእ ዓለም ብሓንሳ ኣእዳዋ ጠውያ ኣብ መቑሕ ዘእተወታ ስውርቲ ቓል ድማ ሓንቲ እያ፣ ቀውፊ ወይ ቬቶ። እዚዩ እቲ ኣብ ቅድሚ ዓይኒ ዓለም ተሓቢኡ ዝካየድ ዘሎ ናይ ዘመንና ዝዓበየ ፖለቲካዊ ድራማን ምትላለን። ኣብቲ ብሩህ ናይ ሓፈሻዊ ባይቶ ኣዳራሽ ናይ 193 ሃገራት ባንዴራታት እናንበልበለ መራሕቲ ዓለም ብዛዕባ ፍትሕን ሰብኣዊ መሰላትን ዘደንቕ መደረታት ከስምዑ ትዕዘብ። ብዙሓት ሰባት እቲ መድረኽ ናይ ሓቂ ስልጣን ዘለዎ መሲልዎም ብተስፋ ይምልከትዎ። እንተኾነ ግን እዚ ኩሉ ናይ መጋረጃ ፀወታ ጥራዩ። እቲ ሓቀኛ መፍትሕ ዓለም ኣብቲ ጸቢብ ክፍሊ ቤት ምኽሪ ጸጥታ ይቦቱ። 5 ሃገራት ጥራየን ንመላእ ደቂ ሰብ ከም ድላይን ዝዝውራሉ ስውር ናይ ምቁፅፃር መሳርሒ ዓጢቐን ዝርከባ። እዚ ናይ ቀውፊ ስልጣን ማለት ቬቶ ፓወር ተባሂሉ ዝፅዋዕ መፃወድያ ሓደ ዲፕሎማት ንመላእ ዓለም ብሓንቲ ኢድ ደው ከብሎ ዘኽእል ናይ ዘመንና ዝዓበየ ሕጋውነት ዝለበሰ ናይ ስልጣን ዓመፅ እዩ። ኣብ ዓምዲ ማሕበራዊ ዕቤት ኣገዳስነት መበቀላዊ ኣስማት ኣብ ቆልዑ ተዳሲሱ ይርከብ። ኣብ ብዙሕ ኣጋጣሚታት ነዞም ዓበይቲ ወለድና ንምንታይ ኣብ ስም ከም ዝግደሱ ሓቲተ ኣብ ዝተወቀስ ክሉ ስማዕ ስም እኳ ደስ ኢሉኒ ኢልካ ብሃውሪ ተውፅኦ ቓል ኣይኮነን፣ ምክንያቱ ስም ይመርሕ ጥዋፍ የብርህ ዝብል ብስሉን ገላፅን ምስላ ብምምሳል መልሶም ይህቡኒ። እሞኸ ደኣ ካብዛ ምስላ ተበጊስና ብዛዕባ ስምን ኣስማትን እንተተመራመርና ከመይ ይመስለኩም? ንምዃኑ
ስም እንታይ እዩ? ናበዩ ኸ ዝመርሕ? ንስም ኣማእዛኒ ከብሎ ዝኽኣለ ነጥብታት እንታይ እዩ? እነውፅኦም ዘለና ኣስማት ከ ንደቅና፣ ስድራ ቤትና፣ ሕብረተሰብናን ሃገርናን ናበይ ገፂኡ ዝመርሓና ዘሎ ዝብሉ ሕቶታት ምምላስ ኣገዳሲ ረቑሕ እዩ። ስም መፀውዒ ወይ መለለዪ ናይ ሓደ ሰብ እዩ። ብተወሳኺ ስም ሓደ ካብቶም ወለዲ ንውልዶም ዝህብዎ ናይ መጀመርታን ነባርን ህያባት እዩ። ዘይከም ክዳውንቲ፣ መፃወቲ ወይ ንዋታዊ ንብረት መብዛሕትኡ ግዜ ሓደ ስም ኣብ ምሉእ ህይወት ናይቲ ሰብ የገልግል። ስም ምስ ተዋህበ ኣካል መንነት፣ ዝና፣ ዝኽሪ፣ ባህልን ማሕበራዊ ዝምድናታትን ይኸውን። ኣብ ሕብረተሰብ ኤርትራ ኣስማት ትርጉም ዝሓዘ ኮይኑ ታሪክ ስድራ ቤት፣ ተስፋታት፣ ፅቡቅ ባህርያት፣ ተዘካሪ ፍጻሜታት፣ ባህላዊ ክብርታት፣ ሃገራዊ መንነትን ንምንፅብራቕ የገልግል። ኣገዳስነት ስም ንምርዳእ ስም እንተዘይህልወናስ ህይወትና ከመይ መሰለ ኢልካ ንደቃይቕ ምሕሳብ ፅቡቅ እዩ። ስም ኣብ ምህናፅ መንነት ቆልዑ፣ ስድራ ቤት፣ ሕብረተሰብን ሃገርን ዓብ ፅልዎ ኣለዎ። ተፀዋዒ ዝኾነ ሰብ ሒዝዎ ዘሎ ስም ምስ ዝነብረሉን ሕብረተሰብን ባህልን ተዛሚዱ ኣብ ምሉእ ህይወቱ ምንጪ ሓበንን ኩርዓትን ይኾኖ። ህቡብ ኣሜሪካዊ ደራሲ ዝኾነ ዴል ካርኒጌ ኣብ ዝኾነ ቋንቋ ስም ናይ ሓደ ሰብ እታ ንዋናኣ ዝጣዕመ ድምፂ ዘለዋን ዋናኣ ክትደጋገም ዝደልያን ቃልያ ይብል ተጠቂሱ። ምዕዶ ሓርበኛታት ንመንእስያት ኤርትራ ቀሪቡ። ሰዋ ዋልታ ሕሉፍን መፃእኒ ኤርትራውያን እያ። መንእስያት ኤርትራ ዝተኣኻኸቡላን ዝመኸሩላን ድልድል መሰጋገሪት ወለዶታት ስለዝኾነ ድማዩ ክብሪ ኤርትራውያን ሳላዛ ርእሰ ኩለን ዝኾነት ቦታ ተዓቂቡ። መንእስያት ኣብኣ ኮይኖም ብዛዕባ ሕልፎምን መፃኢኦምን እናዘተዩ ብዛዕባ ፅባሕ ዝኾንዎን ኣብ ህዝቦምን ሃገሮምን ዘካይድዎን ፍታትን ዝትልምሉን ይህን ምሂን ዝበሃሉሉን። እዚ ድማ ፍቕሪ ይበሃል። ፍቕሪ ካብ ደቂ ፍቕሪ ስለ ዝፍልፍል እዚ ሕላገት ፍቕሪ እዚ ትሚሉ ዝመፀ ኣይኮነን። ኣብ ቃልሲ ዝተሰረተን ኣብ ሰዋ ብግብሪ ዝተደርዐን ፍቕሪ ደቂ ሓፋሽ እዩ። ፍቕሪ ኤርትራውያን መንእስያት ብመሰረቱ ካብ ጭዋ ባህልን ስነ ምግባርን ስድራ ቤቶምን ሕብረተሰቦምን እዩ ዝብገስን ዝምንጩን። ከም ወይ ወለድና ዝብልዎ ምስላ እዩ። ብሓደ ኮይንካ ዝመኸርካዮ፣ ኣድቂቕካ ዝመተርካዮ፣ እቲ ናይ ሓምቕ እቲ ከዓ ናይ ሓንቕ የብሉ ይርከቦ። ኣብ ዓምዲ ልቦናን ፍልስፍናን መበል 15 ክፋል ፅፈት ስራሕ ነቶም ዘይሕለሉ ሰባት ስሕበት መሬት ኣየጨንቆምን እዩ። ንሳቶም ብዝኾነ መንገዲ ምብራር ኣይቋርፁን እዮም። ልዑል እምንቶ ስለ ዘለዎም ንዓኣቶም ኩሉ ነገር ይከኣል እዩ። ኣሸበሸብ እንተፈሸል እውን ሓመዶም ነጊፎም ዳግማይ ናብ ምብራር ጥራዮም ዘተክሩ። ህርኩት ስራሕተኛ ስርሑ ከየፅፈፈ ድቃስ ኣይወስዶን እዩ። ንሱ እንታይ ከም ዝሰርሕ ዘሎ እምበር ብዛዕባ ተግላባነት መሳርሕቱ ኣየስተብልን እዩ። እቲ ምንታይ ሲ ምስኣቶም ክጠማመት ክብል ዘየድሊ ባህሪ ክማዕብል ኣይወሓጠሉን እዩ። እቶም ዘይሕለሉ ሰባት ኣብ ስርሖም ተደፊኦም ዝሰርሑ ጥራይ ኣይኮኑን። ንገዛ ርእሶም ብሓድሽ ፍልጠት ኣብ ምምዕባል እውን ከቶ ኣይሕለሉን እዮም። ንሳቶም ብዝኾነ ዝረኸብዎ ፍልጠት ኣይዛነዩን እዮም። ዓለም ቀጻሊ ትልወጥ ስለ ዘላ ረብሓ ገዛ ርእስኻ ምልዋጥ ክሳብ ክንደይ ኣገዳሲ ምዃኑ ብዝግበኦም ዝግንዘብዎ። ባህሪ ዘይምሕላል ንዝኾነ ንዓወቱ ከራብሕ ዝደሊ ሰብ እምበረ መጠን ኣገዳሲ እዩ። እቶም ዘይሕለሉ ሰባት ካብቶም ብቐሊሉ ተስፋ ዝቆርፁ ሰባት ንላዕሊ ዝሓሸ ቅሳነት እዩ ዘለዎም። ከመይሲ ከይተሓለሉ ብምስራሕ ኣብ ዝደለይዎ ደረጃ ስራሕን ዝሓሸ ህይወትን ክበፅሑ ከም ዝኽእሉ ልዑል ርእሰ ተኣማንነት እዩ ዘለዎም። ኣብ ዓምዲ ዳየሪ ህልኸኛ ፍቕሪ ፈሪሐ እምበር ዝበፃሕክዎ ዘይበፅሑ ስለ ዘለዉ ፅባሐይ ንጌጋ ብጌጋ ዘርእስቶም መሰእቲ ዛዕባታት ይፀንሑና። ጋዜጣ ሓዳስ ኤርትራ ወትሩ ረቡዕ እትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግሬ እያ። ዋና ሰነዳኢ መሓመድ እድሪስ፣ ሌኣውት ዛህራ ዓሊ፣ ፋጥና ኣደም። ኣብ ዓምዲ ደላባብ መበል ሳልሰይትን ዛዛሚትን ክፋል ዛንታ ፍጉር ፍጉራት ትፀንሐና። ኣብ ንዞባ ሰንዓፈ መንብሮ ህዝቢ ንምምሕያሽ ዓበይቲ መደባት ክትግበሩ ፀኒሖም ይርከቡ። ነዚ ብዝምልከት ምስ ኣመሓዳርን ንዞባ ሰንዓፈ ኣቶ እድሪስ ዓሊ ሽከር ዝተኻየደ ቃል መጥያቅ ሰፊሩ ኣሎ። ኣብ ዓምዲ ባና ተዕሊም ብኣጋጣሚ ዓለማዊ መዓልቲ ምጥፋእ መሃይምነት ዝተዳለወ ፅሑፍ ሰፊሩ ይፀንሐና። ኣብ ዓምዲ ዕንጃረ ከላይ ክፋል ምጅማር ዕጥቃዊ ቃልሲ ህዝቢ ኤርትራ ቃልሲ መሰልን ርትዕን ቀሪባ ኣላ። ኣብ ዓምዲ ፍሬካድም ኣብ ኣቆረት ተወሊዱ ብማሕረስ ኣብ ትሕቲ ወለዱ ዝዓበየ ኣብዚ እዋን እዚ ዓበይቲ ዓወታት ብፃዕሩን መሃዝነቱን ዘረጋግ

ገጸ ኣብነታዊ ሓረስታይ ዓብደላ መሓመድ ኣብኒ ተላልዩ ይርከብ። ኣብ ዓምዲ ነፈት ኣምር ኣህባይ ካብ ፀገማት ጥዕና ንምሕዋይ ኣቕፅልቲ ይጥቀሙ። ካብ ጥቕምታት ጅንጅብል ካብ ሕፍረት ንምግልጋል ዝሕግዙ ሜላታት ዓቐን ዘይብሉ ተጠቃምነት መስትያት ዝኸትለው ፀገማት 10 ፍልልያት ርኸብ ዝብሉ ትሕዝቶታት ይፀርሑና። ኣብ ዓምዲ ሕበርበሮ ኣብ ታሪክ ሃገርና ገደስቲ ዕለታት ካብ ጥቕምታት ቅንፍር ብሂላት ንፍሽኽታ ትሕዝቶ ንልቦና ንረክብ። ኣብ ዓምዲ ፈንማዓዳት ሳልሳይ ክፋል ትሕዝቶ መንባ ትግራይት ቀሪባ ኣላ። ኣብ ዓምዲ ጊማይ ስያሳት ሕማም ኢቦላ ስለምንታይ ኣብ ትሕቲ ቁፅፅር ዚኣተወ ተዳሲሱ ይፀንሐና። ጋዜጣ ሓዳስ ኤርትራ ኤርትራን ፕሮፋይል ወትሩ ረቡዕን ቀዳምነት እዳሎ ጋዜጣ ውሽጢ ሃገር ናይ ቋንቋ እንግሊዝኛ። ዋና ኣሰናዳኢ ኣማኑኤል መስፈን፣ ምክትል ኣሰናዳኢ ሲራክ ሃብተ ሚካኤል፣ ሌኣውት ኣዝመራ ብርሃነ፣ ቤተልሄም ታደሰ፣ ሞናሊዛ የማነ። ኣብ ዓምዲ ዴቨሎፕመንት ተመክሮ ኣብነታዊት ሓረስታይ ወይዘሮ ሮዚና መብራህቶም ባህር መሬት ካብ ጨዋምነት ብምቕያር ውፅኢታዊ ልምዓት ክተሰላስል ዝሓለፈቶ ፃዕርን ተላልዩ ይርከብ። ኣብ ዓምዲ ስፖትላይት ኤርትራ ዓለም ምስ ኩነት ቀይሕ ባሕሪ ኣተኣሳሲራ ጥራይ እትጥምተሉ መነፅርን ክውነትን ተዳሲሱ ይርከብ። ኣብ ዓምዲ ካልቸር ኤንድ ኣርትስ ያታዊ ኣባይቲ ኤርትራ ተዳሲሶም ንረኽቦም። ኣብ ዓምዲ ኦፒንየን ኣብ መላእ ኣፍሪቃ ዘንፀባረቕ መሰረታዊ ልምዓታዊ መደባት ጎሲኻ ኣንፀባራቂ ሓወልታት ንምርኣይ ናይ ምህናፅ ሁተታ ዝኸትሎ ዕንወትን ተዳሲሱ ይርከብ። ኣብ ዓምዲ ኪንዲኤ ፓኪስታናዊ መበቆል ዘለዎ ኣሜሪካዊ ኣውስትራልያዊ ሳሊም ኤች ዓሊ ብዛዕባ ኣብ ኤርትራ ዝሓደሮ ጦብላሕታት ጥንታዊ ህንፃታት ውህደት ሃይማኖታትን ልምዓት ኣከባብን ብሰፊሑ ሰፊሩ ኣሎ። ኣብ ዓምዲ ቁጠባን ዋኒንን ቁጠባዊ ዕቤትን ቀጥታዊ ወፍሪ ወፃእን ተዳሲሶም። ቀጥታዊ ወፍሪ ወፃኢ ኣብ ቁጠባዊ ልምዓት ሃገራት ተኣምራታዊ ለውጢ ከም ዘምፅእ ጌርካ ዝቐርብ ኣተሓሳስባ ሓድሽ ሊበራላውነት ብመሰረቱ ቅቡል ኣይኮነን። ቁጠባዊ ልምዓት ንምድራኽ ህላወ ወድዓውን ምስ ክውነት ሃገራት ዝኸይድን ማሕበረ ቁጠባዊ ፖሊሲታት ህንፀት ብቑዕ ክኢላዊ ዓቅሚ ሰብ ኣብ ርእሰ ምርኮሳ መሰረት ዝገበረ ፖሊሲታት ህንፀት ብቑዕን ተወዳዳርን ብሕታዊ ፅላት ኣማዛንነት ቁጠባዊ ፖሊሲታት መንግስቲ ዘርግሐ ማሕበራዊ ኣገልግሎታት ህንፀት ብቑዕ ትሕተ ቅርፂ ምድላብ ውህለላ ከምኡውን ምህናፅ ፍትሓዊ ምዕሩይ ኣሳታፊ ዓለማዊ ፖለቲካውን ቁጠባውን ስርዓት ኣገደስቲ ረቑሒታት ልምዓት እዮም። በዚ መሰረት ቀጥታዊ ወፍሪ ወፃኢ ከም መመላእታ ኣብ ላዕሊ ናይ ዝተጠቕሱ ረቑሒታት ኮይኑ ምብርባር ቁጠባዊ ዕቤት ተራ ከም ዘለዎ ዘማተ ኣይኮነን። ነዚ ሃናፂ ተራ ንክፃወት ግና ኣብ ሓበራዊ ሽርክነትን ሓበራዊ ረብሓን መሰረት ብዝገበረ ንወድዓዊ ማሕበረ ቁጠባዊ ቀዳምነታት ተቐበልቲ ወፍሪ ዝኾና ሃገራት ግምት ብዝህብ መንገዲ ምዝህንደስን ኣብ ጥቕሚ ምዝውዕልን ጥራይ ምዃኑ ምዝኽኻር ኣገዳሲ እዩ። ኣብ ዓምዲ ርእቶ ትርፊ ዘይብሉ ኩናት ንምንታይ ዝብል ዛዕባ ተላዒሉ ይፀንሐና። ኣብ ዞባና ሰለስተ ወለዶ ኣብ ውግእ ዓብዩ ኣብ ውግእ ተሳቲፉ ኣማይታ ሽሓት ተቐቲሎም ሚልዮናት ተዘናቢሎም። ተኸታተልቲ ስርዓታት ኢትዮጵያ ንረብሓ ህዝቢ ኢትዮጵያ ዘይኮነ ንጂኦፖለቲካዊ ረብሓታት ርእሰ ሓያላን ከገልግሉ ኣብ ዝወልዕዎ ኩናት ህዝቢ ኢትዮጵያ ዘይግባእ ከቢድ ዋጋ ከፍ ኢሉ ትርፊ ኣይረኸበሉን። መራሕቲ ኢትዮጵያ ንኤርትራ ብትሕቲ ግዛኣቶም ንምእታውን ህዝባ ንምንብርካኽን ብደገፍ መሻርክቶም 30 ዓመታት ሕኽ ኢሎም ዘፍረይዎ ነገር ኣይነበረን። ኢትዮጵያ እኹል ትሩፍ ባርያዊ ፀጋ እናሃለዋ ዜናቶም ባሕርን መሬትን ክገብጡ ሚልዮናት ኢትዮጵያውያን ኣህሊቖም ገዚፍ ሃብቲ ሃገር ኣብ ኩናት ኤርትራ ኣበኺኖም። ኣብ ውሽጢ ኢትዮጵያ እውን እንተኾነ ብጥዑይ ፖለቲካ ሃገርን ሃገራውነት ሃኒፆም ህዝቢ ብሰላም ከም ዝነብር ኣብ ክንዲ ምግባር ባህርያዊ ፍልልያት ህዝቢ ብምግፋሕ ብትሕቲ ሃገራዊ ፖለቲካ ፈላለዮም ግዳይ ሓድሕዳዊ ውግእን ሞትን መቕሰልትን ስደትን ገይሮሞ። ሕጂ እውን ስርዓት ብልፅግና ብግዳማውያን ሓይልታት ተዓሲቡ ኣብ መንጎ ህዝብታት ኢትዮጵያ ኩናት ሓድሕድ ኣባሪዑ ለኣኽቱ ብዝሃብዎ ትእዛዝ ኣብ ልዕሊ ጎረባብቲ ሃገራት ኤርትራን ሱዳንን ካልእን ግጭታት ብምስዋር እዚ ዞባ ኣብ ቀጻሊ ዘይምርግጋእ ከም ዝነብር ንምግባር እዩ ዝሰርሕ ዘሎ። ህዝቢ ኢትዮጵያ ግን ኣብ ሓድሕድ ኮነ ምስ ጎረባብቱ ናብ ኩናት ዘእቱ ምኽንያት የብሎን። ምስ ኤርትራ ውግእ እሞ ክሕሰብ እውን ዘይግባእ እዩ። ምክንያቱ ሓደ ዓይነት ጌጋ ካብ ምድግጋም ዝኸፍእ ድንቁርና የለን ተጠቂሱ። ኣብ ዓምዲ ሸባብ ንስ ዓምዲ ሓሳባት ግጥም ኣንጻር ነፍሲ ዘርእስቱ ዛዕባ ንረክብ።
من مخانكن انتاك تقبر كمت

ቅንሲ ትፈልጥ ዶ? ኣይክእልን እየ ምባል ምቹእ ሕዛእት እዩ። እንተኾነ ንሓደ ነገር ወላ ነዊሕ እንተሓሰብካሉ ብልብ እውን እንተኣመንካሉ ዘይቀየር ፍጹም ሓቂ ክኸውን ኣይክእልን እዩ። ስለዚ መልሲ ዝሕቶ ከምቲ ንስኻ እተሓስቦ ከም ዘይኮነ ርግፀኛ እየ። ኣብ ነፍሲ ወከፍ ከተማን ሃገራትን ንመላእ ዓለም ንነብሶም ከም ግዳይ ዝሓስብዋን ኣብ ሂወት ዘይፍትሓዊ ነገራት ከም ዝወረዶም ዝኣምኑን ኣብ ፈቐዶ ጎደናታት ዘወን ዝብሉ ብሚልዮናት ዝቕፀሩ ሰባት ኣለዉ። እዞም ሰባት እዚኣቶም ናይ ምግባር ዓቕሞም ብዘይምፍላጦም ኣብ ከምዚ ዝበለ ኩነታት ዝወደቑ ተንቀሳቐስቲ ሬሳዮም። ኣነ እውን ኣብ ሓደ እዋን ከምኣቶም ምንባረይ ኩነታቶም ይርዳኣንን ብልክዕ ፈልጦን እየ። ዝረብሕ ቁም ነገር ንዘይምግባረይ ዝኸውን እልቢ ዘይብሉ ቆለጥ ጥቕሚ ምኽንያታት ዘቐርብ ሰብ ነበርኩ። እምበኣር ከስ ኣብ ከም ዝበለ ፅንኩር ኩነታት ሂወት እንተለኻ በይንኻ ኣይኮንካን እሞ ኣጁኻ ኣይትፍራሕ። ክትውለድን ከለኻ ዘስተንፈስካ ፋልሜትን ዝትንፋስ እታ ፈላሚት ስጉሚ ናብ ሞት እያ። እዛ ስጉሚ ናብ ዕቤትን ናይ ሓቂ ጅግናን ምዃኑን እትበቕዓላ ስጉሚ እውን እያ። ኣብ ቅድሚኻ ተገቲሩ ዝርከብ ዓውደ ውግእ ብዝበቅዕ ንሂወትካ ከተዕጥቆ ኣብኻ ጥራዩ ዝምርኮስ፣ እቲ ቐንዲ ምስጢር ድማ ኣእምሮኻ ምምላኽ እዩ። እዚ ንብዙሓት ከቢድ ዕዮ እዩ። ዓወትን ብልፅግናን እቲ ትርኣስ ሂወት ንኽትነብር ግን ነዚ ዋጋ እዚ ንምኽፋል ነብስኻ ከተዳሉ ይግባእ። ኣብ ዓምዲ ስድራ ቤት ማክዳ ምስ ወላዲታ ንኽትራኸብ ቀዲምካ ምድቃስ ጭንቀት የጉድል። ቅኑዕ ኣሳድዳ ወይ ኣተኣላለያ ፅፍርያ ፀብዕቲ ህፃን ኣብ ዕቤት ህፃን ክጉሰዩ ዘይብሎም ነጥብታት ሰፊሮም ይርከቡ። ማክዳ ብዕለት 26 ወርሒ 6999 ኣብ ኣፍ ዓበት ከባቢ መቐብር ሓርበኛታት ሰዓት 7 ምሸት ብሽጎማነ ተጠቕሊላ ከም ዝተረኽበት ሰነዳታ ይሕብሩ። ኣብቲ ሽዑ ግዜ ማክዳ ብግምጋም ጓል 3 ሰሙን ኣቢላ ትኸውን ነይራ። እተን ዝረኸባኣ ኣንስቲ ድማ ንመደበር ፖሊስ ኣፍ ዓበት ምስ ሓበራ ፖሊስ ኣፍ ዓበት ብወገኑ ነታ ህፃን ተቐቢሉ ብቐጥታ ናብ ሆስፒታል ኣፍ ዓበት ወሲድዋ። ህፃን ማክዳ ከዓ ኣብ ሆስፒታል ኣፍ ዓበት ዘድሊ ሕክምናዊ ክትትል ረኺባ። ህፃን ማክዳ ኣብ ሆስፒታል ኣፍ ዓበት ምክትታል ምስ ተገብረላ ሚኒስትሪ ዕዮን ማሕበራዊ ድሕነትን ሙሉእ ሓላፍነት ወሲዱ ተረኪብዋ። ካብ ንድሓር ክሳብ ጓል 4 ዓመት ትኸውን ኣብ ኣስመራ መናበይ ዝኽተማት ምስ ተኣልየት ብድሕሪኡ ናብ ስድራ ቤታዊ ክንክን ጉጅለ ቆልዑ ዓዱ ኸላ ተሰጋጊራ ኩሉ መዳያዊ ክትትልን ሓልዮትን እናተገብረላ ድማ ክሳብ ጓል 18 ዓመት ትኸውን ኣብኡ ተኣልያ። ኣባል 31 ዙርያ ኮይና ሳዋ ወሪዳ ናይ 12 ክፍሊ ትምህርታ ምዛዘመት ከኣ ናብ ኮሌጅ ዘእቱ ናይ ዲፕሎማ ነጥቢ ረኺባ። ኣብ ኮሌጅ ሓመል ማሎ ብዓውደ ስነ ኣዝርእቲ ብዲፕሎማ ተመሪቃ ድማ ኣብዚ ግዜ እዚ ኣብ ኮርፖሬሽን ዘራእትን ጥሪትን ኤርትራ ተመዲባ ትሰርሓላ። ኣብ ሰራውስ ማይ ጎዱፍ ዝተባህለት ዓዲ ንኡስ ዞባ ሰንዓፈ ኣብ ዓመት 1935 ዝተወልዱ ነፍሲሄር ኣይተ ስራጅ መሓመድ ብፈጠራዊ ስውያዊ ንግግሮም ዝፍለጡ ሽማግለዮም ዝነበሩ ካብ ዘመነ ንእስነቶም ብደግነቶም ዝልለዩ ተሰሓቃይ፣ ጨፋራይ፣ ማሰናይን ረካብ ተረካብ ዘረባን ብምንባሮም ብዙሕ ተፀወይ ዕላል ወግዕን ዋዛን ገዲፎምላ ኣለዉ። ገሌ ካብ ብሂላቶም ሰፊሩ ይፅንሓና። ኣብ ዓምዲ ልምዓት መበል 5 ክፋል ገስጋስ መደብ ምጥፋእ ማሃይምነትን ትምህርትን ዓበይትን ካበይ ናበይ ቀሪባላ። ኣብ ዓምዲ ምን ሁና ውሁናክ ካብ ናይ ሞት ፍርዲ ን8 እብረ ዘምለጠ ዝዓበየ ኣሜሪካዊ ሕዩር ፍራንሲስ ስሚት ኣብ መበል 101 ዕድሚኡ ብሕማም ከም ዝዓረፈ ተሓቢሩ። ክንዲ ክብደት ህፃን ዝኽብደቱ እምኒ ካብ ሕፍሕኒኡ ብመጥባሕቲ ዝተኣለየሉ ሰብኣይ ኣብ ፅቡቅ ኩነታት ይርከብ። ሓንቲ ተምሃሪት ጥራይ እትርከባ ቤት ትምህርቲ ኣብ 1992 ኣብ ስዊዘርላንድ ኣብ ምሕኳር ኣኽራናት እንከለዉ ዝጠፍኡ ክልተ ሰባት ድሕሪ 34 ዓመታት ኣስክሬኖም ኣብ ደብ ኢጣልያ ከም ዝተረኽበ ተሓቢሩ። ኣብ ዓምድያል ኡስራ ምኽሪ ነርስ ምስጉን ዮሃንስ ተኽለ ኣብ ኣእምራዊ ዕቤት ህፃናት ኣሉታዊ ተራ ክፃወቱ ዝኽእሉ ክስተታት ዝምልከት መብርህ ሰፊሩ ይርከብ። ኣብ ዓምዲ ወቕፋ ፈነያ ዝተፈላለዩ ዓበይቲ ክስተታት ኣብ ስነ ጥበብ ዓለም ተዳሲሶም ንረኽቦም። ኣብ ዓምዲ ፀብጻባት ማሕበረኮማትን ዞባታትን ማሕበረኮም ኤርትራውያን ኣብ ካናዳ ኣብ ከተማ ቶሮንቶ ዓመታዊ ፌስቲቫል ፅምቢሎም። ማሕበረኮም ኤርትራውያን ነበርቲ ጅዳን ከባቢኣን መበል ተሻዓይ ዋዕላ ንምክያድ ዝተሓፀየ ኮሚተ ብ3 መስከረም ነቲ ንምድለዋት እቲ ዋዕላ ዝምልከት ኣኼባ ኣካይዱ። መበል 13 ክፋል ዝንቡዕ ፖሊሲታት ኢትዮጵያ ኣብ ቀርኒ ኣፍሪቃ ዘጉልሕ ትሕዝቶ ቀሪቡሎ። ኣብ ዓምዲ ትንታነ ዜና ምትፍናን ብሪጣንያን እስራኤልን ተዳሲሱ ይርከብ። መንግስቲ ብሪጣንያ ካብ ዝሓለፈ ሰሉሳት ሒዙ ተግባራዊ ዝኸውን ኣብ ዝተጎብጠ

ምዕራባዊ ገማግም ካብ ዝርከቡ እስራኤላውያን ናብ ብሪጣንያ ኣብ ልዕሊ ዝኣተዉ ዝተፈላለዩ ኣቑሑ እገዳ ኣንቢሩ ኣሎ። ብሪጣንያ ብተወሳኺ ኣብ ምዕራባዊ ገማግም ኣገልግሎት ኣብ ልዕሊ ዝህባ ብሕታውያን ናይ ህንፃ ትካላትን ውልቀ ሰባትን እውን እገዳ ከተንብር ምዃንያ ኣጠንቂቓ ዘላ። ብዘይካዚ ካብ ሎሚ ንድሓር ኣብ ምዕራባዊ ገማግም ንኣገልግሎት ዝውዕል ኣፅዋር እውን ንእስራኤል ከምዘይትሸጠላ ኣጠንቂቓ ኣላ። መንግስቲ ብሪጣንያ ነዚ ስኩምቲ እዚ ክወስድ ዝደርኾ ቀንዲ ምክንያት ምስ ፍሕፋሕ እስራኤላውያን ሰፈሮ ኣብ ምዕረባዊ ገማግም ንምስረታ ሃገረ ፍልስጤም ኣብ ሓደጋ ዘእትው ብምዃኑ እዩ። ከም ዝዝከር ብሪጣንያ ኣብ ዝሓለፈ ዓመት ንፍልስጤም ከም ሃገር ኣፍልጦ ሂባታ እያ። በዚ ምክንያት እያ ከዓ ኣብዚ ሕጂ እዋን ምስ እስራኤል ንፀንሓ ዝምድና ኣብ ሓደጋ እትያ ንፍልስጠማውያን ትጠበቕ ዘላ። ብተወሳኺ ብሪጣንያ ነቲ ኣብ ቦሽ መጥቀዛ ኣብ ልዕሊ ሰላማውያን ፍልስጠማውያን ክካየድ ዝፀንሐ ሕጂ ድማ ኣብ ምዕረባዊ ገማግም ኣብ ልዕሊ ዝነብሩ ፍልስጠማውያን ዝቕፅል ዘሎ ግፍዒ ደው ንምባል ክትብል ነቲ ስጉምቲ ከም ዝወሰደቶያ እትሕብር ዘላ። ካናዳን ፈረንሳን እውን ንብሪጣንያ ተኸቲለን ኣብ ልዕሊ እስራኤላውያን ነበርቲ ምዕረባዊ ገማግም ተመሳሳሊ እገዳ ኣንቢረን ኣለዋ። ጓል ሃንደሰ መስቀለ ርኢኻ ኣይትተሓፀ ኣብ ትሕቲ ዝብል እዚ ቅንያት እዚ ደቂ ኣንስትዮ ናፅነተን ዝእውጃሉ ቅንያት እዩ። ቅንያት ፌስታን ዝላን ኣዋልድ እዩ። ነዚ ፀወታ እዚ ኣብ ሸኻ ወሪደን እየን ዝፃወቶ። ጎርዞ ጉላ ደቂ ኣሸንዳ ኣብዛ ወርሒ ጣጣ ዝበሃል የብለንን። እሕሕ ኢሉ ዝዛረበን ወላድ እውን የለን። ኣብ ፈቅዶ ዝተኣጉደ ጓይላ ምስ ደቂ ዓደን ባሕርነት ሂር ክብላ ይቕንያ። ምክንያቱ ሸኻ ንእስነት ሓንሳብ እንተደኣ ኸይዳ ስለዘይትምለስ ንእስነት ከደትየ ከምዚኣ እናበለትየ ሕምብዘ ሕምብዘ ጎበዝ ዶ ይዋዘ እናበላ በቲ ክንዲ ቁመት ሰብኣይ ዝበፅሕ ሳዕሪ ገማግም ሩባን ሸኻን ብንእስነት እናሰሓቓ ምስ ደቂ ተባዕትዮ ደቂ ዓደን ይተሃራርማ። ኩሉ እቲ ኣብዛ ወርሒ ዝገብርኦ ነገራትን ደርፍታትን ምንቅስቓሳትን ድማ ናቱ ትርጉም ኣለዎ። ንባህላዊ መንነትን ክብርታትን ሕብረተሰብና ዝገልጽ እዩ ይርከቦ። ኣብ ዓምዲ ማህደር ጀጋኑ ኢደ ስራሓትን ቤት ትምህርቲ ሰውራን ዝብል ኣርስቲ ብምክንያት መበል 50 ዓመት ወርቃዊ ዝኽሪ ቤት ትምህርቲ ሰውራ ይፅንሓና። ኢደ ስራሓት ማዕረ ዕብየትን ገስጋስን ናይቲ ውድብ እዩ እናዓኸኸ መፅኡ ኣብ ምፅጋን ብረትን ካልእን ከዓ ይነጥፍ ነይሩ። ቤት ትምህርቲ ሰውራ ምስ ተመስረተት እውን ንፍልጠትን ሞያን ተምሃሮ ዝሕግዝ ኣስተምራዊ ዕማማት የካየድ ነይሩ። ነቶም ተምሃሮ ኢዶም ንምፍታሕ መበእታዊ ዕዮስ ጥበባዊ ስራሕቶም የቕርበሎም ነይሩ። ንኣብነት ከም ፍዕሎ፣ ካይላ፣ ስእሊ ዝኣመሰሉ ክልሲ ሓሳባውያን ግብረውን ኣስተምህሮታት ክህብ ጀሚሩ። ዕላምኡ ድማ ፈጠራዊ ኣተሓሳስባ ተምሃሮ ንምምዕባልን ንምስፋሕኒ ነይሩ። ኢደ ስራሓት እቲ ቤት ትምህርቲ ኣብ ዜሮ ጀልሃንትን ዓራርብን ከሎ ሰለስተ ዕማማት ነይርዎ። ምምሃር ንተምሃሮ መባእታ፣ ምምሃር ፍርዝን ዝንዝበሉን ካብኦም ንላዕልን መጀመርታ ኣብ ኢዜሮ ንኢደ ስራሓት ዝምልከት ካሪክሎም ኣዳሊና። እዚ ክነዳልውን ከለና ብክልተ ደረጃ ኢና ርእናዮ። እቲ ሓደ ንመባእታዊ ደረጃ ዝምልከት ኮይኑ ባህላዊ እዩ። እዚ ምሃባ ኣስተምህሮ ካይላ ፍዕሉን ስእልን የጠቓለል። ኣብቲ ካልኣይ ደረጃ ምስ በፅሐ ድማ ኤሌክትሪሲቲ፣ ፅርበት ዕንፀይቲ፣ ፅርበት ሓፂን ዝኣመሰለ ካብቲ ቀዳማይ ስጉም ዘበለ ማለት ኣድቫንስድ ምስ ቴክኖሎጂ ዘላሊ ተምሃሮ ኣብ ክፍለ ስራሕቶም ከይዶም ዝጥቀምሉ ወዘተ ደረጃ ነይርዎ ተጠቂሱ። ኣብ ዓምዲ ርእቶ ካልኣይ ክፋል ትርጉም ዘይብሉ ኩናት ንምንታይ ኣብ ዝሓለፈ 65 ዓመት ዜናትካ ምድላይ ሚልዮናት ኢትዮጵያውያን ቀዚፉ ንኢትዮጵያ ድሕሪታት ሪፍዋ። ኢትዮጵያ ካብ ህልቂት ጥሜትን ስደትን ክትድሕን ሰብኣውን ባህራውን ፀጋ ኣብ ግቡእ ተረዲእካ ክትጥቀመሉ ኣለዋ። ዜናትካ ፀጋ ኣይናትካን እዩ። ኢትዮጵያውያን ይትረፍዶ ባሕሪ ቀንጣ መሬት ኤርትራ ብሰላም ይኹን ብሓይሊ ክረኽብዋ ይክእሉን እዮም። ወደባት ኤርትራ ይኹን ወደባት ካልኦት ሃገራት ንልምዓት ኢትዮጵያ ዓብ ኣበርክቶ ክህልዎ ይኽእል እዩ። ቀይሕ ባሕሪ መስመር ንግዲ ኢትዮጵያ እምበር ናይ መጨረሻ ላኻ መበተኒ ኢትዮጵያ ክኸውን ኣይግባኣን። መራሕቲ ኢትዮጵያ ብኣእምሮ ዕበዩ። ንህዝቢ ኢትዮጵያ ብእንዳን ቀቢላን ንሓድሕዱ ካብ ምንቋት ሃገርን ሃገራውነትን ህነፁ። ኢትዮጵያ ባሕሪ የብላን፣ ብሕጂ እውን ኣይክህልዋን እዩ። ሰብኣውን ባህርያውን ፀጋ ኢትዮጵያ ብግቡእ ተጠቂምኩም ንልምዓት ኢትዮጵያን ዞባናን ስርሑ። ትርፊ ዘይብሉ ውግእ እየትረፍ ይርከቦ። ኣብ ዓምዲ ካብ ዞባታት ስልጠና ንምድራዕ ብቕዓትን ውርፃፀን ስራሕን ኣብ ትሕቲ ዝብል ምምሕዳር ዞባ ዓንሰባ ኣብ ምምሕዳር ህዝቢ ብደረጃ ሓላፍነት ዝሰርሑ ብህዝቢ ዝተመርፁን ብመንግስቲ ዝተመዘዙን ኣባላቱን መሻርክቱን ኣብቲ ዘካየድዎ ዕለታዊ ንጥፈታት ስርሖም ሓጋዚ ስልጠና ሂቡ።
እቲ ኣብ ኣዳራሽ ምምሕዳር ከተማከረን ካብ 31 ናሓሰ ክሳብ 4 መስከረም 226 ንኣስታት ሓደ ሰሙን ብፃዕቂ ዝተዋህበ ስልጠና ምምዕባል ዓቕሚ ሰብ ብደረጃ ዞባ ካብ ኩለን 9 ንኡሳን ዞባታት

ናይቲ ዞባ ዝመፁ ኣመሓደርትን ዞባታት ፀሓፍቲ ህግደፍ ሓለፍቲ ሃማማትን ሃማደአን ኣመሓደርቲ ሓውሲ ከተማታት ሓለፍቲ ምምሕዳርን ፋይናንስን ንዞባታት ኣመሓደርትን ኣካየድቲ ስራሕን ምምሕዳር ከባቢታት ብድምር 81 ደቂ ኣንስትዮ ዝርከቦም 219 ሰልጠንቲ ዝተሳተፍዎ ዩ ነይሩ ይርከቦ። ኣብ ዓምዲ ንቑሕ ደመና ንላለ ብዛዕባ ነፍስና እንታይና ንሓስብ ንሰብ ከይዓጅቦ ዶ ዝብል ዛዕባ ብሰፊሑ ቀሪቡ ይፅንሓና። ኣብ ዓምዲ ሰርዋ ጅህድ ሚኒስትሪ ሕርሻ ዝወደቦ ካብ 20 ክሳብ 22 ናሓሰ ዝተካየደ ሃገራዊ ዋዕላ ሕርሻዊ መፅናዕታት ንኣወዳድብኡን ዕላማኡን ብዝምልከት ምዝምልከቶም ዝተካየደ ቀለ መጥያቅ ሰፊሩ ይፀንሐና። ኣብ ዓምዲ ሚንሁናዊ ሆነግ ሓደ ብሪጣናዊ ከም ቅርሲ ንክፀንሕ ንዝደረቀ ሽክና ትኩላ ክገዝእ ዝሓሰቦ ቅድሚ ዓመ 1936 ናይ ዝፀነተ ታስማንያ ታልሶክ ሽክና ከም ዝገዝአ ተሓቢሩ። ሓንቲ ቻይናዊት ኣደ ብዘይ ፈቓዳ ውሪት ካሜራማን ዝተወስደ ምስላ ብምዝርግሑ ዘቕረበቶ ክሲ ዓብ ኣቓልቦ ከም ዝሰሓበ ተገሊጹ። ሓደ ማሂንዳ ስኮርፒዮ ክላሲክ ዝዓይነታ ሞዴል ዝገዝአ ዋና ንኸይትጠፍኦ ኣብ ልዕሊ ገዝኡ ከም ዝቐመጣ ተሓቢሩ። ንኽልተ መኻይን ናብ በበይኑ ኣንፊ ኣብ ዝተበገሳሉ ን13 ካሊት ብሓይሉ ስሒቡ ደው ዘበለን ሰብኣይን ኣብ መዝገብ ክሮሰን ጊነስ ክሰፈር ምኽኣሉ ተገሊጹ። ኣብ ዓምዲ ሸባብያት ዘይት ፀዓዳ ብርክቶ መንእሰይ ውሕስ ትግባረ መደባት ሃገርን ልምዓትን ምዃኑ ተገሊጹ። ኣብ ዓምዲ ኩርናዕ ተምሃሮ ብመደብ ምኻድን ረብሑኡን ግድል በላሕትን ዲኹም ጥቕሲ ዝሰሙን እዚ ዳኣላ ተምሃሮ ይፀንሑና። ኣብ ዓምዲ ፍለ ፃዕሪ ሓደ ኣብነታዊ ሓረስታይ ተላልዩ ይርከብ። ኣቶ ሞጎስ ፀጋይ ይበሃል። ኣብ ባሮንቱ ዞባ ጋሽ ባርካ ይቕመጥ። ኣብ እተፈላለየ ንጥፈታት ሕርሻ ዘልምዕ እኳ እንተኾነ ኣብዚ እዋን ኣብ ምርባሕ ናይ ፀባ ከብቲ ኣተኪሩ ዝነጥፍ ዘሎ ኣብነታዊ ሓረስታ እዩ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሕቶ ሸባብ በጨቕታዊ ስምዒት ኣብ ትሕቲ ዝብል ፀገመይ ንነገራት ስምዒት ዝተሓወሶ ጌርካ ምርኣይን ኣብ ኣዘራርባይ ከዓ ተመሳሳሊ መልሲ መሃብን እዩ። ብድሕሪ ዚ ተሃዊኸን ዝፈፀምክዎ ምስ ሃዳእኩ ዝጠዓሶ ክነግረካ ይክእልን እየ። ምክንያቱ ገሊኡ ዝፍፅሞ ጉዳያት ኣብ ህዱእ እዋን ኮይነ ምስ ሓሰብ ኩሉ ብቐሊሉ ክእለ ዝነብሮ ምዃኑ ይርዳእኒ ብዝብል ሕትኡን ዘቕረበ ምስ ኣመኻሪ ዝገበሮ ምብሃል ሰፊሩሎ። ኣብ ዓምዲ ተርሙማ ፅውፅዋይ ዘይንስኻ ምምሳል ፍትዋት ተምሃሮ 10 ፍልልያት ረኸቡ። ብምሉእ ልብኹም ግጥሚ መልሲ ብልሑኹም ፈትሹ ይፅንሕና። ኣብቤተ ትምህርቲ ሃገርና ኣብ ዝቕንያት እዚ ነቶም ኣብ ሃገራዊ ምርመራታት ብሉፅ ነጥቢ ዘምፅኡን ተምሃሮአን ከተባብዓ ይረአያ ኣለዋ። እዚ ኣብ መንጎ ተምሃሮ ቅዱስ ቅንኢ ፈጢሩ ሞራል ዘበራብር ስለ ዝኾነ ፅልዋኡ ቀሊል ኣይኮነን። ኣብያተ ትምህርቲ ካልኣይ ደረጃ ኣስመራ ሓፈሻዊ ቀይሕ ባሕርን ሰንበልን ብቀዳም 5 መስከረም 2026 ኣብ ዓመተ ትምህርቲ 2025-2026 ኣብ ሃገራዊ መልቀቕ ፈተና ካልኣይ ደረጃ ማትሪክ ብሉፅ ነጥብን ዘመዝገቡ መበል 38 ዙርያ ተምሃሮአን ሽልማት ብምሃብ ኣተባቢዐን። እቲ ናይ 3 ኣብያተ ትምህርቲ ስነ ስርዓት ምዕዳል ሽልማት ብደረጃ ሚኒስትር ትምህርቲ ንኡስ ዞባ ደቡባዊ ምዕራብ ብሓባር ኣብ ሲነማ ሮማ ዝተኻየደ ኮይኑ ዳይረክተራት 3ቲአን ኣብያተ ትምህርቲ ድማ ዕላማ ናይቲ ምዕዳል ሽልማት መቐፀልታ ናይቲ ዓመት መፀ ኣብ ሃገራዊ መልቀቕ ፈተና ካልኣይ ደረጃ ማለት ማትሪክ ብሉፅ ነጥቢ ንዘምፅኡ ተምሃሮ ዝግበር ናይ ምትብባዕ መደብ ምዃኑ ብምግላፅ ምስ ናይ ዝሓለፈ ዓመታት ብምንፃር ነቲ ዝተረኽበ ዕቤት ቤት ትምህርቶም ዝገልፅ ዝርዝር ሓበሬታ ኣቕሪቦም ተጠቒሱ። ኣብ ዓምዲ ደቂ ኣንስትዮ ሰብ ዝተሓበነለን ስነ ጥበበኛታት ኣብ ትሕቲ ዝብል ብዕድመ ገና ኣብ 20ታትን ዘለዋ ሞያዊ ብቕዓተን ትግሃተን ሓቦአን ተስፈአን ልዕሊ ኩሉን ድማ ኣተሓሳስበአን ግን ንዕድመአን ቀዲምዎ ነዊሕ ዝሰጎመ እዩ ዝመስል። ከተዕልለን ከለኻ ዝያዳቲ ኣብ ርእሰን ከዚነንኦ ዘለዋ ሓሳባት እዩ ዝምስጠካ። ኪኖ ሓቢርካ ኣብ ጋለሪታት ናይ ቅብኣ ኤግዚቢሽናት ምቕራብ ዝኸይድ እዩ። ክሳብ ብሓባር ናይ ስነ ጥበብ ኢንስቲትዩት ከፊተን ቆልዑ ከሰልጥና ብፍላይ ድማ ከም ኦቲዝምን ዳውን ሲንድሮምን ዝበለ ዝተፈላለየ ፀገማትን ዘለዎም ዜጋታትና ፍሉይ ቆላሕታ ሂበን ሰሞያን ክእለትን ከም ዝኾኑ ክገብራዩ ሓሳበንን ባህገነን። ኣብ ዓምዲ ምንሁና ውህናክ ዝተፈላለዩ ኣገረምትን ኣዘናጋዕትን ፍፃሜታት ሰፊሮም ይፀንሑና። ኣብ ዓምዲ ዝርዓዊ እቅትሳድ ኣብ ሕርሻ መቐይሮ ምምፃእ ካብ ዓበይቲ ዝተሰላሰሉ ዕማማት ሃገር ተዳሲሶም ይርከቡ። ኣብ ዓምዲ ዋሓት ኣልጢፍል ዝተፈላለዩ ንህፃናት ዝምጥኑ ኣዘናጋዕትን ምሃርትን ትሕሶታት ንረክብ። ኣብ ዓምዲ ኣልተቓሪር ዝተፈላለዩ ጥዕና ጠቀስ ሕብሬታታት መፅናዕትታትን ርክበታትን ሰፊሮም ይፅንሑና። ኣብ ዓምዲ ስፖትላይት
ንዞባ ሰንዓፈ ኣብ መዳይ ባህልን ታሪክን እምነትን ተዳሲሳ ትፀንሐና ኣብ ኤርትራ ቀንዲ መትንታት ቆጠባ ዝኾኑ ፅርግያታት ኣብ ምስራሕ ክሰላሰሉ ዝፀንሑ መደባት ዝምልከት ትሕዝቶ ሰፊሩ ንረክብ ኣብ ዓምዲ ካልቸር ኤንድ ኣርትስ ቅድሚ ዕቁዳት ብዋፃተኛታት ዝተሰነደ ስእሊ ኤርትራዊ ፍሽኽታ ዑመር መሓመድ እድሪስ ሓጅ ዓሊ ጎረት ብእኡ ዝግለፅ ባህልን መንነትን ተዳሲሱ ይፀንሐና ኣብ ዓምዲ ላይተር ሳይት ክረምትን ኣስመራን ወትሩ ዘንፀባርቑ ፍፃመታትን ተዳሲሶም ይፀንሑና ኣብ ዓምዲ ኪንኤ እፀገነት ዕባዝጊ ነባሪት ዓዲ መንጎንቲ ዝኾነት ሓርስታይ ንጥፈታት ሕርሻ ብዘይ ሓመድ ፈሊማ ኣብ መንበሪኣ ፅቡቅ ፍርያት ኣብ ምፍራይ ትርከብ ዘላ ተላለያ ትፀንሐና ዝኸበርኩም ተዓዘብትና ንሎም ዝተዳለዎ ትሕዝቶ መደድና ኣብ ዝተፈፀምሎ ሰላም።

ሓደ ጥዕና ይኽበሃል ንሰምዕ ኢና። እዚ ማለት መሰረት ጥዕና ፅሬት ምዃኑ ንምግላፅ ዝተባሃለ እዩ። ንጥፈታት ኣካላዊ ፅሬት ካብ ገፅካ ምሕፃብ ክሳብ ምሕፃብ መላእ ኣካላት ዝኸይድ ንጥፈታት የጠቓልል። ፅሬት ብዘይካ ትዝህበና ጥዕናዊ ረብሓ ኣብ ቅድሚ ሰባት ርእሰ ተኣማንነት ደው ክንብል እውን ይሕግዘና እዩ። ጉድለት ፅሬት ንዝተፈላለዩ ሕማማት ከቃልዕና ይኽእል። ኣካላዊ ንጥፈታት ፅሬት እዞም ስዕብ እዮም፦ ምሕፃብ ገፅ፣ ምሕፃብ ኣዳው፣ ምሕፃብ ኣጋር፣ ምሕፃብ ፀጉሪ፣ ምሕፃብ መላእ ኣካላት ወይ ሰብነት የጠቓልል። ምሕፃብ ገፅ፣ እታ ዝቐለለት ንጎ ተስኢና ንገብራ ናይ ፅሬት ንጥፈት ምሕፃብ ገፅ እያ። ንጎ ካብ ድቃስና ምስትሳእና ነቲ ብድቃስ ተፀቒጡ ዝሓደረ ኣካላትና ኣበራቢርና ናብቲ ልሙድ መዓልታዊ ንጥፈታት እውን ንምምላስ ቀዳሚት ንወስዳ ስጉምቲ ገፅካ ብማይን ሳሙናን ምሕፃብ ክኸውን ይግባእ። ንጎ ተስኢና ገፅና ምስ እንሕፀብ ኩሉ ነገር ይበርሃልናን ፅሩያትን ሕጉሳትን ከም ዘለና ኮይኑ እውን ይስምዓና። ብዘይካዚ ቆልዑ ድሕሪ ምፅዋቶም ስለ ዝርሕፁ ገፆም ብምሕፃብ ነቲ ድሕሪ ምርሃፆም ክፍጠም ዝኽእል ምርባሕ ናይ ባክተርያ ንምውጋድ ይሕግዘና። ገፅና ካብቶም ተጠመቲ ክፋል ኣካላትና እዩ። ብተወሳኺ ንኸም በዓል ዓይኒ፣ እዝኒ፣ ኣፍንጫን ኣፍን ዝኣመሰሉ ተነቀፍቲ ክፋል ኣካልና ሒዙ ስለ ዝርከብ ካብቶም ቀንዲ ብፅሬት ክትሓዘለዎም ክፋል ኣካላትና እዩ። ገፅና ምዘይፀሪ ንሕማማት ዓይኒ፣ እዝኒ፣ ኣፍን ኣፍንጫን ዝተቓልዕና ንኸውን።

ፀብ ኣዳው ዳርጋ ኩሉ ዕጥፈታት ንዕለታዊ ህይወትና ብእዳውና ይዕየ። ምግቢ ንምድላው፣ ንምፅርራይ፣ ዝተፈላለዩ ነገራት ንምጭባጥን ካልኦት ዝኣመሰሉ ንጥፈታት ንክነካይድ ይሕግዘና። ብዙሕ ስራሕ ስለ ዝዓመኻ ልዑል ፅሬትን ክንክነን የድልየን። ከም ሰባት መጠን ኣመጋግባና ብእዳውና ስለ ዝኾነ ኣእዳውና ኣብ ምሕፃብ ብዝያዳ ልዑል ጥንቃቐ ክንገብርን ኣነ ኣእዳውና ብፅሬትን ንፅህናን ክንሕዘን ይግባኣና። እቲ ምንታይ ቀንዲ ብጉድለት ፅሬት ዝመሓላለፍ ሕማማት መበገሲኦም ካብ ኣእዳው ስለ ዝኾነ ኣእዳውና ክንሕፀበሎም ዘለና ግዜያ ቅድምን ድሕርን ምግቢ ምምጋብና፣ ድሕሪ ዓይኒ ምግቢ ምጥቃምና፣ ቅድሚ ምግቢ ምድላውና፣ ቅድሚ ንቆልዑ ምምጋብና፣ ድሕሪ ህዝባዊ መጓዓዝያታት ከም ታክሲ፣ ኣውቶቡስ ምጥቃምና፣ ድሕሪ ገንዘብን ካልእ ሰብ ዝሓዞ ነገራት ምሓዝናን ኣእዳውና ክንሕፀብ ይግባኣና።

0: ንምንቅስቓስ ዝጠቕማና ክፋል ኣካልና እዩ። ንምንቅስቓስ ስለንጥቀመለን ከዓ ክረስሓን ክንህፃን ንብሩ እዩ። ስለዝኾነ ከዓ ብፅሬት ክንሕዘንን ክንከናኸንን ይግባእ። ቆልዑ ኣህላኽ ዝኾነ ፀወታታት ስለ ዘዘውትሩ ኣጋሮም ክንፁ ግድን እዩ። ድሕሪ ፀወታ ምፅዋቶም ቅድሚ ኣብ ዓራት ምድያቦም መንፀፎም ንኸይረስሕ ግንቦ እግረን መቀራቕሮ ኣፃብዕትን ካልሲ ተሸፊኑን ኣብ ጫማ ተዓሽጉን ስለ ዝውዕል ብቐሊሉ ክንፅኽል። ስለዚ ከዓ ባክተርያ ንምፍራይ ዝተቓልዐ ይኸውን። ረሃፅ ንኣካላትና ዘየገድሱ ተወሳኺ ማይ፣ ጨው፣ ሽኮር ብውሑድ መጠን ከዓ ዩርያ ዝቆመ እዩ። ብመናፊት ናይ ቆርበትና ከዓ ንግዳም ይወፅእ። ስለዚ ረሃፅ ዩርያ ስለ ዘለዎ ሕማቅ ሽታ ክፈጥር ይኽእል። እዚ ድማ ኣእጋርና ምስሩዕ ምስ ዘይንሕፀብ፣ ጫማና እኹል ንፋስ ምስ ዘይረክብ ሕማቅ ጨና ይፈጥር። በዚ ምክንያት ከዓ ጎንቦ እግርናን መንቀራቕሮ ኣፃብዕትናን ካብቶም ዕለታዊ ብፅሬት ክንሕዞም ዘለና ክፋል ኣካላትና እዮም። ብፍላይ ቆልዑ ድሕሪ ምፅዋቶም እንተተኻኢሉ ምሉእ ኣካላቶም ክሕፀቡ፣ እንተዘይኮይኑ ከዓ ኣጋሮም ምሕፀብ ክዘውትሩ ይግባእ። ምሕፃብ ፀጉሪ። ፀጉሪ ብዝሞቱ ውሕታት ዝቆመ እዩ። ፀጉሩና ብቐሊሉ ዶሮና ርስሓትን ክእክብ ይኽእል። ስለዚ ከም ካልኦት ግደማውያን ክፋል ኣካላትና ንርስሓት ዝተቓልዐ እዩ። ስለዝኾነ ብፅሬት ክንሕዞ ግቡእ እዩ። ፀጉሩና ብፅሬት ምስዘይተሓዝ ንዝተፈላለዩ ናይ ፀጉሪ ባልዓት ከም ቁማንን ጭብን ካልኦት ናይ ቆርበት ሕማማት ክቃልዓና ይኽእል። ካብዚ ንምድሓን ፀጉሩና ብመደብ ክንሕፀብን ንቆልዑ ደቅና ከዓ ብመደብ ፀጉሩን ክሕፀቡ ከነተባብዕ ይግባእ። ብፍላይ ንተምሃሮ ኣዋልድ ደቅና ድሕሪ ብግቡእ ፀጉረን ምሕፃብን ተገዲሰን ክንቅፅኦን ተተኻኢሉ ከዓ ክቁንኖ ይምከር። ምሕፃብ መላእ ኣካላት ወይ ሰውነት። ኣካላትና ዘየድልዩ ርስሓት ብመልክዕ ረሃፅ፣ ሽንቲ ማይ፣ ሽንቲ ደገ ብዝተወደበ መንገዲ ይጉሕፍ። እዚ ካብ ኣካላትና ብመልክዕ ፈሳሲ ብፍላይ ብመልክዕ ረሃፅ ዝጓሓፍ ርስሓት ኣብ ግዜኡ ካብ ቆርበትና ሓፂብና ክንኣልዮ ኣለና። እዚ መስርሕ ኣብ ሰዓቱ ዘይትግበር ግን ንምርባሕ ባክተርያ ዝተቓልዕና ስለ ንኸውን ኣብ ኣካላትና ሕማቕ ሽታ ይፈጥር። ነዚ ሽታ እዚ ንምእላይ ኣካላትና እንተወ ሓደ ኣብ ሳልስቲ ሓደ ግዜ ክንሕፀብ ይግባእ።
1: ጥዕናየ። ሰባት ብጥቕሲ ኣደ ጥዕና ብሉኒ፣ ግን ፅሬት ይስመይ ኩሉ ክፈልጠኒ። ፅፈት ከኣሳጓይ ኩሉ ፅውዓኒ፣ ኣደ ጥዕና ይኮንኩን ጥዕና በሉኒ። ብቐንዳ ጥዕናየ ኣደ ጥዕና እስከይርሕቀኒ። እስከ ስምዕዎም ነዞም ምሩፃት ኣካላት ብዛዕባይ ዝብልዎ ቃለ ምስክርነት ክዛረቡ ደልዮም ኣነ እንታዮም ምዃነይ ከይተሰከፉ ብልቢ ክገልፁ ውዕለተይ። ገጽ። ናተይ ናይ ገጽ ሓደ ሓቂ ክነግረኩም እንተዘይተሓፂበ ንግሆም ዝተሳእኩም። ዓይኒ ይቑልዕ ምዕጉርቲ ይቑርብዕ ልዛይኩም ርእዩ ሰብ ስሕቀኩም ብሰንኪ ርስሓት ጉድኣት ይስዕበኩም። ኮታ ፅሬት ያ መልክዐይ ፅፈት ያ ሓበነይ ኩርዓተይ። ስለዚ ፅርዩኒ ነዚ ሓቂ ተረዲእኩም ገጽካ ምሕፃብ ትኹን ፋልመይትን ጥፈትኩም። ኢድ። ብኣይ ሰላም ኢልኩም ብሳላይ ትበልዑ፣ ብኣይ ተጣቕዑ ብሞያይ ተድምዑ። ግና ትርጉም የብለይን ብዘይ ፅሬት ክንዲ ጥቕመይ ተጓዳኢት የ ተጎዲላ ፅፈት። ኣነ እንተረሲሐ ሕማም ዓስብኹም ሞፍቶ ጀርምታት ትኾኑ የዓቢ ስቓይኩም። ስለዚ ሓልው ፅፈተይ ፅሬት ትኹን ክዳነይ። ጸጉሪ ይንዋሕ ይሕጸር ይቈነን ይሰንተር ኣነ ጸጉሪ የመልክዕ ብዘይ ዋጋ ዕዳጋ ግን ጽፈት ተዘየሰንያትኒ የብለይን ዋጋ እንተዘይ ጸፊፈ ቐልጢፈ ይቑምል ፎሮፎራ ምጽ ግዕዘይ ይምልምል ክሕጸብ ኣሎኒ ክማዞ ብሳምና ክምሸጥ ኣለኒ ክጸርእ ኣመና ጽሬት ተዘየላ የብለይን ቁመና። እግሪ ኣነ እግሪ እውን ዝብለሎኒ ከም ኦክስጅን ጽሬት እያ ተገድሰኒ ልክዕ ከም ብጾተይ ጽፈት ባህብለኒ ኣብ ካልሲ ተዓሺገ ተሸጒጠ ኣብ ጫማ ርሂፀ ኸየመንጩ ንሸታትኡ ሕማቕ ጨና ክሕጸብ ኣሎኒ ከምቶም ካልኦት ኣካላት ጽሬት እያ ኽብረተይ ተድሕን ካብ ረስሓት። መላእ ነፍሲ ኣነ መላእ ነፍሲ ኩሉ ዝጠርነፍኩ ምስ ኩሉ ክፋላተይ ብቑርበት ዝተጠቕለልኩ ጥዕናይ ክሕሎ ጽሬት ተድልየኒ ስለዚ ኸይተሃክኹም ሕጸቡኒ እንተዘይ ጸረ ዘስዕቡ ሕማቕ ኣለኒ። ሰሚዕኩሞም ዶ እዞም ክፍለ ኣካላት መውፅእ ኣፎም ኮይና ጽሬት ሓቆም ከኣዮም ብዘይትምክሕቲ ካብ ቀደም እዋን ካብ ጥንቲ ጥቅምቲ ኣነ ጽፈት የፈውሲ ሕማም ኣነ ጽሬት የ መከላኸል ሕማም። ኣካላዊ ጽሬት ጽሬት እንታይ ማለት እዩ?
2: ጽሬት ንጥዕናና ዘውሕስ ትግባር እዩ። ስለዚ ኸዓ ጽሬት ኣደ ጥዕና እያ ንብል።
1: ንጥፈታት ኣካላዊ ጽሬት ዓይነት እዮም፦
2: ምሕጻብ ገጽ፣ ምሕጻብ ኣእዳው፣ ምሕጻብ ኣእጋር፣ ምሕጻብ ጸጉሪ፣ ምሕጻብ መላእ ሰብነት ወይ ከዓ ኣካል።
1: ገጽና ንየኖት ክፋላት ኣካላትና ሒዙ ይርከብ?
2: ንዓይንና፣ እዝንና፣ ኣፍናን ኣፍንጫናን።
1: ገጽና ክንሕጸበሎም ዘለና ጊዜያት ከማዕስ እዮም?
2: ካብ ድቃስና ምስ ተባራበርና፣ ድሕሪ ጸወታ ምጽዋትና፣ ድሕሪ ምርሃጽና ኸዓ።
1: ገጽና ምስ ዘይጸሪ እንታይ ይኸውን?
2: ንሕማማት ዓይኒ፣ እዝኒ፣

0: አፍንጫን አፍን ቃላ
1: አዳውና ንምንታይ ጠቅማና
0: አዳውና መግብን ምድላው ንምጽራይ ሰላምታን ምልውዋጥ ስተፈላሊዩ ነገራት ንምጭባጥን ካልእካ
1: አዳውና ክንሕጸበሎም ዘለና ግዚያት ከ አይነትዮም
0: ቅድምን ድሕርን መግብ ምጋብና ድሕሪ ዓይኒ ምድሪ ምጥቃምና ቅድሚ መግቢ ምድላውና ቅድሚ ንቆልዑ ምምጋብና ድሕሪ ህዝባዊ ቦታታትን መጓዓዝያን ምጥቃምና ድሕሪ ገንዘብን ካልእ ሰብ ዝሓዙ ነገራትን መሓዝናኻ
1: ኣእጋርና ኸንምንታይ እየን ዝጠቕማና
0: ንምንቅስቓስ
1: መዓሲና ኣእጋርና ክንሕፀብ ዘለና
0: ድሕሪ ፀወታ ምፅዋትናን ድሕሪ ምርሃፅና ቅድሚ ብዓራት ምድያብና
1: ጉንቦ እግርናን መንቀራቕሮ ፃብዕትናን ስለምንታይ ሽትት
0: ኣብ ካል ዝተሸፊኑን ኣብ ጫማ ተዓሽጉን ስለ ዝውዕል ይርህፅ ስለዚ ከዓ ባክቴርያ ክፋሪ ይኽእል
1: ፀጉርና እሞ ኣበይ ዝርከብ
0: ኣብ ልዕሊ ርእስና ይርከብ ብቐሊሉ ከዓ ዶሮናን ርስሓትን ይእክብ ስለዚ ፀጉርና ብፅሬት ክንሕዞ ኣለና
1: ፀጉርና ብፅሬት ምዘይተሓስከ እንታይ ንኸውን
0: ናይ ፀጉሪ ባልዓት ከም ቁማልን ጭብን ካልኦት ናይ ቆርበት ሕማማትን የቃልዓና ስለዚ ፀጉርና ብመደብ ክንሕፀብ ይግባእ
1: ብፍላይ ነዊሕ ፀጉሪ ዘለዎን ኣዋልድ ከንታ ክገብራ ግበአን
0: ድሕሪ ፀጉረን ምሕፃበን ክንቅፅኦን እንተ ተኻኢሉ ከዓ ክቁነኖኦን ይምከር
1: ንመላእ ነብስና ኮንኮቦርታ ጠቕሊሉ ዝርከብ ክፍሊ ኣካላትና ሞመን እዩ ዝበሃል
0: ቆርበት
1: ቆርበትና ብኸመይ ይረስሕ
0: ብርሃፅ ንዝጓሓፍ ርስሓት ኣብ ግዚኡ ካብ ቆርበትና ሓፂብና እንተዚኣሊናዮ
1: ነብስና እንተዘይተሓፂብና ኸ እንታይ ንኸውን
0: እዋ ንምፍራይ ባክቴርያ ንቃላዕ ኣብ ኣካላትና ከዓ ሕማቕ ሽታ ይፈጥር
1: ስለዚ ፅሬት ነብስና ንምውሓዝታ ክንገብር ይግባእ
0: ኣካላትና ኣብ ሳልስቲ ክንሕፀብ ይግባእ ፅሩይ ክዳን እውን ክንክደን ኣለና